0: سلام كما يقولكم خبركم تقاتلتين لومي سولو ساعة سرت عمشة مسكرم ساعة عمشة سلالوة هاقراونا هاقراون زيناتات حيزنا لكم كاربنا لنا مساق من نتصنح بيتروس منقس مساق غرابي تكون كاملكة تابرة تولد بمخانينا رست زينا عب زبادو باوقيه محري بهالي عكا بهاب تقربن انسا زقدا من محيال قوسوا استخايدو ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ ፃውዒት ቀሪቡ ኣብ ንዞባ ባሮንቱ ኣብ ሃገራዊ ፈተናታት ዝተዓወቱ ተምሃሮ ተሸሊሞም ኢራን መንግስቲ ኦስትሪያ ንሓላፊ ንክለሳዊ መደባታ ኣብ ቪየና ካብ ዝካየድ ዘለዉ ዓለታት ምዕጋታ ብትሪ ኮን ኢና ዲሞክራሲያዊት ሪፐብሊክ ኮንጎን ሩዋንዳን ናብ ትግባረ ውዕል ሰላም ዘተኮረ ሓድሽ ዝርርብ ከበግሳ ተረዳድየን ቱርኪያ ፈለማ 227 ናብ ወርሒ መንኮርኮር ክትውንጭፍ ምዃና ኣፍሊጣ ኣብ ዞባ ደቡባ ወቂሕ ባሕሪ ባህሊ ዕቃቢ ሃብቲ ገረብን እንስሳ ዘገዳም ንምሕያል ዝዓለመ ጎስጓስ ካብ 10 ክሳብ 14 መስከረም ኣብ 3 ምምሕደራት ከባቢ ንዞባ ዓሰብ ተኻይዱ ሓላፊ ቁፅፅር ኣግራብን እንስሳ ዘገዳምን ምክትል ኮርፖራር መሓመድ ኣሕመድ ኣብ ዝሃቦ መብሪ እቲ መደብ ብመሰረት ኣዋጅ ምክልኻል ብርሰት ኣግራብን እንስሳ ዘገዳምን ቁፅሪ 155 ዝባር 26 ይካየድ ከም ዘሎ ብሪሁ ኣብቲ ዞባ ንዘሎ ባህሊ ባህርያዊ ፀጋታት ብሓፈሻ ሃብቲ ገረብ እንስሳ ገዳምን ድማ ብፍላይ ብምሙጓስ ሓሓሊፉ ዝረአ ብርሰት ብምክልኻል ዝበለፀ ስራሕ ንምዕማም ሓበራዊ ርድኤት ምፍጣርን ምብራኽን ኣገዳሲ ከም ዝኾነ ሰፊሕ መግለፂ ሂቡ ምክትል ኮርፖራር መሓመድ ኣሕመድ ኣብ መወዳእታ ተርእዮ ብርሰት ኣግራብ ብሸለልትነት ምዝሕለፍ ሳዕብኑ ከቢድ ስለ ዝኾነ ንምክልኻሉ ኩሉ ብንቕሓት ክሳተፍ ፀውዩ ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ ክፍሊ ቱሪዝም ዞባ ደቡብ ፀዊዑ ብዛዕባ እዚ ወኪል ኤሪና መሓመድ ኣይፋራሕ ዘዳልዎ ፀብጻብ ኣሎ እልልቲ ሃብተ ማርያም ክተቕርቡ እያ
1: ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ ከም ዝግባእ ካብ ክፍሊ ቱሪዝም ዞባ ደቡብ ኣቶ ተስፋይ ግርማይ ኣዘኻኺሩ ሓደ ካብዞም ፅምብላት እቲ ኣብ መፋርቅ ወርሒ መስከረም ዝካየድ ንግደት ኣቡነ ኣንበስ ምዃኑ ብምጥቃስ ስርዓትን ወግዕን ዝሕለወሉ ከምኡ ውን ህዝቢ ዝራኸበሉ ዓብዪ ማሕበራዊ መድረኽ ስለ ዝኾነ ብዘመናምፅኦ መሳርሕታትን ስልማታትን ተዓብሊሉ መበቀላውነቱ ንኸይሓስስ ብክኢላታት ዝተመርሐ መፅናዕታዊ ዳህሳስ ብምክያድን ምስ ሕብረተሰብ ብምትሕብባርን ምስራሕ ኣገዳሲ ከም ዝኾነ ገሊፁ
2: ዝነበረ ባህሊ ንዕኡ ክስዕብዎ ክኽእሉ ኣለዎም ኣብ ክንዲ ምስ ዘመናውነትን ካልእን ክኸውን ዝግብኦ ዘይኮነስ ነቲ ዝነበረ ባህሊ ክንስዕቦ ስለ ዘለና ብጎይላ መልክዕ ነቲ ዝነበረ ባህሊ ንዕኡ ብሓባር ኮንካ ናይ ምንፅብራቅ ወይ ከዓ ንዕኡ ክንዕቢ ክንክእል ኣለና በቃ ልክዕ እቲ ዝነበረ ባህልሲ ክነጥፎ ይብልናን
1: ተሳተፍቲ ብወገኖም ምዘመናውነት ተኣሳሲሩ ዝቀላቐል ዘሎ በራዚ ልምድታት ንባህላውን ማሕበራዊ ውርሻታት ይፈታተኖ ከም ዘሎ ብምሕባር ብቐንዱ መንእሰያት ንቕሓትን ጉዱሳትን ክኾኑ ተላብዮም
3: ዘይንቡር ይንግበር ከምታ ናይ ቀደም ባህልና ገርና ሓድሽ ወለዶ መንእሰይ ከዓ ከምታ ናይ ቀደምና በትርና ሒዝና ህሪ እንዳበልና ስነ ስርዓት ገርና ጎይላና ገርና ደብርና እንዳዘወርና ደብርና ዘይርና ናብ ሩባና መፅኢና ዘይንቡር ኣይንግበር
4: ከም ቀደሙ ባህሉ ክዕቅብ መንነቱ ታሪኹ ዓቂቡ ሃገሩ ክሃንፅ ይላቦ ማለት እዩ እዛ ሃገር እዚኣ ሃገር ሕድሪ ስለ ዝኾነት ካብ ዝኾነ ይኹን ተፃባኣይ ክንከላኸል እንተኮይና ኸኒ እቲ ዝመፃናዮ ታሪክና ክንፈልስ ስለ ዘለና ምስ ኸኒ ባህልና ልምድና ያታና ክንዕቅብ ሓደራ ይብል
5: እቶም መንእሰያት ባህሎም ክወርሱ ኣለዎም ንኣብነት ቶልስተይ ብናይ ደገ እንተርእናዮ ሓደ ራሻዊ ፀሓፍ እንታይ እዩ ዝብል ካብ ኣቦይና ኣደይንስ ብሮትን ርእስን ክወርስ እንተ ደኣ ክኢለሲ ባህሊ ኣቦታተይን ኣብ ሓጎታተይን ኣያታተይን ክወርሰሉ ዘይክእል ምክንያት እንታይ ኣሎ እዩ ዝብል እሞ ናብ ባህልና ክንምለስ ዘለና። ስለምንታይ እንተልካ ኒ ሓደ ሰብ ክልወጥ እንተ ኮይኑ ካበይ ተበጊሱ ናበይ ዝኸይድ ክፈልጥ እንተ ደኣ ኮይኑ ካብ ባህሉ ክብገስ ስለ ዘለዎ ናብ ክብሮምን ልምዶምን እቶም መንእሰያት ክምለሱ ኣለዎም እየ ዝብል
6: ስነ ፍልጠት ዝተበገሰ መፅናዕቲ ጌርካ ካብቶም ዓበይቲ ተወኪስካ ዘየምኡ ግጥሙ ሕደምኡ እንታይ መስሊ ኣፅኒዒካ መሊስካ ነቲ ባህሊ ክደግሙ ከለካ ግን ኣዝዩ ምቁር ስለ ዝኾነ ነዚ ባህሊ እዚ ብዝያዳ መፅናዕቲ እናገበርካ ክደፋኣሉ ተስፋ ገብር።
1: ኣቶ ተስፋይ ግርማይ ኣብ መወዳእታ ባህላዊ ውርሻታት ንምብርባርን መበቀላውነቱ ሒዙ ናብ ወለዶታት ንምስግጋርን ተበጋጊሱ ዘሎ ንጥፈታት ክደፋኣሉ ፀዊዑ። ንግደት ኣቡነ ኣንበስ ዘራእቲ ኣብ ደረጃ ምውላድን ምሽዋትን በፂሑ ሓረስታይ ምህርቱ ክቐምስ ብተስፋ ኣብ ዝፅበየሉ ወቕቲ ዝካየድ ፅምብል።
0: ኣብ ኑዘባባሮንቱ ትርከብ ማእከላይን ካልኣይን ደረጃ ቤት ትምህርቲ ዱታ ኣብ ሃገራዊ መልቀቂ ፈተና 12 ክፍልን ሃገራዊ መርመራ ሻምናይ ክፍልን ዝተዓወቱ ተምሃሮ ኣሸሊማ። ኣብቲ ኣጋጣሚ ኣብ ናይ 225 226 ሃገራዊ መርመራታት 37 ናይ ዲግርን ዲፕሎማን ነጥቢ ዝረኸቡ ከምኡውን ልዕሊ 80 ነጥቢ ዘመዝገቡ ተምሃሮ ሻምናይ ክፍሊ ተተባቢዖም። ርእሰ መምህርታ ቤት ትምህርቲ መምህር ሳምሶን ብርሃነ ኣብ ዝሃቦ መግለፂ ተበፂሒ ዘሎ ዓወት ብፃዕሪ ተምሃሮ ተወፋይነት መምህራን ከምኡውን ምክትታልን ናብዮትን ወለድን ኮሚቴ ወለድን ከም ዝኾነ ብምሕባር ኣብ መፃኢ ብዝለዓለ ክድፋኣሉ ተላብዩ። ኣብ ቤት ፅሕፈት ትምህርቲ ንዘባባርንቱ ሓላፊ ምምሕዳርን ፋይናንስን መምህር ገዛኢ ዮሃንስ ብወገኑ ዕላማ ናይቲ መደብ ቅዱስ ቅኒ ብምፍጣር ናይ ተወዳዳርነት መንፈስ ንምዕባይ ከም ዝኾነ ብምጥቃስ ተምሃሮ ነዚ ተገንዚቦም ዓፅፋ ክሰርሑ ኣዘኻኺሩ። ኣብ መወዳእታ ሓላፊ ጨንፈር ማሕበር መምህራን ዘባጋሽ ባርካ መምህር ተስፋ ልደት ዘርኢ ማርያም መንገዲ ዓወት ነዊሕን ሓያል ዓቕልን ተወፋይነትን ዝሓትትን ከም ዝኾነ ብምጥቃስ ተምሃሮ ንዘመዝገበ ውፅኢት ተዓቂቦም ናብ ዝለዕለ ደረጃ ንክበፅሑ ክፅዕሩ ንኢዱ። ቤት ፅሕፈት ሃማመተ ኣብ ንዞባ ፋዕበት ብቴክኖሎጂ ኮምፒተርን ቀዳማይ ረድኤትን ዘሰልጠኖም ልዕሊ 50 ተምሃሮ ብ12 መስከረም ኣመሪቑ። ኣብቲ ን3ለስተ ኣዋርሒ ዝተዋሃበ ስልጠና ካብ ዝተሳተፉ እተን 24 ደቂ ኣንስትዮ ምዃነን ዝሓበረ ሓላፊ ቤት ፅሕፈት ሃማመተ ኣቶ ሙሳ መሓመድ ስዒድ ኣስታ 75 መንእሰያት ኣብ ምምሕዳር ከባቢ ቅላመት ተመሳሳሊ ስልጠና ይቐስሙ ከም ዘለዉ ገሊጹ። ኣመሓዳር ንዞባ ፋዕበት ኣቶ ኣሕመድ መሓመድ ኑር ረጀብ ድማ ንዝተካየደ ስልጠናን ኣብ ወፃኢ ዝነብሩ ዜጋታት ንቤት ፅሕፈት ሃማመተ ንዝገበርዎ ንዋታዊ ሓገዝን ድሕሪ ምምስጋን ሰልጠንቲ ንዝቐሰሙ ሞያ ብግብራዊ ስራሕ ከም ዓብልዎ ተላብዩ። ዝኸበርኩም ተኸታተልቲ ስዕብ ባህጉራዊ ዜናታት ኢራን መንግስቲ ኦስትሪያ ንሓላፊ ኒኩሌሳዊ መደባታ ኣብ ቪየና ካብ ዝካየድ ዘሎ ኣህጉራዊ ዋዕላ ንምዕጋት ንዝወሰዶ ስጉምቲ ብትሪ ኮኒና። ኦስትሪያ እቲ ኢራናዊ በዓል ስልጣን ኣብ ዓመታዊ ዋዕላ ኣህጉራዊ ወኪል ልፃዓት ከይሳተፍ ብፀቕጢ ኣሜሪካ ቪዛ ከም ዝኸልከለቶ እዩ ዝግለጽ ዘሎ። ንፈጻሚ ጉዳያት ኦስትሪያ ኣብ ጣህራን ብምፅዋዕ ተቃውሞ ዝገለፀ መንግስቲ ኢራን እቲ ስጉምቲ ንዲፕሎማስያዊ ዝምድና ክልተን ሃገራት ኣብ ሓደጋ ዘእቱ ምዃኑ ኣረድዩ። ውሳኔ ኦስትሪያ ከም ኣንጋዲት ሃገር ሓላፍነታ ዘንጊዓ ከም ዘላ ዘነፅር ምዃን እዩ ሚኒስትሪ ጉዳያት ወፃኢ ኢራን ወቒሱ ዘሎ። ብዘይካዚ እቲ ዝተወስደ ስጉምቲ ንኣባልነት ሃገሩ ዝግህስ ምዃኑ ብምጥቃስ ብስቕታ ከምዘይሓልፉ ኣጠንቂቑ። ኣባላት ኣህጉራዊ ወኪል ፀዓት መበል 70 ዓመታዊ ዋዕላ ካብ 14 ክሳብ 18 መስከረም ኣብ ከተማ ቪየና የካይዳ ምህላውን ዝፍለጥ ኮይኑ ኒክለሳዊ ጉዳይ ኢራን ኣህጉራዊ ዛዕባ ኮይኑ ኣብ ዘለወሉ እዋን ተሳታፍነታ ልዕሊ ዝኾነ እዋን ኣገዳሲ ከም ዝገብሩ እዮም ክኢላታት ዝጠቕሱ። ዲሞክራሲያዊት ሪፐብሊክ ኮንጎን ሩዋንዳ

ናብ ትግባረ ውዕል ሰላም ዘተኮረ ሓድሽ ዝርብ ከበግሳ ተረዳድአን ክልቴን ሃገራት ኣብ ሰሜናዊ ምብራቅ ኮንጎ ተፈጢሩ ዘሎ ፀጥታውን ወተሃድራውን ቅልውላው ብሰላም ንምዕራፍ ኣብ ዝሓለፈ ዓመት ስምዕ ሰላም ከም ዝኸተማ ዝዝከር ኮይኑ ወከልተን ብ16-17 መስከረም ኣብ ከተማ ጀኔቫ ስዊዘርላንድ ተራኺቦም ኣብ ትግባርኡ ክዘራረቡ ምዃኖም ተፈሊጡኣሎ። እዚ ብመንጎኝነት ኣሜሪካ ቀጠር ቶጎን ሕብረት ኣፍሪካን ዝካየድ ዘሎ ዝርብ ኣብ መንጎ ሰራዊት መንግስቲ ዲሞክራሲያዊት ሪፐብሊክ ኮንጎን ዕጡቅ ጉጅለ ኤም23 ንልዕሊ 4 ዓመታት ዝቐፀለ ዕጥቃዊ ግጭት ደው ንምባል ዝዓለመ እዩ። እዚ ዘተዚ እቲ ውዕል ኣብ መፋር 225 ድሕሪ ምኽታሙ ንሻድሻይ ግዜ ይካየድ ከም ዘሎ ዝጠቐሱ ፀብጻባት ዛጊት እወታዊ ገስጋስ ከም ዘይተረኽቦ የረዱ። ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ መቕርሒ ፀጋታት ዝጠልቡ ልዕሊ 100 ዕጡቓት ጉጅለታት ብምህላዎም ምስ ዕጡቕ ጉጅለ ኤም23 ዝኽተም ውዕል ሰላም ንበይኑ ኣኻሊ ከም ዘይከውን እዩ ዝእመት። ቱርኪያ ብፈለማ 227 ኣብ ወርሒ መንኮርኮር ክትውንጭፍ ብምዃን ኣፍሊጣ። እቲ ጠፈራዊ ተልእኾ ኣብ ወርሒ ዝካየድ መፅናዕትታት ንምስፋሕ ምዃኑ ዝገለፀ መንግስቲ ቱርኪ እታ መንኮርኮር ኣብ ውሽጢ ክልተ ዋርሒ ሃብቲ ዝተደልየ ዕላማ ክትዓልብ ምዃና ረድዩ። እታ መንኮርኮር ካብ 3 ዋርሒ ክሳብ 1 ዓመትን መንፈቕን ዝቕፅል ዳህሳስን ምርምርን ከም ትካይድ እዩ ዝጋውሕ ዘሎ። እቲ ውጥን ዕውት ምስዝኸውን ቱርኪ ንፈልማ እዋን ኣብ ክሊ ወርሒ መንኮርኮር ከትዕልብ እያ። ኣብ ማሊ ኣብ ዝሓለፈ ሳልስቲ ብዝተካየደ ሽበራዊ መጥቃዕትታት ብውሕዱ 50 ወተሃደራት ተሃገር ከም ተቐትሉ ማዕከናት ዜና ቃሊሐን። እቲ ኣብ ማእከላይ ሸነኽ ማሊ ኣብ ዝርከብ ማዓስከር ዝተፈፀመ መጥቃዕትታት ኣብ ዝሓለፈ ቀረብ ዓመታት ኣብ ልዕሊ ሰራዊት ተሃገር ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ ፀብጻባት ዓቢሮም። ምስ ኣልቃዒዳ ምትእሳር ዘለዎም ሽበራውያን ሓላፍነት ናይቲ መጥቃዕትታት ወሲዶም ኣለዉ። ድሕሪ እቲ ፍጻሜ ሰራዊት ማሊ ኣብ ልዕሊ እቶም ሽበራውያን ብደብዳብ ነፈርቲ ዝተሰነየ ሰፊሕ ስርሒት ከም ዘካየደን ከቢድ ሰብኣውን ንዋታውን ክሳራ ከም ዘውረደን ኣፍሊጡ። ኣብዚ እዋን እዚ ኣብ ሃገራት ምዕራብ ኣፍሪቃ ብሓፈሻ ኣብ ማሊ፣ ኒጀርን ቡርኪና ፋሶን ድማ ብፍላይ ዝፍፀም ሽበራዊ ተርእዮታት ወሲኮ ከም ዘሎ ዝፍለጥ ኮይኑ እቲ ተግባራት ኢድ ግዳማውያን ወገናት ከም ዘለዎ እዩ ዝእመት። ፈረንሳ ኣብ ውሽጣዊ ጉዳያትን ምትእትታው ትገብር ከም ዘላ ማሊ፣ ኒጀርን ቡርኪና ፋሶን ክወቕሳ ምፅንሐን ኣይርስዓን። ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋደደት ንፈለማ እዋን ተኣሚና። እቲ ኣፅዋር ፀጥታ ሃገሩ ብሓፈሻ ፀጥታ ጠፈራዊ ንጥፈታት ድማ ብፍላይ ንምውሓስ ሓጋዚ ምዃኑ ሓይሊ ኣየር ኣሜሪካ ሓቢሩኣሎ። ይኹን እምበር ንዓይነትቲ ኣፅዋርን ኣበየናይ ቀፀላ ጠፈር ከም ተዋደደን ዝገልፅ ዝርዝር ሓበሬታ ዛጊት የለን። ኣሜሪካ ኣብ 2019 ሓድሽ ኣሃዱ ጠፈር ምቋማ ዝፍለጥ ኮይኑ እዚ ተዋዲዱ ዝበሃል ዘሎ ኣፅዋር ኣካል ናቱ ምዃኑ ይጥቀስ። እዚ ከምዚ ኢሉ እንከሎ እቲ ወተሃደራዊ ስጉምቲ ኣብ 1967 ዝተበፅሐ ኣብ ጠፈር ኣዕነውቲ ኣፅዋር ንምውዳድ ዝእግድ ኣህጉራዊ ውዕል ብኣሉታ ክፀሎ ከም ዝኽእል ተንተንቲ የእምቱ። ሩስያን ዩክሬይንን ኣብ ትሕቲ ቅርፂ ፀዓት ዘካይድ ሕድሕዳዊ መጥቃዕትታት ከቋርፃ ከም ተረዳድአ ፕሬዚደንት ዶናልድ ትራምፕ ሓቢሩ። ኣብ ልዕሊ እቶም ትካላት ዝካየድ ዘሎ ሕድሕዳዊ መጥቃዕትታት ኣብ ናሃር ዋጋ ነዳዲ ርኢ ፅልዋ ከም ዝገበረ ዝጠቐሰ ፕሬዚደንት ትራምፕ ክልቴን ሃገራት ንዝወሰዶኦ ስጉምቲ ሞጊሱ። ሩስያን ዩክሬይንን ነቲ መግለፂ ብእወታ ከም ተቐበሎ እኳ ይግለፅ እንተሎ ተግባራውነቱ ኣጠራጣሪ ምዃኑ ግና ይእመት። ሩስያን ዩክሬይንን ብፍላይ ካብ ዝሓለፈ ዋርሒ ኣብ ልዕሊ ትካላት ፀዓት ዘካየደዎ መጥቃዕትታት ኣስፊሐንኦ ከም ዘለዋ እዮም ነቲ ኩነታት ብቐረባ ዝከታተሉ ወገናት ዝጠቕሱ። ናይ መወዳእታ ዜና ፈረንሳን ዒራቅን ኣብ ሓያሎ ፅላታት ብሓባር ክሰርሐ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዓት ዝተበፅሐ ቀዳማይ ሚኒስተር ዒራቅ ዓሊ ኣልዛይዲ ትማሊ 14 መስከረም ምስ ፕሬዚደንት ኢማኑኤል ማክሮን ኣብ ከተማ ፓሪስ ኣብ ዘካየዶ ርክብ እዩ። ክልቴን ሃገራት ኣብ ምምዕባል ፅላታት ምክልኻል፣ ፀጥታ፣ ፀዓት፣ መጓዓዝያን ትሕቲ ቅርፅን ክተሓጋገዛ ምዃንን ኣብቲ ርክብ ኣፍሊጠን። ከም ኣካል ትስምዓት ፈረንሳ ኣብ ምድንፋዕ ሓይሊ ኣየር ዒራቅ ከም ትተሓጋገዝ ገሊፃ ትግባር ትስምዕ ኣብ ቀረባ ግዜ ክምዝመርየን ክልቴን ሃገራት ሓቢረን ዘለዋ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣብ ዞባ ደቡባዊ ቀይሕ ባሕሪ ባህሊ ዕቃቢ ሃብቲ ገረብን እንስሳ ዘገዳም ንምሕያል ጎስጓስ ተኻይዱ። ባህላውን ማሕበራውን ፅምብላትና ወግዑን ክብሩን ዓቂቡ ናብ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ ፀውዒት ቀሪቡ።

ኣብ ንዘባባርንቱ ኣብ ሃገራዊ ፈተናታት ዝተዓወቱ ተምሃሮ ተሸሊሞም። ኢራን መንግስቲ ኣውስትርያ ንሓላፊ ኒኩለሳዊ መደባታት ኣብ ቪየና ካብ ዝካየድ ዘሎ ዋዕላ ምህጋታት ትሪ ኮኒና። ዲሞክራሲያዊት ሪፐብሊክ ኮንጎን ሩዋንዳን ኣብ ትግባረ ውዕል ሰላም ዘተኮረ ሓድሽ ዝርርብ ከበግሳ ተረዳድአን። ቱርኪያ ኣብ ፈለማ 227 ናብ ወርሒ መንኮርኮር ክትውንጭፍ ምዃና ኣፍሊጣ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ ምስ ተረፉ መደባትና ሰላም።

ኮስሞቲክስ ዝብል ኣምር ካብቶም ዝተቐደሰ ልምዲ ኢሎም ዝወስድዎ ዝነበሩ ግብፃውያን እዩ ቀንዲ መሰረቱ። እዚ ልምዲ ኣብ 3,000 ዓመት ቅድሚ ልደተ ክርስቶስ ከም ዝነበረ እዩ ዝሕበር። ናብቶም ካልኦት ሃገራት ኣፍሪቃ እንተመፂና እውን ቅድሚ 7,000 ዓመት ኣቢሉ እዚ ናይ ኮስሞቲክስ ፍርያት ምጥቃም ከም ዝጀመሩ ታሪክ ይሕብር። ካብዚ ዝጀመረ ድማ በብእዋኑ እናተራቐቐ ናብ ዘለናዮ ዘመን ክበፅሕ ዝኽኣለ ነዊሕ ዕድመ ዘለዎ ልምዲ እዩ። ካብቲ ብልምዲ ኢሉ ዝጀመረ ኪደት ናይ ግብፃውያን እውን ኣብዚ ግዜ ከም ቀንዲ ምንጪ ገንዘብ ኮይኑ ብቢልዮናት ዝቕፀሩ ገንዘብ ዝሓፍስሉ ናይ ፅባቐ መንፀባረቒ ኮይኑ ንረኽቦ። ኮስሞቲክስ ከም ናይ ተኣማንነት ምስጢር ወሲዶም ብዙሓት ውልቀ ሰባት ክጥቀምሉ እውን ንዕዘብ ኢና። ኣብዘን 3 ዓመታት ህውብነት ናይ ኮስሞቲክስ ጥር ዝበፂሕ እዩ። እቲ ቀንዲ ቀላስ ናይ ዝህውብነት እውን ማሕበራዊ መራኸቢታት ከም ዝኾነ ተረጋጊፁ። እዚ ከዓ ሓቅነት ዘይብሉ መዋዕውዒ ብምክያድዮም ናባቐልዎ ደቂ ሰባት ከም ዝሰርጥ ዝገብሮ። መብዛሕትኡ ግዜ ደቂ ኣንስትዮ እኳ ዘዘውትሮኦ እንትኾና ገለ ደቂ ተባዕትዮ እውን ኣብ ተጠቃምነት ኮስሞቲክስ ልዑላ ድህቦ ዘለዎም እውን ኣይተሳእኑን። እዚ ቀንዲ ዕላማ ድማ ነቲ ተፈጥሮዊ መልክዕ ብምሽፋን ሙሉእነት ዝመልኦ ስምዒት ከም ዝስምዓካ ምግባርን ኢሎም ዘዳልውዎ እዩ። ከም ዝገለጽናዮ ኣድናቖት ኮስሞቲክስ በብእዋኑ እናዛየደ ኣብ ዝመፀሉ ግዜና በፂሕና ዘለና። ምዝውታር ኮስሞቲክስ ኣብ መዓልታዊ ህይወት ከም ንቡር ተግባር እዩ ኮይኑ ዝካየድ ዘሎ። እዚ ማለት ከዓ ካብ ዘይጥቀም ዝጥቀም ዝበዝሓሉን እቶም ነዞም ፍርያት ዘፍርዩ እውን ዕላማኦም ዝሃርምሉ ዘመን ኢና በፂሕና ምባል እውን ምግናን ኣይኮነን። ብዓለም ለኸዊ መንገዲ ብዝተኻየደ መፅናዕቲ እውን 90% ዝኾኑ ውልቀ ሰባት ኣብ መዓልታዊ ህይወቶም ነዞም ዝተፈላለዩ ፍርያት ናይ ኮስሞቲክስ ከም ዝጥቀምሉ እዩ ዘብርህ። ብርክት ዝበሉ ፍርያት ናይ ኮስሞቲክስ ከም ናይ ፀጉሪ ርእሲ፣ ናይ ፍሬግረንስ ወይ ድማ ኬሚካላዊ ጨና ትሕዝቶ ዘለዎም ናይ ሰብነት መልከይን ካልእን እውን ካብቶም ከም ውልቃዊ ክንክን ተባሂሎም ንዓለም ዓለቕሊቖማ ካብ ዘለዉ ፍርያት እዮም። እዚ መረጋገፂ ናይ ፅባቐ ተባሂሉ ዝቐረበ ፍርያት እውን ብዙሓት ዓማዊል ብምስሓብ እዩ ከምቲ ኣቐዲምና ዝገለጽናዮ ብዙሕ ናይ ተጠቀምቲ ከስዕብ ዝኽኣለ። በዚ እውን እቶም መርዛማት ዝበሃሉ ናይ ኮስሞቲክስ ፍርያት ብመጠኑ ክበዝሑ ዝጀመሩ። ፍርያት ናይ ኮስሞቲክስ ዝተፈላለዩ ዓይነት ኬሚካል ዝተሓወሶም ብምዃኖም ናይ ብዙሓት ተጠቀምቲ ጥዕና ኣብ ሓደጋ ምእታዎም ብክኢላታት ጥዕና ዝተገልጸ ሓቂ እዩ። እዞም ንገልጾም ዘለና ፍርያት ብኽሊ ዕድመ እንተተዓዚምና ኣብ ኩሉ ዕድመ ዘለዉ ውልቀ ሰባት እውን ተጠቃምነቶም ልዑል ምዃኑ እዩ ዝሕበር። እዚ እውን ኣብ ዘመናውነት ዝዓብለሉ እዋን ከም ኣገዳሲ ተቖፂሩ ብድፍረት ዝዕየየሉ ዘሎ ኮይኑ ኢና ንረኽቦም። መብዛሕትኡ ግዜ ኣብ ቅድሚ ካልኦት ሰባት ፅቡቓት ኮይኖም ንኽረኣዩ ፅቡቕ ክስምዖምን ከምኡ ድማ ናይ ምኩሓልን ምፅብባቕን ህይወት ንምኽታል ተባሂሉ ዝዝውተር ምዃኑ እውን ይግለጽ እዩ።

0: እዚ ልምዲ ኣብ ደቂ ኣንስትዮ ደቂ ተባዕትዮን ከምኡ ድማ ኣብ ህፃናት እውን ከይተረፈ ዝስራሓሉ ዘሎ ሓደገኛ ባእታ ከም ዝኾነ እዮም ኣብዚ ዓውዲ መፅናዕቲ ዘካይዱ ዝገልፁ። በዚ መዳይ እውን ቁጠባዊ ዕቤት ናይዞም ኣፍረይቲ ትካላት ጥርዚ ክበፅሕ ንዕዘብ። እንተኾነ ግን ከምቲ ዝብልዎ ድዩስ ወይስ ኣንጻር ናይቲ ዝብልዎ ኣድህቦ ብምግባር ክንጥቀመሎም ዝግብአና ሓደገኛ ፍርያት እዮም። በዚ መዳይና እምበኣር ንሎም ሰሙን ከምዛዕባ ልዕልና ክንዘራረበሎም ዝመረፅና ንዘናብዙ ዓምዲ መፅናዕቲ ዘካይዳ ደቂ ኣንስትዮ ብምዕዳም ድማ ሓሳባትና ክንካፍለኩም ኢና እሞ ክሳብ ፍፃሜ መደብና ምሳና ፅንሑ። ኮስሞቲክስ ክበሃል እንከሎ ብባህላውን ዘመናውን ወይ እውን ዝተፈብረኸ ኢልና ክንፈልዮ ይከኣል እዩ። እዚ ከዓ እቶም ብተፈጥራዊ ፀጋ ተጠቂምና ንዘውትሮም ከም በዓል ጥሽን ካልኦትን ከም ባህላዊ ክውሰዱ ከለዉ፣ እቶም ዝተፈብርኩ ዝበልናዮም ድማ ምስ ዝተፈላለዩ ኬሚካላት ብምትሕውዋስ ናብ ዓማዊል ዝበፅሑ ዘለዉ ፍርያት እዮም። በዚ መዳይ እውን ቀንዲ ኣተኩረና ናብቶም ኣብዚ እዋን ዝፈርዩ ዘለዉ ፆታ ድማ ኣብ ሃገርና ዝበዝሐ ተጠቃምነት ኣብ ደቂ ኣንስትዮ ክሳብ ዝሃለወ ናብዚ ብምትኳር ኢና መደብና ክንፍልም። እዚ መፅናዕታዊ ፅሑፍ ንክዳሎ ዝደረኸ መበገሲ ድማ ኣለዎ።
1: መጀመርያ ነዚ ስነ ፅሑፍ ክነዳለዎ ዝረበኸና ካብቲ ዘንብብናዮም ወይ ከዓ ኣብ ከባቢና ዘለዎ ነገራት ብዝረኣናዮም ዘጋጠመን ወይ ከዓ እቲ ዘንብብናዮ ዘጋጠመን ኣዝዩ ኣሰቃቂ ሳዕቤን ናይ ኢንዱስትሪያዊ መመላኽዒ እዩ። እቲ ቀዳማይ ዓላማ ናይዚ ስነ ፅሑፍ ዝኾነ ተራ እዚ ኩነታት ተጠቃምነት ኣብ ሕብረተሰብና ናይ ኢንዱስትሪያዊ መመላኽዒስ ከመይ ኣሎ፣ ኣብ ርእሲኡ ከዓ እቲ ሳዕቤን ካብ ሕብረተሰብና ስከመይ ኣሎ ዕላማ ካልአይቲ ዕላማ ድማ ሕብረተሰብና ሲ ወይ ብሓፈሻስ ህዝብስ እንታይ ኣለዎ እንታይ ኣፍልጦ ኣለዎ ብዛዕባ እዚ ኢንዱስትሪያዊ መመላኽዒ ዘሎ ሳዕቤናት እቲ ኣጋጢሙ ዝብሎ ዘለና ሳዕቤና ሲ እንታይ ኣለዎ ዘይኒተን ዕላማ።
0: ኣብዚ ዝተኻየደ መፅናዕቲ ካብ 16 ክሳብ 25 ክልተ ዕድመ ኣብ ዘለዋ ደቂ ኣንስትዮ እዩ ተኻይዱ። ብመጠኑ እውን በቲ ዘለዎን ባይታ ናይ ተጠቃምነት ከምዚ ንዕዘቦ ዘለና ብርክት ዝበላ ናይዞም ብዝተፈላለዩ ኬሚካላት ተዳልዮም ዝቐርቡ ዓይነታት ናይ ኮስሞቲክስ ተጠቀምቲ ከም ዝኾና እዩ ኣብዚ መፅናዕቲ ተረጋጊፁ።
2: እቲ ቀንዲ ጉድኣት ዝተረኽቦም ኮስሞቲካዊ ፍርያት ዝረኸብናዮም ካሮቲን፣ ጎልድ ስኪን፣ ኣኒዛ፣ ኒው ፌስ፣ ላምባ፣ ሲቪ ክሪሚ ኮይኖም ረኪብናዮም ማለት እዩ። እቲ ዘውርዶ ዓይነት ጉዳታት ድማ ምርቃቅ ቆርበት፣ ምጭምዳድ፣ ምቅርራፍ፣ ምጉዳል ሚዛን ሰብነት ምቅናስ፣ ምምዝባላ ወርሓዊ ፅግያት ኮይኖም እቶም ሕማማት ረኪብናዮም ማለት እዩ። ነዚ ድማ ብጀካቲ ምጥቃምካ ጥራሕ ብዓብ እዩ ጉድኣት ከሎ ኣብቲ ኣጠቃቅማ ጉጉያ ኣጠቃቅማ እውን ነቲ ጉድኣቶም ወሲኩ ኣለኮይኑ ተረኪቡ ማለት እዩ። ንኣብነት ሕጂ ፈፀጋ ወፂኦ ሓንቲ ጓል ኣብ ክንዲ ናብቲ ዝምልከቶ ኣካል ክኢላት ንቆርበት ወይ ድማ ፋርማሲስት ሓይዳ ትሓክም ንመሓዛኣ እንታይ ያ ንፅል ክገፅ ክትብላንሽ እዚኣ ንደ ዝጥቀም ዘለታ ብሰንኪ ንዓ ተኸቲላ ምጥቃሙ ማለት እዩ ኣብዘይ ተደለየ ሕማማት።
0: ኣብዚ ዝተኻየደ መፅናዕቲ ኣብቶም ዝተፈላለዩ ዕላማ ዘለዎም ናይ ኮስሞቲክስ ፍርያት እኳ እንትኾነ ኣብዘን ተጠቀምቲ ደቂ ኣንስትዮ ብብዝሒ ዝዝውተሩ ጉድኣት ዘስዕቡን ግን እዞም ዝስዕቡ እዮም። ከምዚ ክግለፅ ዝፀንሐ ኮስሞቲክሳዊ ፍርያት ግቡእ ኣጠቃቅማን ሰማማዓካ ኣላሊኻን ካብ ዘይምጥቃም ተበጊሱ ብዙሕ ጉድኣት ዘስዕብ ቀሊል ዘይኮነ ፍርያት እዩ። ካብቶም ዝተገልፁ ሓሊፉ እውን ብዝተፈላለዩ መንገድታት ንጥዕናና ኣስጋኣት ሕማማት እውን የስዕበልና እዩ።
1: እቲኦም ዓይነት ጉድኣታት ኣብ ክልተ ኢና ክፊልናዮም ዘለና፣ ግዜያውን ነባርን። እቲ ግዜያዊ ተባሂሉ ዘሎ ከም በዓል ፈፀጋ ወይ ማዳ ወይ ምቅባፍ ቆብረት ገለ ክኸውን ከሎ፣ እቲ ነባር ንድሕቲ ኮይኑ ግን እቲ ኣዝዩ ኣሰካፍን ኣብዚ ሕጂ ግዜስ ኣዝዩ ኣሰካፊ ኮይኑ ዘሎ ጉድኣት ማለት እዩ ምቅባፍ ቆብረት እዩ። ሕጂ ቆብረትና ንድሕቲ ተረቂቁ ናይ ፀሓይ ምፅዋር ክእለትናስ ክጎድል እዩ ማለት እዩ። እሱ ዘኸተሎ ከዓኒ ካንሰር ናይ ቆብረት ናይ ፀላም ከብዲ ናይ ኩሊት የጋጥም ማለት እዩ። ኣብ ርእሲኡ ብዙሕ ተጠቃምነት ናይዞም ኢንዱስትሪያዊ መመላኽዒታት ናይ ምምካን ደረጃ የብፅሕ። እቲ ምምካን ሕጂ ነታ ተጠቃሚት ወይ ነቲ ተጠቃሚ ጥራይ ዘይኮነ ንኣብነት ነብሰ ፀዋደ ንድሕቲ ኮይና እቲ ትወልዶ ዕሸል መኻን ዕሸል ክትጋላገል ትኽእል ማለት እዩ። ወይ ኣዶ ቆልዓ ንድሕቲ ኮይና ሓራስ ዝጠብብ ቆልዓ ንድሕቲ ሃልይዋ ልክዕ በት ንሳ ተወስዶም ዘላ ኢንዱስትሪያዊ መመላኽዒታት እቲ ቆልዓ ንኻንእሸል ክኸውን ይኽእል ማለት እዩ።
0: ተጠቃምነት ናይዞም ፍርያት ኣብ ዝተፈላለዩ ክፋል ናይ ኣካላት እዩ ነይሩ። ምስቲ ቁጠባዊ መዳይ እውን ዝበዝሐ ኣብ ገፅን ፀጉርን ተጠቀምቲ ከም ዝኾና የን ገሊፀን። ኣብ ገለ ድማ ኣብ ናይ ሙሉእ ነብሰን ዝጥቀማ እኳ እንተሃለዋ ሃልኪ ዘድልዮ ብምዃኑ ግን ዋሕዱ ተጠቃምነት ኣብ ሙሉእ ሰብነት ኣሎ። እንተኾነ ግን ካብተን ተጠቀምቲ ናይ ሸውሃት ምዕፃው ምጉዳል ሰብነትን ሕፅረት እስትንፋስን ከም ዘጋጥመን ኣዕሊለናና።

0: ኣብዘን ደቂ ኣንስትዮ ብዝሒ ተጠቃምነት ዘስዓበ ፅልዋ ኣለዎ። ነዛ ኣድህቦ ዘድልዮ ፅልዋ እውን ንመጻኢ ብዘይ ምሕሳብ ዝጥቀማ ብምዃነን መብዛሕትአን ግዳይ ከም ዝኾና እዩ ኣብዚ መፅናዕ ተቐሪቡ።
1: እቲ ቀንዲ ኢልና ንጠቕሶ እኳ ብመራኸቢ ብዙሓን ዝግበር ዓይነት መዋዓውዒታት እንድዩ ብጀካቲ ቀንዲ ብዕላማ ታርጌት ርካ እዚኣ ተጠቀማ እዚኣ ፅብቕት እያ ዝበሃል ወላ እውን ኣብ ብብሰ ኣብ ቲክቶክ ገለ ዝርአ ሓንቲ ጓል ክትመላኽዕ ከላ ቀደም ክትገብራ እንታይ ነታ ብራንድ እያ ገሊጣ ተርእየና እዚ ከ እንታይ ማለት እዩ ኣነ ከምዚኣ ገይረ ፅብቕ ዘለኹ ሞ ከምኣ ተኸተላ እዩ ዝስኒ እዚኣ ተቐዳሚት ፀላት ትከውን ከላ ካልኣይ ከዓኒ ኣብ ሙቪታት ኮነ ኣብ ደርፍታት ዝረአ ናይ ህቡባት ሰባት ዝገብሩ ዓይነት መመላኽዒ ማለት እዩ ንዕኡ ርእን ድማ ኣብ ክንዲ ዝኾነ ኣብ ህዝቢ ዝቐርባሉ መርዓ ደልፍላይ ኣጋጣሚ ክህልዎም ከለተን ተጠቀምቲ ኣብ ክንዲ ብባህላዊ ገይረ ንክለምፀኾና ፅባቃ ዝፍትና ጥሽ ገለ ገይረን ኣብ ክንዲ ዝፍትና ቁልጡፍ ለውጢ ዘርእየ ልክዕ ከምትነትን ህቡባት ሰባት ማለት እዩ ኢለን ናብቲ ኢንዱስትሪያዊ መመላኽዒ ዛዝባ ኮይነን ተረክበና።
0: ክቡራት ተኸታተልትና ከምዚ ክግለፅ ዝፀንሐ ተጠቃምነት ናይ ዝተፈላለዩ ዓይነት ኮስሞቲክስ ኣብ ሂወትና ዘስዕቡ ሓደጋ ቀሊል ኣይኮነን። እቲ ዘለና ፅባቐ መነቕ እውን ናትና ስራሕ እምበር ናይ ካልኦት ክኸውን ኣይንፍቀደሉ። ኣብ መወዳእታ ድማ ንዝስዕብ መልእኽቲ ክሕልፋ ኢና ዕድል ሂብና መደብና ዝዛዘምና።
2: ብሓፈሻ ሕጂ እዞም ኩሎም ክንጠቕሶም ዝፀናሕና ሕማማት ከምዚ ብተፈጥሮ ዝመፁና ወይ ዘጋጥሙን ኣይኮኑን ገንዘብና ከፊልና ነምፆም ዘለና እዩ ማለት ሕጂ ተተገንዚብናዮስ ብገንዘብናስ ሕማም ንዕድግ ኣለና ማለት እዩ። ስለዚ ኣብዚ ክንጥንቀቕ ከም ዘለና ማለት እቲ ማዕበ ክንዲ ዝንድሐ ኢፌክት ወይ ማዕበ ክንዲ ዝንድሐ ፀገማት እንተሃልይዎ ሲ እቲ ባህላዊ ገይርና ጥዕናና ክንሕሉ
1: እዋ ከምቲ ዝበለቶ እንድዩ እቲ ዝጥቀመሉ ዓይነት መመላክዒ ኢንዱስትሪያዊ ክጥቀማ ከልዋ ደቂ ኣንስትዮና ክዝተውዕላሉ ዘለዎን ንክንደይኻ ንሓፂር ግዜ ንክትፅበልካ ንመዋእል ዕድመታትካ ዝሃስ ነገር ትገብር ምህላውካ ፈሊጠን ንግዜያዊ ፅባቐ ኢለን ንዘይፈልጦ መልክዕ ንምውና ነቲ ኣምላኽ ዝሃዘን መልክዕ ንሃይብላ ሓደ

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ። ኣብ ናይ ሎሚ መደብና ንመንሽሮ ጉርንጉሪት ወይ ታይሮይድ ካንሰር ዝደስስ ትሕዝቶ ኢና ቀሪብናልኩም ዘለና። ኣብ ከባቢ ክሳድና ዝርከብ እዚ ጉርንጉሪት እንታይ ዓይነት ኣገልግሎት እዩ ዘለዎ? ብኸመይ ንሕማም ክጥቃዕ ዝኽእል? ካብኡ ናብ ከዓ ብመንሽሮ ብኸመይ መንገዲ ክጥቃዕ ይኽእል? እንታይ ምልክታት ንርኢ? ኣብ ገዛና ክንገብሮ ንኽእል ነገራት ኣሎ ድዩ? ኣብ ሕክምና እንታይ እዩ ዝግበረልና ዝብልን ካልእን ሕቶታት ሒዝናልኩም ቀሪብና ኣለና። ከም ልሙድ ንስኹም ውን ብቴሌፎን ብምእታው ንዕድምና ዶክተር ሙሉጌታ ሃይለ ክኢላ ሕክምና መንሽሮ ሕቶታት ይኹም ርእቶታት ክተቕርብሉ ትኽእሉ ኢኹም። ዶክተር ዕድመና ክቢርካ ብምፃእካ ኣዝየ መስግነካ። ርሕሳውዳ ኣመት ብል ዶክተር ነታ ጉርንጉሪት ቅድም ክንድህስሳ ጉርንጉሪት ክንላለያ ከመያ ትመስል? እንታይ ኣገልግሎት እዩ ዘለዋ? ብከምኡ ክንጀምር
1: ሕራይ ይቕኒየለይ። መጀመርታ ቅድሚ ናብ መንሽሮ ናይ ጉርንጉሪት ምእታውና፣ እታ ጉርንጉሪት ትበሃል ኣካል ናይ ሰውነትና እንታይ እያ፣ ኣበይ ትርከብ፣ ስራሕ ክንታይ ስራሕ ኣለዋ፣ ቁሩብ ክነብርሃ ክንፍትን ኢና ማለት እዩ። ሕራይ ጉርንጉሪት ክንከለና ሓንቲ ወይ ከዓ ታይሮይድ ትበሃል ብኣፀዋውዓ ናይ ሕክምና ኣብ ቅድሚት ክፋል ናይ ክሳድና ትርከብ። እሱ ከዓ ቅርፂ ናይ ፅምብላሊዕ ዓይነት ዘለዋ የማን ፀጋም ክፋል ዘለዋ ኮይኑ ኣብ ጥቃኣ እንታይ ኣሎ? ብክልተ ሰራውር ናይ ደም ዓበይቲ ሰራውር ናይ ደም ኮመን ካሮቲድ ኣርተሪ ዝበሃሉ ብላዕሊ ድይቡ ንላዕሊ ድይቡ። ካልእ እንታይ ኣለዋ? ብላዕሊ ክስታይ ኣለዋ ናይ ካርትሌጅ ወይ ከዓ ቁርጥምጥሚት ናይ ጉርንጉሪት ዝበሃል ኣሎ። ካልእ ጨዋዳታት ውን ኣሎ። ብድሕሪኣ እንታይ ኣሎ? ዓብዪ ሻምብቆ ናይ መተንፈስ ኣሎ፣ እዚ ትራክያ ንብሎ፣ ንዑ ሓቂፋታያ ትርከብ። ብድሕሪ ከዓ እንታይ ኣሎ? ሻሕለለ እውን ኣሎ ማለት እዩ። ስለዚ እዚኣ ክፋል ኣካልና ጉርንጉሪት ኣብ ቅድሚ ክፋል ናይ ክሳድና ኣብ ቅድሚቲ ወገን ትርከብ። ስራሓ ከዓ ቀንዲ ስራሓ እንታይ እዩ? ምምንጫው ሆርሞንስ ሆርሞን ዝበሃል ንኣካላትና ብጣዕሚ ኣገዳሲ ዝኾነ ከም በዓል ታይሮይድ ሆርሞንስ ንብሎም ካበይ ምንጩ? ካብዚኣ ጉርንጉሪት ንብላ ወይ ካብዚኣ ታይሮይድ ግላንድ ንብላ ማለት እዩ። እዚ ታይሮይድ ሆርሞን እንታይ ይጠቕምሎ ንኣካላትና? ካብ ህፃንነት ጀሚሩ ንዕቤት ኣካልን ንዕቤት ኣእምሮን ብጣዕሚ ኣገዳሲ እዩ። ኣብ ካልእ ወላ ስጋ ሙሉእ ሂወት ናይ ወዲ ሰብ ኣገዳሲ ዝኾነ ሆርሞን ተፍሪ ማለት እዩ። ካልእ ተፍርዮ ነገራት እውን ኣሎ። እዚ ካልሽም ኣብ ኣካላትና ንክህሉ ትገብር ከዓ ካብ ጉርንጉሪቱ ዝፈሪ ምሳሌ ጊባ ኣለዋ 4 ባሊልና ትመስል ኣለዋ ፓራታይሮይድ ሆርሞን ዝበሃል ኣለዋ። ስን ከዓ

0: ኣብ ኣካላትና ካልሽም እኹል ካልሽም ንክህሉ ካልሽም ካልእ ኣካላትና ብጣዕሚ ኣገዳሲ እዩ። ጭዋዳና ብግቡእ ንክሰርሕ፣ ልብና ደም ብግቡእ ንክጭንጉዕ እዚ ካልሽም ከዓ ኣገዳሲ ማለት እዩ። እቲ ካልሽም ተበዚሒ ከዓ ነቲ ካልሽም ካብ ደም ወሲደ ናብ ይዕፅምቲ ትወስድ ከዓ ካልሲቶኒን ዝበሃል ከዓ ሆርሞን ከዓ ካብኣ ምንጩ። ስለዚ ብዙሕ ስራሕ ኣለዋ ማለት እዩ። እዚ ስራሕ እዚ እንድሕሪ ጎዲሉ ኣብ ኣካላትና ጉዳእ ትመፅእ ማለት እዩ። ክጎድል ከሎ እቲ ሆርሞንስ እንታይ ንብሎ? ሃይፖታይሮዲዝም ንብሎ። እቲ ካብኣ ዝፈሪ ሆርሞን ኣይፈሪን ኣሎ ወይ ተፈረየ ከዓ ብእኹል ኣይኮነን። እዚ እንታይ ንብሎ? ሃይፖታይሮዲዝም ንብሎ። ምልክታት ኣብ ኣካላትና ድህቦ ምልክታት ኣሎ። ተበዝሒ ከዓ ካብኡ ዝፈሪ ተበዝሒ ከዓ ብዙሕ ምክንያታት ኣለዎ። ሕጂ ክነብሮ ቁልፍቲ ግዜ ይብልናን ካልእ መዓልቲ ክነብሮ ንክእል ኢና። እዚ ከዓ ናቱ ጉድኣት ኣለዎ ማለት እዩ። ስለዚ እዚ ኣካል ናይ ሰውነትና ዝኾነት ጉርምጉሪት ብዙሕ ጥቕሚ ኣለዎ ማለት እዩ። እሳ ከዓ ብመን ትእዘዝ ተይብልና? ብሓንጎል እያ ትእዘዝ። ካብ ሓንጎልና ሃይፖታላሙስ ዝበሃል ኣሎ፣ ፒቲታሪ ግላንድ ዝበሃል ኣሎ። እዚኣቶም ከዓ ይእዝዞ ኣብ ደም ድሕሪ እቲ ሆርሞን ውሒዱ ኣፍሪ ኣፍሪ ዝበሃል ሆርሞን የፍሪ ካብ ሓንጎል። ታይሮይድ ስቲሙሌቲንግ ፋክተር ወይ ታይሮይድ ስቲሙሌቲንግ ሆርሞን ዝበሃል ኣሎ መፅኡ እታ ጉርምጉሪት ንኸተፍሪ የተባብዓ ማለት እዩ። ንድሕሪ እኹል ደም ኣብ ደም እኹል ሆርሞን እንተሎ ከዓ እቲ ኣፍሪ ኣፍሪ ዝብል መልእኽቲ ደው ይብል ማለት እዩ፣ ወይ ይወርድ ከማ ንታሕቲ ይወርድ። ስለዚ እዚኣ ጉርንጉሪት እዚኣ ካብ ምን ትእዘዝ? ካብ ሓንጎልና ትእዘዝ ማለት እዩ።
1: እዚኣ ኣገልግሎታ ክሳብ ብሂወት ዘለና ማለት ድዩ? ኩሉ ግዜ ንእሽተይ ኣብ ዓብ
0: ኩሉ ሻዕና እዚኣ ናታ ምህላው ንኣካላትና ብጥዑይ ንክሰርሕ ንትሕግዘና ማለት እዩ። ዝበላዕናዮ ምግቢ ከም ካርቦሃይድሬት፣ ፋት ንበሎ፣ ፕሮቲን ንበሎ ኣብ መስርሕያ ንኣካላትና ከምጠቅም ትገብር። እቲ ኣሳተፍርዮ ሆርሞን እዩ። ስለዚ ንሕርቲ ሆርሞን ጎዲሉ ኩሉ ሻዕ ኣብ ኣካላትና ጉድኣት ኣሎ፣ ተበዚሒ ከዓ ጉድኣት ኣሎ። ሕጂ ኩሉ ሻዕ ምርመራ ንገብር ኢና። ተወሒዱ መተካታ መድሃኒት ነቲ ሕሙም ንቦ ተበዚሒዎ ከዓ መጉደሊ እውን መድሃኒት ይወሃብ ማለት እዩ ሕክምና።
1: ስለዚ ጥዕናስ ክምሕሎ ክኽእል ኣለዎ።
0: እዚኣ ክፋል ኣካላትና ከዓ ካንሰር እውን ከም ዝኾነ ኣካላት ናይ ሰውነትና ካንሰር ክትሓመም ትኽእል እያ። ሕዚ ናይ ሎም ዓንቲ ዛዕባና ብዛዕባ ካንሰር ናይ ጉርንጉሪት እዩ ማለት እዩ።
1: ፅቡቅ። እዚ ናይ ጉርንጉሪት ካንሰር ክንብል ከለና እንታይ ይቡ ከምኡ ክንከይድ?
0: እወ ሕጂ ናይ ጉርንጉሪት ናይ ካንሰር ናይ ጉርንጉሪት ክንብል ከለና ከም ዝኾነ ካንሰር ማለት እዩ። ሕጂ ካንሰር ብዙሕ ዓይነት ካንሰራት ኣለና። ኣብ ኣካላትና ዝወፁ ኣብ ኩሉ ኣብ ርእስና ዝወፁ ኣለው፣ ኣብ ክሳድና ዝወፁ ኣለው፣ ኣብ ስርዓተ ምሕቃቅ ዝወፁ ኣለው፣ ኣብ ስርዓተ ሽንቲ ዝወፁ ኣለው፣ ኣብ ቆርበትና ዝወፅእ ኣለው። ናይ ደም ካንሰር ኣለና፣ ብዙሕ ዓይነት ካንሰር ኣለና። እዚኣ ከዓ ሓደ ካብኣቶም ማለት እያ። ካንሰር ክትሓምን ትኽእል እያ ማለት እዩ። ሕጂ ክንሪኦ ከለና ኣብ ስእሊ ክንሪኦ ከለና እዚኣ እታ ጥዕቲ ጉርንጉሪት ንሪኣ ኣለና፣ ሸነኽ ፀጋም ኣላ። እዚኣ ከዓ እታ ካንሰር ዝገበረት ጉርንጉሪት ማለት እያ። ስለዚ ከም ዝኾነ ኣካላት ናይ ሰውነትና ካንሰር ክሕዛ ክእል ማለት እዩ።
1: እንታይ እንተኮይና ያ ሕጂ ካንሰር ዝሕዛ ጠንቂ እንታይ እዩ?
0: ጠንቂ ናይ ካንሰር
1: ግን ዓይነ ምናልባት ኣብዚ ጠቂስካ ይክን ዘለካ ካብ ኩሎም ዓይነታት ካንሰር 4 ሚታዊት እዩ ኢና ጀሚር ኣላ ብከምኡ ክንከይድ እውን ንኽእል ኢና።
0: ሕጂ እንታይ ኣሎ መንሽሮ ጉርንጉሪት ካብ ኩሎም ዓይነታት ካንሰር 4 ሚታዊት ጥራሕ እዩ። ሕጂ እዚኦም ዝበልናዮም ካብ ኣካላትና ክወፁ ዝኽእሉ ካንሰራት ብዙሓት እዮም። ሕጂ ካብኣቶም 4 ሚታዊት እዩ ብዓቐን ውሑድ ዝበለ ማለት እዩ። ተኻልእ ኣብ ኤሜሪካ ንኣምነት 63,000 ኣብ ዓመት ካንሰር ናይ መንሽሮ የጋጥም ዓመታዊ። ካብኣቶም ከዓ 1,900 ከዓ በቲ ሕማም ወይ ከዓ በቲ ካንሰር ይሞቱ። ሕጂ
1: እንታይናብ
0: ሞት ከብፅሕ ዝኽእል ሕማም እዩ። ግን ኣብዚ እንታይ ክብር ኣነ ደልየ እቲ ሕማም ብዙሕ እዩ። 63,000 ኣብ ዓመት ከጋጥም ከሎ ካብቶም 63,000 1,900 ጥራሕ ዝመቱ ዘለዉ ሕጂ 300ዊት ማለት እዩ። ሕጂ እቲ ካንሰር ወላ ካንሰር መንሽሮ ዝኣኹ እንዳ እምበር እቲ ናይ ምቕታል ክሳዩ ውሑድ ምዃኑ 300ዊት ጥራሕዮም ኣብ ሞት ደረጃ ዝበፅሑ
1: ስለዚ ክፍወስን ብክንክንን ገለን ክፀንሕና
0: ከም ባህሪ እቲ ናይ ካንሰር ድሕረይ ክነብሮ ኮ ከም ባህርያቱ እዚ መብዛሕትኦም እቲኦም ዓይነት ናይ መንሽሮ ናይ ካንሰር እቲኦም

0: ዝግምታዊ ድኸዱ ቀልጢፎም ጉድኣት ደየብፅሐዮም መብዛሕቶም። ስለዚ ንኽትሕምኩሞም ቀሊል ግዜ ድቡኻ ምዃኖም ማለት እዩ። እቲኦም ተጓዳእቲ ዝኾኑ ዓይነታት መንሽሮ ናይ ጉርንጉሪት ብጣዕሚ ውሕዳት እዮም። ካልእ እንታይ ኣሎ? ደቂ ኣንስትዮ ካብ ደቂ ተባዕትዮ ዝያዳ ይጥቃዓ። እዚ ከዓ እንተኸብር ዝኸዓ ብዙሕ ግዜ ደቂ ኣንስትዮ ካብ ደቂ ተባዕትዮ ዝያዳ ከዓ ኣብ ደቂ ኣንስትዮ ብዝያዳ ይረአይ። ሰለስተ ደቂ ኣንስትዮ ክሓማ ከለዋ ሓደ ወዲ ተባዕታይ ይሓመም ብረሾ ክንሪኢ ከለና ማለት እዩ። ኣብ ዝሓለፈ 10-15 ዓመታት መንሽሮ ናይ ጉርንጉሪት ብብዝሕ ክረአይ ጀሚሩ። እዚ ከዓ እቲ መንሽሮ ሓድሽ ሕጂ ዝመፀ ኮይኑ ዘይኮነ እቲ ዝያዳ ናይ ኣፍልጦ ምዕባይ ዝያዳ ከዓ ኣብ ዝኾነ ቦታ ከዓ እዚ ኡልትራሳውንድ ወይ ከዓ ኮምፒተር ስለ ዘሎ ብቐሊሉ ምርመራ ጌርካ ሕበጥ ኣብ ጉርንጉሪት ከም ዘላ ስለ ዝፍለጥ እቲ ትርእዮታት ናይቲ መንሽሮ ከዓ ብኡ መጠን ናበዝሐ መፅእ ማለት እዩ።
1: ደቂ ኣንስትዮ ዝያዳ ዝጥቃዓሉ ተፈጥራዊ ነገር ድ
0: እዚ እቲ ምክንያት ውርዱ ኣይኮነን፣ ግን ዝያዳ ኣብ ደቂ ኣንስትዮ ብብዝሒ ይረአዩ።
1: እንታይ ትጠንቂ ሕጂ ጉርንጉሪት ካንሰር ተሓመሉ
0: ናይ መንሽሮ ናይ ጉርንጉሪት ጠንቆታቱ ከምዚ ዓይነት ብዙሕ ግዜ ናይ ካንሰር ጠንቁ ብዙሕ ኣይፍለጥን ዲ፣ ግን ሓደ ሓደ ሃይፖቶሲስ ወይ ከዓ ከምፅኡ ዝኽእሉ ተባሃሉ ከዓ ኣብ ናይ ጉርንጉሪት ኣብ ናይ መንሽሮ ናይ ጉርንጉሪት ታሪክ ሕክምናዊ ጨረር ኣብ ከባቢ ኣብ ክሳድን ኣፍ ልብን ብፍላይ ኣብ ግዜ ንእስነት ሕጂ ጨረራዊ ሕክምና ንብሎ ወይ ከዓ ራድዮ ቴራፒ ንኣብነት ኣብ ርእሲ ዝግበር ጨረራዊ ሕክምና ወይ ከዓ ራድዮ ቴራፒ ኣብ ርእሲ ዝግበር ብዙሕ ግዜ ግበር እዩ። ካልእ ኣብ ከባቢ ክሳድ እዚ ሊንፎማ ንብሎ ንኣብነት እዚ ናይ ስእክታት ካንሰር ምስ ኬሞም ሰሃብካዮ ወይ ትሕር ባልክ ዝኾነ ዝሓበጠ ነገር ተሎ ብራድዮ ቴራፒ ጌርካ ካ ትሕርሮ። ሕጂ እዚ ክትገብር ከለካ ወይ ከዓ ኣብ ኣፍ ልቢ ዝወፅእ ዝኾነ መንሽሮ ወላ ሊንፎማ ኣብ ኣፍ ልቢ ይወፅ እዩ። ንዕኡን ብጨረር ጌርካ ኬሞም ሰሃብካ ነቲ ባልክ ንክሳተብሉ ከዓ ራድዮ ቴራፒ ይግበር እዩ። ሕጂ እዚ ድሕሪ ግዜ ብሕልፊ ኣብ ንእስነት ድሕሪ ተወሲዱ እቲ ጨረር ተገይሩ ድሕሪ ግዜ ከዓ ድሕሪ 20 ዓመት በሎ ከዓ እንታይ ክምፅእ ክእል መንሽሮ ናይ ጉርንጉሪት ከምፅእ ክእል። እዚ ሕጂ ሓደ ጠንቂ እቲ ጨረራዊ ሕክምና ንካልእ ካንሰርካ ይዕድመካ ኣሎ ማለት እዩ። ብዓብዪ ነቲ ሕሙም ክትሕክመልካ ዝገበርካዮ ኣብ ገለገለ ሕሙማት ከዓ ድሕሪ ግዜ መንሽሮ ናይ ጉርንጉሪት ከምፅእ ክእል። ካልእ ጠንቂ ናይ መንሽሮ ናይ ጉርንጉሪት ክኸውን ዝኽእል ብተወርሶ ናይ ስድራ ቤታት ሓደ ሰብ ወይ ብናይ ኣቦኡ ወይ ብናይ ኣዲኡ መንሽሮ ናይ ጉርንጉሪት ንድሕር ኣሎ ኮይኑ ከም ታሪክ እሱ ከዓ ዝያዳ ከዓ ካብ ዝኾነ ህብረተሰብ ካብ ዝኾነ ሰብካ ዝያዳ እቲ መንሽሮ ናይ ካንሰር መንሽሮ ናይ ጉርንጉሪት ክሕዞ ክእል ማለት እዩ። ካልእ ሄሪታሪ ንብሎ ኣሎ ጅንስ ኣለዎ ብፍሉያት ጅንስ ኣለዎ ኣብ ገለገለ ፋሚልታት ድራእዩ እዞም ተለዎ ከዓ እቲ መንሽሮ ናይ ጉርንጉሪት ከጋጥም ይክእል።
1: ዓይነታት ኣለዎ ድ ከምዚ ዝበልካ ገሊ ብርቱዕ ገሊ
0: ኣለዎ ትስዕብ ስላይድ ሞ ክሳግበራ ሕጂ ዓይነታት መንሽሮ ጉርንጉሪት ሕጂ ኣርባዕተ ፍሉጣት ዓይነታት መንሽሮ ጉርንጉሪት ኣለውና። እዚኦም ኣርባዕተ ፍሉጣት እንታይ ይበሃሉ? ፓፒላር ይበሃሉ፣ ፎሊኩላር ይበሃሉ፣ ሜዱላሪ ተባሂሎም ካልእ ኣናፕላስቲክ ዝበሃሉ ኣርባዕተ ዓይነት ኣለውና። እዚኣቶም ሕጂ ናይ ግድን ምጥቃስም ከድሊ ማለት እዩ። እዚኦም ሕጂ ፓፒላሪ ዝበሃሉ 80 ሚታዊት ካብ መንሽሮ ጉርንግሪት እቶም መብዛሕቶም ፓፒላሪ ዝበሃሉ እዮም። ኣብ ከባቢ 30-50 ዓመት ዕድሚኦም ሕሙማት ከዓ ይረአይ። ኣብቲ ዲያግኖስ ክኸውን ከሎ ወይ ከዓ ክንፀር ከሎ እቲ ሕማም ከዓ ኦልሬዲ እቶም 35 ካብ 100 ፅቅታት ገይሮም ዝፀንሑ ካብቲ ጉርንግሪት ሓሊፉ እቲ ሕማም ናብቲ ፅቅታት ሓሊፎም ዝፀንሑ ማለት እዩ። ከይተፈለጦ ካልእ ከዓ ከይተፈልጠ እውን 2-10 ካብ 100 ከዓ ኣብ ካልእ ተዘርጊሑ ይፀንሕ ከም ሳምቦ ይዕፅንቲ ማለት እዩ። ካብ ጉርንጉሪት ተበጊሱ እዚ ሕጂ እቲ መብዛሕትኡ ግዜ ልዕሊ 80 ካብ 100 ስጋብ 90 ካብ 100 ክኾኑ ይኽእል እዩ ፓፒላሪ ካንሰር ይበሃል። እዚ እንታይ ኣለዎ ከም ባህሪ እንታይ ኣለዎ? ቀስ ዝግምታዊ ባህሪ ኣለዎ። ቀልጢፉ ዝቐትል ዓይነት ካንሰር ኣይኮነን። ሕጂ እንታይ ኣለዎ ቀስ ኢሉ ዝኸይድ ንኽትሕክሙ ከዓ ዝቐለለ ድሕራይ ኣብቲ ፍወሳ ክንሪኦ ኢና ንኽትሕክሞ እውን ካብቲኦም ዝቐለለ ብቐሊሉ ክንሕክሞ ንኽእል ብበዝሒ ድረአዩ ሳቶም እዮም ንኽትሕክሞም ከዓ ቀሊል ማለት እዩ።
1: ቀስ ኢሎ ክንብል ከለና ሕጂ ብግዜ ክንደይ ግዜ ወስ
0: ብግዜ ሕጂ እንታይ ካብ ገለገለ ክስታይ ስጋብ ወላ ሕክምና ከይገበረ ክኾን ትሕሙም ስኒ ንዓመታት ክፀንሕ ይኽእል

0: ብድሕሪኣ እንታይ ኣሎ እቲ ሻምቦቆ ናይ መተንፈስ ዘሎ ትራክያ ንብሎ ሕጂ ፀቕጥ ደብር ንትራክያ ፀቕጥ ደብር ብድሕሪኡ ከዓ ንሻሕለለ ፀቕጥ ደብር ሽዑቲ ሰብታ ኸውን ጎረሮ ልሕትት ወይ ነታ ሻሕለለ ኣብ ጥቁ እንታይ ኣሎ ሳፅን ናይ ድምፂ ኣሎ ቮይስ ኮርድ ዝበሃል ኣሎ ንዕኡ ከዓ ፀቕጥ ገብረሉ ሞ እቲ ሕሙም ከዓ እንታይ ገብር ይልሕትት እዚ እውን ሓደ ምልክት ማለት እዩ ካልእ ቃንዛ ኣብ ግዜ መውሓጥ ምግቢ ኣብ ግዜ መውሓጥ እውን ሻሕለለ ስለ ዝፍጠጥ እቲ ሕሙም ክበልዐ ከሎ እንታይ ክኸውን እቲ ምግቢ ኖርማል ክወርዘሉ ይክእልኒ ቃንዛ ውን ገብረሉ ማለት እዩ ካልእ ሕፅረት ምትንፋስ ነቲ ሻምቦቆ መተንፈስ ነትራክያ ስለ ዝፀቕጦ እቲ ሕሙም ከዓ ሕፅረት ትንፋስ ክገብረሉ ይኽእል እዚ ሕጂ ሓፈሻዊ ምልክታት ናይ መንሽሮ ጉርንጉሪት ማለት እዩ
1: ብኩሉ ብሓንሳብ ድዩ ድረአ
0: እቲ ምልክታት ንኖ ኩሉ ብሓንሳብ ክረኣየ ይክእልኒ እዩ ካብዚኣቶም ኩሎም ክረኣዩ ክሉ ገሊኦም ፍርቆም ክረኣዩ ክሉ ገሊኦም ከዓ ሕበት ጥራሕ ርኢኻ ተረዲኻኒ ካልእ ምልክታት ከይረአኻ እውን ክሰክብል ይኽእል ኩሎም ናይ ግድን ኣይኮኑን ክረአዩ
1: ስለዚ ብከመይ ዝንፃር እንታይ ድግበር ኣብ ሕክምና
0: እቲ ምንፃሩ እንታይ ኣሎ ሕጂ ሓደ ሕጂ እንታይ ኣሎ እቲ ኣብ ምልክታት ዝበልነ ሓደ ምልክታት እንታይ ኣሎ ከዓ ነቲ ክሳይ ምስ ረኣኻ ዮ እቲ ሕበጥ ምስሓ ገበረ ብዙሕ ግዜ መንሽሮት ኮይኑ ኣብቲ ቅድሚት ክሳድ ዓትዒቱ ሕዘካ ባሕረ ክትሕዞ ከለካ ተሪር ዘይንቀሳቀስ ክኸውን ማለት እዩ ብየማን ፀጋም ከዓ እንታይ ገብር ሕበጥ ናይ ፅቅታት ትገብር ሕጂ ምልክታት ማለት እዩ ብኢትካ ዳሃፊስካ ትረኽቦ ካብኡ ምንፃር እተኮይኑ ከዓ ነፀርታ ናይ ሕማም መንሽሮ ሕጂ ኩሉ ሸዓ ነፀርታ ክንገብር ከለና ብከመይ ንረኽቦ ሓደሓደ ግዜ እቲ ሕሙም ወላ ሓንቲ ከይተሰምዖ ከሎ ኤምኣርኣይ ናይ ርእሲ ወይ ሲቲስካን ናይ ርእሲ ክገብር ከሎ ምስ ናይ ክሳድ ሓዊሱ ክገብሮ ከሎ እንታይ ገብር ኣብታ ጉርንጉሪት እቲ ሕሙም ከይተረድኦ ከሎ ሕበጥ ፀንሕ ዝያዳ ሕበጥ እንታይ ሂልካ ምርመራ ምስ ተገብረ መንሽሮ ኮይና ትፀንሕ እዚ ሕጂ ሃንደበታዊ ምርመራ ብምግባር ክፍለጥ ይኽእል ካልእ ከምቲ ዓንተዩ ዝበልናዮ እዚ ኖርማል ሲምፕል ጎይተር ድሕሪ ሓቢጡ ኣብዚ እንታይ ይኸውን ሓደ ትሕበጥ በዕሉ ፀቕጢ ናብ ምትንፋስ ፀቕጢ ኣብ ምግቢ ምውሓጥ ገብር ይኽእል ወይ እውን እታ ጓል ንሰይቲ ብዙሕ ግዜ ኣብ ደቂ ንሰይ ድረኣይ እቲ ንክትሪኦ እውን ደስ ዘይብል ይኸውን ሕጂ መጥዋሕቲ ይግበር መጥዋሕቲ ምስ ተገብረ ሲምፕል ጎይተር ኢልካ መጥዋሕቲ ዝገበርካዮ ኣብታ ውሽጢ ጉርንጉሪት ሕበት ትፀንሕ ኣብ ኮላካ ፓቶሎጂ ንሕር ተረኣያ ካንሰር ኮይና ክትፀንሕ ትኽእል እዚኣ እውን ሃንደበታዊ ትርከብ ኣላ ማለት እዩ ካልእ ብዙሕ ግዜ ሕበጥ ምስ ረኣና እንታይ ንገብር ተቀዳሚ ኣብ ኢድና ዘላ ብቀሊሉ ንገብራ ኤልትራሳውን እዚ ኮምፒተር ምርመራ ሕጂ ኮምፒተር ምርመራ ግን ኩሉ ሻዕ ምርመራ ንገብራ ከዓ ኣላትና ማለት እዩ እዚኣ ሕጂ ዝኾነ ሕበጥ ኣብ ክሳድ እንተሎ ኮምፒተር ይግበር እቲ ኮምፒተር ሕጂ ብክኢላ ዝወሃበና መልሲ ኣሎ እቲ ሕበጥ እንታይ ዓይነት ሕበጥ ምዃኑ እቲ ሕበጥ ማይ ዳሓዘት ድያ ኣንቲ ማይ ዳሓዘቲ ኮይና ካንሰር ኣይኮነን እቲ ሕበጥ ከምዚ ተሪር ነገር ኮይኑ እቲ ጫፍጫፉ ስሩዕ ዘይኮነ ስሙዝ ዘይኮነ ኢሬጉላር ቦርደር ንብሎ እንተኮይኑ ካንሰር ኢልና ንጥርጥር ማለት እዩ ካልእ እውን ኣብቲ ውሽጢ ሕበጥ ማይክሮ ካልሲፊኬሽን ዝበሃል ኣሎ ናይ ካልሽም ምእካብ ተርእዩ እዚ ብዙሕ ግዜ ካንሰር ክኾኑ ኢልካ ትጥርጥሮ ማለት እዩ ዳሕራይ ተወሳኺ መርመራ ከምዘድልዮ ነገረካል ማለት እዩ ካልእ ብክኢላታት ናይ ኢትዮ ናይ ኤልትራሳውን ዝወሃበና ሓበሬታ እውን ኣሎ ቲ ራድስ ዝበሃሉ ስኮር ከምዚ ከምዚ ከምዘለዎ ከምዚ ከምዘለዎ እዚ ሕሙም እዚ ወላ ሓንቲ ፎሎ ኣብ ጥራሕ ዘድልዮ እምበር ኤፍኤንኤ ወይ ምርመራ ካብኡ መርፊ ወጊእካ ምርመራ ኣየድልዮን ይብለካ እዚ ግን ከምዚ ከም ስለ ዝኾነ ኤፍኤንኤ የድልዮ እዩ ምርመራ የድልዮ ዩ ከዓ ብለካ ይሕግዝና እዮም ካብኡ ተመጊስና ከዓ ተወሳኺ ምርመራታት ካ ንቅፅል ማለት እዩ ካልእ እንታይ ኣሎ እዚ ኩሉ ሻዕ ንሕሪ ጉርንጉሪት ሕበጥ ኣሎ ኮይኑ ወይ ጉርንጉሪት ዝኾነ ሕበጥ ኣሎ ኮይኑ ከዓ እታ ጉርንጉሪት በዕላ ከመይ ትሰርሕ ኣላ ከምቲ ዓንትዩ ዝበልናዮ ካብኡ ድፈሪ ብግቡእ ፈሪ ኣሎ ኣይፈሪና ኣሎ እዚ ከዓ ቀልጢፍና ንሪኦ ማለት እዩ ርኢና ብቀሊሉ ብዘ ምርመራ ዝፍለጥ እዩ እስ ከዓ ምርመራ ንገብር ማለት እዩ ካልእ ብዙሕ ኣብ ዓድና ይትግበርና እዚኣ ራድዮ ኒክሊድ ታይሮይድ ስካን ዝበሃል ኣሎ እቲ ሕሙም ሕበጥ ኣለዎ እቲ ሕበጥ ጠርጢርናይ ኣለና ሽዑ እንታይ ንቦ እዚ ራድዮ ኣክቲቭ ዝኾነ ብኸይና ዝወሓጥ ኣዮዲን

0: ኣይዞቶፕ 123 ዝበሃል ቁፅሪ 123 ንጎሞ ሽዑኡ እታ ሕበጥ ከመይ ኣላ ኣብዚ እንታይ ለና ሆት ኖድል እታ ሕበጥ ነቲ ዝሃብናዮ ኣዮዲን ተወዘ ዘላ ወላ ኣይተወዘና ኣላ ተወዘተላ ፋንክሽናል ወይ ከዓ ምዉቕ ሕበጥ ንብሎ ዘይተወዘት ኮይና ከዓ ኮል ንድል ንብሎ ወይ ከዓ ዝሑል ሕበጥ ንብሎ ማለት እዩ ሕጂ ኣብዚኣ ተርእናየ ኣብዚኣ ንታሕቲ ተርእናየ ሕበጥ ተንፀለም ትፀለም ዘሎ ነቲ ኣዮዲን ዝወሰዶ እየ ነቲ ኣዮዲን ዝወሰዶ ሕበጣት እያ እቲኣ ተርእናየ ግን ፀጋም ዘላ ፃዕዳ ኮይና ዘላ ኣዮዲን ሂብናያ ክንብቅዕ ስካ ምስ ገበርካ እቲ ኣዮዲን ኣይወሰደቶን እዚ ሓጂ ሞር ካንሰር ኢልና ንጥርጥራ ናይ ግድን ከዓ ምርመራ ከዓ መርፊ ወጊእካ ካብኣ ከዓ ክትምርመር ኣለዋ እዚ ሕጂ ሓደ መገዲ ናይ ነፀርታ ማለት እዩ ካልእ መወዳእታ ቁምሶ ቁምሶ ካብ ጉርንጉሪት ኩሉ ሻዕ ዝኾነ ዓይነት ካንሰር ናይ ጉርንጉሪት ጥራሕ ዘይኮነ ንኾነ ዓይነት ካንሰር ካንሰር እዩ ኣይኮነን ንክንብል እንታይ ክኾን ኣለዎ ቁምሶ ክንወስድ ኣለና ወይ ብመርፊ ወሲድና ኤፍኤንኤ ንብሎ ወይ ከዓ ሳይቶሎጂ ንብሎ ወይ ከዓ ስጋ ወሲድካ ትሽ ባይብስ ንብሎ ማለት እዩ ሕጂ ብዙሕ ግዜ ዝግበር ኣብ ናይ ጉርንጉሪት ኤፍኤንኤ እዩ ፋይን ኒድል ኣስፒሬሽን ንብሎ መርፊ ወጊእና ናብቲ ንጥርጥራ ብኢድና ዳሃሲስና ክንስሕብ ንክእል ወይ እውን ብኮምፒተር ተሓጊዝና ካብኣ መርፊ ወጊእና መወስድ ማለት እዩ ከምኡ ጌርና ንፅሩነት ናቱ ልዕሊ 95 ከምኢት እዩ ኩሉ ሻዕ ግን እዚ ኤፍኤንኤ ንገብር ንኩሉ ይኮና ንሕበጥ ኤፍኤንኤ ንገብር ኣብዚኣ ክብርሃ ኩሉ ሻዕ እዚ ኤፍኤንኤ ምርመራ ንገብረሉ በቲ ዝዋሃበና ናይ ኮምፒተር ምርመራ ኣብኡ ንምርኮስ ገለገለ ግዜ እውን እቲ ራድዮ ኣክቲቭ ኣዮዲን ሂብና እውን ብኡ ንምርኮስ ንክእል ንሕና ግን ብዙሕ ግዜ በቲ ኮምፒተር ዝዋሃበና ሓበሬታ ተመርኪስና ናብ ኤፍኤንኤ ንሓልፍ ወይ ናብቲ መርፊ ወጊእካ ሳምፕል ወይ ከዓ ቁምሶ ምውሳድ ንሓልፍ ማለት እዩ ሽዑኡ ቁምሶ ወሲድካ ካንሰር ኣይኮነኒ ከዓ እቲ ፓቶሎጂ ከዓ ይህበና ማለት እዩ ሽዑኡ እሱ እንታይ ይህበና ካብቶም ጠቐስናዮም ኣርባዕተ ቀንዲ ካብኣቶም ፓፒላር እዩ ፎሊኩላር እዩ ሜዱላር እዩ ገሊሉ ከዓ ሓበሬታ ይህበና ሕጂ እሱ እንታይ ይጠቕመና ንሕና ከመይ ጌርና ነቲ ሕሙም ከመይ ጌርና ማኔጅ ንገብሮ ከመይ ጌርና ንሕኩሙ ከዓ ፕላን ተውፅእ ማለት እዩ ካብኡ ካ ትብገስ
1: ስለዚ ከምዚ ክትገልፆ ፀናሕካ ነቲ ሕማም ንክትፈልጦ ዘሎ ተክእሎ ሰፊሕ እዩ
0: ተኸታትልሓንቲ ፀገም የለ ፀገም ኣብሉ ሓንቲ ቀሊል ኦልትራሳውንድ ትገብረሉ በቲ ኦልትራሳውንድ ዝሃበካ ወይ በቲ ኮምፒተር መልሲ ዝሃበካ ተመርኪስካ ከዓ ምርመራ ትገብረሉ ወይ እውን መርመራ ከይገበርካ እውን ቆፅራ ንሃብካ እውን ትከታተሉ ኢካ ነቲ ሕሙም
1: እንታይ ትፈወሶ ሕጂ እቲ ሕማም ተ ፈሊጥናዮ ድሕሪዩ እንታይ እዩ ዝግበረሉ
0: ሕጂ ኩሉ ሻዕ ፈወሳ ናይ መንሽሮ ናይ ጉርንጉሪት ቀዳሚቲ ፈወሳ መጥባሕቲ እያ ሕጂ እቲ መጥባሕቲ ንኩሎም ዓይነታት መንሽሮ ናይ ጉርንጉሪት ቀዳሚቲ መጥባሕቲ እያ ዋላ ተዘርጊሒ ኩሉ ከማን መጥባሕቲ ጉርንጉሪት ይኸተኣለያ ሕጂ እቲ መጥባሕቲ ይፈላለዩ እዩ ሓደሓደ ግዜ ኩላታ ጉርንጉሪት ትእለ ሓደሓደ ግዜ ብከፊል ትእለ ሓደሓደ ግዜ ከዓ የማን ፀጋም ሻ ኣለዋ ክፋል ሎቤክቶም ንብላ የማን ወይ ሕማም ዘላታ ንዓ ጥራሕ ከዓ ተኣለያ ማለት እዩ ሕጂ ከምቲ ደጋጠመ ማለት እዩ ንኣብነት ሕበጥ ልዕሊ 4 ሴንቲሜትር ተኮይኑ የማን ፀጋም ፅቅታት ተዘርጊሑ ተፀኒሑ እንታይ ትገብር እታ ጉርንጉሪት ኩላ ተእለ የማን ፀጋም ዘለዉ ፅቅታት ናይ ክሳድ ኩሎም ይእለዩ ካብኡ ድሕሪ እንታይ ትገብር ጉርንጉሪት ስለደየላ እቲ ሕሙም ሙሉእ ህወቱ እቲ ሆርሞን ታይሮክሲን ዝበሃል ሆርሞን ስለደይ ተፍርዮ ንህቦ ማለት እዩ ስለደይ ተፍርዮ ንህቦ ከምኡ ጥራሕ ዘይኮነ ከዓ ታይሮክሲን መሃብካ እንታይ ይጥቕሙ ኣለዎ ኩሉ ሻዕ ከምቲ ዓንቲ እዩ ዝበልናዮ ታይሮይድ ካንሰር ካብ ምንታይ ድምርኮስ ካብ ርእስና እዩ ድምርኮስ ሕጂ ንሕሪ እቲ ንርእስና ንታ ጉርንጉሪት ኣፍሪ ድብል ንሕሪ በዚሑ ወላ መጥባሕቲ ጌርካ ኩሉ ጌርካ ኣሉ ከለካ ካልኣይ ግዜ ክመፅእ ክእል እዩ እቲ ካንሰር ካልኣይ ግዜ ንከይመፅእ ከዓ እንታይ ትገብሮ ነቲ ሕሙም ሓደ ታይሮክሲን የድልዮ እዩ ታይሮክሲን ከዓ ንሕሪ ሂብካዮ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ዝድህስስ ትሕዝቶ ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትጸንሑ ብክብሪ ዝዕድመኩም ኣሚር ዓልየ። ሰናይ ምክትታል። ኣብ ከተማ ክረን ሃገራዊ ውድድር ኩዕሶ ሰኪዐት እቲ 17 ዓመት ፈሊሙ። ብምትሕባር ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ዝተዳለወ ሓምሻይ ሃገራዊ ውድድር 3 ብ3 ትማል 17 ዓመት ስፖርታዊ ጭውነት ንዞባዊ ምሕዝነት ኣብ ትሕቲ ዝብል ቴማ ብ14 መስከረም ኣብ ሰዓታት ቅድሚ ቀትሪ ኣብ ከተማ ክረን ሜዳ ግራንድ ሆቴል ጀሚሩ። ኣብቲ መሻርክቲ ኣፍቀርቲ ኩዕሶ ሰኪዐትን ካብ 5 ዞባታት ብክልቲኡ ፀወታት ዝተወከላ ክለባት ዝተረኽብሉ ናይ ምኽፈት ስነ ስርዓት ፕረዚደንት ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ኢንጂነር ሄኖክ ኣሚነ፣ ምክትል ፕረዚደንት ናይቲ ፌደሬሽን ሳማን ዳር ዮሴፍ፣ ከምኡውን ፕረዚደንት ፌደሬሽን ኩዕሶ ሰኪዐት ዞባ ዓንሰባ መምህር ተስፋ ኣለም ብርሃነ መሪቖም ከፊቶሞ። ኣብዚ ብዘይካ ዞባ ደቡባዊ ቀይሕ ባሕሪ ካልኦት ክለባት ዞባታት ተሳተፎ ዘለዋ ናይ ክልቲኡ ፀወታ ውድድር ፈለማ ዝገጠማ ክለባት ደቂ ተባዕትዮ ዓንሰባ ኣንጻር ጋሽባርካ ነይረን። ዓንሰባ 13 ብ9 ንመጋጥምታ ክስዕራን ከላ ክለባ ደቂ ኣንስትዮ ዓንሰባ ምስ ማእከል ኣብ ዘካየድኦ ፈላሚ ውድድር ድማ ማእከል 7 ብ3 ንመጋጥምታ ክትረትዕ ኽኢላ። ቅድሚ ቀትሪ ኣብ ዝተኻየደ 7 ግጥማ ደቂ ተባዕትዮን ደቂ ኣንስትዮን ኣብ ልዕሊ መጋጥምተን ዓወት ብምጉንፃፍ ናብ ዝቕፅል መደብ ፀወታ ክሓልፈ ኽኢለን። ኣብዚ ንመበል 5ይ ግዜኡ ዝካየድ ዘሎ ሃገራዊ ውድድር 3 ብ3 እቲ 17 ዓመት ዞባታ ተማ ጣኒ ዓቕሚ ሒዘን ብምቕራበን ነቲ ውድድር ልዑል ምትህላኽ ዘለዎን መሳጥን ንክኸውን ኣኽኢልዎ እዩ። እዚ ንክልተ መዓልትታት ኣብ ክልተ እብረ ማለት ቅድሚ ቀትርን ድሕሪ ቀትርን ዝካየድ ዘሎ ሃገራዊ ውድድር 3/15 መስከረም መጋረጅኡ ክዓፅዩ። ኣብ መወዳእታ ናይዚ ወርሒ ሃገራዊ ጋንታ ኩዕሶ እግሪ ኤርትራ ንተካይዶ ናይ መጻረይ ግጥማት ዋንጫ ኣፍሪቃ ምኽንያት ብምግባር ሎሚ ሶኒ ኣብ ሰዓታት ቅድሚ ቀትሪ ጋዜጣዊ መግለፂ ተዋሂቡ።
1: ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ናይ ዓበይቲ ደቂ ተባዕትዮ ኣብዚ ዘለና ወርሒ መስከረም ኣብ ናይ ምድብ መጻሪ ፀወታታት ዋንጫ ኣፍሪቃ 2027 ክፃወቱ ምዃኑ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣፍሊጡ። እዚ ዝተገልጸ ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከምኡ ድማ ፕረዚደንት ማሕበር ኩዕሶ እግሪ ምብራቕን ማእከላይን ኣፍሪቃ ማለት ሴካፋ ቶ ጳውሎስ ወልደ ሃይማኖት ብዛዕባ ምድላት ናይዚ ሃገራዊት ጋንታ ኣመልኪቱ ሎሚ ሶኒ ኣብ ሰዓታት ቅድሚ ቅትሪ ንማዕከናት ዜና ስፖርት ውሽጢ ሃገር ኣብ ዝሃቦ ሓበሬታ እዩ። ኤርትራ ኣብዚ ወርሒ 2 ናይ መጻሪ ፀወታታት ተሰሪዑላ ዘሎ ክኸውን እቲ ቀዳማይ ኣንጻር ኬንያ ንዕለት 26 መስከረም ኣብ ከተማ ናይሮቢ፣ እቲ ካልኣይ ፀወታ ድማ ንዕለት 30 መስከረም ኣብ ከተማ ካይሮ ግብፂ ኣንጻር ዶብ ኣፍሪቃ ተሰሪዑ ዘሎ ምዃኑ ኣረድዩ። ኣቶ ጳውሎስ ብምቕጻል ሃገራዊት ጋንታ ነዚ ናይ መጻሪ ፀወታታት 30 ተፃወቲ መሪፃ ከም ዘላን ዘድሊ ሎጂስቲካዊ ቀረባት እውን ተዳልዩ ከም ዘሎ ብምግላጽ ኣብ ኩሉ ኩርናዓት ዓለም ዝነብር ኤርትራዊ ነዚ ሃገራዊት ጋንታ ኩሉ እንትናዊ ደገፋቶም ከበርክቱላ ፀዊዑ ሎ። ዋንጫ ኣፍሪቃ 2027 ብእንጋድነት 3 ሃገራት ማለት ኬንያ፣ ታንዛንያን ኡጋንዳን ዝካየድ ኮይኑ ኤርትራ ኣብዚ ናይ ምድብ ፀወታ ኣንጻር ኬንያ ዶብ ኣፍሪቃን ጊኒንያ ክትፃወት።
0: ብሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዝተወደበ ሃገራዊ ቅነ ፓራኦሎምፒክ ትማሊ ሰንበት ተዛዚሙ።
1: ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ኣብ ከተማ ኣስመራ ከካየዶ ዝቐነ ውድዳት ፓራስፖርት ተዛዚሙ። ኣብቲ ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ሉል ገብረኣብ ከምኡ ድማ ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽልን ካልኦት ሓለፍቲ ሃገራዊ ፌደሬሽናትን ማሕበረ ስፖርትን ኣብዚ ተረኽብሉ ኣብ ፖቾፊልያ ዝተኻየደ ናይ መዛዘሚ መደብ ብምዕሩግ ኣገባብ እዩ ተዛዚሙ። ኣብቲ ናይ መዛዘሚ ዕለት ዋና ፀሓፊ ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ዶክተር ገብሪሂወት ተኽላብ ዘስምዑ ቃል ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ንክልተ ሶሙናት ዝኣክል ቅነ ፓራስፖርት ብምውዳብ ካብ ናይ ዝሓልፈ ዓመታት ብዝሓይለን ዝተወደበን ኣገባብ ዕዉት መደብ ከካየድ ከም ዝቐንየ ምሽዱሽ ሃገራውያን ፌደሬሽናት ስፖርት ማለት ሃገራዊ ፌደሬሽን ኣትለቲክስ ኤርትራ፣ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ፣ ሃገራዊ ፌደሬሽን ሰደቃ ቴንስ ኤርትራ፣ ሃገራዊ ፌደሬሽን ባይታ ቴንስ ኤርትራ ከምኡ ድማ ሃገራዊ ፌደሬሽን ኩዕሶ ሰኪዒት ኤርትራ ብምትሕባር ብ8 ዓይነታት ስፖርት ውድዳት ሰሪዑ ከምኡ ውን ንንዓይነ ስውራንን ፅማን ሓዊሱ ውድድራት ከም ዘተግበረ ኣረድዩ። ዶክተር ገብሪ ሂወት ብምቕጻል ሃገራዊ ኮሚቴ ፓራኦሎምፒክ ከካየዶ ዝቕኒ ስፖርታዊ ውድድራት ካል ምጉዳል ንስፖርታዊ ብቕዓት ዕንቅፋት ከም ዘይኮነ ዳግማይ ዝተመስከረሉ ምዃኑ ድሕር ምግላጽ ነዚ መደብ ብኩሉ መዳዩ ዕውድ ንክኸውን ዝፀዓሩ ኮሚሽን ባህልን ስፖርትን ኤርትራን ሃገራዊ ፌደሬሽናትን ብስም ሃገራዊ ኮሚቴ ፓራኦሎምፒክ ኤርትራ ምስጋና ኣቕሪቦም። ኣብቲ ዕለት ዝተፈላለዩ ስፖርታዊ ምርኢት ክቕርቡ ከለዉ ኣብቲ ክካየድ ዝቕኒ ውድድራት ድማ ንዝተዓወቱ ኣትሌታት ሽልማት ተዓዲሎ ዝኸበርኩም ተዓዘብቲ ንምሉእ ትሕዝቶ ናይ ዝክካየድ ዝቐኒ ስፖርታ ውድዳ ዝድህስስ መደብ ዝመጽእ ቀዳም ኣብ ለሰ ስፖርት ክቐርብ እዩ
0: ሃገራዊ ፌደሬሽን ሰደቓ ቴኒስ ኤርትራ ናይ ቀዳ

0: ማይ ደረጃ ስልጠና ንኣሰልጠንቲ ወዲቦም
1: ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ብምትሕባር ሃገራዊ ኦሎምፒክ ኮሚቴ ኤርትራ ካብ ወፃኢ ሃገር ኣሰልጣኒ ብምምፃእ ካብ ሽዱሽተን ዞባታት ሃገርና ሚኒስትር ትምህርቲ፣ ሚኒስትር ምክልኻል፣ ሚኒስትር ሕርሻ ከምኡ ውን ላዕለዎት ትካላት ትምህርቲ ኣብቲ ስልጠና ተሳቲፎም። ዕላማ ናይቲ ስልጠና ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ከምቲ ብቐጻሊ ክህቦ ዝፀንሐ ስልጠናታት መቐፀልታ ኮይኑ ኩለን ዞባታት ሃገርናን ሚኒስትርታትን ከምኡ ውን ኩልጃት ሃገርና ብቕዓት ዘለዎም ኣሰልጠንቲ ንምፍራይ ዝዓለመዩ። እዚ ስልጠና ኣብ ኣዳራሽ ቤት ትምህርቲ ደንበ ሰንበሊ ተዋሂቡ። እዚ ናይ ቀዳማይ ደረጃ ናይ ኣሰልጠንቲ ስልጠና ንመበል ራብዓይ ግዜ ዝወሃብ ዘሎ ዓይነት ስልጠና እዩ።
0: ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ካብ 7 ክሳብ 12 መስከረም ዝተዋሃበ ስልጠና ብቀዳም 12 መስከረም ኣብ ቤት ትምህርቲ እምባሃራ ተዛዚሙ።
1: ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ካብ 7 ክሳብ 12 መስከረም ዝተዋሃበ ስልጠና ትማል ቀዳም ኣብ ቤት ትምህርቲ እምባሃራ ተዛዚሙ። ኣብቲ ካብ ኩለን ክለባት ቅድም ብሽክለታ ዞባ ማእከል ናይ ማውንተይንን ዳኮርሶን ዝተዋፅኡ ሓንቲ ጓል ኣንስተይቲ ትርከቦም ብጠቕላላ 24 ኣሰልጠንቲ ተማሂሮም። ፌደሬሽን ብሽክለታ ዞባ ማእከል ብውሽጣዊ ዓቕሙ ብኣሰልጣኒ ሙሴ ኣሲሄሊኩን ክገብረ በቂዑ። ሰልጠንቲ ድማ ነቲ ብተርእዮን ብክልስ ሓሳብን ዝተዋሃቦም ትምህርቲ ኣገባብ ምስልጣን መስርሕ ምድላው ልምምድ ብፅዓትን ህርመት ልብን ንውሓት ልምምድ ብመንፅር ዕድመ ተቀዳድምቲ ዓቐን ብሽክለታ ሕጋጋት ልምምድ ስርዓተ ኣመጋግባን ኣሰራርሓ ጂምናዝየምን ብዓወት ዛዚሞሞም። ኣብ መዛዘሚ ስነ ስርዓት ምክትል ፕሬዚደንት ፌደሬሽን ብሽክለታ ዞባ ማእከል መምህር ሳምሶን ማሕሪ እቲ ዝወሰድዎ ትምህርቲ መቐፀልታ ናይቲ ዝሓለፈ በብግዜ ዝውሃብ ዝነበረ ትምህርቲ ምዃኑን ሰልጠንቲ ኣብ ታሕቲ ወሪድካ ንተካኣቲ ተቀዳደምቲ ብዲስፕሊን ምፍራይ ዘማእከለን ክኸውን ከም ዘለዎ ተላብዩ። ኣብዚ ኣጋጣሚ ሓላፊ ጨንፈር ስፖርት ዞባ ማእከል ኣቶ ሙሴ ተክለማርያም ብወገኑ ንኩሎም ሰልጠንቲ ነቲ ተመክሮ ጥራይ ሒዞሞ ዝፀንሑ ሞያ ብሕጋዊ ወረቐት ከሰኒዎ ከለዉ ዝበለፀ ምዃኑን ካብቶም ዘይተማህሩ ዝፍለይሉ ስለ ዝኾነ በርቲዖም ክሰርሑን ብሉፃት ተቀዳደምቲ ከፍርዩን ኣብ ንሓድሕዶም ክፋቐሩን ንኣባላት ፌደሬሽን ክኽብሩን ድማ ተላብዮም። ኣብ መወዳእታ ወኪል ሰልጠንቲ ኣሰልጣኒ ሙሴ ዮሴፍ ነቲ ትምህርቲ ዝሃበ ኣቶ ሙሴ ኣስየል ድሕሪ ምምስጋን ኣብ ስርሖም ሓጋዘን ጠቓምን ዝኾነ ትምህርቲ ከም ዝቐሰሙን ኣብ ባይታ ድማ ክሰርሕሉን ምዃኖም ገሊፆም። ኣብ መዛዘሚ ስነ ስርዓት ኣባላት ፌደሬሽን ብሽክለታ ዞባ ማእከል ኣብ ዝተረኽብሉ ሰልጠንቲ ናይ መባእታ ምስክር ወረቐት ካብ ዝተፈላለዩ ናይ ክብሪ ዕዱማት ኣጋይሽ ተቐቢሎም።
0: ንዝኽሪ 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዞባ ማእከል ውርድራት ኩዕሶ እግርን ኣትለቲክስን እውን ተኻይዱ ነይሩ።
1: በዚ መሰረት ማለ 13 መስከረም ኣብ ሰዓታት ቅድሚ ቀትሪ ኣትለቲክስ ኣብ ሜዳ ባሕቲ መስከረም ፈሊሙ። ሓደ ዙርያ 4 ኪሎ ሜትር ዝሸፈነ ካብ ዝተኻየደ ውርድር ናይ 8 ኪሎ ሜትር ብደቂ ኣንስትዮ ፋጥማ ኣሕመድ ካፍረ ፃዕሪ ንውርድራ ቀዳሚት ኮይና ተዓዊታ ዘሎ። ኣርያም ሓድሽ ካብ ዜሮ ፉርቱና ማእከለ ካብ ሓወልዕ፣ ሱዛና ገብረ ዮሃንስ ኣሴር ድባበ ካብ ቀብሪ ውእት፣ ፊዮሪ ገብረ ሂወት ካብ ዜሮ ድማ ካብ ካልኢቲ ክሳብ ሻድሻይ ተርታሒዘን። ቀዳሞ ሰለስተ ዕውታት ዝኽሪ 50 ዓመት ምስራት ቤት ትምህርቲ ሰውራ ብምዃን ኣብ መድረኽ ብምድያብ ሽልማተን ዓቲረን። ቀፂሎም ዝተወዳደሩ ኣትሌታ ደቂ ተባዕትዮ 10 ኪሎ ሜትር ሸፊኖም ኣብቲ ኣብ ሜዳ ባሕቲ መስከረም ጀሚሩ ብሚኒስተር ዝተጠውዩ ሜዳ ባሕቲ መስከረም ተመሊሱ ብተርስተለ ከሮን ሆቴል ሲቲ ፓርክ ጎደና ሰማዕታት ናቕፎ ሃውስ ተጠውዩ ጎደና ሰማዕታትን ሓርነትን ኣቢሉ ባሕቲ መስከረም ዝዛዘም ሓደ ዙርያ 6 ኪሎ ሜትር ንውሓት ዝነበሮ ውርድር እዩ። ዮሴፍ ኣደም ካብ ዜሮ ድማ ቀዳማይ ኮይኑ ተዓዊቶም። ዳብራ ናስር ካብ ዜሮ፣ ናሆም ተስፋይ ካብ ሳትረብ፣ ኮኸብ ገብሩ ካብ ዜሮ፣ ዮናታን ክፍለ ካብ ዊና፣ ቤንሁር ዮሴፍ ካብ ሳትረብ ድማ ካብ ካልኣይ ክሳብ ሻድሻይ ደረጃ ሒዞም። እዚ ከምዚ ኢሉ እንከሎ ኣብ ስታድዮም ኣስመራ ዝካየድ ዘሎ ግጥማት ኩዕሶ እግሪ ናይ ፍርቂ ፍጻመ ድማ ፈለማ ኣብ ሜዳ ዝኣተዋ ክለባት ደቂ ኣንስትዮ ሓወልዕ ደንደን ንግህተብ መምሕዳር ገጀረት ሰለስተ ባሮ ብምስዓር ኣብ ናይ ዋንጫ ፀወት ሓሊፋ። ዮርዳኖስ ካሕሳይ ናይ ሓወልዕ ድማ ብልስቲ ተፃዋቲት ናይ ዝግጥም ተሸሊማ። ድሕረን ዝገጠማ ገለ ኣንጻር ንገዳይም ብህፁም ቅላ 5-3 ተዓዊታ። በዚ መሰረት ድማ ሓወለ ኣንጻር ግልዕ ንፍጻመ ክረኸባየን። ኣብ ደቂ ተባዕትዮ ቅብር ውእት ኣነሳትረብ ክልተ ባሮ ሲዒራ ንዋንጫ ሓሊፋ። ኣብዛ ግጥም ተጻዋታይ ናታን ዳንኤል ናይ ቅብር ውእት ብሉስ ተጻዋታይ ናይ ዝግጥም ብምዃን ተጸዊዑ። ኣብ ካልኣይ ፀወታ ድማ ዓራቅ ንጀልሃንቲ ክልተ ብሓደ ብዝኾነ ውፅኢት ሲዒራ ንዋንጫ ምስ ቀብሪ ውእት ሰሉስ 17 መስከረም ክትገጥም እያ። ኣብዛ ግጥም ናታን ብርሃነ ናይ ዓራቅ ብሉስ ተጻዋታይ ናይዛ ግጥም ብምዃን ተጸዊዑ። ውሽጣዊ ውድድራት እዚ ሓይሊ ኣየር ኤርትራ ብረቡዕን ሓሙስን ብናይ ትራክንፊልድን ኣብ ማዓስከር ሓይሊ ኣየር ውድድራት ተኻይዶም

0: ኣብ ናይ 500 ሜትር ዕወታ ደቂ ኣንስትዮ ቀዳሚቲ ንያት ገብረ ትንሳኤ ካብ ጋንታ ፀሓይ በርቂ፣ ካልይቲ ኣለም ገብረ ብርሃን ካብ ጋንታ መሰረት፣ ሳልሰይቲ ፉርቱና ዘርኡ ካብ ጋንታ ሓሊበት። ኣብ ናይ 5000 ሜትሮ ዕወታ ደቂ ተባዕትዮ ቀዳማይ ማቴዎስ መለስ ካብ ጋንታ ሕድሪ፣ ካልኣይ ዓወት ሓድጉ ካብ ጋንታ ሓሊበት፣ ሳልሳይ ሮመዳን መሐመድ ካብ ጋንታ መሰረት። ኣብ ፍርቂ ማራቶን ደቂ ተባዕትዮ ቀዳማይ ርእሶም ንጉስ ካብ ጋንታ መሰረት፣ ካልኣይ ዓወት ሓድጉ ካብ ጋንታ ሓሊበት፣ ሳልሳይ ማቴዎስ ሞጎስ ካብ ጋንታ ሕድሪ። ኣብ ዳርባ ዓረር ዕውታ ደቂ ኣንስትዮ ቀዳሚቲ ቅሳነት ተኽሎም ካብ ጋንታ ፀሓይ በርቂ፣ ካልይቲ ሰሚራ ሙሴ ካብ ጋንታ ሕድሪ፣ ሳልሰይቲ ዮሳ መሓሪ ካብ ጋንታ መሰረት። ኣብ ዳርባ ዓረር ዕውታ ደቂ ተባዕትዮ ቀዳማይ ኣብርሃም ተወልደ ካብ ጋንታ ሕድሪ፣ ካልኣይ ሰመረ ሃይለ ሚካኤል ካብ ጋንታ መሰረት፣ ሳልሳይ ስምዖን ዘርአ ካብ ጋንታ ፀሓይ በርቂ። ኣብ ዳርባ ጭማራ ዕውታ ደቂ ኣንስትዮ ቀዳሚቲ ፉርቱና ብርሃነ ካብ ጋንታ ሕድሪ፣ ካልይቲ ራሄል ዓንደ ብርሃን ካብ ጋንታ ሮኬት፣ ሳልሰይቲ ፌበን ተስፋለም ካብ ጋንታ ዊና። ኣብ ዳርባ ጭማራ ዕውታ ደቂ ተባዕትዮ ቀዳማይ ዓወት ሓድጉ ካብ ጋንታ ሓሊበት፣ ካልኣይ ዑስማን ሓሰን ካብ ጋንታ ፀሓይ በርቂ፣ ሳልሳይ ርእሶም ንጉሰ ካብ ጋንታ ዊና። ኣብ ዳርባ ሪስከስ ዕውታ ደቂ ኣንስትዮ ቀዳሜቲ ቅሳነት ተኽሎም ካብ ጋንታ ፀሓይ በርቂ፣ ካልይቲ ሰሚራ ሙሴ ካብ ጋንታ ሕድሪ፣ ሳልሰይቲ ኣለም ገብረ ብርሃን ካብ ጋንታ መሰረት። ኣብ ዳርባ ሪስከስ ዕውታ ደቂ ተባዕትዮ ቀዳማይ ሲራክ ሃብቶም ካብ ጋንታ ፀሓይ በርቂ፣ ካልኣይ ሄርሞን ከሰተ ካብ ጋንታ ፈንቅል፣ ሳልሳይ ኤቨን ገብረ እግዚኣብሔር ካብ ጋንታ ፀሓይ በርቂ። ኣብ መሬት ዝላዕ ዕውታ ደቂ ኣንስትዮ ቀዳሚቲ ቅሳነት የዕብዮ ካብ ጋንታ ሮኬት፣ ካልይቲ ንያት ገብረ ትንሳኤ ካብ ጋንታ ፀሓይ በርቂ፣ ሳልሰይቲ ኣምና ኢብራሂም ካብ ጋንታ ሓሊበት። ኣብ ናይ መሬት ዝላዕ ዕውታ ደቂ ተባዕትዮ ቀዳማይ ማእከለ ተክለ ማርያም ካብ ጋንታ ሓሊበት፣ ካልኣይ ሳሙኤል ክፍላይ ካብ ጋንታ ፀሓይ በርቂ፣ ሳልሳይ ቢንያም ንጉሰ ካብ ጋንታ ፀሓይ በርቂ። ኣብ ልዕሊ ዝላዕ ዕውታ ደቂ ኣንስትዮ ቀዳሜቲ ኣምና ኢብራሂም ካብ ጋንታ ሓሊበት፣ ካልእቲ ብሌን በረኸት ካብ ጋንታ ሕድሪ፣ ሳልሰይቲ ጀዋሂር ኢድሪስ ካብ ጋንታ ሓሊበት። ኣብ ልዕሊ ዝላ ደቂ ተባዕትዮ ቀዳማይ ቢንያም ንጉሰ ካብ ጋንታ ፀሓይ በርቂ፣ ካልኣይ ተመስገን ዳዊት ካብ ጋንታ ፈንቅል፣ ሳልሳይ ፍጹም ምሕረት ኣብ ካብ ጋንታ ፀሓይ በርቂ ብምዃን ተዓዊቶም።
1: ስፖርታዊ ውድድራት ክፍልታት ሚኒስትሪ ምክልኻል ይቕጽል። ኣብ ነፍሲ ወከፍ ክልተ ዓመት ዝካየድ ስፖርታዊ ግጥማት መምሕተራዊ ክፍልታት ሚኒስትሪ ምክልኻል ብዓርብን ቀዳምን ብኩዕሶ መርበብ ክልቲኡ ፆታን ኩዕሶ እግሪ ደቂ ኣንስትዮን ቀጺሉ ነይሩ። ኣብ ኩዕሶ መርበብ ደቂ ተባዕትዮ ንገዳይም ተፃወቲ ጠርኒፋ ውድድራት ተሰላስል ዘላ ዋልታ ሕጂ እውን ኣይቅንዓን ሓንቲ ሴት መምለሲ እግሪ ገይራ ብሂምቦል 3-1 ተሳዒራ። ኣብ መንጎ ዒታሮን ዓራግን ዝነበረት ፀወታ ብዓወት ዒታሮ 3-2 ክዛዘምን ከሎ ተፃወቲ ዒታሮ ኣብርሃለይ ግርማይን ኣብርሃም ተክለ ሃይማኖትን መሰጥ ፀወታ ኣንፀባሪቖም ካብ ተዓዘብቲ ናእዳ ረኺቦም። ብቐዳም ካብ ዝተኻይዱ ኩዕሶ መርበብ ደቂ ኣንስትዮ ንሓሊበትን ዋልታን ዝሰዓረት ዒታሮ ምስ ዓራግ ኣብ ዝተረኸበትሉ እውን 2-1 ብምስዓር ሳልሳይ ተኸታተለ ዓወት ሰኒዳ። ንሳቡርን ሂምቦልን ዘረኸበ ግጥም ድማ ዓወት ተሓሪምዋ ዘሎ ሂምቦል ብሳቡር 2-0 ተሳዒራ። ዓርቢ ኣብ ሰዓታት ድሕሪ ቐትሩ እውን ውድድራት ኩዕሶ እግሪ ደቂ ኣንስትዮ ተኻይዱ ነይሩ። ዒታሮ ምስ ሂምቦል ሓሓደ ነጥቢ ኣብ ዝተመቐላሉ ብዘይሸቶ ባዶ ባዶ ተዛዚሙ። ዝሓሸ ቁመና ውኒና ዘላ ዋልታ ምስታ ዓውቲ ዝሓለፈ ዓመት ዝኾነት ሓሊበት ኣብ ዝገጠመትሉ ሓንቲ ካብ ኣድያም ኣቶ ብርሃን ሓንቲ ድማ ካብ ዳናይት ፍጹም 2 ሸቶታት ክትረክብን ከላ ሓላዊት ልዳት ዋልታ ልዋም ፀሓየ ናብ ገዛእ ልደታ ኩዕሶ ብምእታው ሓሊበት እንኮ ሸቶ ተመዝጊብላ ውፅኢት ድማ 2-1 ተዛዚሙ። ተፃዋቲት ዋልታ ዳናይት ፍጹም ብ3 ሸቶታት ንውድድር ትመርሐላ። ስፖርታዊ ውድድር ምሕዳራዊ ክፍልታት ሚኒስትሪ ምክልኻል ሎሚ ሶኒ እውን ብውድድራት ቸዝ ኣብ ሰዓታት ቅድሚቕቲ ኣብ ማዓስከር ዒታሮ ፈሊሙ። እዚ ብክልቲኡ ፆታ ን7 ክለባት ዘሳትፍ ውድድር ክሳብ 19 መስከረም ክቕጽል እዩ።
0: ኣብ ከተማ ሓጋዝ ብምኽንያት 50 ዓመት ምምስራት ቤት ትምህርቲ ሰውራ ወውዕ ስፖርታዊ ንጥፈታት ክካየድ ቀኒዩ። እቲ ካብ 8 ክሳብ 13 መስከረም ኣብ ኩዕሶ መርበብ ብቤት ፅሕፈት ባህልን ስፖርትን ዞብ ሓጋዝ ዝተወደበ ኮይኑ ኣብ መንጎ 4 ክለባት ኣዱሊስ፣ ቢሻ፣ ፖሊስን ሰላምን ከም እተኸየደ እቲ ዝተረኽበ ሓበሬታ ኣፍሊጡ። እቲ ኣብ ማሕዳሪ ከተማ ሓጋዝ ኣቶ ነፀር ኣበረኸት ኣብ ዝርከብዎም ዝተፈላለዩ ሓለፍቲ ትካላትን ኣብ ማሕደርቲ ከባቢታትን ኣፍቀርቲ ስፖርትን ኣብ ዝተረኽብሉ ስነ ስርዓት ዝተኸየደ ስፖርታዊ ንጥፈታት ወውዑ ናይ ተወዳዳርነት መንፈስ ከም እተረእየሉን ሓያል ስፖርታዊ ንጥፈታት ከም እተ ዘንጸባረቕሉን ሓላፊ ባህልን ስፖርትን ዞባ ሓጋዝ ኣቶ ዑስማን መሓመድ ስዒድ ሓቢሮም ኣብቲ ብሰንበት 13 መስከረም ዝተኻየደ ናይ መዛዝም ስነ ስርዓት ናይ ዝተመዝገበ ውፅኢት ምስ እንምልከት ድማ ፈለማ ዝገጠማ ጋንታ ኣዱሊስ ምስ ጋንታ ሰላም ኮይነን ጋንታ ሰላም ንጋንታ ኣዱሊስ 4 ብ1 ክትስዕራን ከላ ጋንታ ቢሻ ንጋንታ ፖሊስ 3 ብ2 ረቲዓታ ኣብ መወዳእታ ድማ ክለባት ሰላምን ቢሻን ንዋንጫ ሓሊፈን ጋንታ ሰላም ድማ ንጋንታ ቢሻ 3 ብ2 ብምርታ ቀዳመይቲ ጋንታ ሰላም ካልአይቲ ጋንታ ቢሻ ድማ ሳልሰይቲ ብምዃን ተዓዊተን ኣብ ከተማ ከረን ሻምፒዮን ኩዕሶ እግሪ ዞባ ዓንሰባ ትሕቲ 17 ዓመት 8 ንኡሳን ዞባታት ብምሕቋፍ ካብ 7 ክሳብ 13 መስከረም ብውዕ ስፖርታዊ መንፈስ

0: ካልይ እብረ ወን ከረን ከም ዝነበረቶ ብምምላስ ክልተ ሸቶ ብምውሳኽ መሪሕነት ኣግፊሓ በዚ ድማ ኤላበር ዕድ ልዳታ ብምፅናሕ መእተው ገዛ ተኾናዊ እንኮ ሸቶ ብምምዝጋብ 4 ባሕረ ተዓዊታ ሳልሳይ ደረጃ ንኸረና ረኪባ ሙስጠፋ ሙሓመድ ኑር ካብ ከረን ድማ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ ኣብዚ ሰዓበ ናይ ፍጻመ ፀወታ ንሜዳ ዝቕረባ ንኡሳን ዞባታት ገለብ ምስ ሓልሓል ኮይነን ገለብ ንፀወታ ብምቁፃር ሓያል መጥቃዕቲ ብምክያድ ክልተ ሸቶ ብምዝጋብ መሪሕነት ተረኪባ ዝያዳ ንዓወት ተፀጊዓ ንዕረፍቲ ኣትያ ድሕሪ ዕረፍቲ እውን ሓልሓል ተወዲባ ብምምላስ መጥቃዕትታት እኳ ተካይድ ክሰልጣ ግና ይከኣለን ገለብ ናይ መጋጥምታ መጥቃዕቲ ብምብርዓን ኣብ ልዕሊ ሓልሓል ፀቕጢ ብምፍጣር ሸቶ ወሲኻ ሰለስተ ባሎ ብምዕዋት ቀዳማይ ደረጃ ሒዛ ወዲኣ ራሚ ካብ ገለብ ድማ ብሉ ተፃዋታይ ናይ ዛግ ጽምተ ጸዊዑ በዚ መሰረት ዕውቲ ንኡዘባ ገለብ 20,000 ናቕፋ ክትሽለምን ከላ ካልኣይ ደረጃ ዝሓዘት ሓልሓል 15,000 ናቕፋ ሳልሳይ ደረጃ ድማ ከረን 10,000 ናቕፋ ተሸሊመን ዓደተ ከሌዛን ድማ ናይ ጠባይ ዋንጫ ተሸሊማ ሙስጠፋ መሓመድ ኑር ናይ ከረን ብ9 ሸቶ ብሉፅ ኣመዝጋብ ሸቶ ተባሂሉ ክሽለምን ከሎ ኣሰልጣኒ ዕውቲ ጋንታ ንኡዘባ ገለብ መምህር ዳምር ዮውሃንስ ብሉፅ ኣሰልጣኒ ኮይኑ ተፀዊዑ ሓላው ልዳት ኢላበር ዕድ ኢስያስ በረኸት ብሉፅ ሓላው ልዳት ክፅዋዕ እንከሎ ሙባረክ ኣማን ካብ ገለብ እውን ብሉፅ ተፃዋታይ ናይ ዝውርድር ተሰሚዩ ኣብ መወዳእታ ዕውታት ንኡሳን ዞባታት ውልቀ ሰባትን ሽልማቶም ካብ ኢድ ዝተፈላለዩ ኣካላት መንግስቲ ተቐቢሎም ግጥማት ፕሪምየር ሊግ ዓዲ እንግሊዝ ዝሓለፈ ቀዳም ሰንበትን ብራብዓይ ሰሙን ግጥማቱ ኣብ ዝቐፅለሉ መላእ ኣፍቃሪ ኩዕሶ እግሪ ብልዑል ትፅቢት ክፅበዮ ዝፀንሐ ናይ ከተማ ማንቸስተር ደርቢ ብዓወት ማንቸስተር ሲቲ መፈፀም ተረኺቡ
1: ናይ ዝሓለፈ ሰሙን ዝዓበየ ፀወታ ደቂ ከተማ ማንቸስተር ዝኾና ክለባት ማንቸስተር ዩናይትድን ማንቸስተር ሲቲን ዘካየዶ ፀወታ እዩ ነይሩ እዚ ትማል ሰንበት ኣብ ሜዳ ኦልትራፎርድ ዝተካየደ ግጥም ብኩሉ መዳዩ ኣቓልቦ ዝረኸበ ፀወታ እዩ ነይሩ ኣብ ናይ ቅድሚ ዕረፍቲ ፀወታ ኣብ መበዕ 23 ዶኽ ናይ ሲቲ ፊልፎደን ኣብ ልዕሊ ብሩኖ ፈርናንደስ ብዝፈፀሞ በደል ብቐይሕ ካርድ ካብ ሜዳ ክባረር ከሎ ድሕሪ 20 ዓመታት ንፈለመ እዋን ኣብ ናይ ደርቢ ፀወታ ማንቸስተር ብቐይሕ ካርድ ዝተባረረ ፈላሚ ተፃወታይ ብምዃን እውን ሕማቕ ክብሪ ወሰን ሒዙሎ ናብ ፀወታ ምስ ንምለስ ዩናይትድ ነቲ ዝነበረ ናይ ቁፅሪ ፀብለልታ ክጥቀመሉ ኣይከኣለትን ንዕረፍቲ ብዘይሸቶዮን ድማ ተፈላለየን ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሲቲ ፀብለልታ ከተረኣይ ተሸገረትን ኣብ መበል 6 ደቂ ካብ ሃላንድ ኣካታዓይቲ ሸቶ ብምርካብ ንፀወታ ክትመርሖ ጀሚራ ብድሕርዚ ዩናይትድ ናብ ፀወታ ክትምለስ ዘይዕውታት ፈተነታት እኳ ተካየደት ካብ ስዕረት ግና የምለጠትን ሓደ ባዶ ተሳዒራ ኣብዛ ፀወታ ናይ ሲቲ ሃላንድ ይብሉ ተፃዋታይ ተባሂሉ ድሕርቲ ፆታ ማሕበር ፕሮፌሽናል ዳነት እንግሊዝ ብዛዕባ ሸቶ ሲታ ምልክቱ ዘውፅኦ መግለፂ እታ ሸቶ ካብ ፀወታ ወፃኢ ምንባራን ቫርድማ ጌጋ ከም ዝፈፀመትን ንዩናይትድ ሓቢርዋ ከም ዘሎ ማዕከና ዜና እንግሊዝ ይዛረብ ኣለዋ ዩናይትድ ኣብ ሜዳ ብጎደሎ ተፃወቲ ክትርትዕ ኣብ ታሪኻን ካልኣይ ግዜ ክኸውን ከሎ ዝሓልፈ ዓመተ ስፖርት ኣብዚ ሜዳ ብኤቨርቶን ታሪካዊ ስዕረት ተቐቢላ ምንባራ ይዝከር ሲቲ ኣንጻር ዩናይትድ ኣብ ዘካየድቶ ዳሕሮት 5 ፀወታታት ኣብ 2 ክትዕወትን ከላ ኣብ 2 ተሳዒራ ኣብ ሓንቲ ፀወታ ካ ነጥብ ተማቒላ ኣሰልጣኒ ማይክል ካሪክ ንዩናይትድ መሪሑ ኣብ ሜዳ ኦልትራፎርድ ኣብ ዘካየዶም 11 ፀወታታት ኣብ 2 ክሰዓርን ከሎ ኣብተን ዝተረፋ ግን ተዓዊቱ እዩ ሲቲ ኣብዚ ሓድሽ ዓመተ ስፖርት ኣብ 4 ፀወታታት ኣከታቲላ ብምዕዋታ ን7 ተኸታተልቲ ዓመታት ስፖርት ብዓወት ብምራሻ ፍሉይ ክብሪ ወሰና እዩ ኣጥቃዒ ማንቸስተር ሲቲ ሃላንድ ኣንጻር ዩናይትድ ኣብ ዝተሰለፈሉ 8 ፀወታታት 9 ሸቶታት ከመዝግብ ከሎ ካብዚ እተን 3 ኣብ ሜዳ ኦልትራፎርድ ዘመዝገበን እየ ነይረን ግብፃዊ መሓመድ ሳላሕ 13 ሸቶታት ምዝጋብ እቲ ዝበዝሐ ኣጥቃዒ ኣብ ልዕሊ ዩናይትድ ኩዓሳሱ ኣብ ሰኪዒታ ዝቕመጠ ተፃዋታይ ክኸውን እንግሊዛዊ ኣለን ሽረር ድማ ብ10 ሸቶታት ኣብ ካልኣይ ደረጃ ተሰሪዑ ዘሎ እዩ
2: He's only gone and given it.
3: I don't get it.
2: Erling Haaland celebrates in front of the City fans and from out of nowhere.
3: I mean, we've said all along, you cannot give them chances.
2: And Fernandes again needs a decent cross or a good shot. Oh, it's onto Adamo! Gianluigi Donnarumma.
4: Arsenal and Rice to use Odegaard. Havertz is inside the 18-yard box. He tries to pick him out. Havertz is there, and Havertz hooks it towards goal, and Robin Roos gets a fingertip on it to take it over the crossbar.
1: ሻምፒዮንስ ሓለፈ ዓመተ ስፖርት ኣርሰናል ናብ ስታድየም ኦፍ ላይት ብምጋሻ ኣንጻ ሳንደርላንድ ስሩዕ ናይ ፕሪምየር ሊግ ፀወታ ኣካይዳ ኣብ ናይ ቅድሚ ዕረፍቲ ፀወታ እዛን ክለባት ሸቶ ዘይተረኣዮ ግጥም ከካየዳ ከለዋ ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኣርሰናል ኣብ መበል 58 ደቂ ካብ ብሩኖ ጉማርሽ ብዝረኸብታ ሸቶ መሪሕነት ናይ ፀወታ ሒዛ ሳንደርላንድ ማዕረት ገብራ ሸቶዋ ብተናደሉ ዝነበረት እዋና መበል 96 ንተጻዋታ ሬሌንዶ ማንዳቫ ብክልተ ብጫ ካርድ ካሜራ

0: ክስሮ ከላ ኣርሰናል ድማ መበል 97 ብመገዲ ፍፁም ቅላዕ ካብ ቡካዮ ሳካ ንዓወታ ርጉፅ ዝገብረ ሸቶ ብምዝጋባ እቲ ፀወታ ብዓወታ ክልተ ባዶ ተዓፅዩ። ኣብዛ ፀወታ ፍፁም ቅላዕ ዘድሓነ ሓላዊ ልዳት ኣርሰናል ዴቪድ ራያ እዩ ብሉፅ ተፃታይ ተባሂሉ ተሰይሞ። ሳንደርላንድ ኣንጻር ኣርሰናል ኣብ ዘካየቶ ዳሕሮ 30 ፀወታታት ብዘይካታ ኣብ ወርሒ ሕዳር 2009 ዘመዝገበታ ናይ ሓደ ባዶ ዓወት ኣብ 19 ግጥማ ክሰዓር ከላ ኣብ 10 ኻ ማዕረ ተፈላለያ።
1: Three points is heading their way. It's four wins out of four in the Premier League now for the Gunners and they are back to the top of the Premier League.
0: ዝሓለፈ ሰሙን መሪር ስዕረ ዝቐመሰ ቸልሲ ኣብ ሜዳ ኣንጻር ሃልሲቲ ኣብ ዘካየቶ ፀወታ ነጥቢ ተማቒላ። እዘን ምስ ቀዳሞት 4 መራሕቲ ክለባት ኮይነ ዝቕልሳ ዘለዋ ክለባት ዘካየዶ ፀወታ ቸልሲ ኣብ 7 ደቕ ካብ ሮጀርስ ብዝረኸብታ ቀልጢቲ ሸቶ መሪሕነት እኳ ተሓዘት ሃልሲቲ ኣብ መብዕ 28 ደቕ ከምኡ ድማ 34 ደቓይቕ ካብ ቤሎሚ ብዝረኸብተን ክልተ ሸቶታት ካብ ድሕሪ ተበጊሳ 2-1 መሪሓ ዕሪፋ። ድሕሪ ዕረፍታ ኣብ ዝቐፀለ ፀወታ ቸልሲ ኣብ መብዕ 66 ደቕ ካብ ጃኦ ፔድሮ ብዝረኸብታ ሸቶ ነጥቢ ተማቒላ። ኣብዛ ፀወታ ናይ ሃልሲቲ መሓመድ ቤሎሚ ብሉስ ተፃዋታይ ተባሂሉ ተሰይሞ። እዘን ክለባት ኣብ ዳሕሮት 11 ፀወታታት ኣብ ዝተረኸበሉ ቸልሲ ተሳዒራ ኣይትፈልጥን እያ። ኣብ 8 ክትዕወትን ከላ ኣብ 3 ነጥቢ ተማቒላ። ብንጻሩ ሃልሲቲ ናብ ሜዳ ስታንፎን ብሪጅ ጌሽ ኣብ ዘካየድትን 19 ፀወታታት ክትዕወት ኣይከኣለትን። ኣብ 15 ፀወታታት ክትሰዓርን ከላ ኣብ 4 ግጥማት ግን ነጥቢ ተማቒላ። ቸልሲ ኣብ ሜዳ ኣንጻር ሓደስቲ ናብ ፕሪምየር ሊግ ዝተመልሳ ክለባት ኣብ ዘካየድቶም 5 ዳሕሮ ፀወታታት ዛጊድ ክትዕወት ተሸጊራ ኣብ 4 ነጥቢ ክትማቐልን ከላ ኣብ ሓንቲ ፀወታ ከዓ ተሳዒራ። ሞርጋን ሮጀርስ ኣብ 3 ፀወታታት ክለቡ ሸቶታት ብምዝጋብ ዝደምቕ ዘሎ ኣጥቃዒ እዩ። ወዲ ክለቡ ኮል ፓልመር ድማ ኣንጻር ሓደስቲ ክለባት ኣብ ዝተሰለፈሎም 16 ፀወታታት ኣብ ዝተመዝገባ 16 ሸቶታት ክዋሳእ ከሎ 9 ብስሙ ዝተጻሕፋ ክኾና 7 ውዳኣት ኩዕሳሱን ድማ ንደቂ ክለቡ ኣቐቢሉ። ሊቨርፑል ኣብ ሜዳ ንፉልሃም ብምዕዳም ዘካየደቶ ፀወታ ነጥቢ ጥፊያ። ናይ ቅድም ተፃዋታይ ሊቨርፑል ዝነበረ ኣልቫሮ ኣርቤላ ድሕሪ ኣስታት 20 ዓመታት ተዓላሚ ኮይኑ ኣንጻር ናይ ቅድም ክለቡ ይፃወት ብምባሩ ፍሉይ ኣርእሲ ነይሩ። ብዘን ክለባት ኣብ ናይ ቅድሚ ዕረፍቲ ኣብ ዘካየዶ ግጥም ፉልሃም ሸቶ ክኾና ዝኽእል ዝነበረ ዓድላት ከተባኽን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዝሓሸ ዕብላለ ዝነበራ ሊቨርፑል ንልዳት መጋጥምታት ክደፍር ኣይከኣለትን። እቲ ፀወታ ኸዓ ብዘይ ሸቶ ባዶ ባዶ ተዛዚሙ። ኣብዛ ፀወታ ናይ ፉልሃም ጆሽዋ ኪንግ ይብል ተጻታይ ተባሂሉ። ኣብ ቅሉላው ዘላ ቶትናም ኣብ ሜዳ ኣንጻር ኤቨርተን ኣብ ዘካየደቶ ፀወታ ነጥቢ ተማቒላ። ኣብ ናይ ቅድሚ ዕረፍቲ ዘን ክለባት ሸቶ ዘይተመዝገበ ፀወታ ከካይዳ ከልዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ እውን ኤቨርተን ሸቶ ክኾና ዝኽእላ ዝነበረ ዓድላት ብምብኻና እቲ ፀወታ ብዘይ ሸቶ ባዶ ባዶ ተዛዚሞ። ኣብዛ ፀወታ ናይ ኤቨርተን ብራይት ዋይት እዩ ብልስ ተጻታይ ተባሂሉ። ቶተናም ኣብ ናይ ሎም ዓመቶ ስፖርት ዛጊድ እታ እንኮ ሸቶ ዘይመዝገበት ክለብ ብምዃን ኣብ ድሕሪ ተቐሚጣ ዘላ ክለብ እያ። እዚ ውፅኢት ካ ኣብ ታሪኻ ንፈለማ እዋን እዩ። ኣስቶን ቪላ ኣብ ሜዳ ንኖቲንጋም ፎረስት ብምዕዳም ዘካየድቶ ፀወታ ተሳዒራ። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ኣብ ዘካየዶ ግጥም ዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ፎረስት ኣብ መበል 46 ደቕ ካብ ዲላ ብዝረኸብታ ሸቶ ቀዲማ መሪሕነት ሒዛ። ቪላ መበል 74 ደቕ ካብ ኣሊሶም ዝረኸብታ ሸቶ ናብ ፀወታ እኳ ተተመሰት ኖቲንግሃም ፀወታ ብምዛሙ ኣብ መበል 78 ደቕ ካብ ኢጎር የሱስ ብዝረኸብታ ሸቶ ሙሉእ 3 ነጥቢ ወሲዳ። ኣብዛ ፀወታ ዲላ ፒ ብሉስ ተጻታይ ተባሂሉ ተሰይሞ።
2: Fabulous goal! Jesus scores for Forest and it's 2-1 with 3 minutes to go. Igor Jesus scores late on at Villa Park. Forest have been excellent in this second half.
0: Crystal Palace ab midana ta ab tahtway deraja zqnit Ipswich Town bim'dam zakarto tsota zesember s'iret ya taqbila. Amne kan ma'rifti tsota Palace kab khalayli ab mabla'so tarwa'ta dog zirghata shoto marihnat ketihzin kala. ኢፕስዊች ኣብ መበል 26 ካብ ኤመርሰን ዝረኸብታ ሸቶ ናብ ፀወታ ተመሊሳ። እንትኾነ ፓላስ ንዲሳሲ በቒሕ ካርድ ብመኽሳራ ንዝተረፈ ግዜኣ ብጎደሎ ተፃወቲ ንኽትፃወት ተፈሪዳ። ዕረፍቲ ቅድሚ ካልኡ ኣብ መበል 45 ድማ ኢፕስዊች ነቲ ዝተረኸበ ናይ ቁፅሪ ፀብለልታ ተጠቒማ ካብ ዳቪስ ብዝረኸብታ ሸቶ 2-1 መሪሓ ኣዕሪፋ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ፓላስ ኣብ መበል 75 ካብ ላርሰን ብዝረኸብታ ሸቶ ናብ ፀወታ እኳ ተተመልሰት ኢፕስዊች ታውን ፆታ ምዝዛሙ ኣብ መበል 9 ካብ ፍለሚን ብዝረኸብታ ምዑት ይሸቶ ነቲ ፆታ 3-2 ብምዕዋት ርእሳ ኣልዒላ ወፅያ ኣብዛ ፆታ ናይ ኢፕስዊች ሌይፍ ዳቪስ ቡሉፅ ተጻታይ ተባሂሉ
3: So high ball off the crossbar Benitez scrambling It's Ian Fleming to tap it home
0: ኣብ ናይ ሎማዓም ተስፖርት ናይ ፍልማዓው ተጽበዘላ ቦሩማዛ ብሜዳኣ ቪታሊቲ ስታዲየም ንብሬንፎርድ ብምዕዳም ዘካየቶ ጾታ ነጥቢ ተማቂላ ኣብ ናይ ቅድሚ ዕረፍቲ ጾታ ፍልማ ብሬንፎርድ ኣብ መበሳሰን 4 ካብ ሽኬድ ብዝረኸታ ሸቶ ቀዲማ ክትመርሕን ከላ ቦርማውስ ከይፀንሕታ መበሳሳን 8 ካብ ክላይቨርት ብዝረኸብታ ሸቶ ናብ ፆታ ተመሊሳ ዓሪፋ ድሕሪ ዕረፍታ ኣብ ዝቐፀለ ፆታ ቦርማውስ ኣብ መበል 52 ካብ ታቨርየን ካልእ ሸቶ ክትረክብን ከላ ሽኬድ ንክለቡ ካልእ ሸቶ ብምውሳኹ እቲ ፆታ ብናይ ሓባር ውፅኢት 2-2 ተዛዚሞ ኣብዛ ፆታ ናይ ብሬንፎርድ ኬቨን ሽኬድ እዩ ብሉስ ተጻታይ ተባሂሉ
4: A defensive calamity from Bournemouth.
5: There it goes, pops up on the half volley. He just chip curls it on the half volley straight into the back of the net and it's gone back quicker than it.
0: አብ ታሕተዋይ ደረጃ ዘላ ኮቨንትሪ ሲቲ ኣብ ሜዳ ንብራይተን ኣልባዮን ብምዕዳም ዝካየቶ ፆታ ግፌ ስዕረት ብምቕባላ ንደገፍታ ሻቂላ ኣብ ናይ ቅድሚ ዕረፍቲ ፆታ ብራይተን መበሳሰን 5 ካብ ኩስትላስ ብዝረኸብታ ሸቶ መሪሓ ከተዕርፍ ከላ ድሕሪ ዕረፍታ ዝቐፀለ ፆታ እውን ብራይተን መበል 51 ያልኩየ ካልእ ሸቶ ብምዝጋቡ መሪሕነት ኣደሪዐ እያ ኮቨንትራ መበል 53 ናጥቃዓ እያ ኣወኒ ብቀይሕ ካርድ ድሕር ምስኣና ንዝተረፈ ፆታ ብገደሎ ተፃውቲ ንክዛዝሞ ብምግዳዳ ንዝበዝሐ ሸቶታት ንክትቃላዕ ክኢል እያ ብራይተና መበል 7 ካብ ግሮፕ መገዲ ፍፁም ቅላዕ መበል 83 ካብ ሉዊስ ዳንክ ከምኡ ድማ መበል 94 ካብ ኣያሪ 3 ሸቶታት ብምርካብ ብድምር ውፅኢት 5 ባዶ ተዓዊታ ክትወፅእ ክኢላ ኣብዛ ፆታ ናይ ብራይተን Verbergen ብሉ ተጻታይ ተባሂሉ
3: Mr. Dunk our dunk what a goal absolutely magical from the captain Lewis Dunk
6: ሓምሻይ ሰሙን ግጥማት ላሊጋ እስጳኛ ዘሓለፈ ቀዳምን ሰንበትን ብብርክት ዝበሉ ግጥማት ቀፂሉ ዓበይቲ ክለባት ናይቲ ሊግ ዓወት ኣመዝጊበን
7: ቅድሚ 8 መዓልታት ኣብ መወዳእታ ደቂቕ ብዝተመዝገበታ ሸቶ ብሪያል ቤትስ ፋልማይ ስዕረታ ቅሚሳ ዝነበረት ሪያል ማድሪድ ቀዳም ኣብ ሳንቲያጎ በርናቦ ንራዮ ቫየካኖ ፀዊዓ ኣብ ዘካየደቶ ግጥም ብገፊሕ 4-1 ብምዕዋት ናብ ጎደና ዓወት ተመሊሳ ኬልያን ምባፐ ኣብ መበል 14 ደቂቕ ብፍፁም ቅላዕ ብዘቁፅራ ሸቶ ቀዲማ መሪሕነት ናይ ዝግጥም ዝሓዘት ሪያል ማድሪድ ኣብ መበል 17 ደቂቕ ካብ ኣልቫሮ ካሬራስ ኣብ መበል 35 ደቂቕ ድማ ካብ ጁድ በሊንግሃም ክልተ ሸቶ ብምውሳኽ ንዕረፍቲ 3 ብባዶ መሪሓ ወፅያ ንዕረፍቲ ራዮ ቫየካኖ ኣብ መበል 51 ደቂቕ ሰርጆ ካሜሎ ብዝመዝገባ ሸቶ ንውፅኢት ፀወታ ከተፅብቦ ተቓሊሳ ኣብ ተወሳኺ ደቂቕ ኬልያን ምባፐ ብካልኦት ሸቶ ናይ ዝግጥም ድሕሪ ምምላሱ ሪያል ማድሪድ ኣብ ልዕሊ ራዮ ቫየካኖ ብገፊሕ 4-1 ተዓዊታ ኬልያን ምባፐ ካብ ፒኤስጂ ናብ ሪያል ማድሪድ ካብ ፅምበር ንድሓር ኣብ ሳንቲያጎ በርናቦ ኣብ ዘካየዶም 36 ግጥማት 34 ሸቶ ከመዝግበ በቂዑ ካብ ብጅማር ዝሓለፈ ዓመት ስፖርት ኬልያን ምባፐ ኣብ 79 ሸቶታት ክለቡ ተዋሲኡ ኣብዚ መቓን ግዜ ልዕሊ ኬልያን ምባፐ ዝበዝሐ ናይ ሸቶ ኣበርክቶ ዝገበረ ኣብ 85 ሸቶታት ብቐረብን ምምዝጋብን ዝተዋስ ኣጥቃዓይ ባየር ሙኒክ ሃሪኬን ጥራዩ ካብ ቀዳሞት 8 ናይ ላሊጋ ግጥማት ናይ ዚ ዓመት 4 ዓወት ኣመዝጊባ ዘላ ሪያል ማድሪድ ንመጋጥምታ ቫየካኖ ኣብ ሳንቲያጎ በርናቦ ፀዊዓ ኣብ ዘካየደቶም ናይ መወዳእታ 15 ግጥማት ኣብቶም 14 ሙሉእ ዓወት ኣመዝጊባ ኣብዛ ግጥም 9 ነጥቢ ዝተለክዓሉ ጁድ በሊንግሃም ብሉፅ ተፃዋታይ ናይዛ ግጥም ተፀዊዑ ባርሴሎና ካብ ሜዳ ወፃኢ ኣንጻር ለቫንትያ ስሩዕ ፀወታ ኣካይዳ ንባልደ ኣብ ወንበር ተቐየርቲ ኮፋ ቢሉ ዝርከብ ናይ ፀጋም ተኸላኸላይ ሃቪየር ኤስፒ ኣብ 50 ደቂቕ ንባርሴሎና ቅዲማ ንዝግጥም ክትመርሖ ዝኽኣለታ ሸቶ ኣመዝጊቦ ኣብ መበል 19 ደቂቕ ላሚን ያማል ካልይቲ ሸቶ ባርሳ ብምምዝጋብ ባርሴሎና ንዕረፍቲ 2 ብባዶ መሪሓ ድሕሪ ዕረፍቲ 3 ደቂቕ ጥራይ ምስተላዕሎ ላሚን ያማል ባዕሉ ንዘምፃ ፍፁም ቅላዕ ሓላፍነት ምህራማ ወሲድ ኣመዝጊብዋ ባርሴሎና ንፀወታ 3 ባዶ ድሕሪ ምምርሓ ኣድህቦዋ ኣብ ዝተዛነየሉ ለቫንተ ኣብ መበል 79 ደቂቕ ካብ ኢቫን ሮሜሮ ኣብ መበል 88 ደቂቕ ድማ ካብ ሮጀር ብሩገ ኣከታቲላ 2 ሸቶ ብምምዝጋብ ንውፅኢት ፀወታ ናብ 3-2 ኣፅቢባቶም ኣብ ተወሳኺ ደቂቕ ሓድሽ ፈራሚ ባርሴሎና

0: ካሪም አደየሚ ክለቡ ዓወት ሒዛ ክትወፅእ ውሕስነት ዝፈጠረትላ ራብዒት ሸቶ ኣመዝጊቡ እቲ ግጥም ድማ ብዓወት ባርሴሎና 4-2 ተዛዚሙ አትሌቲኮ ማድሪድ ብዘይ ሁሊያን አልቫረዝ ናብ ግዛት ባስ ጌሻ አንጻር ሪያል ሶሲዳድ ኣብ ዝካየደቶ ግጥም ብገፊሕ 3 ብባሮ ተዓዊታ አትሌቲኮ ማድሪድ ካብ ዝግጥም ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣላ ሸቶታት ኣብ ናይ መወዳእታ 10 ደቃይቕ ዘመዝገበትን እያ ኣብ 84 ደቂ አሌካንድሮ ግሪማልዶ ብፍጹም ቅላ ኣብ 90 ደቂ ጆናታን ሚላን ከምኡውን ኣብ ተወሳኺ ደቂ ጆቫኒ ሲሚዮነ ን3 ሸቶታት አትሌቲኮ ማድሪድ ኣመዝጊቦም ኣብ ሳን ማመስ ንኤልቸ ዝዓደመት ኣትለቲኮ ቢልባኦ ማዕረ 1-1 ተፈላለያ ኤልቸ ኣብ መበል 50 ቦናኖተ ብፍጹም ቅላዕ ብዝቑፅራ ሸቶ ነዚ ግጥም ቀዲማ ክትመርሖ ክኢላ እኳ እንተነበረት ኣብ ሜድኣን ኣብ ቅድሚ ደገፍታን ኣብ ምፅዋት ዝነበረት ኣትለቲኮ ቢልባኦ ግን ኣብ 79 ደቂ ካብቲ ኣብ ዝሓለፉ መዓልትታት ካብ ኣህጉራዊ ግጥማት ጫሙ ከም ዝስቐለ ዝሓበረ ጋናዊ ኣጥቃዓይ ኢንያኪ ዊልያምስ ብዝረኸበታ ሸቶ ካብ ዝግጥም ነጥቢ ተማቒላ ወፅ ኣብ ካልእ ግጥማ ሴልታ ቪጎ ኣንጻር ማላጋ ሄታፍ ኣንጻር ዴፖርቲቮ ላኮረኛ ብተመሳሳሊ ማዕረ 1-1 ሰቪያ ንቫሌንሽያ 1-0 ሬሲንግ ሳንታንደር ንኣላቨስ 2-1 ረቲዓታ ባርሴሎና ብሙሉእ 15 ነጥቢ ንመድረኽ ላሊጋ ብመሪሕነታ ትቕልሰላ ሪያል ማድሪድ ብ12 ነጥቢ ትስዕባ ኣላቨዝን ኣትለቲኮ ማድሪድን ሰቪያን ብማዕረ 10 ነጥቢ ብፀብለልታ ሸቶ ተበላሊፀን ይቕፅላ ቪያርያልን ኤልቸን ቫሌንሽያን ድማ ኣብ መወዳእታ ደረጃ ዝርከባ ጋንታታት ላሊጋየን ራብዓይ ሰሙን ግጥማት ሰርያ ጥልያን ዝሓለፈ ቀዳምን ሰንበትን ቀፂሎም ተኸይዶም ብሩበን ኣሞሪም ትምራሕ ናይ ከተማ ሚላን ጋንታ ኤስ ሚላን ናብ ከተማ ሮማ ተጓዒዛ ኣንጻር ላዚዮ ኣብ ዘካየደቶ ግጥም ድሕሪ ረፍቲ ብዘመዝገበተን 2 ሸቶታት ተደጊፋ ማዕረ 2-2 ተፈላለያ ላዚዮ ኣብ 10 ደቂ ካብ ካንቸሌራ ኣብ መበል 39 ደቂ ድማ ካብ ኖስሊን ብዘመዝገበተን ሸቶታት ንዕረፍቲ 2-2 መሪሓ ወፅያ ኤስ ሚላን ድሕሪ ረፍቲ ኣብ መበል 65 ደቂ ከምኡውን ኣብ መበል 67 ደቂ ካብ ሞሬራ ብዝቑፅረተን 2 ሸቶታት ካብ ድሕሪ ተበጊሳ ማዕረ 2-2 ተፈላለያ 66 ሚእታዊት ሚዛ ናይ ፀወታ ሒዛ ዘምስየት ኤስ ሚላን 7 ዕላመን ዝሓለዋ ፈተነታት ክተካይድን ከላ መጋጥምታ ላዝዮ ድማ ካብ ዘካየደተን 8 ፈተነታት እተን 6 ዕላመን ዝሓለዋ ነይረን ኣረጊት ጎርዞ ጁቬንቱስ ካብ ሜዳ ወፃኢ ኣንጻር ሳሱሎ ኣብ ዘካየደቶ ግጥም 3-2 ተረቲዓ ናብ ከተማ ቱሪን ተመሊሷ ንዕረፍቲ ብዘይሸቶ ዘምርሓ እዘን 2 ክለባት ድሕሪ ዕረፍቲ ሳሱሎ ካብ ኤስፖሲቶ ቦውን ኣደዚችን ብዘመዝገበተን 3 ሸቶታት ኣብ ልዕልታ ዚሄር ጎቫ 2 ሸቶ ዘመዝገበላ ጁቬንቱስ 3-2 ተዓዊታ 58 ሚእታዊት ሚዛን ፀወታ ዝተቆፃፀረት ጁቬንቱስ 8 ዕላመን ዝሓለዋ 19 ፈተነ ክተካይድን ከ ላ መጋጥምታ ሳሱሎ ድማ ካብ ዘካየደተን 10 ፈተነታት እተን 6 ዕላመን ዝሓለዋ ነይረን ኣብ ማእከላይ ሰሙን ኣብ ግጥም ሻምፒዮንስ ሊግ ኤሮጳ ብኣርሰናል 1-0 ዝተረትዐት ናፖሊ ኣብ ሜዳ ንቦሎኛ ፀዊዓ ኣብ ዘካየደቶ ግጥም ብፀቢብ 1-0 ተዓዊታ ላቦታካ ኣብ መበል 66 ደቂ ብዘመዝገባ ብሕታዊት ሸቶያ ናፖሊ ሙሉእ 3 ነጥቢ ሓፊዛ ወፅያ ናፖሊ ኣብ ዝግጥም 57 ሚእታዊት ሚዛን ፀወታ ዝተቋፀረት ኮይና 3 ዕላመን ዝሓለዋ 14 ፈተነ ድማ ኣካይዳ ኣብ ካልእ ግጥማት ሌቸኒ ሞንዛ 3-2 ጀኖዋ ኣንጻር ፍሮሲዮኖነ ማዕረ 1-1 ካልያሪ ንኣታላንታ ድማ 2-1 ረቲዓታ ግጥማ ሴርያ ጥልያን ሎሙሸት ብ3 ግጥማት ቀፂሉ ከምስዩ ኮሞ ኣንጻር ፓርማ ቶሪኖ ኣንጻር ሮማ ኢንተር ሚላን ድማ ኣንጻር ኡደኔዘ ፀወተን ከካይዳየን ላዚዮ ብሙሉእ ፀወታ ብ10 ነጥቢ ቀዳመይቲ ኮይና ትመርሐላ ሮማን ኢንተር ሚላንን ብሓደ ተረፍ ፀወታ ብማዕረ 9 ነጥቢ ክትሰልኣ ካልያሪ ብ9 ነጥቢ ራብዒቲ ኤስ ሚላን ብ8 ነጥቢ ሻድሸይቲ ኮሞ ድማ ብሓደ ተረፍ ፀወታ ብ7 ነጥቢ ሻድሻይ ተርታ ሒዛላ ሞንዛ ጀኖዋን ቬኔዝያን ኣብ ናይ መወዳእታ ተርታ ዝርከባ ጋንታታት ሴሪኣየን
1: ንዝሓለፉ 3 ሳምንታት ክካየድ ዝቐነየ ቮልታ ስጳኛ ትማል ሰንበት ብዓወት ስጳኛዊ ኤንሪክ ማስ ተዛዚሙ
0: ሎም ዓመት መበል 81 ግዜኡ ኣብ ምካየድ ዝፀንሐ ቮልታ ስጳኛ ትማል ሰንበት መበል 21 መድረኹ መጋረጅ ዓፅዩ ኣብዛ ኣብ ከተማ ግራናድ ዝተካየደት መድረኽ ተቀዳደምቲ 112 ኪሎ ሜትር ዝርሕቀት ውርድዮም ሸፊኖም ነዛ መድረኽ ድማ ኖርዌጃዊ ኣባል ኡኖ ኤክስፕሮ ቶቢያስ ዮሃንሰን ንኣባል ኣስታና ኣሌሳንድሮ ሮሜለ ብቕፅበታ ውርድር ረቲዑ ቀዳማይ

ተዓዊቶም ኣባል ኣል ፒኤስን ቤልጅማዊ ራምሰስ ደብሩነ ብሰለስተ ካሊት ድሕሩ ሳልሳይ ተርታ ክሕዝ እንከሎ ኣባል ኣስታና ሄኖክ ሙሉ ብርሃን ምስ ዕውት መድረኽ ብተመሳሳሊ ግዜ መበል 86 ተርታ ሒዙ ውድድሩ ዛዚሙ ብሓፈሻ ኣብዚ ን 21 መድረኻ ዝተኸየደ ውድድር እስጳኛዊ ኣባል ሞቪስታር ኤንሪክ ማስ ብውሉል ግዜ ዕውት ቮልታ እስጳኛ ኮይኑ ተዓዊቱ ኤንሪክ ማስ ታደይ ፖጓቻ ካብዚ ውድድር ድሕሪ ምንስሓቡ ንዝተረከቦ መሪሕነት ዓቂቡ ብምጓዓዝ ዩ ዕውት ቮልታ እስጳኛ ክኸውን በቂዑ ስሎቬንያዊ ፕሪሞስ ሮግሊች ብ2 ደቂቕን 15 ካሊትን ዲሒሩ ካልኣይ ኦስትሪያዊ ፌሊክስ ጋል ድማ ብ2 ደቂቕን 44 ካሊትን ዲሒሩ ሳልሳይ ተርታ ሒዙ ኣባል ኣስታና ሄኖክ ሙሉ ብርሃን መበል 43 ተርታ ሒዙ ውድድሩ ዛዚሙ ብነጥቢ ቤልጅማዊ ቫን ኣርት ብ326 ነጥቢ ቀዳማይ ኮይኑ ተዓዊቱ ኮሎምቢያዊ ሳንቲያጎ ቡትራጎ ዕውት ኣንበሳ ዓቐ ብሪጣንያዊ ኦስካር ኦንሊ ድማ ብሉፅ መንእሰይ ቮልታ እስጳኛ ኮይኖም ክዕወቱ ከለዉ ብጋንታ ድማ ፈረንሳዊ ደኬታሎን ኣስታና ኣኸቲላ ቀዳመይቲ ኮይና ተዓዊታ እምበር ከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሎና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 28 ክሳብ ዕለት 8/9/2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት ሒዝናልኩም ቀሪብና ኣሎና። ብደረጃ ሃገር ዝነበረ ስታስቲካዊ ፀብጻብ ምስሊ ንዕዘቦ ተመዝገበ ቁፅሪ ሓደጋታት 201 ከቢድ መጉዳእቲ 24 ፎክስ መጉዳእቲ ድማ 51 ኣብ ንብረት ዝወረደ ዕንወት ድማ 585600 ናቕፋ ዝግመት ዕንወት እዩ ነይሩ። ብዞባታት ደረጃ ዝነበረ ስታስቲካዊ ፀብጻብ ድማ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት ከምዚ ብዝንዕዘቦ ዘለና 114 እዩ ነይሩ። መጠን ሞት ሓደ እቲ ብደረጃ ሃገር ኣጋጢሙ ዝበልናይ ሓደ መጠን ሞት ኣብ ዞባ ማእከል ዝተዓዘብናዮ እዩ ነይሩ። ከቢድ መጉዳእቲ 10 ፎክስ መጉዳእቲ 21 ኣብ ንብረት ዝወረደ ዕንወት ድማ 51700 እዩ። ኣብ ዞባ ደቡብ ዝነበረ ስታስቲካዊ ፀብጻብ ከምዝሕብሮ ድማ ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት ኣይነበረን። ከቢድ መጉዳእቲ 1 ፎክስ መጉዳእቲ 5 ኣብ ንብረት ዝወረደ ዕንወት ድማ 17750 ናቕፋ ዝግመት እዩ። ናብ ዞባ ዓንሰባ ዝነበረ ስታስቲካዊ ፀብጻብ ምስ ንዕዘቦ ድማ ዝተመዝገበ ቁፅሪ ሓደጋታት 24 ነይሩ። መጠን ሞት ኣይነበረን። ከቢድ መጉዳእቲ 5 ፎክስ መጉዳእቲ 4 ኣብ ንብረት ዝወረደ ዕንወት ድማ 136800 ናቕፋ። ምናልባት ኣብዚ ዝያዳ ኣተኩሮ ክንህቦ ዘለና ኣብ ሰሙን እዚ ዝነበረ ስታስቲካዊ ፀብጻብ ዳርጋ ኣብ ሙሉእን ዞባታትና ምስ ንዕዘቦ ዋላ እኳ እቲ መጠን ሞት ዝሓሸ ወይ ድማ ጎዲሉ ካብቲ ቅድሚኡ ዝነበረ ንዕዘቦ እንተለና ኣብ ንብረት ዝወረደሉ ዕንወት ግን ኣብ ሙሉእን ዞባታትና በተዛማዲ ንሂሩ ንዕዘቦ ኣለና። እዚ ድማ ኣብ ዝሓለፈ ክልተ ሰሙን ዝተዓዘብናዮም ሓደጋታት ክሳብ ክንደይ ኣዕነውቲ ሓደጋታት ምንባሮም ከረዳእና ዝኽእል ኣብነት እዩ። ናብ ዞባ ጋሽ ባርካ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 34 መጠን ሞት ኣይነበረን። ከቢድ መጉዳእቲ 8 ፎኪስ መጉዳእቲ 14 ኣብ ንብረት ዝወረደ ዕንወት ድማ 231850 ናቕፋ ዝግመት እዩ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምንተሰጊርና ድማ ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት ከቢድ መጉዳእቲ ኣይነበረን። ፎኪስ መጉዳእቲ 8 ኣብ ንብረት ዝወረደ ዕንወት ድማ 147500 ናቕፋ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ ዝተመዝገበ ሓደጋን ሳዕቤናቱን የለን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘሎና። ናብ ጠንቅታት ሓደጋ ምስ ንሰግር በዚ ኣገባብ ንድሕሪት ምምላስ 19 ምስተሰቲኻ መኪና ብምምራሕ ዘጋጠመ ሓደጋ ድማ 15 ቀዳምነት ዘይምሃብ 31 ሓደገኛ ኣመራርሓ 20

0: ርሕቐትካ ዘይምሕላው 24 ንኣጋር ቀዳምነት ዘይምሃብ ድማ 18 ሓደጋታት ዝኸተሉ ጠንቅታት ነይሮም። ኣብ ዝሓለፈ 2 ሰሙን ን10 መዓልቲ ዝቐፀለ ልዕሊ 300 ኣባላት ፖሊስ ትራፊክን ኣብ ኩለ መደበራት ዝተዋፅኦ ኣባላት ፖሊስን ዝተሳተፎ ሓደጋ ኣልቦ ሰሙን ተባሂሉ ዝግለጽ ኣብ ነፍሲ ወከፍ 3 ወርሒ ዝካየድ ንጥፈት ኣሎ። 10 መዓልቲ ኣባላት ፖሊስ ትራፊክ ከምኡውን ኣብ መደበራት ዝርከቡ ኣባላት ፖሊስ ናብ ጎደናታት ብምውፃእ ንህዝቢ ኣብ መምሃርን ነቲ ዘሎ ጥሕሰታት ኣብ ምንካይን ልዑል ተራ ምፅዋት እዮም ቀንዮም። ኣብዝሓለፈ 10 መዓልትታት ኣብ ዝወፅሉ እዋን ኣብ ጎደናታት ኣብ ዝረኸቦ ጥሕሰታት እንታይ እዩ ዝመስል ዝገልፅ ስታስቲካዊ ፀብፃ እውን ሒዘልኩም መፅ ኣለኹ። ኣብ ዝተጠቕሰ 10 መዓልቲ ጥራይ ዝነበረ ስታስቲካዊ ፀብፃብ ምስ ንዕዘቦ ብመኪና ዝተፈፀመ ጥሕሰት 4467 ብሞቶ ዝተፈፀመ ጥሕሰት 18 ባተሪ ዝተገጥመለን ብሽክለታ 130 ብብሽክለታ ዝተፈፀመ ጥሕሰት ምስ ንዕዘቦ ድማ 8765 ዓረብያ ፈረስ ዝፈፀሞ ጥሕሰት ድማ 24 ብጠቕላላ ድምር ክንሪኦም ከለና 15186 ዝግመት ጥሕሰታት እዩ ኣብ ውሽጢ 10 መዓልቲ ተፈፂሙ። እዚ ድማ ክሳብ ክንደይ ጉዕዞና ወይ ድማ ትራፊካዊ ጉዕዞና ክሳብ ክንደይ ሓደገኛ ምዃኑ ዘረዳእና ሓደ ስታስቲካዊ ፀብጻብ እዩ። ክንዳዕፅፈ ዝኸውን ናይዚ እውን ብምእራም ዝተሓልፈሎ ኣብዚ ከም እንዕዘቦ ዘለና ልዕሊ ፍርቂ ካብቲ ተፈፀመ ጥሕሰታት ብብሽክለታታት ዝተፈፀመ ጥሕሰታት እዩ ነይሩ። ስለዚ ብሽክለታታት ክሳዕ ክንደይ ሓደገኛታት እናኾና ይኸዳ ከም ዘለዋ ክሳዕ ክንደይ ብብሽክለታት ዝፍፀም ዘሎ ጥሕሰታት እናዓበየ ይኸይድ ኣሎ ድማ እዚ ረኺብናዮ ዘለና ኣብ ውሽጢ 10 መዓልቲ ረኺብናዮ ዘለና ስታስቲካዊ ፀብጻብ ገለ መረዳእታ ክህበና ክኢል ኣሎ። ስለዚ ምዝ ፀብጻብ ኣተኣሳሲረ ድማ ምስ ኣባላት ፖሊስ ትራፊክ ዝገበርክዎ ዕላል ኣሎ ተኸታቲልና ንበለ
1: ብቐፃሊ ኣብ 3 ወርሒ ነካይዶ ስራሕ እዩ። ኣብቲ ሓደጋ ንምክልኻል ዝብል ዕላማ ሕዝና ንኸይድ ስለ ዝኾና ከዓ በዚ ከዓ ነቲ ሓደጋ ከም ዝቕንሶ ርኢ መልሲ ይህበና ኣሎ ማለት እዩ። ስራሕ ምስተፈረሲ ክንደይ ዓይነት ጥዕሰታት ተታሒዙ ክንደይ ዓይነት ሓደጋታት ክጎዲሉ ብርኢ ኣብቲ ሓደጋ ጉድለት ትንሃና ስታስቲክስ ይሕብረና ማለት እዩ። እቲ ንጥፈታት ስራሕ ኣዝዩ ኣገዳሲ እዩ። ዋላ ብቐፃል ብ ካልእ ተወሳኺ እንተትካየድ እውን ኣዝዩ ሓጋዚ ንዓና ኣብ ሓደጋ ምክልኻል ማለት እዩ። ኣብዚ 10 ምዕልቲ ንብሎ ዘለና መኪና ጥራይ ተሽከርከርቲ 4467 ከሲስና ናይ ኩሉ ድምር ማለት እዩ። እዚአን ማኪና ጥራይ ሞቶ ምስ ቻርጀር እናንሓስበን ግድን ቀዳማይ መምርሒ ፍቓድ ደረጃ ክሕዙ ስለ ዘለዎም እተን ቻርጀር እውን ታርጋ ተሰቐላ ምስ ቀዳማይ ደረጃ ስለትሕሰባ ምስ ሞቶ ስለትሕሰባ 18 ከሲስና ማለት እዩ። ብሽግለታ ቻርጀር ዝገጠማ እዘን ሓደሽቲ መፅአን ዘለዋ ኣብ ብሽግለታ ባትሪ ዝገጠሞዎን ካዚአን 130 ከምትሕዛ ተገይሩ ኣብዚ 10 ምዕልቲ ማለት እዩ። ብሽግለታ ተራ ብሽግለታ 8765 ተትሒዘን ኣብዚ 10 ምዕልቲ እዚ እዚአን ብጭቡጥ ተተሓዛ ዝተኸሳ ኣብ መደበራት ተተሓዛ ኣብ ፖሊስ ትራፊክ ይኹን ኣብ መደበራት ተሓዝናየን እዩ። ካልእ ቮልቮላ ከም ቀሊል መቕፃዕቲ ጌርና እናሓስቦ ከባቢ 7782 ቮልቮላ መሊቑ ኣብ መደበራትናን ኣብ ፖሊስ ትራፊክን ከም ተሓዝ ተገይሩ እዚ 10 ምዕልቲ ንብላ ኣለና ማለት እዩ። ዓረብያ ፍረስ 24 ከሲስና ጠቕላላ 15186 ኣብዚ 10 ምዕልቲ ሕግታት ትራፊክ ዝፀሓሱ ተኸሲሶም ከም ዝቕፅዑ ተገይሩ። እዚ እጅ ቀሊል ስራሕ ኣይኮነን። ኣብ ካልእ መዓልትታት ከኸመይ ይኸውን ምስቲ ፖሊስ ትራፊክ ንሰርሖ ኣብ 10 ምዕልቲ ክንዚ ዝተኸሰስና እዚ ማዕረ ክንደይ ጥሕሰታት ፍፀም ኣሎ ኢልካ ትገምጋም ክትበሉ ከለካ እዚ ትራፊክ የብሉን ኢልካ ትኸዶ ንትራፊክ ጥራይ ሓለዋ ጌርካ ንድሕነትካ በዓልካ ሴፍቲ ደይ ምግባር ኣብዚ 10 ምዕልቲ እዚ ክንዚ ዝተኸሰስና ኣብቲ ካልእ መዓልትታት ከ ፖሊስ ትራፊክ ብዓሙ ማእልያ ደይብሉ ክኸስስ እንታኣለዎ ምስዚ ክትሪኦ ከለካ ግን ማዕረ ክንደይ ከዓ ጥሕሱ ትኸይድ ኣሎ ትራፊክ ኣሎ ዶየለ እናበልካ እዚ ሕጂ ንዓና ዓብይ ገምጋም እዩ ኣብቲ ስራሕና ትበልና። ንሕና እንታይ እዩ እቲ ሰብ ንቕሓቱ ሕይሉ ኣጠቃቅማ ኣጋር ኣጠቃቅማ ሽግለታ ሽግለታ ብያብያ ትንቀሳቀስ ማኪና ብየን ብየን ክኸይድ ኣለ ኣብየናይ ዶ ድብል ዘሎ ርሕቆት ሓልዩ ዶ ድብል ቀዳምነት ንመን ክህብ ኣሎ መጠንቀቕታን ማሃርን ምሄርና ንሰደሙን ማእለያ የብሎም እዚ ኩሉ ቀፂዕካ ንድሕር ኣምፂኢካ እዚ 15186 ዝበልናዮ ክንዲ ፍርቁ ትኸውን ከዓ መጠንቀቕታን ማሃርን ኣስተምሮ ዝተዋሃቦም ብዙሓት ማእለያት ይብሎም ኣሎ። ሕጂ ንሕና እቲ ንቕሓትና በይና ንብል ዘለና እቲ ሰብ ነቕሑ ኣብ ሕጊ ኣፍልጡ ዝያዳ ንድሕር ዓብዩ ንኣናት ዓብየ ዝሓገዝ

ኣብ ምቕፃዕ ዘይኮነ ንሕርሱ ነቑሑ ብሄና ይጥቀም ኣበና ይጥቀም ኣበና ይኸይድ እንድሕር ነዚ ኣፍልጦ ዓብዩ ድሕሪ ዋላ ሓንቲ ጠቅም ይብሉ ስራሕ ፖሊስ ትራፊክ ጥራይ ከማ ክስራሕ ክእል እዩ ካብዚኦም እጂ እቲ ኣዝዩ ኣሰካፍ ዝበሃል ዘሎ ከባቢ 200 ቀዳምነት ዘይምሃብ እዚ እጂ ቀሊል ይመስለና ንኣጋር ቀዳምነት ዘይምሃብ ኣሎ ንመኪና ቀዳምነት ዘይምሃብ ኣሎ ንበዓል ሽግለታ ቀዳምነት ዘይምሃብ እዚ ሕጂ ኣብቲ ሓደጋ ኣሸጋሪ ኮይኑና ዘሎ ስጋብ ክንዲ ዝኸሲስናዮም ሕጂ እንታይ ርእካ ማዕረ ክንደይ ቀዳምነት ክሃብና ንጥሕስ ከም ዘለና ተሽከርከርቲ ኣዝዩ 200 ብኸምኡ ትኸሱ ኣሎ በተኣናቕፅና ዝረኣናዮ ማለት እዩ ከባቢ 800 ዝኾኑ ከዓ ፍራቻ ዘይምጥቀም ፍራቻ እውን ቀላል ኣይኮነት ንብድሕሪካ ዘሎ ማኪና እጥዎ ኣለኹ ንየማን ወይ ንፀጋም ምርሳዕ ኣሎ እሱ ጂ ቀጥታ ንድሕር ምልክት ደይሓበርካዮ ጠበቕ ክብለካ ሓደጋ ኣጋጥሙ ከባቢ 800 ከሲስና ነቲ በዓል ተሽከርካር ቀሊል ይመስሎ ፍራቻ ምጥቃም ግን ኣዝዩ ኣገዳሲ ምዃኑ ሓበሬታ ካ ትሕብሩ ዘለካ ንየማን እጥዎ ኣለኹ ወይ ከዓ ንፀጋም ክጥዎ ኣለ እጥንቀቅ እሱ ጂ ወይ ፍጥኖ ትቕንስ ብደለካዮ መፅኢካ ሃንድበት ትዕፀፍ ሞ ኣብዚ ከዓ እቲ ዝኸበተ ሓደጋ ይጋጥም እዚ ሕጂ ፍራቻ ዘይገብሩ ከዓ ከባቢ 800 ከባቢ 600 ከዓ ቤልቲ መቐነት ዘይምጥቃም ማለት እዩ እዚኣ ተዓባይ ንህይወትና ድሕነት እያ ተወዝሑ ሓደጋ ዘጋጥሞም መቐነት ገይሩ ፀንሐን መቐነት ካይገበረ ፀንሐን ኣብቲ ውፅኡ ትፈላለየ ኣብቲ ሓደጋ ዝመፅ ሲ እቲ መቐነት ዝገበረ ዝያዳ ህይወቱ ድሕን መቐነት ዘይብሉ እንተኮይኑ ግን ንሞት ወይ ከዓ ንከቢድ ሓደጋ ወይ ከቢድ ኣካል ጎደሎ ይትኸውን ገለ ሓደጋ እንድሕር ገጢሙዎ እዚ እታ መቐነት ማዕርኸ ንደይ ውሕስነት ኣለዎ ዋላ ባዕሎም እውን ገልፅዎ እዮም እቶም ሓደጋ ዘጋጠሞም ኣብዚ ክንግራ ከሎ መቐነት ምግባረይ እዚ ማዕርኸ ንደይ ጥቕሚ ከም ዘለዎ ንዓና ቀሊል ይመስለና እምበሪ ዓባይ ሂወት እያ ተድሕን ኣብ ሓደጋ ምስ ገጠምኒ እታ መቐነት ስለ ዝገበርኩ ሂወተይ ድሕን ኣብሉካ እቲ መቐነት ዘይተጠቕማ መቐነት ስለ ዘይገበርኩ ካ ነጢራ ውፅኣት እንታ ማኪና ከቢድ ሓደጋ ኣጋጢምና ካልእ 530 እንትኾኑ ብክልኩል ቦታ ናይ ብሽግለታ ክልኩል ናይ ማኪና ክልኩል ኩሉ ነዚ እንዳፈለጥካ ግን ትክልካ ቦታ ክሉ እዚ ሕጂ 530 ታቤላ ጥሒሱ ንክእቱ ቀሊላ ኣይኮነ ክትሪኢ ከላ እንዳረእካይ ታቤላ ነዚ እንዳረኣ ጥሒሱ ዝኸይሲ እንታይ ክትብሎ ትኽእል ማለት እዩ ማዕረክ ንደይ ሸለልትነት ኣለና ኣብ ገሊኡ ክትሪኦ ከለካ ማራዩ ዘገርመካ ማለት እዩ ነዚ ታቤላታት ጥሒሶም ትኸጡ ካልእ ምስኡ ዝኸይድ ምልክታት ትራፊክ ዘይምክባር ንኣብነት ዜብራ እንታይ እያ ትሕብረካ ዘላ ንኣጋር ቀዳምነት ሃብ ንሰግር ሰብ ቀዳምነት ሃብ ትብል ብጫ ላይን ኣሎ እዚ ጥቡቅ ብጫ ላይን ኣይርገፅን እዩ ክልዮም ጥሒሶም ሞ ከምዚ ኢሎም ዕፀፉ ልካ ከማርሸበ ድዩ ሕጂ ነዚ ምልክታት ዝጠሓስዋ ከባቢ 320 ነይረና ቀሊል ኣይኮነን ዝጠሓስ ዘሎ ብሽግለታ እንታይ ለካ 8765 እዞም ኩለን እዚአን ምልክታት ትራፊክ ድ ክበረ እንታይ ኮይና 8765 ቀሊል ኣይኮነን ተኸሲሰን ዘለዋ ምልክታት ትራፊክ ይኽብሩን እዮም ተጓራቤትካ ምኻት ኣሎ ንሓንቲ ሽግለታ ሰለስተ ምስቀል ኣሎ ሕጂ ከም ፋንሽን መፅኡ ዘሎ ናይ ዝን ሽግለታ ኣትበዝሕ ኣሰካፍ ኮይኑና ዘሎ ብማዕረ ሰለስተ ተሰሪዐ ከምኻ ተተሓይዝካ ኢድኒ እዚ ብሰለስተ ትኸይድ ሕጊ ሽግለታ ተሰሪዕካ ተተኽኢልካ ከይድ ዩ ሕጂ ግን መፅኡ ዘሎ 3-4 ከምዚ ኢልካ እዛ ፅርግያ እዚኣ ንመን እያ ክትከውን ነዞም ከምዚኦም እውን ዓበይ ትምህርቲ እዩ ኣብዚ 10 ምዕልቲ ዝሓዝናዮ ዘን ሽግለታ እዚአን 8765 ክትብል ከለካ ስቀሊል ኣይኮነን ንየማን ፍራቻ እንዳበላዓልካ ዝተኽኢልካ ተኣት መብራህቲ ግበረላ ትብሎ ብደይ መብራህቲ ምሸት ጠንበለሉ ኣንፃባረቀ ግበሩላ የለን ስጋብ ክንዲ ዝኸሲስካ ስጋብ ክንዲ እዚ ሚዒትካ ገና ፀገም ኮይኑ ዘሎ ናይ ሰብ ሽግለታ ነዚ ዝዓለመካ ንሕና ብጥብቂ ነዘን ብሽግለታ እዚአን መስመረን ከም ድሕዛ እናግበርና ኢና ንከይድ ዘለና ንኣብነት ንርአዮ ካብ ናቕፋውስ ስጋብ ሜዳ ባሓት መስከረም ንብሽግለታ ክልኩል እዩ ትብል ነዚ ከማ ንጥሑሶ ኣለና ኣብ ናቕፋውስ ለይቲ ተሓድሩ ኣባላትና ኣብ ሽዳ ተሓድሩ ኣባላትና ለይቲ መፅኦም ትራፊክ ኢለን ኢሎም ነዚ ጎደና ሓድመት ጥሒሶም መክት ዘሎ ኣብ ካልእ ሓለዋ ክንድንዋፈር ኣብዚ ከማ ንፀጊምና ኣሎ እንዳፈለጥካ እዩ ዘጂ ሕጂ እዚ ጎደና ናቕፋን ጎደና ሓርነት ካብ ጥንቲ ዝፀንሐ ታቤላካ ኣሎ ነዚ ጥሒስና ክንከይድ ንደሊ ንሕና ሕጂ እንታይ ሓይልና ደሊና ዘለና ጎደና ሓርነት ብምሉእ ክትቆርፅ

0: ረሪፅካ ትከይትኽእል ብሽግለታ ግን ኣዝዩም ኣሸጊሮምና ዘሎ ዋላ ደፊኦሞ እንትኸዱ ካብ ሰሜን ንምዕራብ ከማን ኩልኩል ደፊእኻ ምኻት የለን ቆሪፅካ ትከይትኽእል ንኣብነት ብኤሪተር ቆሪፅካ ትከይትኽእል ብከባቢ ኢምፖሮ ዘሎ መቁረፂ ቆሪፅካ ትኸይትል ብዓብ ባንኪ ኮመርሻል ባንኪ ዘሎ መቁረፂ ኣሎ ቆሪፆም ክሰካከሩ ክእሉ ጎደና ንኣፋም ከምኡ ካብ ትረስተለ ስጋብ ጎደና ኣዳ ሓበሻ ምፃእ ኣብዚ ናይ ፖስት ኦፊስ ሕለፎ ንዑ ከረኖቴል ስጋ ኣብ ዝክልኩል እዩ ትብል ቆራሪፆም ክሰክሩ ክእሉ እዮም ነዚ ጥሒስናያ ንከይድ ሰባት ግን ማእለ የብለን ጎደና ንኣፋ ብየን ምሽግለጠጣጡ ዋላ ደፊእኻ ከማን ካብ ሰሜን ንምዕራብ ክትከይድ ኣይትኽእል እያ ቆራሪፅካ እንተዘይ ኮይኑ ኣብዚ ዘሎ ቅልስ ሕጂ ማእለያ ድይብሉ እዩ ኣብኡ ተኣሲረን ድውዕላ ማእለያ የብለን መርሻ በዲ ናይ ሰብ ጎደና ሓርነት ናይ ሰብ መተሓላለፍ እዩ ኣብኡ ሽግለታ ተረቕሪያ እንተኣሲረ ንውዕላ ጎደና ንኣፋኹም ብየን ይኸይድ ይተኣጋር ብየን ክግልገል ተዝ ሽግለታ ኣብ ትፍቀዶ ቦታ ትገብራ ትቦታት ትኸዓ ኩልኩል እዩ ሽግለታ ስለዚ ዝያዳ ጥሕሰታት ትገጥመና ዘሎ ናይዘ ሽግለታ ኣገባብ ክሕዛሉ ድሕዛሉ መገዲ እናፃዕርና ንኸይድ ኣለና ኣንፀባራቕ ዘይብላ ምሸት ክዝወር ይብላን መብራህቲ ዘይብላ ክዝወር ይብላን ኣብዚ ዘሎ ቅልስ ኣብዚ ምሳሓዝኒያ ንሕና ሕጂ ኣንፀባራቕን መብራህት እንካይ ግበራ ይነውፀኒ ኢና ኣብቲ ደገ ግን ትውፅኢት እዩ ትሪእየን እያ ንቕሓቲ ክሕል ክኽእል ኣለዎ ሰብ ከምዎት ኣሎ ብሽግለታ ሓደጋ በዛሓ ኣሎ ሽግለታ ንድሕር ኣንፀባራቕ ጌርካ ኣሎ መብራህቲ ጌርካ ኣሎ ነቲ በዓል መኪና ድቃሳቐስ ኣካል ኣሎ ክሪያ ክእል እዩ ንስኻ ክጥንቀቕ ክኽእል ብፀልማት ግን ከመይ ገይሪ ክሪያ እዛ ማኪና እዚኣ ሃንድበት ኣንፀባራቕ ይብላ ሕጂ እቲ ንፀባራቕን ቲ መብራህትን ኣዝዩ ውፅኢታዊ እዩ ስለዚ ሓይልና ኣብ ከምዚ ኢና ንቃለስ ዘለና እዚ ጥሕሰታት ዝፍፀም ዘሎ በቢ ኣንቀፁ ተፈፂሙ ዘሎ ክትሪኦ ከለካ ቀሊል ኣይኮነን እሞ ከዓ ንፍሉጥ ነገር ኣፍልጠና ገሊኡ እንዳፈለጥና ከለና ገለ እውን ብዘይ ንቕሓት ንክደለና ሞ ኣፍልጠና ዝያታ ክንሕየል ኣነ ግን ፀቂጠ ዝዛረበላ ሕጂ እውን ተህዝብና ክፈልጦ ዘለዎ ካብ ናኣፍ ሃውስ ስጋብ ሜዳ ባሓት መስከረም ንብሽክለታ ኩልኩል ስለተባሃለ እዚ ጠቕላላ ኣይቀረብኒ እዩ ዘዊርካ ኹን ደፊእኻ ኹን መስቀላዊ መገዲ ክትሰግሩ ንኽእል ኣብዚ ግን ደፊእኻ ኹን ዋላ ዘዊርካ ኹን ኩልኩል እዩ ንኸይት ጎደና ንቐፋ ካብ ትረስተለ ስጋብ ከረኖትልካ እዚአን ካልካ ደፊእኻ ትኸየድ ነገር የለን በቲ ቆራፅ መገዲ ክንቆርፅ ንኽእል ኢና በቲ ዘይፍቀዶ ንብሽክለታ ክልኩል ትብል ግን እዚ ኣይፍቀድኒ ሕጂ ንኣብነት ካብ ባርኬትካስ ንትረስተለ ደፊእካ ኣብ ጎደና ክትከይድ ኣይፍቀጠካ ኢልኻ ንፀጋም ተዓፂፍካ ብውሽጢ ውሽጢ ጌርና ትረስተለ ክንመፅእ ንኽእል ካብ ሽዳ ንከባቢ ኢምፖር ወይ ማእኸል ከተማ ክንኣቱ ንደሊ ሽግለታ ደፊእና ብ ጎደና ዩ ንኸይድ ከይድና ብሳን ፍራንሲስኮ ተወይና ብውሽጢ ውሽጢ ጌርና ናብ ደድልየና ቦታ ንብፃሕ እተን ሽግለታኻ ኣብ ደድለና ቦታ ንዓግበን እዚአን ብመትከል ብሕጊ ነፍልጥ ኣለና ማለት እዩ
1: ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል እንዳበልኩ ንመላእ ህዝቢ ኤርትራ ምስተጀግና ሓይልታት ምክልኻሉ ድማ ርሑስ በዓል ቅዱስ ዮሃንስ ይምነ

0: ኤርትርያ ምንማን በት ንዳል እግል ሕርየት እግል ንዳል ወስትሻድ ምን ይገቢ ብዕድጋራት እግል ትገስ ዲባቱ እንደትበ እግል ተሕሰብ ብለይት ቀድር ዲባ እኳ ትልዓላ ለኣዋላይ ኣባይ እስትዕማር ዲብ ገቢ ለካልኣይ ኣባይ ገቢል ኤርትርያ ላቱ ጅሃል ክምሰልቱ ወብሰባት ላዓላ ክቡድ ኣውካድ ሕሮባት ሕስር እንደይ ልተየቡ ፃንሕቱ ጀፈ ሻዕብየት ተሕሪር ኤርትርያ ጀሃል እንደይ በዴ ላማ ተተሓዘየ ላዕለ ተሕርየት ኣጊዳት እግል ትምፃእ ክምሰሊት ቃድር ወምስተቕበል ኤርትርያ ወሻዓባሂ ባርህ ግል ግባእ ክምሰሊ ቀድር ሰበት ተኣከደ ለደርሳ ለእድርስ ወለኢ ደርሳ ልድረስ እባ ትብል ስቕራት ምን ሰነት 1975 ስታት እንዳ ኣፍገረት ሰነት 1976 መድረሰ ሰውረት ክምሰልቲ ተኣሰስ ወዴት ኣሰሶት ለየጠ እንደይ ገቢ ቀደሚሁ መደላይ እግል ግባእ ዋይደስ ሰበት ዓለት እታ እምባተቱ ብዙሕ ወድምንክብ ለገቢ ድቡ ጋራት ይዕላኒ ግል ኒበል ይንቀድርኒ ክማ ልሓድራ ወላ ቀብራ ለስእል ልትበሃል ረይም እንደይ እንገይስ እዶል እምባተት መድረሰት ላዓለያ ወገሌማ እለት ፈናታ ወክድ ዲባ መድረሰት ደርሳ ላዓለያ እማት ወሓዋት ኣዋልድ ኣንስ እብሰበት ተእሪክ ወነትየት ናይላ መድረሰት ትልናዮም በርናምጅና ዓዝማሞም ህልየና መለእ እለን ዓዘምና ገዲማት ወማእንብተይት መድረሰት ሰውረት ምናድለስ ዘይነብ ሓጂ መሓመድዳ ወህዳ እግያ እብ ክእነት ኣነብት
1: ዓን መድረሰት ሰውረት ነተሃገገ ኣና ኣወል በለት ፈናተሊ እያ ምሊ ብዙሕ ተሃገየና ዓንሊ ኣዚ ፍንቲት ናይ ኣብ በርናምጅ ትግሬ ሰብ ዲቡ ነተሃገየለና መድረሰት ሰውረት ኣብ ሓጪ ለ ዝሸርሕ ይኮኑና ብዙሕቱ ላኪን ምኑ ገሌ እግንሽራሕ ግንጀርብ ትባሃለቱ መድረሰት ሰውረት ብሰነት 1976 ብሳሕል ዜሮ ለትበሃል ኣካን ዲበት ኣሰሰት እለ መድረሰት ላ ትትኣሰስ እንዳሃለየ ቀደማ ህየ 75 ገሊ ኣንፋረየ እክትበት ለለዳሎ ዓላው ወሓቆሃ ለመድረሰት ግትትኣሰስ ጀብሃ ሻዕብያ ባህለቱ ተሕሪር ኤርትርያ እሊሃ ለሕሳብ ናያ ጥውርት ከመዕለት ኣብል ትርእዮ ድብሎ ሰነእትሊ ምን ሰነት 1975 ግል መድረሰት ዋእጀኒት ግትኣክብ ግትሕሰብ መረ ቀሊል ይኮን ከዚ ለመድረሰት እንደተኣንብት ዜሮ ማይ ብዙሕ ዓለ ዲባ ወደብርት ብዲባ ዓዳይ እሽጃር ብዙሕ ብዲባ ከእዚ ኣቡ ተሓሬት ምን ኣባይ ከማን ረሓቐት ዓለት ዲቡ እዚ ለእጀኒት ኣወል ምን ኣያ መፀው ምንእሸ ጀማዓው ለመደርሲ ምንእሸ መፀው ለመረበያት ምን ኣያ መፀያ ለጠለበት ለመፀው ዕምሮም ልትፈናቴ ገሊሆም መረናኣይሽቶም ገሊሆም ሃየ ምግባይ እቲ ዕምሮም ገሊሆም ሃየ ዓባይ ኣለው ገሊሆም ግልና ድሎ ለመፀው ዕምሮም ንኣይሽ ለጋኣ ምንሕነ ድብደይ ሽኣቶ እግሊ ድረሶ ተሓራ ወሰሮም ሃየ ዓዶታቶም ለነዳ ምነት ፈናታ ኣቓሊም ለመፀው ዓዶም ሰሮም ዲብ ሸዓብ ኣከን ደብዓት ዓለው ወሰሮም እየ ምናድሊን ዓዶም ለኣምፃው ወሰሮም ኣጀኒተየ ረውደት ሰበት ዓለ መረ ንኣይሽ እማቶም ኣበይቶም ዲብ ሓርብ ለሞተው እሎም ሊ ሰሮም እየ ምን ሱዳን ወደል ሒሎ ለመፀው ዓለው ድራሰት ኣሌት እንደበለዎም ለጅኣውሎ ዓለው ከእዚ እስክ 350 ገብኦ ጠለበቶም ለዓለው

0: ተምሃሮ ሃገራዊ ፍቕሪ ከም ዝሓድሮም ምግባር ብመገዲ ፖለቲካ ድዩ ብመገዲ መዛሙር ድዩ ብገለ ድዩ ካልኣይ ነገር ነፃ ኮይኖም ከም ዝዓብዩ ምግባር ማለትሲ ከምቲ ፍርሒ ምሽቑራር ነፍሶም ምትሓት ገለ ዝበሃል ነገር ሲ ክመፅእ ከም ዘይብሉ ኣብ ነፍሶም ተኣማሚኖም ተባዓት ኮይኖም ሃገሮም ኣፍቂሮም ዝኸዱ ቆልዑ ከምኡ ክንሃንፅ ኣለና ኣብ ናይ ኩሉና ሕጂ ካብ መጀመርያ ኢኻ ክሳይ ትገብሮ ትኩስኩሶ ማለት እዩ ግና ህፃናት ከለዉ ጀሚርካ እቲ ምኩስኳስ ዝመፅእ ሕጂ ነፃ ኮይኖም እዮም ዛዕብዩ ነፅ ሕጂ ወራብ ቀዳማይ ክፍሊ ገን በለና ተምሃሮ ከለዉ ሲ ደይ ተሓስቦ ሕቶታት እዮም ክሳይ ዝገብሩልካ ደም ዘምፅኡልካ
1: ምናድለ ፀጋጋይም ወለት ሻምበል ለሃደፍ ጀፈት ሻዕብት ኤርትርያ ክልኦት ኣባያም ክምሰል ዓለውላ ሰብ በተእምር ለኣወላይ እስትዕማር ወለ ካልእ ሄ ቅውየት ሰብ ክምሰልቱ ሰብ በተኣምረት ወዝያድ ንዳል ለትሓዚሄ ንዳል ድድ ቅውየት ክምቱ ሰብ በተኣምረተየ እበተጥቃት ደራ መዳላይ እንደወደየት ምስተቕበል ኤርትርያ ምግሊ ግባእቱ ለልብል ሃደፍ ዲቡ ሰብ በትረከዘት እላእታ ለሱረትማ ናይ ኣማን ዲብል ኣውካ ድሊ ትትርአለየት ፍረ መድረሰ ሰውረት ጠያራን ሙደርሲን ዶክቶራት ውዘራ ሱፈራ ሜር ሓደሽ እርድ ወባሓር ወጀው ወዝያት ኩሉ ሄ ኣዋልድ ኣንስ ሕር እንደ ፈግረያ መጦር ውላድ ወመስኡላት እንደጋባእያ እሉ ኩሉ መስኡልያት ሸቕያ ዲቡህለያ
0: እጂ ተምሃሮ ካብ ሰለስተ ወገን እዮም መፅኦም ሓደ ብዓዶም ዝነደደ እሞ ገሊኦም ደቆም ሒዞም ዝሃደሙ ኣብዚ ንዳ ዕቁባት ነይሮም ገሊኦም ከዓ ነቲ ዓድታት ክነድድ ከሎ ኣብኡ ስድሮኦም ዝመቱ ዝዘኽተሙ ቆልዑ ነይሮም ኣብኡ ዝመፁ ነይሮም ገሊኦም ብፀላኢ ዝተቐትሉ ዝተረሸኑ ዝተቐትሉ ውድባት ነርኩም ሕድሞም ገደመለ ድሓር ተጋደልቲ ደቀም ደውጥዎም ኣብኡ ነይሮም እዚኦም ሓደ ጉጅለኦም ኣብቲ እንዳዕቁባት ዝነበሩ ማለት እዩ እቲ ካልኣይ ጉጅለ ድሓር ካብ ሱዳን መፅ ዋላቶም ናይ ሱዳን እውን እኳ በዚ ጎልጅ ዝነበረ ናይ ዓድታት ምንዳድ በዚ ካልእ ዓዲ ብርሂም ገለበለ ዝበሃል ብዙሕ ዓድታት ዝነድድ ዝነበረ ካብኡ ሃዲሞም ንሱዳን ዝኸዱ እዮም ደቆም ትምህርቲ ጅመር ኣሎ ምስ ሰምዑ እዋእ ደቅና ኣብ ህዝባዊ ግንባር ኢና ነምህሮም ኢሎም ካብ ሱዳን ዝሰደድዎም እዮ ነይሮም ማለት እዩ እቲኦም ሳልሳይ ጉጅለ ከዓኒ ካብ ማለት ንእሽቱ ክጋደሉ ኢሎም ዝመፁ ናብ ክፍሊ ታዕሊም ምስ ከዱ ዕድመይኹም ኣይኣኸዘን ንስኻትኩም እዚ ዕድመ እዚ ናይ ትምህርቲ ዕድመ ኢሉ ህዝባዊ ግንባር ኣብቲ ቤት ትምህርቲ ኣምፅእዎም ማለት እዩ ሕጂ እዚኣቶም ተኣኪቦም ነቲ ቤት ትምህርቲ ጀሚሮሞ ንዕኦም ዝኾኑ መምሃራንን ኣለይትን ከዓኒ ተዳልዮምሎም ማለት እዩ
2: መሪር እዩ ከምቲ ኣብ ዝተፈላለየ ግዜ ዝግለፅ ሕጂ ድጋሙ ኣይድሊ ንኸውን ቴምፕሬቸር ናይቲ ሃገር ናይቲ ኩነታት ኣየር ናይቲ ዓዲ ዝነበርናዮ ጀልሃንቲ ምስኡ ካብቲ ናብቲ ምዝላኣት ኣሎ ኣቑሑት ምስካማት ኣሎ እስኻ ክትጋደል ወፂኢኻስ ህፃውንቲ ቆልዑ ዘይተኣደነ ገፆም ጥራይ እንዳተረኣዩ በዝን በዝን ተሰኪሞም ክኸዶ ከሎስ እንታይ እዩ ምንባር ዋላ ሓቲ ይኮነ ስለዚ ክንጋደል ኢልታ ወፊና ዘይኮናስ ንሕና ኢና ተማሂርና ንሕና ኢና ሃገራውነት ለቢስና ንሕና ኢና ሰብኣውነት ለቢስና ካብ መን ካብቶም ዝፀንሑ ካብቶም ዓበይቲ ክሳብቶም ናእሽቱ ዝያደ እኳ ከኣቶም ቆልዑ ነዚ ክትርኢ ከለኸስ ከቢድ እዩ ነብስኻ ዝተሕፍረካ ኣነ ነን ኢኻ ትብል ስለዚ ብከምዚታት እናተመልመልካ ክትመፅእ ከለካ ትምዝላኣት ካብቲ ናፍቲ ካብቲ ናፍቲ ተሰጊሩ ገዳይም ዝበሃል ቦታ ከይድና ዝሓሸ ናይ ከበሳዊ ጠባያት ዘለዎ እዩ ዝመስል ማይ እውን ብብዝሐ ነይርዎ ካብኡ ከዓ ምጥርናፍ ኮይኑ ኣብ ጀልሃንቲ መፂና ናይ ጀልሃንቲ ኩነታት በብእዋኑ ዝግለፅ እዩ ማለት እዩ
1: እሰልፍ እግልትናድል እንዶ መጻእካ ከም ምረብየት እግልትሽቀ ዲብ ሕሳብካ ልልእተ ጋር ይዓላኒ ሓርግል ኩሉ ዲብ ሕሳብ እንዶ እትየካ ዶልትርእዩ ሌይለት ሓለፍ ጋር ሰበቱ ኩሉ ለለት ሓዘ ጋር እግልሻቄ ለተጥቃሰብ ዲቡ ኣውካቱ ልዓላ ኣደይ ግረእ ቅብል እንዶ ወድየካ ዲብ ትርእዩ ዮመተ ግል ኤርትርያ እምህሮ ልግባ ኣብ ሕክምና ልግባ ወብእዳረት ትመርሕዋ ለህለው ውላድ መድረሰ ሰውረት ብዝሓምቶም

ኣብ ጀልሃንቲ ህዝባዊ ግንባር ኣሌይቲ ጥራይ ጌራ ሰንካቶ ጥራይ ጌራ ኣይገደፈትና እቶም ዝፀንሑ መምሃራ ንዓና ፀዒሮም ኢልና እዮም ከምዚ ጓል ሻምበል ትብሎ ፀንሐት ንዓና ከዓ ሰብ ሰሪሖምና እዮም ንምእላይ ክጠቕመና ኣእምሮና መታን ክሰፍሕ

ነዊሕ እዋናት ናይ ስነ ኣእምሮ ኣብ ኩናት ዝፈሪሁ ህፃናት እንታይ ዓይነት ጠባያት ይርእዩ? ኣብ ኩናት ናይ በዓል ሶቪየት ሕብረት ተመክሮ ናይ በዓል ቻይና በቢ ዓይነት ሰውራታት ዓለም እናተማሃርና ንሕና እውን እንታይ ኮይንና ቁርብ ቅድሚኦም ንስጉም ሶም ከዓ የቕፅሉ ምሳና ንሕና ንስጉም ሶም ከዓ ቅፅሉ ምሳና ከምዚ ኢልና እንዳቐፀልና ከለና ኣካዳሚ ትምህርቲ ከዓ ንከ ካብቲ ዝነበር ናይ ግሬድ ሳሓድ እንዳ ንድሕሪ ተመሊስና እንዳቐፀልና እንዳቐፀልና

0: እዚ ብላሽ ብራቑሎ መፀ ይኮን መድረሰት ወቐት ትእስስ ዲብ ከደን ዲብ ሓረት ሓተለይ ኣለብካ እሊ ብሩድ ይኮን ምን ሰከኖም ዲብ ነብራሆም ዲብ ልባሶም ላኪን ጀበት ሻዕብያ ኢላ ኣብ ንኢሽ ከማ ሰውረት ኣብ ሕዳም ኣንበተት ለመድረሰት ኣብ ሕዳም ኣንበተት ወለ ደረጀት በፅሐት እሊ ድብል ዶል ህለየና ብዙሕ ወቐይ ረከብና እሊ ወቐይለ ከፎ መፃ ከማ በቲ ለቤናሁ መረበያት ምድርሲን ናይ ሓርስ ዓለው ናይ እቕትሳድ ዓለው ኣበው ዓለው ብዙሕ ኣዳም ዓለ ለትፈናታት ሉ ኣበው እንደጋኣው ላዝተሸደው ከሊ ወዲ መሓመድ ከም መደርስ ለይጠለይ ገኣ ከም ኣብ ዓላ ከሊ ወዲ ሕጅሩ ሽሂድ ከሊ ሽሂድ መስፍን ወዲ ባሻይ ብዙሓም ዓለው ወመረበያት ማ ከሊ ወዲ ሃይለ እስ ከዓ ዝዋስሉ ኣሎ ብዙሓም ከሊ ወዲ ፍሳይ ዓላ ለዝተሸዳ ምን መረበያት ብዙሓት ዓለያ እዚ ወቐት ሰልፍ ከመቤኮ ከሊ ኣዳም ይልከበታ ግትናድል እንዲመፅኢካ ንዓ እድርስ ንዓ ጀኒት ሕፀብ ንዓ ልድ ከእዚ ኣወል ኩሉ ኣዳም ዶር ዓላሉ ድ መድረስ ሰውረት ብዛት ለይቲ ትረሳዕ ወላ ዓበት ናይ መረብያተን መረብያት ምይፀንሓኒ ድብለ ደረጀት ወይ በፅሓውና ኣጀኒት
1: እቲ ሓለት መድረሰ ሰውረት መጠና መንገቢ ልእግሊ ድረሶ መፅኦ ላዓለው መላት ፈናተ ኣማክን እቶም ላዓለው ክማ ኢሉ ዘካርና እብ ሰበብ ሕሮባት ምን መናበለቶም ለሻዕትሮ ዋልዲኖም ሎሞቶ ምኖም ወምንግባር ዓድ ምን ሰውዳን እቶም እግልዕሎም ኩሉ ላተሓዘ ጋራት እግልቲ ደሎም ሰኒ ክቡት ትልዓላ እቲ ልዶር ምረብያ ሰኒ ሰባት ዓላሄ ልዶል ልልትፈቀድ ጋር ክምሰልትሄ ልትሸርሕ

ዝውቀት ትርእዮ ዝብለ ደረጀት ውቀት በፅሑ ድባእ ካን ገይስናሃ ኣዳመላ ሕክምና ኣካን ዕያደት ትገይስ ዶካትሩ ፀንሐምካ ጀኒት ኣካን ጠየራን ትገይስ ለከመይሃ ኣካን ድብአየ ኣካን ወዛረት ድፋዕ ትገይስ ከመስኡሊን ወዛረት ዕላም ምንኩም እንዳ እንበታ ድብለት ፈናተ ኣካን ኣላ ላኪን ዶር ናይ መረብያት በይኑቱ መረበያት ለሸቀያዊ ሓቲ እዳም ይሸቀዮ ግልና ድለ መፀያ ሰንክተ ወቀትብለን ኣጀኒት ሕፀበ ወቀትብለን ኢላየ ሰዓት ሰልፍ ኩለን ዝሰማዓን ከማ ንሕና ኩሉና ዝሰማዓና ንሓስስ ብልዓና ላኪን የሓምቀያ ለኣስፈን ሓታ ለብውን ኢሎም ኣጀኒት ኢሎም ድብለ ደረጀት ለበፅሐው ዝበከለ ጀልሃንቲ ናይ ሱዳን መራ እሳት ዓለ ኣርድ 45 በፅሕ ድግሪ ዓስር መጎጎ እንተ ወደይካ ወቀቲ ሰንክት ለበብሰን እንዳፍገራያ ሰንክት ዓለያ ምንክትር ኣርድ እሳት እንደለዓዲ ይበን ሎም ጀኒት ሎም ይበልዑ ይሰቶን ይህተን ዶር ይፀንሕለኒ ለዶረ ናብ ቀላል ለትሸራሕ ይኩን ምንኩሉ ኣዳም ውህተን እየ ብዝያዳ ናየን ዶር ኩሉ ኣዳም ዝሻርክ እንዲኮን ዓብ ዶር ዓላለን ሓቆዋየ ዲባ መድረሰት ከማን ኩሉ ኣዳም ዲብሉ ዓላ ውዛት ለም መረብያት ገሊሃን ዳርሳተን ወገሊሃን ለይ ደርሰያ ከማን ዓለያ ድባ መድረሰት ኣንበለ ሸቃሁሉ ዓለያ ምመንፋዓት ረክበያ ምተቀይራት መፀ ድባ ደረጀተን ወቅት ንብል ደርሰያ ከዳሚ ደርሰያ ገሊሃን ሓካይም ገብአያ ገሊአን መደርሲን ገብአያ ገሊሃን ድባ ፈናተና ኢላ መድረሰት

ኢካ እቲ ፍዳ ኣስላሕ ከም ሰልባ እግል ሰልፍ ኢነት ለእመት ሩስያዊ ዩክሬን እቲ ብንት ትሕትየት ናይ ጣቀት ለወድያዊ ህጁማት እግል ኣትካርማ ክምሰል ፈሃማ ተሓባራ መናእ ርስ ኣኽባር ተፋሲል ኣኽባር እቲ ኣቕሊም ግብለት ባሕር ቀያሕ ዓዳት ሕፍዛት ዕጨይ ውሒዋናት ከደን እግሊ ደቀብ ለእማማ እትፋዝዖት መናዓስር እስክ 14 ሰፕተምበር እሰለስ እዳራት ደዋይሕ ምድርት ዓሰብ ገብኣም መስኡል ራቀቦት ዕጨይ ውሒዋናት ከደን ናይብ ኮርፖራል መሓመድ ኣሕመድ እተእግሉ ሃበ ተውዲሕ ለበርናመጅ ብኣሳስ እዋጅ ዳፍዖት ሰሪት ዕጨይ ውሒዋናት ከደን ዕልብ 155 ፋስል ክልእልፎስስ ገብእ ከምዘለሃላ ዋድሓም እቲ ኣቕሊም ላህላ ዓዳት ርዝቕ ጠቢዓት ብዓመት ርዝቕ ዕጨይ ሕዋናት ከደን ሀ ፍንቱይ እቲ ለሓምድ እቲ ገለ ኣውካድ ለልትርአየ ሰሬት ዕጨይ እግል ትዳፍዕ ናይ ሕብር ፍሃም ግልህሊ ምምሰልቱ ሓበራ ናይብ ኮርፖራል መሓመድ ኣሕመድ ደንጎባ ድህረት ሰሬት ዕጨይ እብሃ መላዕ ሓልፈት ምንመገቢ መደረታ ሰበት ተዓቤ እግል ዳፍዖታ ኩሉ ፈዛዓት እግል ሻርክ ትላካ ውዛረት ሓርስ እቲ ኣስመራ ብኣግቡይ ፅብጠት እዳረት ንህብ ፍዕል ወሸርሕ ተእሂል ተሂቦም ለፀናት 4 ቁሮት ሓረስታይ ድሓረው ዮም 15 ሴፕተምበር እተገበት ዓዳት መድሓራት መስኡል መክተብ ውዛረት ሓርስ እቲ ኣስመራ ኣሰይድ ኣብርሃም እዮብ እተስማዕ ከሊመት ኣግዳ ህደፍ ናይለ ተእሂል ሓረስቶት መጋድዖም ወመሻክሎም ንእሶም እግል ለርሁ ናይ ተእሂል እርደት እንተጠፍሓት ደማን ለባሙነት እግል ኩሉ ወት ኩሉ እግል ትተእክድ ክምሰል ተሓበረ ወኪለ ዳሓሩ እብተረቱ ልኡሉ ራክባ ምህለው ተእሂል እስን መንበርሆም ለቡዶር እንደፈህሞ ጅህዶም ክምሰለ ደቅቦ ዋድሓም እቲ ቅስም ሓርስ ወረዲ ኣቕሊም ምግብ መስኡል ርዝቕ ንዋየ ሰይድ ተስፋሂወት ጊላ ይብተረቱ ተእሂል ለነስኡ እግለ እብፍዕል ወሸርሕ ለተህየበ ተእሂል እብሽቕል እግሊ ጠውሩ ወትብዕዳም እግሊ ዓዲ ኣትፋቅዳ እደንጎበ ወኪል መክተብ ቅስም ሓርስ ወረደ ቅሊም ምግብ እሰይድ እስረት ሃይሌ ልብ መቕደረት ከርስ ተሃየበ ተእሂል እትልሓምድ እቲ ብዕድ መካትብ ሓርስ ሕድ ለሸብህ መባደረት እግል ትትነሳእ ትዋሳ እቲ ምድረት ባረንቱ ለትትረከብ መድረሰት ድውታ ምግባይት ወከልኣይት ደረጀት እቲ ወጣንያ ይምትሓናት 12 ፈስል ወሳምናይ ፈስል እግላ ተዓወቶ ደረሳ ጀዋእ ዝህበት እተ መናሰበት እቲ ናይ ሰነት 2025 ሰነት 2026 ወጣንያይ እምትሓናት 37 ናይ ዲግሪ ወዲፕሎማ ንቓት ኣረክበው ከምሰልዎማ ዝያት 80 ንቓት ለሰጀሎ ደረሳ ሳምናይ ፈፅል ናያተው ሙዲር ለመድረሰት መምህር ሳምሶን ብርሃነ ተእግሉ ህበ ሸርሕ ርኩብ ለህላ ዓውቴታት ብጅህድ ደረሳ መትሰበል ሙደርሲን ወመታብዓት ወራሕመት ዋልዴን ወልጃን ዋልዴን ክምሰልቱም ድብል ሓብር እቲ ምስተቕበል ዝያድ ግል ትከደምሉ ትፋና እቲ መክተብ ታሕሊም ምድርት ባረንቱ መስኡል እዳረት ማልየት መምህር ገዛኢ ዮሃንስ ብተረቱ ሃደፍ ናይለ በርናመጅ ቅንእ እቲ ደረሳ እንደ ሰብቀት ደሚር ወመጃግረት እግል ዓብዮት ክምሰልቱ ዲብ ሻርሕ ደረሰ እሊ እንደፈህመው ዝያድ እግል ክደሞ ትፋቐደ እደንጎበ መስኡል ፈርዕ ማሕበር ሙደርሲን ኣቕሊም ጋሽባልካ ሙደርስ ተስፋልደት ዘርኢ ማርያም ደረሳ ለእግላ ራክባ ምህለው ፍገሪት እንዳሓፍዘው እተ ለተወቀለት ደረጀት እግል ብፅሖ ጅህዶም እግለ ደቅቦ ኣትፋቐደ መክተብ ማሕበር ወጠን ሸባብ ወደረሰ ኤርትርያ ምድሬት ኣብ ዓበት ብቴክኖሎጂ ኮምፒዩተር ወኣወላይ ትራድኢት ተሂል ዝህበዮም ዝያድ ሕምሳ ደረሳይ እትዮም 12 ሴፕተምበር ተሓረው እተ እግል 3 ወርሕ ለተሃየበ ተሂል መናሻረኩ ል24 ኣዋልድ ክምሰልተን ዝሓበራ መስኡል መክተብ ማሕበር ወጠን ሸባብ ወደረሰ ኤርትርያ እሰይድ ሙሳ መሓመድ ስዒድ 175 ሸብ እቲ እዳረት ደዋይሕ ቅላመት ሕድ ለሸብ ተሂል ነስኦ ክምሰል ኣለው ሻርሓ مدير مديريت افعابت السيد احمد محمد نور رجب هي لتيابات اهل وتخارج بان ابرو مواطنين اقل مكتب محبر وطن شباب ودرس ارتريا لو دوا سدايت حق الحمدا تأهيل لنسقو لقلا ركبو مهنت ابشق اقل تأورات فانام حيسام متقبلتنا اخبار كبات عدي بلند اتمامنا ازي ديب اخبار خارج اقل نتعديتو እቲ ማሊ እተሓልፈ ኣምዒላ ትባጀረ ህጁም እርሃብ ብሕዱ ሕምሳ ዓስከሪ ናይ ላዓድ ክምሰል ቀተለው ዒማታት ኣኽባር ሻርሐ ለትከርስ ማሊ እተ ልትረከብ ማዓስከር ባጀረ ህጁም እተሓልፈ ሰውነታት ቁርብ እትደሽ ናይ ላዓድ ምናጀረ ህጁም እቲ ኣዳም ለዓባ ከሳር ለእጅረ ክምሰልቱ ተቓሪር ዝሓብር
مثل القاعدة علاقات لهم إرهابيين مسؤوليتنا لهجوم ناس أم هلو حقا لهجوم ديش مالي الإرهابيين بهجوم طائرات للتلاع عمليات واسع كمسل

0: ክሽፍን ምዃኑ ዝበፅሓን ሓበሬታ ኣረድዩ
1: ኣብ ዜናታት ስፖርት ወፃኢ ግጥማት ሊጋት ኤሮጳ ትማሊሶኒ ብዝተፈላለዩ ፀወታታት ቀፂሎም ስዮም
0: ኣብ ግጥማት ፕሪምየር ሊግ ምስ ንምልከት ሊድስ ዩናይትድ ኣብ ሜዳ ኤንላንድ ሮድ ኒውካስትል ዩናይትድ ብምዕዳምያ ፀወታ ኣካይዳ ኣብዚ ፍጹም ዓብላልነት ሊድስ ተርኣዩ ግጥም ኣብ ቅድሚ ዕረፍቲ መበሳሳን ክልተን ደቂ ካብ ተኻልኻሊ ኒውካስትል ሚለይ ብዝረኸበ ተህያብ ሊድስ ሓደ ባዶ ክትመርሕን ከላ ድሕሪ ክልተ ደቂ እውን ካብ ቦግለ ካልእ ሸቶ ብምርካብ ንመሪሕነት ኣደሪዓ ዕረፍቲ ቅድሚ ካሉ ካልቨርት ሎዊን ሳልሲ ሸቶ ብምዝጋቡ እውን ሊድስ ካብ ትፅኢት ብዙሓት ወፃኢ ሰለስተ ባዶ መሪሓ ኣዕሪፋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሊድስ ካብ ኦካፎር ራብዒቲ ሸቶ ብምርካብ ነታ ኣብ መበል 9 ደቂ ካብ ቱሮንኮ ሸቶ ዝረኸበት ኒውካስል ብገፊሕ ዝኾነ ውፅኢት 41 ብምርታዕ ደረጃ ናብ ሳልስታይ ከተበርኽን ከላ ኣብዛ ፀወታ ሸቶ ዘመዝገበን ሸቶ እትኸውን ኩዕሶ ዝቕበለን ኣጥቃዒ ሊድስ ካልቨርት ሎዊን ብሉፅ ተፃዋታይ ተባሂሉ ተሰይሙ ኣብ ግጥማት ሴሪኣ ሻምፒዮን ዝሓለፈ ዓመት ስፖርት ኢንተር ሚላን ኣብ ሜዳ ንኡዲነዘ ብምዕዳማይ ስሩዕ ፀወታ ኣካይዳ ኣብዛ ፀወታ ኡዲነዘ ኣብ ናይ ቅድሚ ዕረፍቲ ኣብታ ሽዒተ ደቂ ካብ ኣባንኩዋ ብዝረኸብታ ሸቶ ክትመርሕን ከላ ኣብ መበል 16 ዶ እውን ካብ ኤክላን ካምፕ ካልኦት ሸቶ ብምርካብ ሓደጋ ወዲቓ ድሒራ ዝተበራበረት ኢንተር ኣብ መበል 26 ደቂ ካብ ኣጉስቶብ ዝረኸብታ ሸቶ ነቲ ውፅኢት እኳ ተፀበበቶ ኣብ መበል 35 ደቂ ካብ ባሬላ ማዕረስ ገብረታ ሸቶ ብምርካባ ክልትኤን ክለባት ንዕረፍቲ 2-2 ተፈላለየን ድዕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዝሓይለት ኢንተር ኣብ መበል 57 ደቂ ካብ ቱራም ኣብ መበል 67 ደቂ ካብ ኤስፖሲቶ ከም ድማ ኣብ መበል 79 ደቂ ካብ ቦኒ 3 ሸቶታት ብምውሳኽ መሪሕነታ ከትዕብን ከላ ኦዲነዘ መበል 91 ዶ ካብ ጉየ 3 ሸቶ እኳ ተረኸበት ካብ ስዕረት ግና የምለጠትን 5-3 ተረቲዓ መራሒት ናይ ዝውድድር ዘላ ሮማ ናብ ከተማ ቶሪኖ ብምጋሽ ኣብ ዘካየርቶ ግጥም 2-2 ብምዕዋት መሪሕነታ ክትዕቅብን ከላ ንሸቶታታ ድማ ቅድሚ ዕረፍቲ ኣብ መበል 4 ዶ ካብ ማለን ድሕሪ ዕረፍቲ ድማ ኣብ መበል 96 ዶ ካብ ፒሲሊብ ዝረኸብተን ሸቶታት ያረቲዓ ብዘካዚ ኮማ ኣንጻር ፓርማ ካልሽዮ ኣብ ዘካየርቶ ግጥም ብሸቶታት ራሞን ካይክን ተሓጊዛ ነታ ካብ ሮሜሮ እንኮ ሸቶ ዝረኸበት ፓርማ 2-1 ስዒራ ኣብ ውድድራት ላሊጋ ምስ ንምልከት ሪያል ቤትስ ናብ ከተማ ቪያርያል ብምጋሽ ዘካየቶ ፀወታ 2-1 ክትዕወትን ከላ ንሸቶታታ ካብ ሃቬር ፈርናንደዝን ናታንን ክትረኽብን ቪያርያል ድማ ካብ መሪዮንያ ነታ ካብ ስዕረት ዘይርሓነታ ሸቶኣ ረኺባታ
1: ግጥማት ካራቦኦ ሎሚ ሶልስ ምሸት ብ5 ፀወታታት ቀፂሉ ከምሲ እዩ
0: ናይ ሎም ምሸት ፀወታ ሰዓት 9 ፍርቃን ዝጅምር ኮይኑ ሰዓት 10 ምሸት ግን ዓበይቲ ክለባት ሊቨርፑልን ቶተንሃምን ዘካየዶ ፀወታ እቲ ኣቓልቦ ረኺቡ ዘሎ ግጥም እዩ ኣብ ውድዳስ ፕሪምየር ሊግ እንግሊዝ ሸቶ ከይመዝገበትብን ብዘይዓወትን እቲ ክዘላ ቶተንሃም ሎም ምሸት ካብ ሊቨርፑል ከቢድ ፈተና ክመፃ ምዃኑ ርግፅ ኮይኑ ምዘይትዕወት ንዓላማ ሮበርቶ ዲዘርቢ ኣብ ፀቕጢ ከእትዎ ከም ዝኽእል ግን ይንገር ብዝሓለፈ ክረምቲ ካብ ሜዳ ኣንፊልድ ዝተፋነዎ እሞ ኣብዚ እዋን ድማ ምስ ቶተንሃም ዝርከብ ኣንድሪው ሮበርትሶን ንፈልማ እዋን ኣንፃ ናይ ቅድም ክለቡ ክፃወት እዩ ብወገን ሊቨርፑል ኣሰልጣን ናይታ ክለብ ኣንዶኒ ራዮላ በሰላልፋ ተፃወቱ ለውጢ ከም ዝገብር ማዕከና ዜና ካብታ ክለብ ንዝረኽቦ ሓበሬታ ምርኩስ ብምግባር ገሊፃን በዚ መሰረት ጊዮርጊ ማማርዳሽቪሊ ኣብ ናይ ሎሚ ምሸት ፀወታ ቀዳማ ሓላው ልዳት ኮይኑ ዝወረደ ክኸውን ብመጉዳእቲ ካብ ፀወታታት በኺሩ ዝፀንሐ ተኸላኻሊ ጎመዝ እውን ክስለፍ ተኽሎ ከም ዘሎ ይንገር ኣሎ ብወገን ቶተንሃም ምስ ንምልከት እዛ ክለብ ኣብ ርእሲ እቲ ዘላቶ ቅልውላው ወሰንቲ ንዝኾኑ ተፃወታት ከም ሳንድሮ ቶናልን ፔድሮ ፖሮን ዝሓልፈ ቀዳም ሰንበት ክለቦም ኣብ ዝነበራ ፀወታ መጉዳት ብምፃሮም ኣብ ናይ ሎሚ ምሸት ፀወታ ዝስለፉሉ ኣይኮኑን ደስቲኒ ኦዶጎየ ግን ንናይ ሎሚ ፀወታ ድልው ኮይኑ ዘሎ ተፃወታ እዩ ኣርሰናል ናብ ሜዳ ፖርትማን ሮድ ብምጋሽ ኣንጻር ኢፕሲቷን ክትፃወት እያ ኣብ ናይ ሎሚ ምሸት ፀወታ ዓላሚ ኣርሰናል ሚኬል ኣርቴታን ወሰንቲ ተፃወቱ ክዕርፍ ምዃኑ ካብታ ክለብ ዝፍኖ ዘሎ ሓበሬታ የረድእ በዚ መሰረት 9 ተፃወቲ ብምዕራፍ ንከም ኬፓ ሪዛብላጋ ቪክቶር ጊዮኮረሽ ኖኒ ማዱከ ሚኬል ሜሪኖ ከም ድማ ማርቲን ዙበመንድን ካልኦትን ተሰለፍቲ ዝኾኑ ተፃወቱ ምዃኖም ኣፍሊጡ ኣሎ ኣርሰናል ንተኸላኸልታ ዊልያም ሳሊባ ኣብ ሕቑ ብፀሮ መጉዳእቲ ንውሕ ዝበለ ግዜ ክስእኖ ምዃና ዘይምህላው ናይዚ ፈረንሳዊ ተኸላኻሊ ካህስያ ከም ዝኽእል ይእመን እንግሊዛዊ ቤን ዋይት ዝሓልፈ ቅዳም ክለቡ ኣንጻር ሳንደርላ ናብ ዝነበራ ፀወታ መጉዳእቱ ብምፃሩ ሎሚ ክስለፍ ዘሎ ተኽሎ ኣጣራጣሪ እዩ ብዘይካዚ እውን ክርስቲያን ማስኩራ ናብዛ ፆታ ንኽርከብ ኣብ ምቅላ ዝርከብ ዘሎ ተኸላኻሊ እዩ ብዘይካዚ ፔትሮፖሮ ዩናይትድ ኣንጻር በርንስለይ ዌስትሃም ዩናይትድ ኣንጻር ፉልሃም ከምኡ ድማ ሪድን ኣንጻር ብሬንፎርድ ክፃወታ መደብ ተሰሪዑለና ኣሎ
1: ዝኸበልኩም ተዓዘብቲ ነዚ ሰዓት ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ፍፅም ስለምክታልኩም ኣዘየመስግን ምስ ተርፉ መርባ ሴርቲፉ ሓድገኩም ብወገነ ግን ሰላም

0: ሰላም ከመይ ፀኒሕኩም ዝኸበርኩም ተኸታተልቲ። እዚ መደብ እዚ ብምክንያት መበል 50 ዓመት ዝኽድም ምስራት ቤት ምስ ሰውራ ነካይዶ ዘለና ቃለ ምሕትት እዩ። ነዚ ቃለ ምሕትት እዚ ሓበሬታ ክብል ናብ ስቱድዮና ዓዲምናዮ ዘለና ዶክተር ሳልሕ ማሕሙድ እዩ። ዶክተር ሳልሕ ናብ ስቱድዮና እንኳዕ ዳሓን መፃኹም።
1: እንኳዕ ብዳሓን ፀናሕኩም። እዚ ዕድል እዚ ብምሃብኩም ከመስግን ፈቱ
0: ኣና ይቀኒየልና። ዶክተር ሳልሕ ብዛዕባ ቤት ትምህርቲ ሰውራ ዝነበረ እንዲና ክንዛረብ። ስለዚ መዓሲኻ ናብ ቤት ትምህርቲ ሰውራ ተፀንቢርካ ትእዋን ከመይ ነይሩ ተሃዋህቡ? መጀመርያ ብኡ ክንጀምር።
1: ሕራይ ኣነ ብ1977 ወርሒ 4 ናብ ቤት ትምህርቲ ሰውራ እትየ። ቤት ትምህርቲ ሰውራ ክሳብ ትሽዑ እዋን ዋላ ሓደ ዓመት ትምህርቲ እውን ኣይወድአን ነይሩ። ቀዳማይ ሰሚስተር ጀሚሮም ከለዉ እዮም ፀኒሖምኒ። ስለዚ ኣብታ ቀዳመይቲ ናይ ትምህርቲ ዓመት ኣርኪቦ ማለት እዩ። እቲ ኩነታት ዝነበረ ሽዑ ትዝክርዎኹም ብዙሓት ሽዑ ግዜ ዝነበርና ንዝክሮ ንኸውን ህዝባዊ ሓይልታት ውድባዊ ጉባኤ ኣካይዱ ናብ ህዝባዊ ግንባር ሓድነት ኤርትራ ዝብል ሽም ቅድሚ መሓዙ እዩ እቲ ቤት ትምህርቲ ተጀሚሩ። ኣነ ክመፅእ ከለኹ ግን ድሮ ህዝባዊ ግንባር ተባሂሉ ጉባኤ ተካ

0: ተኻይዱ ቤት ምህርቲ ኣውራ እውን ጀሚሩ እዩ ፀኒሕኒ ማለት እዩ። ሽዑ እቲ ቤት ምህርቲ ካብቶም ኣብ መደበር ዕቑባት ደብዓት ዝነበሩ ካብ መደበር ስደተኛታት ወደልሒለው ዝነበሩ ከምኡ ድማ ኣብ ክፍሊ ተዕሊም ዝነበሩ ብዕድመ ንእስ ዝበሉ ድሮ ክፍሊ ተዕሊም ወዲኦም ኣብ ዝተፈላለዩ ኣሃድታት ናይ ህዝባዊ ሓይልታት ዝነበሩ ንእስ ንእስ ዝበሉ ከምኡ ድማ ከምዚ ከማይ ካብ ዝተፈላለየ ሓራን ሓውሳ ሓራን ኣብ ትሕቲ ፀላኢ ዝነበረ ቦታታትን ዝመፁ ክንጋደል ኢሎም ዝመፁ ዕድሚኦም ግን ብረት ንምሓዝ ዘየፍቅድ ዝነበረ ንእስ ዝበሉ ተምሃሮ ብኦም እዩ ተጀሚሩ ማለት እዩ።
1: ወዲ ክንደይ ዓመት ነርካ ዶክተር ሳልሕ መጀመርያ ናብ ፅንበር ከለካ?
0: ኣነ ወዲ 13 ዓመት ነረ።
1: ሓራይ ፅቡቅ። ሕጂ ሎሚ ዝያደ ኣበይና ኣተኪርና ክንዛረብ? ኣብ ቋንቋ ደ ኣተኪርና ኢና ክንዛረብ። ዝዋ ግንባር ኣብ መዳይ ትምህርቲ ትምህርቲ ቋንቋ ደ ከም መሰረታዊ ገይሩ ምውሳድ ካብ ፈለማ ቤት ምህርቲ ሶራ ምስ ምኽፋት ክሰርሐሉ ይወሲኑ። ስለዚ ብዛዕባ ዝፍልስፍና ብልጭኡን ኣመቱን ከመይ ምገለፅካና?
0: ሕራይ መጀመርታ ብልጫ ናይ ቋንቋ ኣዲ ክንገልፅ ዛ ኮይና ወዲ ሰብ ቤት ትምህርቲ ምስኣተወ ወዲ 6ዱሽተ ዓመት ሽዑ ይኮነን ምምሃር ዝጅምር ፍጥሪ ክብል ከሎ ገና ምስ ወለዱ ምስ ኣዲኡ ምስ ኣቦኡ ምስ ኣሕዋቱ ከሎ ዝፈጥሮ ፍልጠት ኣሎ። ቋንቋ ይምሃር፣ ምስ ሰባት ከመይ ጌርካ ትረዳዳእ ምሃር፣ ዝተፈላለዩ ካልኦት ክእላታት የጥሪ። እዚኣቶም ብምንታይ እዩ ዘጥርዮም? በታ ቋንቋ ኣዲኡ በታ ናይ ገዛ ቋንቋ እዩ ዘጥርዮ ማለት እዩ። ስለዚ ብቋንቋ ኣደ ክምሃር እንተደኣ ኮይኑ ኣብ ልዕሊ እዚ ፍልጠት እዚ ብዩልዱ ክገብር ወይ ኣብ ልዕሊ እዩ ክሃንፅ ማለት እዩ። ብካልእ ቋንቋ እንተደኣ ክምሃር ኮይኑ ግን ካብ ዜሮ እዩ ክጅምር ማለት እዩ። ስለዚ ናይ 6 ናይ 7 ዓመት ክሳራ ኣሎ ማለት እዩ። ብቋንቋ ኣደ ክትምሃር ከለካ ከዓኒ ቀተመይቲ ብልጫኻ ኣብ ልዕሊ እቲ ዝነበረ መሰረት ስለተሃንፅ ናይ 6 ዓመት ውህሉል ተመክሮ ናይ 7 ዓመት ውህሉል ተመክሮ ኣለካ። ስለዚ ኣብ ልዕሊ እዚኢኻ ትሃንፅ ዘለካ ካሊእ ንነፍስ ርእሰ ተኣማንነት የጥርያልካ። ንምንታይ ኦረዲ 6 ዓመት 7 ዓመት ዝተዋሳእካሉ ቋንቋ ዝጥረካዮ ፍልጠት እዩ ኣብቲ ክላስ እውን ክፀንሓካ። ስለዚ ርእሰ ተኣማንነት ኣለካ ማለት ብካልእ ቋንቋ ክትምሃር እተዳ ኮይንካ ግን እዚ ርእሰ ተኣማንነት እዚ የለን፣ እንታይ ክብሉን እዮም፣ እንታይ ክትበሃል እያ፣ ከመይ ትበሃል። ስለዚ ርእሰ ተኣማንነት ተጥፊእ ብካልእ ቋንቋ እትኮይኑ፣ ብቋንቋ ደ ተ ኮይኑ ግን ርእሰ ተኣማንነት ተጥሪ ማለት እዩ። ካሊእ እዚ ባህላዊ መንነት መን ምዃንካ ናይ ባህላዊ መንነትካ እውን ዝገልፅ እቲ ቋንቋ ኣዴኻ እዩ ማለት እዩ። ስለዚ ንባህላዊ መንነት ንምዕቃብ እዚ ከዓ ናቱ ተራ ኣለዎ። ኣብቲ ናይ ርእሰ ምትእማን ዝበልክዎ ዓንቲ ወይ ናቱ ኣበርክቶ ኣለዎ ማለት እዩ። ካሊእ ብልጫ ናይ ቋንቋ ኣደ እንታይ እዩ? ካልኣይ ቋንቋ ንክትምሃር ይሕግዝ። ብኸመይ እዚ እንተዳ ኢልና ደቂ ሰባት ክንፍጠር ከለና ኩላህና ቋንቋ ናይ ምክኣል ሓደ ውህሉል ወይ ድማ ብተፈጥሮ ዝተዓደለና ከምዚ ናይ ኮምፒተር ሶፍትዌር ሃርድዌር ንበሎ ኣለና ማለት እዩ። ሽዑ ቋንቋ ክንምሃር እንተደ ኮይና ነቲ ኣብ ከባቢና ዘሎ ቋንቋ ሰሚዕና ኣብ ውሽጢ እዚ ሃርድዌር ዘኢና ንእትዎ። ልክዕ ሃርድዌር ዘይብላ ኮምፒተር ሶፍትዌር ክትፅዕና ይትኽእልን። ስለዚ እቲ ቋንቋ ምምሃር እንታይ ማለት እዩ? ከም ሶፍትዌር እዩ። እቲ ሒዝና ንመፅእ ከዓ ከም ሃርድዌር እዩ። እዚ ሃርድዌር ንብሎ ዘለና ወይ ድማ ብተፈጥሮ ዝተዓደለ ናይ ቋንቋ ምክኣል ዕድል ዝበሃል ግን ንዘለኣለም ወይ ንዕድሜካ ሙሉእ ዝቕፅል ኣይኮነን። ኣብ ከባቢ 12 ዓመት ዕድሜ የብቅዕ እዩ። ክሳብ 12 ዓመት ዕድሜካ ቋንቋ እንተዘይተማሂርካ ብድሕሪኡ ዝኾነ ይኹን ካልእ ቋንቋ ክትምሃር ኣይትኽእልን። ዋላ ኣሎ ዝበሃል ናይ ስነ ቋንቋ ምሁር ምሂሩካ ኣሎ ዝበሃል ናውቲ መምሃሪ ተጠቂምካ ቋንቋ ወዲ ሰብ ክትምሃር ኣይትኽእልን። እዚ ሕጂ እንታይ ማለት እዩ? ካልኣይ ቋንቋ ክንምሃር እተዳ ኮይና ኦልሬዲ እዚ እንተ ኤክስፓየር ገይሩ ወይ እዚ ተብቂዑ ክንምሃር ኣይንኽእል ኢና።

0: እንመሃራ እንኽእለሉ መገዲ እንታይ እዩ? እቲ መጀመርታ እዚ ከየብቃዕ ከሎ እዚ ብትዕድልቲ ምሳና ዝፍጠር ናይ ቋንቋ ምሃር ክእለት ከየብቃዕ ከሎ ዘጥረናዮ ቋንቋ ብኡኡ ጌርና ኢና ነቲ ካልኣይ ቋንቋ ንምህሮ። ስለዚ እቲ ቀዳማይ ቋንቋኡ ፅቡቅ ገይሩ ዝኸኣለ ሰብ ነቲ ካልኣይ ቋንቋ ፅቡቅ ገይሩ ክመሃሩ ይኽእል እዩ። እቲ ቀዳማይ ቋንቋኡ ዘይተምሃረ ግን ወይ ድኹም ትሑት ፍልጠት ናይ ቀዳማይ ቋንቋ ዘለዎ ልካ ትሑት ፍልጠት ናይ ካልኣይ ቋንቋ እውን ይክህልዎ ዝኽእል። ስለዚ ካልኣይ ቋንቋ ንምምሃር እውን ይሕግዝ እዩ። ካልእ ስነ ምህርናዊ ብልጫናቱ እንታይ እዩ? ቋንቋ ደ ክትምሃር ከለካ ሓደ ነገር ኢካ ትምሃር፣ እቲ ትሕዝቶ ጥራያ ኢካ ትምሃር። ብካልእ ቋንቋ ክትምሃር ትኮይንካ ግን እቲ ቋንቋን እቲ ትሕዝቶን ኢካ ክትምሃር ማለት እዩ። ስለዚ ክልተ ዕማም ኣለካ ማለት እዩ። ቋንቋ ደ ክትምሃር ከለካ ግን ሓደ ዕማም ጥራይ እዩ ዘለካ ማለት እዩ። ኣብ ልዕሊኡ ቋንቋ ደ ክትምሃር ከለካ ኣብ ገዛ ምስከትካ ሓገዝ ናይ ስድራ ቤት ክትረክብ ትኽእል ኢካ። ምክንያቱ ንሳቶም እቲ ቋንቋ ዝፈልጥዎ እዮም፣ ክተሓበሩካ ክእሉ እዮም። ብካልእ ቋንቋ ክትምሃር ተኮይንካ ግን ኣብ ገዛ ይትረክቦ ንካ ዚ ካልእ ቋንቋ እዚ። ስለዚ ካብ መምህር ጥራይ ኢካ ክትፅበዮ ትኽእል። ስለዚ እቲ ዝወሃበካ ዘሎ ሓገዝ እውን ውሑድ እዩ። ስለዚ እቲ ረብሓታት ብዙሕ እዩ ናይ ቋንቋ ኣደ።
1: ከም ተመክሮ ክትሪኦ ከለካ ምናልባት ብቋንቋ ኣደ ኢካ ተማሂርካ ክብል ክእል ኣብቲ እዋን እቲ መጀመርያ ህዝባዊ ግንባር ቤት ትምህርቲ ሰብራ ክጅምር ከሎ ኣትሒዙ እቲ ብቋንቋ ኣደ ክካየድ ኣለዎ ዝብል ውሳኔ ስለ ዝወሰደ ከመይ ነይሩ? ክሳብ ክንደይ ኣድማዓ ነይሩ? ካብ ተመክሮካ ክዛረብ ከለካ።
0: ኣነ መጀመርታ ኣብ ቤት ትምህርቲ ሰብራ ከይተፀንበርኩ ብቋንቋ ዓረብ ትምህርቲ ጀሚረ ነረ። ቋንቋ ዓረብ እውን ይዛረቦ ነረ። ሽዑኡ ኣብ ቤት ትምህርቲ ሰብራ ምስ ኣተኹ ብምንታይ ቋንቋ ኢኻ ትምሃር ብለኒ ወዲ ዓፋ ዝበሃል ነይሩ ኣብኡ ካብቶም ኣቦታት። ሽዑ ኣነ ኢለዮ እንታይ ቋንቋ ኣለኩም ኢለዮ። ሱ ከዓ ትግረን ትግርኛን ይብለኒ። ሕጂ እታ ትግረ ትብል ቃል ኣነ ካብ ሳሕል ካብ ናቕፋ ኣብ ከባቢ ናቕፋ ኣይንጥቀመላ ኢና ነታ ቋንቋስ ሓሳ ኢና ንብላ ወይ ሓሳይቲ ኢና ንብላ ነርና። ስለዚ ትግረን ትግርኛን ምስ በለኒ እሞ ኣነ በዚአን እዚአን ክልተ ቋንቋ እዚአን ስለዘይፈልጠን ከመይ ገይረ ክምሃር በአን ኢለዮ። ሽዑ ስሒቁ እንታኹምካ ትስሓቅ ኣለካ ኢለዮ። ብምንታይ ዲኻ ትዛርብ ዘለካ ኢለኒ። ብሃሳይት ኢለዮ። እሞታ ትግረ ንብላ ዘለናስ ንሳ እያ ብለኒ። ዋ እዚኣ ደኣ ንትምህርቲ ትኸውን ድያ? እዚ መዕለሊ ገለ እምበር ትምህርቲ ትኸውን ድያ ብሎ ተልካ ብለኒ። ሽዑ ሕጊ ገለመለ ገለ ኣሎ ኣነ ሓድሽ እየ ኖኖ ማለተይ ሲ ድሓንቲ ምሃርቲ ኮይናስ ባኣ ክምሃር ይኽእል እየ ኢለዮ። ብልበይ ግን ዝኸውን ኮይኑ ኣይተሰማዓኒን። ብዝኾነ ኣብ ናይ ትግረ ክላስ ተመዲበ ማለት እዩ። ሽዑ ገለ ኣነ ብፍፁም ብርቱዕ ነገር እየ ዝፅበ ነይረ። እቲ ነገር ክርዳእኒ ጀሚሩ እቲ ብዓረብ ሸምዲደ ዝነበርኩ ሳብጀክትስ ንኣብነት ናይ ጂኦግራፊ ኤርትራ ምስ ከምዚ ሃገር ትዳወብ ምስ ከምዚ ሃገር ትዳወብ ብዓረብ ሸምዲደ ነይረ ፈልጦ እየ። ግን ኣብ ሪያሊቲ መፅ ኣብ ሓቅነት እንታይ ማለት እዩ ክርድኦ ኣይክእልን ነረ። ሽዑ ለካ ከምዚ ነቲ ንብሎ ዝነበርና ኢለ ቀልጢፉ ክርዳእኒ ጀሚሩ ማለት እዩ። ስለዚ እቲ ክንደይ ኣርባዕተ ዓመት ተማሂረ ኣርባዕ ክፍሊ ወዲእ መፅአ ነረ። ኣርባዕተ ዓመት ዝፃዓር ኩሉ ሲ ሽምደዳ ጥራይ እዩ ነሩ ብላሽ እዩ ነይሩ ማለት እዩ። ሕጂ ቀልጢፉ ክርዳእኒን ከብል ስለዝኽኣለ ተረዲእኒ። ካብቶም ቀዲሞም እሞ ቋንቋ ደረብሓ ኣለዎ ኢሎም ዝኣመኑ ኣካላት ናይቲ ሕብረተሰብ ክኸውን በቂዐ ማለት እዩ ኣነ። ስለዚ እዚ ከዓ ኣባይ ጥራይ ዘይኮነስ ኣብ ኩሉ እዩ ነይሩ። ኣብ ምናልባት ዳሕራይ ንመፆ ንኸውን እምበር ካብ ቤት ትምህርቲ ሰወራ ውፅእ ምስ በልካ ቤት ትምህርቲ ኣብ ካልኦት ዞባታት ብቋንቋ ኣደ ክምስረት ምስ ተጀመረ ዝነበረ ብድሆታት ምናልባት ዳሕራይ ንመፆ
1: ፅቡቅ ክንመፆ ኢና ሕራይ። እቲ ፖሊሲ እቲ ውሳኔ ኣብ ቋንቋ ኣደ ትምህርቲ ኣዝዩ ብሉፅ ምዃኑ ይረኣየካ እዩ። ግን ኣብቲ እዋን እቲ መምሃራ ናብ ዘይብሉ እዩ ከመይ ጌርካ ኢነ ዝብድሆ እዚ ተሰጊሩ ብቋንቋ ኣደ

0: ክትምሃር ተኻኢሉ መምሃራንኩም ከመይ ነይሮም ኣብቲ እዋነት እዩ?
1: መምሃራና መቸስ መብዛሕትኦም ካባና ሓደ ክፍሊ ክልተ ክፍሊ ልዕሊ ዝብሉ እዮም ነይሮም መብዛሕትኦም ኣብቲ ናይ ቋንቋ ትግራይ ንኣብነት ክንሪኦ ተዛ ኮይና መምህር ስለ ዘይነበረ ሻብዓይ ክፍሊ ሻብናይ ክፍሊ በፂሖም ዝመፁ ሻድሻይ ክፍሊ በፂሖም ዝመፁ መምሃራን እዮም ዝኾኑ ነይሮም ዋላ ንሕና እውን ዳሕራይ ሓምሻይ ክፍሊ ምስ ወዳእና ቀጥታ መምሃራን ኢና ኮይና ኣብቲ ቤት ትምህርቲ እቲ ድሕሪኡ ከዓ ኣብ ካልእ ዞባታት እዚ ካልእ እንታይ እዩ ዝግበር ነይሩ ትግርኛ ዝኽእሉ ትግረ ከም ኣብ ናይ ትግረ ቤት ትምህርትታት መጀመርታ እንግሊዘኛ ይጅምሩ ድሕሪኡ ቁፅሪ ይጅምሩ ቀስ ኢሎም እናተምሃሩ ከዓኒ ናብ ስነ ፍልጠት ናብ ካልእ ዓይነታት ማሕበራዊ ትምህርቲ ከምዝኣትዉ ግበር ነይሩ እዚ ኣፍኮርስ ክብድ ኢሉ ዩ ኣብቲ መጀመርታ ክትሪኦ ግን ረብሓ ኣለዎ ብውሕዱ እቲ መምህር ተተሸገረ ይቐልል ካብቲ ተምሃራይ ዝሽገር ሓንቲ ኣብነት ከምፃልካ ድሕሪ ናፅነት ብ1995 ኣብ ሚኒስትሪ ትምህርቲ ሓደ መፅናዕቲ ይካየድና ነርና ገምጋም ናይ ኣብያተ ትምህርቲ ሕጂ ሽዑ ክልተ ዓይነት ቤት ትምህርቲ እዩ ነርና ቋንቋ ደ ዝምህራን ብካልኣይ ቋንቋ ዝምህራን ኣብያተ ትምህርቲ ኣብ መባእታ ነራናና ማለት እዩ እተን ካልኣይ ቋንቋ ዝምህራን ብለን ዘለና ናይ ዓረብ ኣብያተ ትምህርቲ ከምኡ ድማ ናይ ትግርኛ ኣብያተ ትምህርቲ ግን ትግርኛ ተዛረባ ዘይኮነ ሳሆ ትግረ ብሌን ሕዳረብ ካልእ ቋንቋታት ዝዛረቡ ቆልዑ ብቋንቋ ትግርኛ ዝምሃሩ ዝነበሩ ስለዚ ትግርኛን ዓረብን ነዚኦም ካልኣይ ቋንቋኦም እዩ ነይሩ ሕጂ እቶም እቲ ዝነበረ ፀጋታት ናይ ትምህርቲ ገምጊምናዮ እቶም ብቋንቋ ኣደ ዝምሃሩ ዝነበሩ እቶም መምህራን ናቶም ከምዚ ዓንተ ወይ ዝተዛረብናሉ ትሕት ዝበለ ደረጃ ትምህርቲ ዘለዎም ብዙሕ ስነምህርናዊ ስልጠና ዘይረከቡን እዮም ኣብ ርእሲ እዚ ዝበዝሕ መፅሓፍቲ ናይ ቋንቋ ኣደ ኣይተዳለወን ነይሩ ብኢድ ተፃሓፈ ውሑድ ኮፒስ ናይቲ ዝተፃሓፈ እውን እዩ ነይሩ እቶም ብካልኣይ ቋንቋ ዝምሃሩ ዝነበሩ ግን ናይ ትግርኛ ናይ ዓረብን መፅሓፍቲ እኹል ነይርዎም ስለዚ እንታይ ኢካ ትፅበ ሕጂ እዚኦም ዝሓሹ መምሃራን ዘለዎም ናይ ትግርኛ ናይ ዓረብን ብትግርኛን ብዓረብን ዝምሃሩ ዘለዉ ዝበዝሐ መፅሓፍቲ ዘለዎም ከምኡ ድማ ኣብ ከባቢ ከተማን ሓውሳ ከተማን ዝነበሩ ስለዝኾኑ ኣብዚ ሓሸ ኣከባቢ ዘለዉ ዝበለፀ ውፅኢት ናይ ትምህርቲ ክህልዎም እዩ ነይሩ እቲ ትፅቢት እቲ ውፅኢት ዝረኣናዮ ግን ብምሕላፍ እንተዳ ርኢናዮ እቶም ብቋንቋ ደ ዝምሃሩ ዝነበሩ ዝያዳ ናይ ምሕላፍ ዕድል ነይርዎም ካብቶም ብካልኣይ ቋንቋ ዝምሃሩ ዝነበሩ ምሕላፍ ዕድል ማለት ከዓኒ ምውጋድ ናይ ብኽነት ማለት እዩ ሓደ ተምሃራይ ዓመት ሙሉእ ወለድን መንግስትን ዘውፅሉ ወፃኢ ቀሊል ኣይኮነን ካልኣይ ዓመት ክደግም ከሎ እዚ ብምሉኡ በኺኑ ማለት እዩ ስለዚ እቲ ምሕላፍ ከም ምውጋድ ናይ ብኽነት ርኢናዮ በዚ መሰረት ከዓ እንተዳእቲ ዋላ እዚ ኩሉ ትሑት ፀጋታት ከለዎን ዘነብያተ ትምህርቲ ናቶም ተምሃሮ እንተ ክሓልፉ ክኢሎም ዝያዳ ብልጫ ከም ዘለዎ የርእካ ስለዚ እቲ ቋንቋ ኣደ ዋላ ነዚ ድኽመታት ናይ ፀጋታት ናይ መፅሓፍትን ናይ መምህርን ናይ ገለን ሸፊኑ ልክዕ ማዕረቶም ፀጋታት ዘለዎም ወይ ልዕሊኦም ከኺዶም ስለዝኸኣለ ኣነ ኣብቲ ሽዑ እዋን ዋላ ብዙሓት መምሃራን ከየለዉ ቋንቋ ደን ይጀምር ምባል ለባም ውሳነ ኮይኑ እዩ ዝረኣየኒ
0: ሕራይ ብፍላይ እቲ ክብደቱን ዝተሰግረ ብድሆታትን ከ ብፍላይ ኣብቲ ቋንቋ ደ ክንሪኦ ከለና
1: ብፍላይ ኣብ ቤት ትምህርቲ ሰብራ እኳ ከምዚ ዝበልክዎ ሕጊ ናይ ውድብ ምኽባር ፍፁም ኣብ ሕቶ ዘይኣቱ ጉዳይ ስለ ዝነበረ ብዘይካ ሕፅረት መምህርን ዘይምህላው መፅሓፍቲ ሓደሓደ ግዜ ቁርብ ይድንጉ ኢና ኣብነት ብትግርኛ ምስ ተዳለወ ናብ ትግረ ተተርጊሙ ክሳብ ዝሕተም ቁርብ ይድንጉ ገለ ከምኡታት ገዲፍካ ከምኡ ድማ እቲ ቋንቋ ንገዛ ርእሱ ንመምሃሪ ቋንቋ ክኸውን ኣይተዳለወን ወይ ብዙሕ ዕድላት ኣይረኽብን ነይሩ ትግርኛ ብውሕዱ ኣብ እዋን ፌደሬሽን መምሃሪ ቋንቋ ስለ ዝነበረ ደሓን ዝኾነ ተመክሮ ነይሩ።

ማለት እዩ ኣብ ትግርኛ። ኣብ ትግረ ግን ዋላ እኳ ኣብተን ቤተ ክርስትያናት ብትግረ ዝምህራ ኣብያተ ትምህርቲ እንተነበራ እቲ ቀንዲ ዓላምአን እዚ መሃይምነት ኣጥፊእኻ ነቲ ናይ ሃይማኖታውን ሞራላውን ትምህርቲ ምሽፋን ወይ ንዕኡ ምክያድ እንተዘይኮይኑ ካብኡ ዝሓልፍ ተመክሮ ስለ ዘይነበረ እቲ ናይ ቤት ትምህርቲ ሰብራ ቀዳማይ ተመክሮ ነይሩ። ስለዚ ነቶም ኣዳለውቲ እውን ብድሆ ነይርዎም እቲ ትምህርታዊ ዝኾነ ቃላት፣ ትምህርታዊ ኣጠቃቅማ፣ ንገዛ ርእሱቲ ቋንቋ ካብ ዝሩብ ናብ ፅሑፍ ቋንቋ ንምቕያር እዚ ክብድ ዝበለ ክስታ ነይሩ። እሳቶም ንገዛ ርእሶም እውን ብዙሕ ናይቲ ቋንቋ ምልከት ዝነበሮም ኣይኮኑን፣ ብቋንቋ ኣዲኦም ኣይኮኑን ተማሂሮም፣ ወይ ብኣምሓርኛ ወይ ብዓረብ ወይ ብካልእ ቋንቋታት እዮም ተማሂሮም። ዝተምሃርዎ ትምህርቲ እውን መብዛሕትኦም ልዕሊ ዝበለ ናይ ዩኒቨርሲቲ ትምህርቲ ይኮነን ነይሩ ኣብ ናይ ሃይስኩል ገለ። እዚ ሕጂ ከም ቻለንጅ ነይሩ ቲ ቤት ትምህርቲ ሰውራ። ካልእ ናይ ተቐባልነት ናይ ገለ ብዙሕ ሕቶ ኣይኮነን። እቲ ቀንዲ ሕቶ መዓሲ መፂኡ ሽዑ ካብ ቤት ትምህርቲ ሰውራ ወፃኢ ኣብ ሓረ መሬት ኤርትራ ኣብያተ ትምህርቲ ክትከፍት ምስተጀመረ ኣብ በዓል ማርያ ፀላም፣ ኣብ በዓል ሳሕል፣ ከባቢ ናቕፋ፣ ኣብ ካልእ ከባቢታት ሽዑ ከቢድ ተቃውሞ መፅኡ ማለት እዩ። ቋንቋ ኣደ እንታይ ከብፅሓና እዩ? ካብዚኣ ዓዲ ገለ ዘይተሓልፍ እንታይ ክትገብረና? ምስ ከባቢና ይተብለና ምስ ሃይማኖትና ይከይድ እዩ እዚ ቋንቋ እዚ ወይ ዝፊደል እዚ ወዘተ ዝብል ከቢድ ብድሆ ኣጋጢሙ ማለት እዩ። ምስ ጥራይ ዘይኮነስ ሕፅረት ናይ መምሃራን እውን ኣጋጢሙ ማለት እዩ። ሕፅረት ናይ መምሃራን ስለ ዘጋጠመ ኣብ ቤት ትምህርቲ ሰውራ ንምሃር ዝነበርና ገና ኣብ መባእታ ኣብ መጀመርታ ማእከላይ ደረጃ ከለና መምሃራን ክንከውን ተወሲኑ ናብ መምህርና ኣቴና ማለት እዩ። ሕጂ እዚ ክሳብ ድሕርና ፅነት ቀፂል እዩ። ግን እንታይ እዩ ውፅኢት ናቱ እንተልካኒ ኣብቶም ዝጀመርናሎም ከባቢታት እቲ ተቃውሞ እቲ ዘይምቕባል ነዊሕ ኣይቀፀለን። ንኣብነት ኣብ ከባቢ ማርያ ፀላም እንተዳ ወሲድና መጀመርታ ከም ሰቦም ተቃውሞ ነይሩ እዩ። ዳሕራይ ግን እቶም ተምሃሮ ጅምረ ቢሎም ሲ ኣብ ምዕፃዊ ቤት ትምህርቲ ናይ ቀዳማይ ዓመቶም ተዋስኦታት ክገብሩ፣ ደርፍታት ክደርፉ፣ ስፖርታዊ ንጥፈታት ከካይዱ ገለገለ ምስ ረኣይዎም ለካ ዞም ደቅናስ ደሓን እዮም ፈልጡ እዮም ዘለዉ እመሃሩ እዮም ዘለዎ ክብሉ ጀሚሮም። ድሕሪ ሓሙሽተ ዓመት ከዓ እቶም መባእታ ዝወድኡ ኣብቲ ቦርዲን ኣብ መምህርና እትዮም መምሃራን ክኾኑ ተቆፂሮም ሓካይም ኣጋር ሓኪም ተማሂሮም ተቆፂሮም ክሰርሑ ምስ ረኣዩ ነዴታቶም ክሕግዙ ኣብ መወልዳ ናብ ገለ ብሕማም ዓሶ

0: ነቲ ነቲ ትምህርቲ ከዓ ከምዚ ምህርዎ ተካይዱ ሎሚ ካባና ንላዕሊ ቋንቋ ትግራ ቆርጠምጠም ዝብሉ መምሃራን ኣለዉ ማለት እዩ። ናይ ሽዑ ዋላ ሓንቲ ዘይፈልጣ ዝነበራ መምሃራን ማለት እዩ።
1: ሕራይ ብፍላይ እስኪ ዝርግሐ ናይ ዝፍልስፍና ኣብ ሕብረተሰብ ኤርትራ ከመይ ቀፂሉ ከምዝክተሰለይ ፅናሕካ ዶክተር ሳልሕ ካብ ቤት ትምህርቲ ሰውራ ሓምሻይ ምስ ወዳእካ ከመምህር ኮይንካ እውን ቀፂልካ ነርካ ብፍላይ ኣብቲ ዝክትካዮ ከባቢ ገለ ተቃውሞታት ነይሩ ከምዚ ክትብሉ ፀኒሕካ ግን ትዝርግሐ ከ ከመይ ቀፂሉ ኣብ ካልእ ክትካል
0: ትዝርግሐ ሕጂ መጀመርታ ከምቲ ኣንቲ ወይ ዝበልናዮ እቲ ቤት ትምህርቲ ሰውራ ክጅመር ከሎ ቋንቋ ኣደ ብትግርኛን ብትግረን ጥራይ እዩ ጀሚሩ። ኣብ ካልኦት ቋንቋታት ኣይሰገረን ነይሩ። ኣብ መወዳእታ ሰማንያታት ግን እተን ካልኦት ቋንቋታት እውን ዝነብረ ማለት ካልኦት ቋንቋታት ዝዛረብ ከባቢታት ኣብ ትሕቲ ህዝባዊ ግንባር ክኣቱ ስለዝጀመረ ነፃሓራ መሬት እናሰፍሐ ምስ ከደ ግድን ቤት ትምህርቲ ብአን እውን ክኽፈት ስለዝነበሮ መጀመርታ እንታይ እዩ ተገይሩ እዘን ቋንቋታት እዚኣተን ፊደል ዝፀሓፋሉ ኣይነበረን። ስለዚ ሓደ ስርዓተ ፊደል ክቆውም ኣለዎ ተባሂሉ ነዊሕ ነዊሕ ክትዓት ዝተካየደሉ ነዊሕ ምርምራ ዝተካየደሉ ላዕለዎት ሓለፍቲ ካብ ዋና ፀሓፊ ምክትል ዋና ፀሓፊ ህዝባዊ ግንባር ከይተረፉ ዝተሳተፍዎ ኣኼባታት ተካይዱ ሓደ ስርዓተ ፅሕፈት ተገይሩለን ማለት እዩ። ዘን ቋንቋታት እዚኣተን ኣለዉ ዝበሃሉ ምሁራት ካብ ዝተፈላለዩ ከባቢ በዘን ቋንቋታት እዚኣተን ክሰርሑ ዝኽእሉ ከዓ ተሳሒቦም ኣብ ቤት ትምህርቲ ሰውራ እትዮም ፅሑፋት ብቋንቋ ሳሆ፣ ብዓፋር፣ ብኩናማ ክጅመር ክዳሎ ተጀሚሩ ማለት እዩ። ስለዚ ብከምዚ እናበለ ብትግረን ትግርኛን ዝጀመረ ኣብ ኩለን ቋንቋታት ኤርትራ ብሌን፣ ናራ፣ ረሻይዳ እኳ ናይ ዓረብ እዩ ግን ኣብቲ ናይ ረሻይዳ ቦታታት እውን ኣብያት ትምህርቲ ከምዝክፈት ተገይሩ ብከምዚ ኩለን ቋንቋታት ኤርትራ ኣብ ቤት ትምህርቲ ከም ዝኣተዋ ተገይሩ። እታ ናይ መወዳእታ ዝኣተወት ብዳዊት እያ ማለት እዩ ሕዳረ ብልምዲ ዝበሃል። ስለዚ ብከምዚ ገይሩ እናሰፍሐ እናሰፍሐ ተቃውሞ ከዓ እምታይ ዓንቲ ወይ ዝበልክዎ ኣብ ኩሉ ከባቢታት እዩ ነይሩ። ብትግርኛ እውን ኣብ ኣርባዓታት ክጅመር ከሎ ብቋንቋ ትግርኛ ዋን ፌደሬሽን ኣብ ሓምሳታት ክቅፅል ከሎ ተቃውሞ ነይሩ እዩ። ትግርኛ ከባዕቲ ክለዛን ዘይተሓልፍ እንታይ ክተብፅሓና ይበሃል ነይሩ ግን ዳሕራይ ተሰጊሩ ኣብቶም ካልኦት ቋንቋታት እውን ልክዕ ብከምዚ ኣገባብ ተሰጊሩ። ሎሚ ቋንቋ ኣደ ሕቶ ኣይኮነን ኣብ መላእ ኤርትራ ብኩለን ቋንቋታት ኤርትራ ብቋንቋካ ክትምሃር ኢልካዮ ከም ሕቶ ዘቕርቦ ኣይኮነን ዘሎ ጉዳይ ናይ መምህር ምርካብ ጉዳይ ናይ ካልኦት መሳለጥያታት ናይ ትምህርቲ ምውዳድ እንተዘይኮይኑ እሱ ሕቶ ኣብ ዘይኮነሉ ደረጃ በፂሕ ኣሎ ማለት እዩ።
1: ሓራይ ውፅኢቱ ከኸመይ ትሪኦ ሕጂ ተመሊስካ ክትሪኦ ከለካ እዚ ቋንቋ ደ ቀፂሉ ንዲ ውፅኢቱ ከመይ ትሪኦ?
0: ኣነ ውፅኢቱ ፅቡቅ እየ ዝብሎ ሕጂ ኣብ ገለ ኣጋጣሚ ከማንለንቅነ ምስ ዶክተር ሓሊማ ሚኒስትር ትምህርቲ ዘላቶ ኣብ ገለ ኣጋጣሚ ሲ ነርና ብዛዕባ እዚ ናይ ቤት ትምህርቲ ሰውራ ሽዑ ኣነ ዝበልክዋ ከምኮት ኣምፅኣታ ነራ ናይ ፒኤችዲ መፅናዕቲ ክትገብር ከላ ሲ እዚ ቋንቋ ደሲ እንታይ የረብሕ ዶ መስለካ? ምክንያቱ ሲ ዕጉባት ኣይኮናን በቲ ብቕዓት ናይ ትምህርቲ ዘሎ እዚ ጠንቁ እቲ ቋንቋ ኣደ ዶ ክኸውን ይኽእል ኢላትኒ ሽዑያነ እንታይ ኢለ መሊሰላ እታ ንእሽተይ ብቕዓት እውን ሕጂ ኣላ ንብላ እንተ ደኣ ኮይና ብምክንያት ቋንቋ ኣደ ምጥቃምና ጥራ እያ። እዛ ቋንቋ ኣደ እተዘይንጥቀም ነርና እዛ ንእሽተይ ብቕዓት እውን ክንረክባ ይምክኣልናን። እዞም ኩሉ ይኮነን ድኹም ዘሎ ተምሃራይ ናና ኮሌጅ ዝኣት ክንደይ መሰናክል ናይ ኮሌጅ ሓሊፎም ዝምረቁ ኣለዉ ኣብ ስኮላርሽፕ ናብ ካልኦት ሃገራት ምስ ከዱ ምስ ካልኦት ካብ ናህና ዝሓሸ ዕድላት ዘለዎም ምዕቡላት ሃገራት ተወዳዲሮም በቂዖም ተመሪቆም ዝመፁ ገሊኦም ንዕኦም በሊፆም

0: ብዝተፈላለየ ምክንያታት ከስድዕዎም ዝደልዩ ናይ ብሬን ድሬን ግዳይ ዝኾኑ እውን ኣለዉ። እዚ ሓደ ኣካል ናይቲ ብቕዓት እዩ። እዚ ከበይ መፂኡ እንተ ክትብለኒ ኮንካ ኣነ እቶም እዚኦም ሰባት እዚኣቶም ብቋንቋ ኣዲኦም ስለ ዝጀመሩ ብቋንቋ ኣዲኦም እቲ መሰረት ዝበሃል ፍልጠት ስለ ዝሓዙ እዩ። ኣነ ንባዕለ ኣብነት ናይዚ እየ ከምቲ ዝበልኩ ኻ በቲ ሒዘየ ዝነበርኩ ቋንቋ ዓረብኛ ቀፂለ ነረቶ ዝኸውን ካብ መሰረቱ እቲ ትምህርቲ ሲ ኣይመሓዝክዎን ነይረ። ካብቶም ንፋዓት እየ ነረ ብልጫ ውስድ ነረ ዋላ ቅድሚ ቤት ምርሶቕራ መምፅአይ ድሕሪኡ እውን ቀፂለዮ። እቲ ብልጫ ምውሳደይ ግን ኣብ ብቋንቋ ዓረብ እናተምሃርኩ ጉዳይ ናይ ሽምደዳ እዩ ነይሩ እምበሪ ጉዳይ ናይ ምርዳእ ኣይኮነን ነይሩ ማለት እዩ። ስለዚ ኣነ ንባዕለይ ኣብ ንቡር ዘይኮነ ኩነታት እየ ተማሂረ። ከምቲ ዝበልኩ ከ ኣብ ሓምሻ ክፍሊ ከለኹ እየ መምህር ኮይነ ድሕሪኡ ምናልባት ክልተ ሳምር ኮርስ ሓንቲ ሳምር ኮርስ ወሲደ ክኸውን ይኽእል እየ። ምስኣተና ግን ምስቶም 12 ክፍሊ ዝወፁ ዝወድኡ ማትሪክ ተሳቲፍና ኢና ሓሊፍና ብዙሓት ኣብ ቤት ምርሶራ ዝነበርና። ካበይ መፂኡ እዚ ኣሕዋትና እዮም እዚኦም ምስኦም ዝተፈተና 12 ዓመት ተማሂሮም ዝኾነ ናይ ኢንቴሊጀንስ ዲፈረንስ ክህልወና ኣይክእልን። ምክንያቱ ኣሕዋትና እዮም ክኳዳ ንሳቶም ኣብ ዝሓሸ ኩነታት እዮም ነይሮም፣ ግን ብምሓርኛ እዮም ዝመሃሩ ነይሮም። የሕዝቦ ይነበሩ ትምህርቲ ንሕና ትሕቲኦም 4 ዓመት ትሕቲኦም ከለና ካብ ሻብናይ ክፍሊ ካብ ሻብዓይ ክፍሊ ካብ ታሸዓይ ክፍሊ ማትሪክ ኣቲና ክንሓልፍ ዝኽኣልና ሳላቲ ናይ ብቋንቋ ኣደ ነቲ መሰረት ሒዝናየ ስለ ዝፀናሕና ጥራየ ክብሎ ዝኽእል
1: ሕራይ ዶክተር ሳልሕ ምናልባት ኣብቲ ናይ መወዳእታ በዚ ጋጣሚ እዚ ነቶም ኣለይትኹም መምሃራንኩም ንበሩ ብፅዕትካ ዮሃና ክትብል በዚ ናይ መበል 50 ዓመት ምስራት ቤት ምስ ሰብሮ ዓድል ክበካ
0: ሕራይ መምሃራንና መጀመርታ መምሃራን ኣለይትን ንሕና ክንከውን ዝገበሩ ንሳቶም ስለ ዝኾኑ ኣብ ኣዝዩ ፅንኩር ኩነታት ኣለይቲ ኣብ 53 ዲግሪ ሰንቲግሬድ ዝበፅሕ ቦታ ኣብ መቕሎ ኣብ ሃልሃል ዝብል ኣብ ትሕቲ ገረብ ኮይነን ሰንኪተን ንዓና ንግሆ ከቁርሳ ሙሉእ ለይቲ ክንጓዓዝ ሓዲርና ብእዋናት ምዝላቕ ንሳተን ከይደቀሳ መጎጎ ኣጉደን ምግቢ ኣዳልየን ንዓና ከቅርባ ዝኽኣላ መጀመርታ ንዓአን ዮሃና እንቋዕ ፍረ ፃዕርኽን ረኣኽን። ምክንያቱ ኣነ ርግፀኛ ኣብ ዝኾነ ኩርናዕ ክረኽቡን ከለዉ ክረኽባን ከለዋ ይሕጎሱ እዮም። ኣነ ዶክተሬት ብምምሃረይ ንሶም ዝረኽብዎ ነገር ካልእ የለን፣ ግን መንፈሳዊ ዕግበት ስለ ዝህቦም ጠጠው እዮም ዘብሉኒ ተሓጒሶም እዮም ሰላም ዝብሉኒ ይሕበኑለይ። ስለዚ እሶም ይሕበኑልና ንሕና ኢና ግን ዝያዳ ብኦኦም ክንሕበን ዝግባአና። ምክንያቱ ንሶም ኣብ ዘይነበር ኩነት ናይ መምህርን ናይ ወላድን ተራ ተፃዊቶም ስለ ዘምሃሩና ንቐፃሊ እውን ንሽታሸዓ ዝተምሃርና ዘይኮነስ ከመይ ጌርካ ክእለት ናይ ምንባር ከም ነጥሪ ከመይ ጌርና ነፍስና ከም ናዓብል ክእለት ስለ ዘዕጠቑና ኢና ብድሕሪኡ ድሕሪ ሓምሻይ ክፍሊ ድሕሪ ሻድሻይ ሻብዓይ ክፍሊ ዝነበረ ብድሆ ኣብ ዝባና ፀርናዮ በዓልና ከም ኣብዚ ደረጃ እዚ ከም ንበፅሕ ናይ ንሓዋሩ ዕጥቂ ዘዕጠቑና ንሳቶም እዮም። ሰብ ንሓዋሩ ዝገልግል ትምህርቲ ክትምህሮይ ትኽእል ኢና። ምክንያቱ ምዕባለ እናሰጎመ እዩ ዝኸይድ፣ ፍልጠት እናሰጎመ እዩ ዝኸይድ። እንታይ ኢኻ ትምህሮ ዕጥቂ ኢኻ ትዕጥቆ። ከመይ ገይሩ ምስ ዝውንጨፍ ዘሎ ዝሕንበብ ዘሎ ዓውድታት ፍልጠት ከመይ ገይሩኹም ዝስጉም፣ ንነፍሱ ከመይ ገይሩኹም ዘማዕብላ፣ ከመይ ገይሩኹም ዘዕጥቓ፣ ነዚ ክእለት እዚ ኢኻ ትዕጥቆ። ነዚ ከዓ ስለ ዘዕጠቑና ኣብዚ መብፅሕና ዮሃና ንኩላና ንዓና ንዕመ ንብል ይቐኒየልና ክኣብሎም
1: ዶክተር ሳልሕ ማሕሙድ ስለቲ ኣብ ስቱኔና መፅኻ ዝሃብካና ብዛዕባ ቋንቋ ደ ብዛዕባ ዝኽልታት ኣብ ቤት ምርቲ ሰውራ ኣዝየ ምስግን። ዕዉት ናይ ዝኽሪ መበል 50 ዓመት ምስራት ቤት ምርቲ ሰውራ ክገብረልና ድማ ምናይ
0: ይቐኒየለይ ኣነ እውን እታ ንእሽተይ ዝፈልጣ

0: ከካፍል ዕድል ስለዝሃብኩምኒ ይቀኒየለይ
1: ይቀኒልና። ባርካ ዝኽርኩም ተዓዘብቲ ምስ ዶክተር ሳልሕ ማሕሙድ ቀንዳ ክንካይዶ ዝፃንሕና ዕላል ናብ ሰዛዝምሎ ስለምክታልኩም ነመስግን ሰላም።

እዚ ሰላምታና ተቐበሉ ፈኖ ኤርቲቫ ብምክልታት ከብኡ ዝቐርኩም ተዓዘብትና ከመይ ተምሲ እዩ ሰዓት 9 ኣኺሉ ሎም 3:35 መስከረም ዝተዳለወ ዜናዊ ምስናዶ ሒዘልናኩም ቀሪብና ኣለና። ንምክልታልኩም ድማ ብክብሪ ንዕድም ብሳትኩም ፅንሕን ንምክልታልኩም ብክብሪ ዝዕድምን ሚካኤል ሓድጉ ፈልማ ግን ብቀነጡታት እፍልም ላዕለዋይ ልኡኽ ኤርትራ ምስ ሰበስልጣን ስዑድያ ብምምዕባል ክልታዊ ዝምድናታትን ምትሕጋዝን ዘድዩ ኣብ ዞባ ዶባዊ ቅሒ ባሕሪ ባህሊ ዕቃብ ሃብቲ ገረብን እንስሳ ዘገዳምን ንምሕያል ዝዓለመ ጎስጓስ ተኻይዱ። ሚኒስትሪ ሕርሻ ስልጠና ኣታሓሕዛን ምሕደራ ንህብን ምብዛሕ ሹም ንህብን ኣብ ኣስመራ ወዲቡ። ኣብ ዜናታት ወፃኢ ኢራን መንግስቲ ኦስትርያን ሓላፊ ቴክኒካዊ ኩሬታን ሓላፊ ኒክሌሳዊ መደባታ ብቬና ካብ ዝካየድ ዘሎ ዋዕላ ምዕጋታ ብትሪ ኮኒና። ዲሞክራስያዊ ሪፓብሊክ ኮንጎን ሩዋንዳ ናብ ትግባር ውዕል ሰላም ዘተኮረ ሓድሽ ዝርብ ከበግሳ ተረዳድየ። ቱርኪ ኣብ ፈልማ 227 ናብ ወርሒ መንኮርኮር ክትውንጭፍ ምዃና ኣፍሊጣ። ዝርዝር ዜና ብሓላፊ ቁጠባዊ ጉዳያት ህዝባዊ ግንባር ንዲሞክራሲን ፍትሕን ኣቶ ሓጎስ ገብሪ ህወትን ሚኒስትሪ ንግድን ኢንዱስትሪን ኣቶ ነስረዲን በኺትን ዝቆመ ላዕለዋይ ልኡኽ መንግስቲ ኤርትራ ምስ ሰበስልጣን ስዑድያ ኣብ ምምዕባል ክልታዊ ዝምድናታት ዘተካይዶ። እቲ ላዕለዋይ ልኡኽ ሎሚ 15 መስከረም ኣብ ርያድ ምስ ምክትል ሚኒስተር ጉዳያት ወፃኢ ወሊድ ኣልኸርጂ ኣብ ክልታዊ ምትሕጋዝ ኤርትራ ንክስነ ስዑድ ዓረብን ኣብ መጻኢ ብዝበለፀ ንምምዕባሉ ኣብ ዝተፈላለየ መርያት ብዛዕባ ዝካየድ ዘሎ ፃዕርን ገስጋሱን ከምኡ ውን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ምዕባለታትን ተዘራሪቦም። ትማሊ 14 መስከረም ምስ ላዕሎ ሰበስልጣን ሚኒስትሪ ፀዓትን ሃገራዊ ኩባንያ ነዳዲ ስዑድያ ኣራምኮን ኣብ ዝገበሮ ርክባት ድማ ክልታዊ ዝምድናታትን ምትሕጋዘን ንምድንፋዕ ኣብ ዘሎ ዕድላትን ተገዳስነትን ኣብ ምርዳ ተበፂሖም። ኣብቲ ርክብ ዋና ኣካየዲ ስራሕ ባንክ ኣባይትን ንግድን ኤርትራ ኣቶ ብርሃነ ገብሪ ህወትን ፍጻሚቲ ጉዳያት ኤምባሲ ኤርትራ ኣብ ስዑድያ ወይ ዞሮ ወይኒ ገረዝ ገሄርን ተረኺቦም ነይሮም። ናብ ካል ዜና ምስንሰግር ኣብ ዞባ ዶባዊ ቅሒ ባሕሪ ባህሊ ዕቃብ ሃብቲ ገረብን እንስሳ ዘገዳምን ንምሕያል ዝዓለመ ጎስጓስ ካብ 10 ክሳብ 14 መስከረም ኣብ 3 ምምሕዳራት ከባቢ ንኡዞባ ዓሰብ ተኻይዱ። ሓላፊ ቁፅር ኣግራብን እንስሳ ዘገዳምን ምክትል ኮፕራል መሓመድ ኣሕመድ ኣብ ዝሃቦ መብሪ እቲ መደብ ብመሰረት ኣዋጅ ምክልኻል ብርሰት ኣግራብን እንስሳ ዘገዳምን ቁፅሪ 155 ዝባር 206 ይካየድ ከም ዘሎ ኣብሪሁ። ኣብቲ ዞባ ንዘሎ ባህሊ ባህርያዊ ፀጋታት ብሓፈሻ ሃብቲ ገረብን እንስሳ ዘገዳምን ድማ ብፍላይ ብምጓስ ሓሓሊፉ ዝረአ ብርሰት ብምክልኻል ዝበለፀ ስራሕ ንምዕማም ሓበራዊ ርድኢት ምፍጣርን ምብራኽን ኣገዳሲ ከም ዝኾነ ሰፊሕ

ገለጺሂቦ ምኽትል ኮፕራል መሓመድ ኣሕመድ ኣብ መወዳእታ ተርዮ ብርሰት ኣግራብ ብሸለልትነት ምስ ዝሕለፍ ሳዕቤኑ ከቢድ ስለ ዝኾነ ንምክልኻሉ ኩሉ ብንቕሓት ክሳተፍ ጸዊዖም። ሚኒስትሪ ሕርሻ ኣብ ኣስመራ በታ ሕዛን ምሕደራ ንህብን ምብዛሕ ሹም ንህብን ብግብርን ክልሲ ሓሳብን ንክልተ ዋርሕ ከሰልጥኖም ፅንሒ 41 ሓርስቶት ተመሪቖም ሎም 15 መስከረም ኣብ ዝተኻየደ ናይ መምረቕታ ስነ ስርዓት ሓላፊ ቤት ፅሕፈት ሕርሻ ኣስመራ ኣቶ ኣብርሃም ኢዮብ ኣብ ዘስምዑ ቃል ቀንዲ ዕላማ ናይቲ ስልጠና ሓርስቶት ሕስረታቶምን ፀገማቶምን ባዕሎም ክፈትሕሉ ዝኽእሉ ናይ ስልጠና ባይታ ብምጣሕ ውሑስ ማእዛዊ መግቢ ንኩሉ ኣብ ክሉ ንምርጋፅ ከም ዝኾነ ሓቢሩ ኣሰልጠንቲ ብግዲኦም እቲ ዕላማ ውሕስነት መግቢ ንምርጋፅ ብሓፈሻ መደብ ንኡስ ርቡሕ ቃፅዖ ሕርሻ ንምዕዋድ ድማ ብፍላይ ከም ዝኾነ ብምጥቃስ ምህርቲ መዓርቢ ዓይነትን መጠንን ክብ ንምባል ከም ዝኾነ ገሊፆም ወኪል ተመረቕቲ ብግዲኡ ቀሲሞሞ ዘለዉ ስልጠና ብምምሕያሽ መነባብሮኦም ንዝህልዎ ግደ ተረዲኦም ፃዕርታቶም ከም ዘሐይሉ ኣነፂሮም ኣብ ክፍሊ ሕርሻን መሬትን ዞባ ማእከል ሓላፊ ሃብቲ እንስሳ ኣቶ ተስፋይወት ጊላይ ብግዲኡ ንህቢ ዝግባእ ምሕደራን ኣተሓዛን ምዝግበረሉ ፍረ ፃዕርኻ ከምዘይከልኣካ ብምግላፅ ሰልጠንቲ ነቲ ብግብርን ክልሲ ሓሳብን ዝተዋህበ ስልጠና ብስራሕ ክማዕብልዎን ነቲ ፍልጠት ናብ ካልኦት ከሰጋግርዎን ኣዘኻኺሮም ኣብ መወዳእታ ወኪል ቤት ፅሕፈት ክፍሊ ሕርሻን መሬትን ዞባ ማእከል ኣቶ ኣስራት ሃይለ ነቲ ብውሽጣዊ ዓቕሚ ዝተኻየደ ስልጠና ብምጓስ ካልኦት ኣብያተ ፅሕፈት ሕርሻ ተመሳሳሊ ተወግሶ ክወስዳ ተላብዩ ኣብ ኑ ዞባ ባሩንቱ ትርከብ ማእከላይን ካልኣይን ደረጃ ቤት ትምህርቲ ዱታ ኣብ ሃገራዊ መልቀቂ ፈተና 12 ክፍልን ሃገራዊ ምርምራ ሻምናይ ክፍልን ዝተዓወቱ ተምሃሮ ኣሸሊማ ኣብቲ ኣጋጣሚ ኣብ ናይ 2025-2026 ሃገራዊ ምርምራታት 37 ናይ ዲግሪን ዲፕሎማን ነጥቢ ዝረኸቡ ከምኡ ውን ልዕሊ 80 ነጥቢ ዘመዝገቡ ተምሃሮ ሻምናይ ክፍሊ ተተባቢዑ ርእሰ መምህርታ ቤት ትምህርቲ መምህር ሳምሶን ብርሃን ኣብ ዝሃቦ መግለፂ ተበፂሑ ዘሎ ዓወት ብፃዕሪ ተምሃሮ ተወፋይነት መምህራን ከምኡ ውን ምክታልን ናቤቱን ወለድን ኮሚቶ ወለድን ከም ዝኾነ ብምሕባር ኣብ መጻኢ ብዝለዓለ ክድፋኣሉ ተላብዩ ኣብ ቤት ፅሕፈት ትምህርቲ ኑ ዞባ ባሮንቱ ሓላፊ ምምሕዳርን ፋይናንስን መምህር ገዛኢ ዮሃንስ ብወገኑ ዕላማ ናይቲ መደብ ቅዱስ ቅኒ ብምፍጣር ናይ ተወዳዳርነት መንፈስ ንምዕባይ ከም ዝኾነ ብምጥቃስ ተምሃሮ ነዚ ተገንዚቦም ዓፀፋ ክሰርሑ ኣዘኻኺሮ ኣብ መወዳእታ ሓላፊ ጨንፈር ማሕበር መምህራን ዞባ ጋሽባርካ መምህር ተስፋለ ዘርኢ ማርያም መንገዲ ዓወት ነዊሕን ሓያል ዓቕልን ተወፋይነትን ዝሓትትን ከም ዝኾነ ብምጥቃስ ተምሃሮ ንዘመዝገቦ ውፅኢት ዓቂቦም ናብ ዝለዓለ ደረጃ ንክበፅሑ ክፅዕሩ ሚዒዱ ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውኑ ምክታልኩም ክቅፅሉ ደጊመ ብክብሪ ዕድም ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ ዝኾንኩም ተዓዘብቲ ስለምክታልኩም ኣዘየመስግን ዜና ወፃኢ ኢራን መንግስቲ ኦስትርያ ንሓላፊ ኒክለሳዊ መደባታ ኣብ ቬና ካብ ዝካየድ ዘሎ ኣህጉራዊ ዋዕላ ንምዕጋት ንዝወሰዶ ስጉምቲ ብትሪ ኮኒና ኦስትርያ እቲ ኢራናዊ በዓል ስልጣን ኣብ ዓመታዊ ዋዕላ ኣህጉራዊ ወኪል ፀዓት ከይሳተፍ ብፀቕጢ ኣሜሪካ ቪዛ ከም ዝኸልከለቶ እዩ ዝግለፅ ዘሎ ንፈፃሚ ጉዳያት ኦስትርያ ብጣህራን ብምፅዋዕ ተቃውሙ ዝገለፀ መንግስቲ ኢራን እቲ ስጉምቲ ንዲፕሎማስያዊ ዝምድና ክልትዮን ሃገራት ኣብ ሓደጋ ዝእቱ ምዃኑ ኣረድዩ ውሳነ ኦስትርያ ከም እንጋዲት ሃገር ሓላፍነታት ዘንጊዓ ከም ዘላ ዘነፅር ምዃኑ እዩ ሚኒስትሪ ጉዳያት ወፃኢ ኢራን ወቒሱ ዘሎ ብዘካዚ እቲ ዝተወስደ ስጉምቲ ንኣባልነት ሃገሩ ዝግህስ ምዃኑ ብምጥቃስ ብስቕታ ከምዘይሓልፎ ኣጠንቂቑ ኣባላት ኣህጉራዊ ወኪል ፀዓት መበል 70 ዓመታዊ ዋዕላ ካብ 14 ክሳብ 18 መስከረም ኣብ ከተማ ቬና የካይዳ ምህላወ ዝፍለጥ ኮይኑ ኒኩለሳዊ ጉዳይ ኢራን ኣህጉራዊ ዛዕባ ኮይኑ ኣብ ዘለወሉ እዋን ተሳታፍነታ ልዕሊ ዝኾነ እዋን ኣገዳሲ ከም ዝገብሮ ዮም ክኢላታት ዝጠቕሱ ዲሞክራስያዊ ሪፓብሊክ ኮንጎን ሩዋንዳን ኣብ ትግባሪ ውዕል ሰላም ዘተኮረ ሓድሽ ዝርብ ከበግሳ ተረዳድየን ክልትዮን ሃገራት ኣብ ሰሜናዊ ምብራቅ ኮንጎ ተፈጢሩ ዘሎ ፀጥታውን ወታደራውን ቅልውላው ብሰላም ንምዕራፍ ኣብ ዝሓለፈ ዓመት ስምዕ ሰላም ከም ዝኸተማ ዝዝከር ኮይኑ ወከልተን ብ16-17 መስከረም ኣብ ከተማ ጀኔቫ ስዊዘርላንድ ተራኺቦም ኣብ ትግባሪኡ ክዘራረቡ ምዃኖም ተፈሊጡ ኣሎ እዚ ብመንጎኘት ኣሜሪካ ቀጠር ቶጎን ሕብረት ኣፍሪቃን ዝካየድ ዝርብ ኣብ መንጎ ሰራዊት መንግስቲ ዲሞክራስያዊ ሪፓብሊክ ኮንጎን ዕጡቕ ጉጅለ ኤም 23
ንልዕሊ 4 ዓመታት ዝቐፅለ ዕጥቃዊ ግጭት ደው ንምባል ዝዓለመ እዩ። እዚ ዘተ እዚ እቲ ውዕል ኣብ መፋረቅ 225 ድሕሪ ምኽታሙ ንሻርሻይ ግዜኡ ይካየድ ከም ዘሎ ዝጠቐሱ ፀብጻባት ዛጊድ እወታዊ ገዝጋዝ ከም ዘይተረኽቦ ይረድኡ። ኣብ ዲሞክራሲያዊ ሪፓብሊክ ኮንጎ ምቕርሒ ፀጋታት ዝጠልቡ ልዕሊ 100 ዕጡቓት ጉጅለታት ምህላዎም ምስ ዕጡቕ ጉጅለ ኤም 23 ዝኽተም ውዕል ሰላም ንበይኑ ኣኻሊ ከም ዘይከውን እዩ ዝእመት። ቱርኪ ኣብ ፈለማ 227 ናብ ወርሒ መንኮርኮር ክትውንጭፍ ምዃና ኣፍሊጣ። እቲ ተፈጥራዊ ሬታ እቲ ጠፈራዊ ተልእኮ ኣብ ወርሒ ዝካየድ መፅናዕትታት ንምስፋሕ ምዃኑ ዝገለፀ መንግስቲ ቱርኪ እቲ መንኮርኮር ኣብ ውሽጢ 2 ዋርሕ ሓብቲ ዝተደሊ ዕላማ ክትዓልም ምዃና ኣረድዩ። እታ መንኮርኮር ካብ 3 ዋርሕ ክሳብ 1 ዓመትን መንፍቕን ዝቕፅል ዳህሳስን ምርምርን ከም ተካይድ እውን ይጋውሓሎ። እቲ ውጥን ዕውት ምስ ዝኸውን ቱርኪ ንፈለማ እዋን ኣብ ክሊ ወርሒ መንኮርኮር ከተዕልብ እያ። ኣብ ማሊ ኣብ ዝሓልፈ ሳለስቲ ብዝተኻየደ ሽበራዊ መጥቃዕታት ብውሕዱ 50 ወተሃደራት ተሃገር ከም ተቐትሉ ማዕከና ዜና ኣቃሊሐን። እቲ ኣብ ማእከላይ ሸነኽ ማሊ ኣብ ዝርከብ ማዓስከር ዝተፈፀመ መጥቃዕታት ኣብ ዝሓልፈ 40 ዓመታት ኣብ ልዕሊ ሰራዊት ተሃገር ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ ፀብጻባት ሓቢሮም። ምስል ኣዒዳ ምትሓዝ ዘለዎም ሽብራውያን ሓላፍነት ናይቲ መጥቃዕቲ ወሲዶም ኣለዉ። ድዕሪ ትፍፃመ ሰራዊት ማሊ ኣብ ልዕሊ እቶም ሽብራውያን ብደብዳብ ነፈርቲ ዝተሰነየ ሰፊሕ ስርሒት ከም ዘካየደን ከቢድ ሰብኣውን ንዋታን ክሳራ ከም ዘወረደን ኣፍሊጡ። ኣብዚ እዋን ኣብ ሃገራት ምዕራብ ኣፍሪቃ ብሓፈሻ ኣብ ማሊ፣ ኒጀርን ቡርኪና ፋሶን ድማ ብፍላይ ዝፍፀም ሽበራዊ ተርእዮታት ወሲኹ ከም ዘሎ ዝፍለጥ ኮይኑ እቲ ተግባራት ኢድ ግዳማውያን ወገናት ከም ዘለዎ እዩ ዝእመት። ፈረንሳ ውሽጣዊ ጉዳያትን ምትእታው ትገብር ከም ዘላ ማሊ፣ ኒጀርን ቡርኪና ፋሶን ክወቕሳ ምፅንሕን ኣይርስዓን። ኣሜሪካ ኣብ ጠፈር ኣፅዋር ከም ዘዋደደት ንፈለማ እዋን ተኣሚና። እቲ ኣፅዋር ፀጥታ ሃገሩ ብሓፈሻ ፀጥታ ጠፈራዊ ንጥፈታት ድማ ብፍላይ ንመውሓስ ሓጋዝ ምዃኑ ሓይሊ ኣየር ኣሜሪካ ሓቢሩ ኣሎ። ይኹን እምበር ንዓይነታት እቲ ኣፅዋርን ኣበየናይ ቀፀላ ጠፈር ከም ተዋደደን ዝገልፅ ዝርዝር ሓበሬታ ዛጊድ የለን። ኣሜሪካ ኣብ 219 ሓድሽ ኣህዱ ጠፈር ምቓማ ዝፍለጥ ኮይኑ እዚ ተዋዲዱ ዝበሃል ዘሎ ኣፅዋር ኣካል ናቱ ምዃኑ ይጥቀስ። እዚ ከምዚ ኢሉ እንከሎ እቲ ወተሃደራዊ ስጉምቲ ኣብ 1967 ዝተበፅሐ ኣብ ጠፈር ዕነቱ ኣፅዋር ምውዳድ ዝእግድ ኣህጉራዊ ውዕል ባዕሉታ ክፀልዎ ከም ዝኽእል ተንተንቲ ይምቱ። ሩስያን ዩክሬይንን ናብ ትሕቲ ቅርፂ ፀዓት ዘካየዶ ሓድሕዳዊ መጥቃዕታት ከቋርፃ ከም ተረዳዳ ፕረዚደንት ዶናልድ ትራምፕ ሓቢሮ። ኣብ ልዕሊ እቶም ትካላት ዝካየድ ዘሎ ሕድሕዳዊ መጥቃዕታት ኣብ ናህሪ ዋጋ ነዳዲ ርኡይ ፅልዋ ከም ዝገበረ ዝጠቐሰ ፕረዚደንት ትራምፕ ክልቲን ሃገራት ንዝወስድዎ ስጉምቲ መጊሶ። ሩስያን ዩክሬይንን ነቲ መግለፂ ብእወታ ከም ተቐበሎኦ እኳ ይግለፅ እንተሎ ተግባራውነቱ ኣጠራጣሪ ምዃኑ ግን ይእመት። ሩስያን ዩክሬይንን ብፍላይ ካብ ዝሓለፈ ዋርሕ ኣብ ልዕሊ ትካላት ፀዓት ዘካየድኦ መጥቃዕታት ኣስፊሕንኦ ከም ዘለዋ እዮም ነቶም ኩነታት ብቐረባ ዝከታተሉ ወገናት ዝጠቕሱ። ናይ መወዳእታ ዜና፣ ፈረንሳን ዒራቅን ኣብ ሓያሎ ፅላታት ብሓባር ክሰርሓ ዝኽእለን ስምዓት ተፈራሪመን። እቲ ስምዓት ዝተበፅሐ ቀዳማይ ሚኒስተር ዒራቅ ዓሊ ኣልዛይዲ ትማል 14 መስከረም ምስ ፕረዚደንት ኢማኑኤል ማክሮን ናብ ከተማ ፓሪስ ኣብ ዘካየዶ ርክብ እዩ። ክልቲን ሃገራት ኣብ ምምዕባል ፅላታት ምክልኻል፣ ፀጥታ፣ ፀዓት፣ መጓዓዝያን ትሕተ ቅርፅን ክተሓጋገዛ ምዃነን ኣብ ትርክብ ኣፍሊጠን። ከም ኣካልቲ ስምዓት ፈረንሳ ኣብ ምድንፋዕ ሓይሊ ኣየር ዒራቅ ከም እተሓጋገዝ ገሊፃ። ትግባረት ስምዓት ኣብ ቀረባ ግዜ ከም ዝጅምርን ክልቲን ሃገራት ሓቢረን ዘለዋ። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም፣ ላዕለዋይ ልኡኽ ኤርትራ ምስ ሰበስልጣን ስዑድያ ኣብ ምምዕባል ክልታዊ ዝምድናታትን ምትሕጋዝን ዘትዩ። ኣብ ዞባ ዶባ ውቅሕ ባሕሪ በዕሊ ዕቃበ ሃብቲ ገረብን እንስሳ ዘገዳምን ንምሕያል ዝዓለመ ጎስጓስ ተኻይዱ። ሚኒስትሪ ሕርሻ ስልጠና ኣታሓሕዛን ምሕደራ ንህብን ምብዛሕ ሹም ንህብን ኣብ ኣስመራ ወዲቡ።
ኣብ ዜናታት ወፃኢ ኢራን መንግስቲ ኦስትርያን ሓላፊ ኒክለሳዊ መርባታ ቪየና ካብ ዝካየድ ዘሎ ዋዕላ ምዕጋታ ብትሪ ኮኒና ዲሞክራሲያዊት ሪፓብሊክ ኮንጎን ሩዋንዳን ኣብ ተግባር ውዕል ሰላም ዘተኩር ሓድሽ ዝርብ ከበግሳ ተረዳድየ ቱርኪ ኣብ ፈለማ 227 ናብ ወርሒ መንኮርኮር ክትውንጭፍ ምዃና ኣፍሊጣ ዘበርኩም ተዓዘት ንሎ ምሸ ሰዳሎ ዜናዊ ምስናዶ ዚ ፍፀም ስለምክታልኩም ኣዚና ንመስኪ ምስተርፉ መርባት ቲቪ ሓድጎኩም ብወገናግኑ ሰላም

0: ኣነ ብላሽ ወይ ኣነ ሕማቕ ወይ ኣነ በትኪ ሕጊ ዶ ባህሊ ክብልስ ኣብ ትሕቲ ፍርሒ ዕቁባ ሓቲተ እንተይ ትረ ኮይኑ ጉዕሶይ
1: ብራቦ ሓንጣል ሕጂ ሰብኣይ ሰብኣይ ክጨን ዩ
0: ቅድሚ ሕጂ ኸ ንኻይ ከም ዝገበረት ደጋር ሰበይቲ ደገል ደገል እየ ዝጨንወካ ነ
1: እታ ሰቕል ንስኻኩም ምስለኻይ ካብ ዝቆምበልካ ሰቢኻ
0: እታ ኣፍካሕ ዘለ ይብለካ ኣለኹ ንዓይ ዘፀናናዕኒ መገዲ ዓወት ዝመርሓኒ እምበር ሕጂ ብኣፍ ዝወራ ዘየለይ እዝኒ ኣይሂቦን እየ እዝኒ ኣይሂቦን እየ እዝኒ
1: ሓራይ ሞ ስምዓኒ ማ ክነግረካ
0: ዝንገር ዝስማዕ ዘረባ ኣለካ
1: ኣንታ ስምዓኒ ሞ ድሓር ባዕልኻ ትፈርድ
0: ኣባህላኻ
1: ኣካይዳኻ ሕማቕ ስለ ዘሎ ኣታነ ገሪመኒ ማርሻ እንዴትረዶ ዝመለስ መሲልኒ እንዳደረብካ ርኢኻ ኣለኻ ከምዚ ሕጂ ዘለኻ በይንኻ ኮፍ ምባልከ
0: ንበይነይ ኮፍ ኢሎሞ እንታይ ዋጋ ውፅ
1: ኣንታ መስለብስኻ ምዕላል ማለት ኮ ርኢኻ ኣለኻ ንዕቤትካ ትኸፍሎ ብሩፅ ክፍልት እዩ መጀመርታ ንበይንኻ ኮፍ ኢልካ ርኢኻ ኣለኻ ነዛ ነብስኻ ኮፍ መጀርካ ደጅል ትበይ ኣለኻ
0: ቀፅል ቀፅል ቀሊቃሙት
1: ብድሕሪ በዓል ንሕና ድማ መፂና ከዓ ንጉዘለካ ንምላኣልካ
0: ኣታ መታዓፍንቲ ዓርከ
1: መታዓፍንቲ
0: መሳፍንቲ ዝብል ኣፍ ብዘይካኻ ኩሎም እቶም ርኢኻ ለካ መሳይ ብድሕረይ ዝተበንጎሱ ናይ ባዕዶ ርኢኻ ለካ ንላዓሊ ተወንጪፎም ኣነ ግና ንድሕሪት ምትራፈይ ወ ሕምር ቁምትር ቅፅስ ዝብል
1: ዘሎታ ኣይትሕርቀን ስ ስለምንታይ መዕድልካ ዘይተጠቕምካ ዳዕሳ ኳ ካብ ዘይተጠቕምካ ዕድላትካ ዝመፅ
0: ወይ ኣነ በትኪ ወይ ኣነ ብላሽ ወይ ኣነ ዕድል ኣልዎ
1: ኣታ ስኻ ዕድል ኣልቦ ይኮንካ
0: እንታይ ደ
1: ቀልቢ ኣልቦ
0: ኣታ ዓለም እኳ መጀመርቲ ዓይነይ ምሰጠ እምበረት ዕድለይ ኣሕውሊላ ከዓ ብላሽ ጌራ ስለዘ
1: በልክ ትፈልጥካ ኣምላኽ ናትካ ዓድል ይፈጢርኒ
0: ከመይ
1: ሕጂ ከማ ርኢኻ ንኻ ነቲ ናትካ ሽግራት ክቐርብ ርኢኻ ንኻ ኣምላኽ ሙሉእ ለይቲ ብዛዕባኻ ክሕል መናሕድ እዩ
0: ብዛዕባይ እሞ ድማ ስመይ ኣልዒሉ ተዛሪብካ
1: ኣወ ተዛሪብኒ ተዛሪብኒ
0: ሓንጣሊኑስ ኣልዒለኒ እንታይ ናበል
1: እቲ ሓደ ዓይኒ ብዕራይ ብላሽ ይጠፍእ ስለ ዘሎ ደግፎ ሓጉዞ ኣሳልዩ እዩ
0: እንታ ዓይኑ ዋ እሞ ንዓይኑ ኳን እንታይ ጭብጥ ኣለካ
1: እቲ ግዝዋ ዘንቆረቶን ብዕራየን ኮይ ወሲኽላ
0: ማነ ብዕራይ
1: ብዕራይና ይሕረስ ሓሪዱ ካ ስቡ ይብላዕ ኣታ ንስኻኮ
0: እሞ እንታይ ኢ ክገብር ዘለኒ ሕጅስ ከነገረኒ ፅያ
1: እንታይ ኣብ ዝደረቕ ጣውላ ክነግረካ ንዓና ኣብዚ ቤተ መስተ ሞ ሓደ ሓደ በለና ሙረና ክክተልና
0: ኣነ መስተ ሓንጎል ከመርት እምበር ክኸፍታ ይረ ግን ድሓን ሓንካልኣይትበለኒ እምበር ሓደ ሓደ ሓደ ሓደ ይኮነ ኣሰር ትብለካ

0: ሕጂ መቋራጭ ኢኻ ክትህትም ደሊኻ ኮይኑ ሌላ ወ መቋራጭ ክትብል ከለካ ኣብ ውሽጢ ክንደይ ግዜ ማለት እዩ?
1: ካን ዋላ ውሽጢ 2-3 ወርሒ።
0: ኣብ ውሽጢ 2-3 ወርሒ ሲ ሕጂ ሚሊዮነር ዲኻ ትኮን ዘሊኻ ዘለካ ዋላ ቢሊዮነር
1: ታ ዋላ ከምሻሙሲ ሚሊዮነር ድሓን ያክል
0: ኣታ ርአ ኸበል ዋላ ነቲ ገንዘብ ዘይክፈሎ ምትም ናይ ሴፍራቀ ኣታ ቢሊዮነር ከ ዘይትብል ምትም ናይ ኮ ዝኽልክለካ የለን ታያ ድንብር መዓንጣ ለካ ይስ
1: መዓንጣ ዳ እሞ ስማዕ ስከንዓካ ካብ ቁርኩርካ ክሳብ ርእስኻ መጠምጠመካን እዮም።
0: እታ መዓንጣ ክበሃል ከሉ ኣብ ውሽጢ ሓሞት ክህልዎ ኣለዎ። መዓንጣ ንበይኑ ኮስ ኢልካ መተሓላለፍ ቀልቀል ጥራይ
1: እንተ ናይ ቢዝነስ ክኢላ ጥራይ ዘይኮንኮስ ኩላይ ናይ ባዮሎጂ ፅባእካ እንታ
0: ባዮሎጂስትበካ ሕጂ ሲ ኣብ ነገር ተተተምነካ ሲ እንታይ ትኸውን
1: ታም ክንገብር ኢልካ ንኣካት ናይ ወለድና ምስላካ ስኢሉ ለካ ክምና
0: ከመይ ከመይ ናይ ወለድና ምስላ
1: እዋ ጥሩ ኣቕማ ብብርዒ ስገም ትሕጎም ክበልዕ ዝበለ ገደልኣፉ ንሓምሊ ብዓቕሊ ዘይብሉካ ክብና በቃሎ ዘይበሃል ምስላ መፅሓፍ ምሉ
0: ታሰቆን በጃ ካ ባዕልካ ክሓምሊ በጃካ ትብዕበል ሕጂ ኣብ ውሽጢ 3 ወርሒ ዲኻ ሚሊዮነር ክትከውን ትደል ዘለካ
1: ወ ታዊኸ ኮዩ ዘለኹ ሚሊዮነር ትኸውን።

0: በልሓሱ እዚ ዓብዪ ምስጢር ስለ ዝኾነ ብጥንቃቐ ትሕዞ ኣለካ። እዛ ትካልካ ብቕድሚት ከምዛ ዘላታ ቤት ቁርሱ ከላ እተ ናብ ውሽጡ ዘለዋ ሰለስተ ንኣሽቶ ክፍልታት ግን ሹሻ እንዳሸጥካ ብምስጢር ክሰርሓለ ትኽእሎ
1: ዋይ ዋይ ካብ ጨባ ዘይተረኸበስካ ማይ ጨባ እተኸብቲ ክስ እንታይ መብዓ ክርከብ ይበል እንታ ዝዳኣኒ መንእስያ ትህኪት ወልፍን ይዘትሕዝ ተባሂሉ ኣይተኸልኪሉ እንዲ ግዲ
0: እንታ ዝብለካ ዘለና ጥራይ ሕራ ይበል እምበሪ ኣብቲ ሹሻን እኮ ካልእ ተወሳኺ ቀመማት ስለ ዘሎ ንሱ ምስ ገበርካ ኣሎም ስለዝሰቑሩ ንስኻ ከ ኣብቲ ውሽጢ ብምስጢር መስተይ ብክቡር ክሸይጥ ኢኻ
1: ፃዕልያ ሰበብ ይብሉ ዑስማን ኣነ ገበን ዘይብላ ብጥዕና ይክብፅ ምደል ዓመት ዘይብላ 1ሰርተ ዓመት ዝእስር ኣየድልየነን እዩ ከይብለ
0: እዚ ያ ዘለና በዛ ክትብት ምደል በዛ ኣሪስ ክትበርሕ ኣብ ናይ ዝኾነ ይኹን ሃብቲ ድሕሪ ባይታ ሓደ ገበን ኣለዎ ዝባሃል ምስላ ኣይትፈልጥን
1: ምፍላጥ ዳፈልጣ ግን ኣነ ዘይፈትዋ
0: በልሕራይ ሓንቲ ሸሓን ፉል ክልተ ፋታ ሓንቲ ፓኒኖ ሓንቲ ሻሂ ኢልካ ሕድመተ ተረኺበ ንሪኤካ
1: እማ እንታይ ትቆጣ ዓባ እንታይ ቁጥ ኣርዳኣን ኣንቅሰኒ ኣትሕዘኒ
0: ስማዕ ንዶ ክነግረካ ከምዚ ዘይተቅምጠለ ቅጫ ዝሓርር ዘይተዓፃፅፍ በዓል ትካል ድማ ኒሄልካ ይደኪ ተዓፃፅፍ ሰልካ ኣብ ሓደ ጋማ ናይትበል ትካልካ ናብ ካልእ ምቕያር ወይ ከዓ ምክራይ ስለዘይሰለጠና ርኢኻ ተዓፃፂፍና ካልእ ሜራ ምፍጣር ማለት እዩ
1: እሞ እዛ ምትዕፅፃፍ ድኣ ድሓር ምስ ተተሓዝና ከይተዓፃፅፈና ከምቲ ርኢኻ ለካ ኣይበልዒሰተ ጎንደር ከይዱ ሞተ ዝበሃል ማ ከም ተደርፈት ንዓና ከዓ ከይትድረፈልና
0: ክረዳእካ ዶ
1: ሕራ ክዛብ ተታሒዝካ ኢሎም ዘርድኡና ኣረዳእና
2: ሜርሲ ሽኮር ሜርሲ ዓሰል ወልካ ኣብ ዝብላ ዘለኹ
3: ከመይ ቤት ቁርሲ ዲኸ መፅ
4: እዛ ካብ ደሃ ሂለኒ ዘላ ግን ክበልዕ ኢሎም ስመተኸ ሸውዓተ ዕፅዋ ኣይብልን
3: እ ትኾንኪ ዝእዘዘንስ እዩ ነጥራሕ ቤት
4: ኣቲ ተኣረግ ጨርቂ ከላ ድሓን ክምፅዋዕ ሰበይት ንበር ንጉህ ምድሪት ይበንን ሜርሲ ግን ፈልጥ ኒኦ ኸ ቅንዕት እኒአ ተቃንዕና ይርኢለይ እንዳሓመየትኒ ኢል ከፈንጂ ሒዛ
3: ንዓኺ ንዓኺ ዳ ሞንታ ክተውፀልኪ መላዓልተን ኮ ዘይኮንኪ
4: ይገድመኪ እዩ ክንዳኸ ዘይኣኽላስ ብኣኻ ውዕላ
3: ዋት ምርስየ ሽኮር መዓስ ንሰንትራይ ኩላቶም ተጨፊልኦም ሓንቲ ሰብ ተዝስርሑ ክንዲ ፍርቂ ኸባና ይመፁ
4: እንጀራ ዝግብዕ ንሓዛል እዚ መመንፈጦ ብጀካ ተላጢኻን መታዓቢትኻ
3: ራይ እንታይ ንከይለናኺ
4: ዋ ስምዕካ ነግረኪ እንታ ገብረአን ግን ናብቲ ቤት ቁርሲ ዝመፀ ስምዕ እሲእንሲ ካብታ ቤትናምን ዝኾነ ሸቃሲ መን ይሕለፈ ኢልዎ
3: ዘይሰምዓ ብለይቱ ስራሐ ንወዲኡን ናብ ቤት ቁርሲ መፅን ይሕግዝ ኣለኹ እናበለ ከውርያ እየን ዝደልዮ
4: ዋ ኣትዚአና ተትሕግዛ ዋ ነበረ ምስርሐ ከኢኻ ስምዕና ክንረኪ እዚ ዓጀውሎ ዘብለን ዘሎ ወይ ናይ ኤርጋኒ ወይ ከዓ ናይ ዝርጋም ክኸውን ኣሎ
3: ኣት ምርሲ ሕክር እንዲኹም ሕጂ ግን መካሓሲት ትኾነና ጥዕምቲ ቁርስታት ፈትዩ ካቁርሲ
4: ሕጂ ሓንሳእ ሽሃት ይተዓፅን ድያ ወ ዳሓርጋት ናይ ቁርሲ ሰዓት ሓሊፍ እዩ ሕጂ ግን ተደሊኽካ ሕዚቺ ኣብ ደስ ዝበለክ ቤት መድግቦ ሲለ ከምዝሓቂ
3: የቐኒለይ መሓዛይ መዓረ ግን ንእሽተይ ስራሕ እዩ ዘለኹ ትምርሲ
4: ምፈዳ ጨር ኣብልለይ ደውልለይ
0: በል ስማዕ ሃብቲ ንቆራፃትን ተባዓትን እያ ትመፆም እምበሪ ንከምዚ ተፀራጣራይ ከምዚ ኸመኻ ፈፂማ ኣይትመፆምን እያ እወይ ንስኻ ካ ስእልካ ከምዚኣት ዓይነታት ሓሳብ ሰላንጋላንጋጣ እንዳሓሰብካ ከይሓለፈልካ ብኣዲካ ዕዘር ክትብል ኢኻ
1: እንታይ ሞ ክገበር ኢልካ ኒኢኻ ርኢኻ ኣለኻ ፍራህን ተጠራጣርን ገይሩ ፈጢርኒ ቶምሳይ ዝነበሩ ዲኻ ብድፍረት ንብለካ ኣለዎ ወሰንቲ ቆረፅትን ኮይኖም ክህብቱም ከለዉ ኣነኸ ኣይ ሃብታ ማይ ድኻ ኮይነ ንኽሉ ከዚኣ ደው ከምታ ዝበልከ ያ
0: ንታ ዝቀሊል እዩ ከምቲ ኣንበሳ ሪኢኻ ኣንኳይ ዶሞስ እርጋን ከማና ኣሎ ዝበሎ ሪኢኻ ኣለካ ከይሓለፈልካ ጨርቀም ከምዛልካ ጋሕ ክትብል ኢኻ ብለካ ኣለኹ
1: ሓቂኻ ወይ ግን ስማዕ ኣባ ሚሊዮነር ክኸውን ኣብዛ ሃገር ሪኢኻ ኣለ ልዕልሞት ዝፍራሕ ሓሽሽ ኣከፋፍል ዝበልካ ነዚ ቢልዮነር ክኸውን ተዝብለካ ድኣ እንታይ ምገበርካ
0: ኣቲ ዓቕማካ ዘይተሓስብ ነዛ ዘይጠቅም ናይ ሚሊዮነር ቢዝነስ እኳ ከምዝቐጥቀጥ እናበልካ ብዛዕባ ቢልዮነር ተሓተን ኣለካ
1: ንገረኒ ዳ ንሳ ዝኽእላተ ኮይነ ንሳኽፍ
0: ሓንጣን ካብ ሚሊዮነር እኮ ቢልዮነር ይህብትን
1: ትፈልጥ
0: ትፈልጥ ኢኻ
1: ወ
0: በል ቢልዮነር ክትከውን እንተደሊኻ ነዞም ኣብዚ ቢዝነስ ንነጥፍ ዘለና ዝሃዱና ዘለዉ ከም በዓል ፖሊስን ካልኦትን ማሳሊ ምቕንፃል እዚኣ ናብ መንገዲ ቢልዮነር ትወስደ
1: እዚኣ ትቀልልእዚኣ ትሓሸኒ እዚኣ ክትገብራ
0: ነዶ ሓንጣ ትዛርቡ ዘለካ ናይ ጥዕና ኣይኮነን ካብ ሓሽሽ ምክፍባል ሰብ ምቕታል ይቀልል
1: ሳወት ሓሽ ኣነ ቃል ኣይዓፅፍኒ
0: ከመይ
1: ኣብ

0: ኣብኡኻን ዝቐተለልካ ኣይትቕተሎ ጠላዕ ኣላሙዶ እንዲ ዝበሃል ሕጂ እንታይ ኮይኑ ኣሎ ኣቦኻን ዝቐተለልካ ኣይትቕተሎ ሓሽሽ ኣላሙዶ እዩ ተቐይሩ ዘሎ
1: ሓሽሽ ዝልዕል ሞት እዩ ትብለ ኣለካ
0: እወ ኣነቲ ሞይተ እኳ ሓደ ሰብ እዩ ዝጎድእ
1: ከላ ከምዝተሓስብቲ ኮንካ ሓደ ሰብ ዘይኮንካ ረ ፍርቂ ሰብ ኢካ
0: በልክ ትፈልጥ ርኢካ ኣለካ ኣነ ተመይተ ይብለካ ኣለኹ ኣነ ንድዕር ሓሽሽ ኣከፋፊለ ወይ ሸይጠ ሓሽሽ ተሒዘ ንስድራይ ኣማዓሙቆ እትየ ርኢካ ለካ ኣብ ዓዘቕቲ እትየ እያበለኒ ኣብ ስድራይ ከ ትፈልጥ ኢኻ ክንደይ ሊቀሊቃውንቲ ዝኾኑ ሰባት ኣለዉ
1: እዛ ርእስካ ዚኣ ትሓስብ ህወት ሰብ ምሕላፍሲ ቀሊል ጌርከ
0: እታወ ካብ ሓሽሽ ናብ ህዝቢ ኣከፋፊለ ንህዝቢ ኣብ ማዓሙቁ ዘእትዎ ንስኻ ዘለካ ዮ ሓዊሽ የብለካ ኣለኹ ንሒደት ሰባት ታሓይ
1: ሓንታ እንደይ ተስራሓኒ ትላገፅ ኣለካ ምሽ ኣነ ኮ እዚ ንስኻ ዘጥፎ ዘለኩ ግዜ ርኢኻ ናብ ካልኦት ሰባት ወዳድ ይበልቶ ዝኸውን ማእልያ ዘይብል ገንዘብ ዝረኸብኩ ክድከድ ንስኻ ተሳክት
0: እንታይ ምክገብር ኢኻ ተጠራጣራ ይንፍራህ ገይሩ ኮ ይፈጢርኒ
1: ድማ ዘይደልቲ ኮንካ
0: ዓበጃ ካይለካ ክኽፈል በል ሕራይ ንገረኒ ሞ እቲ ትብሎ ዘለካ ኣምፃ እዩ ታይፎክናቶ
2: የውለየት ሎም እንታይ ኮይንካ ኣለኻ ብሓንቲ ኢኻ
3: እየ እንታይ ዶ ኮይነ ምሽ እዘ ዝፀኒሐ
4: እዚ ትገብሮ ዘለኻስ ምስ ምእዛዝ ድዩ ዝፅብፀብ
5: ሓቂ ክህል ኣለ ፀባ ንዝኣዘዘካ ቦን ሻሃ ንዝኣዘዘካ ማኪያቶ ክትብል ፀኒሕካስ እዘዝ ኣለኩ ካ ትብላ ኣለካ
3: እዚ ዳሞ እንታይ ኖርሚ ኢለ እንታይ ኣብ ስራሕ ዝፍጠር ጌጋ ዩ
4: ብኬር ርግኦ ክትብል ኩባያ ንጣጥ እያ ክልተ ግሪንቲ እንተተባሃልካ ድማ እንታይ ልካ ክእልተ ኩባያ ኣባዕኸ ኢልካ ኣብዚ ገዛስ እንጣጥዕና ባዕክና ኣሎ
5: ዋይ ጉዕ ብሂወቱ ክብል ዘይሞተ ጉዕ ፓሪኖ ዓርታ ክብል ከዓ ፓሪኖ ሳልሳ ዝበለ ንኸዳ
2: ኮነ ዓለካ ኣለካ ንዓይ ከዓ እንታይ ክብል ንውዒሉስከ ፉል ግላባ ክብልሲ ፉል መረሮ ክብል ውዒሉ
3: ከ ውጥያ ረንታይ ከተጋን ስኸከ ኣለኩ ኣብ ዓመት ምሉእ ደይ ሎም ተጋገስ ክንዱእ ትደሃሃሊ ስኸ መን ምድብሉ ከዓ ሰፋሽ እዛ ንእሸይ ጌጋስ ክንዱእ ተጋፍሕ እያ ታወንኩማታ ምሽ ሽዋያ ክንዶ ሓወስ ትግጥሙን እዮም
1: በላ እታ ፍራሕ ትሓቂ ክነግረካ እዚ ጉጉይ ውሳኔካ ፅባሕ ክትዓሰካ እዩ
6: ወ
7: ኣይትጋገ ምስ ቁኑዕ ውሳነ እኮ ካብ ጉጉይ ውሳነ እዩ ዝርከብ ሓንጣል ሰብ ምስ ሰብ ክበኣስ ንቡር እዩ ምስ ባህሪ ምስ ተፈጥሮ ምስቲ ኩሉ ዝኽእል ፈጣሪ ክበኣስ ግና ነውሪ ነውሪ
1: ፅቡቅ ጌርካ ንገሮ እንካ ገንዘብ ተባሂሉ እኮ እዩ ዝኣብ ዘሎ
7: ሕቁ ካብ ዘብላዓካ ገንዘብ እኮ ዘብላዓካ ሓሳብ ክትሕዝ ይግርም
1: ላስቆል እዚ ኣብ ኮንቱ ሕልሚ እዩ ዝነብር ብለካ ኣለኩ ሓላሚ እዩ
7: ክሓልም ንዝኽኣሎሞ ኸተግብር እንታይ ዝእግሞ
0: እንታ ተስ ኣንፈተይ ኮ ይጠፊእኒ ዘሎ
7: በልክ ትፈልጥ ትጓዓዘሎ ኣንፈት ካብ ትጓዓዘሉ ፍጥነት ብዝበለፀ ዝጠቅም ምዃኑ ንድሕር ዳኣ ዘይፈሊጥካ መሳርሒ ናይቶም ሕማቓ ሰባት ኢኻ ክትከውን
0: ርሱ ቆይ እእምሮይ ሰላም ክልዩ ዝርብሸኒ ዘሎ
7: ሓንጣል ተጠራጣሪ ትኹን
1: ኤኮ ከምኣ ዶ ክብለካ ፀኒሐ ኣታ እዚ ሕሙም ክምህረካ እዚ ጎዘሎ ፍጥረት እዚ ክበል ፀካታ
0: መስፍን ኣፍካ ልጓም ክበረሉ
7: ዳሃን ጉደፎ ንሓደ ሰብ ክትፈልጦ ንድሕር ዳኣ ኹንካ ሰባት ብዛዕባኡ ንዝበሉካ ዘይኮነ ንሱ ብዛዕባ ካልኦት ንዝበለካ ክተስተውዕለሉ እዩ ዝግባእ
0: ሃቅኻው ኣነ ምባል በዚሖም
7: ንስኻ ድማ እቲ ዝበለፀ ሰላም ንዝሃበካ ሰብ እቲ ዝበለፀ ግዜኻ ሃቦ ሓንጣል
0: ስማዕ ኣባ ስለምንታይ ኢኻ ሽጋራ ትብዝሕ ዘለካ
7: እዚ ኣይትዕግበኒን ኣብ ሆላንድ ከለኹ እቶም ብትምህርቲ ክወዳደሩኒ ዘይከኣሉ ፀዓዱ ኣቡን ሓሽሽ እናገበሩ ጉዙእ ናይ ትወልፉ ከም ዝኸውን ገይሮምኒ ግዜ እንዳነውሐ ምስ ከደ ድማ ውሉፍ ኮይነ መጀመርታ ካብቲ ዝፈትዎን ዘፍቅሮን ዝነበርኩ ትምህርተይ ዳሓር ድማ ካብ ሂወተይ ከም ዝወፅእ ገይሮም ሕጂ ድማ ብከም በዓል መስፍን ዝኣመሰሉ ሰባ የሎት ሕሙም የሎት ስሑ የሎ ባትጎደሎ እናተባሃልኩ ከም ፅዋዕ ኮይኑ
0: ወይ ኣነ ወደይ እምበኣር ብኻሓሽሽ ካብ ከምዚ ደረጃ ወዲእካ ዋይ እንታታይ ከመይ ናይ ኢዶማይ ሰኣን ወደይ እታ ክንደይ ሓስሙታ
7: ሓንጣል ብኣይ ዘይኮንካ ብኣታቶም ክትሓዝን እዩ ዝግባአካ
0: ከመይ ንሳቶም ዕላምኦም ወቂዖም እንዲ
7: ኣይምሰልካ ንሳቶም ንናተይ ህወት ጥራይ ኣባላሽ እቲ ብላዕሊ ኮይኑ ንታሕቲ ዝርእን ዝሰምዕን ዝፈርድን ፈጣሪ ግና ንመላዕ ዓለይቶም ይመስጣ ይከውርደሎም
1: እንታይ ልካ ደብ ተስፎም
0: ኣብ ከምዚ ግናይ ተግባራት ዝተዋፈረ ሰብ ሲ ዓሌየት ምሉእ ዝጠፍእ
7: ኣይትጠራጠር ንዓኣ ዝነግድን ዝሸይጥን ሰብ

0: መጀመርታ ብህይወቱ ዳሓር ብደቁ ብደቁ ደቁን መላእ ዓለይቱ ንፃወት ከም ዘሎ ክፈልጥ እዩ ዝግብኦ። ከይደታ ማዓ ሰላማ
1: ለበ ግበሪ ናብሲ ለበ ግበሪ ናብሲ ዳሓር ከይትጣዓሲ
2: ዝለመዶ ከዓ ዘይበለ ሞባዕለይኩም ላ ኣሉ እዋይ እዋይ ሓጢኣት እዋይ ስኤል እዋይ ስኤል እታ ሓቂ ባይ ዝሲ

0: ናብ ፀገም ከየትወኒ ኮ ይፈርሐ ጥን እየ
1: እምበር ከስኻ ሶ ከመይ ጌርካ ንስኻ ዝበደልካ ይበደል ንዓሌትካ ምሉእ ዝልክ ኣብ ምድራዊ ሕጊ እኳ ከምኡ ዘይተገብረ እዚ ሓጢኣትካ ናብ ደቅኻ ዝሓልፍ ዝብል ናይ ቀደም ምስላ ከዓኒ ቀደም ተሪ
0: እሞ ናይ ሎሚ ሓጢኣት ኢድ ብኢድ ኮይና ዘላ
1: ሓጢኣት ተገርካ ዶ እንታይ ዳ ዘለኻ እዚ ግን እዚ ዝበሎ ግን ከመይ ዝኸውን
0: ሓቅኻ ከምዚ ንተስፎ ዝገበርዎ ተሓቢእኻ ይትግበር እምበር እንድሕር መፅኦም ሽጠልና ተይዶም ካ ምሻጥ ዳ እሞ ሓላል ንዱ
1: ወረፅን ከ ዋ
0: ኣናይ ኣናይ ኣምፃይን ዋዕለት
1: ትዋዕልናይ ጥረጣዕብለኒ
2: ይካ ጓ
3: ሰተ ሽጠራኻ ደውል እዚ ዝበልካ ይኩሉ ሓስት እዩ
4: እወ ገነስ ኣላ እዛ ናይ ሎመዓልቲ ገይግኻ ከምቲ ልሙድ ናይ ስማት ምቅያር ባህርያትካ ኣይኮነት ንሰተ
5: እሞተሓቂ ውፃ እያ ሓባ ቁስሉስ ሓባ ፍውስ እዩ
6: ያ ከዚ ዝተዕባህ ንዋሕት እንታይ ከይኸውን ፈሪህ ክንኦ ኣለኽን
7: ሓንቲ ይኸውንን እዩ
8: ግደፍ ግደፍ ኣብ ዓፋ ሕጂ ኣብ ጀመል ተበልካ ንዓኻ ፅቡቅ
6: ማሺ በል ኣነ ከዓኒ ኣብ ሕማር ብለካ
4: ታታ ዘረባሉ ተጠፋፍእዋ ሰተ እንታይ ኸኹንካ
8: እዚ መስፍን ድበሃል ሰብ ከሎኮ ቕሳነ ድበሃል እየ
4: ኣንተንዓንዶ ዘረባይ ጣዊ እቲ ዝኾንካይ ብቕኑዕ ተዛረብ እምበር መስፍን ስንጎምዚ ስናዕኻበይ ክረኽበካ ኽእል
3: ደሓንዲ ክዳ ኣዙ ሎሚ ድኣ ሞሳላ ቴክኖሎጂ ሰባበይ ክረኽበካ ዶ ባሃል ኣትገሊኦምኩ ለይቲ ምድሪ ደው ኢሎም ንዓኻ ቕሳነት ድቃስ ኣስኢኖም ንባዕሎም ግን በጢኖም ድሓር ንኽዝሓድሪ ኮ መሊኦም እዮም
5: እሞቲ ቕሳነ ዝኽልኦ ዘሎም ገረና ሞ መፍትሒ ክንቦ
8: ኦይ መፍትሒ እዚኣ መፍትሒ ድበሃል ኣይርከባን ምሽ መፍትሒ እዚኣ መእሰሪ መሰጀን እታ እዩ ዝርከባ
5: ኣታግደር
8: እሞ እዚኣ ተራ ሽግር ስለ ዘይኮነ ይትረፍካ ተተግብራ ዋላ እንተሰሚዕካ እውን ዳቦይ ተዓገስ እያ ተዳኽለካ
6: ከምዚ ለማንም ዝበለትካ እዩ ካብ ክልተ መንኩብ ዓሰርተ መናኽቢ ሒሻ ስለዚ ሽግርካ ኣራግፎ ክነሻኽመካ
8: በሉ ስምዑ ጀማል ኣነ ኮ ይትረፍኩም ኢለኩም ነረ እዚኣ ኣሽንኳይ ደስኹም ክትሰምዕዋ ኣነ ምስ መዐይ እውን የጣዕሰኒ ኢደሉ እዛ ዝሓተተ ንሕቶ ኸዓ ተመሊሶ ንዑ ክደርብየሉ ወዲእ እየ ዘለኹ
3: ሰተ እንታይ ድልካ
8: ኣታ እንታይ ኹም ወዲ እንታይ ኹም ትጎፃጉፁና
4: ዋእታ ክንደይ ክተካብሪኻ እቲዝኾንካዮ ዶ ተዛረብ
8: በሉ ክነግረኩም ንጎ ወጋሕታ እዩ ናብዚ እንዳመፃ ከለኹ ኣብ መገዲ ረኺቡ መስፍን ከምዛ ዋዛዋዛኳ እዩ ሰተ ንዓቦ ሰተ እስኻሲ ንጉኡ ንጎ ከም ዓንድረቦ ካብ ትትስእን ኣብቲ እንዳዝማም ከም ዕንዝራ ንህቢ ኮልእ ክትብል ካብ ትውዕል ብሓፃር መገዲ ሚለነር ትኾነላ ስራሕ ኣላ ምስ በለኒ ሙሉእ መዓልቲ ኳ እዩ ብኣኻ ሓስብ ውዕል
4: ከመይ ማለት እዩ
5: እሞ ናይ ብሓቂ ከምዛ ዝበላ ዝተህብትም እያ
8: ተህብትም ጥራይ ብሾርትካት ከዓ እምበር ተህብትመካ
4: እሞ ንኩላትና ነገረና ሞ ከምኡ ንገብር
8: እዚኣ እውን ወዳድወ
4: ከመይ ማለት እዩ
8: እዚኣ ብሾርትካት ምሽ ተህብትመካ ግና ሃብትኻ ከይተጠቀምካሉ ከይተተንከፍካዮ ኣብ ሾርት ቤት ማሒረ እትያ እዚ ኩሉ ሰለማዊ ናብራኻ ካብ ትገብሩ ስለዚ ኣሽንኳይ ክነግረኩም ኣነ ደው ኢለ ከጠንቁ
6: ያ ኸዚ ከላም ፋረቕ ዛረባ ኣሎ ሳክት እያ ክተስራሕና ንስራሕ ጀማዕ ትርገር
9: ሓንጣል ኣነም ጤልካ ኣለኹ ንትኻኸተን ገንዘብ ኣዳሊኻየን ዶ
1: ግድን እምበር ከምዝሓበርካኒ እዚአን ብሓምሳ ሽሕ ገዜ ብሚእትን ሓምሳን ሽሕ እኳ ይክሸጠ
9: ልካ ርኢኻ ኣብቶምን ሚእት ሽሕ እንድሕር ከዚብካ ኣብ ወርሒ ኣርባዕተ ሚእት ሽሕ ይኸውን ኣሎ ማለት እዩ ኣብ ዓመት ከዓ ክንደይ ይኸውን በዓልካ ኣበዛሕ
1: ኣታስ ግደፎ ዶ እዚ ምሻጥ ዘይኮነሰ ገንዘብ ምሕጣን ይበሎ
9: ድላይካ ስምሃቦ ግን ተጠንቀቕ እንተተታሒዝካ ቆሮማይ
1: መስፍን ኣነ ዘይኮንኩ ንስኻ ከበትሓዝ
9: እንታይ ማለትካ
1: ኣነ ሓንጣል ብቐሊል ዘይታለል ከእትወለይ ንዝሓሰበ ጎል ተቀዳዲመ እየ ዘፅድፎ ናብ ሃው ዝበለ ገደል ፖሊስ
9: ሓንጣል ኣነ ንድሕነትካ ንስኻ ግን ንጥፋፍ ይተዓትካ ኣቲ ኣነ ሽመይ ምሩር ኮይኑ እምበር ኣነ ብዛዕባካ ክሓልልካ ከለኹ ንስኻ ግን ጎሪሕካ ኣ
8: ሕጂስ መስፍን ካብ ዝገበን ናፃይ ማለት እዩ ናይ ባሓቂ ለካ ኩሉ ኤርትራዊ ናይ ሃገሩ ፖሊስ እዩ እቲ ዘሐጉስ መስፍን ከምዚ ክሓስብ ካብ ጀመረ ኣብዚ ሃገር በዚ ገበን እዚ ዝጥርጠርን በዚ ጉዳይ እዚ ዘሰክፍ ነገር የለን ክበሃል ይከኣል
10: እዚ ዝበልካዮ ቁኑዕ እኳ እንተኾነ ግን ፖሊስ ማለት ጥንቃቐ ማለት ስለ ዝኾነ ኣይንዛነን ኢና
8: እፈልጥ ኣሽንካይ ዶ ንካልኦት ሰባት እዛ ጉዳይ እዚኣ እውን ገለ ሽሑ ክህልዋ ምፍታሽ ክድልየና እዩ
10: ብልካ እሞ ንኽዶ

0: ደይ ድሓንኪቱ ምየረግል ካላ ድሓንኪቱ ኤማኑ ደይ ኣዕፈት በይ
1: መመመመመ ኤማን ወድሕለካ ዮም በስ ምድር ክዩድላ ኣብለኩም ለካ ምድር ክዩድላ
0: ክዩድ ሃላ ክዩድ ሃላ ከፎ ምየራ
1: ሰብ ብኣስልሓቶም ማፃም ህለው እላ ከም በስተወስ ይትበሎምና
0: ሰብ ብኣስልሓቱ ከፎ
1: እሎም ሰብ ሰሚቶም ደይተእምሮ ምንእራእ ከም በስ ሕርክ ይትብሎ ስለኩም ለይኮና
0: እት ቤትና ሓቆ መፃውና እባያ ንፍገር እውን እቴ ንፍገር ሕደጊና ኣባይና ፈታይነ ግንፍር
2: ሰላሙ ዓለይኩም
0: ዓለይኩም ወሰላም እንደለ ግሬ ጠሊቀም ኣላሁ ኣክበር
2: ያው ፍራህኩም ምን ኢናማ
0: ፍረትማ ይትእፈሪህ ይኮን እምበልዮመቴ ሰብ ስላሕ ርእያ ምሕነ ወሊ
2: ድሓንቲ ድሓንቲ ሕና ውላድኩም ሕና ይባ ይትፍርሆ
0: ውላድና ከፎ
2: ኣና ህመት ወድ እድሪስ ኣነ ይትእምሩና ብየ ልባብ
0: ወድ እድሪስ ወድ ምን
2: ወድ እድሪስ ወድ ዓቤ
0: ወድ እድሪስ ወድ ዓቤ
2: ኣቤ
0: መርሓባቡ ዋልና እንተው ዋልና ብኣማን ዋልና ወሎም ጀማዓት ከላ ኣስፋሮም ሳምዐለይኮ ሄና ኣባዮም ውለል እምሮም ቶም ወላ ብዕዳም
2: እቶምማ ተእምሮም ይባ ኣብራሂም መሓመድ ዓላ ሃላ ወሓመድ እድሪስ ዓዋቴ ብዓብይም ስልና ሃላ ይባ
0: ሓመድ
2: ኣይዋ ሓመድ
0: ሓመድ ወድ እድሪስ ዓዋቴ
2: ኣይዋ
0: ያረይ ሰኒ ውላድነ ውላድና ምድር በዓሉ ወፋርሱ ኣቆማፃላቱ ዮመቴ መለይ ስምዓኒ ሓመድ ባሩዶ ተሓቆሽ ኣገላቱ ሸፍኒ ሱር ሃላ ምስል
2: ኣደ ላኪን ሕና ይባ ሰውረት ሕና ወስሜትና የ ጀብሀት ተሕሪር ኤርትርያ ትትበሃል بس حنا قاشاكم هلينا ما يوقسات امطون
0: ابشر مرحبا بكم مرحبا مرحبا

0: ከን ቀረብ መነር ኣስለና
1: ሓውድ ዓንጃ ኣና መነኒ ምስልኩም ሰውረት እግልእፍ ገር ማፀ ለኮ
0: ድሃንቱ ምስልና ሰውረት እግልትፍ ገር ማፀከ ወላ ግልተ ኣስረና በርናምጅካ ኩሉ ቅውቱ ኣለብናኒ ኣምራሙ ህሊን እብሸፋግ እሊ ደሽካ ልዓድ ለኩርዱን ሃላ ኣጊድ ሓርኩም ንላካል
1: ሓድር እንታ ትትባጥር ንንፍር ንሓዙ ኢልዓለ ንሰር ያላኒ ለይ ትብሩ ዲባላ ያላ ጋዓረየኩም
2: ጠና ለነፈር ንጉን ሓዛዕና ሓምድ እሊ ይኮ
1: ሓደሽን ዲብካ ኣዳም መስል የላ ፈርድት
0: ስማዕ ሓቆ እለ ምን ኣሰርነ ይተረፍካ ምንገቢ ወእሊ ዓድ ሾከት መረግዘቶ ምንገቢ ፋንጉሕ ፈጅር ምን ሕብጥ ሃይለ ስላሰ ግለፍግረካቱ ይሓድገካኒ ኣዘህየ እቶብያ እግሊ ትክሰብ ወምራደ እግሊ ትርከብ ሕና ይንቀትለካኒ
3: ና ለመሰደስ ክህርሱ ያለ ደሽ ክዕሪ
4: ሓምድ እንከፎ ደሽ ልዓረ እግልና ግላብደ ብጉስ ይዓላ እግል ምንደ ንርእዩ ንጠልቁልና
0: ሳሌሕ ጅናንኡሽ ሰልፍ እኪት ወሰኔት እንዳ ተኣመርካሁ ተሓቆሁ ዘብጡ ወተእድቡ
5: ሓምድ ወላ ስለ ሓፎ ይነተርፉምኖ
4: ኣማኖቱ ዲባ ስለ ሕጉዳምሕና
0: ንዳልና ረይምቲ ውላድ ህቱ ናይናቱ ወላ ስልሕውመ ናይናቱ በስ ጀማዓትኩም ኣትበግሶ ከቅናጦ በገሶ
5: ያ ጀማዓ እሊ ባሻ ግርጃጅ ቄባይት ውእብ ሰውረት ይኣምን ክማ እንሳሃ ጀማላ እትሕድ እንደ ካትሬና እግሱ ግላዝቤና ኣተዓላ እቲእዴና ሓቆ በርዳ ወሓቆ ጠለቕናሁ ጀዋሲስ ኢትዮጵያ ፈጅር ምን እገርና ግልትረፎ ይኮን ግንጃዚ ዓለት ግልና ያኸ
4: ኣይዋ
5: ግንጃዚ ዓለት ግልና ያኸ ግንጃዚ ዓለት ግልና
0: ሓቶ ዶል ሓቶ ዶል ፍህምኩም ሃለየኮ ሸባብ ሕና ንዳልና ክልየቱ ኣወላይ ንዳልና ሃደፍና ወበርናምጅና ሸዓብና እግልና ተኣምር ወእግልና ፍህም ወእግልና ድርስቱ ሸዓብ ኣባዩ ወፈታዩ ለትነፍዑ ወይትነፍዑ ሓቆመ ይኣመራ እግል ሓቁ እግልና ድል ይቀድርኒ ኣዘየማ ሕና እስግ ሸዓብና መስላሓቱ ልኣምር ወልፍህም ዓብዪ ንዳል ልታክየናሃለ ወቀቲል ባሻ ጐርጃጅ ሄየ እግልና ከሳረት ወእግል ኣባይና ሄየ መክሰብቱ እግልሚ ምን ትብሎ ኣቶብያ ሕና እግሉ ቀተልና ምንገቢ ኣዳሙ ወገቢሉ ሰብ መርባት እንተ ገብአው ኖስ ኖስና ዲብሕድ እንተ ሰለጣውና ንዳልና ሓር እግል ልብሎሱቶ ባሻ ጐርጃጅ ሄየ እባሩደቱ ዮም ናይና ወፈንጉሕ ፈጅር ናይናቱ ንዳልና ዳኢም ልሄር ይበጥር ንኩሉ ሮሱ እብደማነት ውሒለት ሸዓብና ዳኢመን ዓውተ ወሰርገል ውእደ ዛይደት ናይናተ ያላ ተሓረኮ ሸባብ ኣብየልባብ ሓረብኩና ባረከለ ፊኩም ዳኢመን ህልዎ ንበሮ
6: ኣብሽር ዓንጃ ረቢ ልስደየኩም ያ ረቢ ረቢ ዓውተ ወነስር ልሃበኩም እንሻ ኣላ
0: ኣሚን

0: ክቡራት ኸታተልትና ደጊምና ርሑስ በዓል ቅዱስ ዮሃንስ እናበልና ደርፊ ብቋንቋ ትግራይት ምርግዲ ኢና ክንከታተል ፀኒሕና። ሕጂ ድማ ናባኸይ ኣዛዚ በቲ ዓንቶይ ክትገልፆ ፀናሕካ ብነቲ ናይ ቱሪዝማዊ ስሕበት ኣብ ብዙሕ ዝበለ ክፋላት ገሊፅካኢኻ ትገልፆ ፀኒሕካ ሞ ዝያዳ ኩሉ እትልልየሉካ ኣሎ ዞባዓን ሰባ ንስኻ እቲ ናይ ሰፊሕ ናይ ጀራዲን ቦታታት እዩ ሞ ነዚ ከመይ ኢኻ ትገልፆ? ከመይ ዘሎ ብቲ ዞባ ብከመይ ከሳላሰን?
1: ብሓፈሻ እቲ እንተ ወይ ዝገለፅናዮ እንታይ እዩ እቲ ፀጋታት ናይቲ ዞባዓን ሰባ ኣብ ክሊማ እውን ምርኩስ ዝገበረ እዩ። ክሊማ ምርኩስ ዝገበረ ክንብል ከለና ሰፊሕ ዝርግሓ ናይ ክሊማ ስለ ዘሎ እዚ ዝርግሐ እዚ ከዓ ነቲ ዓይነት ናይ በቕሊ ኣብኡ ክበቁል ዝኽእል ኣግራብ ይፀሉ ሓደ ካልኣይ ርብዓን ሰባ መፀውዒ ናይቲ ዞባ እውን ኮይኑ ዘሎ ካብ ኣስመራ ምስ ተበገሰ ነቲ ዞባ ልክዕ ብማእከል ሰንጢቆ ዩ ዝሓልፍ ዳርጋ ነፍሲ ወከፍ ንኡ ዞባ ናይቲ ዞባ በዚ ርባ ይፅሎ ማለት እዩ።

0: ተኸታተልትና ተመሊስናኩም ኣለና ኣዛዚ እዚ ንከታተሎ ዘለና ያታዊ ደርፍታትን ትልሂታትን ማለት ንድሕሪት ዓመት ተመሊሱ ዝተፀንዐ ዝተሰርሐ እዩ ዝመስል ዘሎ ሞ ብኸመይ መንገዲ ኹም ዳሲስኩም መፅናዕቲ ይካይድኩም ከምዚ ዓይነት ስራሕ ክሰርሑ ክኢልኩም?
1: ሕጂ ሓደ ካብ ዕላማታት መንግስቲ ኤርትራ ብመንገዲ ክፍሊ ባህልን ስፖርትን ኣቢሉ ከዓ ዝትግበር ዕላማታት ባህላዊ ትሕዝቶ ባህላዊ ክብርታት ናይ ሕብረተሰብ ኤርትራ ምብርባር እዩ። ስለዝኾነ ብዝተፈላለየ መፅናዕታት ይወሃብ እዮም። ክኢላታት ንምትብባዕ እውን ይስራሕ እዩ። እዞም ኣብ መፅናዕቲ ብመንገዲ ስልጠና ዝሓልፉ ክኢላታት ኣብ ውሽጢ ሕብረተሰብ ኣትዮም ኣብቲ ሕብረተሰብ ዘለዉ ነዚ ታሪክ እዚ ወይ ነዚ ሃብታም ባህላዊ ረቂቕ ባህላዊ ትሕዝቶ ይፈልጡ ዝበሃሉ እንዳተወከሱ ዘፅንዕዎ ትሕዝቶታት እዩ። ገሊኡ ብዛንታ ፀንሓካ ሞ ናብ ምትዕራይ ጌርካ እውን ናብ ዜማ ናብ ግጥሚ ናብ ንባር መታን ክሰጋገር እቲ ስነ ጥበባዊ ስራሕ ይስራሕ እዩ ማለት እዩ። እዚ ንሕና ኩሉ ግዜ ኣብቲ ዞባና ብዝሒ ከምዚ ክንገልፆ ፀንሕና ናይ ሰለስተ ብሄራት ኣቃወማ ኣሎ ኣብ ብሌን ኣብ ትግረ ብትግርኛ ኣብዝ ሓለፈ ዓመታት ዞባና ብትግርኛ ብብሌን ኣብ ዝተፈላለየ ፌስቲቫላት ዝሳተፍ ነይሩ። ኣብዚ ሓረዋይ ዓመታት ግን ኣብዚ ክልተ ዓመት ትግርኛ እውን ሓዊስና ስለምንታይ ብተላይ ነቲ ባህላዊ ትሕሶ ምብርባር ስለ ዘድልዮ ተኩሮ መታን ክረክብ ተባሂሉ ካብቲ ብካልእ ከባቢታት ሃገርና ዘሎ ኣብቲ ናይ ዞባ ኣንሰባ ዘሎ ትግርኛ እውና ትፍሉይነት ኣብ ላህጃ ኣብ ትሕሶ ናይቲ ዜማን ግጥምን ኣብ ካልእ ክፋላት ብቲ ዛንታታት እውን ስለ ትረክብ ዝያዳ ንምብርባር ተባሂሉ ዝተገብረ እዩ ማለት። ስለዚ ተመፅናዕቲ ኩሉ ግዜ ይግበር እዩ። እኹል ድዩ ዝግበር ዘሎ እንተይልና እኹል ኣይኮነን ኪኑ ክንከይድ ክንክእል ኣለና። ጌና ዘይተፀንዑ እቶም ዝበዝሑ እዮም። ዘይረኸብናዮም ዘለና ዝበዝሑ እዮም። እዞም ረኺብናዮም ዘለና ብበገሲ ጌርና ናብቶም ካልኦት ከመይ ጌርና ንኣቱ ከመይ ጌርና ንሰርሕ ግን ዝስራሓሉ ዘሎ እዩ ማለት እዩ። ንኣብነት ኣብዚ ሎሚ ኣጋጣሚ ዝቐርቡ ዘለዉ ትሕሶታት እንተርእናዮም መብዛሕትኦም መፅናዕታዊ ዝኾነ ስራሕ ዝኸይደሎም እዮም። ብግዜ ክንዚ ዓመት ድሕሪ ተመሊስና ክንዚ መውኣል ክትብል ቁሩብ የፀግም እዩ። ዝያዳ ደቂቕ ዝበለ ነገራት የድልየካ ሓደ ካልኣይካ ንባዕሉ እቲ ባህልታት ዝወራረስ እዩ። ኣብ ተፈላለየ ከባቢ ትረኽቦ ኣብ ውሽጢ ተፈላለየ ብሄራት እውን ትረኽቦ ማለት እዩ። ትዛንታ ኣብ ገሊኡ ትዛንታ ትረኽቦ ብዝተፈላለየ ቋንቋ ብዝተፈላለየ ገባብ ክግለፅ ፀንሓካ ብዝተፈላለየ ከባቢ ኣብ ገሊኡ ትፀወታታት እውን ክድገም ፀንሓካ እዩ። ስለዚ እዚ ኣብ መፅናዕቲ ዝምርኮስ እዩ። ትንገብሮ ፃዕሪ ኣቦቱ እዩ። ሕጂ እውን ካብዚ ንረኽቦ ዘለና ግብረ መልስታት እንዳተበገስና እቲ ዝሓየለን ዝሓሸን መደባት ናይ መፅናዕቲ ናይ ምክያድ መደባት ኣሎ። ዝያዳ ከዓ ብማሕበር መንስያ ዝውደባ ክለባት ናይ ባህሊ ብሚኒስትሪ ትምህርቲ ዝውደባ ብዝተፈላለየ ኣካላት ዝውደባ እንዳተዋስአ ነቲ ዓቕምታት ናይ ስነ ጥበብ እንተዳ ዓብዩ እቲ ትሕዝቶ ትረኽቦ ዘለካ መፅናዕቲ መወዳእታ ሰብ እዩ ኣባይታ ዘውርዶ። እዚ ሰብ እዚ ከዓ ብዓቕሚ ክዓቢ ኣለዎ ማለት እዩ። ናይ ደፅኖዑ ጥራይ ዘይኮነ ናይቶም ዘቕርብዎ ዘለዉ ኣብ ደረፍቲ ኹኑ ኣብ ዘየምቲ ኹን ኣብ ሙዚቀኛታት ኣብ ተላሃይቲ ዝተማልአ ዝኾነ ፃዕርን ስራሕን ዝሓትስ

0: ክቡራት ተኸታተልትና ደርፊ ብቋንቋ ብሊን ወፋሮ መርዓት ኢና ክንከታተል ፀኒሕና። ኣዛዚ ማለት እዩ ውፅኢት ናይ ዝኩሉ ክንሪኦ ዝፀናሕና ቅድሚ ሕጂ ዝተዓቀበ ባህልን ክብርታትን ናብዚ ስጋብ ሕጂ ዘለና ወለዶ ዩ ክበፅሕ ፀኒሕ ሞ ብሕጂ ኸ ንስኻ ከም መንእሰይ እንደገና ኣብቲ ናይ መንእሰያት ነጥብ ዘለካ ነዚ ክንሪኦ ዝወዓልና ብሓፈሻ ከዓ ነዚ ክግለፅ ዝወዓለ ኣብ ዞባዓን ሰባ ዘሎ ታሪካዊ ቱሪዝማዊ ዝተፈላለዩ ነገራት ኣብ ዞባዓን ሰባ ዘሎ ተዓቂቡ ናብ ቶም ብሕጂ ዝመፁ ዘሎ ወለዶታት ንምስጋር እንታይ ዝግበር ዘሎ ወይ ድማ እንታይ ክግበር ኣሎ?
1: ፅቡቅ እቲ ፅቡቅ ነገሩ ዋላቲ ክንሪኦ ፀናሕና ትሕሶታት ወይ ዝሕጂ እውን ዝቐርብ ተርእናዮ ኩሉ ብመንስያት ዝሰናዳእ ወይ ዝቐርብ ዘሎ እዩ። ኣብዚ ቅድሜና መንስያት የቕርብዎ ኣለው። ኣብቲ ምፅንዑ ሰዋስኡ እውን መንእስያት እዮም። ኣብቲ ምስግጋሩ ክዋስኡ ዘለዎ ምንሶም ስለ ዝኾኑ እቲ ሕቶ ቦቱ እዩ። ስለዚ ዕላማ ናይ ዚ ኩሉ ዝግበር ዘሎ ፃዕሪ ብድምር ማለት እዩ ብዝተፈላለየ ክፍልታት ብዝተፈላለየ ማሕበራት ብሰራዊት ብካልእ ዝግበር ዘሎ ምስግጋር ናይ ክብርታት እዩ። መሰረቱ ከዓ እዚ ባህላዊ ክብርታትና ነዊሕ ዓመታት ተዓቂቡ ፀንሐ ስለ ዝኾነ ነዚ ሕጂ ምስ ዘበን ብዝኸይድ መንገዲ ብዘበን ብዝኸይድ ፅባቐ ወሲኹ መልክዕ ወሲኹ ጥበብ ወሲኹ እቲ መንእሰይ እውን ክፈትዎ ኣለዎ እቲ መፃእ ወለዶ እውን ክሰጋገረሉ ኣለዎ። በዚ መሰረት እዚ ዝግበር ዘሎ ፃዕሪ ሓደ ነቲ ዘሎ ምፍላውጢ ነቲ ፀንሐ ማለት እዩ ክንፈልጦ ክንክእል ኣለና ክንድህሶ ክነለልዮ ክንክእል ኣለና። ካልኣይ ነዚ ከመይ ጌርና መልክዕ ነትሕዞ ፅባቐ ነትሕዞ ኣብ ውሽጢ እቲ ናቱ ፅባቐ ከየ ጉደለ ግን ከዓ ነዚ መድረክ እዚ ክስሕብ ብዝኽእል መልክዕ ነቕርቦ እዩ። ሳልሳይ ከዓ ከመይ ጌርና ተሰኒዱ ናብ ምስግጋር ይኣቱ ናብ ፈነወ ናብ ኢድ ናይ ወይ ናብ እዝኒ ናይ ሰማዕትን ናይ ህዝብን ይበፅሕ ስለ ዝኾነ ነዚ ብዝተዋህደ መንገዲ ዝስራሓሉ ኣሎ። ሰርሖ ዘለና እኹል እዩ ብቑዕ እዩ ዝብል እምነት የብለይ ብዙሕ ስራሕ ፅብየና እዩ ፅብየና እቲ ዝበዝሐ ዝኸበደ እዩ። ግን ደረጃ ብደረጃ ነቲ ዝግበር ዘሎ ፃዕርታት እናዋሃድና እንዳተዋሃድና ከዓ ክንገብሮ ተዓጢቕናሉ ዘለና ጉዳይ እዩ። ተኻሊእ ምናልባት ምዚ ናይ ክብርታት ተኣሳሲሩ ኣብቲ ኣቅድም ኢሉ እውን ተላዒሉ ፀንሐ ናይ ዞባዓን ሰባ ትሕዝቶ ምስ ባህሊ ምስ ቱሪዝም ምስ ካልእ ተኣሳሲሩ ክርአ ዘለዎ ቲ ዞባ እቲ ዞባ ምስ ዘለዎ ክሊማ ናይ ሕርሻ ዞባ ኢልና ሕርሻ በዓሉ እውን ባህሊ ባህሊ እዩ እናተሰጋገረ ድመፀ ትሕዝቶ እዩ። ሕጂ ኣብ ዞባና ዘለዋ ኮሌጃት ኣለዋ ንኣብነት ኮሌጅ ሕርሻ ሓመልማሎ ብዞባዓን ሰባ ኣብ ገምገም ርባዓን ሰባ እዩ ዘሎ ኣብቲ ቀዲምና ጀርዲን መከላሲ ተባሂሉ ዝፍለጥ ቦታ እዩ። ናይ ቴክኒክ ናይ ሕርሻ ቤት ትምህርቲ እውን ኣብ ሓጋዝ እዩ ዘሎ። ነቲ ኣብቲ ዞባ ዘሎ ናይ ሕርሻ ሃብቲ ከም ባህልን ከም ስነ ፍልጠትን ኣብ ምስግጋር ኣብ ሓረስቶት ኣብ ህዝብካ ዝለዓለ ተራ ድዋስኣ ዘለዋይን ማለት እዩ። እዚ ሕልፍ ኢለየ ስለ ዝነበርኩ የ ዝምለሶ ዘለኹ ምስኡ ተኣሳሲረ ግን ነዚ ዝግበር ዘሎ ፃዕሪ እጂ እውን ክንቅፅሎ ምኳና እንዳረጋገፁ ንመላ ህዝቢ ኤርትራ ከም ተቐዲምና ዝበልናይ ከዓ በዚ ኣጋጣሚ ዮውሃና ርሑስ ሓድሽ ዓመት ከዓ ክብል ይደሊ።
2: ሽክረን ኡስታዝ ኣዛዚ ሃብቲ ማርያም ብለ መናሰበት ናይ ዒድ ወናይ እሊ ንሪኢሉ ፀናሕና ናይ ፍርቀት ናይ እቕሊ ማዓን ሰባ ምግልቲ ይበል ተሓዘ ዲብ መከለሲ
3: ዲብ መከለሲ ግል ይበላ ሓዘ ሽክርቱ ሽክር ግለ ወዛረት ዓላም ለኑ እሉ በክትእሊ ኣቕሊምና ግነ ተኣምር ዓዳትና ግነ ተኣምር ወላሃለ ግልና ፍረስ ናይ ዓዳቱ ፅበት ናይ ዓዳቱ ናይ ሸዓብና ምስንዮት መሓበት ናይ ሕድ እቡ እንደ ሃደግና ኣቕሊምና ምስል ብዕድ ኣቃሊም ደውለት ግነ ተኣምር በክት ላሃበየና ወዚ ወዛረት ኣዕላም እግሉ ግሊሽከር ፈተሰልፍ

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።
2: ሰላም ሰላም፣ ዝኸበርክንን ዝኸበርክንን ተኸታተልቲ ካብ ንጥፈታት ኣብያተ ትምህርቲ
3: ናይ ሎሚ ትሕዝቶ መደብና ብኣጋጣሚ ቅነ ተምሃሮ ንኡስ ዞባ ዝባሮን ዝተዳለወ ይከውን ሰናይ ምክፍታል
4: My respected opponent
5: prefer up the classroom education
6: debating with their peers to develop social skills

0: ስመይ ስዮም ተስፋለ ምበሃል ማዓንጥ ቅሪበየ ዘለ ስራሕ ድማ ከመይ ገርና ሓደጋታት ትራፊክ ከጉድል ማለት እዩ። እዚ ስእሊታት ንሪኦ ዘለና ብሰንኪ ኣብ ግዜ ቀይሕ ናይ ትራፊክ ላይት ምሕላፈንን ኣብ ኣንጎሎ ከይተረኣያ ፀኒሐን ዘጋጠመ ሓደጋታት እዩ ማለት እዩ። እጂ ኣብ ስመራ ተርኢና ሓድሽ ሴማፎሮ ተገጢሙ ኣሎ። ሴማፎሮ እንታይ ኣለዎ? ካሜራ ኣለዎ። እቲ ካሜራ እንታይ ዝገብር? ኣብ ግዜ ሬድ ክሮስ ዝገበራ መካይን ኣይዲ ናምበር ስካን ገይሩ ድሓር ፓነሽመንት ህቦን ማለት እዩ። ኣብዚ ግን ካሜራ ዝበሃል የለና፣ ዝኾነ ስቶር ንገብረሉ ምክንያት የብለ። ከም ንሪኦ ዘለና ኣብ ቀይሕን ብጫን ዓፅያቶላ፣ ኣብታ ቀጠልያ ድማ ትኸፍታላ ማለት እዩ። ኣብ ቀይሕ ድማ ክትዓፅያ። ስለዚ እቲ በዓል ማኪና ተሃዊኹ ድዩ ትራፊክ የለን ኢሉ ድዩ ወላ ክሓልፍ ተፈተነ ትፅርጊ ዓፅው ማለት እዩ። ትራፊክ ዳ ከዓ ካብ 24 ሰዓት ኣብ ፅርጊ ካብ ዝውዕል ከምዚ ጌርና ሕግዞ ማለት እዩ። ዋንስ ኣብ ቀይሕ ተሓሊፍካ ምስተን ዝሓልፋ ዘለዋ ሓደጋ ፍፀም ማለት እዩ። እዚኣ ግን ኣብ ግዜ ኣብታ ትፍቀደልካ ትሕልፈልካ፣ ኣብታ ትብለልካ ድማ ትዓፅወልካ ማለት እዩ። ኣጋር ድማ ፅርግያ ምስ ተዓፅወ ኣጋር ብሰላም ሓልፍ ማለት እዩ። እዚኣ እታ ስራሕ እያ። ተኻሊእ ስራሕ ድማ ኣብ በዓል መገዲ ስመራ ተርኢና ብኣናሎግ ማለት እዩ መስያት ኣሎ። እቲ መስያት ግን ሞር ኢፌክቲቭ ኣይኮነን፣ ግመሎ ዶሮና ኣሎ ይስበር ማለት እዩ። ከመይ ጌርና ብዲጂታል መገዲ ሶልቭ ንገብሮ ኣብ ዝብል ድማ እዚኣ ሲምፕሊ ኢደይ ኣብዚ ምስ ገበርኩላ ቀይሕ ክትውልዕ ኣብዚ ማለት እዩ። እዚኣ እንታይ ዲቴክት ትገብር ዘላ ዝኾነ ኣውቶሞታይል ኢንዲኬተር ኢለ ኣሎ ዝኾነ ተንቀሳቃሲ ኣካል ኣብ ትሪኦ ኣሎ እዋን በዚ ኤልኢዲ ትውልዕ ማለት እዩ። እዚ በዚ ዝመፅ ዘሎ ድማ ዝኾነ ተንቀሳቃሲ ኣካል ከም ዘሎ ፈሊጡ የማን ሒዙ ቀሲሉ ንሓልፍ ማለት እዩ። ብከምዚ መገዲ ድማ ሓደጋታትና ንጎድል ማለት እዩ።
1: መጀመርታ ሙሉእ ስመይ ናሆም የናስ ዝበሃል ቤት ትምህርቲ ቤት ትምህርቲ ኣትቲ ሲክስዋን ምሃር ሕጂ ሒዝናልኩም ቅድምና ዘለና ብዛዕባ ኣውያት መሬት ትብል ገልፅ እያ። ኣውያት መሬት ማለት ንምሕጓግ መሬት ማለት እዩ። ኣውያት መሬት እንክንብል ከለና ኣግራብ ተቆሪፆም ፍግረ መሬት ከጋጥም ከሎ ማለት እዩ። ፍግረ መሬት እንድሕር ተጋጢሞ ከዓ መሬትና ኣባላሸ እዩ። መሬት እንድሕር ተባላሸው ዓበይቲ ሩባታት ክፍጠሩ እዮም። ዓበይቲ ሩባታት እንድሕር ተፈጢሮም ከዓ እቲ ማዓድና ብውሕጅ

0: እንዳመሰለ ይጠፋ ኣሎ ገረም እንድሕር ተቆሪፁ ክነብር ኣይንክልና ምክንያቱ ገረም ንኣና ኩሉ እዩ ኩሉ ስለዝኮነ ሓደ ካብቲ ጥቕምታቱ መግብሎ መድሃኒት እውን ኣሎ ስለዚ ገረም ክንቁርፅ የብልና እቲ
1: ዘይረአማ ኣባኪዳን ጉድማላ በሰባ ጊድዮን ድና ኪዳና እነዳቴታ ከንቲ ጎድሜናየ ኤላኮ ኮስም ኩሻኪ ላጋሺ ዳሲ ናፎንካሶነ ኩሻኪ እነ ላጋሺ ግዳንቲ ጎድማ ዳቴና ኤላ ኮስም ዳቴና እነ ኤሌናየ እነ ዳቴደ ኤለንገ ብኮስምና ቢያሱባጋዝጎስ ማለኮላ ካሶና ሲና ኤላጌት ማለ ላጋሺ ገስያኪመ ወይኒዮ ድኒ ኣይሲ ኤሌናየ ሽሻው ኮቢንኪዮክላ ካሶጎም ሰብተሲ እነ ኤሌና ኤለ ኦግንቲ ኮሸያኪመ ወይኒዮ ዲና ሾድኒ ወይና ቡ ኤሌጌድን ከጎሸመ ኢደ ኤሌጌድ ምክሸያ ሱባ እንዴት ኮጎዳና ወይና ቡ ኤላጌዳ ኮጎሸመ
2: ማይዳየ ያማና ሉትኬ ኤላጌዲ ናሲ ሀካኑሜ ኤላጌዲያ ሶድኪ ሾድኪ ወይዲዮ ድኒ

ሁሉ ስመይ እስያስ ስማ ኮረስ ባል ሕጂ ዘመፅእ ዘለ ከዓ ዋተር ፓምፕ ማለት እዩ። ዋተር ፓምፕ ንምንታይ እዚ ዓላማ ተሰሪሓ ክልና ሕጂ ንክልተ ኣገባብ ማለት እዩ። ቀዳማይ ኣብ ሕርሻ ካልኣይ ነገር ከዓ ኣብ ገዛና ማለት እዩ። እቲ ናይ ሕርሻ ትርኢናዮ ሕጂ ናይ ሕርሻ እዘን ኣብ ንሕርሻ ንጥቀመለን እንተዲናሞ ከባቢ 6,000-7,000 ገዛ ሕጂ ንዑ ንምቅላል ኣብቲ ኢኮኖሚ ካ ቁርብ ንምቅላል ብውሕድ ገንዘብ ጌርና ካብ 5-6 ሰዓት ክንሰቲ ጌርና ማለት እዩ። እዚኣ ሕጂ ዲናሞ እዚ ናይ ስሪንካየን ዘይካ ኣር ክልተ ብክልተ ማለት እዩ። ሕጂ ንፅአን ኣብቲ ዒላ ወይማ ኣብቲ ነሰሉ ኣብኡ ምሰተንን ይስሕዎ ማለት እዩ። እዚኣ ክዝር ከሎ ኣብ ዝለዘዋድ እዚ ናብ ዝመያቱ ማለት እዩ። በስ ተካየሉ ሽዑ ናብ ዝመፅእ ሕጂ ኣብቲ ዒላ ምሰተና ኣይጥሕልና ስለምንታይ እዚ እትናቱ ፎክስ እዩ ኣይጥሕልና እዚ ምሳቶ በዚ ይስሕቦ ማለት እዩ። እዊሕ ካርሽርና ክሳብ 5-6 ሰዓት ዝኮኑ ንጀርዲና ነስቲ ንክእል ማለት ወይ ብሶላር ወይማ ብናይ 12 ቮልት ካልእ ነገርካ ንሃውሲ ወይማ ንገዛና ማለት እዩ። ሕጂ መብዛሕት ሰብ ኣብ ባሮት ዘሎ ማለት ኣብዚ ሃገር ዘሎ ቦት እንዳዕለወ እየ ዝሰቲ ማይ ሕጂ ንዑ ንምቅላል ማለት ካብ ጉልበት ሰብ ንምቅላል ማለት እዩ። ካብ ኢድካ ጌካ እንዳዕለልካ ትኸይድ ሕጂ እዚኣ ከ እዚኣ ኣብታ ብሰሎቶ ማለት እዩ። እዚ ዘሎ ሓፂምና ኣብቲ ሰብ ሰተናያ እቲ ማይ ክስሕዎ እዩ። ነዊሕ ካር ሽግርና ከ ክሳብ ገዛና ዝበፅሕ ንዝእከሎ ማለት እዩ። ኖርማል ሽዑ ንዚኣ ወይ ብሶላር ወይ ባተሪ ጌርና ከ ምሳብና እቲ ማይ ዝስሕቦ በርትካ ትሽገሩ ንገዛና ድ ማለት እዩ። ዓቐበት ኢሉ ወይማ ቁቁል ኢሉ ኣይሽገርኒ ፀገም ዘሎ ይኮነ ሽዑ ብኖርማል እስካብ ዓርካ ደቂስካ ክሳብ ትመልእ ትሪያ ማለት እዩ። ኣማለት ሽዑ ምስ መላካካ ኣውፂኻ ኣብ ቦባ ተቐመጣ ማለት እዩ። ኣነ ወዲ ኣሎ ቴንኪዩ።

0: መስመ ተደሳሪስኑ ብልሰኑ ዓርምዑ ክነረሱ
1: ኤርትርያ ኣብጤተይ ጥሹ ኬሶን ኣብኒናየታይ ኣብየዮይ ሕየዴ ውልይ ተጌግስናየታይ ኣምሳ ንጥው ንምትርም ተባሂቴት ንስነፊሬታይ ውሃብኑን ህሪ ሕየዳዮ ንዲ ነሸድናየታይ ወብልእ ዶራይ ከሶ ንሶኪነየታይ

ዝኸበርኩም ተኸታተልቲ መደብ ዕላል ተመክሮ ንሎሚ ምሳብ ቦይ ተኽላይ ሃይለ ኢና ከነዕለል። ወዲ ሰብ እተን ዘለዎ ዕድመ ብኸመይን ኣበይን እዩ ዘሕልፈን? ጽልዋ መድረኽ ኣብ ህይወት እንታይ መስል? ክሳብ ብህይወት ዘለኻ ኸ ዕዮኻ ብኸመይ ተሰላስል ዝብልን ካልእን ክንርኢ ኢና። ፀሓዩ ፍሪቑ ኣቦይ ተኽላይ ሃይለ ወዲ እምባዶር እዮም። ኣብኡ ተወሊዶም ኣብኡኻ ዓብዮም። ኣነ ወዲ ሓረስታየ ኣቦይ 40 ዓመት ምስ ገብረ ስለ ዝዓረፈ ብንእሰይ ወዲ 15 ዓመት እንከለኹ እየ ነገር ናብራ ፈሊጠ። ምስ ኣዴና ኢና ዓብና። ስድራና ጽቡቕ መነባብሮ እዩ ነይርዎም። እናወደቕና እናተሰኣና ንነብር ነርና።

0: ህይወትኩም እዩ። ነዚ ካብ ስድራይ እናተረዳኽዎን እናተመኮርክዎን ዝመጻኹ ናይ ስራሕ ውረደይብ ድሓር ኣብ ናብራይ እውን ኣይሓደሰንን። ድሕሪ ምባል
1: ኣብ ስራሕ ምስ ነበርኩ ብዝኣኳዘቴ ኣነ 45 ቅርሺ እየ ዝበልዕ ንወርሒ ኣብዚ ስመራ
2: ወዲ ክንደይ ዓመት ከለኹ ማለት እዩ
1: ወዲ 20 ገለ ንኸውን ጎበዝ እየ ተመሪዐ የ ሕጂ ኣብኡ 20 ቅርሺ ንሸቃላይ 20 ቅርሺ ከዓ ንቐንጠ መንጢ ናብቲ ገዛ ይኽልል ኣለና ንቐንጠ መንጢ 5 ቅርሺ ናብ ጅባይ ንሻህየይ ብከምዚ ገይረ ይኸይድ ነይረ። ድሕሪ እዚ ኣብዚ መንጎ ኣነ ከምዚ ኩሚዘረ ገይረ ኩሚዘረ ኣብዚ ዓድስ ኩሚዘረ ገይረ ንግሆ ጀርጅን ወ ንግሆ ኣብ ኣርፊ ዘ ስራሕ ወፍር ሕጂ ከምዚ እንዳግበርኩ እቶም ብጨተ ሕጂ ግዜ እሕልፍ ኣሎ ኢሎም ሓስዮምለይ ምስ ሓሰቡለይ ኣነ ንበ ንሰንበል ይቕይርኒ እቲ ሓላፊ ምእንቲ ትኺሉ ተወፈረ ወይ ገለ ኢሉ ማለት መቕዛዕቲ እዩ ሕራይለ ወርሒ ገይረ ብኣ ክሰርሕ ድሕሪ ወርሒ መፅአ ደመዘይ ቆሪጭዎ ንምንታይ ደመዝ ቆሪጭካለይ ኣየጉደልኩን ዋላ ደቂቕኹን ንድሕሪ ሕጂ መጠናቐቂ እብለኒ ንድሕሪ ሕጂ ኢልካ ኣብዚ ድየ ዝነብር ኣብ ስራሕ እዚ ፈትየ ድየ ዘይከፊ እኒየ እምበር ኣብዚ ዝኣ ንበር እዚ በላንኻ ሓሲበ ክነግረካ ኢለ ድሕሪ ሶሙን ኣብዞ ባዕለ ሂበ እዮም እዚ ክቦም ከለኹ ሕጂ ዓረብያ ኣብ ገዛ ገይረ ኣለኹ ደልዲለ ኣለኹ።
0: ኣብ ሱሳታት ኣቦይ ተኽላይ ካብ ስራሕ ፋብሪካ ወፂኦም ናብቲ ዘዕበዮም ሕርሻ ንግድን ኣተዉ ባሕርን ዝባንን እናበሉ ከዓ ቃልሲ ጀመሩ።
1: ህርኩት እየ ካብቶም ህርኩታት ሓደ እየ ኣነ ክብላ እኽእል ንነብሰይ ምክንያቱ ማሕረስ ከዓ ኣዝየ ሓረሳ እየ
2: ሕጂ
1: ኣብዚ ዓዲ ኣብዚ ዓዲ ባሕሪ ኣብ ኩሉ እየ ዘይኸይድ ሕጂ ባሕሪ ፅቡቕ ግራት ኣለኒ ፅዒረ ኣሉ ከየ ኣዝዩ እቲ ከምዛ ካንሸሎ ብምልእታ ማለይ ኣትዋን እዩ ግራት እዩ ፍልይት እያ እወ ተኻቢባያ ቡን ተኺለ ወታማይ ከምዚ ገይራ ዘውር ብላዕሊ ምስ መጠት ከምዚ ኢላ ዘውር ከምዚ ፃዕራም እየ ብከምዚ ገይረ እቲ ቦታ ዓዲ ወጊ ኣበሃል እወ መንእሰይ ከለኹ እዩ ወ መንእሰይ ከለኹ
3: ሓደ ጎቦ ከምዚ ጋዓት ዝመስል ቅርፁ ቀናታዊ ዛላ ብምድላው ካብ ማይ ዘሎ ቦታ ብመገዲ መስኖ መሪሖም ናይ ቡን ሕርሻ የዳሉ ከም ዝነበሩ እውን ፈሊጥ እያ። ስለዚ ኣብ ቤተ ክላይ ሃይለ ናይ ከምኡ ተመክሮ ዘለዎም ሰብ እያ ኮፍ ዘይፈቱ ሓኮትኮት ባህላይ ምዃኖም ግን እቲ ድሕረ ባይታ እውን ኣነ ረኺበ እየ
4: ሊቆ ክብላዕኸ ብታህያብ ግራት
0: መድረኽ እናተቀያየረ ከደ ኣብ 1974-75 ኣብቲ ግዜ ኣንድድን ሕረድን ዝነበረሉ እዋን ስድራ ቤታት ባሕሪ ወረዳ ንፉዑን ንጡፉን ኩሉ ግዜ ኣብ ቅድሚት ስለ ዝጸንሕ ኣቶ ተኽላይ ሃይለ እውን ኣብ ከባብያዊ ምቁፅጻር ሓያል ሰብ ኣይነበሩ። በዚ ምኽንያት ከዓ
1: እዚ ኩነታት መጀመርያ ዝነበረሉ ዝሃደምናሉ ካብ ገገ ክከብ ዓድና እዚ ጸላኢ ሰም ዝገበረና ሓይልና ንባሕሪ ጥራይ ኮይኑ 76 ኣብ ባሕሪ ልጅና ተመሪጨ ልጅና ሲ ከምዚ ዳኛ ማለት እዩ ናይ ህዝባ ግንባር ነቲ ከባቢ እዛንዮ ከምዚ ኢለ ተመሪጨ ሓደ ዓመት ምስ ገበርኩ ሕጂ ድሕሪኡ 2 ምሳይ ገይረብለይ ከባቢ ምዝርምባ ዝርሆ ብምልእታ

0: ሕጂ ክልተ ወሲኸምኒ ሰለስተ ኮይንና ንዳኒ ነርና ንዳኒ ጥራይ ዘይኮንና ንድኻታት ከዓ ንሕግዝ ነቲ ሓፋሽ ኣበራቢርና ድኻታት ከምዝሕረሱ ዝሕረሰሎም ንገብር ከምዚ እንዳልና ህዝባዊ ግንባር ዘለህና ንሰርሕ ነርና ወሪድና ኢና ኮፍ ኢልናኩሉ ናብራ ኮፍ ኢሉ ሸቃላይ ሸቃሎ ክልተ ኣለውኒ ሃፍታም ሓረስታ እየ ክልተ ሸቃሎ ማል ጥሪት ኣለውና ሰለስተ ሓ ኣርባዕተ ብዕራይ ክልተ ኣድጊ ሓደ በቕሊ
1: እንታይ እንታይ ኢኹም ኣብ ባሕሪ ትዘሩ
0: ዕፉን ድንሽ ኢና ንዘር ዕፉን ድንሽ ኢና ንዘር
1: ቡን ገለ
0: ቡን ኣለና ቡን ተተኺሉ ኣሎ ቡን ኣለና ከምዚ ገበርና እንዳኸድና
2: ኩነታቶም ከምዚ እንከሎ ኣብ 1977 ኣብ ኩነታት ባፅዐን ካልእ ኣብ ከምኡ ዝኣመሰለን ድማ ከምቲ ሓጋገዝቲ ወሃብቲ ደገፍ ኮይኖም ኣበርከቱ ኣብ 1981 ከዓ ብረት ዓጠቑን ንኻልኦቱ ንዓጠቑን ከም ህዝባዊ ምልሻ ተንቀሳቐሱ ብዞባዊ ደረጃ እውን ጥርኑፋት ኮኑ ኣብ መንጎ ጸላእ ኮይኖም ከዓ ዘድሊ ደገፍ ይገብሩ
0: ንሕና ሓፋሽ ጌርና 10 ኣድጊ ንግንዳዕ ተይድና 10 ኣድጊ ንግንዳዕ ምስ ሰዝናዮም ጸላእ ይሒዝዎም እሳቶም ወፂኦም እቶም ሰባት ጸላኢ ሒዝዎም ጸላኢ
1: ወሲድዎም
0: ተመዱግ ተታሒዞም ሕጂ 10 ምዕልቲ ኸውን ኣብ ተኽሊ ተባህለት ቦታ ኣብ ልዕሊኣ ኣብኡ ዓሪድና ኣብኡ ጥሒና ንበልዕ ነርና ጥሒና ክብለኩም ከለኹ ሓፋሽ ወርዲ ኣለና ድኾነ ሓፋሽ ንጸላኢ ወረኸ ይሰደልና ወርዲ ኣለና ሰብ ክመፀና ኮላ ሕጂ ሰብ መፂእና ኣሎብል እቲ ወርድያ ኢድና ተሓፂምና ነቲ ክድንድን ኣቢልና ከምዘይ ጣሓና እናፃ ከምዚ ነርና እተባሃልናዮ ተልእኮታት ኢና ንገብር ተጠርኒፍና ኢና ሓይልታት ኮይንና ኢና ሰራዊትና ነርና ከምዚ ንተገፉ ገፊፍና ንፅርግያ ነስግር ነርና ንሓንቲ ሰባ ንወስድ ከባቢ ኸረን ሓደ ግዜ ገፊፍና ኣሳጊድና ከም እንደገና መፂእና ኣብ ዝኾነ ዝተባሃልናየ ሲ ኣብ ውግእ ኹን ንኣቲና
1: ንስኹም ምስ ሰራዊት ምስ ህዝቢ ኣብ ማእኸል ኮንኩም ዝተፈላለየ ነገራት ተራኽቡ ማለት እዩ
0: እቲ ቀንዲ ከዓ መን እዩ ንኩላህና ጠምረና ምምሕዳር ክሪንዳድ እያ
1: ኣብ ትሕቲ ሪንዳድ ይኹም
0: ይኹም ዋላ ዘባቡ ንኹን ዋላ ገለ ንኹን እሳ ተማእኸሎ ኩሉ
2: ከምዚ እናበሉ ክሳብ 1988 ጸንሑ ካብዘይ ንድሓር ጸላኢ ስለ ዝተኸታተሎምን ንኻልእ ንጥፈታትን ሳሕል ወረዱ ድሕሪ 3 ዓመት ድማ ናጽነት ኣርከበ ብድሕሪ እዚ ናብራ ቐደም ቀጸለ ኣቶ ተኽላይ ሃይለ ኣብ ስራሕ ሕርሻን ጀርድን ኢንዮም ተዋፊሮም ኣብ ምርባሕ ከብቲ እውን ኣተዉ ክሳብ 40 ጎባይ ከዓ ገበሩ እተን ዝነብራ ጎባይ ምስ ተሸጣ ኣነ እንደገና በቲ ሽያጥ ገይረ ኣብ ገዛይ ኣብዑር ከስብሕ ጀሚረ ሕርሻ ኸዓ ነይሩኒ የብሉ
0: እዚኣ ብዓዲየ ትወሂብ እያ ብዓዲ ክወሃባ ከለኹ እታ ቐንዲ ኣብዚ ታሕትላ እታ እዚኣ ወሰኽ እያ ብዛዕባ እዚ ኣትኪምኒ እዩ ከም ምጥካም ግን ኣነ ዘኺሚ ክየልኩ እቲ ሓሳባተይ ክፍፅም ኢለ ምስ ሓሰብክዎ ህዝግ እብል ኣለኹ ስጋብ ሕጂ
1: ዝሓለፈ ናይ ነዊሕ ዓመታት ተመክሮ ሓጊዝኩም
0: እወ እዩ እሱ ፀኒሒቡ ክገብር ባህላየ ሓደ ካብቶም ህርኩታት እየ ካብ ተኽሊ ዘለዎም ከምኡ ገሶ ዝተኽሉ

0: ቅድሚ ሕጂ ካብኣቶም እዮም ሒዝ እዮም።
1: እንታይ ኢኹም ትገብሩ?
0: ሕጂ እታ ጉድጓ ድኩዕታ ዶ ምስ ተኳዕተት ድኩዒ ይገብረላ ድኩዒ ይገብረላ ድሕሪኡ ነፍየ ከዓ እቲ ሓመድ እትዎ

0: قوت يزوسد
1: هو
0: مزعقمهم كما يي
1: هو مزعقمي عقمي كم دي سنكلكل نيد بالدلغو زعقمي افترح مش بلكو وتتسرح لعلي يسرحني وتني اشتو هاي يسرحني لعلي يسرحي اي بلن يعني مهنياتو عزبيه كله ريه ما عري انت هنا ينبر اي حلفنني سقع حي
2: مسعن ياخذلو تربقعو
3: ودت يسعن حدن عمتا بوي تخلاي ابزي غزيو نعرفون كم زين نريو اب سرح جيرلينيوم زنطفو زلو ابيت مهرت رئس عدي امبادر هوز مهر ممهر مكيلا منغستو اقداسنت نايز سرح تعذيبو حبريتا ذهبيو
4: انا ابدي بيت متر سعدي ندمهر كلغه امبادر مالتي نغري مغديس بزي ازحلب سايكل غير كحلف كلغه يريوم قصالي يخعتو اتي زالا كاب غزي ناب غزي ندا وسخه ندا برخه خيدير نعين سلخه من سي وسدالو وا دنني لو من شمغولكم تكونون يراي خط قرص اكلاتهم وا زم صباح حد غزي تعذيبه قريبه خريو بمبال እስከ ነቶም ዘሎ ሓደሽቲ ወለዶሲ ካብዞ ዓብዪ በዓል ፀጋ ሰብኣይ እንታይ ትምህርቲ ይኹን መሓላለፍ ከቃል ሓልም ክኽእል ኣለኒ ናብ ዝብል እቲ ሓሰባ ኣእምሮ ኩሉ ግዜ ተመላለሲኒ ስለዚ ከምዛ ትሪእዎ ኸ ሙሉእ ሄክታር ልዕሊ ከማን ብዙሕ ገስ እውን ተተኺሉ ኣሎ ኣድማዕ ዝኾነ ልምዓታዊ ንጥፈት ይገብሩ ኣለዉ ከመ ቤተክላይ ሃይለ ካልኦት ሰባት እንተዝፍጠር ኸ ክንደይ ኩን መዕረግ ዝኸባቢ እዚ እቲ ኣነ ዝዕዘቦ ማለት እዩ
0: ባህረ ድዩ እንፍዓት ወይ ናይ ነዊሕ ዓመታት ልምዲ ክገብር የ ናይ ምባል እንታይ እዩ እቲ ከምኡ ዝገብረኩም ውሽጥኹም
1: ልምዲ እዩ ኣነ ዝብሎ ልምዲ እዩ ልምዲ ኣለኒ ባህሪ ኣለኒ እዚ ተተሓሒዙ እዩ እምበር ዝግደኒ ሰብ የለኒ ብዛዕባ ስራሕ ባዕለየ ዝሰርሕ ንዓዩ ንደቀይ ኢለ ከየ ኩሉ ግዜ ወዲ ሰብ ንደቀ እዩ ዝብል እምበር ኣነ ፈልጠ ዓመታተይ ክብ ኢሉ እዩ ዘሎ ዝፅበየኒ ዘሎ ፈልጠ ኣነ ክኸይድ እየ ክነብረሉ ይኮንኩን ነቶም ዘለዎ እዩ እዚ እዩ ሰብ ክሰርሕ ኣለዎ ክምህዝ ካኣለዎ ነቲ ዝሰርሖ ክምህዝ እንታይ እዩ ንዓይ ዝኾነኒ ከመይ እንተገበርኩ እዩ ኢሉ ክምህዝ ምሂዙ ጉልበት ፍሲሱ ክኸይድ ኣለዎ ትብል ርእቶ ኣለና ኮፊልካ ለሚንካ ዝኸውን ነገር የለን ክፅዕር ኣለዎ ክፅዕር ኣለዎ
4: እቲ ትዕዝብትናተ ቀፃሊ ክሪኢ ከለኹ ካብ መጀመርያ ካብ ታሕቲ ማለት እዩ ብሒሖት ገርምም ጀሚሮ ሞ እቲ ፋልማይ መከባብያ ድሓር ግን ዛላ ብዛላ ዳጌት እንዳበርትዐ ካብ ወርሒ ናብ ወርሒ ሓደ ስቴፕ ትዕዘብ እንዳበረኽዎ እንዳበረኽዎ ከምዚ ንሪኦ ዘለና ሓደ ኣገዳሲ ውቁብ ዝኾነ ከባቢ ገረሞ ኣለዉ ኣብ ቆፃሊ ክንቲ ዓይነት ፍርያት እዮም ክገብርሉ ሲ ዝረአየካ ነገር እዩ ስለዚ ናይ ዕድሚ በዓል ፀጋ ክነሰም በቲ ሓደ ሳይድካ በቃ ብሕልናኻ ሲቕስቅሰካ ቀንዲ ቀንዲ እዚኣ ንይ ቀስቂሳን ልዕሊ ተሳዕ እዮም ክንዲዚ ኣበርክቶ ክነድቁ ከለዉ ብጣዕሚ ባህ ዘብል ነገር እዩ መንእሰያትና ክንታይ ክገብርሎም ንዝልሕቶ ካብዚ ዓብዪ ትምህርቲ እዩ
3: እዚ ጀርዲን ካብ ዝጅመር ዓመትን መንፈቕን ገይሩ ኣሎ ኣብዚ ውሽጢ ዝተጠቕሰ ግዜ እዩ ከምዚ ዓይነት ምስሊ ሒዙ ዘሎ ዝኾነ ነገር ዘይነበሮ ልክዕ ከምቲ ኣብ ከባቢኡ ዘሎ እዩ ነይሩ መዓልታውና ስራሕና ግን ቀይርናዮ እዚ ዓመትን መንፈቕን ኣነ ካብዚ ተፈልየ ኣይፈልጥን እየ ሎሚ ንእሽቶ ፅባሕ ንእሽቶ እንተሰሪሕካ ዘይባዕሉ እዩ ዝኸይድ
1: ሰብ ጌሶ ሓደ ዓርኪ ኣሎ ጌሶ ዘለዎ ሰፊሒ ዘለዎ ኣሎ ሕጂ እሱ ክተኽሎ ከለካ እንታይ ዘሊ ከመይዩ ኢለ ንዑ ሓቲተ እዚ ድኹዒ ተበላለዐ ድኹዒ ብታሕቲ ግበረሉ ነቲ ሓመድ ኣውፅኢኻ ብታሕቲ ግበረሉ ድሕሪኡ ነቲ ሓመድ እውን ነፊኻ ተእትዎ ኢልኒ እዚ

0: ክትህልዎ ፀናሕ ክኸውን ካብኡ ዘይፍለ ማለት እዩ ብዙሕ ትምህርቲ ኢኻ ትወስድ ኣብዚ ስራሕ ዝንሕላለኻ ብዓብዩ ካብቲ ዝኾነ ወልፍታት ነፃ ኢኻ ግዜኻ ካ ብግቡእ ኢኻ ትጥቀመሉ ካብታ ሰዓ 8 ተፅና ክሳብታ ሰዓት ሓደ ብዚኣ ንሕላልና ድሕሪ እውን ቀፂና ንሕራብ ዘለናስ ኣብቲ ሕማቅ ግዜ ኣብቲ ናይ ሕማቅ ቦታታት ኣይትርከብኒ ኢኻ ማለት እዩ ተዓረፍትኻስ መፅኻ ምስ ገዛኻ ኣብ ስራሕኻ እሰ
1: ከምዚ ዝተባህለ ጉዱሳት ሙያውያን ኣባላት ሚኒስትሪ ሕርሻን ካልኦት ሓፈሻዊ ኣፍልጦ ዘለዎም ሰባትን ርእይቶኦምን ምኽሮምን ክልግስሎምን ትኽኢሎም ዓብዪ ሓገዝ እዩ ኣብቲ ከባቢ ትርከብ ቤት ትምህርቲ እውን ኣብ ዘይመልአ ሓገዝ ክትገብር እንተኽኢላ ንባዕሉ ሞራል እዩ
2: ሓደ መዓልቲ ካብቶም ናይቲ ክረምታዊ ማእተ ተምሃሮና ገለ ነገር ክበርክቱ ናይ ሓደ 2ልተ ሰዓት እኹል እዩ እዚኣ ፅቡቕቲ ሓሳብ ኣምፅኻ ኣለኻ ምስቲ ቤት ትምህርቲ ከዘራርቦም እየ ክድግፍዎ እዮም ከዓ ብዓይኖም ምስ ረኣይዎም ሃ ሰዓታት ከማን ባዕሎም ኣይወሰሉ ስለዚ ፅቡቕቲ ሓሳብ እያ ነቲ ዳይረክተር ከካፍለ እየ ክንዘራርብ ምምሕዳር ዓዲ እውን ኣቃልቦ ከም ዝገብረሎም ን ንእሽተ ሓበሬታ ክቦም ካብሎም መዓንቲ ምምሕዳር ዓዲ እውን ኣቃልቦ ስክግበርሎም እዞም ሰብ እዚኦም ስክረኣይዎም ክዱ ስክተባብዑ ሞራል ሃቦም እውን ክብል እየ እንታይ እዮም ዝገብሩ ዘለዎ ቤተክላ ኢለ ኢሎም እዚኣ ከም ሓሳብ ሒዘ ኣለኹ ምስታ ዝሃብካ ናይ ቤት ትምህርቲ ክልቲአና ተሓሒዘ ኣብ ተግባር ክውዕልን ተስፋ ይገብ ገረብ ምግራብ ማለት ንከባቢያዊ ዘሎ ነገር ሂወት ምዝራእ ማለት እዩ ማለት ኣብ ገረብ ኩሉ ሂወት ኣብ ገረብ እዩ ዘሎ ገረብ ንድሕራ ገሪብካዮ ሓመድ ኣይሽርሸርኒ ልሙዕ ሓመድ ትሕዝ ብኡ መጠን ከዓ ዘራእት ክዘርእ ከለካ ውን ትዘድሊ ሓመድ ትዕቁበላ ከባቢካ እውን ግርማ ይለብስ ግሪን ኤርያ ክትርኢ ከለስ ባህ ዘብል ነገር እዩ ስለዚ ገረብ ምትካል ሞ ከዓ እቲ ኣገዳሲ እዩ ክድፋኣሉ ዝግብኦ ነገር እዩ እሞ ከዓ ምስ ፍርያምነት ዝተሓዝ ኣግራም ተገርና ከዓ ትዝበለፀ ምስ ፍርያምነት ተሓዝ ገሶ ክትጥቀሙ እዮም ገሪብሎ ንባዕሉፍቲ ኩነታት ኣየሩን ፀላዊ እዩ ብተመሳሳሊ ኣራንሺ ወይ ቡን እንዳተከኣካ ትኸይድካ ውን ለሚን እዚ እውን ኣገዳሲ
1: ፈታዊ ስራሕ ንግዜኦም ብግቡእ ዝጥቀሙ ትኽኸይ ዝፅየኑ ወዲ 91 ዓመት ኣቦይ ተኽላይ ስርሕ ውዒሎም ብብሽግለታዮም ንቤቶም ዝምለሱ ናተሓጐስኩ ንገዛ ይምለስ ስለ ዝደክም ከዓ ጥዑም ድቃስ ይድቅስ ስራሕ ጥዑም እዩ ይብሉ እዞም ህርኩት ኣቦም
3: ኣብ መጋግባ ቁሩብ መዓር ኣለኒ መዓር ኣይበትኽኒ እምበር ካልእ ኖርማል እዩ ካልእ ምስ ሓፋሸ እየ እሰን ግና ዝያዳ ኣለዋኒ

ሰላም ከመይ ትውዕሉ? ፍርቂ መዓልትን ፍርሃን ኣኺሉ ንሎም ረቡዕ 16 መስከረም ዝተዳለወ ሃገራውን ኣህገራውን ዜናታት ሒዘልኩም ቀሪበ ዘለኹ ስቴፋኖስ ግርማይ ብቐንዲ ነጥብታት ይፍልም። ላዕለዋይ ልኡኽ ኤርትራ ምስ ሰበስልጣን ስዑድያ ኣብ ምምዕባል ክልተኣዊ ዝምድናታት ዘትዮም። ኣብ ከተማ ከረን ፖሊስ ንውሃብቲ ኣገልግሎት ትካላት ኣስተምህሮ ሂቦም። ኣብ ኣስመራ ስልጠና ኣተሓሕዛን ምሕደራን ንህብን ምብዛሕ ሹም ንህብን ተዋሂቦም። ዘይቁርዒ ዓለማዊ ንግዳዊ ስርዓት ምጃምላ ዓለማዊ እቶት ከጉድሎ ከም ዝኽእል ተኣሚቶም። ኣልጀርያን ማሊን ቁጠባዊ ዝምድነአን ንምድንፋዕ ዝኽእለን ስምምዓት ከም ዝኸተማ ገሊፀን። ኣሜሪካን ጀርመንን ኣብ መዳይ መፍራ ፅዋር ክተሓጋገዛ ዝኽእለን ስምምዕ ከም ዝተፈራርማ ገሊፀን። ዝርዝር ዜና ብሓላፊ ቁጠባዊ ጉዳያት ህዝባዊ ግንባር ንዴሞክራስን ፍትሕን ኣቶ ሓጎስ ገብሪ ሂወትን ሚኒስተር ንግድን ኢንዱስትሪን ኣቶ ነስረዲን በኺትን ዝቆመ ላዕለዋይ ልኡኽ መንግስቲ ኤርትራ ምስ ሰበስልጣን ስዑድያ ኣብ ምምዕባል ክልተኣዊ ዝምድናታት ዘተ ኣካይዶም። እቲ ላዕለዋይ ልኡኽ ትማሊ 15 መስከረም ኣብ ርያድ ምስ ምክትል ሚኒስተር ጉዳያት ወፃኢ ወሊድ ኣልኸረጂ ኣብ ክልተኣዊ ምትሕግጋዝ ኤርትራን ንግስነት ስዑድ ዓረብን ኣብ መፃኢ ብዝበለፀ ንምምዕባሉ ኣብ ዝተፈላለየ ምድያት ብዛዕባ ዝካየድ ዘሎ ፃዕርን ገስጋሱን ከምኡ ውን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ምዕባለታትን ተዘራሪቦም። ብ14 መስከረም ምስ ላዕለዎ ሰበስልጣን ሚኒስትሪ ፀዓትን ሃገራዊ ኩባንያ ነዳዲ ስዑድያ ኣራምኮን ኣብ ዝገበሮ ርክባት ድማ ክልተኣዊ ዝምድናታትን ምትሕግጋዝን ንምድንፋዕ ኣብ ዘሎ ዕድላትን ተገዳስነትን ኣብ ምርዳእ ተበፂሖም። ኣብቲ ርክባት ዋና ኣካየደ ስራሕ ባንክ ኣባይትን ንግድን ኤርትራ ኣቶ ብርሃነ ገብሪ ሂወትን ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድያ ወይዘሮ ወይኒ ገረዝግሄርን ትረኺቦም ነይሮም። ኣብ ከተማ ከረን ፖሊስ ንወነንቲ ሰራሕተኛታትን ውሃብቲ ኣገልግሎት ትካላት ኣብያተ ሙዚቃታትን ትካላት ኤሌክትሮኒካዊ ፀወታታትን ኣብ ምኽባር ሕግን ስነ ምግባርን ዘተኮረ ኣስተምህሮ ኣካይዶም። ዕላማታ ኣስተምህሮ ብቐንዱ ተራ ባህልን ክብርታትን ኣብ ምግታእ ገበናት ንምሕያል ምዃኑ ዝሓበረ ኣዛዚ ካልኣይ መደበር ፖሊስ ከረን ሰርጌንተ ብእምነት ክብሮም ሰላምን ፀጥታን ከባቢ ተዋሒሱ ሕብረተሰብ ቅሱን ሂወት ንኽህልዎም ናይ ኩሉ ኣካል ሕብረተሰብ ኣበርክቶ ኣገዳሲ ከም ዝኾነ ኣብሪሆም። እቲ ዝተዘርበሉ ዛዕባታት ኣገዳስነት ኣፍልጦ ሕጊ ስነ ምግባርን ምዕቃብ ክብርታት ሕብረተሰብን ተራን ኣበርክቶን ሰብ ትካላት ኣብ ፀጥታዊ ኩነታት ከምኡውን ክብርን ኣተሓሕዛን ባንዴራን ዘጠቓለለ ነይሮም። ኣብያተ ሙዚቃ ንፀጥታ ከባብን ንምዕንጋብ ሃገራዊ ባህልን ንምርቕሓት ክሰርሓን ብዝለዓለ ክደፍኣሉን ዘዘኻኸረ ተለንተ ብእምነት ትካላት ኤሌክትሮኒካዊ ፀወታታት ማለት ጌም ኣብ ዝቕርቦ ትሕዝቶታት ጥንቃቐ ከዘውትራ ወለዲ ድማ ደቆም ብግቡእ ክቆፃፀሩ ተላብዮም። ተሳተፍቲ ብወገኖም ተመሳሳሊ ጎስጓሳት ክድፍኣሉ ገበናዊ ተግበራት ንምግታእ ዕቱብ ምክትታል ክግበር ኣነወርቲ ፊልምታት መግቲኢ ክግበረሎም ፖሊስ ድማ መሓውሩ ብምስፋሕ ኣብ ኩሉ ከባቢታት ሓለዋ ክገብር ዝብል ካልእን ርእቶታት ኣቕሪቦም። ሚኒስትሪ ሕርሻ ኣብ ኣስመራ ብኣተሓሕዛን ምሕደራን ንህብን ምብዛሕ ሹም ንህብን ብግብርን ክልሲ ሓሳብን ንክልተ ኣዋርሕ ከሰልጥኖም ዝፀንሐ 41 ሓረስቶት ተመሪቖም። ትማሊ 15 መስከረም ኣብ ዝተኻየደ ናይ መምረቕታ ስነ ስርዓት ሓላፊ ቤት ፅሕፈት ሕርሻ ኣብ ኣስመራ ኣቶ ኣብርሃም እዮብ ኣብ ዘስምዖ ቃል ቀንዲ ዕላማ ናይቲ ስልጠና ሓረስቶት ሕፅረታቶምን ፀገማቶምን ባዕሎም ክፈትሑ ዝኽእሉ ናይ ስልጠና ባይታ ብምጥጣሕ ውሑስ ማእጓዊ መግቢ ንኩሉ ኣብ ኩሉ ንምርግጋፅ ከም ዝኾነ ሓቢሮም።

ኣሰልጠንቲ ብግድኦም እቲ ዕላማ ውሕስነት ምግቢ ንምርግጋፅ ብሓፈሻም መደብ ንኡስ ርቡሕ ቃፅ ሕርሻ ንምዕዋድ ድማ ብፍላይ ከም ዝኾነ ብምጥቃስ ምህርቲ መዓር ብዓይነትን መጠንን ክብ ንምባል ከም ዝኾነ ገሊፆም ወኪል ተመረቕቲ ብግድኡ ቀሲሞሞ ዘለዉ ስልጠና ኣብ ምምሕያሽ መነባብሮኦም ዝህለዎ ግደ ተረዲኦም ፃዕርታቶም ከም ዝሐይሉ ኣነፂሮም ኣብ ክፍሊ ሕርሻን መሬትን ዞባ ማእከል ሓላፊ ሃብቲ እንስሳ ኣቶ ተስፋ ሂወት ጊላይ ብግድኡ ንህብን ዝግባእ ምሕደራን ኣታሓዛን ምዝግበረሉ ፍረፃምኻ ከምዘይከልኣካ ብምግላፅ ሰልጠንቲ ነቲ ብግብርን ክልሲ ሓሳብን ዝተዋህበ ስልጠና ብስራሕ ከማዕብልዎን ንትፍልጠት ናብ ካልኦት ከሰጋግርዎን ኣዘኻኺሮም ኣብ መወዳእታ ወኪል ቤት ፅሕፈት ክፍሊ ሕርሻን መሬትን ዞባ ማእከል ኣቶ ኣስራት ሃይለ ነቲ ብውሽጣዊ ዓቕሚ ዝተኻየደ ስልጠና ብምብጓስ ካልኦት ኣብያተ ፅሕፈት ሕርሻ ተመሳሳሊ ተበግሶ ክወስዳ ተላብዮም ኣብ ንኡ ዞባ ባረንቱኡ እትርከብ ማእከላይን ካልኣይን ደረጃ ቤት ትምህርቲ ዱታ ኣብ ሃገራዊ መልቀቕ ፈተና 12 ክፍልን ሃገራዊ ምርምራ 8ይ ክፍልን ዝተዓወቱ ተምሃሮ ኣሸሊማ ኣብቲ ኣጋጣሚ ኣብ ናይ 2025-2026 ሃገራዊ ምርምራታት 37 ናይ ዲግሪን ዲፕሎማን ነጥቢ ዝረኸቡ ከምኡ ውን ልዕሊ 80 ነጥቢ ዘመዝገቡ ተምሃሮ 8ይ ክፍሊ ተተባቢዖም ርእሰ መምህርታ ቤት ትምህርቲ መምህር ሳምሶን ብርሃነ ኣበዝሃቦ መግለፂ ተበፂሑ ዘሎ ዓወት ብፃዕሪ ተምሃሮ ተወፋይነት መምህራን ከምኡ ውን ምክትታልን ናይ ቤትን ወለዲ ኮሚተ ወለድን ከም ዝኾነ ብምሕባር ኣብ መፃኢ ብዝለዓለ ክድፋኣሉ ተላብዮም ኣብ ቤት ፅሕፈት ትምህርቲ ንኡዞባ ባረንቱ ሓላፊ ምምሕዳርን ፋይናንስን መምህር ገዛኢ ዮሃንስ ብወገኑ ዕላማ ናይቲ መደብ ቅዱስ ቅንኢ ንምፍጣር ናይ ተወዳዳርነት መንፈስ ንምዕባይ ከም ዝኾነ ብምጥቃስ ተምሃሮ ነዚ ተገንዚቦም ዓፀፋ ክሰርሑ ኣዘኻኺሮም ኣብ መወዳእታ ሓላፊ ጨንፈር ማሕበር መምህራን ዞባጋሽ ባርካ መምህር ተስፋ ለት ዘረ ማርያም መንገዲ ዓወት ነዊሕን ሓያል ዓቕልን ተወፋይነትን ዝሓትት ከም ዝኾነ ብምጥቃስ ተምሃሮ ንዝመዝገብዎ ውፅኢት ዓቂቦም ናብ ዝለዕለ ደረጃ ንኽበፅሑ ክፅዕሩ ምዒዶም ዝስዕብ ዜና ሃገራት ወፃኢ እዩ ዜና ወፃኢ እዩ ዘይቅሩዒ ዓለማዊ ንግዳዊ ስርዓት ንጃምላ ዓለማዊ እቶት ኣበ ዝመፅእ ቀረባ ዓመታት ብልዕሊ 10 ሚታዊት ከጉድሎ ከም ዝኽእል ውድብ ንግዲ ዓለም ኣጠንቂቖም እገዳታት ልዑል መጠን ቀረፅን ካልእ ንግዳዊ ማሕንቆታትን ቀንዲ ጠንቂ ምንቁልቋል ዓለማዊ ቆጠባ ምዃኖም ዝገለፀት ውድብ ሃገራት ኣብ ነናሓድሕድን ሚዛኑ ዝሓለወ ንግዳዊ ምልውዋጥ ከካይዳ ፀዊዖም ሓያላት ሃገራት ንሕጋጋት ውድብ ንግዲ ዓለም ብምጥሓስ ኣብ ልዕሊ ካልኦት በይናዊ ዘይሕጋዊ እገዳታት የፅድቓ ከም ዘለዋ ዝፍለጥ እዮም ከም ሳዕቤኑ ዓለማዊ ንግዳዊ ስርዓት ኣብ ውሽጢ ዝሓለፈ 80 ዓመታት ናብቲ ዝታሕተ ደረጅኡ ወሪዱ ከም ዘሎ ፀብጻባት ናይቲ ሃገራዊ ውድብ ይጠቕሶም ብደረጃ ዓለም መጠን ዓመታዊ ቀጥታዊ ወፍሪ እናጎደለ ይመፅእ ከም ዘሎ ዝገለፁ ፀብጻባት ንግዲ እቲ ክስተት ሳዕቤናት ናይ ዘይቅርዑይ ንግዳዊ ስርዓት ምዃኑ የረድኦም እዚ ከምዚ ኢሉ እንከሎ ውድብ ንግዲ ዓለም ተልእኹ ብግቡእ ይዓምም ከምዚ የለ ዝወቕሳ ሓያሉ ሃገራት ዳግሚ ህዳሰ ክግበረሉ ይፅዋዕ ኣለዋ ኣልጀርያን ማሊን ቅጠባዊ ዝምድንአን ንምድንፋዕ ዝኽእል ስምምዕ ከም ዝኸተማ ገሊፀን ቀዳሞት ሚኒስትራት ክልቲን ሃገራት ትማሊ 15 መስከረም ኣብ ከተማ ባማኮ ማሊ ኣብ ዘካየድዎ ዝርርብ ዝተበፅሐ ስምምዕ ፀዓት ዕደና ሕርሻን መጓዓዝያን ኣብ ዝርከብዎም ፅላታት ሓበራዊ ወፍሪ ንምግባር ዝዓለመ ምዃኑ ተቓሊሖም እቲ ስምምዕ ኣብ ምምዕባል ቁጥብአን እወንታዊ ተራ ከም ዘለዎ ዝኣመታ ኣልጀርያን ማሊን ንትግባርኡ ብዕቱብ ከም ዝነጥፋ ገሊፀን ኣለዋ እዚ ቁጠባዊ ስምምዕ እዚ ክልተ ኣዋርሕ ድሕሪ እቲ ዲፕሎማስያዊ ዝምድንአን ናብ ንቡር ንምምላስ ዝወሰዶ ስጉምቲ እዩ ዝስዕብ ዘሎም ኣልጀርያ ኣብ መያዝያ 2025 ክለ ኣየራ ከም ዝጣሓሰት ንዝገለፀታ ድሮን ማሊ ወቂዓ ከም ዘውደቐት ድሕሪ ምግላፃ ዲፕሎማስያዊ ዝምድንአን ከም ዝሸሓከረ ፀብጻባት የረድኦም ይኹን እምበር ኣብ ዝሓለፈ ወር ሓምለ ዝምድንአን ናብ ንቡር ንምምላስ ከም ዝተሰማምዓ ዝፍለጥ እዮም ኣሜሪካን ጀርመንን ኣብ ምዳይ መፍራ ኣፅዋር ክተሓጋገዛ ዝኽእለን ስምምዕ ከም ዝተፈራርማ ሓቢረን ሚኒስትራት ምክልኻል ቦሪስ ፒስቶሪየስን ፒት ሄክሰትን ትማሊ 15 መስከረም ኣብ ዋሽንግተን ዲሲ ኣብ ዘካየድዎ ዝርርብ ኣብቲ ጉዳይ ኩባንያታት ምክልኻል ክልቲአን ሃገራት ብሓባር ክነጥፋ ምዃነን ገሊፆም እቲ ስምምዕ ከጋጠም ዝኽእል

ንፅረት ተተኮስቲ ብምቅላል ፀጥታ ሃገራቶም ንምውሓዝ ሓጋዚ ምዃኑ እቶም ሚኒስትራት ኣፍሊጦም። እዚ ከምዚ ኢሉ እንከሎ ጀርመን ቶማሃውክ ዝተሰሜ ክሩዝ ሚሳይል ኣሜሪካ ክትሽምት ምዃና ኣብቲ ኣጋጣሚ ሓቢራ ኣላ። ጀርመን እትርከበን ሃገራት ኤውሮጳ ፀጥታዊ ፅገዕተኛነት ኣሜሪካ ንምውጋድ መፍረን ሸመተና ፅዋር ክብከብላ ከም ዝግባእ ክሕብራ ፀኒሐን ኣለዋ። ሊብያ ኣብ ዝመፅእ 3ለስተ ዓመታት ንመጠን ፍርያት ባህርያዊ ጋዝ ዕለታዊ ናብ ልዕሊ 110 ሚልዮን ሜትሮ ክቦ ከተደይቦ ምዃና ሓቢራ። እቲ መጠን ኣብዚ እዋን እዚ መዓልታዊ ኣስታት 20 ሚልዮን ሜትሮ ክቦ ጥራይ ከም ዘሎ ዝገለፀ ሊብያ ንምድንፍዑ ገዚፍ ወፍሪ ትገብር ከም ዘላ ረዲኣ። ሊብያ ኣብ ዝሓለፈ ወርሒ ናሓሰ ልዕሊ 2 ቢልዮን ሜትሮ ክቦ ባህርያዊ ጋዝ ከም ዘፍረየት እቲ ኣሃዝ ምስ ናይ ዝሓለፈ ዓመት ተመሳሳለ ወርሒ ክነፃፀርን ከሎ ድማ ብልዕሊ ዕፅፊ ከም ዝዓበየ ፀብጻባት የረድኦም። ፍርያት ጋዝ ጥራይ ዘይኮነ ፍርያት ነዳዲ ንምዕባይ እውን ትሰርሕ ከም ዘላ እያ ሊብያ ትሕብር ዘላ። ኣንድ ሕቆ ቁጠባ ሊብያ ዝኾነ ፍርያት ባህርያዊ ጋዝን ነዳድን ኣብቲ ሃገር ብዝተኸስተ ግዳማዊ ምትእትታው ዝጠንቁ ግጭታት ናብ ዝተሓተ ደረጅኡ ወሪዱ ምፅንሑ ፀብጻባት ይጠቕሶም። ኢራን መንግስቲ ኦስትርያን ሓላፊ ኒክሌሳዊ መደባታ ኣብ ቪየና ኣብ ዝካየድ ዘሎ ኣህግራዊ ዋዕላ ንምዕጋዝ ዝወሰደቶ ስጉምቲ ብትርኮኒ ኢና። ኦስትርያ እቲ ኢራናዊ በዓል ስልጣን ኣብ ዓመታዊ ዋዕላ ኣህግራዊ ወኪል ፀዓት ከይሳተፍ ብፀቕጢ ኣሜሪካ ቪዛ ከም ዝኸልክለቶ እዩ ዝግለጽ ዘሎ። ንፈፃሚ ጉዳያት ኦስትርያ ኣብ ጣህራን ብምፅዋዕ ተቃውሞኡ ዝገለፀ መንግስቲ ኢራን እቲ ስጉምቲ ዲፕሎማስያዊ ዝምድና ክልቲአን ሃገራት ኣብ ሓደጋ ዘእቱ ምዃኑ ኣረዲኦም። ውሳነ ኦስትርያ ከም ኣእንጋዲት ሃገር ሓላፍነታ ዘንጊዓ ከም ዘላ ዘነፅር ምዃኑ እዩ ሚኒስትሪ ጉዳያት ወፃኢ ኢራን ወቒሱ ዘሎ። ብዘይካዚ እቲ ዝተወስደ ስጉምቲ ንኣባልነት ሃገሩ ዝግህዝ ምዃኑ ብምጥቃስ ብስቕታ ከምዘይሓልፎ ኣጠንቂቐሎም። ኣባል ሃገራዊ ወኪል ፀዓት መበል 70 ዓመታዊ ዋዕላ ካብ 14 ክሳብ 18 መስከረም ኣብ ከተማ ቪየና የካይዳ ምህላወን ዝፍለጥ ኮይኑ ኒክሊሳዊ ጉዳይ ኢራን ኣህግራዊ ዛዕባ ኮይኑ ኣብ ዘለወሉ እዋን ተሳታፍነት ልዕሊ ዝኾነ ይኹን እዋን ኣገዳሲ ከም ዝገብሩ እዮም ክኢላታት ዝጠቕሶም። ዲሞክራሲያዊት ሪፓብሊክ ኮንጎን ሩዋንዳን ኣብ ትግባረ ውዕል ሰላም ዘተኮረ ሓድሽ ዝርርብ ከም ዘበገሰ ሓቢራን። ክልቲአን ሃገራት ኣብ ሰሜናዊ ምዕራብ ኮንጎ ተፈጢሩ ብዘሎ ፀጥታውን ወተሃደራውን ቅውላው ብሰላም ንምዕራፍ ኣብ ዝሓለፈ ዓመት ስምምዕ ሰላም ከም ዝኸተማ ዝዝከር ኮይኑ ወከልተን ሎምን ፅባሕን ኣብ ከተማ ጀኔቫ ስዊዘርላንድ ተራኺቦም ኣብ ትግባርኡ ይዘራረቡ ምህላዎም ተፈሊጡሎም። እዚ ብመንጎኝነት ኣሜሪካ ቀጠር ተጎን ሕብረት ኣፍሪቃን ዝካየድ ዘሎ ዝርርብ ኣብ መንጎ ሰራዊት መንግስቲ ዲሞክራሲያዊት ሪፓብሊክ ኮንጎን ዕጡቅ ጉጅለ ኤም23ን ልዕሊ 4 ዓመታት ዝቐፀለ ዕጥቃዊ ግጭት ደው ንምባል ዝዓለመ እዮም። እዚ ዘተ እዚ እቲ ውዕል ኣብ መፋርቅ 2025 ድሕሪ ምኽታሙ ንሻርሻይ ግዚኡ ይካየድ ከም ዘሎ ዝጠቐሱ ፀብጻባት ዛጊት እወንታዊ ገስካስ ከምዘይተረኽቦ የረድኦም። ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ መቕርሒ ፀጋታት ዝጠልቡ ልዕሊ 100 ዕጡዋት ጉጅለታት ብምህላዎም ምስ ዕጡቅ ጉጅለ ኤም23 ዝኸተም ውዕል ሰላም ንበይኑ ኣኻሊ ከም ዘይከውን እዩ ዝእመት ዘሎ። ቱርኪ ኣብ ፈለማ 2027 ናብ ወርሒ መንኮርኮር ክትውንጭፍ ምዃና ኣፍሊጣ። እቲ ውጠፈራዊ ተልእኾ ኣብ ወርሒ ዝካየድ መፅናዕትታት ንምስፋሕ ምዃኑ ዝገለፀ መንግስቲ ቱርኪ እታ መንኮርኮር ኣብ ውሽጢ 2 ኣዋርሕ ኣብቲ ዝተደለየ ዕላማ ክትዓለም ምዃና ኣረዲኦም። እታ መንኮርኮር ካብ 3 ኣዋርሕ ክሳብ 1 ዓመትን መንፈቕን ዝቕፅል ዳህሳስን ምርምርን ከም እተካይድ እዩ ዝጋዋሕ ዘሎ። እቲ ውጥን ዕውት ምዝኸውን ቱርኪ ንፈለማ እዋን ኣብ ክሊ ወርሒ መንኮርኮር ከትዕለብ እያ። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም፣ ላዕለዋይ ልኡኽ ኤርትራ ምስ ሰበ ስልጣን ስዑድያ ኣብ ምዕባል ክልተኣዊ ዝምድናታት ዘትዮም። ኣብ ከተማ ከረም ፖሊስ ንውሃብቲ ኣገልግሎት ትካላት ኣስተምህሮ ሂቦም። ኣብ ኣስመራ ስልጠና ኣተሓሕዛን ምሕደራን ንህብን ምብዛሕ ሹም ንህብን ተዋሂቦም።

ዘይቁርዒ ዓለማዊ ንግዳዊ ስርዓት ንጃምላእ ዓለማዊ እቶት ከጉድሎ ከም ዝኽእል ተኣሚቶም ኣልጀርያን ማሊን ቅጠባዊ ዝምድነአ ንምድንፋዕ ዝኽእል ስምምዕ ከም ዝኸተማ ገሊፀን ኣሜሪካን ጀርመንን ኣብ መዳይ መፍራ ኣፅዋር ክተሓጋገዛ ዝኽእለን ስምምዕ ከም እተፈራርማ ሓቢራን ዜና ተዛዚሙ ኣሎ ሰናይ መዓልቲ እየ።

ሰላምታይ ተቐበሉ። ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ መደብና ሓደ ብትሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳሊናሎም ዘለና ኣርእስቲ እምበኣር ከምቲ ኣቐዲሞ ክብሎ ዝፀናሕኩ ፍልይ ዘብሎ እንታይ እዩ ንዝብል ሕቶ መበገስ ኣለዎ። ዝተበገሰሉ ድማ ኣብ ሓደ ኣጋጣሚ ክሰርሕ ኢለ ኮፍ ምስ በልኩ እዛ ስራሕ እዚኣ ሓደ ሰዓት ክትወስደለያ ሓደ ሰዓት ከዓ ክውዳእያ ኢለ ኮፍ ምስ በልኩ ብዙሕ ነገር ንኣቐልቦይ ዝወስድ ነገራት ወይ ኣጋጣሚታት ክፍጠሩ ሽዑ ንሽዑ ርአ። እቶም ብፍጠሩ ኣጋጣሚታት ከዓ ኣብ ቤት ፅሕፈትካ ሰብ ምኩዕካሕ ክኸውን ይኽእል፣ ሰብ ክፅውዓካ ክኸውን ይኽእል ወዘተ። እቲ ቐንዲ ግን እቲ ዲጂታላዊ ኣቐልቦ ዝሰልብ ወይ ኣቐልቦካ ዘማሕድግ ነገር እዩ። እዚ ዲጂታል ዲስትራክሽን እዩ ዝበሃል። ዲጂታል ዲስትራክሽን ዝበሃል መብዛሕትኡ ግዜ ኣብዚ ናይ ዲጂታላውነት ግዜ ዘጋጥሙና ደሎ ኣቐልቦና ዝሰልቡ ምናልባት ዝጀመርናዮ ስራሕ ንኸይንውድእ ወይ ኣብ ዝተለምናዮ ግዜ ንኸይንውድኡ ዝገብሩና ብዙሓት ነገራት ኣለው። እዚኦም መበገሲኦም ምስቲ ዲጂታላዊ እንዳዛመድና ንሪኦ ክኸውን እዩ። ናብቲ ሙሉእ መደብ ከብለኩም እምበኣር ሰናይ ምክትታል። ሓደ ሄንሪ ዴቪድ ዝተባህለ ክኢላ ናይ ዲጂታላይዜሽን ከምዚ ኢሉ ነይሩ፣ ደቂ ሰባት ናይ መሳርሒኦም መሳርሒ ይኾኑ ኣለው። እዚ ክገልፆ ከሎ ድማ ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ ኢልዋ። ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ መሳርሒ ኣለና። ንኣብነት እዛ ላፕቶፕ እዚኣ መሳርሒተይ እንተደኣ ኮይና ኣነ መሳርሒ ኣ ክኸውን ከለኹ ሞሒሰቦ። ስለዚ ክንደይ ካባ ናይና ናይ መሳርሒና መሳርሒ ኮይና ዘለና። እዚ ንምንታይ ንምግላፅ ዘምፅዎ እዩ? ሞባይል ኣብ ንጥቀመሉ ግዜ ወይ ዲጂታላዊ ነገራት ኣብ ንጥቀመሉ ግዜ፣ ብፍላይ ከዓ ሞባይል ኣብ ንጥቀመሉ ግዜ ሞባይልና ወርክሾፕ ድያ ወይ መሳርሒ ንሰርሓላ መሳርሒትና ድያ ዋላስ ወይቲን ሩም ዋላ መፀበይ ክፍሊ እያ። ስለዚ እዚ ምርጫ ናባና ዝግደፍ እዩ ወይ ከዓ ንሕና ክነቕሓሉን ክንፈልጦን ዝግባአና እዩ። ኣብ ክልቲኡ ክንከውን ንኽእል ኢና፣ ግን ድበዝሐ ግዜ እንታይ እያ ንኣብነት ስራሕ ክንስእን ከለና ወይ ስራሕ ክውሕደና ከሎ ወይ ስራሕ ኣብደይብልና ግዜ መፅናዕቲ ኣብደይብልና ግዜ ገለ ንገብሮ ኣብደይብልና ግዜ ዲና ንጥቀመላ ማለት ከም ወይቲን ሩም ከም መፀበይ ክፍሊ ዲና ንጥቀመላ ወላ ስራሕ ክህልወና ከሎ ከም ሓጋዚትና ከም መሳርሒትና ኢና ንጥቀመላ። ስለዚ እዚ ናይ ሎም ዓይነት ኣርእስትና ኣብ ሓሙሽተ ዓበይቲ ክፍልታት ነዚ ከፊልና ክንርአና። እቶም ሓሙሽተ ድማ ከም ዝስዕበ እዮም። እቲ ቀዳማይ ዲጂታላዊ ምስላብ ኣቐልቦ ወይ ዲጂታል ዲስትራክሽን እንታይ እዩ? እቲ ካልኣይ ንዲጂታል ዲስትራክሽን ወይ ዲጂታላዊ ምስላብ ኣቐልቦ ፈውሲ ወይ መድሃኒት ክኸውን ዝኽእል እቲ ታይም ብሎክ ዝበሃል እዩ። ታይም ብሎክ እንታይ እዩ? ብኸመይ ከ ንጥቀመሉ? ሳልሳይ ዓይነታት ደወልቲ ወይ ሞባይል ክድወል ከላ ዓይነታት ደወልቲ ኣለው። እዞም ደወልቲ እዚኦም ወይ ደወልቲ ኣብ ንኾነሉ ግዜ ክንፈልጦ ዝግባአና፣ ምክንያቱ ንካልኦት ተቐበልቲ ኣቓልቦኦም ንሰልብ ከይንህሉ ክንጥንቀቕ ስለ ዘለና። ራብዓይ ተቐበልቲ ኣብ ንኾነሉ ግዜ ኸ ከም ተቐበልቲ ኣቓልቦና ይስለብ ስለ ዘሎ ሞባይል ዘለዋ ክድወለና ክእል፣ ቴክስት ሜሴጅ ክመፀና ክእል፣ ንሓፂር ናይ ፅሑፍ መልእኽቲ ክመፀና ክእል፣ ዝተፈላለዩ ምልክታታት ወይ ኖቲፊኬሽን ንብሎም ክመፁና ክእሉ ካልእ ካልእ፣ እዚኦም ከ እንታይ ክንገብር ኣለና? እቲ ሓምሻይ ድማ ሞባይላት ይኹን ዲጂታላዊ መሳርሒታት ክስራሕ ከሎ ፎካስ ወይ ኣቐልቦና ንኸይስለብ ኣብ ውሽጡ ዝተፈላለዩ ኣማራፅታት ኣለዎ። ንሎሚ ድማ ክልተ ካብቶም ኣማራፅታት ከላለየኩም እየ። ስለዚ ናብቲ ቀዳማይ ከብለኩም እየ። እቲ ቀዳማይ ዲጂታላዊ ምስላብ ኣቐልቦ እንታይ ማለት እዩ ወይ ዲጂታል ዲስትራክሽን ማለት እንታይ ማለት እዩ ዝብል እዩ። ቀደም ዘበን ቅድሚ ሞባይላት ምምፅአን ሰባት ሞባይል ኣይነበሮምን። እቲ መራኸቢ ዝበሃል ከዓ ምናልባት ናይ ቀዋሚ ቴሌፎን ይኸውን ዝኽእል። ቀዋሚ ቴሌፎን ኣብ ዝደወለካ ግዜ ምናልባት ተቃዋሚ ቴሌፎን ካባኻ ምሕድግ ኢላ ክትክሉ ስለ ትኽእል፣ ኣብ ካልእ ክፍሊ ክትህሉ ስለ ትኽእል፣ ሒዝካዮ ደለካ ስራሕ ገዲፍካ ናብኣ ብምኻድ ጥራይ ሓደ ኣቐልቦካ ዝሰልብ ነገር ነይሩ ክኸውን ይኽእል። እንተደኣ ካብ ገዛኻ ወፂኻ እንተደኣ ከዓ ናብ ካልእ ስራሕ ኬድካ ግን ኣቐልቦ ሙሉእ ብሙሉእ ናብቲ ሰርሖ እዩ ነይሩ ክበሃል ይከኣል። ምስ ምምፃእ ዲጂታላዊ ዘመን ወይ ዲጂታል መሳርሒታት ግን እዚ ኣቐልቦ ዝሰልብ ኣብ ገዛ ምሳና ኣሎ፣ ኣብ መደቀስ ምሳና ኣሎ፣ ኣብ ቦታ ስራሕ ምሳና ኣሎ፣
ሕሉፍ ሓሊፉ ምስቲ ፊር ኦፍ ሚሲን ወይ ፎሞ ኢልና ዝፀኒሕና እንጠቕሶ ምስ ተኣሳሲሩ ዝኸይድ እዩ። ነፍሲ ወከፍ ሰብ እንተ ደኣ ዓባይ ስራሕ ሒዙሎ እታ ስራሕ ሒዙዋ እንተ ደኣ ኣሎ እሞ ሞባይሉ እንተ ደኣ ተደው ኢላ ዝበዝሐ ህዝቢ ዓለም ማለት እዩ ኣብ ሞባይሉ ዘሎ ኣቓልቦ ቀዳምነት ይህብ። እንተ ደኣ ጢጥ ኢላ መን መፂኡ መን ደው ኢሉለይ እንታይ ክኸውን ይኽእል እንዳበለ እዚ እቲ ነቲ ፎካስ ወይ ነቲ ኣቓልቦ ዘጥፍእ ካብቲ ሓደ ናይ ዲጂታላዊ ነገር እዩ ማለት እዩ። ስለዚ ዲጂታላዊ ምስላብ ኣቐልቦ ክንብል ከለና ክሳብ ክንደይና ሞባይልና ከም ካልእ ኣማራፂ ጌርና ነታ ሒዝናዮ ዘለና ስራሕ ክንውድእ ንፍትን። ኣብ ዝሓለፈ ግዜ ነዚ ንክፍትን ኢለ ሓደ ስራሕ ናይ ቴክ ኢንሳይት ኣብ የዳሉ ነይረ። ናይ ቴክ ኢንሳይት መደብ ከዳሉ ኢለ ኣብ ዝጀመር ኩሉ ግዜ እታ ስራሕ ሓንሳብ ኮፍ ምስ በልኩ ክልተ ሰዓት ክትወስደለይ ትኽእል ነይራ። ክልተ ሰዓት ክትወስደለያ ኢለ ግን ከዓ ክንደይ ክድወለ ንኽእል ክንደይ ግዜ ሞባይለይ ጢጥ ክትብል ትኽእል ተን ክልተ ሰዓት ክወስዳለይ ዝኽእላ ኸ ናብ ክንደይ ክናውሓ ኽእላ። ምክንያቱ ከም መፅናዕቲ እንታይ ፈቲነዮ ሕጂ ክሰርሐ እንተ ደኣ ክሰርሕ ኮይነ ግን ሞባይለይ ክፍትኽ ገድፋ እየ ስለዚ ዝተደወለኒ ከዓ ክቕበለ ኢለ ሓሲበ ማለት እዩ። ኣብ ከምዚ ኣብ ዝገብረሉ ዝነበርኩ ግዜ ናይ ከባቢ ክልተ ሰዓት ክትከውን ዝግብኣ ተስራሕ ናብ ከባቢ ሰለስተ ሰዓትን ፈረቓን ከይዳ ማለት እዩ። ስለዚ ኣቐዲሙ እዚ ክንብሎ ፀናሕና እንታይ እዩ ዲጂታላዊ ዲስትራክሽን ወይ ዲጂታላዊ ምስላብ ኣቐልቦ ክሳብ ክንደይ ነፍሲ ወከፍና ካብ ስራሕና የጓናድበናን የዳናጌናን ከም ዘሎ ዘርኢ እዩ ማለት እዩ። ኣብዚ መፅናዕትታት ከም ዘረጋግፅዎ እንታይ እዩ እቲ ክነግረኩም ፅናሕኩ ክልተ ሰዓት ክወስደለይ ዝግብኦ ሰለስተ ሰዓትን ፈረቓን ወሲድለይ ክብል ከለኹ ሰለስተ ሰዓትን ፈረቓን ምውሳድ ጥራይ ደይኮነት ፀገም ከምዚ ናይ መፅናዕቲ ጉዳይ እንታይ እዩ ሓደ ስራሕ ኣተኪርካ ክትሰርሖ ትፀንሕ እሞ እንተ ደኣ ኣቓልቦካ ብዝኾነ ይኹን ብዲጂታላዊ ክኸውን ይኽእል ሰብ ኩሕኩዕካ ክኸውን ይኽእል ብገለ ነገራት እንተ ደኣ ኣቓልቦካ ናብ ካልእ ከይዱ ወይ ዲስትራክት እንተ ደኣ ኮይኑ ናፍቲ በፂሕካዮ ዝነበርካ ጫፍ ወይ ፒክ ንክትምለስ ብውሕዱ 23 ደቂቕን 15 ካልኢትን ከንደወስድልካ መፅናዕትታት ኣረጋጊፆም ኣለዉ ማለት እዩ። ስለዚ እዚ 23 ደቂቕ ሓደ ኣብነት ኤዲተር ክኸውን ይኽእል ኣብ ፅቡቕ ሙድ ናይ ኤዲቲንግ ከሎ ፀሓፋይ ክኸውን ይኽእል ኣብ ፅቡቕ ሙድ ናይ ፅሕፈት ናይ ምንባብ ወዘተ ክትብሉ ከለካ እንተ ደኣ እቲ ንገልፆ ዘለና ምስላብ ኣቐልቦ ወይ ዲስትራክሽን እንተ ደኣ መፅኡ ናፍታ በፂሕካ ዝነበርካ ጥዕምቲ ኩነታት ወይ ናይ ስራሕ ጫፍ ንክትምለስ 23 ደቂቕን 15 ካልኢት ድወስደልካ እንተ ደኣ ኮይኑ ክንደይ ግዜ ካብ ጫፍ ክትምለስ ካብ ጫፍ ክትምለስ እቲ ክሰርሖ ዳሓሰብካ ውን ከምቲ ክኾኖ ዝግብኦ ኣይከውንን ማለት እዩ። ስለዚ ዲጂታላዊ ዲስትራክሽን ክበሃል ከሎ ኣበይንኻ ኣብ ስራሕ ኣብ ዘለካዮ ኣብ ቤት ፅሕፈት ኮንካ ሰብ ክትሰምዕ እንተደኣ ኮንካ ወይ ኣብ ህዝባዊ ኣገልግሎታት እንድሕር ዳኣ ኣለካ ክሳብ ክንደይ ሞባይላትና ወይ ከዓ እቲ ዝመፀና ዘሎ ደወላት ክኸውን ይኽእል እቲ ኖቲፊኬሽን ንብሎ ምልክታታት ክኸውን ይኽእል ክሳብ ክንደይ ኣቐልቦና ይሰልባሎ ወይ ከዓ የጉድለልና ኣሎ እዚ ዝገልፅ እዩ ማለት እዩ። ስለዚ ብሓፈሻ እዚ ዲጂታላዊ ምስላብ ኣቐልቦ ዝበሃል ክሳብ ክንደይ ኣብ ዓለም ሙሉእ ገኒኑ ስክሪን ኣብ ከባቢካ ምህላው ክሳብ ክንደይ ዓብዩን ካብቲ ክኾነ ዝግብኦ ንላዕልን ኮይኑ ከም ዘሎ ናይ ክንደይ ሰባት ኣቐልቦ ብምስላብ ከዓ እቲ ኣፍራይነት የጉድል ከም ዘሎ እዩ ዝርዳእካ ማለት እዩ። ንኣብነት ኣብዚ እንታይ ክንብል ንኽእል ሓደ ሜካኒክ ማኪና ከፊቱ ኢዱ ብዘይትን ብካልእን ረሲሑ ከሎ እንተ ደኣ ሞባይል ተዳዊላቶ ነቲ ደወል ኢግኖር ክገብሮ ወይ ነቲ ደወል ገዲፉ ናብ ስርሑ ጥራይ ከቃልብ ዘለዎ ተኽእሎ ክንደይ እዩ ካልእ ፀሓፋይ ከ ተምሃራይ ከንብብ ከሎ ኸ ወዘተ ኢልና እንተ ደኣ ርእናዮ እዚ እቲ ዲጂታላዊ ምስላብ ኣቐልቦ ወይ ዲጂታል ዲስትራክሽን ኮይኑ መድሃኒቱ ድማ ከምዚ ኣብ ቁፅር 2 ንስዕቦ ክኸውን እዩ። ብኻልኣይ ደረጃ እምበኣር መፍትሒ ናይ ዛ ኣቐዲምና ክንገልፆ ፀናሕና ዲጂታላዊ ምስላብ ኣቐልቦ ዝበሃል ክኸውን እዩ እዚ ታይም ብሎክ እዩ ዝበሃል። ክንደይ ካባና ታይም ብሎክ ትብል ቃል ሰሚዒናያ ንፈልጥ ክንደይ ካባና ኸ ተግቢርናያ ንፈልጥ ዝብል ከዓ ሓደ ካልእ መፅናዕቲ እዩ። እዚ መደብ እዚ ከዳልዎ ኢለ ካብ ዳሓስብ ብውሕዱ 3 ወርሒ ይገብር እዩ። ዝሓለፉ 3 ኣዋርሕ ብፍላይ ዋላ ኣቐዲሙ እዚ ታይም ብሎክ ዝበሃል ክጥቀመሉ እኳ እንተነበርኩ ኣብ ዝሓለፈ 3 ኣዋርሕ ግን ብዝያዳ ክጥቀመሉ ጀሚረ። ምክንያቱ ኣነ ክጥቀመሉ እሞ ውፅኢቱ ርአ ከዓ ናብዚ ከምፆ ስለ ድበልኩ ማለት እዩ።
ታይም ብሎክ ማለት ምስ ታይም ማናጅመንት ወይ ምሕደራ ጊዜ ዝተኣሳሰር ኮይኑ ንጊዜኻ ከምዚ ክገብረ ኢልካ ኣቐዲምካ ምምዳብ ማለት እዩ። ምምዳብ ቱዱ ሊስት እዩ። ንኣብነት ሎማዓንቲ ንጎተሴ እዚ ክገብረ ብድሕሪ ናብዚ ከይደ ድሕሪ ናብዚ ከይደ ክንብል ከለና እቲ ዲጂታላዊ ኣቓልቦና ዝሰልብ ወይ ዲስትራክቲ ዝገብረና ግን ኣብ ጅባናን ኣብ ከባቢናን ዩደሎ ነዚኦም ከ ነስተውዕለሎም ዶ? ስለዚ ታይም ብሎክ ማለት እንታይ ማለት እዩ? ሎም ማዓንቲ ካብ ሰዓት 9 ክሳብ 11 ዝመደብ ዚ ክሰርሐ፣ እዛ መኪና እዚኣ ክዕረየ፣ እዛ መፅሓፍ እዚኣ ክንብባየ፣ እዚ ስራሕ እዚ ክሰርሐ፣ ኣጋይሸይ ክቕበለ እንተደኣ ኢለ ኣነ ንኣብነት ኣጋይሽ ክቕበላ ቤት ፅሕፈት ኮይነ ተዳልየ ክህሉ ይኽእል። ዘይተዓደመ ዘይተፀውዐ ኣብ መደበይ ዘይነበረ ጋሻ ግን ጥሪ ኢሉ ናብ ሞባይለይ ክኣቱ ይኽእል። እቲ ሓደ 3 ደቂቕ ተወሲድልካ፣ እቲ ሓደ 2 ደቂቕ ተወሲድልካ ክሳብ ክንደይ እቲ ዲጂታላዊ ምስላባ ኣልቦ ካብ መደብካ የታርፈካ ኣሎ ማለት እዩ። ስለዚ ናይዚኣ ፈውሲ ከዓ ታይም ብሎክ ትበሃል። ነታ ክትገብራ ዝወሰንካ ካብ ሰዓት 11 ክሳብ ፋዱስ እዚኣ ክገብረ እንተዳ ኢልካ ሞባይልካ ክትዕፆ ኣለዋ ማለት እዩ። ሞባይልካ ክትዕፆ ከምቲ ኣቐዲምና ዝረኣናዮን ኣብ ሓሙሻይ ፓርት ናይዛ ናይ ሎም ማዓንቲ መደብና ንሪኦን ሞባይላት ክስርሓ ከለዋ ኮምፒውተራት ክስርሓ ከለዋ ነዚ ዲጂታላዊ ምስላብ ኣቓልቦ ድበሃል ወይ ዲጂታል ዲስትራክሽን ድበሃል ኣብ ግምት ኣእቴንን ዝስርሓ። ሞባይል ግድን ኣይኮነን ኩሉ ግዜ ተወልዓ ክትከይድ፣ ግድን ኣይኮነን ደዝ ተደወለልካ ክትቅበል፣ ግድን ኣይኮነን ነዚ ክትሰርሕ

0: ስለዚ ኣብ ትሰርሐሉ ግዜ ታይም ብሎክ ዝብል ኣማራፂታት ኣለዎን እዚ እውን ክንርአየና ማለት እዩ። ታይም ብሎክ ንኣብነት እንተዳርእናያ ምናልባት ምሳይ ድሰርሑን ድፈልጡን ሰባት ኣብዝሓለፈ ግዜ እንታይ ደኣ ካብ ሰዓት ክንዲዚ ሞባይልካ ተዓፅያ ነይራ ትብል ብተደጋጋሚ ሰብ ዝብላ እዩ። ሞባይልካ ናይ ግድን ንመዓልቲ ገለ ሰዓታት ክትዕፆ ክትክእል ኣለዋ እንተ ደኣ መሳርሒት እንተ ደኣ ካልእ ስራሕ ኣለካ ማለት እዩ። ግድን እዩ ሞባይል ከምዚ ህፁፅ ነገራት ክህልወካ ክእል። ነዚ ግን ናይ ህፁፅ ማናጅመንት ክህሉ ኣለዎ ወይ ናይ ህፁፅ ግዜ ምሕደራ ክህሉ ባህልቲዮም ዞም ክኢላታት። ንኣብነት ኣብ ቤት ፅሕፈት እንተደኣ ኣለካ ሎም ማዓንቲ ካብ 11 ክሳብ ፋዱስ ሰብ ኣይትወለይ ክትብላ ትኽእል፣ ንፀሓፊትካ ኣብ ደገ ክትዓፅዎ ትኽእል፣ ወይ ንስድራ ክድውሉ እንተደኣ ኮይኖም ኣነ ካብ ክንዲዚ ክሳብ ክንዲዚ ስለዘየለኹ ዝኾነ እንተሎ ኣብ ዝደውሉ ክበሃል ከኣል ወዘተ። ነዚ ዝኸውን ዝተፈላለዩ ምሕደራ እዩ ዘለዎ። እንተደይኮነ ግን ቀዳምነታት ናይ ስራሕ እንድሕር ደኣ ኣለካ ኮይኑ ኩሉ ግዜ ታይም ብሎክ ማለት ሞባይልካ ዓፂኻ ናብ ስራሕካ ምድሃብ ማለት እዩ። ስለዚ ታይም ብሎክ ሓንቲ ካፍተን ኣዝየን ኣገደስቲ ነዚ ግዜ ዝኾና ምሕደራ ወይ ፈውሲ ወይ መድሃኒት ናይዚ ዲጂታላዊ ምስላ ብኣልቦ ወይ ከዓ ዲጂታል ዲስትራክሽን ዝበሃል እዩ ማለት እዩ። ብሳልሳይ ደረጃ ኣብ ዲጂታላዊ ምስላብ ኣልቦ ንሪኦም ደወልቲ እዮም። ደወልቲ ክንብል ከለና ኩልና ኣብ ንድውለሉ ግዜ ክህልወና ዘለዎ ሕጊ ወይ ክንፈልጦ ዝግባአና ኣገባብ እዩ። ኩሉ ግዜ ዲጂታል ሊትረሲ ወይ ዲጂታላዊ ምጥፋእ ማሃይምነት ዝበሃል ካብዚ እዩ ዝጅምር። እንተ ደኣ ሞባይል ንሓደ ሰብ ክድውለሉ ኮይነ ክህልዎ ዝኽእል ስራሕ ኣበይ ቦታ ክህሉ ክእል፣ እንታይ ክሰርሐ ክእል፣ ምክንያቱ ብዘይቆፀራ እየ ድውል ዘለኹ፣ ብፍላይ ብዘይቆፀራ እንተኮይኑ ኣጋጣሚ እየ ዝድውል ዘለኹ፣ ስራሕ ክኸውን ይኽእል፣ ብሰላምታ ክኸውን ይኽእል፣ ብዝተፈላለየ ክኸውን ይኽእል፣ ግን ከኣነ ከምዝድውለሉ ኣብታ ሰዓቲ ኣይፈልጥን እዩ። ስለዚ ደዋላይ ክሳብ ዝኾንኩ ክገብራ ዝግባአኒ ሓንቲ ሕግላ። እዚ ከዓ ማሃይምነት ምጥፋእ ናይ ኣጠቃቅማ ሞባይል ተባሂሉ ዝፍለጥ እዩ። ንኣብነት ሓደ ግዜ ትድውል እንተዘይተቐቢሉ መልእኽቲ ናይ ፅሑፍ መልእኽቲ ትሰድድ። እቲ ናይ ፅሑፍ መልእኽቲ ክልተ ነገር ክኸውን ይኽእል፣ ዘህውኽ የብለይን ኣብ ዝጣዕመካ ደውለለይ ክኸውን ይኽእል፣ ኣዝዩ ዘህውኽ ህፁፅ ነገር ስለ ዘለኒ ቀልጢፍካ ደውለለይ ክኸውን ይኽእል፣ ወይ ከዓ እታ ከምዚ ብከምዚ ፈትሐ ኣለኹ እቲ መልእኽትኻ ኣመሓላሊፍካ በቃ ፈሊጡ ሱቕ ዝብል ክኸውን ይኽእል። እንተ ደኣ ከምኡ ምስ ገበርካ ሽዑ ሱቕ ምባል ምክንያቱ ካልኣይ ግዜ ምድዋል ሳልሳይ ግዜ ምድዋል ሓደ ካፍቲ ዲጂታላዊ ምስላ ብኣልቦ ናብ ተቐባላይ ዘድብ ስለ ዝኾነ ብዙሕ ግዜ ኣብ ኣስመራ ብዙሕ ግዜ ንስሕቀላ ሓንቲ ምናልባት ንፅዋይ ክትከውን ትኽእል ወይ ኣጋጣሚ ክትከውን ትኽእል ከም ዕላል ዝዕለል ክኸውን እዩ። ሓደ ደዋላይ ናብ ሓደ ዓርኩ ይድውል እሞ እታ ቴሌፎን ትድውል ግን ዘቐበላ የለን። ምስ ደወለ ሓደ ግዜ ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ትብሎ ወዲ ስለ ደይተዋሕጠትሉ ካልኣይ ግዜ ይድውል ሃሪማ ደዊላ ምስ ወድአት እንደገና ዝደወልኩም ዓሚል ኣይተረኽበን ብክብረትኩም ፀኒሕኩም ደውሉ ከኣ ትብል ወዲ ነዚኣ ክቕበላ ይከኣለን ሓርቁ ሳልሳይ ግዜ ይድውል ሳልሳይ ግዜ ከም ትብሎ ወይለ ኢሉ ኢዱ ሰብሲቡ ነዚኣ ደኣ ከላሕትታንዴ ኢሉ ይበሃል። ሕጂ እንታይ ማለት እዩ ነቲ ምድዋል ናብ ምትልላኽ ዘምፆ ሰብን ኣይሰኣኒ እዩ። እዚ ኣብ ኩላትና ዘጋጥመና እዩ። ኣነ ብዙሕ ግዜ ድሪኦም ሰባት ወይ ኣብ ከባቢና ሓደ ግዜ ትድወል እሞ ኣይተቐበልካያን ምክንያቱ ዘይመቐበል ኢኻ ምክንያት ኣለካ ኣብ ስራሕ ስለ ዘለካ ወይ ክትቅበል ስለ ደይትኽእል። ስለዚ ይድውል ይኣብዮ ካልኣይ ግዜ ይድውል ካልኣይ ሳልሳይ ግዜ ራብዓይ ግዜ ሓሙሻይ ግዜ ክሳብ ሻድሻይን ሻብዓይን ግዜ ዝድውሉ ሰባት ብዙሓት እዮም። እዚ ምስ ዲጂታላዊ ምጥፋእ ማሃይምነት ወይ ዲጂታል ሊትረሲ ተኣሳሲሩ ክረአ ዝግባእ እዩ። ምክንያቱ ሓደ ሰብ ክድውለሉ ከለካ እንተ ዘይተቐቢልዋ ኣብ ሓደ ስራሕ ኣሎ ማለት እዩ። ስለዚ እንተ ደኣስኻ 10 ግዜ ደው ኢልካ ከዓ ካብቶም ዲጂታላዊ ምስላብ ኣልቦ ወይ ዲስትራክሽን ዝፈጥሩ ሰባት ምደብ ስለ ዘለካ ወይ ትኸውን ስለ ዘለካ ብዝተኽኣለ መጠን እዛ ሕጊ እዚኣ ክትግበር ኣለዋ ነቲ ዝድወሎ ደሎ ሰብ ተቐባላ ኢልና ዳሕራይ ነምፆ ከይርበሽ ምእንቲ ማለት እዩ። ስለዚ መጀመርያ ትድውል እንተ ዘይተቐቢልዋ ሓፂር ናይ ፅሑፍ መልእኽቲ ትፅሕፍ ትሰድድ ብድሕሪ ወይ ክድውል ወይ ሕራይ ደውለለይ ክብለካ እዩ። እንተዘይኮነ ትፅበ ማለት እዩ። ፀኒሕካ ድሕሪ ዝተወሰነ ግዜ ከዓ ትድውል ማለት እዩ። ስለዚ እዚኣ ንድሕር ደኣ ኢልና እቲ ደጋጊምካ ምድዋል ኣብቲ ዲጂታላዊ ምስላብ ኣቐልቦ ክኸውን ይኽእል። ብዙሕ ግዜ ተቐበልቲ እንታይ ገብሩ ንፀኒሕና ስለ ንሪኦ ኣብ ደዋላይ ኣብ ትኾነሉ ግዜ ግን እዚ ሕጊ እዚ ከተማልእ ግዴታን እቲ ዲጂታላዊ ስርዓት ወይ ዲጂታላዊ ሕጊ ዝጠልቦ ምዃኑ እዩ ማለት እዩ። ራብዓይ ዓይነታት ተቐበልቲ ኢና ክንርኢ። ተቐበልቲ ኣብ ንኾነሉ ግዜ ዘዝተደወለ ደወል ክንቅበል ናይ ግድን ኣይኮነን ትብል ከዓ እታ ራብዒቲ ሕጊ እያ ማለት እዩ። ተቐባላይ ኣብ ትኾነሉ ግዜ ግድን ኣይኮነን ተቐበል። ኣብዚ ብዙሕ ሕግታት ምስ ዲስፕሊን፣ ምስ ስነ ስርዓት፣ ምስ ኣገባባት ዝኸይድ ብዙሕ ክህሉ ይኽእል እዩ። ንኣብነት እንተደኣ ሰብ ኣለዎ ምሳኻ እሞ ኣብ መንጎ ትቕበል እንተደኣ ኣለኻ ኣነን ሓደን እንዳዕለልና ከለና እንተ ዕላለይ ኮሊፉ ፀቂሉ ኣብ መንጎ ኣነ እንዳተዛረብኩ ዝቕበሉ ብዙሓት ሰባት ኣለው ኣለና ብዙሕ ግዜ። እዚ ሓደ ካብቲ ኣገባባት ብዘይኮነ ምስ ዲጂታላዊ ኣገባባት ዝኸይድ ወይ ምስ ዲጂታላዊ ምጥፋእ መሃይምነት ዝኸይድ እዩ። እዚኣ ክቕበላ ዶ ቅሬታ ኢልካ ምቕባል ሓደ ክኸውን ከሎ፣ ካልእ ግን ከምቲ ኣቐዲመ ዝጠቀስክዎ ነንዝተደወለ ደወል ክትቅበል ግድን ኣይኮነን። ምክንያቱ እንታይ ኢልና ኣለና ኣብቲ ቀዳመይቲ እንተ ደኣ ሓደ ሰብ ደው ኢልልካ እንተ ደኣ ደይ ተቐቢልካዮ ስራሕ ሒዝካ ኣለካ ማለት እዩ። ስለዚ ንዑ ከዓ ኣገባብ ኣለዎ እንታይ ክገብር ከም ዘለዎ። ህፁፅ ድዩ ናይ ህፁፅ ኣገባብ ኣለዎ። መልእኽቲ ድዩ ናይ ፅሑፍ ሓፂር መልእኽቲ ኣሎ። ኣየህውክን ድዩ ቀሲልካ ትድውለሉ ማለት እዩ፣ ወይ ከዓ ግዜ ሂብካ ትድውለሉ። ኣብ ተቐባላይ ኣብ ትኾነሉ ግዜ ከዓ እቲ ቀዳማይ እቲ ኣቓልቦ ዝሰልብ ዝመፅእ ግዜ እምበኣር ተቐባላይ ኣብ ትኾነሉ ግዜ እዩ። ብጀካቲ ሞባይልና ትህበና ምልክታ ወይ ኖቲፊኬሽን ዝበልናዮ ጢጥ ትብል ከምዚ ኮይና ትብል ሙሉእ መዓልቲ ዚዝ ክትብል እያ ትውዕል። እዚ ዝወስዱ ኣቓልቦ ገዲፍካ ተቐባላይ ኣብ ትኾነሉ ግዜ ግን ክግበር ዘለዎ ዝኾነ ቴሌፎን እንተተደው ኢልካ ክትቅበል ግድን ኣይኮነን። ሓደ ካልኣይ ናይ ፅሑፍ መልእኽቲ እውን ኣሎ። እንዳተደወሎ ከሎ ፀኒሐ ክድውለልካ እየ ዝብል ወዘተ ዘተ ዝተፈላለዩ ኣማራፅታት ኣሎ። ኣብ ስራሕ ስለ ዘለኹ ፀኒሐ ክድውል እየ ዝብል ቅድሚ ሕጂ ኣብ ቴክኒሳይድ ዘቕረብናዮ ኣማራፂ ኣጠቃቅማ ነይሩ፣ እዚ እውን ክንጥቀም ንኽእል ኢና። እንተዘይኮነ ግን ተቐባላይ ኣብ ትኾነሉ ግዜ ብፍላይ ኣብ ህዝባዊ ኣገልግሎታት ኣብትህሉ ኣተኪርካ ኣቓልቦካ ዝወስድ ኣብ ምንባብ ክኸውን ይኽእል፣ ኣብ ምፅሓፍ ክኸውን ይኽእል፣ ኣብ ቤት ፅሕፈት፣ ኣብ ናይ ስራሕ ሰዓታት ክኸውን ይኽእል እንተ ደኣ ኣለኻ ዝድወል ቴሌፎን እዚ እውን ናቱ ኣገባብ ከም ዘለዎን ብዙሕ ግዜ ተቐባላይ ኣብ ትኾነሉ ግዜ ኣቓልቦካ ዝሰልብ ኣማራፅታት ኮፍ ከተብልን እቶም ኣቓልቦ ዝሰልቡ ዝበሃሉ ከተወግድን ሓደ ካፍቲ ክንገብሮም ዘለና እዩ ማለት እዩ። ኣብዚ ከይጠቐስናዮ ክንሓልፍ ዘይብልና ምስ ድማ ኣብ ኣገባብ ኣጠቃቅማ ምድዋል ክኸውን ይኽእል ምቕባል ክኸውን ይኽእል ኣብ ዝተፍልዩ ዝበሉ ቦታታት እዩ። ንኣብነት ኣብዚ ሓደ መፅናዕቲ ዝተካየደሎ ብዙሓት ሰባት ሞባይልና ክሳብ ክንደይ ኣልቦና ወሲዳ ከም ዘላ እዚ ፊር ኦፍ ሚሲንግ ኣውት ማለት እዩ። ፊር ኦፍ ሚሲንግ ኣውት ፎሞ ዝብልዎ እንተ ደኣ ሞባይለይ ዝዝላ መን ኮን ስኢን ንኸውን፣ መን ኮን ደው ኢሉ ንኸውን፣ እንታይ ሓበሬታ ኮን ሓሊፍ ንኸውን ዝብል ፎሞ ዝበሃል ናብ ሲንድሮም ገፁ ወይ ናብ ዘሰክፍ ሕማማት ገፁ ወይ ሲንድሮም ዝበሃል ዓብዩ ከም ዘሎ እዩ ዘርኢ። ፎሞ ፊር ኦፍ ሚሲንግ ኣውት እንታይ ብዝሕረ መን ደው ኢሉ ክኸውን ይኽእል ከምዚ ክንብሎ ፅንሕና ማለት እዩ። እንተደኣ ነብሰይ ኣካላተይ ክሕፀብ እንተደ ኣትየ ወይ ዓይኒ ምድሪ እንተደ ኣትኻ ናብ ሽንት ቤት እንተደ ኣትኻ ሞባይልካ ገዲፍካያ ናብ ሽንት ቤት ናብ ምሕፃብ ንኣቱ ክንደይ ካባና ኢና፣ ክንደይ ሰብ እዩ ኣብ መንጎ እንዳተሓፅበ ነብሱ እንተደኣ ጭር ኢላ ምስ ዓፍርኡ ሞባይሉ ዝቕበል ሞባይሉ ከልዕል ዝፍትን፣ እዚ ብምሉእ ምስ ፎሞ ዝምደብ ምዃኑ ከ ትፈልጡ። ምክንያቱ ሓደ ሲንድሮም ማዕቢሉ ኣሎ እንተ ኢልና ወይ ፎሞ ዝበሃል ሓደ ሰክፍ ሕማም ክህብሎ መርፃነ ወይ ከዓ ሲንድሮም ምልክት ክኸውን ይኽእል ሓደ ካብኦም እንታይ እዩ እዚኦም እዮም። ክሕፀቡ ከለዉ ኣብ ሽንት ቤት ኮፍ ኣብ ድብሉሉ ግዜ ሞባይሎም ዝጥቀሙ ሰባት፣ ክሕፀቡ ሞባይሎም ዝጥቀሙ ሰባት፣ እዚ ንኩላትና እዩ። ምናልባት መፅናዕቲ ዝብሎ እየ ብሳልሳይ ኣካል ገይረ ዝዛረቦ ዘለኹ እምበር ኣነ ነፃ ኮይነ ካልእ ሰብ ገብር ማለት ኣይኮነን። ምክንያቱ ኩላትና ተጠቀምቲ ሞባይላት ከምዚኦም ድብሉ። ንኣብነት እዚ ዶክተር ንስማዕ እዩ
1: Number one is leave your cell phone out of the bathroom. And we actually did a poll of this very studio audience, Rachel. 93% of this studio audience takes their cell phone into the bathroom.
0: እንታይ ድብል ደሎ? 93 ካብዞም ኣብኡ ኣፍቲ ኣዳራሽ ኮይኖም ድዕዘቦ ደሎ?

ዝነበሩ ሰባት ሽንቲ ቤት ኣብ ጥቀምሉ ግዜ ሞባይሎም ሒዞም ኮፍ ከም ድብሉ እዩ። ሞባይልካ ሒዝካ እንተረኣ ኮፍ ትብል ኮንካ ከዓ ካብቲ ዘድልየካ ንላዕሊ ኮፍ ትብል ወይ ካብቲ ዘድልየካ ንላዕሊ ግዜ ኣብ ትወስድ ልዕሊ ኩሉ ከዓ ናይ ኦሞሮድዮ ናይ መሓዝ ክእለትካ ከዓ ብ46 ሚእታዊት ከምዚ ዓቢ እዩ ዝገልፅ ኣብዚ መፅናዕታዊ ፅሑፍ ማለት እዩ። ስለዚ ብሓፈሻ ብዙሕ መፅናዕትታት እዩ ተኻይዱ። ኣብ ሓደ ኣብ ኣሜሪካ ዝተኻየደ መፅናዕቲ ነይሩ። ካብቶም ኣብ መፅናዕቲ ዘቐረበሎም ሰባት ክንደይ ሚእታዊት ኢኹም ኣብ ንኽትሕፀቡ ይኹን ሽንት ቤት ትጥቀሙ ክትኣት ከለኹም ሞባይልኩም ሒዝኩም ክትኣት ንዝብል 75 ሚእታዊት እወይ ኢሎም። ስለዚ 75 ሚእታዊት ተኽእሎታት ኣለና ኩላትና ከምኡ ክንከውን ማለት እዩ። ብሓፈሻ መፅናዕቲ ስለዝኾነ ክዓብን ክንእስ ንኽእል እዩ። እቶም 75 ሚእታዊት ምናልባት ከይድወለና ዝብል ሙዚቃ ክሰምዑ ሒዞም መንዳእቱ፣ ዜና ክሰምዑ ሒዞም መንዳእቱ ወይ ዝተፈላለየ ክኸውን ከሎ 50 ሚእታዊት ካብዚኦም ግን ንኽድውሉን ክቕበሉን እውን ኣብ ሽንቲ ቤት ኮይኖም እንዳተሓፅቡን ከም ዝጥቀምሎም ርኢና ኣለና ማለት እዩ። ካብዚኦም 18 ሚእታዊት ዝኾኑ ካብቶም ኣብ ሽንቲ ቤትን ኣብ ቶይለት ኣብ ምሕፀቢ ኣካላትን ሞባይላት ሒዞም መንዳእቱ ከዓ ምስኡ ዝተኣሳሰር ምውዳቕን ምስባርን ናብቲ ሽንት ቤት ምእታውን ይጋጥሞ ማለት እዩ። ስለዚ እዚ ኩሉ ዶምፆ እንታይ እዩ እንተዳ ኢልና እቲ ከም ሲንድሮም ዝዓብደሎ ፊር ኦፍ ሚሲንግ ኣውት ማለት እዩ። ኣብዚኣ እውን ምስታ ኣቐዲምና ክንብላ ፀናሕና ትኸይድ ሓንቲ ዕላል ኣላ። ምናልባት እዚ ኣብ ዓበይቲ ወላ ሓንቲ ክትቋፀሮ ትኽእል ነብስኻ ትከላኸል ትኽእል ነብስኻ ከተማእዝን ትኽእል ስለዝኾንካ ከም ዓበይቲ ደሰክፍ ኣይኮነን። እቲ ኣዝዩ ደሰክፍ ኣብ ህፃናት ደቅና ድረአ ደሎ ኩነታት ክኸውን ይኽእል እዩ። እዚ ኩነታት እዚ ሞባይል ሒዞም ናብ ሽንት ቤት ምእታው እሞ ነዊሕ ግዜ ምውሳድ ብዙሕ ግዜ ድረአ ኩነታት ኮይኑ ንሪኦ። ኣብ ሓደ ገዛ ዘጋጠመ እውን ሓደ ከም ዕላል ኣላትና ኣሕዋቱ ዓበይቲ ኣሕዋቱ ነቲ ቆልዓ ናብ ብዙሕ ግዜ ናብ ሽንት ቤት ኣብ ዳኣትውሉ ግዜ ሞባይል ሒዞም ካኣት ስለዝርኢ ትንእስ ዝበለ ሓዎም ነቲ ዓበ ሓዉ ክስተሓወይ ሞባይል ካ ባሃበኒ ኢልዎ እንታይ ደሊኻያ ምስ በሎ ክሸነላ ኢልዎ። ሕጂ ክሸነላ ማለት እንታይ ማለት እዩ? ንዓ ሒዘስ ኣብ ሽንት ቤት ኮፍ ክብል እሞ ከምቲ ሰኹም ትገብሮ ክገብር ማለት እዩ። ስለዚ ክሳብ ክንደይ እቲ እዚ ንዛረበሉ ዘለና እዚ ፊር ኦፍ ሚሲንግ ኣውት ክኸውን ይኽእል ምስኡ ምስ ሞባይልካ ዘለካ ቅርበት ክኸውን ይኽእል ክሳብ ክንደይ ንግዜናን ንኹነታትናን እንዳተቐፀፆ ይኸይድ ከም ዘሎ በቲ ሓደ ወገን እቲ ኣቓልቦና ዝሰልብ ካብቲ ክንበፅሖ ዝግባአና ዋላ ንብፅሓዮ ዋላ ንስራሓዮ ግን ብክንዲ ምንታይ ብኣቓልቦ ምግዳል ክኸውን ይኽእል በቲ ግዜ ክኸውን ይኽእል የኺደና ወይ የባላሹ ነገራት ከም ዘሎ ንምርዳእ ዝቐረበ እዩ ማለት እዩ። ናፍታ ሓምሸይቲ ንከይድ ኢና። ሓምሻይ እምበኣር እነዚ ክግለፅ ዝፀንሐ ኣቓልቦ ንምስላብ ኣብ ስራሕ ክኸውን ይኽእል ኣብ ስድራ ቤት ክኸውን ይኽእል ነዚኦም ዘወግዱ ኸ እንታይ ኣለውና ዝብል እዩ። እዚኦም ምናልባት ኣብ ገዛ እንተደኣ ኣለና ሙሉእ መዓልቲ ስራሕ ውዒልና ድሕሪ ሰዓት 9 ገዛ ብናኣትወሉ ብዙሓት ናይ ስድራ ቤታት ናቶም ሕግታት ኣለዎም። ንኣብነት ኣብ ግዜ ድራር ኣብ ግዜ ምሳሕ ኩላትና ሞባይልና ኣብዚ ነቐምጣ ኢሎም ስድራ ቤታዊ ኩነታት ዘካይዱ ኣዝዮም ብዙሓት ስድራ ቤታት ኣለው። ከኣት ከለዉ ብፍላይ መደቀሲኦም ከኣት ከለዉ ቆልዑት መደቀሲኻ ሞባይል ሒዝካ ዘይምእታው ካልእ ዝግበር ክነኣድ ዝግብኦ ነገር እዩ። እዚ ማለት እንታይ ማለት እዩ? ነቲ ዲስትራክሽን ወይ ነቲ ኣቓልቦ ዝሰልብ ነገራት ወይ ድቃስካ ውን ክኾን ይኽእል ብዙሕ ኢና ክንገልፅ ዝግባአና ብዚ ሕፅረ የደብሎ ዘለኹም ነዚታት ዝገብር ኩሉ ሞባይል እቲ ኣቓልቦ ምስዳድ ንምውሳድ ጥራይ ዘይኮነ ሰዓታት ድቃስ እውን ተውሕደልካ ምዝ ተራይ ሕጂ ኣብዚ ዓበየ ክግበር ዘለዎ ናይ ድቃስ ግዜ እንተደኣ ኮይኑ ሞባይልካ ኣብ ካልእ ምግባር፣ ናይ ስራሕ ግዜ እንተደኣ ኮይኑ ሞባይልካ ኣብ ካልእ ክፍሊ ወይ ኣብ ካልእ ቦታ ምግባር ምዕፃው ጥራይ ዘይኮነ ማለት እዩ። እዚ ክንገብር እንተደይክኢልና ግን ንሎም ማዓንቲ ክልተ ኣማራፅታት ክህልወና እየን። እቲ ቀዳማይ እቲ ዲኤንዲ ዝበሃል ዱኖት ዲስተርብ ዝብል ኣማራፂ እዩ። ዱኖት ዲስተርብ መብዛሕትኡ ግዜ ኣብ ሳምሰን ሞባይላት ዘሎ ክኸውን ከሎ ገለ ሞባይላት ዱኖት ዲስተርብ ኣማራፂ ዘይብለን ክህልዋ ክእላ እየን። ኣብኡ ከዓ ሓደ ኣፕሊኬሽን ኣሎ። እዚ ኣፕሊኬሽን እዚ ከዓ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን እዩ። ስለዚ እቶም ሞባይልና
ድኖ ዲስተርብ ዘለዋ ብኸመይ ንጥቀመላ ንሎም ማዓንቲ ካብ ሰዓት 10 ክሳብ ሰዓ 6 ንግሆ ደወላይ ተቐበሊ ምናልባት ኣገደስቲ ክኾኑ ድኽእሉ ናይ ክስቶ ናይ ክስቶ ናይ ክስቶ ናይ ክስቶ ግን ተቐበሊ ዝብል ኣማራፂ ዘለዎ ክኾን ከሎ እቲ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን ከዓ እዚ ኣፕሊኬሽን እዚ እውን ከረአኩም እየ ነተን ዲኤንዲ ዘይብለን ወይ ኣብ ዝኾነ ኣንድሮይድ ሞባይል ኣትዮ ክሰርሕ ዝኽእል ክህልወና ዘለዎ እዚ እውን ፍልይ ዝበ

ሴቲን ጠዊዕካ ኣብ ሴቲን መፂና እንተ ደኣ ኣብዚ ክንፅሕፍ ንኽእል ኢና ዱኖት ዲስተርብ ኢልና እንተ ደኣ ፅሒፍና ከምዚኣ ትሪዋ ደለኹም ክትመፅያ ዱኖት ዲስተርብ ሕጂ ብዙሕ ኣማራፅታት እዩ ዘለዋ። ኣብዛ ናተይ ከም ትሪእዋ ደለኹም ኦፍ እያ ደላ። እንተ ደኣ ኦን ጌረያ ዝኾነ ይኹን ናባይ ዝድወል ዕፁ ክኸውን እዩ ማለት እዩ። ኣብዚ እንተ ደኣ ርእናይ ሕጂ ዱኖት ዲስተርብ ትብል ኣብዚ ተወሊዓላ ማለት እዩ። እዚኣ ተወሊዓ ስለ ዘላ ደወል ኣይመፀንን እዩ። ቴክስት ግን ኩሉ ክመፅ እዩ። ድሓር መን ከም ዝደወለ ግን ብሚስኮል ደረጃ ንዓይ የርእየኒ እዩ። ነቲ ደዋላይ ኣይርእዮን እዩ፣ ቢዚ እዩ ድብሎ። ንዓይ ግን መን ደው ኢሉ ከምዝነበረ የርእየኒ እዩ። እንተደልየ ከዓ እቲ ቴክስት እንተመፂእና ከዓ ከንብቦ ክእል እየ ማለት እዩ። ስለዚ ኣብዚ ግን እቲ ኣማራፅታት ደለና እንታይ እዩ? ዱኖት ዲስተርብ ምስ ወላዕናይ ሕጂ እዚኣ ከምዚኣ ትሪእዋ ደለኹም ስሊፒን ኢለያ ደለኹም። እንተደኣ እዚኣ ወሊዕያ ኤቭሪደይ መዓልታዊ ካብ ሰዓት 10 ናይ ምሸት ክሳብ ሰዓት 7 ናይ ንጎ ቴሌፎን ኣይድወለንኒ ማለት እዩ። ወይ ከዓ ኣነ ክቕበል ፈቓደኛ ኣይኮንኩን ክብል ክእል እየ። ወይ ከዓ ኣብዚ ኣቲኻ ሰት ክትገብሮ ትኽእል ኢኻ መዓስ መዓስ ሶኒ ሶሉስ ኣብዚ ሕጂ ሰሙን ሙሉእ እዩ ዘለኹም ትሪእዎ ዘለኹም ከቢብሎ ካብ ሶኒ ክሳብ ዓርቢ ክትገብሮ ትኽእል ኢኻ ቀዳም ሰንበትን ሰሙን ሙሉእ ክትገብሮ ትኽእል ኢኻ ወዘተ። እዚ ከዓ እንታይ ኢኻ ትደሊ ስሊፒን ኢለየ ኣለኹ። ስሊፒን ታይም ወይ ናይ ግዜ ድቃስ ስለ ዝኾነ ወር ናይ ስራሕ ሰዓታት እውን ከምኡ ክትገብር ትኽእል ኢኻ ማለት እዩ። ስለዚ ኣብዚ ላዕሊ ኤቭሪደይ ድብል ዘሎ መዓልትታት፣ ኣብዛ ሰት ታይም ድብል ዘሎ ከዓ ሰዓታት ማለት እዩ። ካብ ሰዓት ክንደይ ክሳብ ሰዓት ክንደይ ዝብል ክንገብር ንኽእል ኢና። ብድሕሪ ሴቭ ኢልና ከነእትዋ ንኽእል ኢና ማለት እዩ። ብድሕሪ እዩ እዚኣ ምስ መፃና ስሊፒን ኣድ እስኬጁል ኢልና መሊስና ካልእ እስኬጁል እውን ከነእቱ ንኽእል ኢና። ከምዚ ድረአኹማ ካብ 10 ክሳብ 7 ፀኒሓ ካልኣይ ከዓ ድላየ ክብኽእል እየ። ምናልባት ግን ንገለ ሰባት ንኣብነት ኣነ ሕጂ ካብ ሰዓት 10 ክሳብ ሰዓት 7 ቴሌፎን ኣይቅበልኒ የለ ናይ ዕረፍቲ ሰዓት ኢለ እንድሕር ገይረ ኣለኹ ኮይነ ግን ንመንክ ክትቅበል ትደሊ ድብል ከዓ ኮል ሴን መሰጅስ ትብላላ ናብዚያ ኣድ ኮንታክት ትብላላ። ኣነ ሕጂ ናይ ዝኾነ ሰብ ኣይቅበልኒ የ ክትብል ትኽእል ኢኻ። ናይ እገለ ግን ክቕበለ ናይ ስራሕ ክኸውን ክእል ናይ ዝኾነ ክትቅበሎ ትደሊ ሰብ ሓደ ደይኮነ ብዙሓት ሰባት ኣብዚ ክተእቱ ትኽእል ኢኻ። ስለዚ ካልእ ዝኾነ ዝድውለልካ ሰብ ኣይመፀካን ይደወል፣ ናቶም ግን ናይቲ ዝደለኻዮ ሰብ ግን ክድውል ይኽእል ማለት እዩ። መሊስካ ኣብዚ ኦልሶ ኢልካ ሕጂ ኣብዚ ኩሎም ዲኻ ኣብ ኮንታክት ዘለዉ ኩሉ ሰብ ድዩ ዋላ ኮንታክት ዘሎ ጥራይ ድዩ ኣብ ፌቨሬት ዘሎ ድዩ ወዘተ ኢልካ ክትመልእ ትኽእል ኢኻ። ካልእ ኣብዚኣ ፍልይ ዝበለት ኣብዚኣ ሪፒት ኮለርስ ትብል ደላ ከዓ ንኣብነት ሓደ ሰብ ኣብ ውሽጢ 15 ደቂቕ ክልተ ግዜ ወይ ሰለስተ ግዜ እንድሕር ደው ኢሉ ግን ተቐበልዮ ኢልካ ኦን እዚኣ ክትገብራ ትኽእል ኢኻ። እዚኣ ኦን እንተ ጌርካያ ኣብ ውሽጢ 15 ደቂቕ እንተ ደኣ ደጋጊሙ ደው ኢሉ ተቐበልዮ ማለት እያ። እንተዘይኮነ ከዓ ኦፍ ክትገብራ ትኽእል ኢኻ። እዛ ሜሴጅስ ትብል ደላ ግን ኦል ተጌርናያ ኣይፅላእኒ እዩ። ምክንያቱ ቴክስት ሜሴጅ ወይ ናይ ፅሑፍ መልእኽቲ ካብ መን ካብ ኩሎም ካብቶም ኮንታክት መዝጊቢዮም ደለኹ ኣስማት ወዘተ ኢልካ ክትገብር ትኽእል ማለት እዩ። ስለዚ ሓንቲ ኣማራፂ እዚኣ ክትከውን ከላ። እታ ካልአይቲ ምናልባት ከምቲ ኣቐዲመ መእተው ዝበልክዎ ገለ ሞባይላት እንተደኣ ዘይብለን ኮይኑ ኸ እዚ ዲኤንዲ ኣማራፂ እንተዘይብለን ወይ ኣብ ሬድሚ ክኸውን ይኽእል ኣብ ካልእ ኣብ ካልእ እንተዘይብለን ከ እንትብል ሕቶ ከዓ እዚኣ ኪፕኒ ኣውት ትብል ኣፕሊኬሽን ኣላትና ማለት እዩ። እዚ ኣፕሊኬሽን እዚኣ ዝኾነ ግዜ ካባይ እውን ክትወስድዋ ትኽእሉ ኢኹም፣ ካብ ዝኾነ ሰብ እውን ክትወስድዋ ትኽእሉ ኢኹም። ስለዚ እዚኣ እውን ማዓስ ንኣብነት ኩክሎክ ትብላላ ብዛ ላዕሉ እንድሕር ሪኢኹማ ኩክሎክ ኣነ ሕጂ ኣብዚ ንሰዓት እያ ማለት ንሰዓትን ፈረቓን ገይረ ኣለኹ። ንሰዓትን ፈረቓን ሎክ ግበር እያ ከምቲ ኣቐዲምና ክንብሎ ፀናሕና ማለት እዩ። እቲ ታይም ብሎክ ዝበልናዮ ንሰዓትን ፈረቓን ኣብዚ ትሪኦ ኣለኹም ዩር ዲቫይስ ዊል ቢ ሎክድ ፎር 1 ኣወር ኤንድ 30 ሚኒትስ ትብለንላ። ዩር ዲቫይስ ዊል ቢ ሎክድ ቲል 9:48 ፒኤም ሕጂ ብናይ ሰዓት ኣቆፃፅራ 8:20 እዩ ዘሎ። ስለዚ ክሳብ 9:48 ወይ 10 ጎደልና 10 ሎክ ክትከውን እያ። ኣብዚኣ ዋላ ኣይድወለካን እዩ ዋላ ፓስወርድ እንድሕር ዳኣ እዚኣ እንድሕር ዳኣ ሎክ ጌይረያ ፓስወርድ እንድሕር ጌርካ ክትከፍታ እንተደሊኻ ውን ኣይተፍቅደልካን እያ። ክትምለስ እንተደኣ ኮንካ ሪስታርት ክትገብር ኣለካ። ንኣብነት ሰዓትን ፈረቓን ኢለ ኣለኹ ኣብ ውሽጢ ሰዓትን ፈረቓን
እንተ ደኣ ድሓን ወይ ክድወል ደልየ

ድውል ደልየ ወይ እንተ ደኣ ተጣዒሰ ክመልሳ ደለየ ሞባይለይ ሪስታርት ብምግባር ጥራየ ድመልሳ ማለት እዩ። ሪስታርት ተጊርካ ክትገድፎ ትኽእል እያ። ስለዚ ኣብዚ ናይ 25 ደቂቃ ክትከውን ትኽእል፣ ናይ 20 ደቂቃ፣ ናይ ሰዓት ድላይካ ማለት እዩ። ወላ ናይ 4 ሰዓትን ፈረቓን ክትገብሮ ትኽእል። ከምዚ እንዳገበርካ ክሰርሓልካ ይኽእል እዩ ማለት እዩ። እዚ ሕጂ ኢንስታንት እዩ ማለት ሕጂ ኣጥፍእለይ ክትብል እንተ ደኣ ኮንካ እንተደይኮነ ግን ስኬጁል ከዓ ክትብላ ትኽእል ኢኻ። ከምቲ ኣቐዲምና ዝረኣናዮ ስኬጁል ምሸት ምሸት ካብ ሰዓት 10 ክሳብ ሰዓት 5 ክትብል ትኽእል፣ ቀትሪ ካብ ፋዱስ ክሳብ ሰዓት 2 ክትብል ትኽእል ወዘተ። ኣዲ ስኬጁል ኢልካ ከዓ ከምቲ ኣቐዲምና ዝረኣናያ መዓስ ትጅምር፣ መዓስ ከትውድእ፣ መዓስ ከትደጋግማ፣ ሶኒ ሶኒ ዲኻ፣ ካብ ሶኒ ክሳብ ሰንበት ዲኻ ወዘተ ኢልካ ከዓ ሰይቭ ክትብላ ትኽእል ማለት እዩ። ስለዚ እዚን ካልእ ኣማራጭታት እውን ኣሎ። እዚ ዩሴጅ ታይም ገለ ዝብል ደሎ ምስኡ ዝኸይድ ዝበዝሐ ባተሪኻ ድወስተልካ ዝበዝሐ ዝተጠቀምካሎ መንዮም ወዘተ ኣብዚ ዩሴጅ ታይም ክትርኢ ትኽእል ወዘተ። ተቐንዲ ንሕጂ ተገድሰና ምዛ ትምህርትና ትኸይድ ግን ክልተ ነገራት ርኢና ኣለና ማለት እዩ። ኣብዚ ሕጂ ዝኾነ ይኹን ብዘይ ምርባሽ ስራሕካ ክትሰርሕ ወይ ታይም ብሎክ ጌርካ ክትሰርሕ ዘኽእሉ ክልተ ኣማራፅታት ንሎሚ ዘዳለኾም እዮም ነይሮም ማለት እዩ። ታንክ ዩ። ምባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ። እዚ ንሎም ማዓንቲ ቀሪቡ ዝነበረ መደብ ከምዚ ክትከታተሎ ፀናሕኩም። ኣብ 5 ክፋላት ወይ ኣብ 5 ፍሉያት ኣርእስታት ዝመፀ እዩ። ኩለና ገሌና ኣብ ደወልቲ ኣብ ንኾነሉ ግዜ፣ ገሌና ኣብ ተቐበልቲ ኣብ ንኾነሉ ግዜ፣ ገሌና ኣብ ቤት ፅሕፈት ኣብ ንኾነሉ ግዜ፣ ገሌና ምስተፈላለዩ ዝኽግለፅ ፀንሐ ከዓ ኣብ ገለ ነብስና ረኺብናዮ ከም ንኸውን እርግፀኛ እዩ። ከም ኣርእስቲ ኣዝዩ ሰፊሕ ኣርእስቲ ምስ ምዃኑ ብፍላይ ደቅና ኩሉ ግዜ ክንጉስጉሰሉን ክንምህረሉን ከይተፈለጦም ናፍቲ ፎሞ ዝበሃል ሲንድሮም ይኣትዉ ምስ ምህላዎም ወይ ብብዝሒ ህዝቢ ዓለም ይኣቱ ምስ ምህላው ንሕና ከዓ ደቅናን ንኣሽቱ ወለዶናን ክንምህር እቲ ኣገባብ ከነማእዝንን ግቡእና ምስ ምዃኑ እዚ ኣርእስቲ እዚ ብሕብረተሰብ ደረጃ ክንማኸረሉን ክንዛተየሉን ዝግባእ ኮይኑ ስማዓኒ። ምናልባት ኣብዚ ኣርእስቲ እዚ ዝህልወኩም ርእይቶ በዚ ናይ ወትሮ ኣድራሻና ብሓፂር ናይ ፅሑፍ መልእኽቲ ምስ ትሰዱልና ድማ ዘጋጥም ክኸውን ኽእል ኣብዚ ዘይጠቐስናዮ ክኸውን ኽእል ንኹሉ ኣኻኺብና ነዚ መደብ እዚ ካልኣይ ክፋል ክንገብረሉ ንኽእል ኢና። እዚ ግን ምስቲ ንስኹም ትሰድዎ ኣርእስታት ተራእዩ ንስኹም ውን ናትኩም ርእይቶታት ተወሲኽዎ ከም ካልኣይ ብስፍሕ ድበለ ክቐርብ ዝግብኦ እዩ። እንተደይኮነ ግን ኣብዚ ናይ ሎም ማዓንቲ ተጠቂሶም ዘለዉ ኩሎም እንተዳ ርኢናዮም በብሓደ ናብዚ ነብስና ኣውእቲና ክንጥቀመሎምን እቲ ወፂኡ ዘሎ መፅናዕታዊ ነገር ምናልባት ኣብ ኣካል ኣብ ነብስናን ኣብ ስድራ ቤትናን ኣብ ሃገርናን ከይመፀ ክንከላኸሎም ግቡእ ምስ ምዃኑ ንሎም ማዓንቲ ዝተዳለወ መደብ ኣገዳሲ ተዘናጊዕኹምሉን ተማሂርኩምሉን ከም ትኾኑ ተስፋ ገብር። ስለዚ እምበኣር ንሎሚ ተዳልዩ ዝነበረ መደብ እዚ ክትከታተሎ ፀናሕኩም እዩ። ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ስለምክታልኩም ደጊመ የመስግን። ሰናይ ቀና።

0: ኤርትርያ ምንማን በት ንዳል እግል ሕርየት እግል ንዳል ወስትሻድ ምን ይገቢ ብዕድጋራት እግል ትገየስ ዲባቱ እንደትበ እግል ተሕሰብ ለይት ቀድር ዲባ እኳት ትልዓላ ለኣዋላይ ኣባይ እስትዕማር ዲብ ገቢ ለካልኣይ ኣባይ ገቢል ኤርትርያ ላቱ ጀሃል ክምሰልቱ ወብሰባት ላዓላ ክቡድ ኣውካድ ሕሮባት ሕስር እንደይ ልተየቡ ፃንሕቱ ጀፈ ሻዕብየት ተሕሪር ኤርትርያ ጀሃል እንደይ በዴ ላማ ትተሓዘየ ላዕለ ተሕርየት ኣጊዳት እግል ትምፃእ ክምሰሊ ትቃድር ወምስተቕበል ኤርትርያ ወሻዓባሂ ባርህ ግል ግባእ ክምሰሊ ቀድር ሰበት ተኣከደ ለደርሳ ለእድርስ ወለኢ ደርሳ ልድረስ እባ ትብል ስቕራት ምን ሰነት 1975 ስታት እንዳ ኣፍገረት ሰነት 1976 መድረሰ ሰውረት ክምሰል ትተኣሰስ ወዴት ኣሰሶት ለየጠ እንዲገቢ ቀደሚሁ መዳላይ እግል ግባእ ዋይደስ ሰበት ዓለት እታ እምባተቱ ብዙሕ ወድ ምንክብ ለገቢ ድቡ ጋራት ይዕላኒ ግል ኒበል ይንቀድርኒ ክማ ልሓድራ ወላ ቀብራ ለስእል ልትበሃል ረይም እንደይ እንገይስ እዶል እምባተት መድረሰት ላዓለያ ወገሌማ እላት ፈናታ ወክድ ዲባ መድረሰት ደርሳ ላዓለያ እማት ወሓዋት ኣዋልድ ኣንስ እብሰበት ተእሪክ ወነትየት ናይላ መድረሰት ትልናዮም በርናምጅና ዓዝማሞም ህልየና ምንለ እለን ዓዘምና ገዲማት ወማእንብተይት መድረሰት ሰውረት ምናድለስ ዘይነብ ሓጂ መሓመድታ ውህዳ እግያ ኣብ ክእነት ኣነብት
1: ዓን መድረሰት ሰውረት ነተሃገጋ እና ኣወል በለት ፈናተሊ እያምሊ ብዙሕ ተሃገና ዓንሊ ፍንቲት ናይ ኣብ በርናምጅ ትግሬ ሰብ ዲቡ ነተሃገየለና መድረሰት ሰውረት ኣብ ሓጪ ለ ዝሸርሕ ይኮኑና ብዙሕቱ ላኪን ምኑ ገሌ እግንሽራሕ እግንጀርብ ትባሃለቱ መድረሰት ሰውረት ብሰነት 1976 ብሳሕል ዜሮ ለትበሃል ኣካን ዲበት ኣሰሰት እላ መድረሰት ላ ትትኣሰስ እንዳሃለየት ቀደማ ህየ 75 ገሊ ኣንፋረየ እክትበት ለለዳሎ ዓላው ወሓቆሃ ላ መድረሰት ግትትኣሰስ ጀብሃ ሻዕብያ ባህለቱ ተሕሪር ኤርትርያ እሊሃ ለሕሳብ ናያ ጥውርት ከመዓለት ኣብሊ ትርእዮ ድብሎ ሰነእትሊ ምን ሰነት 1975 ግል መድረሰት ዋእጀኒት ግተኣክብ ግትሕሳብ መረ ቀሊል ይኮን ካዚ ለመድረሰት እንደተኣንብት ዜሮ ማይ ብዙሕ ዓለ ዲባ ወደብርት ብዲባ ዓዳይ እስጃር ብዙሕ ብዲባ ካእዚ ኣቡ ተሓሬት ምን ኣባይ ከማን ረሕቐት ዓለት ዲቡ እዚ ለእጀኒት ኣወል ምን ኣያ መፀው ምን እሸ ጀማዓው ለመደርሲን ምን እሸ መፀው ለመረበያት ምን ኣያ መፀአ ለጠለበት ለመፀው ዕምሮም ልትፈናቴ ገሊሆም መረናኣይሽቶም ገሊሆም ሃየ ምግባይ እቲ ዕምሮም ገሊሆም እየ ዓባይ ኣለው ገሊሆም ግልናድሎ ለመፀው ዕምሮም ንኣይሽ ለገኣ ምንሕነ ድብደ ሽኣቶ እግሊ ድረሶ ተሓራ ወሰሮም እየ ዓዶታቶም ለነዳ ምነት ፈናታ ኣቓሊም ለመፀው ዓዶም ሰሮም ዲብ ሸዓብ ኣካን ደብዓት ዓለው ወሰሮም እየ ምናድሊን ዓዶም ለኣምፃው ወሰሮም ኣጀኒተየ ረውደት ሰበት ዓለ መረ ንኣይሽ እማቶም ኣበይቶም ዲብ ሓርብ ለሞተው እሎም ሊ ሰሮም እየ ምን ሱዳን ወደል ሒሎ ለመፀው ዓለው ድራሰት ኣሌት እንደበለዎም ለጅኣውሎ ዓለው ካእዚ እስክ 350 ለገብኦ ጠለበቶም ለዓለው

0: እቲ ኮድ ናይሚ ናይ ኣብኡ ምልክት ነይሮም መፀውዒ ናቶም እዩ ነይሩ። ሕጂ እቲ ከባቢ ከዓ ዜሮ ተባሂሉ ይፅዋዕ። ብሓደ ሩባ ፅቡቅ ኣግራብ ዘለዎ ዛራማይ ዘለዎ ፅቡቅ ቦታ ተመሪፁ እቲ ቤት ትምህርቲ ኣብኡ ተከፊቱ ማለት እዩ።
1: منادل الشاشة تخلي بسبتلا إلا وكد لهي لعلى مشاكل وعذاب ديب شارح إنا كمربيات ديب شغل من ما نتفرر زياد مكاسبنا لركبنا منا مدرسة صورة تعلمنا ولقلو إن أمر كسبنا منا من حنية أدرسوات درسنا منا تبل
2: جي زباق مبارسي كدمت من مصرات بيت مرصورة ونتخنست مزحفتي بين متيو قول زيادة قول شامبل تفلتو قل ولا تي تمرتس ኣብተን ኡስዕድ ሚእውን የበግሶ ስለ ዝነበረ ዝፅልዋ እዚ ናይ ትምህርቲ ነይሩ ማለት እዩ። ድሕሪኡ ኣብ ሰውራ ምስ መፃእኹ ክንዲዚ ዝኣክል ብዙሒ ተምሃሮ ዘለዎ እሞ ብጉልበት ዝስራሕ ስራሓት እሞ መዓት ሃልኪ ዘለዎ ቤት ትምህርትን መዕቆብን ኣሎ ኢለ ትፅቢት ኣይነበረኒ ኣይፈልጥን እየ ነይረ። ራይ እንታይ እየ ከምዚ ኩሉ ግዜ ኩሉ ተጋዳላይ ዝብሎ ተዓሊሙ ግንባር ክኸይድ እዩ ክስዋዕ እዩ። በቃ ቤት ምር ሰውሮ ምስ ተመደብና ድሕሪ ተዓሊም ማለት ሕፅራ ሕፅር ከብሎ ምፅት ተበልካ ዘይተኣደነ ህዝቢ ኩርኳሕ ውዕዞ ናይ ምዝላቕ ንዕኡ ዝኸውን ምቅራብ ናይ ኣእምሮ ዘይብልካ እሞ ከኣብቲ ንእሱ ዕድሜኻ ምስ ዝመፀኻ እዩ ኣመፃፀኣ ኣዝዩ ከቢድ እዩ ነይሩ። ብጣዕሚ ሕለኽለኽ እዩ ነይሩ። ብጣዕሚ ክሪኦ ከለኹ ሕጂ እንታይ ይለየን ብዙሓት ኣዋል ዲና ተመዲብና ልዕሊ 200 ገለ ንኸውን እንታይ ዳ እዚ ዳስ ድዩ መርዓ ድዩ ምስላቐ ድዩ እንታይ እዩ ማለት እዩ ኢልናስ ይጭነቕ ነርና። ዋላ ኣብቲ መጀመርያ እውን ኣይተቐበልናየን ነርና ክንስንክ ዲና መፂና ንብል ነርና ኢና። ድሓር ግን ትሪኦ ምክንያቱ በብዓይነቱ ታሪክ ዘሎም ህፃናት እዮም መፂኦም። እቶም ህፃናት ገሊኦም ስድሮኦም እንዳተቐትሉ ዝረኣይዎም እዮም። ገሊኦም ኣብዚ ሞተት ጥባዲኦም እንዳጠበቡ ፀኒሖም ከልቅሱ ብፆትና ረኺቦም ዘምፅዎም እዮም። ቀሊል ኣይኮነን ወለድኻ እንዳተሓርዱ እስኻ ከምዚ ኢልካ ክትሪኦም ደሞም እንዳፍሰ ዝኽርእዩ ሞ ነዚኦም ክስንክተሎም ኣይኮነ ርእስኻ ወላ ብሓውቲ ኣተው ኸማን ወላ ሓንቲ ይኮነን ኩሉ መስዋዕት እዩ። ድሕሪኡ ኣብዚ ናርዕና ኣነ ብነብሰይ ኣብዚ እየ ርዕመ። ስለዚ ሸለል ዝበሃል ነገር የለና ኣብዚ ስራሕ እዚ በቃ ብከምዚ ኸይድና ኣለይቲ ኮይና ንሰለስተ ዓመት ዝኣክል ሰሪሕና።
1: ምናድለት ሻሹ ተክሊ መላ እቲ መድረሰ ሰውረት እግልስ ደያ ወላ ድርሳ ለተዋዝዕ እያ ወላ ተፈናተ ኣማክን እመሰባላ ሸቀየታ ክማ እሉ ትበህየ ለወክድ ወክድ ዓዛብ ብዙሕ ስዑባት ላዕላ ድይቦቱ ኣና ግል እምበር ወሙስተቅበልየ ግልትስኒ እግሊ ተዓለምቱ ወደረጃት ዓባይ ግል ብፃሕቱ ለልብል ድቡ ይዓላኒ ናደሎት ወእስትሻሃቱ ላዓላት ለኦሩ ሕርያን ድሪስ ወኣድረሶት ትላወክድ ለይ ሰኒ ክቡኡ ድዓላ ምናድለት ዘይናብ ሓጂ ዝክርያታ ዲብቲ ኣተላለ
3: ኣጀኒ ሓቲ ፀገም ይዓላ ኣሎምኒ በስ ለትግሬ ለኣዳም ንሕና ከም ስዑባ ሳድፈና ላዓለት ምልብሉና ዓለው ለሸዓብ ወቀትሎ መፀና ምን ሱዳን ኣጀኒቱ ግሊ ርኢ ኣብ ምን ኣካን ደብዓት መፀና ውእሊ ሚቱ ብትግሬ ተደርሱም ጠብዓ ዓረብኩም ለቕወት ደርስዎ ዓለው ለእሊ ኣብ ትግሬ ሳምዓመ ይኮኑ ከምሊ ከመይና ወይትወቃዓዋኒ ትግሬ ተደርሶ እንቱም ትግሬ ኣባያ ተበፅሐካ ሱዳን ተኣትየካ ሱዳን እንዳኣትየካ ክባ ሻሂ ጠልብባ ወሽ ሓንፉል ልብሉና ዓለው ላኪን ከመር ባህለለይ ገኣ ትግሬ አልሓምዱላ ድበለ ዕለ ደረጀት በፅሓት ኣጀኒትና ኣብ ትግሬ ለደርሰው ድብአየ ኣካን ድበለ ዕለ ደረጀት እስ ወዚረት በፅሓት ኣለይት ሓሊማ ወብዕዳማ እሳስ ናይ ድራሰት ትግሬ ዲበቓሊም ሉ ኩሉ እሊ ልጋቢ ኢልሃላ ነቲጀት ለረከበት ምኑ ለእሳስ ዲ መድረሰ ሰውረት ለኣንበታቱ

0: ተምሃሮ ሃገራዊ ፍቕሪ ከምዝሓድሮም ምግባር ብመገዲ ፖለቲካ ድዩ ብመገዲ መዛሙር ድዩ ብገለ ድዩ ካልኣይ ነገር ነፃ ኮይኖም ከምዝዓብዩ ምግባር ማለትሲ ከምቲ ፍርሒ ምሽቑራር ነፍሶ ምትሓት ገለ ዝበሃል ነገር ሲ ክመፅእ ከምዘይብሉ ኣብ ነብሶም ተኣማሚኖም ተባዓት ኮይኖም ሃገሮም ኣፍቂሮም ዝኸዱ ቆልዑ ከምኡ ክንሃንፅ ኣለና ኣብ ናይ ኩሉና እ ካብ መጀመርያ ኢኻ ክስታይ ትገብሮ ትኩስኩሶ ማለት እዩ ግና ህፃናት ከለዉ ጀሚርካ እቲ ምኩስኳስ ዝመፅእ ሕጂ ነፃ ኮይኖም እዮም ዛዕብዩ ነ ሕጂ ወራብ ቀዳማይ ክፍሊ ገን መለና ተምሃሩ ከለዉ ሲ ደይ ትሓስቦ ሕቶታት እዮም ክስታይ ዝገብሩልካ ደም ዘምፅኡልካ
1: ምናድለ ፀጋጋይም ወለት ሻምበል ለሃደፍ ጀፈት ሻዕብት ኤርትርያ ክልኦት ኣባያም ክምሰል ዓለውላ ሰበተ እምር ለኣወላይ እስትዕማር ወለ ካልእ ሄ ቅውየት ሰብ ክምሰልቱ ሰበተ ኣምረት ወዝያድ ንዳል ለለትሓዚሄ ንዳል ድድ ቅውየት ክምቱ ሰበተ ኣምረተየ እበተትቃት ደራ መዳላይ እንደወዴት ምስተቕበል ኤርትርያ ምግልግ ባእቱ ለልብል ሃደፍ ዲቡ ሰበት ረከዘት እላእታ ለሱረትማ ናይ ኣማን ዲብል ኣውካ ድሊ ትትርአለየት ፍረ መድረሰ ሰውረት ጠያራን ሙደርሲን ዶክቶራት ውዘራ ሱፈራ ሜር ሓደሽ ርድ ወባሓር ወጀው ወዝያት ኩሉ ሄ ኣዋልዲ ኣንስ ሕር እንደፈግረያ መጦር ውላድ ወመስኡላት እንደጋብኣያ እሉ ኩሉ መስኡልያት ሸቕያ ዲቡህለያ
0: እጂ ተምሃሮ ካብ ሰለስተ ወገን እዮም መፅኦም ሓደ ብዓዶም ዝነደደ እሞ ገሊኦም ደቆም ሒዞም ዝሃደሙ ኣብ ዝንዳዕቁባት ነይሮም ገሊኦም ከዓ ተዓድታት ክነድድ ከሎ ኣብኡ ስድሮኦም ዝመቱ ዝዘኽተሙ ቆልዑ ነይሮም ኣብኡ ዝመፁ ነይሮም ገሊኦም ብፀላኢ ዝተቐትሉ ዝተረሸኑ ዝተቐትሉ ውድባት ነርኩም ሕልሎም ገደመለ ድሓር ተጋደልቲ ደቀም ደውፅዎም ኣብኡ ነይሮም እዚኦም ሓደ ጉጅለ እዮም ኣብቲ እንዳዕቁባት ዝነበሩ ማለት እዩ እቲ ካልኣይ ጉጅለ ድሓር ካብ ሱዳን መፅኦም ዋላቶም ናይ ሱዳን እውን እኳ በዚ ጎልጅ ዝነበረ ናይ ዓድታት ምንዳድ ብዚ ካልእ ዓዲ ብርሂም ገደመለ ዝበሃል

0: ብዙሕ ዓድታት ዝነድድ ዝነበረ ካብኡ ሃዲሞም ንሱዳን ዝኸዱ እዮም ደቆም ትምህርቲ ጅመር ኣሎ ምስ ሰምዑ እዋእ ደቅና ኣብ ህዝባዊ ግንባር ኢና ነምህሮም ኢሎም ካብ ሱዳን ዝሰደድዎም እዮ ነይሮም ማለት እዩ። እቲዮም ሳልሳይ ጉጅለ ከዓኒ ካብ ማለት ናእሽቱ ክጋደሉ ኢሎም ዝመፁ ናብ ክፍሊ ዕሊም ምስ ከዱ ዕድመ ይኹም ኣይኣኸለን ንስኻትኩም እዚ ዕድመ እዚ ናይ ትምህርቲ ዕድመ እዩ ህዝባዊ ግንባር ኣብቲ ቤት ትምህርቲ ኣምፅእዎም ማለት እዩ። ሕጂ እዚኣቶም ተኣኪቦም ነቲ ቤት ትምህርቲ ጀሚሮሞ ንዕኦም ዝኾኑ መምህራንን ኣለይትን ከዓኒ ተዳልዮምሎም ማለት እዩ።
1: መሪር እዩ ከምቲ ኣብ ዝተፈላለየ ግዜ ዝግለፅ ሕጂ ድጋሙ ኣይደሊ ንኸውን ቴምፕሬቸር ናይቲ ሃገር ናይቲ ኩነታት ኣየር ናይቲ ዓዲ ዝነበርናዮ ጀልሃንቲ ምስኡ ካብቲ ናብቲ ምዝላኣት ኣሎ ኣቑሑት ምስካማት ኣሎ እስኻ ክትጋደል ወፂኻስ ህፃውንቲ ቆልዑ ዘይተኣደነ ገፆም ጥራይ እንዳተረኣዩ በዝን በዝን ተሰኪሞም ክኸዶ ከሎስ እንታይ ምንባር ወላሕቲ ይኮነ። ስለዚ ክንጋደል ኢልና ወፊና ዘይኮናስ ንሕና ኢና ተማሂርና ንሕና ኢና ሃገራውነት ለቢስና ንሕና ኢና ሰብኣውነት ለቢስና ካብ መን ካብቶም ዝፀንዑ ካብቶም ዓበይቲ ክሳብቶም ናእሽቱ ዝያደ እኳ ከኣቶም ቆልዑ ነዚ ክትርኢ ከለኸስ ከቢድ እዩ ነብስኻ ዝተሕፍረካ ኣነ መን ኢኻ ትብል። ስለዚ ብከምዚታት እናተመልመልካ ክትመፅእ ከለካ ትምዝላኣት ካብቲ ናፍቲ ካብቲ ናፍቲ ተሰጊሩ ገዳይም ዝበሃል ቦታ ከይድና ዝሓሸ ናይ ከበሳዊ ጠባያት ዘለዎ እዩ ዝመስል ማይ እውን ብብዝሒ ነይርዎ ካብኡ ከዓ ምጥርናፍ ኮይኑ ኣብ ጀልሃንቲ መፂና ናይ ጀልሃንቲ ኩነታት በብእዋኑ ዝግለፅ እዩ ማለት እዩ።
2: እሰልፍ እግልቲ ናድል እንዶመፃእካ ክም ምረብየ እግልቲ ሽቀ ዲብ ሕሳብካ ልልእተ ጋሪ ዓላኒ ሓርግል ኩሉ ዲብ ሕሳብ እንዶእትየካ ዶልትርእዩ ሌይለት ሓለፍ ጋር ሰበቱ ኩሉ ለለት ሓዘ ጋር እግልሸቀ ለተትቃሰብ ዲቡ ኣውካቱ ልዓላ ኣደይ ግረ ቅብል እንደወድየካ ዲብ ትርእዩ ዮመተ ግል ኤርትርያ እምህሮ ልግባ ኣብ ሕክምና ልግባ ወብእዳረት መርሕዋልህለው ውላድ መደረሰት ሰውረት ብዝሓምቶም

0: ኣብ ጀልሃንቲ ህዝባዊ ግንባር ኣለይቲ ጥራይ ጌራ ሰንካቶ ጥራይ ጌራ ኣይገደፈትና እቶም ዝፀንሑ መምሃራ ንዓና ፀዒሮም ኢልና እዮም ከምዚ ጓልሻንበል ትብሎ ፀንሐት ንዓና ከዓ ሰብ ሰሪሖምና እዮም ንምእላይ ክጠቕመና ኣእምሮና መታን ክሰፍሕ ነዊሕ እዋናት ናይ ስነ ኣእምሮ ኣብ ኩናት ዝፈሪሑ ህፃናት እንታይ ዓይነት ጠባያት ይርእዩ ኣብ ኩናት ናይ በዓል ሶቪየት ሕብረት ተመክሮ ናይ በዓል ቻይና በብዓይነት ሰውራታት ዓለም እናተማሃርና ንሕና እውን እንታይ ኮይንና ቁርብ ቅድሚኦም ንስጉም ሶም ከዓ የቕፅሉ ምሳና ንሕና ንስጉም ሶም ከዓ ቅፅሉ ምሳና ከምዚ ኢልና እንዳቐፀልና ከለና ኣካዳሚ ትምህርቲ ከዓ ንከ ካብቲ ዝነበር ናይ ግሬድ ሳ ሓደ ንድሕሪ ተመሊስና እንዳቐፀልና ንሕና እውን ሰብ ኮይንና ኢና ኣለይቲ ሰራሕቲ ተጋደልቲ ጥራይ ነበርና ተማሃሩ ነርና ኢና
1: መድረሰ ሰውረት ብዙሕ ነትጀት ብዙሕ ወቐይ ገብኣ ውህቱት ለዋስል ለሃላ እሉ ንብል ዝብልሃለና እሉ ብላሽ ብራቑሎ መፀይኮን መድረሰት ወቐት ትእስስ ዲብ ከደን ዲብ ሓረት ሓተለይ ኣለብካ እሉ ብሩድ ይኮን ምን ሰከኖም ዲብ ነብራሆም ዲብ ልባሶም ላኪን ጀበት ሻዕብያ እላ ኣብ ንኢሽ ከማ ሰውረት ኣብ ሕዳም ኣንበተት ለመድረሰት ኣብ ሕዳም ኣንበተት ወለ ደረጀት በፅሐት እሉ ንብል ዶል ህለየና ብዙሕ ወቐይ ረከብና እሉ ወቐይለ ከፎ መፃ ከማ በዚ ለቤናሁ መረበያት መደርሲን ናይ ሓርስ ዓለው ናይ እቕትሳድ ዓለው ኣበው ዓለው ብዙሕ ኣዳም ዓለ ለትፈናታት ሉ ኣበው እንደጋኣው ለዝተሸደው ከሊ ወዲ መሓመድ ከም መደርስ ለይጠለይ ገኣ ከም ኣብ ዓለ ከሊ ወዲ ሕድሩ ሽሂድ ከሊ ሽሂድ መስፍን ወዲ ባሻይ ብዙሓም ዓለው ወመረበያት ማ ከሊ ወዲ ሃይለ እስ ከዓ ዝዋስሉ ኣለዉ ብዙሓም ከሊ ወዲ ፍሳይ ዓለ ለዝተሸሃዳ ምን መረበያት ብዙሓት ዓለያ ኣዘ ወቐት ሰልፍ ከመቤኮ ከሊ ኣዳ

0: ከበታ ክትናድል እንደ መጽኤካ ንዓ እድርስ ንዓ ጀኒት ሕፀብ ንዓ ልድ ከዚ ኣወል ፊ ኣወል ኩሉ ኣዳም ዶር ዓላሉ ድማ ድረስ ሰውረት ብዛት ለይቲ ትረሳዕ ወላ ዓበት ናይ መረብያተን መረብያት ሚፀንሓኒ ድብለ ደረጀት ወይ በፅሓውና ኣጀኒት
1: እቲ ሓለት መደረሰ ሰውረት መጠና መንገቢ ለእግሊ ድረሶ መፅ ላዓለው መላት ፈናተ ኣማክን እቶም ላዓለው ከማ ኢሉ ዘካርና ብሰበብ ሕሮባት ምን መናበረቶም ለሻዕትረው ዋልዲኖም ለመቶው ምኖም ወመንግባር ዓድ ምን ሰውዳንቶም እግልዕሎም ኩሉ ላተትሓዘ ጋራት እግልቲደሎም ሰኒ ክቡት ላዓላ እቲ ልዶር ሙረብያት ሰኒ ሰባት ዓላሄ ልዶል ልልትፈቀድ ጋር ክምሰልትሄ ልትሸርሕ

0: እዚ ወቐት ትርእዮ ዝብለ ደረጀት ወቐት በፅሑ ድባእ ካን ገይስናሃ ኣዳመላ ዶክቶ ሕክምና ኣካን ዕያደት ትገይስ ዶካቱር ፀንሐምካ ጀኒት ኣካን ጠየራን ትገይስ ለከመይሃ ኣካን ድብአየ ኣካን ወዛረት ድፋዕ ትገይስ ከመስኡሊን ወዛረት ዕላም ምንኩም እንዳ እንበታ ድብለት ፈናተ ኣካን ኣላ ላኪን ዶር ናይ መረብያት በይኑቱ መረበያት ለሸቀያዊ ሓቲ እዳም ይሸቀዮ ግልና ድለ መፀያ ሰንክተ ወቐትብለን ኣጀኒት ሕፀበ ወቐትብለን ኢላየ ሰዓት ሰልፍ ኩለን ዝሰማዓን ከማ ንሕና ኩሉና ዝሰማዓና ንሓስስ ብልዓና ላኪን የሓምቀያ ለእስፈን ሓታ ለብውን ኢሎ መጀኒት ኢሎም ድብእለ ደረጀት ለበፅሐው ዝበከለ ጀልሃንቲ ናይ ሱዳን መራ እሳት ዓላ ኣርድ 45 በፅሕ ድግሪ ሓስር መጎጎ እንተ ወደይካ ወቐቲ ሰንክት ለበብሰን እንዳፍገራያ ሰንክት ዓለያ ምንክትር ኣርድ እሳት እንደለዓዲበን ሎ መጀኒት ኣሎም ይበልዑ ይሰቶን ይህተን ዶር ይፀንሕ ኣለኒ ለዶረ ናብ ቀላል ለትሸራሕ ይኩን ምንኩሉ ኣዳም ውህተን እየ ብዝያዳ ናየን ዶር ኩሉ ኣዳም ዝሻርክ እንዲኮን ዓብ ዶር ዓላ ኣለን ሓቆዋየ ድባ መድረሰት ከማን ኩሉ ኣዳም ዲብሉ ዓላ ውዛት ኣለም መረብያት ገሊሃን ዳርሳተን ወገሊሃን ለይ ደርሳያ ከማን ዓለያ ድባ መድረሰት ኣንበለ ሸቃሁሉ ዓለያ ምመንፋዓት ረክበያ ምተቀይራት መፀ ድበ ደረጀተን ወቕት ንብል ደርሰያ ከዳሚ ደርሰያ ገሊሃን ሓካይም ገብአያ ገሊአን መደርሲን ገብአያ ገሊሃን ድባል ፈናተና ኢላ መድረሰት ነሻጣት ለድጋይሳ ዓለያ ከም ርያደት ክብረት ልተልሃያ ከም ምስሙ ፈናኒ እንደገብአያ ዓዳት ፍርቀት ናይ ዓዳት ዋድያት ዓለት ናይ መረብያት ዲብ ድፋዕ ምንገሰያ ጠብዓ ለኣዳም ምግብ ምግብ ገይስ ዓላ ዲቡ ምንገሰያ ኣበ ድባ መድረሰ ሰውረት ለዓላ ኣለን ዶር ዲቡ ከማን ምኑ ወላዓል ኣርአያ
1: ራየት ሓተ መላ ዲብ መድረሰ ሰውረት እንዳእተያ ለተዓለማያ ሓተ ምነንታ ልዓለት ዲቡ ላውካ ድሊ እተዕሊም እደረጀት ዓባይ እንዳባፅሐት ክምሰላ ልእላ መስላ ዋልድ ኣንሳት ወዓመተን ሓዲስ ዋልደ እግል ትብኔ ረይሞ ቁሩብ እንደይትብል ዲብ መጅሁዳት ኣድረሶት ምና ልልጠለብ እግል ተእትምም ዲብ ሽቕል ትትረከብ
2: ቤት ምረ ሰውረት ለመፀኮ ድኣና ጣሉባት ደረሰይት ንኣና መፀኮ ዲባ እንበትኮ ዓዲ ሄኒ ምከማ ትበሃል ዲብም ኬማ ምን ኣወላ ይፈስል እስክ ሓምሳ ይፈስል እምደርሲ ናይ ቤት ምረሰውረት ደረስኮ ሓንቆውሃ ዲብ እምባልቆ ትበሃል ሓንቆ መፀው ቤት ምረሰውረት ዲባ ስብሳ ይፈስል ተሓበርኮ መስሎ ደረሰይት እናና እስክ ኣልፍ ወስዕ ምእት ወትስዓ ወሰቡዕ ዲብ ቤት ምረ ፀብራ ዋሰልኮ ሓንቆውሃ ቲትኣቴኮ ምደርሰት ዲብ ኣልፍ ስዕ ምእት ትስዓ ወሰቡዕ መደርሰት ነገበኮ ፈበርኮ
1: ዛህራ ዓሊ ወዓሾ ዕስማን ኣዋልድ መድረሰት ሰውረት እንደገባእያ ተዓለማያ ወምነ ነልጠለብ እግልሽቀያ ዲብ ሽቑል ፍሩራት ሃለያ ዛህራ እጠያራን ወዓሻ ዑስማን እቲ ውዛረት ዕላም መሰል ወለት ኣንሰይት እንደገባእያ ሸቕያ ሃለያ እለህየ እብሰበት መናፍዕ ድራሰት ለላሃይባህቡ ርኢበን ጋኣዳም ዲብ ሰውረት ልትሓበር ላዕላ እግልናድል ድኢኮን እግሊ ድረስ ስለ ልብል ፍክር ይዓለግሉኒ መባፅሑ ወናይ ኣክል ህደፉ እስትሻቱ ላዕላ ደረሳይት ዛህራ እብሰበት እሊ ረአያ ሃይበት ሃለየት
3: ዲብ ሰነት 85 83 ሰነት ድራሰቶ ዲብ እንድላ ልቡላ ዓዲባ መድረሰት ኣንበትኮ ዓድልሃ ሕየ ቃርየት ናይና ኣባ ልቡሉ ጀፈራቱ ላኪን እብ ልጁ ዓድ ናይና ኣባይ ሰበት ፀብጣያ ዲብ ስቱር ወራር ዲብ ላ እንድላ ልቡላ ዲባ እንዳሓረብና ዲባ ጀምዓ ለሸዓብ ዲባ መድረሰት ኣንቦቶ ውግሉ ክምሰል ጀምዓ ምንኸበሮ ለመፀ ሸዓብ ዲብ እንድላልህላ ሸዓብ ወምንላባ ለመፀ ሸዓብ ክም ጀምዓ መድረሰት ኣንቦቶ ውግልና ወሰነ ድራሰት ዲባ ኣንቦትካ ወል መረት ትባሃለቱ ዲብ እንድላል ምን ኣወላ የስክራብዓይ ፈስል ደረስኮ ግራሁ ዲብ ቦርዲን ባቕላቱላ ዲቡ ትቀየርኮ ዲቡ ግስኮ ባህለቱ قدم دل سنه دراسه انا بدي يهليكو المهم المدرسين نايناتهم لا كله لشقاونا او هي كله قبل حبرونا او الحياه ناي مدرسه لا تامرونا مدرسين ناتهم قدم مدرسه وقالي على قلنا او امري على الكون دي بعدنا لا مدرسه بتتعلت لكن بسبب حربي واصلت وانا العريكو بوقت الاندلالتو دي اندلال لادرسونا مدرسين هتومتم لحظه لفتحه وقلنا هتوم مصون لو قعدنا للامر يكون لمصاونا المدرسين صرهم ورا لقعدنا للامر بتجري تباكات لهي تجرينا شعب يهلا لعلو كمان تجري للتها قوتهم حود شعب على قلنا لكن تجري للتها قوتهم توما أزال المدرسين نايناتهم لكدمة عباي بعد يبقى مدرسة قلنا إتي أو مدرسة قلنا فهم لكدمونا

0: ዮሃንስ ክቐርብ ከሎ ብሓቂ ጌርና ኢና ንሕና ሶሙን ክልተ ቕነ ክተርፎ ከሎ ኢና ንዳሎ ክንዳሎ ከለና ክዳና ንሓፅብ ክዳና ንክደን ርእስና ንቕምቀም ከምኡ ውን ደቂ ኣንስትዮ ይቁነና ይሕኘና እንደጋና ኣብዚ ወለባ ዝበሃል ኣሎ ዕንቁ ዝሓዘ ኣብዚ ይገብርኦ ሽዑ ፈፂምካ ንስኻ ይትመስልን ኢኻ ኣብቲ መዓልቱ እቲ ሕጂ ከምዚ ጌርካ ምስ ተዳለኻ እኒሄልካ ከም ስርዓት ኩሉ ሰብ ንዮሃንስ ይቕበሎ ብዛዕባ ከምዚ ጌርካ ኩሉ ነብስኻ ተዓራሪኻ ናብ ጓይላኻ ምሸት ትብገስ ናብ ፀወታኻ ናብ ፀወታኻ ምስ ተበገስካ እንታይ ትገብር ሆየ ክትጅምር ከለኻ እንታይ ትገብር ነቲ ሰብ ከተላዓሎ ኢልካ ገተን ገተን ነወዲ ዘጋዓተን ውፃእ ካብዛእቶን ገተን ገተን ነወዲ ዘጋዓተን ውፃእ ካብዛእቶን እንዳበልና እቲ ሰብ ከም ዝእከብ ንገብሩ ካብኡ ምስ ተኣከበ ንቤተ ክርስትያን ለኪምና ኢና ንኳለል ሆየ ሆየ እንዳበልና ሆየ ሆየ ሆየ ይ ሆየ ሆየ ሆየ ሆየ ሆየ ሆየ ደሃይ ካብ መንጋጋ ሆየ ዘይትበላ ዋጋ ሆየ ደሃይ ካብ ጎረሮ ሆየ ዘይትበላ ምዕሮ ይ ሆየ እንዳበልና ከምዚ ገርና እንዳኸረርና ሰለስተ ግዜ ንቤተ ክርስትያን ንኳለላ ዳሓር ዳሜራ ንገብር እዛ ቅልቀል እዚ ቅልቀል ዓብያ ትበሃል ዳሜራ ንገብር ናይ ምሸት መወዳእታ ካብኡ ተተሓሒግና ናበይ ንኸይድ ምትከል ጓይላ ገዛ ማእከል ገዛ ዝበሃል ቦታ ነርና ጓይላ ይትከል ከምዚ ሎሚ ሰበይ ተዋሓደ ንሕና ቀዳማይ ንዳሕራወይ ንርክብና ኢና ሕጂ ጓይላ ይትከል ዘይተኣደና መርዑ ዘይተኣደና ጓላ ተወዳት ብምሉእ ሰብ እዩ ዝመፅናው ከባብሮ ሰሙን ከሎ ፀለውዎ እንዳቤ ክስተ ኢልካ ይፅሎ ይቕኒ ፀሓይ ክፅሎ ተፀሊዩ መፅእ ተመርሚር እዩ ዝኣቱ ከበሮ ዝወቕዑ ኣለዉ ስዕስዑ ኣለዉ ጭራ ዝሃርሙ ኣለዉ ጓይላ ሕቅ ዕልና ኢና ንፀወት ክሳብ ፀሓይ ትበርቕ ፀሓይ ምስ በረቐ እንታይ ንገብር ጓይላ ተፃዊትና ናበይ ንብገስ ናብ ሩባና ናብ ሩባ ተበጊስና ሩባ ክንሕፀብ ንኸይድ ምሕማሶ ጓላትን ምሕማሶ ወዳትን ዝበሃል ኣለና ሕጂ ከምዚ ገርና ምስ ገርና ተነጓላት ትሕት ኢለን ዝሕፀባ የእማን ዓብዪ ኣለና ቃላያት መሉ እዩ ሕጂ ተመወዳእታ ይገብሩ ነተነጓላት ክዳነን ውፅአን ክሕፀባ ምስኣተዋ ክዳነን ብከውሒአን ድርብዮ ነቲ ክዳውንቲ ንሕድገን ሕጂ ከምዚ ትሪዮ ሳንዳይ ድሓረይት ክንገደደ እዩ ዝኸውን ሽዑ ሕጂ ክሕባኣ ጉብጦ ጉብጥ ክኸዳ ደድሕሪአን ንኸደን ሕጂ ደርቢና ኣለን ከዓ ንኸይድ ከምዚ ገርና ዋርድያ ከዓ ይውፃእ ንሳተን ዋርድያ ውፅአን ክዳን ከይውስድልና ኢለን ዋርድያ ይውፃእ ሕጂ ንሕና ግን ተፀጋጊዕና በዓል ክስትኦም ዝኽእልዎ ተባሂሉ ተፀጊዖም ከይዶም ክዳን ዘልዕሉ ኣሎ ይብላ ሽዑ ብዛዕባ ክዳነን ንሕና ከዓ ብገዛ ኣሕዋትናን ደቀናን ድማ ከምዚ ካልእ ኮይነን ሽዑ ስማዕና ከምዚ ገርና ተለዊጥና ኢና ንውዕ ሽዑ ሕጂ ብዝኾነ ናብ ጉዳይና ንኣቱ ማይ ጓቕሞን ኮይኑና ንሕፀብ ዘለና ሕጂ ሸዓ ጥዕና እያ ተባሂለ ሕጂ ዝሓርድ ጥዮል ይሓርድ በጊዕ ሓርድ ዓቕሚ ዘየብሉ ኣብ ስጋ ግርምድ ይኣቱ ከምዚ ገርና ቅዱስ ዮሃንስ ብጣዕሚ ገርና ንሕና ከምዚ ገርና ኢና ንውዕሎ ነርና
1: ኣብዚ ማእኸል ዓዲ ነበረ ጓይላ እጂ ኣብኡ ተፀወት ሓዲርና ሰዓት ሓሙሽተ መስኮነ ከዓ ምሕፅ ዓላዊ ዝበሃል ለበዚ መርዒ ኮይንና ክንሕምብስ ንኸይድ ዮሃንሰይ ቅዱሰይ ጥቓን ጥቓን ሃበኒ ሽትለይ ከዓ ጠቓ እንዳበልና ንኸይድ ድሕሪኡ ኸይድና ሓንቢሽና ክንመፅእ ከለና ከዓ ጓቕሜን እየ ማይ ጓቕሜን እየ ተሓፂብ ክንዶ ማይ ጓቕሜን እየ ከዓ ንብል ድሕሪኡ እቲ ርባርባ ከዓ ይሕንበዛ ከዓ ንብል ይሕንበዛ ይሕንበዛ እስክዕደ ተሰዲደ እስክዕደ ተሰዲደ ድሕሪኡ ስምሰዳና ከዓ ተብርሃን ጓልየ ዓትጋዓትለየ እምብለይ እምብለየ ከዓ ንብል ከምኡ እንዳበልና ክዘና ንመፅእ
2: ተፅወት ሓቢርና ንሮባ ክንከይድ ከለና ከምቲ ዝበለ እዘን ሓፍተ እዩ ዮሃንስይ ቅዱሰይ ኣብሪህዋ ንባይቶ ዮሃንስይ ቅዱሰይ ኣብሪህዋ ንባይቶ ተሓፂብና ክንመፅእ ከለና ከዓ

ዮሃንሰይ ዮሃንሰይ ሶሶኑ ሶሶኑ እንካ ኣጣፍኩኑ ዋዕኒ ቤት ንመፅእ ከለና ኣብዚ ተሓወ ተፃዊትና ክንከይድ ከለና ከዓ እንዳተጋፃፀምና ንፃወት ኣንኳይ ንመስቀል ንወለሎ ንሰብ እኳ ትቕበሎ ኢልና ከዓ ንደርፍ

0: ናይ ቅዱስ ዮሃንስ ብዕራይ ሓሪድና ትምህልል ውዒልና ወዲሸን ኣንስቲ ብናትን ሰብኣይ ምስካህና ከዓ ብናህና ትምህልል ውዒልና ፀበሉ ተማቂልና በሊዕና ሰቲና ንሓድር ነርና። ብከምዚ እዩ ዝካየድ ነይሩ። መስቀሉን ከምኡ
1: ናይዛ ዓዲ እየ ዝዛረብ ዘለካ ኣነ ሕጂ ሕጂ ከምቲ ድበሎ ኮይኑ እቲ ናይ ቤተክርስትያን ድበሎ ኣብቲ ቤተክርስትያን ዝግበር እዩ። ምሸት ከዓ ናይ መንእሰይ ኣሎ ሸ መንእሰያት ሆዮብሉ ሽግ ጌርካ ነዛ ዓዲ ብምልእታ ማለት እዩ እንዲልካ ትዘራ ዝኸሩ ነይሮም ሰባት ፍሉጣት ማለት እዩ ሆየ ኢሎም ዝመርሑ ካብ ባዕሎም ሆየብሉ ሰም ካልእ ሰብ ከዓ ይቕበል ኮየ እናበሉ ንኣብነት እቲ ቃላት ክብሎ ተደሊካ ክብሎ ክእል እየ ማለት እዩ። ሕጂ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ባብርሃን ጢጡ ሆየ ህጎይ ጠሪጡ ሆየ ባብርሃን ዓጓ ህጎይ ተጎጓ ኣጆኹን ቆልዑ ኣዳጉራ ጨልቂዑ ኣጆኹን ጓሰተ ኣዳጉራ ሸወተ ዕፉን ሸወተ ኩሉ ሓደ ይሱ ባሎንጓ ሸወተ ትብል ኩሉ ትሆየ ይበሃል። እዙ ኣዋልድ ከዓኒ ኣብ ሓንቲ ቀልቀል ነራ በቲ ንሕና ንዘረሉ ሕጂ ነዛ ዓዲ በዚኣ ና ንዘራ ብትሕቲ ቤተክርስትያን ከምዚ ኢልና ኣብ ሓንቲ ገዛ ነራ ከምዚ ዋልድ ቢት ምላክ ድሞ ኣለዋ ኣብ ኮይነን ትዝድልየተን ነቶም መንእሰያት ንኸይድ ዘለና የመጉሳ ማለት እዩ ሰስኑ ሰስኑ ሴፍን ዋልታንኩኑ ዝዓድና ከይኣትዎ ጓና እንዳባላተን ዋልድ ከዓ ነቶም መወዳት ማለት እዩ የመጉሳ ሓድራ ማለት እዩ። ሕጂ እቲ ናይ መስቀል ናይ ቅዱስ ዮሃንስ ንጎ ሽዑም ዝወግሐ በዚ ለና ምሕፅ ዓላው ዝበሃል ንጎ ከይድ ካብኡ ተንዋልዲ ኸዳ ኣዋልድ ቀዲመን ተኸይደን ክዳነን ምሰውፀወቶም ወዳት ገለ ገብሩ ወይ ሶም ቀዲሞም ተኸይዶም ከምኡ ገብራ ናይ ንጎ ማለት ኮዮም ስወዳእካ ጓይላ ተሓድር ለይቲ ሙሉ ለይቲ ሓድር ጓይላ ኣነ ብቲ ሰዓቲ ንገዛእ ነብሰይ ንእሽቶ ኮይነ ነሮም ከባቢዩ ትክኡ ዋጣው ዓሎም ደርፍ ተሓድር ውጋሕ ትብል ንጎ ስወጋሕቲ ሕጂ ናብቲ ዝብለካ ማይ ዝኸይድ ይኸይድ እቲ ዝደኸማ ድቅስ ተንዋልካ ከምኡ ክዳኖም ሓብኣሎም ክዳነን ሓብእለን ገልመለኡ ውጭጭ ተባሂሎም በቃ ተሓፃፅዮም መፁ ነይሮም እዚ ናይ ቅዱስ ዮሃንስ ፈልጣነ
2: ሰሰኑ ወይዓደበና ወይዓደበና ወይዓደበና ይዓደበና ወይዓደበና ወደስ ይሓንሰ ወለባ ሰኩ ይዕረሰ ወለባየ قدس يعنسى ولبا سك عرسى يولبا قدس يعنسى ولبا سك عرسى يولبا قدس يعنسى ولبا سك عرسى يولبا
3: شعو هوي هوي تبل قرع

ሓምሊ ውፃእ ቁራዕ ጠስምእቶ ይበሃል። ከምዚ እንዳገበርና ምስ ከድና ሕጂ ኣኸይ ኣኸኸይ ኣኸይ ኣኸኸይ ንብል ኣኸይ ኣኸኸይ ኣኸይ ኣኸኸይ ቁንጭ ውፃእ ተኾንእቶ ኣኸይ ኣኸኸይ ኣኸይ ኣኸኸይ ኣኸይ ኣኸኸይ እንዳበልና ብርሃን ገዳይ እንዳበልና መስቀል ገዳይ እንዳበልና ከምዚ ገርና ንውድእ። ሕጂ እቲ ኣኸይ ኣኸኸይ ዝብል ዘሎ ነቶም ስድራ ብምልኦም የብሎም የሳግሮም ምስ ኣሳገሮም ይሳገርዋ ንዓኣ መስቀል ርኪበ ማለት እዩ ንዓመታ ከምዚኣ እንዳበልካ ሕጂ እዙ ምስ ተሳገረ እንዳ ዘወርካ ከምኡ ትገብር ሽግ እዲ ዘርባዕ ሕጂ ዝኸይደ ኣብ ሓደ ኢዱ እቲኣ ተተወዲኣእቲኣ እንዳገበረ እዩ ዝኸይድ። ከምዚ ገሩ ምስ ወደአ እንታይ ይገብር? እቲ ርሑስ ፅዕሊት ዘለዎ ኣፍኩን ክፈቱ እንዳበለ እንዳ ዘረ ምዕጉ ይኹን ጅቦ መጨባኹን የዝር ነቲ ድኻ ማለት እየ። ከምዚ እንዳገበርና እንደጋና እውን ከፍትና እንታይ ንገብረን ነሳግረን ካብ ሕጂ ሕማም የለን ኢልና ዒባን ጠስምን ንሕውስ ሓዊስና ኣብ መፃውቦ ቦታ ኮይና ከምዛ ናይ ምርፍእ ዝውጋዕላ ዘን ከፍቲ ኣብ መፃውቦ ኮይና ሕልፍ ክብላ ከለዋ እታ ጠስምን እታ ዒባን ኣብዚ ኣለሕግ ነብለለን። ሕጂ ሽዑ ናይ መወዳእታ ኮይኑ በዚ ገርና ዶሮ ሓሪድና ኣብኣ እቶም ዘለዉ ብኣ ከፍቲ ዘበሉ ኣብኣ ሓንቲ ምፅና ፍልሕልና ንብላ ነታ ደርሆ ናተን ምስ ወዳእና መደረቕ እዩ ዝበሃል መደረቕ ተባሂሉ ከምዚ ገርና ድማኒ ነታ ደርሆ በሊዕና ንፈላለ ተሓፂብ ክንዶ ጓቕሜ ማይ ጓቕሜ

0: ካብ ገደልን ካብ እማንን ኢኻ ሸጓዕሎ ዝበሃለሎ ፈቐዶ ገደል ኢኻ ተኣርዮ ንዑ ኣሪኻ ሰለስተ ጉፍሮ ዝበሃላ ሰለስተ ሓላቓት ይኾና። ሕጂ ናይ ክስቶ ፅቡቕ ናይ ክስቶ ሕማቕ እንዳተባሃልና ይስራሕ። ክስራሓ ከለዋ ክንደይ ይስራሓ? ሽዱሽተ እየን ስራሕ። ሽዱሽተ ክስራሓ ከለዋ እተን ሓሙሽተ መዓልቲ ነናይ ምሸት ኣለዎ እን እታ ሻድሸይቲ ድማ ኣኸይ ኣኸኸይ ገለ ክኸውን እንዳበልካ ተማልኦ ዲ ዘርባ ማለት እዩ ተወሳኺ። ሕጂ ከምዚ ጌርካ መዓልቱ ምስ ኣኸለየ ኣባ ብርሃን ምስ ኣኸለየ ወየ ትብል ተሰሪዕኻ ከም ትቕድሚ ኢለ ጠቐስክዎ ሓደ ኣለካ ኸራሪ ኩልኻ ካብዚ ናበይ ክብለካ እያ ዳርጋ ናይ ኪሎ ሜትር ንኸውን ኢና ቁመትና ሓደ ሰብ ብዝኸረረካ ብኣት ኸይድ። ሕጂ ብገደል ኣሎ ንቤተክርስትያን ክንኳለል ክንብል ቶም ሰብ ጉልበት ቶም ዝኽእሉ እንዳወጠጥኦም እንዳደገፉ እዮም ዘደይቦኻ። ሕጂ ምስ ከምዚ ክትኳለል ከለኻ ኣባ ብርሃን ዓጓ ክጎይ ተጓጓ ትብለ ኣባ ብርሃን እንዲኣ ትኾን ዘላ መጀመርታ ኣባ ብርሃን እያ ኣባ ብርሃን ጢጡ ክጎይ ጠሪጡ ኣባ ብርሃን ዓጓ ክኸይድ ተጓጓ እንዳበልካ ኣጆኹን ቆልዑ ዳጉራ ጠጢዑ እንዳበልካ ቀፂልካ ከምዚ ጌርካ ኢኻ ትኸይድ። ብዛዕባ ናይ ሽግ ኣሰራርሓኣ ንምምፃእ ሓያል ቃል ስያ ተምፅእ ሽግ ብከምዚ ጌርና ኢና ንሓልፉ ነርና። ብዛዕባ ኣሰራርሓ ናይ ሽግ እጂ ልሕፅብ ዘለካዮ ጨቐምጠ ቐሊጥካ ካብኡ ጌርካ ኢኻ ተኣሳስሮ ብከምዚ ጌርና ኢና ንኸይድ ነርና።
1: መስቀል ንበለሎ ንሰብካ ተኸተሎ ኣምባል ንመስቀል ንበለሎ ንሰብካ ተኸተሎ ኣምባል ንመስቀል ንበለሎ ንሰብ እዚ ዓምባብ ቴለይ ተቕለኒ እያ ሽፍን መስቀል እዚ ዓምባብ ቴለይ ተቕለኒ እያ ሽፍን መስቀል እዚ ዓንበብ ቴለይ ተቕለኒ እያ ሽፍን መስቀል እዚያ ሽፍን መስቀል ተቕለኒ እያ ሽፍን መስቀል እያ ሽፍን መስቀል

0: ካልኣይቲ ቡን ፈሊሓላ ፈጡመይ እንታይ ክሓስብ ፀኒሐ መሲልኪ ኣብ መረባት ኤሪቲቪ እንተ ደኣ ርኢና ኣብ ምዝንጋዕ መደብ ማለት እዩ ዝዳሎ መደብ ሙዚቃ እንተ ደኣ ኢልና ደባይዋ ዳራትቃና ከምኡውን ህርመት ካብተን ኣብ ሃገርና ዝፈረዩ ደርፍታት ናብ ህዝቢ ዘቕርባ ትሕዝቶታተይን ኣብ ፍሉይ በዓል ክመፅእ ከሎ ሃይማኖታዊ ይኹን ሃገራዊ በዓላት ድማ ሰለስተና ብምዃን ሰለስተና ዳሎቲ መደብ ሙዚቃ ማለት እዩ ነቲ በዓሊና ድምቀት ንህቦ ፈጦም ክቡራት ተኸታተልቲ ግን ኣብ ዝተፈላለዩ ቦታ ኮይኖም እንታይ ዳ ኣዳለውቲ ዳራት ቃናን ህርበትን ጥራሕ እንደ ምስ ቅዱስ በዓል ቅዱስ ዮሃንስ የኽብራ ኣለዋ ከይብሉ በዚ ኣጋጣሚ ክቡራትን ክቡራን እንተኸታተልትና ንሓፍትና ሰዓድ እንቋዓ ብፃዓና ዮሃና ንክብል ኢል ፋጡመይ ሰዓድ የላን ምሳና ሕጂ
1: እዎ ከምቲ ዝበልክዮ ብመገሻ ጌሻ ኣሎሞ እንሻ ላ ብሰላም ትመለሰና ፅቡቅ ኣለኺ ብመንፈስ ግን
0: ምሳናላ ነ ብሓቂ
1: እንሻ ላ ብዝመፅእ ዘሎ መደባትና ከዓ
0: ብሓቢርናስተና
1: ከዓ ክንሰርሕ እንሻ ላ ሓይሳን ወሓይሳት መተቕብለትና ዜማ ብድግማ ንቕቡላምኩም ኣሌና ምን እንዳትልና በርዶ ዲብ ስቱድዮ ግነት ዓዴት ሓቲ ሕላየት ገል ንታብዕ ኣሰናይ ዲብ ዒድ በዓል ቅዱስ ዮሓንስ ኣብፅሐና ዲብ እምብል ኣዜማ ለሕላየ ዲባት ግንጊስ ብድግማ ንሄ ግነቕብልቱ ዒድ በኪቶ ስዒድ ግልኩልና ንተምኒዕ

0: ባህልን ዘመናውነትን ከምቲ ቅዲምና ከንዕልሎ ዝፀናሕና ምስ ፋጡም ኣብ ዝተፈላለየ ደርፍታትና ሎሚ ንሰምዖ ኣለና። ፅባቀ እዩ ድማ ሕልፊ ካልእ እዋን ይህልዎ ማለት እዩ። ክቡራትን ክቡራንን ተኸታተልትና፣ ካብዚ ብምቕፃል ቀርብናያ ዘለና ደርፊ ብድምፃዊ ኣበራ በየነ ዝተደርፈት ክትከውን እያ። ፋጡም ምናልባት ኣበራ በየነ ተዳሪእናዮ በታ ባህላዊት ዝኾነት መሳርሒት ሙዚቃ ዋጣ ኣሰኒ እዩ። ዝተፈላለየ ባህላዊ ስራሕ ናብ ህዝቢ የቕርብ እዩ። ንወዲ ዓመታት እውን ድምቀት ዝህብ ሓደ ካብ ድምፃውያን ገዳይ ብድምፃውያን ሃገርና እዩ። እዛ ንሕጂ መሪፅናያ ዘለና ደርፊ ፀባ ሓንቲ ላም እያ ትብል። ፀባ ሓንቲ ላም ተዳሪእናያ ንሕና ኤርትራውያን ኣብ ዘለና ንሃሉ እቶም 9 ክንዲ ሓደ ኢና ኣብ ሓደ ጠሚርና ድማ ንበዓላትና ዝያዳ ድምቀት ኢና ንህቦ። ኣብ ደርፊ እውን ተዳሪእናዮ ነቲ ኣብ ባህሊ ትግርኛ ዝግበር ንጥፈት ኣብዛ ደርፊ ኣጣሚሩ ሰሪሕዎ ኣሎ።
1: ፅቡቅ ማኮ ንዓ ክንከታተለ ኢና። ሓይሳን ወሓይሳት ምተቕብለትና ዜማ ብድግማ ንቕቡላምኩም ኣለና። ፈናን ኣበራ በየነ እምበመንገበ ወሮ መንላዲ ብዓዳት እንተተንከበው ብዙሕ ሓልየት ለቀድሞ ፍንቱ እየ ዲብ ኣዕያድ ርኢና መንገቢ እየ።

ለቅድም ማሓልየት ፍንቱ ይቱ ኣዘ ከማ እግለ ባህላ ፀንሓት ባህለቱ ፀባሓንትላ ባህለት ሓሊብ ሓተውኣት ብትግራይ እግለ ግንርአያቱ ብድግማ ንሄ ግናቕበልቱ ዒድ በኬቶ ስዒድ ግልግባ ግነ ንተምነ ድብስዮ ተግነ ተዓዲ

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣለና። ትሕሶታትና ከመይ ትከታተልዎ ኣለኹም? ነዛኔኩም ክንህሉ መቸም ተስፋና ሙሉእ እዩ። ብምክንያት በዓል ቅዱስ ዮሃንስ ዝተዳልዎ ፍሉይ መደ ሙዚቃ ፋጡም ምናልባት እንተ ደኣ ርኢና ዕፍነ እውን በሲለ እያ ዘላ ቀሪበ እያ ፋጡም ሓፍተይ ካሊእ ተክስክስተልክ ኣብ

0: ቃላት እንተ ዳ ርእና ደቂ ኣንስትዮ እዚኣ ዳ የነ ዝበዓል ቅዱስ ዮሃንስ ድምቀት ዝህቦ ጓል ሃንሰ መስቀለ ርኢኻስ ተዘይተጋጌ ማለት እዩ ኣይትተሓፀ ገለ ይበሃል እዩ። ምክንያቱ ወላታ ክፍቲ ዝተባሃለት ጓል ኣንስተይቲ ኣብዚ እዋን እዚ ፀቢቓ ማዕሪጋ ብኩሉ ወገናታ ማለት እዩ ናብ ህዝቢ ትቐርብ ኣብቲ ፀወታታት ዝግበር ንጥፈታት ማለት እዩ። ፋጡም ቁኖ ብዛዕባ ከየ ክዛርብ ደሊ ኣብ ዝተፈላለዩ እዋናት ኣብ ደቂ ኣንስትዮ ፅባቐ ዝበና ደቂ ተባዕትዮ ከዓ ዝበዝሕ ዘረብኦም እንታይ እዮም ዝብሉና ደይትቁነና ፅባቐ ክንሰ ኣብ ቁኖ ይብሉ። እስከ ፋጡም ምስኪ እውን ንሎሚ ነዚ ድምቀት ንምሃብ ተቆኒንኪ ማዕሪኪ ኢኽ ዘለኽ እስከ ብዛዕባ ቁኖ እስከ ገለበልና እውን ኣብ ደርፊ እውን ተዳርኢና ብዙሕ ደርፍታት ተደሪፉ እዩ ብዛዕባ ቁኖ ዕድልና ናብ ደርፍና ክንሰግር
1: ፅቡቅ ከምቲ ዝበልክዮ መልክዕ ናይ ጓል ኣንስተይቲ ቁኖ እዩ። እቲ ዝያደ ከዓ ዘፀብቐልካ ኮይኑ ዝስምዓኒ ማለት እዩ። ኣብቲ ካልእ ግዜ ኖርማል ኮንካ ኣብ ስራሕ ድዩ ኣብ ናይ ገዛ ድዩ ኣብ ናይ ደገ ስራሕ ኖርማል ኮንካ ክትኸይድ ኣብ በዓል ክኸውን ከሎ ወይ ኣብ ዝተፈላለዩ ኣጋጣሚታት ክኸውን ከሎ ተቆኒንካ ፅቡቅ ክዳን ተኸዲንካ ማለት ሽፎን ክኸውን ክእል እቲ ባህላዊ ክዳና ማለት እዩ። እሱ ዝያዳ እቲ ስለ ዝቕየር ስ ኮይኑ ስምዓኒ ቁኖ ከዓኒ ዝተፈላለዩ ዓይነት ቁኖ ኣሎ። ብቅንዲ እኳ ነተን ቅንዲ ሰብ ሞያ ንገት ምክንያቱ ብዛዕኒ እቱ ኢለብ ቁኖ
0: ክንደይ ሰብ ሕጂ ብጣዕሚ ማዕሪክ ይልክዶ ንዓኸ ብፍላይ ማለት ሲ ብዝበዝሕ ብሓፂር ፀጉሪ ገለ ኢና ንፈልጠ ክፋጡመ ሕጂ ካባይ ጀሚርካ ኣነስ ናተይ ድሓን ክገድፎ ማለት እዩ እንታይ ኢለክሲ ርዱ እዩ ናይ መሳርሕቲ ከይመስል ብጣዕሚ ግን ፅቡቅ ቁኖ ዝበዝሕ ድማ ኣቦታትና ኣዴታትና ዝብልዎ ነገር እንተ ደኣ ሃልዩ ፈጡም ተቆነና ኣብ በዓል ቅዱስ ዮሃንስ ይኹን ኣብ ዝተፈላለየ በዓላትና ድምቀት ዝህብሲ ቁኖ እዩ የፀበቐልክ ንብል በዛ ኣጋጣሚ እውን ንሕና ንዚ ኩላን ደቂ ኣንስትዮ ዓድና ንቆነን ብፍላይ ኣብ በዓላትና ክንብል ንፈቱ።
1: ግን ማኳ ኣብዚኣ እንታይ ዘኪረ ኣብ ቅዱስ ዮሃንስ ብፍሉይ ኣብቲ ካሊእ ኣሎ ንድዩቲ ይቁነና የ ማለት እዩ። ብፍላይ ግን ኣብ ቅዱስ ዮሃንስ ዋላተን ቆልዑ ንኣሽቱ ቆልዑ ክትርእየን ተቆኒነን ፅቡቅ ሽኮሪናታት ኮይነን እየን ትርእየን ማለት እዩ። ሕጂ እንታይ እቲ ፍሉይነት ቅዱስ ዮሃንስ ካብቲ ካልእ ካብቲ ካልእ ኣውዳኣመስ እንታይ ይፍለ? ምክንያቱ ዋ ቅዱስ ዮሃንስ እንዲ ግድን ክትቁነና ኣለካ ገለ ይበሃል እሞ እንታይ ስለ ዝኾነ ወይ እንታይ ፍሉይነት ስለ ዘለዎ?
0: ኣብ በዓል ቅዱስ ዮሃንስ ኮ ዝበዝሕ እዋን ኣብ ስራሕ ሃለኽለኺኢኻ ትቕኒ። ምክንያቱ ክራማት እኽሊ ኣብ ምእካብ እቶት ኣብ ምእታው ኩለን ደቂ ኣንስትዮ ብሓፈሻ ዳርጋ ኩሉ ካብ ሓረስታይ ጀሚርካ ኣብ በረኻ እዩ ምቕናይካ። ምክንያቱ በቲ ክትዓፅድ በቲ ክትእክብ በቲ ኩሉ ነገራት ማለት እዩ። ሕጂ ቁራዕ ሓምሊ ውፃእ ጋዓት ጠስሚእቶው ከማን ይበሃል። ምክንያቱ ኣብ ሓምሊ ዘቐነየ ፃሕሊ ናብ ጠስሚ እዩ ዝቕየር ኣብቲ እዋን እቲ ምክንያቱ ብዙሕ ኣታዊታት ስለ ትእቱ። እዘን ደቂ ኣንስትዮና ድማ ናብ ማጮሎት ይኹን ናብ ማይ ፍሰታ ከይደን ተሓፂበን ማለት ጨጉረኻሲ ኣለይ መለይ ክትብሎስ ኣይትቕኒን ኢኻ። ኣብቲ እዋን እቲ ግን ኩለን ደቂ ኣንስትዮ ዕረፍቱ ኮይኑ ተወዲኡ ናብቲ ፅቡቅ ዝኾነ ናብቲ ሓምላይ ዝኾነ እዋን ክንኣቱ ከለና ድማ ዝያዳ ጓል ኣንስተይቲ ፀቢቓ እዚ ጌርናዮ ዘለና ገልገለ መስቀለ ፍዮሩ እውን መሸክዑ ኸውን ይብል ኣነ ፋቶ
1: ደሓኒ ክማኮ ብዙሕ ገ ፅቡቅ ኣፍልጦ ኣለክ
0: እዚናተይ ምፍታን እያ ንሳ ድያ ተሓቂ ዋላ ሳይኮነትን ግን ንዓና ሞያውያ ንገድፎ መዕለል ኮነና
1: ራይ ፅቡቅ ንተዓዘብቲ ንገድፎ ሓይሳም ዎ ሓይሳት መተቕብለት ተለፊዝዮን ኤርትርያ እመና ሰባት በዓል ቅዱስ ዮሃንስ ምንቱይ በርናሚ ንሰውትለለኩም በርናምጅና ህየ ታብዑ ግታሉ ሓልየትና ህየ ትርኡ ግታሉ ሳየትና ዓባይታ እንደ ደገምና ዜማ እግል ኩሉ ገቢልና ዒድ በኪቶ ስዒድ ግል ግልና ዲብ ንተምኔ ድውሊት ንሌት ሕላየት ዲባ ግል ንጊስቱ ሕላየት ትግርኛ ግትሃለግናቱ በርዱሉ ሕላየት ላምሀየ እመና ሰበት በዓል ቅዱስ ዮሃንስ ለተሓልየት ሕላየት ተፈናን ዜናዊ ካሕሳይ ግልቲ ግብኣቱ ማኮ ከብዚ ቀፂልና እቲ ደርፍታትና ኩሉ ሎሚ ዳርጋ ነቕርቦ ዘለናስ ኣብ በዓል ዝተመርኮሰ እሞ እዚኣ እውን ንበዓል ቅዱስ ዮሃንስ ዝተደርፈት ደርፊ ናይ
0: ዜናዊ ካሕሳይ
1: ንዓተ ከታቲልና ክንምለስ።
0: ብጣዕሚ ፅቡቅ ናብ ኣንስገር ፈጡም ደጊምና ርሑስ በዓል ክንብል ንፈቱ። እታ ደርፊ እውን ነዚ ሃዋሁ እተንፀባርቃ ከምቲ ዝበልክዮ ንሙሉእ ትሕዝቶኣ ክንከታተላ ምኮብራት ተኸታተልቲ ደጊምና ክንምለስ ኢና ምሳና ሕበሩ

0: ዝነበርና ሓደ እዩ።
1: ኣብ ናይ ቀደም እንተ ተመሊስና ፋጡም ኩሉ ግዜ ናይ ቀደም ወላ ናይ ሜዳ ደርፍታትና እንተ ርእናዮ ኣብ ስቴጅ ተሳኢሉ እንተኾነ ግን ፅባቐ ኣለዎ ክሳብ ሕጂ እዋን እውን ዝመንዎ ሰብ ዳርጋ የለን ወላ እውን እቶም ናይ ሎሚ መንእሰያት ወለዶ እንተ ርእናዮ ነቲ ናይ ቀደም ደርፊ ኣብ ሞባይላቶም ክሰምዕዎ ከስተማቕርዎ ኢኸይትዕዘቢ ስለዚ ድማ ናብ ዘመናውነት እንተ መፂና ባህላዊ ክንብል ፀኒሕና ዘመናውነት እንተ ኢልና እውን ኣብ ደርፍታት ዝስራሕ ሓደ ካብቲ ባህ

ስለዚ ድማ ንኩሎም ቋንቋታትና ብከምዚ መዳይ ተለሊእና ኣላሊና የላሊና ሞቶም ድምፃውያን ንሕና ድማ ናይ ምንታይ ብሄር ሳዕሲዒት እዩ እንታይ እዩ እንዳበለ ድማ ኩሉ መንእሰይ ነቲ ደርፍታት ክስዕቦ ንዕዘቦ ኢና። ከምቲ ዝበልክዮ እውን ዑስማን ዘቕርቦም ደርፍታት ኣነ ይስሕበኒ እዩ ኣነ ከም ማክዳ ማለት እዩ። ኣብ ዝተፈላለየ እዋናት እውን ንሰምዖ እሱ እዩ። ሎሚ ድምቀት ክህበና እዩ ነዛ በዓልና ናብታ ደርፊ ክንሰግር ኢና። ክቡራትን ክቡራንን እተኸታተልትና ንምሉእ ትሕዝቶኣ ክንከታተላ ሞ ደጊምና ክንመለሰኩም ኢና። ንመላ ህዝቢ ኤርትራ ምስ ክቡር ሓይልታት ምክልኻሉ እንቋዕ ናብ ክቡር በዓል ቅዱስ ዮሃንስ ብሰላም ኣብፅሓና ርሑስ በዓል ንበል።

0: ሕጂ ፋጡም መደባትና ውና ብምዝዛም ገጹ ስለ ዝኾነ ቡን ሳልሰይቲ ክንሰኽትታሞ መዛዘም ክንገብር ምስ ደርፊ ምስ ገደፍናዮም ንተኸታተልትና ድማ ንሕና ሳልሰይትና ክንሰተ ኢና ከመይ መስለክ ትሕቶታትና ውዲእና ኢና
1: ቁርስኻኸይትሓስኩኸ
0: ሽግር የብሎ ናበይ ከይከደኒ ፋጡመይ ክቡራትን ክቡራን እንተኸታተልትና ትሕዝቶታት ፍሉይ መደብ ሙዚቃ ሰዓታትና ናብ ምእካል ገፂኡ ነዚ በዓል እዚ ንምድማቕ ድማ መደባት ኤሪ ቲቪ ብዓይነቱ ብዙሑ ብዙሕ መደብ እዩ ተሰሪሑ ዘሎ ናባኹም ክቐርብ እዩ። ናይ ሎሚ ፍሉይ መደብ ሙዚቃ ግን ኣብዚ ክንዛዝብ ኢና። ደጊምና ንመላ ህዝቢ ኤርትራ ውሽጢ ሃገርን ወፃን ዝርከብ እንቋዕ ብፀሓና ርሑስ በዓል ንበል።
1: ሓይሳሞ ሓይሳት መተቕብለትና መናሰበት በዓል ቅዱስ ዮሃንስ ፍንቱ በርናምጅ ምስልውቱ ለፀናሕኩም እግል እልዒድ ዝሸርሕ ለትፈናታ በርናምጃቱ ለትቀደም ለላ ሕና ላኪን ዲብ እላ ግል ንኸልስቱ እንደ ደገምነ ሂየ ግል ኩሉ ሸዓብና ዒድ በኪቱ ስዒድ ወኣሰናይ ዲብ እምብል ፍንቱ ሂየ ግላ ከማ ዲብ ኣወላ እምቢሉት ለትፈናተ ሕዱድ ላልዎም ዕል እምበር ሕላለ ብርድ ወፀሓይ እንደካህልዎ ግል ላ ወጠን ላዓቕበል ሎ ፍራስ ክዋት ድፋዕና ኣሰናይ ዲ በዓል ቅዱስ ዮሃንስ ኣብፅሒኩም ግል እምበል እንፈት በርናምጅና ዲብ እለታሞምላ
0: ፈጡም ኣብ በዓላትና ከምቲ ክንብሎ ዝፀናሕና ዝያዳ ድምቀት ዝህቡ እውን ዲዛይነራት ኣለውና ኣብ ዝተፈላለዩ ቦታታት በይናኻ ኮይንካ ትሰርሑ ስራሕ ኣይኮነን ስራሕና ኩሉ ግዜ እዚ ለቢስናዮ ዘለና ክዳን መጀመርታ ከመይ ይረኪብክዮ
1: ኣንስ ፅቡቕ ብል
0: ሓውና ቤላ ፋሽን ስታይል ነዚ ክዳን ዝያዳ ድማ ከምቲ ዝረእኽዮ ኣብ ሓፂር እዋን ነዚ በዓል እዚ ድምቀት ይበክን ክውዕል የ ብምባል ነዚ ክዳን እዚ ከዲንና እሞ ምስጋና ይግብኦ እዩ
1: ንኸድር ማለት እዩ ፅቡቅ ማኩ ጎደና ሰላም ከምቲ ትብል ትፀናሕኪ ከምኡ ውን ጎኒ ሊንክ ኢንተርነት እያታ ናቱ ድኳን ማለት እዩ እታ እንዳ ክዳውንቲ ማለት እየ ወይት እንዳ ሽፎን ስሰርሓሉ ንዕኡን ንስድራ ቤቱን ንኩሎም ኣብኡ ዘለዉ ድማ ብጣዕሚ ኢና ንመስግኖም ተጓዮም ተገዲሶም ንዚ በዓል እዚ ክዳን እዚ ብምድላው ብጣዕሚ ኢና ንመስግኖም ከምቲ ዝበልክዮም ካብኡ ብዘይፍለ እውን ምስጋና ዝግብኦም ሰኣልቲ ኣለውና ከምኡ ውን ኣወሃሃት ኣለውና ሜክ ኣቢስት ኣለዋ ማለት እዩ ምሳና ዘሎ ሰኣላይ ሰለሞን ኣብርሃ ከምኡ ውን መሓመድ ማሕሙድ እውን ምሳና ይማምስዮም ጀማል መሓመድ ሓጎስ ብምልኦም ሰኣልትና ብጣዕሚ ኢና ንመስግኖም። ምክንያቱ ንሕና ኮፍ ኢልና መደብ ኣብ ምቕራብ ኢና ንኩሉ ግዜ ኮፍ ኢልና ዕሪፍና እንዳዕለና ንሳቶም ግን ጠጠው ኢሎም መደብ ጀሚርና ክሳብ ንውድእ ዳርጋ ብጠጠዎም እዮም ምሳና ዝውዕሉን ዘምስኑ ሞ ምስጋና ይግብኦም ንብምልኦም ሰኣልቲ ሚኒስትሪ ዜና ንዕኦም ንስድራ ቤቶም ከዓ ርሑስ በዓል ይብል
0: ዲዛይነር ከድር ውሃብ ረቢ መሰ ፀበቐና ብክዳና ንገጽና ንመልክዕና እውን ዝያዳ ፅበቐ ዝሃባ ኣብ ስራሕና ዘለዋ ኣባላትና ኣለዋ ኣሚራ መሓመድ ከምኡውን ኤደን መሓመድ ብምዃን እውን ኣብ ምፅብባቕ ሓደ ካብቲ ንሎም መዓንቲ ድምቀት ዝሃባና የን ፋጡም ፀጉሩና ኣብ ምቑናን እውን እንዳ ጴጥሮስ ስነ ፅበቐ ፀጉሪ እውን ክንጠቅስ ንኽእል ኢና እንዳ ዛይድ ማለት እዩ ንኹለን ኣብ እንዳ ዛይድ ሰርሓ እውን ኣብ ጴጥሮስ ስነ ፅበቐ ፀጉሪ ርሑስ በዓል ክንብለን ንፈቱ በዚ ኣጋጣሚ

0: ጥቡቕ ኣወሃሃዲ ናይዛ መደብ ከዓኒ ንዓሊ ዑስማን ከዓ ንመስግኖ ንብምልኦም ኣባላት ሚኒስትሪ ዜና
1: ዝተፈላለየ ደርፍታት ከነቐርብ ደስ ምበለና እንትኾነ ግን ሰዓታትና ስለ ዝኣኸለ ፍጡም ክንዛዝም ኢና። ክቡራትን ክቡራንን ተኸታተልትና ብምክንያት በዓል ቅዱስ ዮሃንስ ዝተዳለወ ፍሉይ መደብ ሙዚቃ ኣብ ዝተዛዝሙሎ ሰላም
0: ብመናሰበት በዓል ቅዱስ ዮሃንስ ፍንቱይ በርናምጅ ዱልያ ሙላዓልና ዲብ እለታ መምህላ እግል ኩሉ ሸዓብ ነሀ ኣሰናይ ዲብ እለ ዒድ ኣብፅሐና ዒድ በኪት ወስዒድ ዲብ ንተምኒ በርናምጅና ዲብ እለታ መምህላ

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።
2: ሰላም ሰላም፣ ዝኸበርክንን ዝኸበርክንን ተኸታተልቲ ካብ ንጥፈታት ኣብያተ ትምህርቲ
3: ናይ ሎሚ ትሕዝቶ መደብና ብኣጋጣሚ ቅነ ተምሃሮ ንዞባ ዝባሮት ዝተዳለወ ይከውን ሰናይ ምክትታል
4: My respected opponent
5: preferable exam classroom education
6: debating
7: with your peers to develop social skills

ንስመይስዮም ተስፋለ ምበሃል ብማዓንቲ ቅሪበየ ዘሎ ስራሕ ድማ ከመይ ገርና ሓደጋታት ትራፊክ ከጉድል ማለት እዩ ኣባሶ እዚ ስእልታት ንሪኦ ዘለና ብሰንኪ ኣብ ግዜ ቀይሕ ናይ ትራፊክ ላይት ምሕላፈንን ኣብ ኣንጎሎ ከይተረኣያ ፀኒሐን ዘጋጠመ ሓደጋታት እዩ ማለት እዩ እጂ ኣብ ስመራ ተርኢና ሓድሽ ሴማፎሮ ተገጢሙሎ ሴማፎሮ እንታይ ኣለዎ ካሜራ ኣለዎ እቲ ካሜራ እንታይ ዝገብር ኣብ ግዜ ሬድ ክሮስ ዝገበራ መካይን ኣይዲ ናምበር ስካን ገይሩ ብሓድቲ ፓነሽመንት ህብዎን ማለት እዩ ኣብዚ ግን ካሜራ ዝበሃል የለና ዝኾነ ስቶር ንገብረሉ ምክንያት የብልና ከም ንሪኦ ዘለና ኣብ ቀይሕን ብጫን ዓፅያቶላ ኣብታ ቀጠልያ ድማ ትኸፍታላ ማለት እዩ ኣብ ቀይሕ ድማ ክትዓፅያ ስለዚ እቲ በዓል ማኪና ተሃዊኹ ድዩ ትራፊክ የለን ኢሉ ድዩ ላ ክሓልፍ ተፈተነ ትፅርጊ ዕፅው ማለት እዩ ትራፊክ ዳ ከዓ ካብ 24 ሰዓት ኣብ ፅርጊ ካብ ዝውዕል ከምዚ ጌርና ንሕግዞ ማለት እዩ ዋንስ ኣብ ቀይሕ ተሓሊፍካ ምስተን ዝሓልፋ ዘለዋ ሓደጋ ፍፀም ማለት እዩ እዚኣ ግን ኣብ ግዜ ኣብታ ትፍቀደልካ ትሕልፈልካ ኣብታ ትብለልካ ድማ ትዓፅወልካ ማለት እዩ ኣጋር ድማ ፅርግያ ምስ ተዓፅወ ኣጋር ብሰላም ሓልፍ ማለት እዩ እዚኣ እታ ስራሕ ተካሊእ ስራሕ ድማ ኣብ በዓል መገዲ ስመራ ተርኢና ብኣናሎግ ማለት እዩ መስያት ኣሎ እቲ መስያት ግን ሞር ኢፌክቲቭ ኣይኮነ ግመሎ ዶሮና ኣሎ ይስበር ማለት እዩ ከመይ ጌርና ብዲጂታል መገዲ ሶልቭ ንገብሮ ኣብ ዝብል ድማ እዚኣ ሲምፕሊ ኢደይ ኣብዚ ምስ ገበርኩላ ቀይሕ ክትውልዕ ኣብዚ ማለት እዩ እዚኣ እንታይ ዲቴክት ትገብር ዘላ ዝኾነ ኣውቶሞታይል ኢንዲኬተር ኢለ ኣሎ ዝኾነ ተንቃሳቃሲ ኣካል ኣብ ትሪኦ ኣሎ እዋን በዚ ኤልኢዲ ትውልዕ ማለት እዩ እዚ በዚ ዝመፅእ ዘሎ ድማ ዝኾነ ተንቃሳቃሲ ኣካል ከምዘሎ ፈሊጡ የማን ሒዙ ቀሲሉ ንሓልፍ ማለት እዩ ብከምዚ መገዲ ድማ ሓደጋታትና ነጎድል ማለት እዩ።

መጀመርታ ሙሉ ስመ ናሆሚያና ዝበሃል ቤት ትምህርቲ ኣቴቲ ሲክስ ዋን ምሃር ሕጂ ሒዝናልኩም ቅሪምና ዘለና ብዛዕባ ኣውያት መሬት ትብል ገልፅ እያ። ኣውያት መሬት ማለት ንምሕጓግ መሬት ማለት እዩ። ኣውያት መሬት እንዳክንብል ከለና ኣግራብ ተቆሪፆም ፍግረ መሬት ከጋጥም ከሎ ማለት እዩ። ፍግረ መሬት እንዳሕር ተጋጢሙ ከዓ መሬትና ኣባላሸ እዩ። መሬት እንዳሕር ተባላሸው ዓበይቲ ሩባታት ክፍጠሩ እዮም። ዓበይቲ ሩባታት እንዳሕር ተፈጢሮም ከዓ እቲ ማዓድና ብውሕጅ እንዳመሰለ ይጠፋ ኣሎ። ገረም እንድሕር ተቆሪፁ ክነብር ኣይንክእልና። ምክንያቱ ገረም ንኣና ኩሉ እዩ ኩሉ ስለዝኮነ ሓደ ካብቲ ጥቅምታቱ መግብሎ መድሃኒት እውን ኣሎ። ስለዚ ገረብ ክንቁርፅ የብልና።

ሁሉ ስመይ እስያስ ተስማም ኮረስ ባል ሕጂ ዛ መፅእ ዘለኹ ከዓ ዋተር ፓምፕ ማለት እዩ። ዋተር ፓምፕ ንምንታይ እዚ ዓላማ ተሰሪሓ ክልና ሕጂ ንክልተ ኣገባብ ማለት እዩ። ቀዳማይ ኣብ ሕርሻ ካልኣይ ነገር ከዓ ኣብ ገዛና ማለት እዩ። እቲ ናይ ሕርሻ ትርኢናዮ ሕጂ ናይ ሕርሻ እዘን ኣብ ንሕርሻ ንጥቀመለን እንተዲናሞ ከባቢ 6,000-7,000 ገዛ ሕጂ ንዑ ንምቅላል ኣብቲ ኢኮኖሚ ካ ቁርብ ንምቅላል ብውሕድ ገንዘብ ጌርና ካብ 5-6 ሰዓት ክንሰት እዩ ጌርና ማለት እዩ። እዚኣ ሕጂ ዲናሞ እዚ ናይ ስሪንካየል ዘይከዓ ክትብክልተ ማለት እዩ። ሕጂ ንፅአን ኣብቲ ዒላ ወይ ኣብቲ ነሰሉ ኣብኡ ምሰተንን ይስሕጎ ማለት እዩ። እዚኣ ክዝር ከሎ ኣብ ዝለዘዋል እዚ ናብ ዝመያቱ ማለት እዩ። በስ ካየልሽ ናብ ዝመፅእ ሕጂ ኣብቲ ዒላ ምሰተነ ኣይጥሕልነ ስለምታይ እዚ እትናቱ ፎክስ እዩ ኣይጥሕልነ እዚ ምሳቶ በዚ ይስሕ ማለት እዩ። እዊሕ ካርሽርና ክሳብ 5-6 ሰዓት ዝኮኑ ንጀርዲና ነስቲ ንክእል ማለት ወይ ብሶላር ወይ ብናይ 12 ቮልት ካልእ ነገርካ ንሃውሲ ወይ ንገዛና ማለት እዩ። ሕጂ መብዛሕት ሰብ ኣብ ባሮን ዘሎ ማለት ኣብዚ ሃገር ዘሎ ቦጥ እንዳዕለ ወይ ዝሰት ማይ ሕጂ ንዑ ንምቅላል ማለት ካብ ጉልበት ሰብ ንምቅላል ማለት እዩ። ካብ ኢድካ ጌካ እንዳዕለካ ትኸይድ ሕጂ እዚኣ ኣብታ ብሰሎቶ ማለት እዩ። እዚ ዘሎ ሓፂምና ኣብቲ ሰብ ሰተናያ እቲ ማይ ክስሕዎ እዩ። ነዊሕ ካር ሽግርና ከዓ ክሳብ ገዛና ዝበፅሕ ንዝኮላ ማለት እዩ። ኖርማል ሽዑ ንዚኣ ወይ ብሶላር ወይ መባተሪ ጌርና ከዓ ምሳብና እቲ ማይ ስሕቦ በርትካ ትሽገሩ ንገዛና ድ ማለት እዩ። ዓቐበት ኢሉ ወይ ማቆቁሉ ኣይሽገርኒ ፀገም ዘሎ ይኮነ ሽዑ ብኖርማል እስካብ ዓርካ ደቂስካ ክሳብ ትመልእ ትሪያ ማለት እዩ። ኣማ ሽዑ ምስ መላኻ ከዓ ኣውፂኻ ኣብ ቦባ ተቐመጣ ማለት እዩ። ኣነ ወዲ ኣሎ ቴንኪ

ክቡራት ተዓዘብቲ መደብና ንሎሚ ዝበልናዮ ትሕዝቶ እዚ ተኸታተልኩም እዩ ነይሩ። ዝመፅእ ሰሙን ብካልእ ትሕዝቶ ስጋ ብንራኸብ ሰናይ ገለ።

0: ዕዙ ሰላምተና ተቐብሉ ፈንውና ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ረቡዕ 16 መስከረም ሰዓት 5 ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቀራቢት ቋንቋ ምልክት ሰናይት በረኸት ብምዃንና ንምክታልኩም ብክብርን ዓደምና ብቐንዲ ርእሲ ዜና ንፍልም። ላዕለዋይ ልኡኽ ኤርትራ ምስ ሚኒስተር ንግዲ ስዑድያ ኣብ ምምዕባል ንግድን ወፍርን ዘትዩ። ኣብ እምበይቶ ንኡዘባ ማይ ዓይኒ ሓድሽ ፕሮጀክት ቀረብ ፅሩይ ስተማይ ተዋዲዱ። ኣባላት ኣገልግሎት ማእሰርትን ተሃድሶን ኤርትራ ወለንታዊ ልግስ ደም ኣካይዶም። ኣሜሪካ ንእስራኤል 2.8 ቢልዮን ዶላር ዝዋግኡ ተተኮስቲ ክትሸጠላ ምዃና ገሊጻ። ደቡብ ኮርያ ምስ 5 ሃገራት ማእከላይ ኤስያ ኣብ ምምዕባል ቁጠባ ዘተኮረ ስምዕ ከቲማ። ኤሮጳዊ ሕብረት ንትሕቲ 15 ዓመት ዝዕድሚኦም ቆልዑ ተጠቃምነት ማሕበራዊ መራኸቢታት ዝእግድ እማመ ኣቕሪቡ። ዝርዝር ዜና። ብሓላፊ ቁጥባዊ ጉዳያት ኣቶ ሓጎስ ገብሪ ህወትን ሚኒስተር ንግድን ኢንዱስትሪን ኣቶ ነስረዲን በኺትን ዝቆመ ላዕለዋይ ልኡኽ መንግስቲ ኤርትራ ምስ ሚኒስተር ንግዲ ስዑድያ ዶክተር ማጅድ ቢን ዓብደላ ኣልቃሰቢ ኣብ ምድንፋዕ ዝምድናታት ዘትዩ። እቲ ሎሚ ኣብ ሰዓታት ድሕሪ ቀትሪ ኣብ ርያድ ዝተኻየደ ርክብ ብኣውርኡ ኣብ ምምዕባል ንግድን ወፍርን ዘተኮረ እዩ ነይሩ። ላዕለዋይ ልኡኽ ኤርትራ ብ15 መስከረም ምስ ምክትል ሚኒስተር ጉዳያት ወፃኢ ወሊድ ኣልኸሬጂ፣ ብ14 መስከረም ድማ ምስ ላዕለዎት ሰበስልጣን ሚኒስትር ፀዓትን ሃገራዊ ኩባንያ ነዳዲ ስዑድያ ኣራምኮን ተመሳሳሊ ርክባት ኣካይዱ ነይሩ እዩ። ኣብቲ ርክባት ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ምዕባለታትን እውን ከም ተዘርበሉ እቲ ዝበፅሐና ሓበሬታ ኣፍሊጡ። ናብ ካል ዜና ምስ ንሰግር። ኣብ እምበይቶ ንኡዘባ ማይ ዓይኒ ሓድሽ ፕሮጀክት ቀረብ ፅሩይ ስተማይ ተዋዲዱ። ኣገልግሎት ክህብድ እውን ጀሚሩ ኣሎ። ወኪል ኤሪና ዞባ ደቡብ ዘርኣይ ብርሃነ ዝለኣኾ ትሕዝቶ ብመልክዕ ጸብጻብ ተዳልዩሎ ፍርቱና ዓንዶም ክተቕርቦ እያ።
1: ኣብ እምበይቶ ንኡዘባ ማይ ዓይኒ ብምትሕባር ህዝብን ደገፍ መንግስትን ብልዕሊ 2.3 ሚልዮን ናቕፋ ዝተዋደደ ፕሮጀክት ፅሩይ ስተማይ ብ15 መስከረም ተመሪቑ። እቲ ፕሮጀክት ምኹዓት ልዕሊ 10 ሜትሮ ብዝዕንቆት ዒላ ምስራሕ 125 ፊስቶ ዝሕዝብ ኣስካን 4 መዕደል ነቕጣታትን ምዝርጋሕ ኣስታት 2 ኪሎ ሜትር ሻምብቆታት ከምኡ ውን ምውዳድ ፀሓያዊ ፀዓት ከም ዘጠቓልል ሓላፊ ጨንፈር ማይ ዞባ ደቡብ ኣቶ ክብሮም ምስግና ኣብቲ ስነስርዓት ገሊጹ። ኣቦ መንበር ኮሚቴ ልምዓት ማይ እምበይ ቶ ኣቶ ሃይለ ተስፋ ማርያም ነቲ ፕሮጀክት ኣስታት 1.5 ሚልዮን ናቕፋ ብጉልበት ልዕሊ 876,000 ናቕፋ ድማ ብገንዘብ ወፃእ ከም ተገብረ ብምጥቃስ ነቲ ስራሕ ንምዕዋት ልዑል ኣበርክቶ ንዝገበሩ ሰብ ሞያ ሃብቲ ማይን ተቐማጦኦም ቤቶን ኣመስኪኑ። ነበርቲ ብወገኖም ሳላት ዘሰላሰሉ ዕማም ብቐረባ ውሕሱን ፅሩይን ማይ ክሰትዩ ከም ዝበቕዑ ብምሕባር ተመሳሳሊ ልምዓታዊ ንጥፈታት ንምትግባር ዘለዎም ድልውነት ኣረጋጊፆም። ኣመሓዳር ንዞባ ማይ ዓይኒ ኣቶ ኣፈወርቂ ርእሶም ድማ እቲ ፕሮጀክት ብዓወት ብምዝዛሙን ተቐማጦኦም ቤቶ ዮውሃና ድሕሪ ምባል ኣብቲ ስራሕ ንዝተረእየ ውህደትን ተወፋይነትን ንኻልኦት ዓድታት ኣብነት ንኻልእ ልምዓታዊ ዕማም ድማ ደራኺ ከም ዝኾነ ብምግላፅ ውሑስ ምሕደራ ብምትእትታው ብግቡእ ክጥቀምሉ ተላብዮም። እምበይቶ ልዕሊ 700 ህዝቢ ዝቕመጣ ሓንቲ ካብ ዓድታት ምምሕዳር ከባቢ ትኸላብ ኮይና ካብ ሓውስ ከተማ ማይ ዓይኒ ኣስታት 13 ኪሎ ሜትር ንሸንኽ ሰሜን ርሕቓ ትርከብ።
0: ኣባላት ማእከላይ ቤት ፅሕፈት ኣገልግሎት ማእሰርትን ተሃድሶ ኤርትራን ኣብ ንኡዘባ ማእከል ዝርከባ ትካላት ኣገልግሎት ማእሰርትን ተሃድሶን ትሕዝቶ ሃገራዊ ባንክ ደም ንምስሳን ሎሚ 16 መስከረም 45 ከረፂት ደም ለጊሶም። እቲ መደብ ብዝትካእ ደም ዘይትካእ ህይወት ነድሕን ብዝብል ቴማ ከም እተወደበ ዝገለፀት ካብ ኣዋህቲ ወይዘሮ ግምጃ ገብረ እግዚኣብሄር ብደረጃ ኣሃዱ ብጥርንፍ ክልግሱ ካብ ጅምሩ ነዊሕ እዋን ከም ዝገበሩ ካብ 2017 ድማ ማሕበር ወለንታውያን ለገስቲ ብምቓም ዓመታዊ የካይድዎ ከም ዘለዉ ገሊፃ። ተሳተፍቲ ወገኖም ልክስ ደም ብዘይካቲ ህይወት ውፅዓት ወገናት ኣድሒንካ እትረኽቡ ዕግበት ኩነታት ጥዕናኻ እውን እትፈልጠሉ ስለ ዝኾነ ድርብ ረብሓ ከም ዘለዎ ብምጥቃስ ኩሉ ኣካል ሕብረተሰብ ክስዕቦ ፀዊዖም። ኣብ ሃገራዊ ባንክ ደም ኤርትራ ሓላፊ ኣገልግሎት ልግሲ ደም ነርስ መሓሪ ኣብርሃም ድማ ኣብዚ ሰናይ ተግባር ኩሉ ዜጋ ብፍላይ ድማ መንእሰያት ክሳተፉ ተላብዮም ሰላ ተበፂሑ ዘሎ ንቕሓትን ኣፍልጦን ኣብዚ እዋን እዚ ሃገራዊ ባንክ ደም ልዕሊ 80ታዊት ካብ ጠለባት ሆስፒታላት ሃገርና የማልእ ከም ዘሎ ካብ 221 ድማ ስድራ ቤታዊ ልግሲ ደም ተሪፉ ሙሉእ ብምሉእ ወለንታዊ ልግሲ ደም ይካየድ ምህላው ኣብሪሆም ኣብ ከተማ ክርን ፖሊስ ንወነንትን ሰራሕተኛታትን ወሃብቲ ኣገልግሎት ትካላት ኣብያተ ሙዚቃን ትካላት ኤሌክትሮኒካዊ ፀወታታትን ኣብ ምኽባር ሕግን ስነ ምግባርን ዘተኩረ ኣስተምህሮ ኣካይዶም ዕላማት ኣስተምህሮ ብቐንዱ ተራ ባህልን ክብርታትን ኣብ ምግታእ ገበናትን ምሕያል ምዃኑ ዝሓበረ ኣዛዚ ካልኣይ መደበር ፖሊስ ከረን ሰርጌንተ ብእምነት ክብሮም ሰላምን ፀጥታን ከባቢ ተዋሒሱ ሕብረተሰብ ቅሱን ህወት ንክህልዎ ናይ ኩሉ ኣካል ሕብረተሰብ ኣበርክቶ ኣገዳሲ ከም ዝኾነ ኣብርሂዮም እቲ ዝተዘርበሉ ዛዕባታት ኣገዳስነት ኣፍልጦ ሕጊ ስነ ምግባርን ምዕቃብ ክብርታት ሕብረተሰብን ተራን ኣበርክቶን ሰብ ትካላት ኣብ ፀጥታዊ ኩነታት ከምኡውን ክብርን ኣታሓሕዛን ባንዴራ ዘጠቓለ ነይሮም ኣብያተ ሙዚቃ ንፀጥታ ከባብን ምዕንባብ ሃገራዊ ባህልን ብንቕሓት ክሰርሓን ብዝለዓለ ክድፋኣሉን ዘዘኻኽረ ተለንተ ብእምነት ትካላት ኤሌክትሮኒካዊ ፀወታት ማለት ጌም ኣብ ዘቕርበኦ ትሕሶታት ጥንቃቐ ከዘውትራ ወለዲ ድማ ደቆም ብግቡእ ክቆፀሩ ተላብዮም ተሳተፍቲ ወገኖም ተማሳሊ ጎስጓሳት ክድፋኣሉ ገበናዊ ተግባራት ንምግታእ እቲ ምክእታል ክግበር ኣነወርቲ ፊልምታት መግትእ ክግበረሎም ፖሊስ ድማ መሓውሩ ብምስፋሕ ኣብ ኩሉ ከባቢታት ሓለዋ ክግበር ክገብር ዝብልን ካልእን ርእቶታት ኣቕሪቦም እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም ዜና ወፃኢ ኣሜሪካ ንእስራኤል 2.8 ቢልዮን ዶላር ዝዋግኡ ተተኮስቲ ክሸጠላ ምዃና ገሊፃ እዚ መሸጣ ኣፅዋር ምስ ተተግበረ ኣሜሪካ ኣብ ዝሓለፈ ቀረባ ዓመታት ንእስራኤል ካብ ዝገበረቶ እቲ ዝዓበየ ክኸውን እዩ ምምሕዳር ፕረዚደንት ዶናልድ ትራምፕ እስራኤል ኣብ ልዕሊ ወሽመት ቃዛ ደብዳብ እናካየደ ተወሳኺ ኣፅዋር ክሸጠላ ምውሳኑ ካብ ሓያለ ወገናት ተቃውሞ ክመፆ ከም ዝኽእል ይጥቀስ እስራኤል ካብ 2023 ኣብ ልዕሊ እቲ ወሽመት ተካይዶ ዘላ ወተሃደራዊ ወፍሪ ልዕሊ 73,000 ሰላማውያን ሰባት ከም ተቐትሉ ዝተቐሱ ፀብፀባት ኣሜሪካ ንምግትኡ ዛጌይ ትጥቀስ ስጉምቲ ከምዘይወሰደት የረድኡ ኣሜሪካ ገዚፍ ወተሃደራዊ ደገፍ ካብ እትገብረለን ሃገራት ዝኾነት እስራኤል ዓመታዊ ብገምጋም 3.8 ቢልዮን ዶላር ዝዋግኡ ኣፅዋር ከም እትረክብ ይግለጽ ደቡብ ኮርያ ምስ 5 ሃገራት ማእከላይ ኤስያ ማለት ካዛኪስታን ኪርጊስታን ታጂኪስታን ቱርክሜኒስታንን ኡዝባኪስታንን ኣብ ምዕባል ቁጠባ ዘተኮረ ሓበራዊ ስምዕ ከቲማ እቲ ስምዕ መራሕቲ 6 ሃገራት ሎሚ 16 መስከረም ኣብ ከተማ ሶል ደቡብ ኮርያ ኣብ ዘካይድዎ ፈላም ዋዕላ እዩ ተበፂሖም እተን ሃገራት ኣብቲ ዋዕላ ኣብ ምድንፋዕ ፅላታት ንግዲ ወፍሪ ፀዓትን ብርቂ ማዓደናትን ከም ተሰማምዓ ተገሊጹ ኣሎ እቲ ስምዕ ልዕሊ 95,000 ጠለባት ነዳዲኣ ካብ ማእከላይ ምብራቕ ክትሽምት ዝፀንሐ ደቡብ ኮርያ ካልእ ኣማራፂ ከም ዝህልዋ ክገብር ከም ዝኽእል ይእመት ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ወተሃደራውን ፀጥታውን ቅልውላው ብደረጃ ዓለም ከይተረፈ ሕፅረት ነዳዲ ኣስዒቡ ከም ዘሎ ዝፍለጥ እዩ ኤሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታትን ቀጥታዊ ኤሌክትሮኒካዊ ፀወታታትን ንትሕቲ 15 ዓመት ዝዕድሚኦም ቆልዑ ዝኽልክል እማ መቕሪቦም ኣባል ሃገራት ነቲ ጉዳይ ፅባሕ 17 መስከረም ተራኺበን ከም ዝትያሉ ፕረዚደንት ኮሚሽን ኤሮጳ ኡርሳላ ቫንደርሌይን ገሊጻ ኣላ ማሕበራዊ መራኸቢታት ኣብ ቆልዑ ጠንቂ ጥዕናዊ ፀገማትን ኣካደምያዊ ድኻማትን ኮይኑ ከም ዘሎ ዝሓበረት እታ ፕረዚደንት ኣባላት ነቲ እማመ ብእወታ ክቕበልኦ ፀዊዓ ኣላ ብርክት ዝበለ ኣባላት ኤሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንቆልዑ ዝኽልክል ሕጊ ብተናፅል ከፅድቃ ከም ፀንሓ ዝዝከር እዩ ኣሜሪካን ብራዚልን ኣብ መወዳእታ ናይ ዝወርሒ እዚ ኣብ ጉዳይ ወሰኺ ቀረፅ ክዝትያ ምዃነን ገሊፀን በዚ መሰረት ሰመዚ ንግድን ኢንዱስትሪን ክልትኤን ሃገራት ጎኒጎነቲ ካብ 30 መስከረም ክሳብ 1 ጥቅምቲ ኣብ ኣሜሪካ ዝካየድ ዋዕላ ሚኒስትራት ጉጅለ ዒስራ ተራኺቦም ክዘራረቡ መደብ ኣሎም እቲ ርክብ መቐፀልታ ናይቲ ፕረዚደንት ዶናልድ ትራምፕ ፕረዚደንት ኡላ ዳ ሲልቫን ኣብ ዝሓለፈ ወርሒ ንሓሰ ዘካየዶ ናይ ቴሌፎን ዝርርብ ኮይኑ ኣሜሪካ ኣብ ልዕሊ እቶ ፍርያት ብራዚል ጌራቶ ዘላ ወሰኺ ቀረፅ ንምጉዳልን ንግዳዊ ዘይምቅዳው ንምግታእን ዝዓለመ ምዃኑ ተሓቢሩ ኣሜሪካ ብዝተወሰነ ፍርያት ብራዚል ኣስታ 37 ሚእታዊት ወሰኺ ቀረፅ ወፂና ከም ዘላ እዚ ድማ ንኣስታት 23 ሚእታዊት ካብቲ ብራዚል ናብ ኣሜሪካ እትገብሮ ሰደድ ብኣሉታ ጸሊይዎ ከም ዘሎ ጸብጸባት የረድኦ። ብራዚል ኣብ ቀዳማይ መንፈቅ 226 ናብ ኣሜሪካ ልዕሊ 17 ቢልዮን ዶላር ዝግመት ሰደድ ከም ዝገበረት ዝጠቕሱ ጸብጸባት ምስቲ ናይ ቅድሚ ዓመት ተማሳሊ ኣዋርሒ ክነፃፀር ከሎ ብልዕሊ 13 ሚእታዊት ከም ዝነከየ የረድኦ። ዘይቁርዒ ዓለማዊ ንግዳዊ ስርዓት ንጃምላ ዓለማዊ እቶት ኣብ ዝመፅእ ቀረባ ዓመታት ብልዕሊ 10 ሚእታዊት ከጉድሎ ከም ዝኽእል ውድብ ንግዲ ዓለም ኣጠንቂቖም። እገዳታት ልዑል መጠን ቅረፅን ካልእ ንግዳዊ ማሕንቆታትን ቀንዲ ጠንቂ ምቁልቃል ዓለማዊ ቁጠባ ምዃኖም ዝገለፀ ትውድብ ሃገራት ኣብ ንሓድሕደን ሚዛኑ ዝሓለወ ንግዳዊ ምልውዋጥ ከካይዳ ፀዊዖም። ሓያላን ሃገራት ንሕጋጋት ውድብ ንግዲ ዓለም ብምጥሓስ ኣብ ልዕሊ ካልኦት በይናዊ ዘይሕጋዊ እገዳታት የፅድቀ ከም ዘለዋ ዝፍለጥ እዩ። ከም ሳዕቢኑ ዓለማዊ ንግዳዊ ስርዓት ኣብ ውሽጢ ዝሓለፈ 8 ዓመታት ናብቲ ዝተሓተ ደረጅኡ ወሪዱ ከም ዘሎ ጸብጸባት ናይቲ ኣህጉራዊ ውድብ ይጠቕሶም። ብደረጃ ዓለም መጠን ዓመታዊ ቀጥታዊ ወፍሪ እናጎደለ ይመፅእ ከም ዘሎ ዝገለፁ ጸብጸባት ንግዲ እቲ ክስተት ሳዕቢናት ዘይቁርዒ ንግዳዊ ስርዓት ምዃኑ የረድኦም። እዚ ከምዚ ኢሉ እንከሎ ውድብ ንግዲ ዓለም ተልእኽኡ ብግቡእ ይዓምም ከምዚ የለ ዝወቕሳ ሓያሉ ሃገራት ዳግመ ህዳሳ ክግበረሉ ይፅውዕ ኣለዋ። ኣልጀርያን ማልን ቁጠባዊ ዝምድንአን ብድንፋዕ ዝኽእል ስምዕ ከም ዝኸተማ ገሊፀን። ቀዳሞት ሚኒስትራት ክልጥኤን ሃገራት ማሊ 15 መስከረም ኣብ ከተማ ባማኮ ማሊ ኣብ ዘካይሮ ዝርርብ ዝተበፅሐ ስምምዕ ፀዓት ዕደና ሕርሻን መጓዓዝያን ኣብ ዝርክቦም ፅላታት ሓበራዊ ወፍሪ ንምግባር ዝዓለመ ምዃኑ ተቓሊሖም። እቲ ስምዕ ኣብ ምዕባል ቁጠባዊ ክልጥኤን ሃገራት እወታዊ ተራ ከም ዝህልዎ ዝኣመታ ኣልጀርያን ማልን ንትግባርኡ ብዕቱብ ከም ዝነጥፋ ሓቢረን ኣለዋ። እዚ ቁጠባዊ ስምዕ እዚ ክልተ ኣዋርሒ ድሕር እቲ ዲፕሎማሳዊ ዝምድንአን ናብ ንቡር ንምምላስ ዝወሰደኦ ስግምቲ እዩ ዝስዕብ ዘሎም። ኣልጀርያ ኣብ ሚያዝያ 225 ክልል ኣየራ ከም ዝጠሓሰ ዝገለፀታ ድሮን ማሊ ወቂዓ ከም ዘውደቐት ድሕሪ ምግላፃ ዲፕሎማሳዊ ዝምድንአን ከም ዝሻሓከረ ጸብጸባት የረድኡ።

ይኹን እምበር ኣብ ዝሓለፈ ወርሕ ሓምለ ዝምድንአን ናብ ንቡር ንምምላስ ከም ተሰማምዓ ይፍለጥ። ኣሜሪካን ጀርመንን ኣብ መዳይ መፍሪ ኣፅዋር ክተሓገዛ ዘኽእለን ስምዕ ከም ተፈራርማ ሓቢረን። ሚኒስትራት ምክልኻል ቦሪስ ፒስቶሪዮስን ፒት ሄግዘትን ትማሊ 15 መስከረም ኣብ ዋሽንግተን ዲሲ ኣብ ዘካይድዎ ዝርርብ ኣብቲ ጉዳይ ኩባንያታት ምክልኻል ክልቲአን ሃገራት ብሓባር ክነጥፋ ምዃነን ገሊፆም። እቲ ስምዕ ከጋጥም ዝኽእል ሕፅረት ተኮስቲ ብምቅላል ፀጥታ ሃገራቶም ንምውሓስ ሓጋዝ ምዃኑ እቶም ሚኒስትራት ኣፍሊጦም። እዚ ከምዚ ኢሉ እንከሎ ጀርመን ቶማሃውክ ዝተሰመየ ክሩዝ ሚሳይል ኣሜሪካ ክትሽምት ምዃና ኣብቲ ኣጋጣሚ ሓቢራ። ጀርመን እትርከበን ሃገራት ኤሮጳ ፀጥታዊ ፅግዕተኛታት ኣሜሪካ ንምውጋድ መፍረን ሸመተን ኣፅዋር ክብከብላ ከም ዝግባእ ክሕብራ ፀኒሐን ኣለዋ። ሊብያ ኣብ ዝመፅእ 3 ዓመታት ንመጠን ፍርያት ባህርያዊ ጋዝ ዕለታዊ ናብ ልዕሊ 110 ሚልዮን ሜትሮ ኩቦ ክተደይቦ ምዃና ሓቢራ። እቲ መጠን ኣብዚ እዋን እዚ መዓልታዊ ኣስታት 20 ሚልዮን ሜትሮ ኩቦ ጥራይ ከም ዘሎ ዝገለፀት ሊብያ ንምድንፍዑ ገዚፍ ወፍሪ ትገብር ከም ዘላ ኣረድያ። ሊብያ ኣብ ዝሓለፈ ወርሒ ናሓሰ ልዕሊ 2 ቢልዮን ሜትሮ ኩቦ ባህርያዊ ጋዝ ከም ዘፍርየት፣ እቲ ኣሃዝ ምስ ናይ ዝሓለፈ ዓመት ተመሳሳሊ ወርሒ ክናፅር ከሎ ድማ ብልዕሊ ዕፅፊ ከም ዝዓበየ ፀብፀባት የረድኡ። ፍርያት ጋዝ ጥራይ ዘይኮነ ፍርያት ነዳዲ ንምዕባይ እውን ትሰርሕ ከም ዘላ እያ ሊብያ እትሕብር። ኣንድ ሕቆ ቁጠባ ሊብያ ዝኾነ ፍርያት ባህርያዊ ጋዝን ነዳድን ኣብቲ ሃገር ብዝተኸስተ ግዳማመቱ እታዊ ዝጠንቁ ግጭታት ናብ ዝተሓተ ደረጅኡ ወሪዱ ምፅንሑ ፀብፀባት ይጠቕሱ። ዜናታት ንምዛም እምበር ኣርእስቲ ዜና ክደግመልኩም። ላዕለዋይ ልኡኽ ኤርትራ ምስ ሚኒስተር ንግዲ ስዑድያ ኣብ ምዕባል ንግድን ወፍርን ዘትዩ። ኣብ እምበይቶ ንኡዘባ ማይ ዓይኒ ሓድሽ ፕሮጀክት ቀረብ ፅሩይ ስተ ማይ ተዋሪዱ። ኣባላት ኣገልግሎት ማእሰርትን ተሃድሶን ኤርትራ ወለንታዊ ልግሲ ደም ኣካይዶም። ኣሜሪካ ንእስራኤል 2.8 ቢልዮን ዶላር ዝዋግኡ ተተኮስቲ ክትሸጠላ ምዃና ገሊፃ። ደቡብ ኮርያ ምስ 5 ሃገራት ማእከላይ ኤስያ ኣብ ምምዕባል ቁጠባ ዘተኮረ ስምዕ ከቲማ። ኤሮጳዊ ሕብረት ንትሕቲ 15 ዓመት ዝዕድሜም ቆልዑ ተጠቃምነት ማሕበራዊ መራኸቢታት ዝእግድ እማ መቕሪቡ። ነስ ሰዓት ዝተዳለወ ዜናታት ተዛዚሙሎ ምስ ትረፉ መደባትና ንሓድገኩም ብወገና ሰናይ ምሽት።

መደሪት ኣብ ብሄረናራ ኣብ ድሮ ፅምብል መርዓ ዝግበር ኮይኑ ካብ እንዳ ወዲ ንእንዳ ጓል እንዳኻዱ ዝግበር እዩ። እዚ መስርሕ እዚ ከዓ ሄማታ ወይ ሄማ ዝበሃል ብደቂ ኣንስትዮን ብደቂ ተባዕትዮን ተሰኒያ ዝግበር ኮይኑ እተን ሄማታ ዝበሃላ ድማ እተን ደቂ ኣንስትዮ ካብ ውላዶም ይኹን ካብ ስድሮም ይኹን ጎደሎ ዘይብሎም ማለት እዩ። ንኣብነት ሓንቲ ሓደ ሰብኣይ ምስ ሰበይቱ ህልው ኮይኑ ውላዶም እውን እቶም ውሉዳት ህልዋት ክኾኑ ኣለዎም። እዚኦም ከዓ ሄማ ይበሃሉ። እንደገና እቶም ደቂ ተባዕትዮ ከዓ ሸውዓተ ደቂ ተባዕትዮ መንስያት ኮይኖም ንሶም እውን ስድሮም ህልዋት ክኾኑ ኣለዎም። እዚኦም ሄማታ ተባሂሎም ይፅውዑ ማለት እዩ። እዚኦም ሄማታ እዚኦም እቲ ናቱ መልእኽቲ እንታይ እዩ? እዚ ሓድሽ መርዓ ዝካየድ ዘሎ ሙሉእ ስድራ ቤት ወይ ሙሉኣት ክኾነሎም ዝምነይሉ መስርሕ እዩ ማለት እዩ። መደሪታ ዝካየደሉ መዓልቲ ድሮ መርዓ ማለት እዩ። ዓርኪ ሕልፎ

ኤቫ ንተን ኣንስቲ ውሽጢ ዘለዋ ንኣን የረክብ ማለት እዩ። ኣረኪቡ ድማ ተመሊሱ ኣብዚ ኮፍ ይብል። ኣብዚ ኮፍ ኢሉ እተን ኣገባታ ዝበልና ኣባጌ ሰለስተ ኣርባዕተ ኣንስትዮ ኮይነን ሓንቲ ተባታ እያ። ሓንቲ ድማ ፍልይቲ ሕላገት ዘይብላ ፍተይ ድምባ ትበሃል። ከበን እታ ፍተይ ድምባ ንታ ጓል ማለት ነታ መርኣት ኣኽሊሎም ኣኽሊሎም እዮም ዝኣስርዎ። ድሕሪ እዚ እተን ሸውዓተ ኣንስቲ ተሲአን ነታ ጓጉዶም ሒዞን ኣብዚ ደገ ብምውፃእ ኣብዚ ብሩክንታ ዝበሃል ዘሎ ማለት እዩ። ካባን ኣርባዕተ ኣንስቲ ምስታ ጓጉት ሒዛ ዘላ ኣብዚ ብሩክንታ መፅአን እተን ካልኦት ኣብዚ ደገ ተጠው ብላ ማለት እዩ። እተን ኣርባዕተ ብኣርባዕተ ኣብ ክልተ ሸነኻት ማለት እዩ ንጣይታቶን ኮባ ክክልተ ኮይነን ሒዘን ማለት እዩ። ኖታ ንብሎ የናኹላ ያንኩል ኣንኩለን ብላኻ ከምዘየለም ይገብርዎ። ድሕሪ እዚ እቲ ቶንኮባ ናቶም ኣኽሊሎም እዚ ክገብሩ ከለዉ እቶም መንስያት ተስዮም ካይዶም ኣለዉ ማለት እዩ። ኣብቲ ገዞም ይኸዱ። ንሰን ድማ ንዚ ምስ ወዳኣ እልል እንዳበላ እታ ጓጉት ሒዘን ኣብ ርእሰን ገይረን ንታ ዘኣለምዋ ወይ ድማ ንታ ዘንክልዋ ቶንኮባ ኣኽሊሎም እልል እንዳበላ ከዓ ናብቲ ገዛ እንዳወዲ ናብ እንዳወዶም ይኸዱ ማለት እዩ። ድሕሪ እዚ መስርሕ ድማ ኩሉ እቲ እንዳባ ወይ እቲ ሕግታት ተመልዩ ተወዲዩ ድሕሪ እዚ መስርሕ እዚ ናይ ምልዓል ወይ ድማ ናይ ምውሳት መርዓት ትኸውን ማለት እዩ። እታ መደሪታ ኣብ ብሄረናራ ዝካየት ኣብ ግዜ ፅምብል መርዓ እንገብሮ

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ትርከቡ ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እኖ ኣብ ሰዓትና ተዳሊና ንርከብ ዝኸበርኩም ተኸታተልትና ቅንያቱ ቅንያት ኣውደ ኣመት በዓል ቅዱስ ዮሃንስ እዩ ዘሎ መደብ ማእገር እውን ነዚ በዓል እዚ ዘንፀባርቑ ዝተፈላለዩ ትሕዝቶ ኢና ቀሪብናልኩም ዘለና ከምዚ ትከታተሉና ዘለኹም ድማ ኣብ ቀንዲ ጎደናታት ኣስመራ ብምውፃእ ንሓፈሻዊ ብዛዕባ ዕዳጋታት ብዛዕባ ኣብ ቅንያት ኣውደ ኣመት ዝግበር ዕዳጋታት እንታይ ከም ዝመስል ንዑ ንምድህሳስ ኣብዚ መፂና ኣለና ንሓፈሻዊ ትሕሶ መደብና ዝገልፅ ሓደ ብሓደ ክነቕርበልኩም ኢና ክሳብ ፍፀ መደብና ምሳና ክትሓብሩ ንዕድም ሰናይ ምክትታል ብሩኽ ኣውደ ኣመት።

0: መጀመርያ እንቋዓ ናብ በዓል ቅዱስ ዮሃንስ ብሰላም ኣብቃዓና ሃዋህው ኣውደ ኣመት ከመይ ኣሎ?
1: ኣሜን ኣቶ ሰሚር፣ እዚ ኣውደ ኣመት ብጣዕሚ ደስ ዝብለካ እዩ። እዚ ህዝቢ ላዕልን ታሕትን ከምዚ ኢሉ ዋናጨብ ከሎ ብሰላም ብስኒት ብፍቕሪ ደስ ይብለካ። ሓቂ ደስ ይብሉና፣ ብሩክ ዓመት ይግበረልና። እግዚኣብሔር ኣምላኽ ከዓ ብፅሩይ ዝናብ ገይሩ ይተዓረቐና፣ ሰላምን ፍቕርን ይሃበና፣ ሃገርና ዓለም ብምሉእ ሰላም ይግበረልና። እምበር ዕዳጋ በዚ ትሪኦ ዘለካ ብጣዕሚ ፅቡቕ ኣሎ፣ ፅቡቕ ዕዳጋ፣ ፅቡቕ ሙሳ ኣሎ። ደሮ 5600 ዝነበረ ኣብ 250 ወሪደን ኣለዋ፣ ፅቡቕ ኣሎ። ብዓቂ ሃገርና ሰላም ይግበረልና። ኣብ ርእሲኡ ኸዓ ኣነ ክሕልፎ ዝደሊ መልእኽቲ ፍቕርን ሰላምን ገይሩ እዚ ህዝቢ እዚ ከም ደለዎ ከም ቀደሙ ተሓባቢሩ ክኸይድ ብጣዕሚ ብጣዕሚ ምሉእ ተስፋ ኣለኒ። በዚ ዓድታት ወሪደ ነይረ ገሸ ነይረ ብጣዕሚ ለምለም ፅቡቕ ኣሎ። ዋ እንተ ተፋቒድና ሰኣኽለና እየ ድብል
0: ሃራይ። ኣብዚ ኣውደ ኣመት እዚ ከም ዝንሪኦ ዘለና ዓበይቲ ንኣሽቱ ኣዴታት ኣቦታት ካብን ናብን ክንቀሳቀሱ ነዚ ኣውደ ኣመት ከምዚ ኢሎም ከብዕሉ ከለዉ እንታይ እዩ ዘርእየካ? እዚ ኣውደ ኣመትናስ እንታይ እዩ ትርጉሙ?
1: ንሃና ኣውደ ኣመት ደኣ ንኣዳም ገረሞ እዩ፣ ደለዎን ዘይብሉን ማዕረ እዩ። ተኸባቢሩ ተሓጋጊዙ ልቓ ዓጓደ ይልቃሕ ተደጋጊፉ እዩ ዝኸይድ። ንሃና ህዝቢ ፍሉይ ህዝቢ እዩ። እግዚኣብሔር ኣምላኽ ከም ቀደሙ ይግበረሉ ሰላምን ፍቕርን ብምሉእ ካእቲ ኣብ ምክልኻል ዘሎ ከዓ ሰላም ኮይኑ ኩሉ ሓሪሱ ምሒዙ ወልጉሉ ቴክኒክ ዝገብር ቴክኒኩ ገይሩ መካኒኩ ባጥላም ይርኡ ኤልካ ዳእሲ ኩሉ ብሰላም ሰርሑ ከዓ እቶ ተስፋ ገብር።
0: ናይ ዮሃና መልእኽቲ ከተሕልፉ?
1: ኣነ እኳ ውፅእ ኢለ ካብታ ገዛይ ኣብዛ ገዛይ ቀረባ እያ እዚኣ ማርካቶ ትበሃል። ዝሕልፎ መልእኽቲ እንተልዩ ንምሉእ ምክልኻል ብምሉእ ሰራዊትና ብደለዎ ሰላም ክኸውን ብደለዎ ሰላም ክውዕል ከምኡ ከዓ መንግስትና ደው ብለልና ኢሳያስ ኣፈወርቂ ድምብርፅ ደየብሎ ሰብኣይ ብሓቂ ዕጡቕ ናይ ብሓቂ መፀ እንተመፀ ዘይግድሶ ከምኡ ውን ህዝቡ ሰራዊቱ ሓደ ኮይኑ ብምኻዱ ሃገርና ንዝመፅእ እውን ሰላም ከም ዝኸውን ርግፀኛ እየ። እዚ ኩሉ ዓለም ክርበሽ እዚ ኩሉ ዓለም ዕለቕለቕ ክብል ሃገርና ሰላም ይደሎ ሞ ይመላኣልና መወዳእትኡ ዮሃና ድብሎም ባርጃና ዝዓበየ ዝነኣሰ ባርጃና ፍያት መፃወተይ ስቴካ ብምልኦም ሰላም ክብሎም ደሊ ተስፋ ዓለም ከዓ ንፋዕ ወታረቀ ብምሉኡ እቲ ገዛኻ ብሰብ ብኣኻይ ዝዛረብ ንፋዕ ይብለካ እሞ ይቐኒየለይ

0: ሙሉእ ስምኪ ክትነግርና ከመይ ኣሎ ሃዋሃብ ኣውደ ዓመት?
1: ኣውደ ዓመት ፅቡቅ ኣሎ። ሽመይ ከዓ ሰለማዊት ግርማ ይበሃል።
0: ኣራይ ስከ ሰለማዊት፣ ኣብዚ ኣውደ ዓመት መዓት ሰብ ካብን ናብን ዕዳጋ እዩ ዝገብር ዘሎ ሞ እስኽ እንታይ ክትሸጢ ከመይ ኣሎ እዚ ኣውደ ዓመት?
1: ዋይ ፅቡቅ ኣሎ ድሓኒ ኣነኻ እንቋዕ ከየድ ሸይ ፅቡቅ ኣሎ።
0: መንቋሖ ይኸብር ዶ ይሓስር ከመይ እዩ ዘሎ?
1: ፅቡቅ ዋጋ እዩ ዘሎ። ከምዚ ሕጅስ ከምኡ ስለ ዝኾነ ትዋቅቱ ፅቡቅ ኣሎ።
0: ኣውደ ዓመት ሕብረተሰብና ከመይ ግዜኡ ክሕልፎ ዘለዎ ትብል እስኪ ትክኸውን ዘለዎ ከመይ እዩ?
1: ኣውደ ዓመት ዳ በብዓቕሚ ከይካ ትሕልፎ ብዓቕሚ ክሕልፎ ኣለዎ። ኣብ ዘየድልዮ ነገራት ከያተዎ ፅቡቅ ነገር ገይሩ በታ ዘላቶ ብኣ ክሕልፎ ኣነ ይደልብናተይ ማለት እዩ።
0: ሕጂ ኸ ንስኸስከ ከመይ ክተዳሊኹ ዘለኽ ኣውደ ዓመት ተቆናኒንክ ዲኺ? መግቢ ከመይ ተዳልዩ ዘሎ? ዕዳጋታት ጌርክ ዲኺ?
1: እወ ብዓቕመይ ኩሉ ገይረ ኣለኹ ምስ ደቀይ ፅቡቅ ክሕልፎ ደሊ ምስ ስድራ ቤተይ ተቆኒነ ኣለኹ።
0: ርሑስ ኣውደ ዓመት ክትብሊ ትደልዮም ሰባት እንታይ መልእኽቲ ተሕልፍና ይኮና?
1: ናይ መጀመርታ ንኩሉ ግዜ ኤርትራ ርሑስ ኣውደ ዓመት ይግበረልና ንዝፈትዎም ክልተ ደቀይ ምስ ስድራ ቤተይ ምስ ኣሕዋተይ ርሑስ ኣውደ ዓመት ይግበረልና ክብል ደሊ።

ዝኸበርኩም ተኸታተልትና ኣብ መሸጣ ዕዳጋ ደርሁ ኢና ንርከብ ዘለና ምስ ጣዕሚ ዜማ ኣውደ ኣመት እተኣሳስር ሓንቲ ደርፊ ጋቢዝናኩም ፅኒሕና ካብዚ ቐፂልና እምበኣር ናብታ ፈላሚት ትሕዝቶ መደብና ዝኾነት ተኸታታሊት ፊልሚ ትግሪ ሕደጋት ኢና ክነስግረኩም ፅኒሕና ድማ ክንምለሰኩም ኢና።

0: ዘይኩም ሉ ዳግሞ ግን ኣብ ወይናፈ
1: ማ ከይታገዝበታ ተደባ ውዕላ
2: ወቃዲ መበራም ጅድብ ይሃለ እንቲ ሸቆልኩ ቤቱ ኣትራከቦ ሳልም ወለድኪ ለባግል የዘምኑ
3: ልበስ ግሊ ሕደጉ እንተ ወለቼ ዋነፈተ
0: ላለ ምስለ ወይና ፈዓልኩ ሃጅር የሰለተካ ወደም
2: ላለ ሃጅር የሰለተ መውዶ ብዕድብር ታገፅሓነ
3: ሳልም ማይ ኣኩ ከላስ ከበለ መፀንሐ
0: ምጋት ነጃት ሓመድ ተርፈት ሚቱ ይድሓና ወደ
3: ያሬቶ ተርፈት ምተረፉ ሒሳዕ ነጃት
2: أيوة من هذا هاجر ولا تعبل بولا وأنا جمال وتعبي
4: بقى بعلى عربيات أو وكيل أنت
0: سبعة بس قبل لا ما ينفح لنا ريكي قبل زدينا وحر كله مسلق النكار جود وكمان

0: ኣቦ ከመያሉ ኣብ ዳኣመት መን ክንብል ስብ
1: በይን በይን ገብሮ ርፋኤል
0: ኣረስኪ ኣቶ በይን ኣብዚ እንታይ ኢኹም ሒዝኩም መፂኹም ዘለኹም እዚ ዕዳጋታት ከመይ ኣሎ
1: ደሮ ሒዝና መፅእና ኣለና ቀዳማይ ነገር እግዚኣብሔር ኣምላክ ይመስገን ኣብዚ ዓመት እዚ ደብፃሓና ኣብዚ ኣውደ ዓመት እዚ ደብፃሓና ክብሪ ንዑ ይኹን ዓድና ድማ ትለምልመልና በዚ ዘለናይ ዕዳጋ ፅቡቅ ኣለና ማርያም ኣስመራ ንኩሉ ትእክብ ትበና ድራርና ምሳሓና ሰላም ካ ንነብር ኣለና እቲ ዕዳጋ እውን ፅቡቕ ይካየድ ኣሎ እግዚኣብሔር ኣምላክ ንሕና ኣነ ኣብዚ 43 ዓመት 44 ዓመት ሸቂጠ ኣለኹ ኣነ ኣዚ እግዚኣብሔር መስገን ኣነ ወሊደይ ውላደይ ዕብየስ ውሉድ ውሉደይ ከማ የዕብዮ እዮም ኣለኹ ኣኺሎም ኣለዉ የገልግሉ ኣለዉ ኣብዚ ደብፃሓና ከዓ ኣኽብሩ ኣምላክ ተመስገን
0: ኣረይ ኣቶ በይን ኣብዚ ነዊሕ ዓመታት ኢኹም ዝሰሪሕኩም እስከ እንታይ እዩ ዕደጋ ኣብዚ ዝበዝሕ ግዜ እንታይ ኹም ሒዝኩም ትመፁ ናብዚ
1: ኣነ ኣብዚ ሸቃጣይ ደርሀ ነጋዳይ ደርሀ ስጋ ሕጂ ከዓ ኣምላኽ መስገን ክንሕሱ ዩ ንደሊን ኢና ኣብዚ ተመርዒና ወሊድና ዘሚድናስ ደቅና ዕብና ደቂ ደቅና ንዕብልና
0: ኣብ ሃዋህው ናይ ኣውደ ኣመት ኢና ንርከብ ዘለና ኣውደ ኣመት ከመይ ገይሩ እዩ ህዝቢ ክሕልፎ ዘለዎ ኣብ ሓድሕድ ምትሕጋዝ ከመይ ክኸውን ዘለዎ ኢልኩም ትሓስቡ
1: እግዚኣብሄር እቲ እግዚኣብሄር ድሃቦ ብጊ ሓሪዱ ንጎኑ ዘለዉ ክማቐል ይግብኦ ደሮ ድሓረደ ከዓኒ ዝብፀየ ዩ ንድሕሪ ደይብሉ ኮይኑ ስካብዛናተይትንስትማኣነ ንዑ ክቦ ክንብል ይግባአና
0: ናይ ዮሃና መልእኽቲ ከበ ዝጋጣሚ እዚ ናይ ዮሃና ክትሕልፍዎ ትደልዩ
1: ቅድም ቅድም ነቲ ክቡር መንግስትና ብድሕሪኡ እውን እቶም ኣብ በረኻ ዘለዉ ምክልኻል ንኤርትራ ድካላኸሉላ ንዑም

0: ጀመሪያ ሩሑ ሳውዲ ኣመት ግበረልና መን ክንብልስም
1: ኣነ በላይነሽ ይበሃል በላይነሽ ገብሩ ይበሃል
0: ወይዘሮ በላይነሽ ቅድንያት ኣውደ ኣመት ኢና ንርከብ ዘለና እንቋዕ ናብ ቅዱስ ዮሃንስ ብሰላም ኣብቃዓና ከመይ ኣሎ ኣውደ ኣመት
1: ፅቡቅ ክንደይ እኳ ፅቡቅ እግዚኣብሄር ኣብዚ ብሰላም ዘፅናሐና ይኽበር ይመስገን ዓመታት ዝእዋን ከዓ ብሰላም የፅናሐና ዕዳጋ ደርሆ ክገዜ መፅአ ዕዳጋ ከዓ ገና ሕጂ ይሓትት ኣለኹ ከም እዋኑ ከም ግዜኡ ዘለና በቲ ዘለና ጌርና ብሰላም ብሓጎስ ብሰላም ንሕልፎ ይግበረና ኣውደ ኣመት ናይ ፍቕሪ እንዲ ውደ ኣመት ኣውደ ኣመት በታ ዘላትና ብሓጎስ ብሰላም ምስ ጎረባብትና እንዳሰሓቕና ክነሕልፎ እዩ ዝግባአና ዘለና እንዳተኻፈልና ብሰላም ክነሕልፎ
0: ኣውደ ኣመት ክመፅእ ከሎ እስከ ከመይ እዩ እቲ ህዝቢ ከመይ ዝቀራረበሉ ከመይ ይሸባሸበሉ ትርጉም ናይ ኣውደ ኣመት ከ እንታይ እዩ
1: ትርጉም ናይ ኣውደ ኣመት እንታይ ምክብለካ እየ ኣውደ ኣመት በቲ ዘለካ እግዚኣብሄር ዝሃበካ ፀጋ በቲ ዘለካ ተሓጒስካ ምስ ደቅኻ ድዩ ምስ ጎረባብትካ ድዩ ምስ ኣሕዋትካ ድዩ ተሳኒኻ ደለካ ተኻፊልካ ተሕልፎ በ ደለካ ተቆናኒንካ ከምዛ ትርእየና ደለኻ
0: ዝኸበርኩም ተኸታተልትና ኣብ ቅድንያት ኣውደ ኣመት ህዝቢ ናብ ዕዳጋታት ብምምፃእ ደርሁ እንቋሖ ከብቲ ጤለበጊዕ ዝገዝኣሉ እዩ ሞ ንሕና እውን ሕጂ ዘለናዮ ቦታ ከምዚ ትከታተልዎ ዘለኹም ኣብ መሸጣ ደርሁን እንቋቑሖን ብዝፍለጥ ከባቢ ኢና ዘለና ካብዚ ቐፂልና እምበኣር ዝኸበርኩም ተኸታተልትና ጋሻ ማእገር ኢና ክነቕርበልኩም ኣብ ናይ ሎሚ ትሕዝቶና ዕላል ምስ ስነ ጥበበኛ ምሕረት ገባሪ ክኸውን ሳምራዊት ሊቪዮ ነቲ መደብ ኣዋሂዳቶላ ንምሉእ ምክታል ናብቲ ተላልዩ ዘሎ ንኡስ መደብ ጋሻ ማእገር ካሕልፈኩም

0: ዝኸበርኩም ተኸታተልቲ መደባትና ንሎም እውን ብምክንያት ቅዱስ ዮሃንስ ዝተፈላለየ መደባት ኢና ሒዝና እንመፅእ። ንሎሚ ድማ ሓንቲ ዕድምቲ ጋሻ እያ ዘላትና። ናይ ሎሚ ዕድምቲ ጋሻና ወይዘሮ ምሕረት ገባር ስነ ጥበበኛ ገዲም ስነ ጥበበኛ እያ ምሳና ኣብዚ ክትውዕል። ብመጀመርያ ኣዝየ ዘመስግነኪ ነዚ ቃለ ምሕተት እዚ ፍቓደኛ ኮንኪ ኣውደ ዓመት ምሳና ክትሕልፍ እየ ብምምፃእኪ ብስመይ ብስም ኩሎም ተኸታተልትና ከመስግነኪ ይፈቱ ጓል ገባር። ቀፂለኻ ንዓኽን መላእ ስድራ ቤትክን ርሑስ በዓል እንኳዕ ናብ ዝክብር በዓል ኣብቃዓኩም ክብል ይፈቱ።
1: ኣሜን። ኣነ እውን በቲ ዝገበርኩም ለይ ዕድሜ የመስግን ነዚ ክቡር በዓል እዚ ብምሳኹም ኮይነ ከሕልፎ ምዕዳምኩም ካብ ብልቢ የመስግን።
0: ሃረይ ወይዘሮ ምሕረት ከመይ ጓል ገባር እዳብና ዕላ እናተቐፀነ ፍልጥቲ ወይ ድማ ኣብ መንጎ እውን በታ ፍልጥቲ ንሽምኪ ዓብሊላ እውን ነዊሕዋ ምሳኽ ዝተጓዕዘት ጓል ኣለም እትብል ሳጓኸ እውን ተፀዋዕና ፀገም ይብሉ መስለኒ። ሃራይ ጓል ገባር ንድሕሪት ምልስ ክንብል ቅሩብ መተሓሓዚ ክኾነና እንደገና ከዓ ንተኸታተልትና ከዓ ብዝያዳ ብድሕረ ባይቲ ከዝያዳ ንክፈልጡ ማለት እዩ ንድሕሪት ምልስ ኢልኪ ምሕረ

0: ጓል ግባር መን ኣክተላሊና?
1: ኣነ ምሕረት ገባር ይበሃል ኣባል ባህላዊ ጉዳያት ወይ ሚኒስትሪ እዚ ኮሚሽን ባህልን ስፖርትን ኣባለ
0: ራይ ፅቡቅ ከምቲ ዝበልክዮ ስነ ጥበበኛ ሕጂ ንኩሉ ሕቁፍ ከብለልና ስነ ጥበበኛ ከምልና ምክንያቱ ኣብቲ ናይ ስነ ጥበባዊ ፍርያት ኣለኽ እንደገና ኣብቲ ኢደ ጥበባዊ ፍርያት እውን ስለ ዘለኺ ንኩሉ ክሓቁፈልና ስነ ጥበበኛ ወይዘሮ ምሕረት ገባር ኢና ክንብል ሞ ራይ ጓል ገባር መዓዝ ኸ ናብዚ ሞያ እዚ ኣቲኺ?
1: ኣብዚ ሞያ እዚ ክኣቲ ከለኹ ኣብ 1900 መወዳእታ 79 ኣብቲ መጀመርያ ናይ 80ታት ኣብ ቤት ትምህርቲ ሰውራ ከም ኣባል ናይ ቤት ትምህርቲ ሰውራ ኮይነ ምስ ተመደብኩ ምስቲ ዝነበረ ናይ ሽዑ ውዕዎ ኩነታት ናይ ምቋም ባህልታት ነቲ ዝነበረ ባህላዊ ወራር ዝብድህ ነቲ ሰራዊትና ዘነቃቅሕ ነቲዮም ንሕና ካ ብፍላይ ከዓ ነቶም ተማሃሮ ዝጉስጉስ ዘነቃቅሕ ዝምህር ናይ ባህሊ ጎስጓሳት ንገብር ስለ ዝነበርና ኣብቲ ግዜ እቲ እየ ኣነ ከም ኩሉ ኣህዱታት ኣብ ቤት ምሰራ እውን የድሊ ስለ ዝነበረ ናይ ኣባላት ኣብታ ሰዓት ያነ ኣብ ባህሊ ካብቶም ጀመርቲ ማለት እዩ።
0: ኣራይ ፅቡቅ ከምቲ ዝበልክዮ ኣብ መወዳእታ 79 ኢኸ ኣብ ቤት ምህርቲ ሰውራ ኮንኪ ባህሊ ኣቲኹሞ ቅድሚኡ ኸ ነይሩ ድዩ ማለሲ ኣብ ገዛ ድዩ ዝኾነ ፅልዋ ናብቲ ጥበብ ክትኣት ዘሕደርከ ዋላ ኣብቲ ቤት ምህርቲ ሰውራ ምስ ከድኪ ክነዚ ጥበብ እዛ ኣቲኸ እዮ?
1: ኣይ ቅድሚኡ ከ ዋላ ሓንቲ ከም ድሌት ከም ስምዒት ከምዚ ናይ ምድራፍ ድሌት ወይ ከምዚ ብጣዕሚ ፈቱ ነይረ ባህሊ ወይ ሳዕስዒት ወይ ሙዚቃ ከምዚ ጓይላታት ምርኣይ ደስ ብለኒ ነይሩ ካብ ንእሽተ ይከለኹ ማለት እዩ። ከም ጉጅለ ወይ ከም ባህሊ ዝኣተ ኩላ ግን ኣብታ ቤት መሰውራ እያ። ካልእ ብዙሕ ወፃኢት ሳዕሳዒት ገለመለ ኣይነበርኩን፣ ግን ምርኣይ ደስ ብለኒ ነይሩ። ጓይላ ክርአ ወይ መርዓታት ድዩ ወይ ከም ዝሃንሰ መስቀለ ክግበር ከሎ ጓይላታት ምርኣይ ደስ ብለኒ ነይሩ። ሽዑ በቃ ምስ ከድና ከዓ እቲ ውሽጠይ ዝነበረ ክወፃሉ እዩ ጀሚሩ ማለት እዩ።
0: እቲ ናይ ምርኣይ ዝነበረስ ብኣካል ስ ክሳተፍ እያ ጀሚርክ ማለትእዩ። ፅቡቅ ከመይ ነይሩ ተጓዕዞ ናይ ጥበብ እሞ ኣብቲ ቤት ምህርቲ ሰውራ ከም ኣለት ዝነበርኩሉ ግዜ?
1: ኣብኡ ምስቲ ከም ሓቂ ከቢድ ናይ ስራሕ ወይ ናይ ተሳትፎ ፃዕሪ ነይሩ። ምዝ ኩሉ ዝነበረ ፀቕጥታት ናይ ምግብና ድዩ ናይ ፅሬት ድዩ ናይ ኮታ ኩሉ ነቶም ቆልዑ ዘድሊ ነገር ምዝ ኩሉ ናይ ምድላው ዝነበረና ፃዕርታት ሕጂ በዳሂ እዩ ነይሩ። ግን እቲ ባህሊ ክግበር ስለ ዘለዎ ከዓ ሕጂ ኣነ ከምዚ ምድራፍ ፈቱ ነይረ። ዋላ እንዳ ስንክትና ሙሉእ ለይቲ ክንስንክት ኢና ንሓድር፣ በቲ ንለውስ፣ በቲ ንላፉ፣ በቲ ንስንክት። ሕጂ ኣብቲ ዝነበረ ሂወትና ሕጂ ንደርፍ ምክንያቱ ካልእ ዘዘናግዓና ነገር ኣይነበረን። ንዝደርፍ፣ ንፃወት፣ ንስዕስዕ መጎጎ ካሲስና ንስዕስዕ ገለ ንገብር ከምኡታት ስለ ዝነበረ ነቲ ባህሊ ክንምስርቶ ከሎና ቁሩብ ካብኡታት እዩ ዘበጊሱ ማለት ሲ ሕጂ ክስቶን ኢልካስ ብደረጃ ሞያ ገለ ተጠሚቱ ኣይኮነን። ግን እስከ ነቁም ንተኣከብ እስከ ተባሂሉ ኢና ተኣኪብና ኣብኡ ንፉዓት ወደብቲ ነይሮም ብዙሓት ኢና ተኣኪብና። ሽዑ ይዝከረኒ ሓንቲ ድራማ ንስራሕ ተባሂሉ ኣነ ሕጂ ብድራማ እየ ጀሚረ። መጀመርያ ክጅምር ከለኹ ከም በዓልቲ ባር ገይሮም እዮም ኣስሪሖምኒ። መምሃራን ነይሮም ብዙሓት ነይሮም ሕጂ ኣስማቶም ጠፍኣ ንሎ እምበር ድራማ ጌርና ንዋሳእ። ድሕሪኡ ከዓ እሞ ደርፊ ዘይንገብር ተባሂሉ ሓደ ንፉዕ ስነ ጥበበኛ ኣዝዩ ብሉፅ ዝኾነ ስነ ጥበበኛ ደራስን ዘያምን ጣዕመ ገብረ ስላሴ ዝበሃል ነይሩና ብቐንዱ እሱ እዩ ነታ ጉጅለ ደርፍታት የውፃላ ዜማታት የውፅእ ግጥምታት የውፅእ ኣብ ደቃይቂ ግጥምታት ዘውፅእ ጣዕመ። ሕጂ ናይ ጣዕመ ፍረ እዩ እንቲ ኣብ ተን ኣለይቲ ከም ኣለይቲ ከም ባህሊ ክንቆም ዝኽኣልና ሲ ብናይ ጣዕመ ፃዕሪ እዩ ጣዕመ ዜማታት የውፅ ኢልና ናይ መጀመርያ ደርፊ ሕጂ ደንደን ትብል ነራ ክበረት ንባየ ትብል ትበሃል እ ኣብ ናይ ስኒ ሕክምናላ ደንደን ትብል ደርፊ ንዓ ኣውፅ ኢላ። ድሕሪኡ ከዓ ንዓይ ከዓ ረመፅ ድጉል ሓዊ ትብል ደርፊ ከዓ ኣውፅ ኢለይ ናይ መጀመርያ ዘን ክልተ ደርፊ እዚአን ሒዝና ኢና ተበጊስና። ድሕሪኡ ግን እሞ ዘይንቐፅል ዳኣ እሞ ዘይንገብር ደርፊ እሞ ትግረ ነምፅእ እሞ ሳሆ ነምፅእ ሞገለ እንዳበልና ሕጂ ከካብቲ ዘለናዮ ናይ ጋንታታት መሳርዕ ድዩ ጋንታታት ድዩ ካብኡ ሰባት እንዳውፃና እሞ ክስቶ ከማን ትደርፍ እያኮ ክስቶ ከኣብ ከምዚ ጉጅለ ነራ ኮ ያ ክስቶኮ ያቲ ዕንበባ ነራ ያ ክስቶኮ ምስ ባሕ መር መንእሰይ ነራ ያ እንዳተባሃለ ሕጂ ነቲ ባህሊ ከነቕሞ ዕድል ረኺብና ብልፅቲ ጋንታ ብልፅቲ ጉጅለ ባህሊ ከዓ ነራ እቲ ደርፍን እቲ ካልእ ንጥፈታትን ንሕና ንገብሮ እቲ ሙዚቃዊ ንጥፈታት ግን ንሕና ተማህራዊ ክኢላታት ናይ ሙዚቃ ስለ ዘይነበራና በቶም ቀያሕቲ ዕንባባ ኣብቲ ግዜ እቲ ዝነበሩ ሙዚቀኛታት በዓል ኤልያስ፣ በዓል ሻምበል ፍጹም፣ በዓል ዳልቼ፣ በዓል ኡድንባየ ነይሮም ብዙሓት በዓል ወዲዛግር፣ በዓል ሳጢር ኣሮን ሳጢር ከይርስዖም እምበር ብዙሓት ነይሮም። እሳቶም እዮም ንኣና ዝበቆልና ወዲ ሻውል ዝላይፍ ድራም ዝወቅዕ እዚኣቶም ሕጂ ንዓና እሶም እዮም ዝወቅዑልና እቲ ሙዚቃ። ንሕና ከዓ ምስኦም ደድሕሪኦም ንኣብነት ምርኢት እንተልዩ ሳናቶም ምርኢት እንተልዩ ንሕና ደድሕሪኦም ነርኢ ሕጂ ከምዚ እንዳበልና ዳርጋ እቲ ባህሊ ዱልዱል ባህሊ እንዳኾነ ከይዱ ዱልዱል ጉጅለ እንዳኾነ ከይዱ ስጋዕ ኣብዚኣ ከማያ ነራ ተቃወማና
0: ኣረይ ፅቡቅ ከምዚ ከምዚ ዝበልክዮ እቲ መጀመርያ ናትኪ ሰረት ናይ ምጅማር ናይ ጥበብ ኣብ ቤት ትምህርቲ ሰውራ ከም ኣላይት እንዳሰራሕ ክከለኺ ጎንጎኑ ሰሪሑ ነርክሞ ከመይ ክብደት ነይርዎ? ምክንያቱ በቲ ዝእለዩሎ በቲ ከኣቲ ሞያ ጥበብካ ንባዕሉ ዓብይ ነገር ስለ ዝኾነ እቲ ናቱ ክብደት ወይ ድማ ብድሆታቱ እንታይ ይመስል ነይሩ?
1: ክብደት ኣዝዩ ከቢድ እዩ። ምክንያቱ ለይትን ቀትርን ዕረፍቲ የብልካን ንጎቦ ብምልዋስ እንድሕር ጀሚርኪ ትላፉ ያ ትስንክት እዩ። ንኣብነት ስጋዕ ንስንክት ፖለቲካ ንምሃር ሰዓት 10 ከባቢ ፖለቲካ ተማሂርና ናይ ምሳሕ ሕጂ በብ ንናትካ መደብ ኣሎ መጋቢት ናይ ፀብሒ ድያ ናይ ላፋ ድያ ናይ ምስንካት ድያ ንናትና መደብ ኣሎና ዝደጋገም ማለት እዩ። ከምዚ ሕጂ እታ ደይቲ ስንክት ጉጅለ ትምሃር እታ ትስንክት ጉጅለ ከዓ ትስንክት እታ ትላፉ ጉጅለ ትላፉ እታ ደይቲ ትላፉ ጉጅለ ከዓ ናብ ካልእ ንጥፈታት ትኸይድ ከምዚ እናኾነ ከሎ ኢና ሕጂ ንሕና እቲ ንለማመድ ትምህርቲ እውን ዓለይ ዓሲና ኣብ ቤት ምሶራ ናይ ሙዚቃ ትምህርቲ ምሂሩና እዩ። ብዙሓት ነርና ሓደ 5-6 ንኸውን ሙዚቃ ምሂሩና እዩ ዓሲና ዋላ ናይ ስንኩላን ነይሮም በዓል እዮባብታ በዓል እዛ ሄዋን ናይ ኣዴታት ነረን ምሳና ማለት ኣዴታት ክብለን ኣብቲ ዓስከር ዕቁባት ዝነበራ እምበር ኣዴታት ኳ ይኮናን ዳርጋ መሳትና እውን ነረን እየን። ሕጂ እዚኣተን ከዓ ምሳና ኣመሃራ ነረን ተማሂርና ኣነ ኳ ሽዑ ማለት ኣይቀፀልና ዮን ነቲ ብኢንስትሩሜንት ደረጃ ሲ ሒዝናስ ኣይ መለኽና ዮን ግን ንዓይ ኣብ ጊታር ኢድኪ ኣፃብዕቲ ክነዊሒ ኢሉ ያዕሲና ኣብ ጊታር ይመዲቡኒ ኣነ ኦርጋን ክሕዝየ ዝደሊ ነረ ኣብ ጊታር እቲኒ ብዝኾነ ከምኣ እንዳቐፀልና ከለና ከዓ ኣብ መንጎ ኩነታት ናይ ዓማ ነይሩ ካብኡ እሱ ቁረባ ሳናኺሉና መሊስና ከዓኒ ከይድና ንጋሽ ባርካ ከይድና ምስቶም ቀያሕቲ ዕንባባ ዕደት ጌርና ድሕሪኡ ተመሊስና ንዓራግ ምስ ተመለስና ከዓ ኣብ ዓራግ እውን ተስፋንኪኤል ቀለታ ዝበሃል ናይ ሙዚቃ መምህር ነይሩ እሱ እውን ምስ ጉጅለ ሓንቲ ጉጅለ ናይ ወያነ ባህሊ ነይሮም ኣስማቶም ካርስዕ እዮም ሕጂ እሳቶም ከዓ ምሳና ሙዚቃ ኣመሃሩ ነይሮም ያዓስ እዚ ተስፋንክኤል ቀፂሉልና ማለት እዩ። ሽዑ ንባህሊ ውድብ ክንሰሓቡ ፈልዮምና ነይሮም ኣነ ዝከረኒ ብታሕተ ይዓረግ ተፈሊና ነርና ዳሓር ግን ምስ ናይ ሻድሻ ወራር ኩነታት ኣይከድናን እቲኦም ንኸቱ ነይሮም ሽዑቶም ጉጅለታት ንሕና ንቤት ምሰወራ ተመሊስና ካብኡ ስጋዕ ማለት በዳሂ እዩ ነይሩ ምስቲ ዘለካ ስራሕ ሲ ኣፀባቢብካ ኢኻ ትሰርሖቲ ናይ ባህሊ ነገር ከቢድ እዩ። ምክንያቱ በቲ ግጥሚ ተፅንዒ በቲ ዜማ ተፅንዒ ምስቶም ሙዚቀኛታት ትኸዲ እቲ ክላይመት ንባዕሉ በዳሂ እዩ ነይሩ ናይ በዓል ጀላንቲ ካብ ቦታ ናብ ቦታ ክትከዲ ኣዝዩ ከቢድ ናይ ፀሓይ መጥቃዕቲ ነይርዎ እዩ ክሳብ 50 ገለን ዲግሪ ሰንቲግሬድ ዝበፅሕ ነይሩ ንዕኡ በዲህና ፀሓይ እንዳተሃረምና ንኸይድ ተለማሚድና ንመፅእ መሊስ ናብታ ጉጅለና ኣቲና ከዓ ንስንክት እቲ ዘሎ ንጥፈታት ነካይድ መሊስና እውን ኣካዳሚ ንምሃር ነርና ኣነ ንባዕለ ሕጂ ተማሂረ የ ኣብ ቤት ምሰውራስ ኣማዕቢለ እቲ ዝነበረኒ ደረጃ ኣማዕቢለ ቀፂልና ኢና ኩሉ እዩ ዝምሃር ዋላ ሓሙሻይ ዝነበረ ሓሙሻይ ይቕፅል ዓስራይ ዝነበረ ብሓሙሻይ ይቕፅል ኩሉ ሰብሲ ይምሃር እዩ። ኣነ ክሳብ ሕጂ ከማንሲ ኣብኡ ዝሓዝክዎ ፍልጠት ካብቶም መምሃራን ዝኸሰብክዎ ፍልጠት ስጋብ ሕጂ ንዓይ ኣማዕቢሉን እዩ ኣብ ሂወተይ ولا هيلا

0: ኣርቲስት እውን ሃይለ ኣርቲስት ዝበሃል ነይሩና ሰኣላይ ንሱ እውን ናይ ስእሊ ትምህርቲ ክንመሃር ፈልዮምና ነይሮም ዳሓር እዮም ቶም ሓለፍቲ እዚኣ ድምፃዊት እያ ከመይ ጌርኩም ኣብዘእትዋ ሙዚቃ ክትኣትለዋ ኢሎም ክልኦም ንበር ኣነ ሕጂ ስእሊ ብጣዕሚ እየ ዝፈቱ ሕጂ ከምዚ እንዳበልና እዩ ነይሩ እቲ ብድሆታት ንእሽቱ ስለ ዝነበርና ንብድሆ ነርና እምበር ብጣዕሚ ከቢድ እዩ
1: እዎ ክትሪኦ ከለካ ክትሓስቦ ከለካ ከቢድ ምክንያቱ ቤት ትምህርቲ ሰውራት ኢሎም ከ ከምዚ ክትብሎ ዝፀንሕቲ ምስ ኩሉ እቲ ኣብኡ ዝግበር ንጥፈታት ማለት እዩ ምክንያቱ ከምዚ ናይ ሕጂ ዋላ ኮሌጅ ንበሎ ዓብይ ኮሌጅ እዩ ብዙሕ ሰብ ዘድልየ ማለት እዩ ኣራይ ጓል ገባር እስከ ተናይቲ ሽዑ ዝነበራ ትዝክሬን ዶ ኣብዚ ክትብልና ፀናሕኪ ገለገለ ደርፍታት ክዝክር ፀኒሕኩ ሞ ድምፃዊት ኢልክ ከዓ ስለዝጀመርክ ሲ ሰብካ ኣብዚ ሕጂ ዝፈልጠክ ከዓ ብተዋሳይት ወይ ድማ በቲ ኣብ ስነ ፅበባ ናይ ክስታይ እሞ እስከ ትዝክሬ እንትኾንኩ ናይ ሽዑ ደርፍታት ገላክትብና
0: ብዙሕ ቅድሚ 45 ዓመት ኢና ንዛርብ ዘለና ብዙሕ ዝዝከር ኣይኮነን ግን ሓደ ሓደ
1: ወገለ እውን ኣብ ዝናህና ሰነዳት ዝረኸብኮን ስለዘለኹ
0: ረመፅቲ ጉልሓዊ ዘንደዶ ምዕባለ ሰውራና ዝርዓዶ ዝጠፈ መሲልዎ ንጉልሓዊ ዘሊሉ ኣተዋ ደርጊ ፋሽሽታዊ ብሓንቲ ሓለንጊ ብሓባር ተቐጽዑ ፍትሒ ቕኑዕ ፍርዲ ስኢኖም ዝነብዑ ታሪክ ከም ዝሰርሑ ኣይፈለጠን ደርጊ ድቁስ መሳፍሒ ድኹም ተሰሓጊ
1: ትጎረሮስ ነይሩ ኢደይ ቀፀልክዮም ግን ከምቲ ክሳይ ከዓ ናብ ውልድኪ ከም ዕድ እንደገና ከዓ ናብ ረዘና ከዓ ሰጊሩ ሎ ማለት እዩ ናይ ድምፂ ኣራይ እቲ ብድሕሪኡ ዝነበረ ኩነታት ከመይ ኹም ቀፂልኩም ጓል ገባር ድሕሪ እቲ ናይ ሙዚቃ ትምህርቲ ኣቋሪፅኪ ናብቲ ሰራዊት ተመሊስኩም ናብ ባህሊ ብርጌድ ክተሳሒኩ ሰሪሕኩም ከመይ ነይሩ እቲ ባህላዊ ንጥፈታት ክብድሕሪ ኢኻ
0: ድሕሪኡ ኣብ 82 ወርሒ 5 ከቲትና ማለት እዩ ኣነ ኣብ ብርጌድ 77 ተመዲበ ገና ሻድሻ ወራራይ ተወድአን ፀኒሑኒ እቲ ውግእ ኣርኪበሉ እየ ሻድሻ ወራር ኣብ ቤት ምሰውራት ዝኸፍአ ውግእ እንዲ ነይሩ ኣብ ሻድሻ ወራር ክሳብ ኮቦርታ ከዲና ጀሪካን ንወርደሉ ግዜ ነይሩ ቆልዑት ሒዝና በረኻ ንውዕል ቀትሪ ለይቲ ክንስንክት ንሓድር ፀብሖም ንጀረኦም ንሰንኪትና እንደገና ቀትሪ ንበረካ ሒዝናዮም ንወፍር ኣብኡን ነፈርቲ የሸግረና መቸም ከቢድ እዩ ነይሩ እቲ ናይ ሻድሻ ወራር ዝነበረ እንደገና ኣብኡ ማስክ ንሰፍየሎም ነቶም ቆልዑት ናይ ቀመማዊ ጋዝ ከይብሎም ተባሂሉ ከቢድ ነይሩ ድሕሪኡ ግን ኣብታ ናይ መወዳእታ ሻድሻ ወራር ከዓ ኣብ መጀመርያ ግንባር ናቕፋ በዓልተ ስታፋርኔሎ ዝበሃል ቦታ ኣትየ ካብኡ ከዓ ንሓልሓል በጠሎ ንሓደ ናይ ወዲ ፈረጃ ነራ በጠሎኒ ከይድና ማለት እዩ ኣብኡ እታ ናይ መወዳእታ ኩናት ናይ ሓልሓል ተዋጊእና ድሕሪኡ ሓደ መስከረም ከምዝ ሕጂ ነይሩ እሞ ምስ ኣዕረፍና ማለት እዩ ሻድሻ ወራር ተወዲኡ ዕረፍቲ ምስ ኮነ እሞ ባህሊ ሕጂ ኩሉ ግዜ እንድሕር ዕሪፍካ ባህሊ ትገብር ስዋ ትገብር ትዘናጋዕ ገለ ኢኻ ሕጂኡ ንዓይ ኣባላት ቤት ምሰውራ ፀኒሖም እኒኦም ኣብኡ ማለት ተምሃሮ ዝነበሩ እሞ ዝኸዱ ናብ ተዋጋእቲ ሓይልታት ዝኸዱ ሕጂ እሳቶም ጓል ገባር ትደርፍ እያ ኢሎም እዮም ዘረክሱኒ ማለት እዩ ሽዑ እምበኣር ናይ ባህሊ ሓይሊ ናይ በጠሎኒ ንግበር ምስ ተባህለ እጂ ኣነ ኣብኣ ናይ በጠሎኒ ጉጅለ ባህሊ ኣብኣ ኣትየ ማለት እዩ ኣብኣ ሽዑ ሓንቲ ደርፊ ሰሪሑለ ሓደ ስውእ ፍቕረ ዝበሃል ተሰዊኡ እዩ እሱ ይሰርሓለ እዩ ማለት እዩ ተዘራሪቡ ዝመፀ ካብ 4 ግንባር ገሊያ ትብልታ ደርፊ ሕጂ ሳ ዘይትርስዓ ንሳ ክደርፍ ከለኹ ሓደ ታባ ዝበሃል ኣባልና ዓሽ ምባል ምስ ከልእዎምሲ ብእምኒ ገይሩ ርእሱ ሃሪምዎ ንምንታይ ከሊእኩምና ኢሉ ብስርዓት ኣብ ቅድመይ ፈጊእዎ ገፁ ሕጂ ተዘክሮስ ብጣዕሚ እዩ ክሳይ ዝገብረካ ሽዑዛ ተደራሪቡ ትብል ደርፊ ምስ ደረፍኩ ኣይዋዕልኩ ሓደርኩ የ ናብ እንዳ ብርጌድ ተሳሒበ ማለት እዩ እንዳ ብርጌድ ተሳሒበ ብርጌድ 77 ንፍዕቲ ውጅለያ ነራ ኣብኣ ኣቴ ኣብኣ ከዓ ንጥፈታት ይቀፂለ ማለት እዩ ድሕሪኡ ናብ ክፍለ ሰራዊት 85 ምስ ኮነት ከዓ ስጋብና ፅነት ከዓ ምስ ኣየ ቀፂለ
1: ሓራይ ምሕረት ዕላልና ገና ቀፃሊ እዩ ዘሎ ድምፃዊ ሜሮን ክፍለ እውን ነዚ በዓል እዚ ንምድማቅ ምሳና ሓቢሩ እዩ ዘሎ ኣብዚ ዕላልና እሞ ሜሪ ደጊመ ርሑስ በዓል ንዓኻን ንመላእ ስድራ ቤትካን ክብል ይፈት ሞ ቀፂልካ ድማ ነዚ በዓል እዚ ዘድምቕ ሒዝካልና መፅኻ ዘለካ እንታይ ክኾን ክተስማዕና
2: ሰራሕፍተይ ንዕኹምን ኣብ ቀኣማ

ن خنسي المسخري تركبر حزالي

ዓይኒ ማርያም ንወለሎ ንሰብትማ ይዕለሎ ሆየ ሆየ ሆየ

ኣንሲ ፃዕዳታት ዘወሲ ኣጆኹም ቆልዑ ንኻንሰይ ንመስቀለይ ዝጎበሩ ሓዛለይ ርጎበሩ ሓዛለይ ርጎበሩ ሓዛለይ ትርከበሩ ሓዛለይ ትርከበሩ ሓዛለይ ትርከበሩ ሓዛለይ ትርከበሩ ሓዛለይ ሲናናኣናይናኣናይኣበይደኣሎስኣናይሲናናኣናይናኣናይ

0: وحسات كله. وزيقات كلها كيمات وحسات كله. وزيقات كلها كيمات وحسات كله. وزيقات كلها كيمات وحسات كله.
1: ና ክንቅፅል እቲ ናይ ብድሕርና ፅነት ዝነበረ ናይ ጉዞ ናይ ስነ ጥበብኪ ቀፂልና ክንቅፅሎ ስለ ዝኾና ሕጂ ግን ኣብ ሜዳ ከለኽ ማለት እዩ ኣብ ባህሊ ከለኺ ካልእ ተወሳኺ ሞያ እውን ነርኪ ብዘይካ ተክሳይ ገለገለ ብፅትኪ ኣብ ዝሓበረኑ ማለት እዩ ሓያል ንፍዕቲ ናይ ኢደ ጥበብ ክኢላ ከም ዝነበርክ እውን ይገልፁ እዮም ነሮም ሞ ካበይ ዝብገስ እንታይ እንታይ ክሰርሕ ነርኪ ምክንያቱ እቶም ብፅት ክሕሉ ንከለውሲ ማዕረቲ ናይ ውሽጢ ክዳን ዝበሃል እውን ሰፊኺ ትህብዮም ከም ዝነበርክ ነቶም ብቀረባ ዝነበሩ ብፅትኪ እዩ ሞ ዝብል እዚ ካበይ ዝብገስ ከመይ ነሩ ናይ ኢደ ጥበባዊ ስራሕትኪ
2: ኢደ ጥበባዊ ስራሕ ውሽጢ እዩ ዋላ ሓንቲ እቲ ማለሲ ከምዚ ዋላ ሓንቲ ናይ ክዳን ናይ ቅዲ ናይ ገለ ሕጂ ኣይፅግመን እዩ ነይሩ ስኢለ ባዕለ ይፈታትን ይገብሮ ከዓ ገለ ዝፀበበና ወይ ዝገፋሓና ወይ ንኣብነት ረጅም ምስፋይ ሕጂ ኣብ ሜዳ ብጣዕሚ ኣገዳሲ ነገር እዩ ነይሩ ናይ ወዳት ኮስትሞ ምስፋይ ኣገዳሲ ነገር እዩ ነይሩ እቲ ክዳውንቲ እውን ንባዕሉ ገሊኡ ገጅፍ መፀካ ብፍላይ ሚላኖ ምስ መፀ ኩሉ እዚ ኣብ ምትዕርራይ ብጣዕሚ እየ ዝግደስ ነይረ ሕጂ ዋላ ሓንቲ ሰኢለ ብቐንጠብጠብ ዝለመድኩዎ እምበር ተማሂረ ዘምፃኽዎ ነገር ኣይኮነን ሕጂ እቲ ረጅም ምስፋይ ሕጂ ዝፀገመ ካ ጨርቂ ምፅኢኻ ካብ ገለ ትረክብ ካብ ገለ ስትራሾ ገለ ትረክብ ንዑ ምፅኢኻ ከዓ ረጂ ትሰፍዮ ፍሉያ ሰባት ከማ ነረ ረጂ ናትክ ጥራሕ ኢና ንክደን ዝብላኒ ዋላ ኮስሞ ናይ ወዳት ከማ ንሰፊ ነይረ እስከ በጃ ክስፈኢልና ብበጃ ክ እዩ በቃ ምክንያቱ ይስርዑ እዮም ነይሮም ይስርዑ ንሰፍየሎም ኣነ ሕጂ ግድስቲ እየ ነይረ ከምኡ ዋላ ግዜ ተሃልወኒ ኣብታ ዘላትኒ ግዜ ዋላ ምሸት ሕጂ ፍላይ ቤት ምሰውራ መብራህቲ ስለ ዝነበረ ብመብራህቲ ሰፊ ዋላ ተኣቂረ ብታ ዘላትኒ ግዜ ነታ ሽግር ክፈትሕ ኢለ ፅዕር ሓደ ግዜ ሳብ ዓራ ኣብ በዓል ቀብርኦት ይመስለኒ ዓራግ ድዩ ከይድናሲ ዓራግ እምበር መፂኦምና ሰራዊት እንዳ ኣርባዕተ ዝበሃሉ ነይሮም መፂኦምናስ ብጣዕሚ ዕርቃን ነይሩ ሽዑ ድሓር ካብቲ ናይ ኣባላት ክዳውንቲ ኣዋፂና ስረታት ቁምጣታት ሰፊና ንህቦም ነርና ሕጂ ኣነ ኣብ ከምኡ ብጣዕሚ ግድስቲ እየ ነይረ ካልእ እቲ ናይ ኢደ ጥበብ ዝበሃል ንኣብነት ሕጂ ኣብ ጀልሃንቲ ኣብተን ማሕበር ዘን ዕቁባት ናይ ደቂ ኣንስትዮ ነረን ክኢላታት ናይ ካይላ ይመፃና ነይረን መጎጎ ክሰርሓልና ሕጂ ምስተን መጎጎ ድሰርሓስ ቀዳመይ ተሰሪዐ መጎጎ ከዓ ክሰርሕ ሕጂ መጎጎ ክሰርሕ ምስአን ፍሉያት ሰባት እውን መዲቦም ምስአን ስራሕ ኢሎምና ታካይላ ሕጂ ብኣያ ክኢል እያ ኣነ ኣብኣ ንዕአን ርእን ስለ ዝነበርኩ እንታይ ዓይነት ሓመድ ዝጥቀማ ከመይ ገረን ይሰርሓ ገለ ርእን ስለ ዝነበርኩ ኣብዚኣ ሕጂ ይሕዛ ድሓር ምስ ከድና ናብ ሓይልታት ማለት እዩ ኣብ እንዳ 77 ከለኹ ሕጂ ኩሉ በቃ ኩሉ ብምሉእ ይሰርሑ ነይረ ኣብኡ ኳ ደሓን እዩ ማለት ናይ ግዜ ፀገም የብልካን ኣብ ቤት ምሰውራ እቲ ግዜ ድፀበበና ነይሩ እምበር ኣብቲ ሓይልታት ምስ ከድካ ዝተዛማዲ ዕረፍቲ ኣሎ ሕጂኡ ነቲ ዝተቐደ ክዳኒ ሰፊ ኮስትሞ ዘተዓራረ ተዓራሪ ገለ ገብር ድሓር ኣብቲ ባህሊ ከዓ ኤግዚቢሽን ነቕርብ ነርና ከምዚ ርክያሞ ስፈ ዋላ እዚ ናይ ጨጉሩ ከማን ሽዑ እያ ንጀሚር ሽዑ መሳዕስዒ መድረፊ ገለመለ ሽዑ ዝሰርሕ ነረ ካብ ምንታይ ንሰርሕ ነርና ሽዑ ካብ ጸሊም ጎልፎ ነናዲ ንኸይድ ምሽ ይሰዱና ንደጀና በዓል ዓራርብ ንኸይድ እሞ ካብቲ ስትራሾ ናይ ኢራ ዝመፅእ ክዳውንቲ ነይሩ ንስትራሾ ተባሂሉ እውን ሓይልታት ንብረት ዝውሃብ ነይሩ ካብኡ ሕጂ ጸሊም ጎልፎ ኣናዲ እየ ካብኡ ዝሰርሕ ነረ ኣነ በዕለ ዋላ ሓንቲ ዝመሃረኒ ሰብ የለን ግን ከይደ በቃ ቆቢዕ ገይረ ነታ ናይ መሳእሲዒ ናድዩ ገለ ድዩ ይሰርሕ እቲ ካይላ ዝብለክ ዘለኹ ከዓኒ ካይላ ኣምፅሉ ና ኢልና ከዓ ካይላ ሰሪሐ ከዓ በቃ ማዓት ገለመለ በቃ ከምዚ ብያትታት ገለመለ በራድ ገለ ስፔሻል ዝኾነ ቅርፅታት እንዳውፃና ኢና ንሰርሕ ቢዚ 24 ሰዓት ሰዓው ሕጂ ወላ ካብቲ ዘርፊ ገለ መለኸማን ኣዘንቢሉኒ እየ ዝብል ኣነሱ ምክንያቱ በቲ ደርፊ ዝረፊ ባህል በቲ ከዓ ናብኡ ኸይድ ኣብ ባህሊ ከዓ ፀወታ የለን ተጣቂዕ ኢኻ ክብሩ ትወቅዕ ኢኻ ትቕበል ኢኻ ትዋሳ ኢኻ ትደርፍ ኢኻ ኩሉ እዩ ሙዚቀኛታት ከዓ ሙዚቃም ወቅዑ በቲ ይዋስኡ በቲ ደርፉ ዝደርፉ ሙዚቀኛታት ኣለዉ ሕጂ ኩሉ ግዜ ቢዚ ኢኻ ነቲ ፅባቐ ኢኻ ውድድር ኢኻ ከዓ ትገብር ምስተን ካልኦት ኣሃዱታት ናይ ክፍለ ሰራዊት ትወዳደር ኢኻ ብመጀመርያ ነቲ ኤግዚቢሽን ቀሪብና ንዕኡ ከም ዝርዮ ኢና ንጉብረተሰብ ድሕሪኡ ከዓ ናብቲ መደብ ናይ ባህሊ ንኣቱ ሕጂ ናተይ ሲ ተማሂሮዮ ገለ ደይ ኮንኩስ በቃ ድልየት እዩ ትኾነለይ ከዓ ተዝሓሰብ ኳስ ይገብራ ተገዳስነት ሕጂ ብተገዲሰ በቃ ብስምዒት እየ ድሰርሖ ነቲ ስራሕ ተሒዘዮ ካ ይገድፎኒ ዋላ ለይቲ ትኹን ዋላ ቅትሪ እየ ድሰርሓ ሰብ ክዕልል ከሎ ክፃወት ከሎ ኣነ ይፃወትኒ ከይደ ኣብታ ናይ ኢደ ጥበብ ስራሕ ይዝሰርሕ ሕጂ ሓቂሓሽ ጠቂሙኒ እዩ ማለሲ ኣብ ሂወተይ ንዓይሲ ጠቂሙኒ እዩ ምስ ኣተና እውን ብዙሕ ተጠቂመሉ እቲ ሞያ ከማያ ነይራ ካልእ ምስኡ ዝኸይድ ናይ ደርፍታት ነይሩ ሙዚቃ ከይወቅዕ ግን ኣብ ሙዚቃ ሕጂ እታ ንዓይ ድሕሪት ዘትረፈት ንንታይ እያ ምስ መፃኹ ኣብቲ ብርጌድ ብኢዶም ዝሰርሕዋ ጊታር እያ ፀኒሓትኒ ኣነ ከዓ ኣብ ጊታር እየ ተማሂረ ሕጂ እታ ብኢዶም ዝሰርሕዋ ጊታር ከዓ ብመፍትሓ ትውፅ ዋላ ሓደ ሰብይትን ክፋን ብጀካ እቲ ጊታሪስት ምክንያቱ ድሕር ተበት ኢኻ ስልኪ ኣይትረክብን ኢኻ ተተባላሽያ እውን ኣይትከኣን ኢኻ ሕጂ ብከምኣ ስለ ዝፀንሐትኒ ኦሮማይ ክገድፈለኒ ኢለ ስኢለ ክራር ገለፍትን እምበር ከምዚ ሙዚቃ ናተይለ የ ሓስኮን ዘንቢለ ሕጂ ግን እቲ ምድራፍ ስጋዕታ ናብ 17 ዝኸድኩላ ጥንስቲ ኮይነ ሲ ደሪፈ የ ጠቂዐ የ ሰሪሐ የ ኣብ ቴስዓ ግን ወሪደ ማለት እዩ ካብቲ ግንባር እንጂ ማልያ ደይብሉ ደርፍታት እዩ ነይሩ ግን ኣይተሰነደን ሕጂ እዚኣን ገለገለ ደኣ ነይሩ በዓል መሰቡና ነይራ ወራሲይ ትብል ነይራ ሓንቲ ኣስገዳድ ፍቕሪ ብዘይ ድሌተየ ብዘይ ማለት ሲ ኣስገዳድ ፍቕሪ ብዘይ ድሌተይ ንሃገር እያ ማለት እዩ ሕጂ ብዘይ ድሌተየ ምርዖን የ ገለ ትብል ነይራ ኣግራብ ዓደይ ትብል ነይራ ማዕበል ቀይሕ ባሕሪ ትብል ነይራ ሸዊት ሓወይ ትብል ነይራ ኣርካን ናይ መዛግብ ትብል ነይራ ናይ ፍቕራዊት ደርፊ ጎበዛይኒ በዕላ ልዕሊ 10 ኸውን ደርፍታት ስ ደሪፈ እየ ኣነ
3: ደርፍታት እዩ ግን ዝያደ ከምቲ ዝበልኪ ከዓ ናብቲ ድራማ እንደገና ናብቲ ኢደ ጥበባዊ ስራሓት ስለ ብዘንበልኪ ኣብዚ ግን ክሓተኪ ጓል ገባር ከምቲ ዝበልኪዮ እቲ ናይ ኮስቲም ዝበሃል ነገራት ማለት እዩ ካብ ሽዑት ሒዝኪ ክትሰሪሑ ነርኩ ሞ ከመይ ማለት ስእልስ ከቤት ረክበየ ነርኪ ወይ ድማ ከመይ መፀልክ ነይሩ እቲ ዝገብርኦ ዝነበራ ሽዑዎ ባርኳታ ድዩ ገለማስ ናይ ኩለን ብሄራት ከዓ ስለ ዝስራሕ ነበር ኣብቲ ባህልካ ኩለን ስለ ዝነበረስ ከመይ ክትገብር ነ
2: በስ ዝፈልጦ ማለት በቲ ዘርከብ ኩሉ ንእሽተይ ዘርከብ ኩሉ ቆል 17 ዓመት የወፅያነ ንሜዳ ግን በታ ዘርከብ ኩላ ሸዓ ዝርያ ዝነበርኩ ሲ ሰበይት እንታይ ትኸደን ኣብ ከተማ ዘላ እንታይ ትኸደን ካብኡ ናብኡ ካብ ከተማ ስለዝዓበኹ እንታይ ትኸደን ኮታ ካብቲ ዝረአኽዎን ዝፈልጦን ዝነበርኩ ሲ ይፍትን ነይረ ኩሉ እዚኣ ግበርልና ዲኖ ሲ ዲኖ መሳዕስዕ ሲ ኣነ ዲኖ መርዓ ወረድ ማእበራድ መርዓ ጌሮማ ክኸዱ እየ ዝርያ እምበር እንታይ ዓይነት እያ ከመይያ ገለስ ኣይፈልጣን እየ ግን ዲኖ ኣነ ሰሪሐ ነይረ ዲኖ መሳዕስዒ እቲ ሓላፊና ጥራሓ ርኢ ነቲ ዲዛይን ከመይ ክገብሩ ከም ዘለኒ ገለ ዲኖ ሰሪሐ ኣብ ናይ ህ ጎበዛይ ብዲኖ እያ ከማንቲ ዝስዕሳዕ ሕጂ እቲ ድልየት እዩ በቃ ክገብር ምባል ምፅባቅ ክፅብቐልና ከዓ ማለት ክንሓልፈን ኣለና ነዘን ካልኦት ኣሃዱታት እንዳበልና ንምህዝ ገለ ንገብር ክዳን ንእሳ ነቲ ዝመፀናይ እንዳኢራ ክዳውንቲ ንንእሶ ነፅብቦ ገለ ንገብር ቬሎ ከይተረፈ ነይሩና ሕጂ ንሕና ኣነ ዝደርፈላ ነበርኩ ቬሎ ነይራ ነማሓይሾ ከመይ ንዕነስኪ ኣለዋ ከዓ መሊአን ምሳና ከዓ ደቂ ከተማ ከዓ ዝፈልጥዎ ከዓ ንዕን ከዓ እንዳፀዋዕና ብሓባር ናይ ሓባር ስራሕ እዩ ግን ኣነ ነኸይሰ ሒዘዮ ነቲ ስራሕ እምበር ቲ ስራሕ ናይ ሓባር ስራሕ እዩ ሕጂ ምስቲ ዘለካ ግጥሚ ፅንዕ ትበሃል ናይ ሙሉእ እቲ መደብ ኢኻ ልዕሊ 20 ዝኾኑ ደርፍታት ኢኻ ምቕባል ተፅንዕ ምስኡ ናትካ ደርፊ ተፅንዕ ሕጂ እዚስ ቀሊል ኣይነበረን ግን ዳሓን እዩ መቸም ንእስነት ስለ ዝነበረና ሓሊፍናዮ ማለት ብወኒ ኢና ንሰርሖ ነርና
3: ሓረይ ጓል ገባር ንድሕሪ ናፅነት ከዓ ክንምለስ ኢና ሞ ድሕሪ ናፅነት ከመይ ቀፂሉ ስነ ጥበባዊ ስራሕትኪ
2: ድሕሪ ናፅነት ደኣ ኣነ ሓራስ ኮይነ ምስ ኣብ ሳሕሊ ፀኒሐ ዳሓሪ ምስ ኣተኹ ግን ኣብ ስብሪት መዲቦም ማለት እዩ ውጅለ ባህሊ ስብሪት ውጅለ ባህሊ ስብሪት ክምደብ ከለኹ ግን ናይ ኮስቲም ናይ ስነ ፅባቐን ተባሂለ እየ ተመዲበ ድሕሪኡ ከዓ ኣብ 94 ከዓ ተጣይስና ኣብቲ ማሕበራዊ ሂወተይ ኣትየ ሕጂ እቲ ናተይ ፀጋም ንስ እዩ ክቅፅሉ ኣይከኣልኩን ስእል እያ በቃ ከምዚ ኦሮማይ እንታይ ክሰርሕ ሕጂ ኦሮማይ ኣብ ቅዕና ኢና ኣክለና ሕጂ እቶም ዘለዎ ቅፅልዎ ገለ ትብል ግን ፈቲነ ነይረ ብዙሕ ከዓ ዝሕግዘኒ ሰብካ ይረኸብኩን ተሓገዝ እውን የድልየካ እንዲ ሞራል የድልየካ ንዓባ ግበር ዝብለካ ትደሊ ሕጂ ስዊታት እውን ይጎድል ነይሩ ኣነ በቲ ደርፊ ኣይቀፀልኩን በቲ ድራማ ግን ቀፂለዮ ብፍላይ ታደ ትብል ፊልም ብኣየ ዝምገስ ማለት እዩ ድሕሪ ነፅነት ኣብ በዕሎ ወድፈረረይ መፅኦም ፀዊዖምኒ ሰርሕያ ትኽእል እዩ ክስኪ ኢሎም ኣብኣ ሰሪሐ ማለት እዩ
3: ሕጂ ኣብዛ ታደ ከምዛ ክትገልፂያ ዝፀናሕኪ ፍሊቲ ፊልም እያ ካብተን ተዘከርቲ እያ እንደገና ታደ ክትብል ከለካ ከ ኣብ ርእስኻ ዝመፁ ሰባት ኣለዉ ሓንቲ ከዓ እታ ከም ጓል ኣለም ኮይና ተላበስኪያ ገፀ ባህረ ከዓ ነሳ ካብቶም ቀደሞ ዝመፁካ እሞ ተምሳጥከ ወይ ድማ ጥብላሕትኸ ኣብ ፊልም ታደ እንታይ ዝመስል
2: ኣነ እቲ ፊልም ሽዑ ይኩንኩን ጀሚረዮ ማለት እቲ ድራማ ማለት እየ ናይ መድረክ ድራማስ ብዙሕ ንሰርሕ ነርና ኢና ሙዚቃዊ ድራማ ንሰርሕ ናይ መድረክ ድራማ ንሰርሕ ከም ዝበልኩ ብዙሕ ዓበይቲ ድራማታት ሰሪሕና ኢና ሕጂ ንዓይ ሓደሰኒን ግን ንሳቶም

0: ንፉዓት ስለ ዝነበሩ ንፉዓት ኣለይቲ ስለ ዝነበሩ ከዓ እሳቶም ከዓ ናይ ብሓቂ ሃኒፆምና እዮም ነቲ ምእላይሲ ክንላበሶስ ገይሮምና እዮም ሕጂ ወላ ሓንቲ ኣየፀገመንን ኣነ ስለ ዝፀንሐት ባግራውንድ
1: ሕጂ እውን ንድሕሪት ምለስ ከብለኪ ኣብቲ ድራማ ከለና ማለት እዩ ከይቀፀልና ከብ ርእስና ክይወፀና ከለና ጠቕሲ እውን ኣቢልክ ፀኒሕኪ ብዙሕ ፊልምታት ወይ ድማ ናይ መድረኽ ድራማታት እውን እናሰራሕኪ ኢኺ ፀኒሕኪ መፂኸ ሞ ተዝክርያ ወይ ድማ ፍልይቲ ናይ መድረኽ ድራማ ክትከውን ትኽእል ወይ ድማ ብመልክዕ ሓንበት ናይ ሽዕዋን ፊልም እንብላ ንኽእል ሲ እንታይ ነራ ብኸመያ ተሰሪሓ ወይ ድማ ትናታ ዛንታ እንታይ ዝመስል ነይሩ
0: ቀያሕ መንዲል እዚ ማለት ሲ ሓቀኛ ታሪክ እንዲያ ቁሩብ ኣማዕቢላ ቢሎማ ክኾኑ ይኽእሉ እዮም ግን ዝፍፀም ዝነበረ ቲ ሰዓቲ ኣብቲ ልዕሊ ህዝብና ኣብዚ ሓንቲ ምውቕቲ ስድራ ቤት ዝተፈፀመ ዓመፃትን ገበናትን እያ ትዝትርኽ ማለት እዩ እዚኣ ክንሰርሓ ከለና ዳርጋ ከም ፊልም እያ ተሰሪሓ ማለት ክልተ ሰዓት ሙሉእ ኣብ ስቴጅ ስታንድ ባይ ኮይና ነብሲ ወከፍ ሰብ ነናቱ ስራሕ ነይርዎ ነናቱ ታኒካ ዘቐብል ማንካ ዘቐብል መንፀፍ ዘቐብል ዓራት ዝሰርዕ ገለ ዝሰርዕ እንደገና በረኻ ተቐይርዮ ነቲ ግራብ ዝተኽሉ ፅርግያ ተቐይርዮ ነቲ ፅርግያ ከመይ ዝገብሩ ኩሉ ሰብ ነናቱ ስራሕ ነይርዎ ሕጂ ኣነ ተዋሳኢት እየ ነይረ ግን ኣብ ከምኡ እውን እቲ ዘድልየን ዘድልየን እውን ይቕርብ ክልተ ሰዓት ሙሉእ ግን ልክዕ ከም ፊልም ኢና ሰሪሕና እታ ቀያሕ መንዲል ብዙሕ ሰብ ከማን ብዙሕ ሰብ እዩ ዝፈትዎ ነይሩ ሽዑ ዋላ ኣነ ንባዕለይ ሳብ ቅድመይ እንዳቦኸይ እዩ ዝሪኦም ነረ ሰባት እንዳ ተዋሳእና ከለና ሲ ኣነ ታ ፅዮን ትብል ጠባይ ሒዘ ነረ እታ ቐንዲ ትጋፋዕ ስድራ ቤት ማለት እዩ ሕጂ ኩሉ ሰብ እንዳቦኸየ ኢኻ ትሪኦ ኣብቅድመኻ እቲ ፃዕርኻ ሲ ኣብ ቅድመኻ ከዓ ትሪኦ ኢኻ ንስኻ ተካይዶ ፃዕሪ ዕውት ምዃኑ ሳብ ትቕድሜኻ ኢኻ ትሪኦ ሕጂ ቀያሕ መንዲል ብጣዕሚ ከቢድ ስራሕ እዩ ነይርዋ ከተማ ፀኒሕካ ናይ ከተማ ክዳን ትኸዲንካ ፀኒሕካ ናይ ገድሊ ትኽደን ብዙሓት ጠበያት እዮም ነይሮማ ብዙሓት ጠበያት ስለ ዝነበርዋ ነቲ ክዳውንቲ ክንእክብ ኣነ ንባዕለይ ሕጂ ካብተን ናይ ኮስቲም ኣዳላዊት ስለ ዝነበርኩ በቲ ይዋሳእ በቲ ከዓ እንታይ ክክደኑ ከም ዘለዎም ከማን በቲ ድሕሪ ስቴጅ ኣብታ ኣነ ዘይዋሳእ ኣላወፅ ይቕርብ ኣሎም እንደገና ከዓ ንኣቱ ተዋሲእና ከዓ ንወፅእ በቃ ነናትና ስራሕ ሒዝና ክልተ ሰዓት ሙሉእ ኮፍ ኢሉ ሰብ ርያ ነይሩ ከም ፊልም ኮይና ትርአ ነራ ናይ ብሓቂ ከዓ ፅቡቕቲ ፊልም እያ እዚ ድራማ እያ ነራ ኩሉ ሰብ ከዓ ርእዋ እዩ ኣብ ሜዳ ይፈልጣ እዩ እዚኣ ከምዚኣ እያ ነራ ናይ ቀያሕ
1: መንዲልዘይ ትርሳ ማለት እዩ ተዘካሬታ ቀያሕ መንዲል ሃራይ ጓል ገባር ምስ ብፆትኪ በጋጣሚ ኣብ ሰራክምና ኣለዉ ኣብ ዛዕለና ኣለዉ ኣብ ባህሪ ባህርኽ ማለት እዩ ሓያልያ ተራርያ እዮም ዝብልኹም ሞ ከመይ ዝስካሕዝካ ካብ ቃላት ቶን ሰምዖ
0: እሱ እንድዩ እቲ ሓያል ዘብለካ ከምዚ በቃ ሓንቲ ነገር ሲ ንምንታይ ጌጋ ይርከባ ንምንታይ ከምታ ዝደለያ ደይሰርሕዋ ገለ ኢለ ይሓርቀ ግን እቲ ናተይ ሕርቃን ሲ ንምንታይ ከምቲ ዝድለ ዘይከውን እዩ እምበር ከምዚ ተርአ ባእሲ ገለ ኣይኮነን ሕጂ ሓልዮት ኣቦትኡ ኣሎ እቲ ፃዕሪ ቦትኡ ኣሎ ኣነ ሕጂ ተኽፍእቲ ክርኢ ከለኹ ናይ ሰግራኒ እዚኣ ናተይ ባህር እያ ክፉእ ነገር ወይ ደስተይ ትብለኒ ነገር እንተርእየ ስጋብታ ትፀሪ እየ ዝከታኣላ ሕጂ እዚኣ እያ ተሓያል ተብለኒ
1: ብዛዕባ ክንዳዓለልና ከለና እንዲ ከምኡ ነይሩ ኣብቲ ረሳዕ እንተይ ዝረሳዕ ክዎ ከማን ምስቲ ናይ ኢደ ጥበባዊ ስራሓትኪ ምስቲ ተፍልዮ ነበርኪ ኣዝያ ክኢላ ውሕልቲ ሰራሒት ወይ ድማ ሰራሒት ፀብሒ ኣብታ ዝነበረትኩም ናይ ምግብና ሲ ተወሓርቲ ብዛሕቲ ውሃዋ ዝነበርኩም መሻርፍሲ ንዓንሲ ከመይ ገይራ ኣመቄራ ፅቡቅ ማለት ብሓፈሻስ ውሕልነት እውን ነይርዋ እዩ እዚ ከዓ እቲ ናይ ውሽጢ እዩ ገሌሎም እውን ገሊፆም ክነሮም ኣብዚ ንዓንተይ ዝረሳዕ ከምኡ ኣብኣ ከሎ ክቐፅላ ሕጂ ብባህሪ ካበልዓልኮ ማለት እዩ
0: ኣብሲ እዩ እቲ ስነ ጥበብ ከዓ ምስ ኩሉ ከይድ እንድዩ እዚ ስነ ጥበብ ሲ ወላ ኣብ ውሕልነት መፂኻ እውንሲ ከተፀብቆ ንድሕር ትፍትን ኮይንካ ነቲ ስነጥበብ ነቲ ስነ ፅባቀ ኣብቲ ናይ መግቢ መፂኻ እውን ከተፀብቆ ኢካ ትፅዕር ኣነ ሕጂ ዋላ ቤት ምስ ወራ ከለና ሃንዛ ናተይሲ ንቁርሲ እያ ትቐርብ ነራ ኣነ ስንክታ ዝሓደርኩ ሃንዛ ክንዲዙ ዝኸውንቲ ሃንዛና ምስ ተፀፍፀፈ ኩለን ንቁርሲ እየን ዝወሃባ ምክንያቱ ምሕራር ኣይፈቱን እየ ተጠንቂቂ እየ ስንክት እዚ ኣይዝንግዕኒ እንዳስንከትኩ ከለኹ ኣይዝንግዕኒ ኣነ ስጋብታ በቃ ፅፍፍቲ ክትወፀለይ ኣለዋ ብድሕሪ ይሁን ኣብዚ ሰራዊት ባህሊ ምስ መፃኹ ናብ እንዳሰማንያን ሓሙሽተን እውን ከምኡ ሕምባሻ ፅብቕቲ ተዘይ ኮይናትለይ ብጣዕሚ እየ ዝሓርቕ ከፀብቃ የ ዝፅዕር ብዝተኻእለኒ መጠን መግቢ

0: ሽፍቲ ገይረ ሰርሓ ድሕር ዶም ግዮም የወድቆም እያ
1: ዋላ ውሕቲ ትኹንስ
0: ጥዕምቲ ክትከውን ኣለዋ ዝተውሃበትካ ሳፀፋ ኣቢልካ ትሰርሓ ሕጂ ብከምኣ ምናልባት ዝነቕፉን እውን ነይሮም ክኾኑ እዮም ኣውዲቃትና ገሌሎም ዝነቕፉን
1: ኣይሳኑን ዝተረንሾ ንምሳሕሲ ወይ ቅርሱስ
0: ኣይሳኑን እዮም።
1: እቲ ናይ ጥበብ ናይ ኢደ ጥበብ ማለት እዩ ሕጂ ቲ ዝያዳ ብቲ ናይ ስነ ጥበብ ኢና ድሕርና ፅነት እውን ከም ዝቐፀል ኣብ ዝተፈላለዩ እውን ስለ ዝረኣናክ ማለት እዩ ሕጂ ግን እቲ ናይ ኢደ ጥበብ ብፍላይ ድማ እቲ ናይ ፀጉሪ ትሰርሕዮ ከመይ ተቐፅል የሎ ክሳብ ዚ ሕጂ እዋን ከመይ ይኸለልክሎ?
0: ፅቡቅ እዩ ዝኸይድ ማለት እቲ ፅቡቅ እንድዩ ከምዚ ህውኺልካ ክትወፅእ ድዩ ወላ ሃንደበታዊ ዝኾነ ውራይ የጋጥመካ ግብሪ ኣቢልካ ክትከይድ ሲ ፅቡቅ እዩ። ሕጂ ኣነ ከዓ ከም ናይ ምንጪ እቶተይ ገይረ ከዓ የድወስዶ እንዳ ማዕበልናዮ ከዓ ንኸይድ እንዳ ማዕበልክዎ ከዓ ከይድ ካብ ግዜ ናብ ግዜ ግዜ ናብ ግዜ እንዳለወጥካ ትኸይድ ሕጂ እቲ ሰብ ከዓ ሎሚ እቲ ምቑናን ገለ ይህከ ወይ
1: ግዜ
0: ስእን ግዜ ንምቁጣብ ወይ እውን ናይ ሕማም እውን ክህሉ ክእል ፀጉሩ ክቁኖ እንደይክእል ደይፅመም ሰብ ኣሎ ሕጂ ንከምዚ ፅቡቅ እዩ ዋፅ እዩ ኣነ ከዓ ከም ምንጪ ደቅና ዕብና ኣሉ
1: ፅቡቅ ስራሕ ማስተጠለብ ናይ ዓማዊልሲ ኣለዎ ማለት እዩ
0: ኣለዎ
1: ሃረይ ጎልግባር ኣላልና ገና ቀፃሊ እዩ ዘለዎ ከምቲ ዓንተወይ ዝገበርናዮ ሕጂ እውን ድምፃዊ ሜሮን ምሳና ክሳብ ዝሃለዎ ማለት እዩ ነዚ በዓል እዚ ንምምዕራግ ድመፂ ስለ ዘሎ ደርፊ ክጋብዘና ነዚ በዓል ዝኾኑ ሞ ሜሪ እንታይ ካ ቀሪብካልና ዘለካ

ባህሪ ዝተወሮ ዋሪ ጉጅለ ባህሪ ሓሪና ኣዝና ኢና እነመስግነካ በዚ ኣጋጣሚ ማለት እዩ ንዓኻ ንመላእ ስድራ ቤትካ ንደጊመ ርሑስ በዓል ቅዱስ ዮሃንስ ክብል እናተመለኹ ንስኻ ከ በዚ ኣጋጣሚ ናይ ዮሃና መልእኽትካ ተመሓላልፍ።

ኣሜን ኣሜን። ደጊምና ንሕና እውን ርሑስ በዓል ቅዱስ ዮሃንስ ንዓኻ ንመላእ ስድራ ቤትካን ከምኡ ድማ ነታ ሓዳሽ ምጮት ጓልካ ኸ እንኳዕ ኣብቃዕካ እንኳዕ ሕጉሰካ ክንብለካ ደጊምና ይቐኒልና።

0: መጀመርያ ሙሉእ ስምኩም ክትነግሩና።
1: ሽመይ ጎይቶኦም ዘረቕብሩ ክበሃል ምቕማጠይ ዞባ ማእኸል ከባቢ ሓሊበት።
0: ኣቶ ጎይቶኦም ኣብዚ እንታ ክትገብሩ ኢኹም መፂኹም ዘለኹም?
1: ዕድግ እየ መጥዮ ዝወደይ ፅቡቕ ዋጋ ፅቡቕ መጠን እዩ ዘሎ ፅቡቕ እዩ ዘሎ።
0: እዚ ኣውደ ዓመት ክነሕልፎ እንትኮይና ከመይ ጌርና ኢና ክነሕልፎ ዘለና? ከመይ ኣለኻ ሃዋህው?
1: ሃዋህው ትሓን እዩ ዘሎ መቸም ከም ግዜኡ እንዲኻ ትኸዶ ግዜ ርኢኻ ሕለበን ትልጓላም ግዜ ርኢኻ እዩ ዝኽየድ። ግን ድሓን ከምዚ ዝበልናዮ ድማ ጥራይ ንሰላምን ጥዕናን ይግበረልና። ዝሓለፈ ጨንቅና ዝመፀ ረህዋና ገይሩ ቅሳነትን ሰላም ዘለዎ ዘመን የምፃልና።
0: ሕጂ ከመይ ጌርኩም እዮም ኣውደ ዓመት ከተሕልፍዋ ምስ ጎረባብትኹም?
1: ምስ ጎረባብትና ተማቂልና ሓፍተይ ሓወይ ተባሃልና ብሓንሳ ቡን እንዳሰተና እንዳ ከነሕልፎ ኢና።
0: ህዝቢ ኤርትራ ዝልለየሉ እንታይ እዩ?
1: ህዝቢ ኤርትራ ዘዋህን ተሓላላይን እዩ። ምክንያቱ ዝፀንሐ ናይ ኣቦታትና ናይ ኣቦሓጎታትና ተማቂልካ ንብላዕ እዩ ዝብል።
0: እስኹም ሕጂ ኣብዚ ክትመፁ ከለኹም ባዕልኹም ኢኹም ዕዳጋ ትገብሩ ዘለኹም ከመይ ኣሎ ሞ ዝሃዋህው እዚ ኣብዚ ዝፅናሐኩም ሰብ እዚ ኣብዚ ክገዝእ ዝመፀ ሰብ ከመይ ትዕዘብለኹም ከመይ ተስተማቕርዎ?
1: ሰላምን ቅሳነትን ዘለዎ እዩ። ፅቡቕ ኣሎ ፅቡቕ ፅቡቕ ብጣዕሚ ሕጉሳት ኢና ዘለና። እዚ ህዝቢ ዝደለ ድማ ከም ትፈልዮ ድማ በጀካ ከምዚ ማይ ፈሳሲ ወይ ድማ ከምዚ ማይ ቡንባ ወይ ከምዚ ማይ መጀመርያ ዝፈስስ ውሕጅ ፅቡቕ በቃ ብሰላም ብቕሳነትን ይሕልፈሎ
0: እሞ ናይ ውሃና መልእኽቲ በሉ
1: በል እምበኣር ኣነ ክብለኩም ዘልየ ዘለኹ ቅሳነትን ሰላምን ዘለዎ ዘበን የምፃልና። እቶም ዘለዉ ብደገን ብውሽጥን ኣኻኻቢ ግዜ የምፃልና። ቅሳነትን ሰላምን ዘለዎ ግዜ የምፃልና። ኣሜን ኣሜን ሕቢሩ ዝወደይ

0: መጀመርያ ስመይ ሲልቫና ተክለ ይበሃል። ዝሓፍተይ ከዓኒ ራሂል ቀሺ ሚካኤል ትበሃል። ኣብ ዳሚ ብጣዕሚ ፅቡቅ ኣሎ። ካብ ኩሉ ጨጉርና ነፍስና ኩሉ ኣማዕሪግና ኣሎ። ብጣዕሚ ፅቡቅ ኣሎ ይብላና ማለት እዩ። ናብዚ ሸቕ ምፃና ከምኡታት ኣስፌዛ ብዙሕ ነገር ኩሉ ስፌዛታት ክንገብር ኢና መፂና። ከምኡ ከዓኒ ደሎ ኩሉ ዕዳጋታት ክንርኢ ኢልና መፂና ማለት እዩ። ብዳእመት ናይ ሎሚ ብፍሉይ ኢና ነብላ ድልና ማለት እዩ። ምክንያቱ ወላ በዚ መደብ ፀኒሕና ተላሂትና በዚ መደብ ፀኒሕና ከምኡ ጨጉርና ተቆኒና ኣሸንዳና ገርና ብፍሉይ ነውዕላ ኣለና ማለት እዩ። ትርጉም ናይ ብዳእመት ክብል ከለካ ማለት እዩ ምስተን መሓዙትካ መሰተካ መታዓቢትካ ተኣኪብካ ተውዕሎ ማለት እዩ። ከምኡ ብሓፈሻስ ምስ ኩላትካ ደቂ ገዛታካ ዘሎ ኣኸክንዳካ ደኾና ከምዚ ናትና ሓደ ዓይነት ክዳን ጌርካ ሓደ ዓይነት ከም ጨጉርና ተቆኒና ዘለና ሓደ ዓይነት ተቆኒንካ ብሓደ ተውዕሎ ማለት እዩ።
1: ኣብ ዳመት ፅቡቅ ኢና ንሕልፎ ዘለና ብፍላይ ካ ሎም ዓመት ማለት እዩ። እዚ ቁኖ ከዓኒ ጋመ ናይ ኣሸንዳ ተቆኒና ማለት እዩ። ናይ ባቕሜን የውሃና ክብሎም ዝል በዚ ኣጋጣሚ እዚ ንመላ ህዝቢ ኤርትራ ሓይልታት ምክልኻል ንስድራ ቤተይ ብምሎም ኣብ ውሽጢ ና ወፃን ዘለዉ ንዓኹም ከዓ
0: መጀመርታ ንስድራይ ከምኡ ውን ንመላእ ህዝቢ ኤርትራ ምስጋና ክብሎ ደሊ ከምኡ እተን ደፍቅረን

ቶን መሓዝተይ ተላሂቲ ንዕኒ ውሃና ክብል ይደሊ ኮሚታት ኣዋፅአን ኣብዚ ኤርትራ ንደለዉ ይሕዋተይ ሓውቦታተይ ንኩሎም የውሃና ክብሎም ይፈቱ ማለት እዩ ካብ ኩሉ ከዓ ዕድሜና ክቢርኩም ከምዚ ጌርኩም ንፃኹም ብጣዕሚ የመዝግነኩም ንኹም።

0: ኣረይ ጓል ግባር ዕላልና ክንቅፅል ከምዚ ክንብሎ ፃንሕና ካብ ሜዳ ኣትሒዝና ዝነበረ ስነ ጥበባውን ኢደ ጥበባውን ስራሓትኪ እንዳዕለልናኢና ድሕር ናፅነት እውን በፂሕና ዘለና ማለት እዩ። ኣብ ድሕር ናፅነት ግን ገለ ፍልይ ዝበለ ኮይኑ ክስማዓኒ ወይ ድማ ተዓዘብቱ ከምኡ ኮይኑ እዩ። ምክንያቱ በዓልቲ ሓዳሪኺ ኣዶ ቆልዑትኺ እንደገና ነዚ ካልእ ሞያ እውን ጎንጎኒ ክትሰርሑ ዘለኹሞ ብኸመይ ትገብርዮ ነርኪ ማስ ብኸመይ ክንክልቲ ኣዋሂድ ክትሰርሑ ትኽእል እዩ?
1: ከምቲ ዝበልናዮ እዩ ካብቲ ዝሓለፍናዮ ዝብርታዕ ኣይኮነን እንጂ እዚ ከቢድ እንድዩ ከም ሓቂ ቆልዑት ሒዝካ ሓዳር ሒዝካ ቀሊል ኣይኮነን። ግን ይኸይድ እየ ውን ሰርሐ ናይ መንግስቲ ስራሕ እውን ሰርሐ እቲ ብፍላይ ናይ እዞም ሳዕሳዕ ተገለምለ ሰርሓሎም ነረ ሕጂ እውን ኣብኡ ከምኡ እዩ ትመደበ ኣብቲ ባህላዊ ውደ። ግን ኣብ ገዛ ዋላ ቡን እንዳሰቱ ክእ ኣነሰርሕ ዋላ ቡን እንዳሰተ ክድዮ ዋላ ለይቲ ሕጂ ኮፍ ኢሉ ሓድር ሰርሐ። ምክንያቱ እንተደይ ሰሪሐስ ከምዚ በቃ ገለ ነገር ዘጉደልኩ ኮይኑ ይስማዓኒ። ሕጂ እቲ ሓቂ ሓይሽ ትቅድም ቆልዑት ዕቢና ብከምኡ ሰሪሕና ዲና ገለ ጌርና ሕጂ እውን ከምዚ ዘሸግር ኣይኮነን። ግን ክትገብርክ ስለ ዘለካ ከዓ ኩሉ ግዜስ ክትክእ ክትምልእ ኢኻ ትደሊ ንብዙሕ ነገር ይሽፍነልካ። ሕጂ ናይ ግድን እዩ በቃ ምስታ ዘላትካ ግዜ ፀቢብካ ሲ ክትሰርሕ ኣለካ። ሓደ እቲ ስርሕልና ዝብለካ ሰብ እውን ክትሕጉሶ ትደሊ ንምንታይ ከደይ ሰርሕ ካብ ኮፍ ድብል ሲ ደይ ሕጉሶ ኸ ተንዝደሊአን ከደይ ሰርሕ ኣለን ኢልካ ሲ ትግደስ ማለት ትብገስ ኢኻ። ሕጂ ምቹእ ሂወት ሃልይካ ዘይኮነስ ኣፀቢብካ ምስታ ዘላትካ ግዜ ተፀጊምካ ትገብራ ኢኻ ክገብር እየ ንድሕር ኢልካስ ዘይግበር ነገር የለን። ኩሉ ግዜስ ክትብገስ ኣለካ ተተበጊስካ ንክትቅፅሎ ፀገም ይብሉ እታ ቀንዲ ከባድ ነገር መብጋስ እያ
0: ንበቃስልካ
1: እ ሳያ ሳ ከዓ ሓቂ ሓይሽ ደሓኒ ኣነ ስራሕ ፎት እየ ዙረት ገለ ይፎትን እየ ብዙሕ ከምዚ ሕጂ ከማና ሓይሽ እምበር ከምዚ ምብፃሕ ማሕበራዊ ሂወት ዶ ገለ ዶ ገለ ኣይፈትን እየ ነይረ። ሕጂ እዩ ቅሩብ ይግድደካ ትኩነታት ትኸይድ እምበር ኩሉ ግዜስ ክሰርሕ ጥራሕ የደሊ ደሓኒ እዩ ኣከባቢንካዮ ተሰሪዕካዮ መደብ ተውፅኢካሉ ሲ ዘይከኣል ነገር የለን።
0: ልክዕ ምስ እዩ ድሕር ክምፅካ እታ ነጥቢ ግዜካ ተሰሪዕካ ሲ ኩሉ ክኾኑ ክእል እዩ። ግን ፍሉይ ነገር ካባኺ እንታይ ተዓዚበ ጓል ግባር ማለት እዩ ኣነኸ ከም መንእሰይ ካብ ዴታት የከወር ስለ ዘለኒ ማለት እዩ ከምዚ ፍሉይ ኣብ ስራሕ ሲ ፍቕሪ ስራሕ
1: ናይ ብሓቂ
0: እጂ ሓደ ስራሕ እናስራሕካ ነቲ ሓደ ምእላይ ዘይኮነስ ንኩሉስ ከምዝከኣል ማለሲ ይከኣል ተይልካሲ ከምዝከኣል ክምሃር ፀኒሐ ሞ ኣዝየ ዘመስግነክ በዝጋጣሚ ከዓ ማለት እዩ ጋል ገባር ናብ ካልእ ሕቶ ክቕፅል እዚ ኩሉ ክትገልፅዮ ፀናሕኪ ናይ ጥበብ ብቕዓትክስ ኣብ ደቂ ክኸ ወሪሱ ድዩ ብጀካቲ ኩላትና ንፈልጦ ስኒ ጥበብኛ ረዘነ ማለት እዩ ናብ ካልኦት ደቂ ኸ እዚ ሕጂ ንብሎ ፀናሕና ብጀካቲ ናይ ጥበብ ማለት እዩ ናይ ኢደ ጥበብ ክኾኑ ከእልስ ዝተፈላለየ እቲ ዘለኪ ውሕሉል ባህርሲ ኣብ ደቂ ኸካ ሰጊሩ ዶ
1: እወ ሕጂ ዋላ እቶም ኣወዳት ሕጂ ኣብ ቴክኒክ ዘለዎም እዚ ዝምባለ ብጣዕሚ ይክሰዩ ማራዮም ምትዕርራይ ከምዚ

0: ዝኾነት ነገር ምልጋብ ድዩ ገለ ድዩ ምትዕርራይ ድዩ ምስቃል ድዩ ምስራሕ ድዩ ኣይፅጎምን እዮም። ዋላ እዚ ናይ ኤሌክትሮኒክ ነገር ሲ ብቐሊል እዮም ጣዕጣዕ ደብሎ ኣሚርና ዮም ኢና መምሃር። ግን ከምዚ ዋላ ረዘና ንባዕሉ ሕጂ ዝኾነት ነገር ናይ ቴክኒክ ነገር ሲ ይግደሰላ እዩ ይሰርሕ እዩ። እንተጓል ከዓ ድሓንያ ማለት ሲ ትሰርሕ እያ ጨጉሪ ትናተይ ስራሕ ሕጂ ትቕፅሎ እያ ምስፋይ ድዩ ምቁናን ድዩ ዋላ ከምዚ ፅፍሪ ምንጋብ ድዩ ገለ ድዩ ሜክኣፕ ድዩ ገለ ሲ በዕላ ከይተማሃረት ከላ ዋላ በዕላ ትፍትኖ እያ ፅቡቅ እያ ትሕዞ። እጂ ናይ ውርሻ ክኸውን ክእል ኢለ ይሓስብ ኣነ ኣቦይ ብጣዕሚ ይወሓለ ነይሩ። ኣቦይ ሲ ኣዝዩ በቃ ኣቦይ ዝኸደና ገዛ ወይ ኣቦይ ዝሰርሓ ከምዚ ፈለኛ ሞድዩ እምብሬዛ ኮይኑ ሰርሕ ገለ እዩ ነይሩ። ደልዮም እዮም ዝፅውዕዎ ማዕፅኮ ዝግበሎም ገለ ወሓለ እዩ ብጣዕሚ ይወሓለ ነይሩ ቦይ ዋላ ጥልያንሲ ቀደምሲ ጁባ እዚ ባድላስ ብኢድ ይስራሕ ነይሩ ቀደም ባድላስ ዝሰርሕ ነይሩ እዮም ዝብሉ ባድላ ብኢዱ ይሰፍ ነይሩ ቦይ ሕጂ እቲ ውርሻ ክኸውን ክእል
1: እዩ ካብ ዜሮ ተበደሰስ
0: ኣይኮነስታይሲ ይውረስ እዩ።
1: ኣረይ ናብቲ ናይ ስነ ጥበብ ክንምለስ ንረዘነ እውን ኣልዕላ ቢልክዮ ስለ ዝፀናሕኪ ኣነ ሕጅትያ ክፅበእ ምሕረት ንስኺ ኣብ ሜዳ ካለኺ ከም ድምፃዊት ኮንክ ብዙሕ እዋን ነጢፍክያ እንደገና ከማን እቲ ናይ መሳርሒ ሙዚቃ ወላ ክንዲ ትደ ኣይትስርሐሉ ዳ እምበር ገለ ተናኺፍክያ ኹሞ ኣብ ረዘነ ዘለኪ ሓገዝከ እንታይ ዝመስል ረዘነ ናብዚ ደሎ ደረጃ ክበፅሕሲ ካብ ዜሮ ተበጊሱ ኣይኮነን ኣድዩ እንደገና ከ ሞካ ኣብቲ ሞያ ናይ ጥበብ ስለ ዘለኽሲ እንታይ ዓይነት ሓገዛት ክትገብርሉ ነርኪ?
0: እወ ኣነ እቲ ሓቂ ሓይሽ መጀመርያ እኳ ኣይደልን እየ ነይረ ማለት ሲ ጥራሕ ተማሂሩ ኩሉ ሞያ እንድዩ ግን ተማሂሩ ሲ ኣብ ካልእ ክኸደለ ይደሊ ነይረ ኣነ ከም ድሌት ማለት እዩ። ምክንያቱ ኣነ ትዝደለኽዎ ትዝደልዮ ነገር ኣይበፃሕኩን ኣይዓገብኩ ማለት ኣነስ ድምፃዊት እየ ነይረ ብድምፃዊት ክቕፅል ሲ ይደሊ ነይረ ግን ምስታ ምውላድ ናይ ረዘናካ ቁሩብ ተዘናቢለ ድሕሪኡ ግን ኣይቀፀልኩ ኣይ ቆልዓ ድሕሪ ወሊድካ ከንታይ ኢለስ ኣዋዲቀ የ ሕጂ ረዘነ ክራር ገለ ክብል ከሎ ደርፊ ብጣዕሚ እዩ ዝፈቱ ብቆልዑ ከሎ እዩ ዝደርፍ ነይሩ ኣሎ ሕጂ ዝመላእክዎ ከማ ወዲ 4ዕተ ዓመት ገለ መለ ከሎ ዝተመልአ ኣሎ ገዛ ሕጂ ደርፊ ፈቱ እዩ እታ ንኣይደ ይጠቐመ ገለ ኢለሲ ሓውስ ኣይፀቅጥኒ ነረ ድሓር ግን እንዳበዳሃ ንመፅ እዩ ዝቆልዓ እንዳበዳሃ ንመፅኡ ድሕሪኡ ጎቢዙ ኣብ ቤት ትምህርቲ ናይ ቀይሕ ባሕሪ ባህሊ ውጅላኣት እዩ ይደርፍ ደርፎ ክፈቱ ማዓት እዩ ነይሩ። ሕጂ ክራር ግን ኣይደልያን እየ ነይረ ክሕዞ ክሕዛ ይሰርሕሉ ስርሕሉ የብሎም ገለ ሰባት መፁ ሞ ኣነ ከዓ ስብርስብስር ኣቢለ ድርብ እያ ሰለስተ ኣርባዕተ ክራር ሰይረሉ እየ ድሓር ግን በቃ ማለት ሰክስታይ ኮይኑ ማራ ጠሊቁ ናብ ከምኡ ዝምባለ ምሰምፀአ ድሓን ገዝኣሉለኒ ኢለ ካብዛ ብራንዳታት ኣብኣ ኣለዋ ክራር ድሸጣ ኣብኣ 300 ሂበ ሓንቲ ክራር ገዛኣሉ ሕጂ ምስ ገዛእ ኩሉ ኣብቲ ምቕናይ ኣብቲ ምግራፍ ገለመለ ገለሲ ንኣሽቱ ንኣሽቱ ነገራት ሲ ኣትሒዘ የ ናብነሲ እዚ ዶሮ ምፋሰላሲ ኢልካስ ዋላ እዚ ቀሊል ምቕናይ ማለት እዩ ሽማ ንጉስ ላዕላይ ሽማ ንጉስ ታሕታይ ትብለ ኣሎ ኮሚታት ኣትሒዘ ዮ እዚአና ትሒዘዮ እታ ምግራፍን ኣነ ትሒዘዮ ካልኦት ውን መላሊኦም ልኦም ነይሮም ዝመላልኡሉ እውን ሕጂ ኦሮማ ኢለ ድሓር ኣብ ሓደ ግዜ ክራር እዛ ክራር ሲ ሓንቲ ሙኡ እንታይ ክሰደልካ ኢለቶ ደገ ዘለ ክራር ኢልዋ እንታይ እዩ ዝብለን ዘሎ ዝቆልዓ እንታይ ክራር ማለት ኣንተ እንታይ እዩ ክራር ድብለ ንደሎ ገለ ዝብለኒ ኣንተ ክራር ሕጂ ናይ መን ንርኢ ነይሩ ናይ ብረት ክራር ንርኢ ነይሩ ሕጂ ብጣዕሚ እዩ ዝፈትዋ ነታ ክራር ዋላ ሕጂ ሕጂ ክራር ይብላ ኣሎ እንደ በቃ ከምኡ እዩ ዝደሊ ዘሎ በጃ ከኢለ ክራር ይብለን ሎ ኢልያ ክንደይ ከዝውድእ ኢላቶስ 7,000 ኣድ ግዛእ ኢልዋ ር ሰዲዳትሉ ሰዲዳትሉ ክራር ገዚእና ኣሉ ገዚኡ ከይዱ ባዕሉ ኣነ ሕጂ ካብ መን ስራሕ መን ስራሕ ወገላ ይፈልጥኒ ነረ ከይዱ ባዕሉ ናብ ሓደ እቲ ክራር ዝሰርሕ ሽሙ ርሲዕዮ ናብኡ ከይዱ ክራር ኣስሪሑ ገለመለ መፅኡ ሕጂ ብዙሓት ሰባት እዮም ማላ መፅፅ መፅኡ የርእዮ ነይሩ ኣብዘ ተሪእዮ ከምኣ እንዳበለ ኣብኡ ሕጂ ሓጊዘዮ ማለት እዩ ኦሮማ እዩ ዝቆልዓ ዝምባለ ገይሩ ኣሎ

0: ኢለ ወላታ ናይ መጀመርያ ደርፊ ዝደረፋውን ባዕለየ ዜማን ግጥምን ከፍ ኢለ ኣቢለሉ። ድሕሪኡ ግን እቲ ድምፁ ከዓ ምስ ረእኽዎ ኦሮማይ ዝቆልዓ ደረፈ እዩ ክኸውን ማለት እዩ ደስ ኣብ ምሕጋዝ እያ ተ
1: ምቋም ገዲፍ
0: ወ ኣብኡ ምሕጋዝ ከምዚ እዛ ዜማ እዚኣ ፅቡቅቲ ያ ነ እዚኣ ሕማቅ እያ እዚኣ ገልመለ ኣብ ምባል በፂሕና ማለት እዩ ድሕሪዩ
1: እናተሓጋገዝ ማለት እዩ። እዚ ንሪኦ ዘለና
0: ዝበፅሕ
1: ኣለዎ ፅቡቅ እዩ። ምክንያቱ እቲ ስኻ ዘይበፅሓ ከ ዝበል ስኻ ዘይበፅሓ
0: ብኡ ዓጊበ ሕጃ ማለት በቃ ንቋዕሪ ዘነ ከዓ ከኣቲ ናተይ ድሌሲ ኣብኡ ረእኽዎ ገለስ ክብል ጀሚረ ማለት እዩ።
1: ፅቡቅ ሓፈሻዊ ኸ ሕቶታትና እናዛዘምናን ኢና ዘኸለና ንኩሉ ነገራት እትገብርዮ ፃዕሪ እንታይ ዝመስል ጓል ገባር ኣብ ኩሉ ንጥፈታት ከ
0: ኣብ ኩሉ ንጥፈታት ይድሓኒ ማለት ኣሎ ሓደ ሓደ ናይ ዝዕንቅፈካ ነገራት ኣለዎ፣ ግን ኣነ ይብድሆ እየ ንኩሉ ማለት ከከም ኣመፃፅኡ እየ ዝኸዶ በራ ኣሎ። ብዙሕ ነገር እንዲ ኣብ ሂወት ብዙሕ ነገር እዩ ዝዕንቅፈካ፣ ብዙሕ ነገር ኣሎ ዝብድሃካ። ግን ንስኻ ክገብራ እየ እንድሕሪ ኢልካ ዘይትብፃሕ ነገር የላን ደሓን እዩ። እዚ ክዓውጥ እንተዘይተዓውትካ ሲ ናብቲ ክትከይድ ኣለካ እ ኩሉ ሻዕስና ሓንቲ ነገር ሒዝካ ጥራሕ ይኮንካ ንትኸይድ
1: ብዙሕ መንገድታት ኣብ
0: እ እቲ መንገድታት መሪፅካ ግን ንስኻ ናብቲ ዘዕውተካ መንገዲ ትኸይድ።
1: ፅቡቅ ኣዘየ ዘመስግነኪ ሕጂ እውን ደጊመ ክብለክ ምክንያቱ ከም ጋዜጠኛ ጥራይ ዘይኮነ ሲ ከምቲ ሞያይ ውፅእ ኢለ ሲ ከም ተራሰብ ኮይነ ካባኸ ብዙሕ ነገር ክምሃር ክኢለ እንደገና ከመስግነክ ምክንያቱ ኣብቲ ናይ ጥበብ ናይ ገለ ጥራይ ክትዕልልካ ምስ መፅእካ ነተሰብ ምስ ፈተሽካያ ሲ ካልእቲ ናቱ ባህር እውን ትምሃር ኢኻ ወይ ድማ ካብኡ ትቐስም ኢኻ። ኣነ ጥራይ ዘይኮን ኩሎም ተኸታተልትና እውን በቲ ናይ ስነ ጥበብ ዓይነ ጥራይም ክርእዞ ፀኒሖም ዝኾኑ ኣብዛ ሰዓት እዚ ኣብዛ ሓፃር ግዜ ዘዕለልኒያ ግን ምሕረት ጓል ገባር መን እያ ጥራይ ዘይኮነ ስእቲ ኣብ ውሽጡ ክዘሎ ሞያ ዓቕሚ እንታይ ከም ዝመስል ብሕጂ እውን ተሰሪሕ ክሉ ሲ ዓብ ነገር ከም ዝኾኑ ሲ ክንፈለጥ ክኢልና ና ጥዕና ትህብናዎ ናይ ባሓቂ ደጊመ ኣዝየ ዘመስግነኪ ስለ ግዜኺ ብጣዕሚ ብጣዕሚ ከመስግነኪ ይፈቱ ነዚ ውዱ ዓመት እዚ ምሳና ክትሕሊፍ እዮ ብምምፃእኪ ብስመይ ብስም ኩሎም ተኸታተልትን ከመስግነኪ እየ ዝፈቱ ሞ ኣብ መጨረሻ ግን እንታይ ክትብልና ትደሊ ምዝ ውዱ ዓመት ኣተሓሕዛ ኣቢልኪ
2: ንክቡር በዓል ቤተይ ተክለ ብስራት ወይ ወዲ በላይ ንደቀይ ረዘነ ኣቤል ረዘና ኣለም ኣቤል ተኽለ ናኦት ተኽለ ሚለን ተኽለ ነንስቲ ደቀይ ራሄል ካሕሳይ ሮዳስ ኣፍንዲ ቤሉል ሳሙኤል

0: ኣዮ ሃናብል ብሓፈሹ ከዓ ንኩሉ ህዝቢ ኤርትራ እንቋዓብቃዓ እናብል ብፍላይ ከዓ ነቲ እናተኸላኸለ ሃገርና ዝሕልዋ ዘሎ ሓይልታት ምክልኻል ከዓ ዓብዩ ከምኡውን እንዳ ዜና ይቀኒየለይ ዮሃና ካብል
1: ይቀኒልና ንሕና እውን ደጊምና ሩሑ ስበዓል ንዓኸን ንመላእ ስድራ ቤትክን ክኸውን ንምነ ይቀኒልና
2: ኣብ ዓሰብ ዝርከብ ክቡር በዓል ቤተይ መርሃዊ ጎሮ እንዳዮ ንወደይ ንኹ መርሃዊ ኣብ ኣንጎላ ዝርከብ ሓወይ ንሰቤት ሄነ ዝፈቶ ሄነ ኣብ ጀርመን ዝርከብ ሓወይ ምስ ክልተ ደቁ ኣብ ገጀረ ትርከብ ሓፍተይ ምስ ሰብኣያን ደቃ እዚ ጨጉረይ ዝቆነነት ሰላም ስል በረካ ንኩዓብቃዓና ኢ
1: ንሕና እውን ደጊብና ርሑስ በዓል ምስ ኩሎም ስድራ ቤት ክኾነልከይምና ይቀኒለይ ዝኸበርኩም ተኸታተልቲ መድረኽ ዕዱም ጋሻ ማእገር ናይ ሎሚ ትሕዝቶና ኣብዚ ተዛዚሙሉ ኣብዚ ፍሉይ መደብና ብምክንያት በዓል ቅዱስ ዮሃንስ ንገብሮ ፀናሕና ምስ

እዚ ተወርዋሪ ጉጅለ ባህሊ ሓሬና ብምዃንና ምሳኹም ፀኒሕና ደይምና ንመላእ ህዝቢ ኤርትራ ኣብ ውሽጥን ኣብ ወፃን ዘሎ ብፍላይ ድማ እቲ ጅግና ዘይክማ ሓይልታት ሰራዊት ኤርትራ ርሑስ በዓል ቅዱስ ዮሃንስ ክኸውን እናተመነኹ ቅድሚ ምዛሜ ኣብዚ ምሳኹም ሓቢርና ዝፀናሕና ጋዜጠኛ ሳምራዊት ሊቪዮ ከምኡ ድማ ሳላይ

ኣማን ተኽለ፣ ሳይሞን መርሃዊ ብምዃንና ከምኡ ድማ ከምዚ ትዕዘቡና ዘለኹም ምሳና ኣብዚ ሓቢራ ዝፀንሐት ቡን ብምስተይ ነዛ መደብና ክትዕጅባ ዝፀንሐት ድማ ወይዘሮ ሙዚት ተስፋይ ሚካኤላ በዚ ኣጋጣሚ እዚ ብስምኩም ከመስግና ይፈቱ። ከምኡ ድማ ነዚ ተኸዲነዮ ዘለኹ ኣልባሳት ንቅዱስ ዮሃንስ ክኸውን ብምባል ገይረዮ ንክምዕርግ ዝሃበኒ ቴዲ ፋሽን ድማ በዚ ኣጋጣሚ እዚ ከመስግኖ ይፈቱ። ደጊመ ርሑስ ቅዱስ በዓል ዮሃንስ እናበልኩ ናብ ዝተረፉ መረባት ማእገር ከስክረኩም።

0: እግዚኣብሔር መስገን ብወገንኩም ከመይ ናብዚ ክቢርኩም ምምፃኹም ኣዝና ኢና ነመስግነኩም። ስቤዛ ድሓን እዩ ዘሎ ዋጋ በዓል ኮሚደረ በዓል ድንሽ ጥቁ ስቤዛ እዩ ዘለኹም ትሪእዮ ዘለኹም ምሳይ ዝማዕረገ ስቤዛ እዩ ዘሎ ካብ ቁነና ጀሚርካ ኩሉ ነገርና
1: ሓረሽኪ ደህናይት ኣብ ስራሕያ ክዘለኹ ዚ ሕጂ ንኣውደ ኣመት ከመይ ትዳልዩ ክህሉ ቅንያት ኣውደ ኣመት እውን ዘሎ ሃዋህው ከመይ ዝመስል ዘሎ ህዝቢ ከመይ ይነግደኩም ኣሎ
0: ምድላው ማራይ ፅቡቅ ተዳለየ ዘሎ ከምዝትርእየኒ ዘለኻ ኣብዚ ወዲኤ ብገዛይ ከዓ ካል በዓል ኣሎ ኣብዚ ፅቡ እዩ ዘሎ ሰብ ይመፀና ኣሎ ኣምላኽ መስገን ስቤዛ ካ ሕጂ ኣዝዩ ካብቲ ዝነበረ ጎዲሉ ኣሎ ብጣዕሚ ኣብ ፅቡቅ ኩነታት እዩ ዘሎ ሰብካ ይመፀና ኣሎ ብዝተካለ መጠን
1: ንስኪ ሕጂ ኣብዚ ኣብ ስራሕ ኣለኺ ኣብ ገዛኸ ከመይ ጌርክ ክትሕልፍ ዮ ከመይ ምድላዋትኪ ዓመት ዓመትከ ኣብ ነፍሲ ወከፍ በዓላት ከመይ ተሕልፍ ዮ
0: ብዝያዳ ኮኩሉ በዓላት ብፅቡቅ እንደ ዝሕልፎ ቅዱስ ዮሃንስ ግን ኣዝየ ዝፈትዋ ማለት ደስ ትብለኒ ሰብ ደስ ትብሎ ዓመት ኣሎ ቅዱስ ዮሃንስ ኣዝያ ደስ ትብለኒ ካብዚ ምቕፃል ኣብ ዝወድአ ገዛይ ብሰላም እቲ ንኣምላኽ ምስ ስድራይ ቡነይ ብድሕሪኡ ድብላዕ ስጋ ኣሎ ገለ ኣሎ ስሓቅን ደስታን ክሕልፎ እዩ ዝደሊ
1: እዚ ቁኖ ከመዓሲኻ ተቆኒንክ ዮ
0: ቁኖ ኣነ ምሸት ኣብ ስለ ዝፍደስ ምሸት ትማለ እዩ ተቆኒን እዮ ግድን ክቁኖኖ ስለ ዘለኒ ትማሊ ምሸት ኢና ተቆኒንናዮ ምስ ወላዲተይ ማለት እዩ
1: ራይ ህዝቢ ኤርትራ ንሃይማኖታዊ በዓላት ኣብ ዒድ ይኹን ኣብ ኣውደ ኣመት ከመይ ዝሕልፎ ትብሊ ንስኺ ከመይ እዩ ዘለኪ ርድኢታ ብ ናይ ኣውደ ኣመት
0: እዋ ከምዚ ኣነ ከይውሕደሎም እየ ዝብል ምክንያቱ ብጣዕሚ እዮም ፅቡቅ ዝሕልፉ ኣብ ክርስትና ይኹን ዋላ ምስልምና ብዝለዓለ ደረጃ እዩ ዝበዓል ሕጂብ ኣብ ዮሃንስ ራዮ ዶ በዚ ኩነታት ኢካትሪኦ ዒድ ሓሊፍ ኣላ ዛ ሓለፈት ዒድ ብጣዕሚ እዩ ሓሊፉ ፅቡቅ ብጣዕሚ ኣብ ኤርትራ ማራእዩ ዝበዓል ዋላ ካብ ዝወፃእ ኤርትራውያን ዘለዎ ብጣዕሚ እዮም ፅቡቅ ዘብዕልዎ ከምትስርኢ ኣለኹም ኩነታት ዋላ እውን ኣብቲ ሃይማኖት ክልተ እሶም ምስልምና ኣብናህናኣትዮም የብዕልዎ ንሕና እውን ኣብናቶም ኣቲና ነብዕል ከይድና ንተዓይ ንዕይዶም ንሶም ከዓ ሕሳዊ ድኣመት ኢሎም ይመፁና ከምዚ ዓይነት እምነት ዘለና ብፍቕሪ ኢና ምስ ሞስሊም ክርስትያን ብፅቡቅ ኢና ንሕልፎ
1: ሕጂ እስከ ኣውደ ኣመት ከ እንታይ ትርጉሙ እንታይ ዘሕልፎ መልእኽቲ
0: ኣውደ ኣመት እኳ ከምዚ ብናይ ወለድና ንከረቱ ኮይንና ካብ ሕማቕ እዋን ኣብ ፅቡቅ እዋን ኣምላኽ ከሰጋግረልካ ፍቕሪ ስኒት ካብ ዘሎ ኩነታት ሰብ ከውፅኦ እዩ ብዓብ እዩ ዝብሎ ሰብ ማለት እዩ ኣነ ብናተይ ክገልፀት ኮይኑ ከዓ ካብዚ ኩሉ ነገር ኣምፅኦ ኣምላኽ ብሓጎስ ብፍቕሪ ተፈላለዩካ ዘለካ ኣኺቡ ዘውዕለልካ ኣብዳ ዓመት ኢለ ይገልፆ ተቆኒንካ እስ እዩ ቀንዲ ማለት እስ ድለየቲ ቀንዲ ኣብዳ ዓመት ፍልይ ክብል
1: ናይ ዮሃና መልእኽቲ በዚ ጋጣሚ እዚ እንታይ ከተሕልፍ ትደሊ ናይ ዝኽቡር ኣብዳ ዓመት
0: መጀመርታ ኣነ ንፈጣሪኡ ከመስግኖ ዝደሊ ብምቕፃል ንዓኹም ንስድራይ ንኩሉ ኣብ ዝዓዲ ወፃእ ዘሎ ኤርትራዊ ይኹን ካልእ ክኸውን ይኽእል ኩሉ ዝተፈላለዩ ኣብ ዘለዎ ሰላም ምስጥዕናን ይፍጠረሎም ከምዚ ሓመሙ ካብ ሕክምና ዝወፅሉ ሰላም ዝኾኑ ዳኣመት ንዓመትኸ ከምዝ ከፅንሓና ይምነ ብለካ
1: ኣነኻ ኣዝየ ደመስግነኪ ዳናይት ንዓኽን ምስ ስድራ ቤትክን ምስ ፈተውትኽን ርሑሳዊ ዳኣመት ክኩነልኪ ይምነ ርሑስ በዓል

ዝኸበርኩም ተኸታተልትና ብምኽንያት ኣውደ ኣመት ከነቕርቦ ዝፀናሕና ትሕዝቶ መደብ ማእገር ኣብዚ ዛዚምና ኣለና። ደጊምና ደጋጊምና ንመላእ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝነብር ምስቲ ዕርድ ሓፂን ዝኾነ ጅግና ሓይልታት ምክልኻል ኤርትራ ርሑስ በዓል ክኾነልና እንዳተመንና ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ክንሓድገኩም ኢና። ምስ ሳእላይ ዮሃንስ የሴፍ ብምዃነ ምሳኹም ሓቢረ ፅኒሐ። ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ንሓድገኩም። ብወገና ሰላም መዓልቲ።

0: ሰላም ከመይ ፀኒሕኩም? ዝኾርኩም ተኸታተልቲ እዚ መደብ እዚ ምክንያት መበል 50 ዓመት ዝምስራት ቤት ትምህርቲ ሁራ ነካይዶ ዘለና ዕላል እዩ። ነዚ ነካይዶ ዘለና ዕላል ምሳና ዓዲምናዮም ዘለና ካብ ቤት ትምህርቲ ሁራ ዶክተር ቴድሮስ እዮም፣ ከምኡውን ወይዘሮ ጅምዓ ራኪዮም ዕዱማት ኣጋይሽና ኣቐዲመ ብስመይ ምስ ምተዓዘብቲ ነ የመስግነኩም። እንኳዕ ድማ ናብ መበል 50 ዓመት ምስራት ዝኽሪ ቤት ትምህርቲ ሁራ ኣብቃዓና። ብዶክተር ቴድሮስ እዮም ክጅምር። ዶክተር ቴድሮስ መዓሲኻ ናብ ቤት ትምህርቲ ሰውራ ተፀንቢርካ መጀመርያ ናባኻ?
1: ይቀኒለይ ብመጀመርታ ንሚኒስትሪ ዜና ብምክንያት እዚ ዕዙዝ ኣጋጣሚ ወርቃዊ የብል እዩ ምስራት ቤት ትምህርቲ ሰውራ ብዛዕባ ቤት ትምህርቲ ሰውራ ክመዛረብ ዝገበርኩሉ ንዓድሚ ክመስግን ደሊ ቀፂለ ነብ ዘቕረብካ ሕቶ ኣነ ኣብ 1979 እየ ንቤት ምሶራ መፅአ ካብ ቀያሕቲ ዕንበባ ካርቱም እየ ነረ ኣብ ካርቱም ቀያሕ ዕንበባ እየ ነረ። ስለዚ ምስ ኣርባዕተ መሳልፍተይ ሕጂ ሽዑኡ ዝኣተ ኩሉ ኣብ ጀልሃንቲ ቤት ምሶራ ምዝላቕ ወዲኦም ናብ ሱዳን ዝኣትውሉ ዝነበሩ እዩ። ኣብቲ እዋንቲ ኣነ ካብቶም ቀዳሞት እየ ዳርጋ እቶም ቀዳሞት ናብ ጀልሃንቲ ዝኣተዎ ከም ምዝላቕ ምስኦም ያኣት ናብኡ ገሊኦም እውን ድሒሮም እዮም ኣትዮም። ስለዚ ከምዚ መስላ ተኣትዋይ ናብ ቤት ምሶራ
0: ሃራይ ናብ ወይዘሮ ጅምዓ ራኪ
2: ኣነ ብ1976 ማለት እዩ ከም ኩሉ ኤርትራዊ ስድራ ቤታት መጀመርታ ንሚኒስትር ዜና እየ ዘመስግን ኣቐዲመ። ምክንያቱ እዚ ዘኽሪ 50 ዓመት ምምስራት ቤት ምሶራ ንኩሉና መሰረትና ናይ ህፃንነትና ታሪክና ዝንዝርዝረሉ ስለ ዝኾነ ከምዚ ኢልኩም ኣብዚ ምዕዳም ክመስግን ደሊ ክዝርዝሮ ከማን እቲ ንፈልጦ እቲ ንዝክሮ እምበር ኩሉ ከማን ብሓንቲ ደቂቀ ወይ ብሓንቲ ግዜ ከማን ዝዝርዝር ኣይኮነን፣ ግን እቲ ንዝክሮ ክንዝርዝር ማለት እዩ። ስለዚ ኣነ ብ1976 ካብ ማይ ሓባር ወፂአ ምስ ስድራ ቤተይ ንውልቀይ ጥራይ ዘይኮነ ከማን ዳርጋ ልዕሊ 15 ስድራ ቤታት ዝኾና ቆልዓና፣ ሰበይትና፣ ኣዴና፣ ኣቦና ኩሎም ዓበይቲ ኣሕዋትና ብሓንሳ ኢና ወፂና ከምቲ ኩሉ ዓድታት ናይ ኤርትራ ዝነድድ ዝነበረ ሰብ ዝቐተል ዝነበረ ብሰንኪ ግፍዒ ወፂና ማለት እዩ። ብሓንቲ ለይቲና ወፂና ብዓላ ጌርና ብጋሕቴላ ጌርና ብሽዑብ ጌርና ከዓ ደብዓት ኣቲና ማለት እዩ። ካብ ደብዓት ኣብኡ ገለ ኣዋርሒ ምስ ተቐመጥና ሓፂሩ እዩ ከማን 2 ወርሒ ገለ ከ ኣይከውንን እዩ ከም ዝዝክሩ ኣነ ሽዑኡ እቶም ዓበይቲ ኣሕዋትና ወላ ከባ ናይ ዕበዩ ሶም ከማን ንኣሽቱ እዮም ነይሮም፣ ግን ተጋዲሎም እቶም ኣቦታት ንኣሽቱ ዝነበሩ ተጋዲሎም ካብ ደብዓት ማለት እዩ። ድሕሪኡ ንሕና ከዓኒ ንቤት ምሶራ 76 ኣቲና ማለት እዩ። 76 ሕጂ ኣነ ከዓ ትኸለኹ በዓል መን እዮም እንታይ እዮም ወላ ከምቲ ዝድሊ እንተ ክዝክሮም እንተደይከኣለ ኣብኡ ግን ገለ ተማህሮ ከም ዝፀንሑና ትምህርቲ ግን ከይተጀመረ ኣነ ሄይ ሌብኣ ቀዳማይ ክፍሊ ኣብኣ ጀሚረ ማለት እዩ።
0: ፅቡቅ ጅምዓ ንቅፅሎ ኢና ናብ ቴድሮስ ናብ ዶክተር ቴድሮስ ክመፅእ ኣብቲ እዋን እቲ ድሕሪ ምዝላቕ እኒኻ ናብ ጀላሃንቲ ካብቲ መጀመርያ ዝኣተና ትብለና ፀኒሓ ሞ ከመይ ፀኒሕካ ሽዑቲ ኩነታት ከመይ ነይሩ ቤት ምሶራ?
1: ቤት ምሶራ ኣብቲ እዋንቲ ሓደ ኩላና ኣብ ዝተፈላለዩ ኣጋጣሚ ከም ዝግለፅ ቤት ምሶራ ካብ ዜሮ ከዝልኡ ከለዉ ነዊሕ ጉዕዞ እዮም ኣካይዶም። ስለዚ እዚ ነዊሕ ጉዕዞ ካብ ዜሮ ትሒዝካ ኩለንተን ካልኦት ቦታታት እንዳተንቀሳቀሱ ናብ ጀላሃንቲ ኣብ ዝኣትውሉ ዝነበሩ ድኻም ነይሩ ማለት እዩ። ካልኣይ እቲ ቦታ ኣዝዩ ሃሩር ክሳብ 50 ዲግሪ ሴንቲግሬድ ዝበፅሕ ሙቐት ዘለዎ እዩ። መሬት ናይ ሱዳን እዩ። ስለዚ ንቡር ዝኾነ ኢንፍራስትራክቸር እውን ትሕቲ ቅርፂ ኣይነበሩን። ግን እቲ ተወፋይነት ናይቶም መምሃራናን ኣለይትናን ምስቲ ከባቢ ዝኸይድ ንኣብነት ዝከረኒ ክላሳት ናይቲ ንምሃረሉ ነርና ብሻምብቆ ተሰርሐ እዩ ነይሩ። ካብ ገለ ቦታ መፅኡ ሻምብቆ ስራሕ ነይሩ ማለት እዩ። ስለዚ ከምኡ ብምግባር እቲ መስርሕ መምሃር ምስትምሃር ተጀሚሩ። ሕጂ ብትሕቲ ቅርፂ ጥራይ ደይኮነ እውን ምስቲ ኩነታት ኣየር ንብሎ ፀናሕና

0: ኣለይቲ ንዓና ዝሓፅባና፣ ክዳውንትና ዝሓፅባልና፣ ነፍስና ዝሓፅባና፣ ፅሬትና ዝካተልና፣ መግቢ ዘዳልዋልና ምስቲ ኩነታት ኣየር ኣዝዩ ዝገርመካ። ንኣብነሲ 24 ሰዓታት ኣብ መቕሎን ኣብ ታሽሙን ኣብ ሓውን ተጠጢቐን እየን ድውዕላን ዳሓድራን ነይረን። ስለዚ እቲ ኩነታት ኣዝዩ በዳሂ ነይሩ።
1: ስለዚ እቲ ኩነታት ነበረፍቲ እዋን እቲ ኣብ ዜሮ ብፍላይ ተማሃሮ ከለኹም ኣብቲ መጀመርያ ከመይ ነይሩ እያ ጅማ?
2: ሕጂ ኣብኣ ንሕና ክንኣቶ ከለና እንድያታ ቤት ትምህርቲ ተጀሚራ፣ ግን እቲ ስሩዕ ክላሳት ወይ ስሩዕ መንበሪ ኣባይታ ኣይነበረን። ግን ብመጠኑ ከዓ ነይ ሽግር ከዓ ጋጥም ነይሩ ኢለ ኣይሓስብን እየ። ምክንያቱ ኩሉ ነገር ቅቡል ኢኻ ትገብሮ። ካፍተሬና ሕጂ ንኣብነት ኣብ ትሕቲ ፅላል ናይ ጋባ እዩ ነይሩ። ኣብኡ እምነት ተኸቢቡ ኣብኡ ኢና እንታሽሙ ንገብር ነርና። እቲ ንድቅሰሉ ቦታ እውን ከም ማንም ተጋደላይ ፀራሪካ እዩ። ፅላል እውን ነይሩና ኣንደርግራውንድ ዓይነት ቁሩብ ገለገለ ገዛውቲ ቅድሜና ዝተሰርሓ ነይረን። ሕማቅ ነይሩ ኣይብልን እየ ኣነ ካብ ተዘክሮ ናተይ ማለት እዩ። ኣብቲ ኣመጋግባና ግን ብሉፅ ኣመጋግባ እዩ ነይሩ። ወላ ኣብ ኣቕርቦት ናይ መሳርሒታት ናይ ትምህርቲ ማለት ከምቲ ህዝባዊ ሓይልታት እግሪ ተኽሉ ዝነበረሲ ሕጂ ክዝክሮ ከለኹስ መልመላታ ፋርማጆ ኢና ንምገብ ነርና። ካበይ እዩ ዝመፅእ ነይሩ ከማ ንገርመካ። ክዳውንትስ ብቦንዳታት እዩ ዝመፅእ ነይሩ ካብ ደገ ማለት እዩ። ሕጂስ ኣብ ኩሉ ኣመጋግባና ኣከዳድናና ፅፈትና ብሉፅ እዩ ነይሩ። ገለገለ ሕማም ዓበቕ ኩሉ ግዜ ምስ ብዝሒ ሕማም ዓበቐ ይረአ ነይሩ። እሱ እውን ፈውሲ እንዳተገብረ ኩልና በቃ ጥራሕና ኮይና ተላፂና ወድና ጓልና ከምኡ ኢና ነርና። ኣነ ሕጂ ካብቶም እንዳ ዛይድ እንዳ ሓረጎ ዝእለ ዝነበርኩ ስለ ዝኾንኩ ከምኡ እዩ ነይሩ። በብ ደረጃና ስለ ዝነበረ ካባይ ዝንእሱ ከዓ ካልኦት ነይሮም። ኣነ ከዓ ምስቶም ምሳይ ዝመፁ መዛ ብበዓል ዛይደይ ማለት እዩ ዛይደ ኢና ንብራ መምህር ዛይድ ብአአን ብለተኺዳን ብኼርያ ብራህዋ ኢና ንእለ ነርና። ገሊአን ህልዋት ኣለዋ፣ ገሊአን ስዋኣት እየን ደለዋ። እሰን እውን ንእስነት ነይሩዎን፣ ግን ብቁዕ ኣተኣላለያ ኢና ተኣሊናት። መጀመርታ ቤት ትምህርቲ ሶራ ብቁዕ ነይር እየ ክብል ድኽእል ዋላ ብድሆታት እንተነበሮሲ ዝጋነን ብድሆታት ኣይኮነን። ብድሆታት መኣስ መፂኡ ምስ ምዝላቕ ምስ ብዝሒ ተማሃራይ ምስ ብድሆታት ናይ ገድሊ መፂኡ እምበር ኣብቲ መጀመርታ ምስራት ቤት ምሶራ ህዝባዊ ሓይልታት ነቲ ቤት ምሶራ ክምስርት ግቡእ ምድለዋት ዝገበረ ኮይኑ ይስማዓኒ። ብዛዕባ ኩሉ ብዛዕባ ኣለይቱ ድዩ ብዛዕባ ምምሃራኒ ድዩ ብዛዕባ ካሪክሎሙ ድዩ ድሉው ዳርጋ ነይሩ ኢኻ ክትብል ከምቲ እግሪ ተኽሊ ናይቲ ገድሊሲ ብድሆታት ነይርዋ ኣብ ምስራት ዝብል ኣተሓሳስባ ወይ ተዘክሮ የብለይናኒ።
1: ሕራይ ናብ ዶክተር ሲም ክንመፅእና ሎሚ ዝያዳ ኣበይና ክነድህብ ኣብ ወፍሪ ምጥፋእ ማሂምነት ሕጂ ቅድሚ ብጋስኩም እንታይ እንታይ ሓበሬታ እዩ ተዋሂብኩም? ክንደይ ክፍሊ ነርካ ሽዑ?
0: ኣነ ሽዑኡ ራብዓይ ወዲኤ ናብ ሓምሻይ ሓሊፈ ነይረ። እዚ ከረኒ እቲ ሓደ ኣብ እዚ ዘመተ ዝተጀመረሉ እዋን ምጥቃስ ፅቡቕ ይመስለኒ። ሻድሻ ወራር ተወዲኡ ምስ ፈሸለ እዩ። ስለዚ ሻድሻ ወራር ዝነበረ ትውድብ ንፈልጦ ኢና። ድሕሪኡ እውን እቲ ዓለም ተጋደልቲ ጠፊኦም ዶ ሰሪሮም ዶ እናበለትሉ እንኮላ ሰላሕተ ወራር ምስ ተጀመረ እዩ እዚ ውድብ ህዝባዊ ግንባር ማለት እየ ነዚ ናይ ውፍሪ ምጥፋእ ማሂምነት ዘመተ ኣብይዎ ማለት እዩ። ስለዚ ኣብ ከምዚ ኩነታት ክጅመር እንከሎ ኢና ተበጊስና። ሕጂ ሻድሻ ወራር ካባና ብዙሓት ምሳና ዝነበሩ መተዓቢትና ከቲቶም እዮም። ስለዚ ኣብቲ ቤት ምሶራ ኣብቲ ሽዑ እዋን ኩሉ ግዜ ብሕማም ተውዚዕ ካብ ቤት ምሶራ ወፂኢኻ ናይ ምግዳል ዝምባሌ ኣብ ብምሉእ እቲ ተምሃራይ ስለ ዝነበረ ንኣባት ተምሃራይ ጥራይ ዘይኮነ ከምዚ ብፀይተይ ጅምዓ ዝበለቶ እውን ወላቶም ዝኣልዩና ነብሩ ክጋድሉ ኢሎም መፂኦም እምበር ክኣልዩሎም ኣይመፁን። ኣብኦም እውን ውኒ ነይሩ እዩ። ኣብ ከምዚ ኩነታት ኢና ሕጂ ንህዝቢ ንምንቃሕ ተበገሱ ንበሃል ማለት እዩ። ሕጂ ንዕኦም ነቶም ኣለይትና ናብ ምሳና ዝነበሩ ንኩናት ኣትዮም ኣብ ሻድሻ ወራር ወፊሮም ከቲቶም ክነሶም ንዓና ናብ ህዝቢ ክሂዱ ክብሉና ዓብብ ድሆ እዩ ነይሩ። ምክንያቱ እቲ መንታሊቲ ናይቲ ተምሃራይ ኣብ ካልእ ስለዝነበረ ስለዚ ነዚ ተጠንቂቖም እዮም ተዳልዮም ሉ ምክንያቱ ካብ ቀደማት ሒዞም ንሕና ተካእቲ ናይቲ ምእንቲ ዝሃገር ድስዋእ ዘሎ ተጋደላ ኢኹም ትብል ሓያል ኮስኳስ ይካየደላ ስለ ዝነበረ እንኮላይ ክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ኣብ ሰማንያታት ይወስለኒ ወ ኣብ ጀልሃን ተመፅኡ ኣኼባ ገይርልና ነይሩ እዩ። ስለዚ እዚ ሕጂ ንጥቀመሉ ዘለና ብረታት ብምሉእ ፅባሕ ንግሆ ናፅነት ምስ መፀ ኣብ ቤተ መዘክር ክኣቱ እዩ። ነታ ፅባሕ ንግሆ ትህነፅ ኤርትራ ከዓ ፅባሕ ንግሆ ትሃንፅዋ ሰረት ትገብሩላ ስኻትኩም ኢኹም ገለ ዝብል ካብ ሽዑ ትሒዙ ነቲ ንኣእምሮና ኣብ ትምህርቲ ከነተኩር ኮስኳስ ይካየድልና ነይሩ እዩ። ኣብዛ ናይ ዘመተ ዝበልካያ ግን እቲ ናይ ሻድሻራር ኩነታት ፅልዋ ስለ ዝነበረ

0: መሳርሒታት ናይ ትምህርቲ ኣብዘይብሉ ኣብያተ ትምህርቲ ኣብዘይብሉ ዝበዝሒ እንተዋፍርናሉ ቦታ ገጠራት እዩ ነይሩ። ስለዚ ኣብኡ ቤት ትምህርቲ ዝበሃል ዘይብሉ ቦታት እውን። ስለዚ ከምኡ ኣብዘይብሉ ስሌዳ ኣብዘይብሉ እኹል መፅሓፍቲ ዘይብሉ ጥራውስቲ ኣብዘይብሉ እንታይ ኢና ክንገብር ዘለና? ኣብ ህዝቢ ኣቲና ምስ ህዝቢ ተሓዊስና ህዝቢ መታን ክቕበሎ ኩሉ ሰብ ክቕበለና ትፅቢት ክንገብር ከም ዘይብልና። ምክንያቱ ከም ንቡር ኣብቲ ከባቢ ተምሃራይ ዝበሃል ወይ ከዓ ትምህርቲ ንንኣሽቲ ቆልዑ እዩ ትመረዳእታ ካብኡ ናብኡ ናብ ከተማታት እዩ። ስለዚ ሓድሽ ነገር እዩ፣ ዳርጋ ሪቨሉሽን እዩ ነይሩ። ስለዚ እዚ ክንዳለወሉ ከም ዘለና ልዕሊ ኩሉ ከዓ ወፍሪ ናይ ፀላኢ ከጋጥመና ከም ዝኽእል ኣብነታት ካብ ዝተፈላለዩ ሃገራት ብፍላይ ኣነ ዝክሮ ናይ ኩባ ኣብነታት የምፅልና ነይሮም። ምክንያቱ ኣብ ኩባ ኣብ ከምዝናትና ኩነታት ክካየድ እንከሎ እቶም ወፋሮ ንህዝቢ ክንቁሕ ምስከዱ ብፀላኢ ብዙሕ ብዶታት የጋጥሞም ነይሩ። ይጭወዩ ነይሮም፣ ይቕተሉ ነይሮም፣ ይማርኹ ነይሮም። ስለዚ ከምዚ ዓይነት እውን ንዓና ክጋጥመና ከም ዝኽእል ዝብል ሓያል ዝኾነ ጎስጋስ ናስተምህሮን ስለ ዝሃቡና እቲ ዕላማ ሕጂ እናተቐበሎ ኸይዱ ብፍላይ ምስቲ ናይ ህዝባዊ ግንባር ንሻድሻይ ወራር ኣብ ምፍሻል ተፃወቶ ተራን ንሕና ክንወፍር ከለና ከዓ ሰላሕተ ወራር እዩ ዝካየድ ነይሩ። መፀላኢ ተሓነቕ እዩ ነይሩ። ስለዚ ከምዚ እንዳተገብረ ህዝቢ ምክንያቱ ሓደ ካብቲ ዕላማታት ዳሕራይ ንኣትዎ ንኸውን ዳኣ እምበር ህዝቢ ክንምህር ጥራይ ኣይኮነን፣ ህዝቢ መረዳእትኡ ብዛዕባ ዘቓልሲ ከነሕድር እውን እዩ ተደሊ ነይሩ። ብመንገድና በቶም ንኣሽቱ ዝነበረና ሽዑ ካብ 13 ክሳብ 16 ኣቢሉ እዩ ዝበዝሐ ዕድመ ዝነበረ። ስለዚ በዚኦም ገይሩ ክግለፀሉ ከሎ እንቲ ህዝቢ ኣብቲ መንፈሱ ኣብቲ ልቡ ሓጠቕ ስለንብሎ ስለዝርድኡካ ስለዝድንግፁልካ ነዚ ዕላማት ንብጋ ስለዝኾነ ሓያል ጎስጋስ ተኻይድልና ብድሕሪ እዩ እቲ ወፋራይ ወይ ከዓ ዘማታይ ናብ ዝተፈላለየ ከባቢታት ከም ዝንቀሳቀስ ከይዱ ጅምዓ ተወስኸሉ ትኾን
1: እዩ ጅምዓ ምናልባት ከመይ ነይሩ ዝኽሪኺ ሽዑ እቲ ሓበሬታ ክብኩም ከለዉ እንታይ እንታይ ተሓስብ ነርኪ ወይ እንታይ ትዝክር ቕሩ
2: እወ ሕጂ ብቲ ክንወፅእ ከለና መጀመርታት ቤት መሶራ ፅልዋ ነይሩዎ እዩ ማለት ሲ ከምዚ ንፅል ኢና ቦርዲን ስኩል ንበይንና ኣይኮናን ዓብና እቶም መምሃራና ካብ ድፍዓት ዝመፁ ዝሰንከሉ ኣብ ጥቓና ከዓኒ ቤትእዚ ሕክምናታት ናይ ማእከላይ ሕክምና ናይ ውድብ ስለ ዝነበረ ኣብኡ ከዓ ስድራ ቤቶም ደቆም ዘለዎም ቤተሰቦም ዘለዎም ካብኡ መፁና ስለ ዝነበሩ ንባዕሎም እቶም ካባና ዕብዕቢ ዝበሉ ሽዑኡ ሻድሻይ ወራር ተወዚዖም ምዝ ሕማም ተውዚዕ ዝበለካሲ እቲ መንፈስ ናይቲ ተምሃራይ ንኽጋደል ንኸበርክት ተማሂርና ኢና ሞ ሕጂ በዛ ምሂርናዮ ዘለና ከዓ ክንምህር ሽዑ እንታይ ነይሩ ዝተምሃረ ክምህር ዘይተምሃረ ከዓ ክምሃር ዝብል ጭርሖ ነይሩ። ሕጂ ኣብቲ ዳርጋ ኣብቲ ንወፀሉ ዝነበርና ግዜሲ ንንውሕ ዝበለ ሰሙናት ወርሒ ድዮ ክብሎ ወላ ሰለስተ ሰሙን ክብሎ ኣይዝክሮን እምበር ንነዊሕ ሰሙናት ንጉሆን ምሸትን በዓል መምህር ተስፋን ክኤል ገራህቱ ጎስጊሶምና እዮም ክምሕሱም ኣነ ኣብ ሂወተይ ከማን ካብቲ ዝዝክሮ ጎስጓሲ ክንዲ ምንታይ እዩ ኣብ ኣካላትካ ሓደ ዓብ ለውጢ ከምፀልካ ዝኽእል ናይ ዘመተ ክወፅእ ከለኸ እዩ ዝዝክሮ። ምክንያቱ ከምዚ ዶክተር ዝበሎ እዚ ናይ ተመክሮ ናይ በዓል ኩባ ክንፈርህ ከም ዘይብልና ተባዓት ክንከውን ከም ዘይብልና ብወልደ ገባ ክንህደን ከም ዝኮንና ኣብ ውሽጢ መስመራ ፀላኢ ክንከይድ ምዃንና ፀላኢ እውን ወፍርታት ክገብር እዩ ንሰውረ ኤርትራ ክዕኑ። ስለዚ ወላ ኣብቲ ናይ ህወት ናይ ምምሃርን ምስትምሃርን ሰሌዳ እንተዳእሲኢንኩም ኣብ እምኒ ኣብ ከውሒ ፃሕፉ ኣብ ንእሽተ ነገር ከም ፃሕፉ ክትተዓፃፀፉ ኣለኩም ጥበብ ክትፈጥሩ ኣለኩም ሜላ ክትፈጥሩ ኣለኩም እንዳበሉ እዮም ምሂሮምና ማለት እዩ። ስለዚ ኣብቲ ማሕበራ እዚ ጥራይ ደይኮነ እውን ኣብቲ ማሕበራዊ ሂወት ናይ ህዝቢ ህዝቢ ክነቃሕ ኣለዎ ክውደብ ኣለዎ ብዛዕባ ገድሊ ኤርትራሲ ኣፍልጡኡ ንቕሓቱ ከብርኽ ኣለዎ። ስለዚ ንሕናሲ ከምዚ ንነብስናስ ወላ ንእስነት ይሃለወና ከም እኹል ሰብ ከም ብቑዕ ሰብ ገይሮም እዮም መልሚሎምና ማለት እዩ። ስለዚ ብትግሃት ብተወፋይነት ብፅቡቕ መንፈስ ኢና ኣነ ዝክር ሓደ ብፃይኩም ብወልደ ገባ ወይ ብፀላኢ ርእሱ እንተ ደኣ ተቆሪፁ በቲ ንዕኡ ክትረድኡ ኣይትኸይዱ እስኹም ከዓላማኹም ቀፅሉ እዮም ዝብሉና ነይሮም። ስለዚ ዘመተ ኣብ ውሽጢ መስመር ፀላኢ ምስኣተናሲ ከጋጥመና ዝኽእል ብድሆታት ካብቲ ዘጋጥመና ንላዕሊ ኣብ እምሮና ሒዝናዮ ኢና ኣብቲ ባይታ መፂና ማለት እዩ ኣብቲ ድሕር መስመር መፂና። ስለዚ እቲ ብድሆታት ከጋጥመና ከሎ ከምዚ በቃ ሕጂ እኹላት ኮይና ንኩሉ ክንምክት ከም ንኽእል ጌርና ኢና ተቐቢልናዮ።

0: ማለት እዩ። ስለዚ እቲ ጎስጓ ዝገበሩልና መምሃራና ግን ዘይርሳዕ ቶታል ዘይ ኣነ ክርስዖ ዘይክእል ኣዝዩ ከቢድ ኣዝዩ ሃናፂ ኣዝዩ ንእምሮኻሲ ፅቡቕ ፖዘቲቭ ድመሊ እዮም መሊኦምና። ስለዚ ንሕና ብፅቡቕ ከዓ ልክዕ ከም ተባሃርናዮ ከዓኒ ክንስብት ከም ዘይብልና ኩሉ ብድሆታት ከጋጥመና ከም ዝኽእል ኣብቲ ናይ ሕብረተሰብ ከማን ካሓርሱ እንተፀኒሖምኩም ሓግዝዎም እንተሸጊሮም እንተፀኒሖምኩም ከም ዝግበርዎም እቲ ማሕበራዊ ሽግር ናይ ሕብረተሰብ ከማን ክንፈትሕ ከም ዘለና ኢና ተጎስጊስና። ስለዚ ኣዝዩ ዓሚቕን ጎስጓስ ከቢድ ነይሩ ኣባና ከዓ ፅልዋሕ ዲሩ በቲ ዝጎስጎሱና ከዓኒ እቲ ብድሆታት ዘጋጥመና ዝነበረ ከዓ ሰጊርና እዩ።
1: ሕራይ ፅቡቕ ናብ ዶክተር ቴድሮስ ክንደይ ተኣኽሉ ኢኹም ተበጊስኩም ሽዑ ምናልባት ዝኽርታት ተለካ ኣብ ክንደይ ተፈላለኹም ዘሚትኩም ኣብቲ እዋን እቲ ሽዑ ናብቲ ናትካ ዝኽትካያ ብፍላይ እታ ልክዕ ዝኽትካያ ቦታካ ትነግረና ኢ
2: ሕራይ ሕጂ መጀመርታ እዚ ናይ ወፍሪ ምጥፋእ መሃይምነት ዘመተ ክጅመር ከሎ ኣቐድማ ቢሉ ሓደ ቅድሚ 83 እዩ ክጅመር ተሓሲቡ ነይሩ። ግን እቲ ኩነታት ከምዚ ኣቐዲመ ዘገለፅክዎ ፀቕ ኪናት ናይ ሻድሻ ወራ ስለ ዝነበረ ኣብቲ እዋን ትክጅማር ኣይትኽእልን ገለ ግን ከይዶም ነይሮም እዮም። ኣብ 82 ኣብ ሳሕልን ባርካን ናይ ተጋሊ ሓድነት ትቋፅሮ ዝነበረ ከባቢታት ኣብኡ ከይዶም ዳሳስ ዝገበሩ ገለ ፈተነታት እውን ንህዝቢ ንምምሃር ምስ ጀማሂር ዝገበሩ ነይሮም እዮም። ዳሕራይ እዩ ኣብ 83 ዝጅምር ዘሎ ማለት እዩ። ስለዚ ኣብ 83 ክትወፍሪ ብወግዒ ክጅመር ከሎ ካብ ሰነዳት ናይ ሚኒስትሪ ትምህርቲ ሕጂ ከም ዝሕብሮ 451 ተምሃሮ እዮም ተበጊስና ማለት እዩ ናብ ኩሉ ከባቢታት። እቲ ካብዚኣቶም ኣስታት 77 ሚእታዊት ካብቲ ዝወፈረ ካብ 13 ክሳብ 19 ዕድሚ እዩ ነይሩ። ኣክቹዋሊ ከም ተቐዲመ ዝበልኮ ክሳብ 16 እዩ ዝበዝሐ ነይሩ፣ ውሕዳት ግን 19 ዕድመ ዝበፅሑ ነይሮም ማለት እዩ። 68 ሚእታዊት ካብቲ ንምሃምነት ድወፈረ ተምሃራይ ቤት ምሶራ ካብ ቀዳማይ ክሳብ ሻድሻይ ክፍሊ ዝተምሃረ እዩ ነይሩ። ሕጂ ብዘይካ ተምሃሮ እውን መምሃራና ዝነበሩ ኣለይትና ዝነበራ እውን ናብ መምሃራን ተቐይረን ምሳና ዝወፈራ እውን ነይረን። ስለዚ ከምዚኦም ዝኣመሰሉ ተምሃሮን መምሃራን ሒዝና ኢና ናብቲ ብወግዒ ዝተጀመረ 83 ተበጊስና ማለት እዩ። ሕጂ ኣብቲ 83 ናብ ሶባታት ምዕራብ፣ ደቡብ፣ ምብራቕ፣ ሰሜን፣ ማእከላይ ምብራቕ ኢና ተዋፊርና ማለት እዩ። ኣነ ኣብ ምዕራብ እዩ በፂሕኒ ከባቢታት ደንበላስን ዛይደከሎምን እቲ ሙልቂ ዝበሃል ቦታ ከዓ ማእከላይ ቦታ መዋፍሪ እዩ ነርሽዑ ናትና ናይቶም ዘመተ ጥራይ ደኮነስ። ምክንያቱ ማእከላይ በፅሕፈትና ናይቱ ብምሉኡ ንዘመተ ዝወፈረ ኣብ ከባቢ ሙልቂ ሩባ ጃሃን ዝበሃል ቦታ ወይ ከዓ መተመት ኣብኡ እዩ ነይሩ። ስለዚ እቲ ናትና ቤት ትምህርቲ ከዓ ኣብታ ጥቃያ ነራታ ሙልቂ ዝበሃል ግን ክንምህር ከለና እሱቲ ማእከላይ ቦታና ንቶም ኣብኡ ዝነበሩ እኳ እንተኾነ ከም ኣብ ዝኾነ ናይ ጀማሂር ንጥፈታት ተካይድዎ ካብኡ እናተንቀሳቀስና ውን ንምህር ኢና። ንኣብነት ኣነ ካብ ሙልቂ ወፃኢ ናብ ሓድሽ ዓዲ ወይ ከዓ መኻርምሽ ዝበሃል ቦታ ከምኡ ናብ መሃንዱስ ዝበሃል ቦታ ንንቀሳቀስ ማለት እዩ። እቲ ንምህሮ ነበርና ዓበይቲ ኣዴታት ኣለዋ ኣቦታት ኣለዉ ከምኡውን ሰበ ክሳገም ኣለዎ። ኣብ ገሊኡ እውን ዳሕራይ ብክፍሊ ህዝቢ ዝተወደቡ ማሕበራዊ ውዳቤታት ዝወደቡውን ብከምኡ ውን ንምህር ነርና። ስለ ዝተፈላለዩ ውዳበታት ነይርዎ ብከምዚ እዩ እቲ መስርሕ ጀሚሩ ማለት እዩ።
1: ሕራይ ናብ ጅምዓ ናበይ ቦታ ኢኺ ናበይ ናይ ሸነኽ ኣንፈት ኢኺ ተንቀሳቂስኪ ኣበያበይ ቦታታት ትምህሩ ነርኩም ክንደይ ከምሳኺ ተበጊሶም ኣብታ ጋንታ?
0: ወሕጂ ኣወዳድባና ከመይ ነይሩ ዳርጋ በቲ ናይ ኣዲ ቋንቋ ማለት ሕብረተሰብ በቲ ናይ ኣዲ ቋንቋ ክምሃር ኣለዎ ስለ ዝተባሃለ እቶም ሳሆ ዘድምዑ ኣብ ከባቢ ሳሆ ዋላ ሕዋስ ይሃለወና ትግረ ዘድምዑ ምክንያቱ እቲ ሕብረተሰብ ክምሃር እንተኮይኑ በቲ ዝፈልጦቶም ህፃናት ንከምኡ ክሕግዝ ተባሂሉ ኣነ ሕጂ ትግረ ስለ ዝነበርኩ ማእከላይ ምብራቕ በፂሑኒ። ማእከላይ ምብራቕ እቲ መጀመርታ ጠርናፊኣ ምስ ሰሜን እያ ነይራ ምስ በዓል መለንዛና የገለ መለ ምስኦም በፂሑኒ መቸም ሓንቲ ጋንታ ትኸውን ኣብ በዓል ክፍላይ ገለ ዘለዋ በዓል ጓል እዮብ ገለ ዘለዋ ኣብ ሰሜን ገዲፍና ንሕና ከዓ ሓንቲ ጋንታ ንኸውን ሕጂ እቲ ቁፅሪ በተኸክልኣይ ዝክሮን እየ ንፍሸይ ምራራ ኸድና ማለት እዩ። ገለ ሰባት ከዓ ትግርኛ ዝዛረቡ ኣብ ፍሸይ ምራራ ገዲፍና ኣነ ገድገድ በፂሑኒ ኣብ ገደገድ ከምዚ ዝተባህለ በዓል ሳባይ ዮሃንስ በዓል ንግስቲ ገር መስቀል ፀኒሕና ንሕጂ ኣነ ኣብታ ገድገድ ንግስቲ ገር መስቀል ፀኒሓትኒ ማለት እዩ ኣብኣ መምህርና ምጀመርና ከዓ ወርሒ ሰለስተ ስለዝነበረ ምስጋም ተጀሚራ ማለት እዩ ካብ ሽዕብ ክሳብ ገለብ ብእግርና ኢና ንኸይድ እቲ ህዝቢ ልክዕ ከምቲ ህዝቢ ምክንያቱ ህዝቢ መሲልና ኢና ንሰርሕ ነርና ህዝቢ ብኣግማሉ ብእግሩ ብገለ ብእዱክ ከይድ ከሎ ንሕና ከዓ ብረትና ዓጥቅና እስቤዛና ኣብ ዝባና ተሰኪምና ከማንም ተጋደላይ ካብ በዓል ሽዕብ ንገለብ ከድና ማለት እዩ ኣብ ገለብ ከዓኒ ንምህር ነርና ሕጂ ኣብ ገለብ ዓድታት ኣለዋ ንኣሽቱ ንኣሽቱ ሕጂ ንእዞባ ገለብ ተባሂሉ ዝፅዋዕ ነበረ ቀደም ገለብ ኢና ንብሎ ነርና ኣብ ሽተል ዝበሃል ቦታ በፅሕና ጠርናፊትና ንግስቲ እዚ ሳባ ዮሃንስ ትበሃል ነራትና መምህርና ስለዚ ካብ ክልተ ሰባት ካ ትኸውን ኣነ ሕጂ ሓመድ ሓጅ ዝበሃል ነይሩ ምሳይ ኣብ ታብለንጂ ዝበሃል ከባቢ ገርበት ከባቢ ገለብ ኣብኡ በፂሕኒ ኣብኡ ግን ንግሆ ካብ እታ መበገሲት ንቁጣና ክንምህር ኢና መስከድና ምልጥ መዓልቲ ኢኻ ትውዕል መጀመርታ ቆልዑ ትምህር ድሕሪኡ መንእሰያት ትምህር ድሕሪኡ ሓረስቶት ድሕሪኡ ኣዴታት ሰዓት 6 ሰዓት 5 ገለን ምስ ኮነት እንደገና ንገዛ ከዓ ትኸይድ ግን እቲ ዝተዋሃበካ ትምህርቲ ከማን ብስነ ስርዓትካ ትምህሮ ማለት እዩ ብኩሉ ነቶም ሓረስቶት ነቶም ዓበይቲ ምልእቲ መዓልቲ ብኣ ምስ መፅኻ ካብቲ ዓዲ ከማን ማእኸላይ ክኸውን ኢልካ ተዓድታት ጥርንፍ ዓዲ ኣይነበረን ፋሕ ዝበለይ ካብ ቅሾቶም ክመፁካ ኣብ ማእኸላይ ቦታ ኢኻ ዓዲ ዘይብላ ቦታ ኢኻ ኣብኣ ኮፍ ኢልካ ትውዕል ስለዚ ብራሾካ ሒዝካ ምስ መፅኻ ምልእቲ ምሸት ኣብኣኻ ትውዕል ሽዑኡ ናብታ ማዓስከርካ ከዓ ናይ ምሸት ካብ ንቁጣኻ ተኣራሪኻ ከዓ ኣብታ ማእኸላይ ቦታካ ከዓ ትመፅእ ማለት እዩ ሕጂ ብድሆ ከማን ነይሩ ኣይተዓለምናን ነርና ንሕና ክንወፅእ ከለና ንዘመተሲ ኣይተዓለምናን ሕጂ ግን እንታይ ነይሩ ንሕና ኩሉ ንኽእል ኢና ንሕና ኩሉ ንምክት ኢና ንሕና ዝሕይለና ነገር የለን ተባሂልና ስለ ዝወፀናሲ ንኩሉ ንክእሎ እዩ ዝመስለና ነይሩ ክኢልናየ ከዓ እምበር እቲ ኣምሃራ ግን ሓቅሕሽ ብቑዕ ትምህርቲ ንህብ ነርና እየ ዝብል ኣነ ሕጂ ኣብዚ ግዜ እዚ ድሓር ድሕሪኡ እውን ኣነ ኣብ ምንታይ ተመዲበ ነይረ ኣብ ማሕበራውያን ሓልታት ካብቲ ናይ እንታሽሙ ወፂና ኣብቲ ኖርማል ግዜ ነቲ ህዝቢ ንምህር ድሕሪኡ ግን እንታይ ነይሩ እቶም ሓረስቶት ባይቶታት ውፍያት ሓፋሽ ውዱባት ገለ ተባሂሎም ስቶም ኣለዉ ዝበሃሉ ክፋል ናይ ማእኸላይ ምብራቕ ሙሉእ ዝነበረ ብህዝባዊ ግንባር እንዳተመገበ ኣብ ሓደ ቦታ ደንሸሊ ተባሂሉ ይጥርነፍ ነይሩ ኣብኡ ሕጂ ካብ ቀዳማይ ዓመት ኣብ ውሽጢ 3 ወርሒ ካብ ቀዳማይ ዓመት ክሳብ 3ይ ዓመት ሕጂ በዚ ዘሎ ካሪክል ኣብፅሖም ነርና ምልእቲ መዓልቲ ምስኦም ተሓድር ብዕንጨይቲ እቶም ጓሶት ብዕንጨይቲ ኢና ኢና ንሓድር ምስኦም ማለት እዩ እቲ መዓልቲ ምኽኣል ኣብናስ ናብ ለይቲ ንቕፅል ነርና ምክንያቱ ጥርኑፋ ስለ ዝኾኑ ፅሒፎም ኣንቢቦም ደሚሮም ኣጉዲሎም ኣርቢሖም መቐኢሎም ኩላ ከዓኒ ብቑዓት ሰባት ኮይኖም ከዓኒ ኣብ ሕብረተሰብ ከዓ ይዋፈሩ ሓለፍቲ ናይቲ ሕብረተሰብ ባይቶታት ናይቲ ሕብረተሰብ እዚ ኮማዊ ደያኑ ናይቲ ሕብረተሰብ ኮይኖም ከዓ በታ ንሕና መሃይምነት ከጥፍኡ ዝመሃርናዮም ኣብታ ናይ 3 ወርሒ ህዝባዊ ግንባር ወፃኢታት ገይሩ ዝመሃሮም ከዓኒ ናይ ኣብ ውሽጢ 3 ወርሒ ብቑዓት ሰባት ጌርና ከዓ ነፋንዎም ነርና ሎምስ ካብ ቀዳማይ ዓመት ክሳብ 3ይ ዓመት ሲ ብ3 ወርሒ ክትምህር እንድዒ ዝከኣል ኣይመስለካ ነ ግን መቸም ቅያ ናይ ህዝባዊ ግንባር ሲ ዘይከኣል ሲ የለን ማለት እዩ ከም ኩሉ ኣብ ድፋዕ ኮይኑ ሂወቱ ዝብጅ ዝነበረ ንሕና ኣብዚኣ ኮይና ሲ ካልእ ክንገብር ኣለና ተባሂልካ ተመባፅዕካ ስለ ትሰርሖ ሲ ኣብዚ ሕጂ ኢኻ ክትግምግሞ ከለካ ከቢድ ዝመስል እምበር ኣብኡሲ ሓቅሕሽ ኣፍሪና ኢና ንብል ክሳብ ሕጂ በታ ናይ ዘመተ ዝመሃርኩምና ቀለም ኢና ንሰርሕ ዘለና ዝብሉና ኣነ ሕጂ ዓበይቲ ሰብኡት ይረክብ እየ ብዙሓት ኣብ ከባቢናተይ በታ ቀለም ንስኹም በዓል ያሲን በዓል ዶጎል እዚ ኣስካሉ ዕንሹ ነይሮም ምሳይ በዓል ሓሊማ ሽሓቅ ብዙሑ ቅያ ሰሪሕና ኢና ንህዝቢ ከዓኒ ብተወፋይነት ከዓ በታ ዓቕምና በታ መምርሒት ናይ ህዝባዊ ግንባርታት ዝፈለጥናያስ እቲ ካልእ ዘይፈለጣ ከነፍልጥ ኣለና ኢና ከዓኒ ብፅቡቅ ተበግሶ ብትግሃት ስለ ዝሰራሕና ኣብ ሕብረተሰብ ከዓ ለውጥ ንምፅእ ነርና
2: ጅምዓ ዝበለቶ ኣብታ ናይ ንእስነት ማለት እየ ሓደ ንሕና ብናኣሽቱና ኣብ በረኻ ስለ ዝዓበና መዓልታዊ ሂወት ናይ ህዝቢ መነባብሮ ኣይንፈልጥና ባህሊ ልምዲ ናይ ሕብረተሰብ ኣይንፈልጥና ነርና ሕጂ ኣዝዩ እቲ ዝበዝሐ ክፋል ናይቲ ናብቲ ዘመተ ዝወፈረ ኣዝዩ ንእስነት ነይሩ ንዕላል ወይ ከዓ ታሽሙ ኮነና ቅሩብኒ ዋዛ ክኾነና ንኣብነት ዝከረኒ ኣብቲ መጀመርታ ክንወፍር ከለና ኣስተምህሮ ክሃበና ሽግር ናይ ሰሌዳ ኣሎ ሽግር ናይ ከምዝሉ ክበሃልና ከሎ ሓደ ካባና እንታይ ኢሉ እንድሕር ስኢና ስለዚ ገለ መምሃሪ

0: ንሕና ንዕኦም ነቶም ተምሃሮ ኣብ ገረብ ንሰቕሎም ንሕና ከዓ ኣብ ታሕቲ ንፅሕፍ። ኣሕመድ ኑር ዝበሃል ሕጂ ኣብ ኣሜሪካ ኣሎ ከም ኢሉ ተዛሪቡ ሕጂ እሱ እንታሽሙ እዩ ማሲ እቲ ሓሳብ ይደምፅ ነይሩ።
1: እቲ ሕብረተሰብ ከመይ ይቕበለኩም ነይሩ ኣባህልካ ዶክተር ቴድሮስ? ማለት ንኣሽ ኢኹም ንእሽተይ ካ ኩሉ ግዜ ንዓበ ክትምህር ከለካ ዝህልዎ ፀገማት ክህሉ ክእል እዩ። እዚኦም ንኣሽ ድዮም ክምህሩና ድበሃል ክህሉ ክእል እዩ እሞ ከመይ ነይሩ ብትእዋን?
0: ሓደ ካብቲ ዝሓገዘና እቲ ተውገብረልና ኣስተምህሮ እዩ ክንዳሎ ከለና ሓደ ካብቲ ፅዑቕ ጎስጓስ ተገብሩል ከመይ ጌርና ምስ ህዝቢ ንሕወስ ንዕኡ ንመስል እዩ። ስለዚ እቲ ሰብ ኣብ ከባቢና ብዙሕ ዓድታት በቢ ሰለስተ በቢ ኣርባዕተ በቢ ክልተ ኣብ ገሊኡ እውን ሓደ ሰብ ዝምህረሉ ነይሩ። ስለዚ ብዛዕኻ ዝሕልወልካ ሰራዊት የለን ወላ ኣብቲ ከባቢ ብደው ሽማግለ ህዝባዊ ሰራዊት ምልሻ ገለ ዝበሃሉ እኳ እንተነበሩ ኣብ መብዛሕትኡ ርሕቕ ኢሉ እዮም። ስለዚ ህዝቢ እዩ ዝሓቅፈካ፣ ህዝቢ እዩ ዝከላኸል። ስለዚ ህዝቢ ኩሉ ነገራት ዝገብረልና ነይሩ። ሓደ ንኣብነት ንመግብና ዝኸውን ወላ እኳ ከምቲ ዝኾነ ኣብ ውሽጢ ታሽሙ ዘሎ ኣብ ውሽጢ ተጋዳላይ ዝርከብ ኣወዳድባ መሻሪፍ ውሃበና እንተነበረ ግን ህዝቢ ባዕሉ ኣዋፅኡ ኣኼባ ገይሩ ይገብረልና። ኣብ ገሊኡ እውን ክሳብ ክዳውንቲ ከይተረፈ ጫማ ከይተረፈ ካብቲ ከተማታት ናይቲ ከባቢ ንምህረሉ ገዚኦም ኣንፂኦም ጫማ ይቡና ነይሩ። ንኣብነት ኣብ ወፈራ ክኸውን ከሎ ሰብ ክሰርሕ እንከሎ፣ ኣብ ሓዘን ከጋጥም ከሎ፣ ኣብ ውራያት ከጋጥም ከሎ ኣብ ኩሉ ኢና ንሳተፍ ምስኦም፣ ጥራይ ኣብ ክፍሊ ይኮና ንሳተፍ። ስለዚ ኩሉ ሻዕ መምሃራን ክንመፅ ከለና ምስ ዓበይቲ መራሕቲ ሃይማኖት ማዕሪኦም ኢና ኮፍ ንብል ልዕሊ ሰብ እዮም ልዕሊ ዝኾነ ይኹን ሰብ እዮም ዝሰርዑ ኸነ ክፍሊ ህዝቢ ወይ ከዓ ጀማር ሓቂ ዘረባ ብዙሕ ሓያል ስራሕ ገይሮም እንዲኦም። ንኣብነት ኣብቲ ኣነ ዝነበርኩሉ ከባቢ በዓል ሳልማ ወልደዝጊ ዝበሃሉ ሓያል ስራሕ እዮም ገይሮም ኣብ ከባቢ ደንበላሰን ኣብቲ ካልእ ቦታን። ግን ልዕሊኡ እቲ ህዝቢ ንኣሽቱ ስለ ዝኾና ልዕሊኦም ንዓና የኽብረና የፍቅረና ነይሩ ማለት እዩ። እቲ ዝመሃርናዮ ሰብ ኣብቲ ዳታ ከም ዝረአኮ ከባቢ 56,000 ህዝቢ እዩ በቲ ተጠቃማይ ናይ ዝወፍሪ ማሃይሙነት ኮይኑ ማለት እዩ። ግን ተምሃራይ ዘይኮነ ነይሩ ሓቋፊና ኣላይና እዩ ነይሩ። ኩሉ እቲ ንሕና ክንገብሮ ዝግበአና ወይ ከዓ ነፍስና ንምክልኻል ክንገብሮ ዝግበአና ብምሉእ ብህዝቢ እዩ ዝካየደልና ነይሩ ማለት እዩ። ኣብ ህዝቢ ልዑል እምነት ክንሕድር፣ ምስ ህዝቢ ክንተሓዋወስ ልዑል ጎስካ ስለዝተገብረልና ንሕና ሕጂ እዛ ዘብላ ፅናሕካ እንታይ ዕግበት ፈጢርኩም ዘለና ምስ ህዝቢ ኮይንና ክንሰርሕ መጀመርና ልክዕ ወለድና ዝረኸብና ኮይኑ ዝሰሚዕና እቲ ዕላማ ግን ክንኡ ዝኸይድ ንኣብነት ኣብ ምስ መናብሮኦም ዝተኣሰር ናብ ክንክን ሕርስን ጥንስን ምስ ምርባሕ እንስሳት ምስ ካልእ ናይ ሕርሻ ዝምልከት ንጥፈታት ከመይ ገይሮም ንባልዕ ይከላኸሉ፣ ከመይ ገይሮም ንሕርሻ ዘመናዊ ሕርሻ ይገብሩ፣ ከመይ ገይሮም ጀራዲን ይገብሩ ገለ ዝብል ክትገብር ስለትውዕል ምስኦም መምህር ጥራይ ኣይኮንካን ኣብቲ ሙሉእ ሂወቶም ኢኻ ትዋሳ። እዚ ሕጂ ፍቕሪ ይገብረልካ። ካልእ ከምቲ ሓንቲ ወይ ዝገለፀቶ ጅምዓ ንመጀመርታ ግዜ እቲ ኣብ ግዜ ገድሊ ዝተሓንፀፀ ካሪክለም ናይ ኣብ ትግባር ዝተፈተነሉ እዩ ነይሩ። ስለዚ ህዝቢ በብቋንቁኡ ክትምህሮ ክትኣቱ ከለኻ ብትግረ፣ ብሳኾ፣ ብዓፋር፣ ብኩናማ፣ ብችግዝኛ ክትኣቱ ከለኻ እቲ ህዝቢ መሊሱ እዩ ፍቕሪ ዝገብረልካ ማለት እዩ። ኣብ ጀካ ኣብ ትምህርቲ ኣተኩሮ ክነድህብ ባህልን ልምልን ናይቲ ህዝቢ ከነፅንዕ መፅናታዊ ስራሓት ከነካይድ እውን ምህርና ነይሮም ጎስጓሳት ይገብሩና ነሮም። ስለዚ ንሕና ነቲ ዝገበርናዮ መፅናዕታዊ ስራሓት ብመልክዕ ተዋስኦ፣ ብመልክዕ ደርፊ፣ ብመልክዕ ግጥሚ ገይረና ናብቲ ህዝቢ ከነቕርቦ ከለና ህዝቢ ኣዝዩ ዝድነቕ ነይሩ። ቀያሕቲ ዕምባባት ኣብ ዝኸድ ናይ ዓዲ ንኣሽቲ ጉጅለ ቀያሕቲ ዕምባባት ምስርት ነርና ንሕና ጥራይ ዘይኮና በቶም ደቂ ዓዶም ብደቆም ቀያሕቲ ዕምባባ ገይርና ነቲ ህዝቢ ብዛዕባ እቲ ቃልሲ ንገልፀሉ ማለት እዩ። ብዛዕባ ምምካት ኣብ ቃልሲ ተረኻ እጃምካ ምስታፍ ተራጓል ንሰይቲ ኣብ ቃልሲ እዚታት ሕጂ እቲ ህዝቢ ኣብ ልዕለና ልዑል ፍቕሪ ከም ዝሕድር ገይርዎ በቃ መምሃራን ድሕር ተባሂሉ ልዕሊ ዝኾነ ነገር እዩ ንዓና ዝርእየና እዩ። ስለዚ እዚ ዓይነት ለውጥን ምዕባለን ክትሪኦ ከለኻ ኣዝዩ ዕግበት ይፈጥረልና ነይሩ ማለት እዩ።
1: ሓራይ ጀምዓ ምናልባት ተወሳኺ ትለቅ እስኪ
2: መጀመርታት ዕድሜና ንኣሽቱ ነይሩ ገሊኦም ቶም ንምህሮም ተምሃሮናስ መዛኑና እዮም ነይሮም። ስለዚ ምስኦም ክትዋሳእ ንዕኦም ኣሕዋትካ ክትገብሮም ንዕኦም መዛኑካ ክትገብሮም ዝቐለለ እዩ ነይሮም። ብኦኦም ጌርና ከዓኒ ናብ ስድራ ቤታት ኢና ንኣቱ ነርና።

0: ተማሃራይ ዝበሃል ሲ ዳርጋ ኣይነበረና ዝብል ኣነ ምክንያቱ እቶም ሕማኣት ኣትሪፍና እቶም ዘይተረድኦም ንበይኖም ንምህሮም ኣብ ገዛ ከይድካ ትምህሮም ልክዕ ከምዚ ዝበሎ ተማሃሮ ቤት ምሶራ መጀመርታ ብማእቶት ዝተሃነፅና ኢና ነርና ብስፖርቲ ዝተሃነፅና ኢና ነርና ገዛውትና በዓልና ንሰርሕ ወላ ኣብዚ ኩሉ ናይ ወራራት ናይ ሸድሻ ወራር ድዩ ገለ ኩሉስ ወላ እዚ ገዛውቲ ናይ ሕክምና ማእከላይ ሕክምና ነበረ ወላ ገዛውቲ ናይ ቤት ምሶራ ኣብቲ ግዜ ዕርፍትና ማእቶት እንዳሰራሕና ብማእቶ ዝተፀረብና ኢና ሕጂ ነቲ ሕብረተሰብ ንዕኡ መሲልካ ኣብቲ ማሕበራዊ ፀገማትናቶም ሕጋዝ ዓብ ብልጫ ንሕና ምስቶም ስድራ ቤታት ምስቲ ሕብረተሰብ ንክንሕወስ ኣኽኢሉናዩ ካልኣይ ከዓ ልክዕ ከምዚ ዶተር ዝበሎ ቋንቋ ምፍላጥ ወላ እቶም ትግርኛ ሕጂ ነይሮም ምሳና በዓል ወዲ ዛይድ ነይሮም ምሳይ በዓል ደጎል ዝበሃሉ ነይሮም ምሳና ብዙሓት ነይሮም ምሳይ ቀልጢፎም እቲ ቋንቋ ንክፈልጥዎስ ግዜ ኣይወሰደሎምን ክሳብ ሕጂ ከዓኒ ይጥቀምሉ ኣለዉ እቲ ቋንቋ ማለት እዩ ሕጂስ ተሓዊስና ኢና ብቲ ሕብረተሰብ ሕጂ ምሕዋስና ጥራይ ደይኮነ ከዓኒ እቲ ብልጫ ናይ ንእስነት ናይ ዕድሜና በቲ ሕብረተሰብ በቲ ተማሃራይና ዓብ ሰብ ኣይፈርሁና ኣይብሉና ምስኦም ክንፃወት ንውዕል ገለ ሰብ ዝነበርና ሲ እቲ ሕብረተሰብ ክሕብሕበና ካብ ፀላኢ ከከላኸለልና ኣብ ዝኾነ ሽግርና ክፈትሓልና ኣኽኢሉ ማለት እዩ በንፃሩ ከዓኒ እቲ ንሕና ንምህሮ ዝነበርና ከዓኒ ንቶም ዝዓበዩ ከማ ንምንታይ ዘይትጋደሉ ንምንታይ ኮፍ ኢልኩም ኣለኹም እቲ መንፈስናትና እቲ ናይ ምግዳል መንፈስናትና ናብቶም ተማሃሮና እውን እንዳስረፅናዮ ከም ዝጋደሉ እውን እቶም ዕብዕብ ዝበሉ ንገብሮም ነርና ማለት እዩ እንደገና እቲ ናይ ትምህርቲ ዝነበረ ፃዕርና እውን ሓደ ኣተባብዓይ ወይ ውፅኢታዊ ንገብሮ ነርና ኣነ ሽዑኡ ልክዕ ሕጂ ዞባይ እቲ ዝምህረሉ ዝነበርኩ ከባቢ ኣብኡ የ ነይረ ማለት እዩ ሕጂ ዘለኹዎስ ኣብቲ ዘመተይ ዝተዋፈርኩሉ ከባቢ እዩ ማለት እዩ ቁርብ ንኡ ዞባ ገለብያ ርሒቃትን እምበር ኣብኡስ እተን ደቂ ኣንስትዮ መሳርዕ እየን ዝመልኣ መሳርዕ እየን ዝመልኣ ክቱር ተተገዳስነት ኣነ ዝክር ሓደ ሰብኣይ ካብዞም እንዳ ሸሌላይ ዝበሃሉ ኣብ ሽዕብሲ እንዳ ሽቦላይ ድኦም ገለ ምፅ ኢሉስ እቲ ሓንቲ ገፅ ንሰበይቱ ህባ ሓንቲ ጥራዝ እቲ ሓንቲ ገፅ ከዓ ንዕዋ እዚ ድኣ መኣስ ኣሪብና ኣላ ትብል ሓርዛ ጥራዝ ናይ መን እያ ምስበልኮስ ድሓን ክሳብ ትውዳእ ሳበ ዘተፃሓፈላ ኣነ በዘፃሓፈላ ሕጂ ኣይንቃወሞምኒ ኢና ድሓን ይግበርዋ ምስ ተወደአት ከዓ ከምኣ ንገብረሎም ሕጂ እንዳተዓፃፀፍካ ስለ ንምህሮ ነበሩና ሕብረተሰብ ዓቆኑ ዘይሓለፈ ሓብሒቡና እዩ ኣልዩልና እዩ እቲ ንእስነትና እውን ሓጊዙና እዩ ክንሕወስ ኣብቲ እቲ ቤት መሶራሲ ማሕበራዊ ሽግር ናይ ሕብረተሰብ ክትፈትሑ ኣለኩም ኢና ተባሂልና ህዝቢ እውን ኪነውቲ ሪሳስን ፒሮን ጥራዝን ንህዝቢ ክነቅሕ ኣለዎ ክፈለጥ ኣለዎ ስለ ዝብሉና ዝነበሩ ተሓዋዊስና ኢና ሕጂ ውፅኢታዊ ስራሕ ተሰሪሑ እዩ በቃ
1: ሕራይ ናብ ዶክተር ቴድሮስ ብፍላይ ሓደ ከም ዝበልናዮ ተዕድመ ኣሎ እሞ ከዓኒ ድሕሪ መስመር ኢኹም ትኸድሎ ነርኩም ማለት እዩ ድሕሪ መስመር ፀላኢ ስለዚ ዘጋጥመኩም ዝነበረ ፀገማት ወይ ፅንኩር እዋን እንታይ ነይሩ
2: እቲ ብድሆታት ኣዝዩ ብዙሕ እዩ እቲ ዘጋጥመና ዝነበረ ዝኸበደ ግን ናይ ወደ ገባ እዩ ነይሩ ወደ ገባ ብፀላኢ ከም ስርዓት ተወዲቦም እዚኦም ህዝቢ ክምህሩ መፂኦም ዘለዉ ክሳብ ገንዘብ ስልዒት ወፅእ ነይሩ ንጀማሂር ዳሓዘ ክንዲዘይ ሽሕ ብር ንመምሃራን ዳሓዘ ክንዲዘይ ሽሕ ብር ተባሂሉ ተሰሊዑ ንህደን ነርና ስለዚ ክንከይድ ክንከይድ ከለና ብፍላይ ካብ ዓታ ዘለካ ኣቋም ዓዲ ተንቀሳቂስካ ናብ ካልእ ዓዲ ክትከይድ ከለካ እናተጠንቀቕካ ፋሕፋሕ ኢልና ከምቲ ናይ ተጋልልቲ ንሰምዖ ማለት እዩ ብጎራጉር ብገረ ብገረ እንዳተሓባእና ኢና ንኸይድ ኣብ ክላስ ክንምህር ከለና ኣብ ደገ ሓለዋ ንገብር መፂኦም ድሕር ተባሂሎም ብፍንስራ መሊቕና ንሃድም ከይንተሓዝ ክንብል ብዙሕ ሽግራት የጋጥም ነይሩ ገለ ኣብነት ናይቲ ከምኡ ዘጋጥሚ ክጠቅስ ንኣብነት ኣብቲ ውሽጢ መስርሕ መምሃር ምስትምሃር ምስኣተና ከዓኒ ፀላኢ ልዕሊ 12 ወፍርታት ገይሩ ንዓና ንምህዳን ኣብ መብዛሕትኡ ኣስማትና ፍለጥ ነይሩ ኣስማትና ፈልጡና ሳጓታትና ፈልጥዎ ኣበይ ከባቢ ኣለና በናይ ከባቢ ንቀሳቀስ ለይቲ ንጓሶት ሰዓት 4:44 ፈርቐና ንኸይድ ንምህር ምክንያቱ ጓሶት እንድሕር ለይቲ ወፊሮም ቀልጢፎም ክትምህሮም ኣይትኽእልና ስለዚ በቲ በረኻ በቲ ፀልማት እሞ ከዓ ብወደ ገበ ትህደነሉ 4:44 ፈርቓን ሓደ ወይ 2 ሰባት በይና ንኸይድ ሕጂ ብመንደኻዱ ክንዳኸትካ ብገለ እንዳገበርካ ኢኸትኸይድ ኣብ ከምኡ ሕጂ ኣብ ብዙሕ ኣብ ድብያ ፀላእ ንኣቱ ካብ ድብያ ፀላእ ከዓ ንወፅእ ነርና ማለት እዩ ንኣብነት ሕጂ ኣብ ሓደ ቦታ ዝከረኒ ኣብ ሓሬነ ገደለ ዝምህሩ ነበሩ መምሃራን ምስ መፁ ሃንደበት ኣትዮም ኣብቲ ዓዲ እቶም መምሃራን ክሕዙ ኢሎም ምስ መፁ ሓንቲ ኣደ እንታይ ገይራ ነዚኦም ከምኡ ከም ድመፁ ምሰት ኣብ ገዛ ዓፅያቶም ኣብ ገዛ ዓፅያ ኣብ ቆፍኣ ናይ ንህቢ ዝነበራ ትክ ገይራ ከም ድወፁ ገይራቶም ቶም ንህቢ መታን ከተድሕኖም ነቶም ዘመትኢላ እዚ ሓደ ካብቲ ከምኡ ዘጋጠመ እዩ። ካልእ ኣብ ከባቢ ኣብ ሕጂ ደቡባዊ ባሕሪ ኢልና ዘሎ ከባቢ ብስዉእ ሚካኤል ሕድሩ ወዲ ሕድሩ ካብቶም ኣለይትና ዝነበሩ ኣብ መንጎ ኢንገልን ኣፍታን ኣብ ኣኼባ ነይርዎም። ካብ ኢንገል ናብ ኣፍታ እንዳተመልሱ ከለዉ ኣብኡ ንዓባይ ናይ ፀላኢ መርከብ ኣጋጢማቶም። ስለዚ ኢድኩም ሃቡ ኢሎሞ ኣብቲ ማእኸል ባሕሪ ናይቲ ኣብቲ ገድሊ ትመርሶ ነበርካ ተጋዳላይ ኢዱ ኣይህብን እዩ ኣብቲ ባሕሪ ዋላ ሓንቲ ክገብር ኣይትኽእልና ሞ ዓባይ መርከብ ኢኻ ትመፀካ ኢድና ኣይንህብን ኢሎም ብዙሕ ብረት ኣይነበሮም። ኣብኣ ብምሉኦም ተሰዊኦም ተቓፂሎም ምስቲ መርከብ ነዲዶም ከም በዓል ሓሊማ ገደም ወዲ ሕድሩ ባዕሉ ኣላይና ኣስቴር ሃይሌ ሳሙኤል ቀላቲ እዚኣቶም ካብቶም ኣብታ መርከብ ምስቶም ዝነበሩ ኣብኣ ምስ ተቓፀለታ መርከብ ኣብኣ ነዲዶም ተሰው እዮም። ሕጂ ከምዚ ነይሩ። ካልእ እውን ኣብዚ እዚ ሕጂ ደዋ ባሕሪ ዝበሃል ዘሎ ሽዑ ዝበሃል ሕጂ ኣብኡ እውን እጉጉሞ ዝበሃሉ ናይ ፀላኢ መጥቃዕቲ ገይሮም ሎም እናትና። ስለዚ ኣብኡ ኣጥቂዖም ንስኦም ተባሂሎም ንቦትኦም እናተመልሱ ከለዉ ምድረ በዳ እዩ ፅምእ ኣሎም ንኣሽቲ ኢኻ መንገዲ ኣይትኽእሎን ኢኻ ብቲ ሃሩርቲ ብቲ በረኻቲ ናይ ደንከል ሕሰቦ ኣብኡ ሕጂ ብኮልቦ ዲሰሎ የሴፍ ወዲ እዮም ኣብኡ ወዲቑ ተሰው እዩ። ከምዚታት እውን ደጋጥም ብሕማም ብገለ መለ ምስቲ ታሽሙ ዘጋጥም ኣሎ። ኣብ ሓፂና እውን ኣብ ከባቢ ዓረዛ ማለት እዩ ኣብኡ እውን በዓል ንጉሰ ቁንጪ ኣስቴር ፍሳሄ ወዲ ገዛኢ ንብሎም ታሕራይ ወዲ ገዛኢ ኣብ ዛዛሚ ኩናት ኣብ ደቂ ማሓረ መራሕ ጋንታ ኮይኑ ብጅግነት ተሰውዐ እዩ። እዚኣቶም ሰለስትኦም ኣብ ዝነበሩሉ እውን ፀላኢ ኣኸቢብዎም። ስለዚ ከመይ ጌርና ቡምባና ፈቲሕና ኢሎም ብረትና ዓሚርና ንፍትን ኢሎም ሰለስትኦም እዮም። እዚኦም ብዙሓት እዮም ዝመፁኦም ዘሎ ግን ኢድካ ዘይምሃብ ኣሎ ተጋድላ ኢዱ ይህብን እዩ ተዋጉኡ ክወፅእ ኣለዎ እንድሕር ፍንጢስካ ክትወፅእ ኣለካ ገለ ዝብል ነይሩ። ስለዚ እዚኣቶምን ከምኡ ገይሮም ብልሓት ፈጢሮም ወፂኦም ፍሳይ ገዛኢ ወዲ ገዛኢ ኢዱ ተሃሪሙ እቶም ካልኦት ግን ብከምኡ ጥሒሶም ወፂኦም ማለት እዩ። ኣብ ኩርባርያ እውን ከምኡ ዘጋጠሞም ነይሮም ኣብ ንሃ ጥራይ ጠቐሰልካ ዘለኹ ኣብኡ እውን ፀላኢ መፂዎም ኣኽቢብዎም ህዝቢ ግን መፂኡ ሓቢርዎም ክሓቕፎም ፈቲኑ ከምኡ ስለ ዝገበረ እንታይ ገይሮሞ ንሳምሶም ወዲ መሓሪ ላፂኦም ሃለቃ ኢሎም ኣብቲ ቤተ ክርስትያን እትዮሞ እቶም ዓዲ እቶም ወደ ገባ እትዮም እኳ ነቲ ህዝቢ ኣኪቦም ኣለዉ ንኣማኒኤል ብፃ ኣምላኽ ከዓኒ ነፀላን በትሪን ሂቦም ጓሳ ኢሎም እዚ ጨጉሩን ገለመልዩ ኣልዮም ከብቲ ኣጣል ታሽሙ እንዳኸብከበ ከም ድወፅእ ገይሮሞ ማለት እዩ። ኣለም ፀሓይ ግን ሕጂ ሽዑ ገመቹ ኢልና ኢና ንፅዋዕ ነርና ኣጋጣሚ ከምኡ ዓይነት ክገብር ዕድል ስለዝረኸበት እናተታኾሰት እናሃደመት እናጎየት ኣምሊጣ ወፅያ። ስለዚ ከምዚ ብዙሕ እዩ መንግስት ፀጉሪ ህበይ እውን ንብሎ ምስ ጀማሂር ኣብ ሓንቲ ቦታ ከለዉ መፂኦም ኣኽቢቦሞም ሃንደበት ምሰኽበብዎም ኣብታ ዘለዋ ገዛ ፈሊጦሞም መፂኦም እቶም ክሕዝቦም ከጥቅዖም ኢሎም ዝመፁ ኣብታ ዝነበረዋ ገዛ ክሕኩሖም ባዕሎም እዮም ከፊቶሞም። እሶም ግን ብረት ዝሓዙ ፀላእቲ ምዃኖም ምስ ፈለጡ ከፊቶሞም ህድማ ገይሮም ክወፁ ሓደ ኮይኑ እትኦም ኣብቲ ገዛ ኣትዮም ወዲቖም። ስለዚ ከምሳት ዝኣመሰለ ብዙሕ የጋጥመና ነይሩ። ልዕሊ ዝኾነ ከዓ ተዝዓበየ እቲ ብዙሕ ካብቲ ዳታ ናይ ሚኒስትሪ ትምህርቲ ዳሕራይ ከም ዝረኣናዮ ኣብ ከባቢ 20 ቢሎም ተሰዊኦም ኣብቲ ዘመተ ኣብ ዝነበርናሉ 4 ተወጊኦም 12 ከዓ ተማሪኾም ማለት እዩ። ሓደ ካብኡ እቲ ዝመረረ ብድሆ ዘጋጥመና እታ ናተይ ጋንታ ዝነበረት ክፍላይ ዓንደ ምክኤል መርሓና ኣብ ትኹል እያ ፀላኢ ኣብ ትኹል መፂዎም ሕጂ እንታይ እዮም ዝበሃሩ ኣብ ከባቢአን እንዳባስምኦን ኣዳሃን ፈፆን ዝበሃላ ከባቢ ኣለዎ ብጀካታታ ትኹል ትበሃል እናተንቀሳቀሲ እዮም ዝምህሩ ወፊሮም ይውዕሉ ምህሩ ምሸት ከዓ መሕደሪኦም ኣብኣ እዮም ዳኣት። ስለዚ ኩሎም ኣብኣ ይእከቡ ተናብ 3 ዓታት ዝነበሩ ቅን ሓድሽ ዓመት ነይሩ ምዝንጋዕ ገለመ ነይሮም ደኺሞም ደቂሶም ኣብኡ ዝነበሩሉ እዋን መሽዑዳ መሓመድ ካብቶም ኣዝዮም ንኣሽቱ እታ ዝነሃሰት ዝብላ ምናልባት ካብቶም ዝመተ ዝወፈርና ንሳ እያ ኣነ ዝብላ መሽዑዳ እያ ዝብላ እሳ ሽዑኡ እቲ ለይቲ ክሸይን ኢላ ካብቲ ገዛ ትወፅእ ማለት እዩ። ክሸይን ኢላ ደገ ምስ ወፀት ኣብቲ ከባቢኦም ፍርስራስ ገዛውቲ ነይሩ። ስለዚ ኮፍ ኢላ እንዳሸነት ኮላ ብድሕሪያ በዓል ብረት ርያ ማለት እዩ ፀዊዕዋ ክትኸይድ ኮላ ሕጂ ሕሰቦ መሳቶም ኦረዲ ኣኽቢቦሞም ከጥቅዕዎም ናይ መወዳእታ ትእዛዝ እዮም ፅበይ ነይሩ እንዳ ጎየት ሃዲማ ናብታ ብፆታ ዝነበርዋ ገዛ ተኣቱ

0: ኣብኣ መርሐ መስርዕ ናይቶም ኣብኣ ዝነበረት መምህራን እስክንድር ሃብተ ማርያም ብዕድመ ንእሽተ እዩ እሱ። ናይታ ሓላፍነት ግን ሓላፍነት ተዋሂብሎ ተባሂሉ እንድዩ ወላ ሓንቲ ክገብር ኣይከኣለ እንታ ክገብራ ዝኽኣለ እንታይ እዩ? ውፅኢሉ ብቲኣፍ ደገ ማዕፆ ክፍት ኣቢሉ እንዳበኸየት ሳምስኣተወት ማለት እዩ ብረት ዕምር ዕምር ኣቢሉ ተፃዊዱ ስለ ፀንሐ ኩሉ ግን ኣብ ቴንሽን ስለ ዝኣተወ ኣብኣ ከሎ ራዕ ኢሉ ወዲቁ። እቶም ኣብታ ውሽጢ ዝነበሩ ንኣብነት መኮነን ኣስመላሽ ነይሩ ብቲ ውሽጢ መኮነን ኣስመላሽ እውን ብፍንስትራ ክዋጋእ ፈቲኑ በቲ ብረት ተፃዊዱ ስለ ፀንሐ እውን ንሱ ኣብኣ ወዲቁ። ስለዚ ከምዚ ዓይነት ፀገም ዘጋጥሞም ኣብኡ ዝነበሩ ብፅወት በዓል ኣማኒኤል ተክኤ ወዲ ዓንሰባ ካብቲ ዝገርመካ ናይ ኣማኒኤል ተክኤ ኣብታ ሸዓ ዝነበረት ፍፃሜ ክልተ ዓይነቱ ስኢኑ ታሪሙ ተማሪኹ ከዓ ንኣስመራ ኣትዩ። ኣስመራ ድሕሪ ክንደይ እቲ ማእሰርቶም ወዲኦም ምስ ወፁ ብዓይነ ስውሩ እንደገና ንገድሊ ወፅ ኣብዚ ቀረበ እዋን ከዓ ተሰዊኡ። ሕጂ እዚ ኢድካ ናይ ምሃብ መኸተኻ ምቕፃል ዝጀመርካ ዕላማ ምቕፃል ዓይነት መንፈስ ኣብቶም ተምሃሮ ነይሩ። ካብቶም ኣብኡ ሽዑኡ ተማሪኾም ዝኣተዉ በዓል ተስፋ ልደት፣ ተስፋ ጋብር፣ ዓለም ፀሃይ፣ ተስፋ ማርያም፣ እዝጋኣምን ፀጋይ፣ ገነት በርሀ፣ ፀሃየ በይን፣ ዮሃንስ ገብሪ ህይወት፣ በላይነሽ ሃይለ ዳኣመሰሉ እዮም። ንኣብነት ናይ በላይነሽ ዝገርመካ ንሳ ኣብኡ ምስ ኣተወት ተማሪኻ ኣብኡ ከዓ ኣዲኣ ከዓ ተሓባባሪት ሻዕብያ ተባሂላ ተኣሲራ ፀኒሓት ኣብትሓዝሓዝ
1: እስኪ ጅማዓ ከዓ ናትክ ከዓ ተመክሮ
2: እቲ ዓብ ብድሆ ግን ህድና ናይ ፀላኢ ነይሩ። ከምዚ ዶክተር ቴድሮስ ዝብሎ ዝነበረ ህድና ናይ ፀላኢ ነይሩ፣ ናይ ወዲ ገባ ነይሩ፣ ክብደት ነይሩ፣ ኣዝዩ ክብደት ነይሩ። ሕጂ ንኣብነት በዓል ሳባ ዮሃንስ ዝበሃል መምሃራና ምስ በዓል ሙሳ ኣድም በዚ ከባቢ መትከል ኣቤት እዮም ነይሮም። ጋሕቴላይን ግንዳዓን ከዓ ካብ መትከል ኣቤት ረሓቀ ይነበሮምን ወላ ኣብ ገለ ከባቢታት ወላ ብኣስማቶም እዮም ዝፈልጥዎም ነይሮም። ሕጂ ሳባ ንሪኦ ከለና ሳባ ርጉድ ዝበለት ሕፅር ዝበለት ፀጉራ ከዓ ኣፍሮ ፅቡቅ እዩ ነይሩ ፀጉራ። ሕጂ ንሪኦ ከለና ሳባ እንዳበልዋ መቸም ሃዲሞም ወፁ። ከባቢ ሸባሕ ዝነበሩ መምሃራ በዓል ሓሊ መሽሓቅ ነይረን ኣብኡ ዳርጋ ቀፃሊ እዮም ዝመፅዎም። ድፋዕሲ ናይ ፍርቂ ሰዓት ናይ 20 ደቂቕ ዝኸውን ርሕቀት ከይከትከ ከለኻስ እታ ዓድኻስ ኣብኡ ፀላእየ ሓድራ ማለት እዩ ወልደ ገባይ ሓድርዋ። ሕጂ ክብደት ነይርዎ ኣዝዩ ክብደት ነይርዎ። ሕጂ እቲ ከባቢ ዝነበርናዮስ መራ ክብደት ነይርዎ። ኣብዚኣ ናይ እንገል ክውስኸሉ ንዶቶር ኣብ እንገል ክልተ ሰባት ወፂኦም ከምታ ዝበላ ሕጂ ቶም ዝነኣሳ ካብኣ መን ነይረን ሓሊማን ኣስቴርን ነይረን። ከምዚ ኢትካ ክትህብ የብልካን ስለ ዝተባሃለ ክልቲአን ኢደን ተታሒዘን ከምቲ ዘዘንተውልና ማለት እዩ ዓወት ንሓፋሽ ኢለን እየን ኣብ ባሕሪ ኣትየን ማለት እዩ። ሕጂ መን እዮም ወፂኦም? ዳዊትን ላልምባን ዝበሃሉ ንእሽተ ጣውላ ናይ ባሕሪ ናይታ መርከብ ጣውላ ንእሽተ ምስ ረኸቡ ብኣኣ እንዳኣንፋሓኹ ኣብኣ ነፍሶም ሰጢሖም እንዳ ኣብቲ ባሕሪ ሰለል እንዳበሉ ሽዑኡ ባሕሪ ከዓ ገፊዕዎም ብሂወት ተሪፎም ማለት እዩ። ላልምባ ክሳብ ሕጂ ብሂወት ኣሎ። ዳዊት ግን ኣብ ኩነታት ወያነ ከዓኒ ተሰዊኡ ማለት እዩ።
1: ብቤት ትምህርቲ ተውራ እንተልዒልካ ዳርጋ ውዒልና ክንሓድር ስለ ንኽእል ምናልባት ከመዛዘሚ እንታይ ኣብ መወዳእታ በዚ ኣጋጣሚ እዚ ንመምሃራንኩም ኣለይትኩም ብፆትኩም እስክና ይሆና መልእኽቲ ከዓ በዚ ኣጋጣሚ እዚ
0: ኣነ ካልእ ኣብ ብዙሕ ኣጋጣሚታት ከም ንገልፆ ኣብ ልዕልቶም ንዓና ዝመሃሩና መምሃራን ኣብ ልዕልቶም ዝኣልዩና ዝነበሩ ብፍላይ ከኣተን ንዓና መግቢ ንምድላው ክዳውንትና ንምሕፃብ ነፍስና ንምሕፃብ ከይተረፈ ልዑል መስዋእቲ ከፊ ኢለን ክጋደላ የለን መፂኦም ናብዚ ሕጂ በፂሕና ዘለና ደረጃ ክንበፅሕ ኩሉ ዓይነት መስዋእቲ ዝኸፈሉ ኣዝዩ ልዑል ምስጋናን ክብርን እዩ ዘለኒ። ሓደ ካብቲ ፅቡቅ ሸነኻት ናይቲ ካሪክለም ናይቲ ኣብ ግዜ ቃልሲ ዝንደፍ ዝነበረ እንታይ እዩ? ንሓደ ሰብ ከመይ ጌርካ ብኩሉ መድያዊ በሊሕ ትገብሮ ዝብል እዩ። ስለዚ ብኩሉ መዳያዊ ከም ንበስል ልዕሊ ኩሉ ከዓኒ ሃገራዊ ፍቅሪ ከም ዝህልወና ኣዝዮም ኣኽቢሮምና እዮም። ስለዚ እዚ ብሱላት ክንከውን ንነገራት ብብዙሕ መእዘን ክንሪኦም ሓያላት ክንከውን እንታሽም ገይሮምና እዮም። ብዓብዩ እቲ ዘመተ ከዓ ምሂርና እዩ። እቲ ወፍር ምጥፋእ ኣማንነት ዘመተ መምህር ምዃን ጥራይ ዘይኮነ ንሕና ሕብረተሰብ እንታይ ማለት እዩ ተማሂርና
1: ሓራይ ጀማዕና ባኺ
2: ኣነ ከም ጀማሪት ናይ ቤት ትምህርቲ ሰውራ ህዝባዊ ግንባር እየ ከድንቕ ዝደሊ መጀመርታ ከመስግን ደሊ። ንምንታይ ንሕና ኣማፃፀኣና ካብ ሸዓተ ብሄራት ካብ ዝተፈላለየ ሃይማኖታት ካብ ገጠርን ከተማን ካብ ክሳብ ካብ ጡባዲኦም ተሓሪዶም ተቐቲሎም ጡባዲኦም እንዳጠበቡ ኣቦኦምን ኣዲኦምን ዘይፈልጡ ቤት ምርሰውራ ይዕብያ ማለት እዩ። ስለዚ እዚ ቤት ምርሰውራ እንተዘይምስርት ነይሩ ህዝባዊ ሓይልታት ወይ ህዝባዊ ግንባር ዕድል ናት

0: ወይ ዕድል ናይቶም ካልኦት መተዓቢተይ እንታይ ምኾነ ኢልካ ክትሓስቦ ከለኻ ኣዝዩ ክትፈትሖ ወይ ክትግምቶ ዘይትኽእል ዓበ ብድሆ እዩ። ብዛዕበየ ምስጋና ከኣነ ልክዕ ከምቲ ናይ ህዝባዊ ግንባር ንዞም ዘዕበዩና እቶም ዘዕበዩና መምሃራና እተን ዘዕበየና ኣለይትና እቶም ሓካይምና እቶም ሓለዋና ኩሉ ደማሚርካ ክትሪኦ ከለኻስ ሰብ ሓደ ሰብ ክገብሮ ዘይክእል ቅያ እዮም ሰሪሖም ኣብ ልዕሊና ካ ወላ እቲ ህወት ምኽፋል ናይ ተጋደላይ ወላ ክብደት እንተለዎ ወላ ልዕሊ ህወት ዝግመት እንተዘይነይርዎ እሰን ከዓ ንሕና ንክንበልሕ ንሕና ሕጂ ኣብዚ በፅሕናየ ደረጃ ንክንበፅሕ ዝኸስኮሳና ኣብዚ ደረጃ ዘብፅሓና ንኩሎም ኣባና ከምዚ ደቶር ዝበሎ ኣባና ኣበርክቶ ዝገበሩ ልባዊ ምስጋና እየ ከበፅሕ ዝደሊ።
1: ዶክተር ቴድሮስ ስዩም ከምኡውን ወይዘሮ ጀምዓ ራኪ ስለቲ መፂኹም ኣብ ስቱድዮና ዝሃብኩምና ሰፊሕ ሓበሬታ ምስ መየ ምስም ተዓዘብትን ደጊመ የመስግነኩም። ዕዉት ዝኽሪ መበል 50 ዓመት ምስራት ቤት ምስራ ክኾነልና ድማ ምኒ ይቕኒልና ባርክ ዝኽርኩም ተዓዘብቲ ንሎም ዘዳለናዮ ዕላል ምስ ዶክተር ቴድሮስ እዩም ከምኡውን ምስ ወይዘሮ ጀማዕ ራኪ ኣብዛዚምና ኣለና ስለምክታልኩም ንመስግን ሰላም።

0: እዚ ሰላምታና ተቐበሉ ፈኖ ኤሬቲቪ ምክታል ትርከቡ ዘኽብርኩም ተዓዘብትና ከመይ ኣምሲኹም ሰዓት 9 ተኣኺሉ ንሎም ሮብ 16 መስከረም ዝተዳለወ ዜናዊ መሰናድኦ ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ዝዕድም ፊልሞን ዞምየ ብቕንዲ ርእስተ ዜና ፍለም ላዕለዋይ ልኡኽ ኤርትራ ምስ ሚኒስተር ንግዲ ስዑድያ ምዕባል ንግድን ወፍርን ዘትዩ ኣብ እምበይቶ ንእዞባ ማይ ዓይኒ ሓድሽ ፕሮጀክት ቀረብ ፅሩይ ስተ ማይ ተመሪቑ። ኣባላት ኣገልግሎት ማእሰርትን ተሃድሶን ኤርትራ ብዝወሰድዎ ለንታዊ ተበግሶ ደም ለጊሶ። ኣሜሪካ ንእስራኤል 2.8 ቢልዮን ዶላር ዝዋግኡ ተተኮስ ተክትሸጠላ ምዃና ገሊጻ። ደቡብ ኮርያ ምስ 5 ሃገራት ማእከላይ ኤስያ ኣብ ምምዕባል ቁጠባ ዘተኮረ ስምምዕ ከቲማ። ኤውሮጳዊ ሕብረት ንትሕቲ 15 ዓመት ዝዕድሚዮም ቆልዑ ተጠቃምነት ማሕበራዊ መራኸቢታት ዝእግድ እማ መቕሪቡ። ዝርዝር ዜና ብሓላፊ ቁጠባዊ ጉዳያት ኣቶ ሓጎስ ገብሪ ሂወትን ሚኒስተር ንግድን ኢንዳስትሪን ኣቶ ነስረዲን በኸይትን ዝቆመ ላዕለዋይ ልኡኽ መንግስቲ ኤርትራ ምስ ሚኒስተር ንግዲ ስዑድያ ዶክተር ማጅድ ቢን ዓብደላ ኣልቃሰቢ ኣብ ምድንፋዕ ዝምድነታት ዘትዩ። እቲ ሎሚ ኣብ ሰዓታት ድሕሪ ቀትሪ ኣብ ርያድ ዝተኻየደ ርክብ ብኣውርኡ ኣብ ምምዕባል ንግድን ወፍርን ዘተኮረ እዩ ነይሩ። ላዕለዋይ ልኡኽ ኤርትራ ብ15 መስከረም ምስ ምክትል ሚኒስተር ጉዳያት ወፃኢ ወሊድ ኣልኸረጂ ብ14 መስከረም ድማ ምስ ላዕለዎት ሰበስልጣን ሚኒስትሪ ፀዓትን ሃገራዊ ኩባንያ ነዳዲ ስዑድያ ኣራምኮን ተመሳሳሊ ርክባት ኣካይዱ ነይሩ እዩ። ኣብቲ ርክባት ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ምዕባለታትን እውን ከም ተዘርበ እቲ ዝበፅሐና ሓበሬታ ኣፍሊጦም። ኣብ እምበይቶ ንእዞባ ማይ ዓይኒ ሓድሽ ፕሮጀክት ቀረብ ፅሩይ ስታ ማይ ተዋዲዱ ኣገልግሎት ክህብ ጀሚሩ። ወኪል ኤርና ዞባ ደቡብ ዘርኣይ ብርሃነ ዝለኣኸ ትሕዝቶ ብመልክዕ ፀብጻብ ተዋሂዱሎ ፍሩትን ዓንዶም ከተቕርቦ እያ።
1: ኣብ እምበይቶ ንእዞባ ማይ ዓይኒ ብምትሕባር ህዝብን ደገፍ መንግስትን ብልዕሊ 2.3 ሚልዮን ናፋስ ዝተዋደደ ፕሮጀክት ፅሩይ ስተ ማይ ብ15 መስከረም ተመሪቑ። እቲ ፕሮጀክት ምኹዓት ልዕሊ 10 ሜትሮ ብዙዕ ዕምቆት ኣዒላ ምስራሕ 125 ፊስቶ ዝሕዝ ባስካን 4 መዕደሊ ነቑጣታትን ምዝርጋሕ ኣስታት 2 ኪሎ ሜትር ሻምብቆታት ከምኡ ውን ምውዳድ ፀሓያዊ ፀዓት ከም ዘጠቓልል ሓላፊ ጨንፈር ማይ ዞባ ደቡብ ኣቶ ክብሮም ምስግና ኣብቲ ስነስርዓት ገሊፁ። ኣቦ መንበር ኮሚቴ ልምዓት ማይ እምበይቶ

0: ኢለ ተስፋ ማርያም ነቲ ፕሮጀክት ኣስታት 1.5 ሚልዮን ናቕፋ ብጉልበት ልዕሊ 876,000 ናቕፋ ድማ ብገንዘብ ወፃእ ከም ተገብረ ብምጥቃስ ነቲ ስራሕ ንምዕዋት ልዑል ኣበርክቶ ንዝገበሩ ሶማያ ሃብቲ ማይን ተቐማጦኦም ቤቶን ኣመስኪኖም ነበርቲ ብወገኖም ሳላት ዘሰላሰሉ ዕማም ብቐረባ ውሕሱን ፅሩይን ማይ ክሰትዩ ከም ዝበቕዑ ብምሕባር ተመሳሳሊ ልምዓታዊ ንጥፈታት ንምትግባር ዘለዎም ድልውነት ኣረጋጊፆም ኣመሓዳር ንዕዘቦም ይ ዓይኒ ኣቶ ኣፈወርቂ ርእሶም ድማ እቲ ፕሮጀክት ብዓወት ብምዝዛሙ ንተቐማጦኦም ቤቶ ዮውሃና ድሕሪ ምባል ኣብቲ ስራሕ ንዝተራእየ ውህደትን ተወፋይነትን ንኻልኦት ዓድታት ኣብነት ንኻልእ ልምዓታዊ ዕማም ድማ ደረኸ ከም ዝኾነ ብምግላፅ ውሑስ ምሕደራ ብምትእትታው ብግቡእ ክጥቀምሉ ተላብዮም እምቤይቶ ልዕሊ 700 ህዝቢ ዝቕመጣ ሓንቲ ካብ ዓድታት መምሕዳር ከባቢ ትኸላብ ኮይና ካብ ሓውስ ከተማማይ ዓይኒ ኣስታት 13 ኪሎ ሜትር ንሸንኽ ሰሜን ርሕቓ ትርከብ
1: ኣባላት ማእከላይ ቤት ፅሕፈት ኣገልግሎት ማእሰርትን ተሃድሶ ኤርትራ ናብ ዞባ ማእከል ዝርከባ ትካላት ኣገልግሎት ማእሰርትን ተሃድሶን ትሕዝቶ ሃገራዊ ባንኪ ደም ንምስሳን ሎሚ 16 መስከረም 45 ክርፂት ደም ለጊሶም እቲ መደብ ብዝትካእ ደም ዘይትትካእ ሂወት ነድሕን ብዝብል ዕላማ ከም ተወደበ ዝገለፀት ካብ ኣዋሃቲ ወይዘሮ ግምጃ ገብረ ዝጋብሄር ብደረጃ ኣህዱ ብጥርኑፍ ክልግሱ ካብ ዝጅምሩ ነዊሕ እዋን ከም ዝገበሩ ካብ 217 ድማ ማሕበር ወለንታውያን ለገስቲ ደም ብምቓም ዓመታዊ የካይድዎ ከም ዘለዉ ገሊፃ ተሳተፍቲ ብወገኖም ልግሲ ደም ብዘይካቲ ህወት ውፅዓት ወገናት ኣድሒንካ ትረኽቦ ዕግበት ኩነታት ጥዕናኻ እውን ትፈልጠሉ ስለ ዝኾነ ድርብ ረብሓ ከም ዘለዎ ብምጥቃስ ኩሉ ኣካል ሕብረተሰብ ክስዕቦ ፀዊዖም ኣብ ሃገራዊ ባንክ ደም ኤርትራ ሓላፊ ኣገልግሎት ልግሲ ደም ነርስ መሓር ብርሃም ድማ ኣብዚ ሰናይ ተግባር ኩሉ ዜጋ ብፍላይ ድማ መንእስያት ክሳተፉ ተላብዩ ሳላ ተበፂሒ ዘሎ ንቕሓትን ኣፍልጦን ኣብዚ እዋን ዘሃገራዊ ባንክ ደም ልዕሊ 80 ሚታዊት ካብ ጠለዋት ሆስፒታላት ሃገርና የማልእ ከም ዘሎ ካብ 221 ድማ ስድራ ቤታዊ ልግሲ ደም ተሪፉ ሙሉእ ብምሉእ ብወለንታዊ ልግሲ ደም ይካየድ ምህላው ኣብሪሑ ኣብ ከተማ ኸረን ፖሊስ ንወነንትን ሰራሕተኛታትን ውሃብቲ ኣገልግሎት ትካላት ኣብያተ ሙዚቃን ትካላት ኤሌክትሮኒካዊ ፀወታታትን ኣብ ምኽባር ሕግን ስነ ምግባርን ዘተኮረ ዝተምህሮ ካይዱ ዕላማት ኣስተምህሮ ብቐንዱ ተራ ባህልን ክብርታትን ኣብ ምግታእ ገበናት ንምሕያል ምዃኑ ዝሓበረ ኣዛዚ ኸልኣይ መደበር ፖሊስ ከረን ሰርጌንት ብእምነት ክብሮም ሰላምን ፀጥታን ከባቢ ተዋሒሱ ሕብረተሰብ ቅሱን ህወት ንክህልዎ ናይ ኩሉ ኣካል ሕብረተሰብ ኣበርክቶ ኣገዳሲ ከም ዝኾነ ብሪሁ እቲ ዝተዘርበሉ ዛዕባታት ኣገዳስነት ኣፍልጦ ሕጊ ስነ ምግባርን ምዕቃብ ክብርታት ሕብረተሰብን ተራን ኣበርክቶን ሰብ ትካላት ኣብ ፀጥታዊ ኩነታት ከምኡውን ክብርን ኣተሓሕዛን ባንዴራን ዘጠቓለለ ዩ ነይሩ ኣብያተ ሙዚቃ ንፀጥታ ከባብን ምዕንባብ ሃገራዊ ባህልን ብንቕሓት ክሰርሓን ብዝለዓለ ክደፍኣሉን ዘዘኻኸረ ተለንተ ብእምነት ትካላት ኤሌክትሮኒካዊ ፀወታታት ማለት ጌም ኣብ ዘቕርቦኦ ትሕዝቶታት ጥንቃቐ ከዘውትራ ወለዲ ድማ ደቆም ብግቡእ ክቆፃፀሩ ተላብዩ ተሳተፍቲ ብወገኖም ተመሳሳሊ ጎስጓሳት ክድፍኣሉ ገበናዊ ተግባራት ንምግታእ ዕቱብ ምክትታል ክግበር ኣነወርቲ ፊልምታት ምክትእ ክግበረሎም ፖሊስ ድማ መሓውሩ ብምስፋሕ ኣብ ኩሉ ከባቢታት ሓለዋ ክገብር ዝብልን ካልእን ርእቶታት ኣቕሪቦም ካብ ዝተፈላለያ ዞባታት ተዋፂኦም ኣብ ኣስመራ ንክልተ ዋርሕ ብቴክኖሎጂ ኮምፒዩተርን ኣርትዖ ድምፅን ዝሰልጠኑ 37 ኣባላት ሃገራዊ ማሕበር ዓይነ ስውራን ኤርትራ ብ16 መስከረም ተመሪቖም ኣብ ሃገራዊ ማሕበር ዓይነ ስውራን ሓላፊ ክፍሊ ሞያውያን ኣተክብሮም ገብሪ ኣባ ዘስምዖ ቓል እቲ ስልጠና መቐፀልታ ናይቲ ሞያዊ ዓቕሚ ኣባላት ንምዕባይ ብማሕበሩ ዝካየድ ስልጠናታት ከም ዝኾነ ብምጥቃስ ኣብ ዕለታዊ ንጥፈታት ሰልጠንቲ ኣዝዩ ኣገዳሲ ከም ዝኾነ ሓቢሩ ኣብቲ ማሕበር ሓላፊ ስነ ፍልጠትን ቴክኖሎጂን ኣቶ ኢስያስ ተስፉ ብግዲኡ ዓይነ ስውራን ብቴክኖሎጂ ተሓጊዞም ኣብ ዝተፈላለየ ኣብየቲ ፅሕፈት ተመዲቦም ዝምስገን ዕዮ የሰላስሉ ከም ዘለዎ ብምግላፅ ንዓወት ናይቲ ስልጠና ኣበርክቶ ንዝገበረ ቤት ፅሕፈት ሓለቓ ጠቕላል ስታፍ ሚኒስትሪ ምክልኻል ኣመስጊኑ ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ምዕባል ዓቕሚ ሰብ ኣቶ ጴጥሮስ ሃይለማርያም ኣብ ዝሃቦ መዛዘሚ ቓል እቲ ስልጠና ምስቲ መንግስቲ ንስንኩላን ዜጋታቱ ዓብ ቆላሕታ ሂቡ ዝገብሮ ዘሎ ገዚፍ ወፍሪ ዓይነት ስውራን ኣብ ዝተዋፈሩሉ ስራሕ ዕዙዝ ኣበርክቶ ይገብሮ ከም ዘለዉ ብምጥቃስ ሚኒስትሪ ምክልኻል ንዝገብሮ ዘሎ ምድጋፍ ምስጋና ኣቕሪቦም ዜና ምስዋእቲ ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ተኣላይ ስንኩል ገዲም ተጋዳላይ ቀለት ኣብርሃም ጉዱም ብ15 መስከረም ኣብ መበል 73 ዓመት ዕድሚኡ ብሕማም ተሰውዩ ኣብ 1975 ኣብ መሰርዕ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ቀለተ ኣብ ተዋጋእ ሰራዊትን ክፍሊ መጓዓዝያን ብዝተፈ

ጠላል የጽፍሕታት ሓላፍነት ንሃገሩን ህዝቡን ብተወፋይነት ዘገልገለ ሓርበኛ እዩ። ስዉእ ተጋዳላይ ቀለተ ኣብርሃም በዓል ሓዳርን ኣቦ ኣርባዕተ ውሉዳትን እዩ። ስነ ስርዓት ቀብሩ ድማ ሎሚ 16 መስከረም ፍርቂ መዓልቲ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሙ። ጨንፈር ሚኒስትር ዕዮን ማሕበራዊ ድሕነትን ዞባ ማእከል ብመስዋእቲ ገዲም ተጋዳላይ ቀለተ ኣብርሃም ጉዱም ዝተሰምዖ መሪር ሓዘን እናገለጸ ንስድራ ቤቱ ፈተውቱን መቓልስቱን ጽንዓት ይሃብኩም ይብል። ዘስዕብ ዜናታት ሃገራት ወፃኢ እዩ። ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ኣሜሪካ ንእስራኤል 2.8 ቢልዮን ዶላር ዝዋግኡ ተተኮስቲ ክሸጠላ ምዃና ገሊጻ። እዚ ነፍሲ ወከፍ ልዕሊ 900 ኪሎ ዝምዘን 40,000 ደምሳስ ቦምባታት ከምኡውን 20,000 ሓባ ኤምኬ-84 ዝተሰሚየ ዝርከቡ ኣዕናውን ሰርሳርን ቦምባታት ዘጠቓልል መሸጣ ኣጽዋር ምስ ተተግበረ ኣሜሪካ ኣብ ዝሓለፈ 40 ዓመታት ንእስራኤል ካብ ዝገበረቶ መሸጣ ኣጽዋር እቲ ዝዓበየ ክኸውን እዩ። ኣሜሪካ ኣብ 2025 ናይ ኣስታት 2 ቢልዮን ዶላር ዝግመት ኣጽዋር ንእስራኤል ሸይጣትላ ምንባራ ጸብጸባት ይሕብሩ። ምምሕዳር ፕረዚደንት ዶናልድ ትራምፕ እስራኤል ኣብ ልዕሊ ወሽመጥ ቃዛ ድብዳብ እናካየደ ተወሳኺ ኣጽዋር ክሸጠላ ምውሳኑ ካብ ሓያሎ ወገናት ተቃውሞ ክመፁ ከም ዝኽእል ይጥቀስ። እስራኤል ካብ 2023 ኣብ ልዕሊ እቲ ወሽመጥ ተካይዶ ዘላ ወታደራዊ ወፍሪ ልዕሊ 73,000 ሰላማውያን ሰባት ከም ተቐትሉ ዝጠቐሱ ጸብጻባት ኣሜሪካ ንምክትእዛጊዝ ዝጥቀስ ስጉምቲ ከም ዘይወሰደት ይረድኡ። ኣሜሪካ ገዚፍ ወታደራዊ ደገፍ ካብ ትገብረለን ሃገራት ዝኾነት እስራኤል ዓመታዊ ብገምጋም 3.8 ቢልዮን ዶላር ዝዋግኡ ጽዋር ከም ትረክብ ይግለጽ። ደቡብ ኮርያ ምስ 5 ሃገራት ማእከላይ ኤስያ ማለት ካዛኽስታን፣ ኪርጊስታን፣ ታጂክስታን፣ ቱርክመኒስታንን ኡዝበኪስታንን ኣብ ምምዕባል ቁጠባ ዘተኮረ ሓበራዊ ስምምዕ ከቲማ። እቲ ስምምዕ መራሕቲ 6 ሃገራት ሎሚ 16 መስከረም ኣብ ከተማ ሶል ደቡብ ኮርያ ብዘካየድዎ ፈላሚ ዋዕላ ተበጺሑ። እተን ሃገራት ኣብቲ ዋዕላ ብምድንፋዕ ጽላታት ንግዲ፣ ወፍሪ፣ ጸዓትን ብርቂ ማዕድናትን ከም ተሰማማዕ ተገሊጹ ኣሎ። እቲ ስምምዕ ልዕሊ 95 ሚታዊ ጠለባት ነዳዲኣ ካብ ማእከላይ ምብራቅ ክትሽምት ዝጸንሐ ደቡብ ኮርያ ካልእ ኣማራጺ ከም ዝህልዋ ክገብር ከም ዝኽእል ይእመት። ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ወታደራውን ጸጥታውን ቅልውላው ብደረጃ ዓለም ከይተረፈ ሕጽረት ነዳዲ ስዒቡ ከም ዘሎ ዝፍለጥ እዩ። ኤውሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታትን ቀጥታዊ ኤሌክትሮኒካዊ ጸወታታትን ንትሕቲ 15 ዓመት ዝዕድሚኦም ቈልዑ ክዝኽልክል እማ መቕሪቡ። ኣባል ሃገራት ነቲ ጉዳይ ጽባሕ 17 መስከረም ተራኺበን ከም ዝትያሉ ፕረዚደንት ኮሚሽን ኤውሮጳ ኦርሳላ ቮንደርሌየን ገሊጻ ኣላ። ማሕበራዊ መራኸቢታት ኣብ ቈልዑ ጠንቂ ጥዕናዊ ጸገማትን ኣካዳምያዊ ድኻማትን ኮይኑ ከም ዘሎ ዝሓበረት እታ ፕረዚደንት ኣባላት ነቲ እማመ ብእወታዊ ክቕበልኦ ጸዊዓ ኣላ። ብርክት ዝበለ ኣባላት ኤውሮጳዊ ሕብረት ተጠቃምነት ማሕበራዊ መራኸቢታት ንቈልዑ ዝኽልክል ሕጊ ብተናጸል ከጽድቓ ከም ጸንሓ ዝዝከር እዩ። ኣሜሪካን ብራዚልን ኣብ መወዳእታ ናይ ዝወርሒ ዝብ ጉዳይ ወሳኺ ቀረጽ ክዝትያ ምዃነን ገሊጸን። በዚ መሰረት ሰብ መዚ ንግድን ኢንዱስትሪን ክልቲአን ሃገራት ጎኒ ጎኒቲ ካብ 30 መስከረም ክሳብ 1 ጥቅምቲ ኣብ ኣሜሪካ ዝካየድ ዋዕላ ሚኒስትራት ጉጅለ ዒስራ ተራኺቦም ክዘራርቡ መደብ ኣሎ። እቲ ርክብ መቐጸልታ ናይቲ ፕረዚደንት ዶናልድ ትራምፕን ፕረዚደንት ሉላዳ ሲልቫን ኣብ ዝሓለፈ ወርሒ ናሓሰ ዘካይድዎ ናይ ቴሌፎን ዝርርብ ኮይኑ ኣሜሪካ ኣብ ልዕሊ እታዊ ፍርያት ብራዚል ጌራቶ ዘላ ወሳኺ ቀረጽ ንምጉዳልን ንግዳዊ ዘይምቅዳውን ምግታእን ዝዓለመ ምዃኑ ተሓቢሩ። ኣሜሪካ ኣብ ዝተወሰነ ፍርያት ብራዚል ኣስታት 37 ሚታዊት ወሳኺ ቀረጽ ወሲና ከም ዘላ፣ እዚ ድማ ንኣስታት 23 ሚታዊት ካብቲ ብራዚል ናብ ኣሜሪካ ትገብሮ ሰደድ ብኣሉታ ጸሊዎ ከም ዘሎ ጸብጻባት ይረድኡ። ብራዚል ኣብ ቀዳማይ መንፈቕ 2026 ናብ ኣሜሪካ ልዕሊ 17 ቢልዮን ዶላር ዝግመት ሰደድ ከም ዝገበረ ዝጠቕሱ ጸብጻባት ምስቲ ናይ ቅድሚ ዓመት ተመሳሳሊ ዋርሒ ክነጻጽር ከሎ ብልዕሊ 13 ሚታዊት ከም ዝነከየ ይረድኡ። ዘይቁርዒ ዓለማዊ ንግዳዊ ስርዓት ንጃምላ ዓለማዊ እቶት ኣብዚ ዝመጽእ ቀረባ ዓመታት ብልዕሊ 10 ሚታዊት ከጉድሎ ከም ዝኽእል ውድብ ንግዲ ዓለማዊ ኣጠንቂቑ። እገዳታት ልዑል መጠን ቀረጽን ካልእ ንግዳዊ ማሕንቆታትን ቀንዲ ጠንቂ ምንቁልቋል ዓለማዊ ቁጠባ ምዃኖም ዝገለጸ እቲ ውድብ ሃገራት ኣብ ንሓድሕደን ሚዛኑ ዝሓለዉ ንግዳዊ ምልውዋጥ ክካየዳ ጸዊዑ። ሓያላን ሃገራት ንሕጋጋት ውድብ ንግዲ ዓለም ብምጥሓስ ኣብ ልዕሊ ካልኦት በይናዊ ዘይሕጋዊ እገዳታት የጽድቓ ከም ዝግለዋ ዝፍለጥ እዩ። ከም ሳዕቤኑ ዓለማዊ ንግዳዊ ስርዓት ኣብ ውሽጢ ዝሓለፈ 80 ዓመታት ናብቲ ዝተሓተ ደረጅኡ ሪዶ ከም ዘሎ ጸብጻባ

ናይቲ ኣህጉራዊ ውድብ ይጠቕሱ። ብደረጃ ዓለም መጠን ዓመታዊ ቀጥታ ወፍሪ እናጎደለ ይመጽእ ከም ዘሎ ዝገልጹ ጸብጻባት ንግዲ እቲ ክስተት ሳዕቤናት ዘይቅሩዒ ንግዳዊ ስርዓት ምዃኑ ይረድኡ። እዚ ከምዚ ኢሉ እንከለዉ ውድብ ንግዲ ዓለም ተልእኹኡ ብግቡእ ይዓምም ከምዚ የለ ዝወቕሳ ሓያሉ ሃገራት ዳግመ ህዳሰ ክግበረሉ ይጽዋዕ ኣለዋ። ኣልጀርያን ማልን ቁጠባዊ ዝምድንአን ብድንፋዕ ዝኽእል ስምምዕ ከም ዝኸተማ ገሊጻን። ቀዳሞት ሚኒስትራት ክልቲኦን ሃገራት ማሊ 15 መስከረም ኣብ ከተማ ባማኮ ማሊ ኣብ ዘካይድዎ ዝርርብ ዝተበጽሐ ስምምዕ ጸዓት ዕደና ሕርሻን መጓዓዝያን ኣብ ዝርክቦም ጽላታት ሓበራዊ ወፍርን ምግባር ዝዓለመ ምዃኑ ተሓቢሩ። እቲ ስምምዕ ኣብ ምምዕባል ቁጠበን እወታዊ ተራ ከም ዝህልዎ ዝኣመተ ኣልጀርያን ማሊን ንትግባርኡ ብዕቱብ ከም ዝነጥፈ ሓቢረን ኣለዋ። እዚ ቁጠባዊ ስምምዕ እዚ ክልተ ዋርሒ ድሕሪ እቲ ዲፕሎማስያዊ ዝምድንአና ንቡር ንምምላስ ዝወሰዶ ስጉምቲ ይስዕብ ዘሎ። ኣልጀርያ ኣብ ሚያዝያ 2025 ክላ ኤራ ከም ዝጣሓሰት ንዝገለጸታ ድሮን ማሊ ወቂዓ ከም ዘወደቐ ድሕሪ ምግላጻ ዲፕሎማስያዊ ዝምድንአን ከም ዝሸሓከረ ጸብጻባት ይረድኡ። ይኹን እምበር ኣብ ዝሓለፈ ወርሒ ሓምለ ዝምድንአን ናብ ንቡር ንምምላስ ከም ተሰማምዓ ይፍለጥ። ኣሜሪካን ጀርመንን ኣብ መዳይ መፍረፅ ዋር ክተሓጋገዛ ዝኽእለን ስምምዕ ከም ተፈራርማ ሓቢራን። ሚኒስትራት ምክልኻል ቦሪስ ፒስተርዮስን ፒት ሄግሰትን ትማል 15 መስከረም ኣብ ዋሽንግተን ዲሲ ብዘካይድዎ ዝርርብ ኣብቲ ጉዳይ ኩባንያታት ምክልኻል ክልቲአን ሃገራት ብሓባር ክነጥፋ ምዃነን ገሊፆም። እቲ ስምምዕ ከጋጥም ዝኽእል ሕፅረት ተተኮስ ብምቅላል ፀጥታ ሃገራቶም ንምውሓስ ሓጋዝ ምዃኑ እቶም ሚኒስትራት ኣፍሊጦም። እዚ ከምዚ ኢሉ እንከሎ ጀርመን ቶማሃውክ ዝተሰሜ ክሩዝ ሚሳይል ኣሜሪካ ሽምት ምዃኑ ኣብ ትጋጣሚ ሓቢራ። ጀርመን ትርከበን ሃገራት ኤውሮጳ ፀጥታዊ ፅግዕተኛነት ኣሜሪካ ንምውጋድ መፍረአን ሸመተን ኣፅዋ ርክብ ከብላ ከም ዝግባእ ክሕብራ ጸኒሐን ኣለዋ። ሊብያ ኣብ ዝመፅእ 3 ዓመታት ንመጠን ፍርያት ባህርያዊ ጋዝ ዕለታዊ ናብ ልዕሊ 110 ሚልዮን ሜትሮ ክቦ ከተደይቦ ምዃና ሓቢራ። እቲ መጠን ኣብዚ እዋን እዚ መዓልታዊ ኣስታት 20 ሚልዮን ሜትሮ ክቦ ጥራይ ከም ዘሎ ዝገለፀት ሊብያ ንምድንፍዑ ገዚፎ ወፍሪ ትገብር ከም ዘላ ረዲያ። ሊብያ ኣብ ዝሓለፈ ወርሒ ናሓሰ ልዕሊ 2 ቢልዮን ሜትሮ ክቦ ባህርያዊ ጋዝ ከም ዘፍረየት፣ እታ ሃዝ ምስ ናይ ዝሓለፈ ዓመት ተመሳሳሊ ወርሒ ክነፃፀር ከሎ ድማ ብልዕሊ ዕፅፊ ከም ዝዓበየ ፀብጸባት ይረድኡ። ፍርያት ጋዝ ጥራይ ዘይኮነ ፍርያት ነዳዲ ንምዕባይ እውን ትሰርሕ ከም ዘላ ሊብያ ትሕብር። ዓንዲ ሕቆ ቁጠባ ሊብያ ዝኾነ ፍርያት ባህርያዊ ጋዝን ነዳድን ኣብቲ ሃገር ብዝተኸስተ ግደማዊ ምትእታው ዝጠንቁ ግጭታት ናብ ዝተሓተ ደረጃ ወሪዱ ምፅንሑ ፀብጻባት ይጠቕሱ። ዜናታት ንምዝዛም ኣርእስተ ዜና ክደግመልኩም። ላዕለዋይ ልኡኽ ኤርትራ ምስ ሚኒስተር ንግዲ ስዑድያ ኣብ ምምዕባል ንግድን ወፍርን ዘትዩ። ኣብ እምበይቶን ዞባ ማይ ዓይኒ ሓድሽ ፕሮጀክት ቀረብ ፅሩይ ስተ ማይ ተመሪቑ። ኣባላት ኣገልግሎት ማእሰርትን ተሃድሶን ኤርትራ ብዝወሰድዎ ለንታዊ ተበግሶ ደም ለጊሶም። ኣሜሪካ ንእስራኤል 2.8 ቢልዮን ዶላር ዝዋግኡ ተተኮስቲ ክትሸጠላ ምዃና ገሊጻ። ደቡብ ኮርያ ምስ 5 ሃገራት ማእከላይ ኤስያ ምዕባል ቁጠባ ዘተኮረ ስምምዕ ከቲማ። ኤውሮጳዊ ሕብረት ንትሕቲ 15 ዓመት ዝዕድሚዮም ቆልዑ ተጠቃምነት ማሕበራዊ መራኸቢታት ዝእግድ እማን ኣቕሪቦም። ነሳዕቲ ዝተዳለዉ ዜናታት ተዛዚሙሎም ዝትረፉ መድባትና ንሓድገኩም ብወገነይ ሰናይ ምሸት።

0: ውዱብ ህዝባዊ ግንባር ቤት ትምህርቲ ሰውረ ክምስርት ክብገዝ እንከሎ መጻየቲ ኤርትራ ብኣእምሮኡ እናሰኣለ ንመጻየቲ ኤርትራ ዝሃንፁ ተቃት ንምፍራዩ ንነዊሕ ሓሲቡ ደኲንዎ እቶም ሃገር ክሃንፁ ዝተሓስቡ ተምሃሮ ብዅሉ እንትንኦም ብቕዓትን ኣፍረይትን መታን ክኾኑ ከዓ ዓቕሙ ብዘፍቅዶ ይሃንፆም ነይሩ ኪንዮም ጅማር ቀጻልነት ክህልዎ ብምሕላን ኩሉ ዓቕሙታቱ ኣወሃሂዱ ብዙሕ ዋጋ እናኸፈለ ዘቐመጦ ርአን ዕላማን ኣብ መፈፀምታ ኣብፅሕዎ ቤት ትምህርቲ ሰውራ ካብ ዝተፈላለየ ኩርና ሓገር ብዝመፁ ቆልዑ ኣብ 1976 ኣብ ዜሮ ተመስሪቱ እቶም ናብዚ ቤት ትምህርቲ ዝተፀንበሩ ተምሃሩ ከዓ ብዝተፈላለየ ምኽንያት ዝተኣከቡ እዮም ምምፃእ ናይዞም ተምሃሮ ኣብ ክልተ መድረኻት ተኸፊሉ ክረአ ይከኣል ኣብ ቀዳማይ መድረኽ ካብቲ ጸላኢ ግፍዕ ዝፍጽመሉ ዝነበረ ቦታታት ካብ ሱዳን ክጋደሉ ዝመፁ እሞ ትሕቲ ዕድመ ዝኾኑ ደቂ ተጋደልቲ ከምኡውን ካብቲ ኸባቢ ዝመፁ ቆልዑ ዘጠቓለለ ነይሩ በብእዋኑ ናብዚ ቤት ትምህርቲ ዝፅምበሩ ተምሃሮ እኳ እንተነበሩ እቶም ብብዝሒ ዝመፁ ግን ኣብ ካልኣይ መድረኽ ዝጥርነፉ እዮም እዞም ተምሃሮ ኣብ ሓራ ቦታታት ኣብ ቀያሕቲ ዕምባባ ተመዲቦም ዝፀንሑ እሞ ኣብ 1978 ናብ ሜዳ ዝኸዱ ቁፅሪ ተምሃሮ እዚ ቤት ትምህርቲ ክውስኽ ዝገበሩ እዮም ተምሃሮ ቤት ትምህርቲ ሰውራ ብዝተፈላለየ ምኽንያት ናብዚ ቤት ትምህርቲ ዝተፀንበሩ ስለ ዝኾኑ ሓደ ዓይነት ዕድመ ክህልዎም ኣይትፅበን
1: ሕጂቲ ዜሮ ምስኣተና ከምዚ ኣቐዲሙ ዝበልኩ ካብ ዝተፈላለየ ኩርናዕ ናይ ሃገር ዋላ ይኹን እምበር ኣብቲ ኣቃውማ ናይቲ ቤት ምስውራ ኣብነ ቅድም ዝተቐበላና ካብቶም መስረቲ ካ ስለዝኾንኩ ኣነ 1976 ወርሒ 9 እዩ ኣቴና ናብቲ ቤት ትምህርቲ እቶም ኣበባ ግደን ንግስቲ ዕብዮን ዝበሃል እየን ብቐዳም ዝቐበላና ካብኡ ግን ዝተፈላለየ ኣሌይቲ እንዳተቐበላና በብዕድሜና በብቲ ናይ ዕድሜና ኣወዳድባ ኢና ተኸፋፊልና ንኣብነት ስድርኦም ካብ ስድሮኦም ዝተመጠሉ ስድሮኦም ዝመትዎም እቲ ውድብ ዘምፅኦም ካብ ከባቢ ክሊ ዕድመ ናይ ክልተ ኩሉ ነገር በዕላይነት ናይ ኣሌትና ናይ በዓል ኣበባ ዝካየዱ ኣበባ ተኣልዮም ክኾኑ ከለዉ ንሕና ከዓ ማእኸሎት ንበሃል ከዓ ካብ 7-8 ዕድመ እዚኦም ካብ ክልተ ክሳብ 7 ኣበባ ግደ ተኣልዮም እዮም ካብኡ በዓል ከርያ ሓሰን ትበሃል ንኣብነት ቅርንዓና ዝተቐበለትና ማእኸሎት ዕድመ ተባሂልና ካብኣ ቅልጥፍ ኢላ ዝተቐበለትና ግን ዘይድ ርእሶም ካብ 7 ክሳብ 10-11 ዕድመ ንኸውን ኣብ እንዳ ዘይድ ርእሶም ኣዴና ዘይድ ርእሶም ካብኡ ንንኦ ከዓ እንዳ ዓበይቲ ተባሂሎም ብከምዚ ዕድመ ኣከፋፋል ወይ ከዓ ንዕድመ ፍልሊና ኣብ 3 ጋንታታት ንበሎ መሳርሒ ህልዋ ኮና ግን እትከፋፍለ ናይ ዕድመ ከምዚ ዝመስል ነይሩ ትምህርቲ ካብ ቀዳማይ ካልኣይ ሳልሳይ ዝለዓለ ሳልሳያ ነራ ንኣብነት ኣብ ዜሮ ኣነ ዝዝክሮ ዕድመ ሕጂ ንኣብነት ብናተይ ንድሕራ ምፅ ካልኣይ ክፍሊ ጀሚረ ቀዳማይ ክፍሊ ከዓ ብትሕትና ማለት እዩ ብልዕልና ከዓ ሳልሳይ ክፍሊ እዚ ሕጂ እቲ ዕድመ ንባዕሉ ይድርቶ እዩ ስለዚ ከባቢ 8-9 ገለ ዝነበርና ኣብ ካልኣይ ክፍሊ ክንኮን ከለና እቲ ሓፈሻዊ ናይ ዕድመ ኣመቓቕላ ገምጋም ቀዳማይ ከዓ ብትሕትና ዘለዉ ማለት እዩ

0: ብዕድመይ ናእሽቱ
1: ካብ 15 ሕልፍ ኢልካ እቲ ናይ ምምሃር ድሌት ዘይምህላው ክጋደል የምባል ካልእ ካልእ መፅ ስለ ዝነበረ ዝተፈላለየ መገዲ ኣብኡ ኮፍ ዝብሉሉ ብዙሕ ኣይነበረን። እቲ ገደብ ግን ንክንዲዚ ይሓፅር ነይሩ። ኣብቲ ዝነበረ ስርዓት እውን ቅድሚ 7 ናይ ምጅማር ዕድል ኣይነበረን። እቲ መዋለ ህፃናት ዝበሃል ኣይነበረን። ምናልባት ኣዝየሎ ዝበሃል ኣብ ገለ ዓበይቲ ከተማታት ከም ዝነበረ ይፍለጥ።

0: ሞንተ ኣብ ትሽዓተ ዝጅምሩ እውን ከም ዝነበሩ ንፁር እዩ። እዚ ግን ነቲ ቀልጢፎም ንክርድእዎ ዕድል ህብ ስለ ዝነበረ ብዙሕ ተሪፎም ኢልካ ወይ ኣቢሎም ኣይትብልን ኢኻ። ዝኾነ ግን እቲ ናይ ገደብ ዕድመ ልዕሊ 7 ምዃኑ ርድእ እዩ ማለት እዩ። እቲ ደረጃ ንብሎ ዘለና ከዓ ብፍላይ ኣብ 78 ክምሃር ፀኒሑ ምስ መፀ ሰብ ክሳብ 5ይ ክፍሊ እዩ ነርቲ ደረት ናይ ትምህርቲ 7ይ ክፍሊ ዝምሃር ዝነበረ እውን ኣብቲ 5ይ ጆይን ዝገብር 4ይ ፀኒሑ ናብ 5ይ ዝሓልፍ ናብ 3ሳይ ይምለስ። ሓደ ለቨል ወይ 2 ለቨል ንድሕሪት ተመሊሱ እዩ ዝምሃር ነይሩ። እዚ ምስ ዓቕሚ ናይቲ ቦታ ክኸውን ይኽእል፣ ካልኣይ ከዓ ምስቲ ኳሊቲ ናይቲ ትምህርቲ እውን ትርር ዝበለ ስለ ዝነበረ ዳርጋ 1-2 ለቨል ጎዲሉ እዩ ጅምሮ ነይሩ። ሓደ ካብኦም ውን ስለ ዝነበርኩ ኣነ ንኣብነት ኣብ 4ይ ክፍሊ ተማሂረ ናብ 5ይ ክሓልፍ ከለኹ እየ ተሓዊሰ ናብ ቤንሶራ ናብ ዝኣተኩሉ ማይ 78 እ ገና 4ይ ክፍሊ ወዲእና ናብ 3ይ ክፍሊ ተመሊስና ኢና ጀሚርና ስቲል ቻለንጅ ይገብረና ከም ዝነበረካ ዝክር ማለት እዩ።
1: ኣብ መስርሕ ምምሃርን ምስትምሃርን እኹል መሳላጠታት ክህሉ መሰረታዊ እዩ። ምምሃርን ምስትምሃርን ብቕልጡፍ ንቕድሚት ንኽስጉም እውን ልዑል ተራ ይፃወት። ነዚ ብግቡእ ዝርዳእ ህዝባዊ ግንባር ከዓ ህዝባዊ ሓይልታት እናተባህለ እንከሎ ምስ ኩሉ ብድሆታቱ ገና እውን ብርታዊ ቃልሲ ታተናበለዩ ነዚ ቤት ትምህርቲ ደኪንዎ ኣይፀንሐን እውን ኣብ 1978 እስትራቴጂያዊ ምዝላቕ ኣርኪብዎ። እዚ ይኹን እምበር ንኹሉ ብድሆታት ተፃዊሩን ብኡ ተሳሒሉን ስኑ ነኺሱ ቀፂልዎ እዩ። ኣብዚ እዋን እኹል መሰለጠታት ነይሩ እኳ እንተዘይተባሃለ ዓቕሙ ብዘፍቅዶ ተቓሊሱ ግን ዘድሊ ጠለባት ይቕርብ ነይሩ እዩ። ዋላ እኳ ንፁራን ዕላማን ዓጢቑ እንተተበገሰም በብመድረኹ ብዘርእዮም ዝነበረ ለውጥን ምዕባለን እዩ እናሰፍሐን እናዓበየን ዝኸይድ ነይሩ።
2: ኣነ ሕጂ ኣብታ ዝዝክራ ዕድመ ናይ 0 ሂወሲ እቲ ዝመቀረ ሙሉእ መሳላጥ እያ ዝነበረ። ንኣብነት ኣብ መዳይ ትምህርቲ እንድሕር ዳይልካሲ ኣንደርግራውንድ ትሕተ ባይታ ዝተሰርሐ ከመይ ዝበለ መንደቕ ገዛ ዝነበሮ ክፍሊ ዝነበሮን እዚ ዴስክታት ንብሎ ኮፍ መብሊ ተምሃሮ ይኹን ምቹእ መምሃሪ ነርና መሳለጥ እያ እውን ነርና። ስለዚ ብመዳይ ናይ ትምህርቲ ክሪኦ ከለኹ ኣዝዩ ዝመቸአ ዋላ ሓንቲ ጎደሎ ዘይነበረና ገይረ ኣነ ዝዝክሮ ኣብ ሂወተይ። ስለዚ ብመዳይ ትምህርቲ ሙሉእ ኣብቲ ዓሚቕ ናይ ትምህርትና መሃራን ከይኣተና እቲ መሳላጥያ ዝበሃል ሙሉእ ክፍልና ፅፉፍ ኮፍ መበሃል ኢና እኹል ከም ዝነበረ ዝክራኒ
0: መሳለጥያ ክንብል ከለና እውን ቁሩብ ክፈላለዮ ክፍትን ናይ ጥራዝ እዚ ናይ ቾክ ወይ ኩሩሽ ሰደዳ ገለ ብዙሕ ፀገም ነይሩ ትብለ ትኽእል። እቲ መጠን ክፍልታት እውን ብኡ መጠን ውሑድ እዩ ነይሩ። ንዑ ዝዕግብ ነይሩ ኢልና ክንዛረበሉ ንኽእል። እቲ ዴስክስ ገለ ድሒሩ እዩ እንዳገፍሐ እንዳበለ ከይዱ እምበር ኣብ መጀመርያ ኣብ ናይ 0 ዝነበረ ምቹእ ቦታ እውን ነይሩ ኢልካ ክትዛረበሉ ይትኽእልን። ብፍላይ ናተይ ዝክራ ሕጂ ኣብ 78 እቱ ምስ በልና ሳትረቢና ተፈሊና 3ይ ክፍሊ ነበርና ኣብኡ ዴስክታት ቁርብ ብሻምብቆታት ብገለ ዝተሰርሐ ስታንዳርድ ናይ ቤት ትምህርቲ ዝመስል መልክዕ እውን ነይርዎ እዩ። ኣይ ፀናሕናን ግን ቀልጢፉ እቲ ምዝላቕ ናይ 79 እውን ካብ 0 ምዝላቕ እውን ስለ ዝመፀ እዚ ኩሉ ኣብ ጉዕዞ እዩ ዳርጋቲ ቤት ትምህርቲ ሓሊፉ። ብድሕሪ ዝነበረ ኣብ ሃወልዕ ኢና ሰትል ኮይና ክንመሃር ፈቲና ኣብኡ ኣብ ትሕቲ ገረብ እዩ ኣብ እምኒ ኮፍ ኢልካ እዩ ማለት እዩ። እቲ ዝነበረ ብመጠኑ ኣብ 0 ሳትረብን እውን ክቕፅል ኣይከኣለን። ምክንያቱ ኣብ ጉዕዞ እንዳተጓዓዝካ እቲ ሓደ ቋሚ ቦታ ከይሓዝካ ዝግበር ዝነበረ ትምህርቲ ስለ ዝኾነ ብዙሕ ምቹእነት ዘይነብሮ ምኳኑ ርዲ እዩ። ክሳብ ገህተብ ከምኡ ዓይነት መገዲ ይኸይድ ማለት እዩ። ኣብ ትሕቲ ገረብ ኣብ እምኒ ኮፍ ኢልካ እንዳተማሃርካ ድሕሪኡ ግን ኣብ ጀልሃንቲ እቲ ስሩዕ ኣብ 80 ማለት እዩ መጀመርያ ስሩዕ ትምህርቲ እቲ ቦታ እውን ብተዛማዲ መሬት ሱዳን እውን ስለ ዝኾነ ህዱእ ቦታ ጥጡሕ ኣብ ጎልጎል ከም ስርዓት ገዛኻ ሰሪሕካ ብሻምቆታት ብካልእ ዚንጎታት ጌርካ ሓደ ስታንዳርድ ዘለዎ ኮታ ነቲ ቦታት ዝዕቅን ኮፍ መበልን እቲ ካልእ መሰለጣትን ሙሉእ ብሙሉእ ነይሩ ኢልና ንዛረበሉ ካብኡ እዩ ማለት እዩ። ድሕሪ ናብ ዓራርብ ብኩሉ መዳዩ ዝሓሸ እቲ መሳለጥያታት ንብሎ ኣብ መምሃሪ ናይ ጥራውሲ ቾ ካልእ ዘይኮነስ ክሳብ ሞዴላት ቻርትስ ካልእ ካልእ ኩሉ እቲ ንምምሃር የድሊ እዩ ዝበሃል።

0: እንዳማዕበለ እንዳተወሰኸ ከይዱ ኣብ ዓራርብ ዳርጋ እቲ ሙሉእ ንቕዓት ዘለዎ ቤት ትምህርቲ ኣብ ምድኳን በፂሑ ማለት እዩ።
1: ኣብ መጀመርታ ቤት ትምህርቲ ሰውራም ናይ መባእታ ደረጃ ሒዙ እዩ ተበጊሱ። ኩሉ እቲ ንመባእታ ዝምልከት ዓይነት ትምህርቲ ዘጠቓለለ ኸዓ ነይሩ። እቲ ትምህርቲ ምስ ግብሪ ብሳነ መንገዲ ይወሃብ ብምንባሩ ንብቕዓት ናይዚ ቤት ትምህርቲ ዘኩልሕዩ ተምሃሮ ድማ ከከም ዝምባሊኦም ናብዚ ናይ ግብሪ ትምህርቲ ከም ዝፅንበሩ ይግበር ነይሩ። ናብ ከም በዓል እንዳ ሕርሻ፣ ሕክምና፣ ሃንደሳ፣ ጋራጅን ካልእን ብምኻድ ግብራዊ ትምህርቲ ይወስዱ ነበሩ። ከም ትልሂት፣ ቅብኣ፣ ስፖርት፣ ሙዚቃ፣ ምህዞን ሰንዓን፣ ፅርበት ሓፂን ዕንፀይትን ዝኣመሰሉ ንጥፈታት እውን ከም ኣካል ትምህርቲ ብምዃን ጎኒ ጎኒ ስሩዕ ኣካዳምያዊ ትምህርቲ ይወሃቡ ነይሮም እዮም። እዚ ድማ ኣብ ብርክት ዝበለ ንጥፈት ናይቲ ውድብ ይኹን ኣብ ናይ ሎም ሃገረ ኤርትራ ኣብ ዝተፈላለየ ዓውዲ ብቑዓትን ኣፍረይትን ሞያውያን ንኽፍጠር እዩ እቲ ጻዕሪ ዝነበረ።
2: ሕጂ ክሳብ ሳልሳይ እንድሕሪ ኢለ እቲ ደረጃታት መባእታይ እዩ ዝኸውን ዘሎ። ንምሃሮ ዝነበርና ዓይነት ትምህርቲ ግን ስነ ፍልጠት ነይሩ፣ ቁፅሪ ነይሩ፣ ቋንቋታት ትግርኛን እንግሊሽን ዓረብ ክርስዖ ዘይደሊ ዋላ ዝበፅሕናዮ ደረጃታት ከይተረፈ ብዝለዓለ ከም ዝተምሃርና ይዝክር ክሳብ ካብ ብፊደላትን ቃላትን ሓሊፍና ሲ ሕጥቦ ፅሑፍ ኣዳሊና ነንብበሉን ንፅሕፈሉን ደረጃታት በፂሕና ብዝለዓለ ንምሃሮ ነርና። ስለዚ ዓይነት ትምህርቲ ንመባእታ ዝበቃዕ ሲ ብምልኡ ንምሃሮ ነርና። እዞም ኩለን ዝጠቀስኩን ዓይነት ትምህርቲ ሰለስተ ቋንቋታትን ቁፅርን ስነ ፍልጠትን ፖለቲካ ከዓ ፖለቲካ እውን ፖለቲካ ከም ዓይነት ትምህርቲ ነራትና። ስለዚ እዘን ኩለን እዚአን ዓይነት ትምህርቲ እዚአን ብብቓት ንምሃሮ ከም ዝነበርና ዝክር ተዓታትና ዝኩር ንኮተሲኢና ሩባ ነይሩ። እቲ ሕጂ ምናልባት ትራሕቂ ቀረባይ ሕጂ ክንመክሎ ቀረባይ ሩባ ነይሩ ሩባ ናይ ዜሮ ንጎተሲኢና ክቦርታ በብክልተ ዓፂፍና ኣብ ዝቕመጥ ብግቡእ ኣቐሚጥና ንሩባ ንወርድ ብናዕሬት ብዘብዘብ ንወርድ ሞኒ ካብኣ ተሓፃፂውና ገፅና መፂና ቆሪስና ዛይደይ ሕጂ ክርስዖ ዘይደሊ ኣብ ሂወተይ ዛይደይ ስነፍልጠታዊ ተዓባብያ እውን ነይርዎም ኣሌትና ንመምሃራና ካብታ ንዓሬትን ገፅና ተሓፃፂውና ምስ መፃና ኩባይ ሳብ ዝበሃላ ነረን ነውሰ ከፍ ተምሃራይ እዚአን ስተይዎን ትብለና ምስ ናቱ መግለፂ ከዓኒ እዚ ኣብ ጎረርኹም ዝሓደረ ኩሉ ርስሓት ፅርግርግ ካቢሮ ክወፅ ኢላ ነውሰ ከፍ ተምሃራይ ኣገዲዳ ተስትየና ካብኡ ቆራሪስና ንትምህርትና ንኸይድ ካብ ትምህርትና እኩል ተማሂርና ምስ መፃና ከዓ ልክዕ ከምዚ ካብ ገዛና ኣዴና ዘበገሰትና ተማሂርና ምስ መፃና ከዓ ናይ ምሳሕ ግዜናን ናይ ዕርፍቲ ግዜናን ናይ መፅናዕቲ ግዜናን ከዓ ዝተወደበ። ስለዚ ኩሉ ስሩዕ ኣካይዳ እዩ ነይርዎ ማለት እዩ። እዚ ሕጂ እንታይ ሕግዘካ እዚ ድሓር ንሪኦ ናይ ሰብ ኣብ ደቅና ኩሉ ግዜ ሓንጎልካ ሲ ኣብ ስራሕ እዩ ማለት እዩ። ብትምህርቲ ብመፅናዕቲ ብዕረፍቲ ምስ ኩሉ ኣኽብረትን ሓልየትን ናይ መፈራን ኣሌትን ነቲ ናፍቆት ናይ ስድራ ከም ስርዓት ተወንዚፉ ሲ ኣብ ኩሉ ግዜ ኣብ ንጥፈት ኣለና ማለት እዩ።
0: ኩሉ እዚ ዓይነታት ትምህርቲ ካብ ቀዳማይ ክሳብ ሓምሻይ ኣብቲ ዝነበረሉ ግዜ ድሕሪኡ ግን ክሳብ ሻሙናይ ከም ዝቀፀለ ተንኪፈ ኣለኹ። ካብ ሳልሳይ ክፍሊ ንድሓር ናይ ጂኦግራፊ ታሪክ እዚእውን ተወሳኺ ከም ትምህርቲ ይወሃብ ነይሩ። ናይ ኣካላዊ ትምህርቲ ብስሩዕ ይወሃብ ነይሩ። ልዕሊ ኩሉ ግን ክጠቕሳ ዝደሊ ናይ ዓረብ ትምህርቲ በቲ ዘሎ ዓቕሚ ሰብ በቶም ዘለዎ ክኢላታት ዳርጋ ኣብ ኩለን ለቨልስ ይወሃብ ከም ዝነበረ ማለት እዩ። ከም ቋንቋ እንግሊዝ ዓረብ ከዓ ከም ቋንቋ ትቐርብ ከም ዝነበረት እዚ ከዓ ንብዙሓት ንድሕሪኡ ንቋንቋ ምልከቶም ዝሕግዝ ከም ዝነበረን ከም ዝሓገዞምን ክግለፅ ይከኣል። ለዚ ንኩሉ ዝሽፍን እዩ ነይሩ እቲ ዓይነታት ትምህርቲ ብዝተካእለ መጠን ኣብቲ ሚዛኑ ከዓ ከም ትቀድም ዝበልናዮ ምስቲ ሂወት ናይቲ ሰውራን ምስኡ ንናትካ ሃገራዊ ስምዒት ከለዓዕል ብዝኽእል መገዲ ወይ ነቲ ፍፃመታት ዝነበረ ብዝገልፅ መገዲ እዩ ዝቐርብ ነይሩ እቲ ካሪኩለም። ትርር ከዓ ይብል ነይሩ። ንፉዓት መምሃራን፣ ሓገዝቲ መምሃራን፣ ሓገዝቲ ኣለይቲ ንኩሉ መደባትካ ዝሰርዑልካ ስለ ዝነበሩ ተዘይኮይኑ ቅልል ዝበለ ትሕዝቶ ነይርዎ ክትብሎ እውን ይከብደካ እዩ። ቀሊል ኣይነበረን እጂ ብፍላይ ከምዚ ዝበልናዮ ቀዲምና ብዙሕ ፕሮግረስ እንዳረኣየ ከይድ ስለ ዝነበረ ኣብቲ መጀመርያ እዋን ቆዋሚ ቦታ ካልእ እውን ዘይነበሮ ምስ ምዃኑ ብዙሕ እቲ ብሓደ ሽፍት ኣብ ሓደ ግዜ ምስ ተምሃርካ እቲ ድሕሪኡ ዘሎ ዕዮታትካ ትሰርሓሉ ካልእ ንጥፈታት ናይ ስፖርት ኹን

0: ናይ ማእቶት ናይ ገለ ትሰርሓሉ ግዜ ብሓደ እዩ ዝኸይድ ነይሩ ክሳብ ጀልሃንቲ እውን ዝከረኒ ማለት እዩ። ብፍላይ ኣብድሒሩ ኣብ ናይ ዓራርብ ግዜ ግን እቲ ስሩዕ መገዲ እንዳሓዘ ምስከደ እቲ ናይ መፅናዕቲ ብፍላይ ከዓ ብዕድመ ናብቶም ንኣሽቱ ዝበሃሉ ናይ ድቃስ ግዜ ይምፃካ ኣይምፃካ ብዘየገድስ ፍሉጥ እዩ። ናይ መፅናዕቲ ግዜ ፍሉጥ እዩ። ደቅስ ተባሂልካ ካብ ስርዓት ትድቅስ ተስእ ተባሂልካ ከዓ እቲ ናይ ክሳብ ይበሃል። ስለዚ ውዱብ ኣካይዳ ነይርዎ እዩ። ኣብ ኩሉ ዝነበረ ሙሉእ ግዜ ኣይነበረን፣ ግን ካብ ዓራርብ ንዳሓር ዝነበረ ብከምዚ ዓይነት ኣዝዩ ዝተወደበ መገዲ ይኸይድ ከም ዝነበረ ዝክር ማለት እዩ። እቲ ካልእ ዝተፈላለየ ናይ ስፖርት ናይ ካልእ ንጥፈታት ስለ ዘሎ ኣብቲ መጀመርያ ከዓ ብኡ ተሓዝ ነይሩ። እቲ ግዜ መምሃራን እውን ግዜ ረኪቦም እቲ ናይ ምእራም ናይ ዝተፈላለየ ምድላዋት ናይ ምግባር ሰርሕሉ ነይሮም ማለት እዩ። ዳርጋ ኮፍ ምባል ሲ ኣይነበረ እቶም መምሃራን ኣብቲ መንበሪ ናይ ተምሃሮ ከድካ ውን ምሕጋዝ ምርዳእ ነይሩ። ኣብ ገሊ እውን ናይ እንግሊሽ መምሃራን ብፍላይ ንፅባቐ ፅሕፈት ዝምልከት ፍሉይ እቲ ላይንድ ዝኾነ ናይ እንግሊሽ ተዳልዩ ናብኡ ልምምድ ከም ዝገብሩ ንፅባቐ ፅሕፈቶም ተባሂሉ እንዳፀዋዕካ ውን ወ ታሕቲ ዝወርዱን ንላዕሊ ዝኸዱን ገለን ገለን እቲ ኣብ ካልእ ኖርማል ላይንድ ፔፐር እዩ ነይሩ፣ ግን ንዐአን ተባሂለን ብፍሉይ ይዳሎ ሞ ብውሕዱ እቲ ናይ ፅባቐ ፅሕፈት ናይ ካልእ ከም ዝለማመድ ብፍሉይ ከዓ ብውልቆም ሓገዝ ኣብ መንበሪ ናይቶም ተምሃሮ እንዳመፃኻ ይካየድ ነይሩ። ብከምዚ ዓይነት መገዲ እዩ ዝካየድ ነይሩ ትዝክሮ ማለት እዩ።
1: ምድኳን ቤት ትምህርቲ ሰውራ ንነዊሕ እዋን ዝተሓስበሉ መደብ ምዃኑ ብቕርፁን ኣወዳድብኡን ክፍለጥ ይከኣል። ዓሚቕ መፅናዕቲ ዝተገብሮ ብምንባሩ ድማ ኣድማዒ ክኸውን ክኢሉ ብዙሓት ክኢላታት ዘሳተፈ ስለ ዝነበረ ብቕዓቱ ሓልዩ ቀጻልነቱ ከውሕዝ ሓጊዝዎ እዩ።
2: ወ እቲ መጀመርያ ከምቲ ቀዲመ ዝበልኮ ካብ ዝተፈላለየ ኩርና እሞ ካብ ስድራ ካብ ንኡስ ዕድመ ተፈሊኻ ኣብቲ መጀመርያ ናይ ናፍቆት ባህሪ ተርኢ መግለፂኡ ምብካይ ሽንቲ እውን ኣብ መደቀሲ ብፍሉይ ሸንቲ ንብሎም ውን ነሮም ዘይደይ ብፍሉይ ትከነኸኖ ኣብቲ ቋዓት ትምህርቲ ግን እዞም ኩሎም ምሁራት እዮም። ምሁራት ጥራይ ዘይኮነ ግን ነቲ ትምህርቲ ንምትሕልላፍ ዝገብርዎ ተወሳኺ ሓላፍነት ኣዝዮም ሓላፍነት ከምዚ ተራ መምህር ምህር ኣቢሉ ዝኸይድ ኣይኮነን። ኩሉ ሂወቶም ምሳናዩ እተን ኣሌትና ዝበሃል ኣብ ገዛ ፅበየና ኣዴና ንኣብነት ኣዴና ዛይድ እንድሕር ኮይና ከም ኣዴና ኮይና ኣብ ገዛ ተፅበየና መጋቦና መጋቦ ዝበሃል ኣሌትና ኣብ ክሽነ ቢነን ኣለዋ። መምሃራና እውን መምሃራ ጥራይ ኣይኮኑ ብዘይካቲ ብቕዓት ትምህርቶምን ምሁራት እዮም ኩሎም ኢ ኣለኹ። ብዘይካቲ ብቕዓት ትምህርቶም ግን ናይ ኣቦነት ሓላፍነት ተሰኪሞም ከምዚ እናፍቀ ነቲ ትምህርቲ ከም ንዋፅኦን ናፍቆትና ከም ዝርስዕ ዝገበሩና ብምልኣት መግለፂ እውን ይውሕደን እዩ ናይ ኣሌትና ናይ መምሃራና። ስለዚ ነቲ ትምህርቲ መሰረት ናይ ዝዳሓር ዝኮንናዮ ኮ እቲ ሽዑ ዘተምሃርናየን እቲ ሽዑ ዘርኣዩና ሓልዮትን ክንክንን ናይ መምሃራንን እዩ። ስለዚ ኣብ ብቕዓት ኣብ ኣተኣላልያ ኣብ ምሕብሓብ ኣዝዮም ብሉፃት ናይ ብሉፃት ብሉፃት እምበር መምሃራና። ስለዚ ናይ ኣሌትና ናይ መምሃራናን ናይ ኩሎም ተወሃሂዱ እዩ ከዓ እቲ ኩሉ ዳሓር ዝመፀ ብቕዓት ክመፅእ ክኢሉ ከምዘይ ናፈቕ ኣባኻ ወሪዶም ምሳኻ በዓል ዘይደይ ምሳኻ እንተበኻ ምሳኻ ዝበኸያ ወደይ ጓለይ ዝብሉ በዓል ክርስዖም ዘይደለዎን ኩሎም በዓል ኣቦናን ክቡር ኣቦናን መምህርናን ኣለም ሰገድ ተስፋይ ስዋኣትን ህልዋትን በዓል ወልዳ በዓል ሃይለ መብራህቶ ስዋኣት ዘይደይ ንበዓላ ብዓብኡ ኬርያ ኩሎም ኣሌትን መምሃራን መምሃራና ከም ኣደን ከም ኣቦን ኮይኖም እዮም ነዚ ኩሉ ብብቕዓት ክንወፆ ዝገበሩ። ሓደ ቆልዓ እንድሕር ዳኣ ዝን ኢሉ ሓደ ነገር ክስታይ ኮይኑ መፅናዕቲ ወሲዶም እንታይ ኮይኑ ኢሎም ኣባኻ ወሪዶም ኣፅኒዖም ኩነታትካ እንዳሓብሓቡ ዝኸዱ መምሃራን እዮም ነይሮም።
0: ዋላ ምስ ነብስኻ እውን ኣናፃፂርካ ትኸዶ እንዲኻ እቲ ዝበፅሓካ ለበል ምስቲ ኣብኡ ዝፀንሓካ ክብደት ነይርዎ እዩ ኢለ ክገልፆ ዝኽእል ክብደት ማለት ከዓ ንሶም በቲ ዝመዐቀን እዮም እዚ ዝምልስ ክኸውን ኣሎ ብዝለበል ተባሂሉ ዝተዳለወ እዩ። ዋላ ዘ ሴም ኮንቴንት ክኾን ይኽእል ኣብቲ ሸፈፍ ኢልካ ትሓልፎ ኣብቲ ግን ዝሕለፍ ከም ዘይነበረ እቲ ቁም ነገሩ እንታይ እዩ ንክርዳእካ ክሳብቲ መጨረሻ ናትካ ብቕዓት ዝመፅእ ምክትታል ናይ መምሃራን ነይሩ። ብቕዓት ናይ መምሃራን ኢልካ ክትዛረብካ ብደረጃኦም እውን ኩሎም ብቕዓት ኣብ ዩኒቨርሲቲ ጆይን ዝገበሩ መምሃራን ኮይኖም ዝወፁ ገሊኦም ብውሕዱ ግን

0: 12 ክፍሊ ዝወድኡ ልዕሊኡን እዮም ነይሮም ኣብቲ ናይ መጀመርያ እዋን። ልዕልቲ ከምኡ ምዃኖም ግን እቲ ናቶም ዴዲኬሽን እቲ ናቶም ክትምህር ናይ ምድላይ መንፈስ ኣብ ገለ ማዋቶት ክኾን ከሎ ምሳና ዝወፍርሉ ነይሮም፣ ገሊኦም እንዳኣለዩ ዝምህሩ እዮም ነይሮም ማለት እዩ። ስለዚ እቲ ናቶም ቀጻሊ ዝኾነ ምክትታል ብቕዓት ናይ ተምሃራይ ከዓ ስኽኢልካ ከምዚ ዝፅቡቕ ኣምፅኦም ድሑት ኣምፅኦም ኣይኮነን። መን ኣበይ ናይ ኣጉዲሉ ዘሎ ክሳብ ብውልቂ ኣይደንቲፋይ ትገብሮም ማለት እዩ። ካልኣይ ከም ብዶሂሉ ዝሓስቦውን ኣብ ቅድሚ ናብቲ ቤት ትምህርቲ ምሕዋሱ ተማሂሩ ዝበሃል ናይ ኣምሓርኛ ይምለኮ ኣይምለኮ ብካልእ ቋንቋ ይክምሃሮ ፀኒሑ ዋላ ብቲ ፀሓሕፉ እውን ክልተ ነጥቢ እንዳገበርካ እዩ ነሩ መጀመርያ ትምህርቲ ማለት ስርዓተ ትምህርቲ ናይቲ ቋንቋ ኣብዚ ምስ መፀኻ ዘሎ እቲ ኣገባብ ኣናብባኻ ምልከትካ ንኩሉ ነገር ብዙሕ ፃዕር ዝሓትትን ነቲ ተምሃራይ ከዓ ምልስ ኢሉ ክጅምረሉ ዝግደደሉ እዩ ነር ማለት እዩ። እዚ ከምኡ ተዘይነብር ኢንፋክት እቲ ብቕዓት እውን ኣይምመፀን። ምክንያቱ ሓደ ሃጓፍ ሒዙ ምኸደ ኣብ ብዙሓት ከዓ ከም ናተ ዝዝክሮ ብዝተፈላለየ መገዲ እውን ምሳና ክምለሱ ዝኽእሉ ዝነበሩ ብዝተፈላለየ ምክንያታት ከይተመለሱ በቲ ለቨሎም ዝቐፀሉ ነይሮም ፀኒሖም ውን ኣብኣ እንታይ ማለት ሕጂ ስቲል ንዕኦም ናብቲ ዝኣተዎ ለበል ንዕኦም ዝብድህ ወይ ድማ ልዕሊ ዓቕሞም ነይሩ ማለት እዩ። ስለዚ ብከምኡ ክንግምግሞ ንኽእል እቲ ዝተዳለወ መፅሓፍቲ እቲ ኣገባብ ኣቀራርቡ ትርር ዝበለ እዩ። ንባዕሉ በዓል ጂኦግራፊ ሂስትሪ ገለልና ክንዛረብ ከለና ቀሊል ኣይኮነን ነይሩ። ኣብ ሳልሳይ ራብዓይ ዝቐርብ ናይ ጂኦግራፊ ትምህርትስ ገሊኡ ኣብ ኮሌጃት እዩ ዘብል እዚ ታይም ዞን ገለ ዝበሃል ናይ ዝንግሪር ማእገር ገለታት ገለ ዝብል እዚ ኩሉ ኣብ ሳልሳይ ክፍሊ ኮይኑስ ብዛዕባ ናይ ሰዓታት ፍልሊ ሓደ ዲግሪ ክንደይ ደቂቂ ክንደይ ክሳይ ዘለዎ ዝበሃል ካብ ናብ ናይ ሓደ ዝንግሪር ፍልሊ ናይ ክንደይ ሰዓት ወይ ድማ ነቲ ቦታ ናይ ሰዓታት ፍልሊ ዘምፅእ ካብቲ ለቨል ትሒዞም እዮም ዘብሉ። ሕጂ ተሪኢኸያ ዋላ ኣብዝናትና ስርዓተ ትምህርቲ የለን ኣብ ኮሌጅ ከትረኽቦ። ስለዚ ምስከምኡ እንድሕር ሪኢኸያ እውን ብዙሕ ክብድ ዝበለ ትሕዝቶታሲ ነይርዎ እዩ። ዕድመ ግን ተማሃራይ እውን ቁሩብ ኣብ 11 ኮይነ የ ሕጂ ንኣብነት ኣነ ናብ ሳልሳይ ተመሲ 11 ናብ ሓሙሻይ ክኣቱ ዝነበረኒ። ስለዚ እቲ ዕድመ እውን ይሕግዘና ነይሩ ክኸውን ክእል እምበር ቀሊል ኣይነበረን። ንሱ ግን ብኡ ብምሕላፍና ናይ ምንባብ ዓቕምኻ ናይ ምግላፅ ዓቕምኻ እቲ ዝቐርበልካ ኣሰስመንት ስቂኢልካ ሕለፎ ሕለፎ ኣይኮነን። ስለዚ ይፀርበካ እዩ ሙሉእ ብቕዓት ሒዝካ ንክትቅፅል የብል ነይሩ። ሕጂ ኣብቲ ኮንቴንት ጥራሕ ዘይኮነ ኣብቲ ቶም መምሃራን ዝቕርብዎ ነቲ ትሕዝቶ ሓፂርካ ገለ ዝተተባሂሉ ሲ ልዕሊ ፍርቂ ገጽ ክኾን ኣለዎ ኣንዊሕካ ገለ ዝተባሂሉ ከዓ ገፅን ፈቓን ገፅ ሙሉእ ገለ ክትብል ኣለከ። ስለዚ ክንዲዚ ክትንትንተ ኮይንካ ከዓ ናትካ ናይ ኣናላይዝ ምግባር ናይ ምትንታን ናይ ምግላፅ ብቕዓትካ ብዙሕ ዝወስድ እዩ።
1: ተምሃሮ ቤት ትምህርቲ ሰውራ ውሽጣዊ ዓቕምን መፅእን ህዝባዊ ግንባር ዝገልጹ እዮም። ክፉት ሸውሃት ትምህርቲ ዝነበሮም ተቐበልቲ መፅእን ሃነፅቲ ሃገርን ምዃኖም ዝኣምኑ ኣሚኖም ሕድሪ ዘፅንዑ ብተግባር ዝፅዕሩ እዮም። ብሉፅ ክብርታት ሰውራ ዝወርሱ ብሃገራውነት ዝተኮስኮሱ ብርእሰ ተኣማንነት ዝተሃንፁ ፖለቲካ ዝፀገቡ ብሉፃትን ብቑዓትን ተምሃሮን ምግባሮም ዝፀዓር ነይሩ።
2: ካብኡ ምዕባለ ተባሂሉ ክመፁ ከሎ ካብ ዝተፈላለየ ናይ ሓይልታት በሎ ብደገ በሎ ገለ ክመፁ ከለዉ ኣባና እዮም ዝመፁ ኣብ ተክፍለታት እዮም ዝመፁ ምዕበለ እዩ ከዓ ናይ ብሓቂ ኣብ ሰውራ ሲ ቤት ትምህርቲ ተመስሪቱ ክበሃል ከሎ እሞ ከዓ ኣብ ምጅማር ናይቲ ቃልሲ ናይቲ ውድብ ህዝቢ ሓይልታት ሽዑ ድሓር ህዝባዊ ግንባር ዝኾነሉ እንዲዩ ሕጂ ክመፁ ከለዉ እቶም ምዕባለ ዝርእዩ ኣብ ተክፍሊ ክኣቱ ከለዉ ሕቶታት እዮም ዝሓቱካ እቲ ዝበዝሐ እቲ ኣካዳሚ ኮነ ዝሓቱካ መምህራን ካለዉ ምሳኻ ፖለቲካዊ ሕቶታት እዮም ዝሓቱካ ኣብነት ፀላእትናን ፈተውትናን መን እዮም ንምንታይ ንቃለስ ኣለና ነዚ ብብቕዓት ኢና ንወፆ ሕንጢነት ኣሎ ኣመሃህራ ኣሎ ስለዚ ንኩሉ ንክትዋፆ ብመበገሲ ብብቕዓት ናይ መምሃራናን ኤሊትናን ይኹን እቲ ተምሃራይ ከዓ ነዚ ብምልኣት ይወፁ ማለት እዩ። እቲ ከምዘይ ተናፍቕ ዝገብርካ ኮ እቲ ተኣላልያ እዩ። ስለዚ ነቲ ዝተዋበካ ትምህርቲ ክትወፅ ሲ እንታይ መዘእግም ኣለካ ፊደላት ብነፍስ ሰከፍ ፊደላት ካ እግራ ናበዩ ኮ ናበያ ኣብ ቃላት ምስ መፃኻ ቃላት ብግቡእ ተፃሒፈ ዶ ኣይተፃሕፋን ሙሉእ ሓሳባት ካብኡ ናሕ ፅሑፍ ክሰግር ከለካ ፅሕፈት ናይ ቤት ምሶራ ኣብቲ

0: ዝበዝሐ ፅቡቅ ፅሕፈቱ ዝኾነ ኮ መሰረት ናይዞም መምሃራና እዚኦም እዩ። ስለዚ ሓደ መምህር በዕለ ኣልጋነሽ ገብሪ ህወት ስውእቲ ኣልጋነሽ ገብሪ ህወት ክርሳዕ ዘይብለን መጀመርያ ጥራዝ ናይ ትግርኛና ብቀይሕ ኣልቕልቕ ትብል ኣብቲ መቐረም እንታይ እዙ ካብኡ እንዳጎደለት እንዳፀሬት እያ ትኸይድ። ሙሉእ ፊደላትን ቃላትን ሙሉእ ሓሳባትን ካብኡ ናብ ፅሑፍ ናብ ሕጥወ ፅሑፍ ንክትኸይድ ወይ እቲ ናይ ድርሰት ክእለት ዝማዕበለ እዞም ሕጂ ደረስቲ ኮይኖም በሎ ኮይኖም ዘለዉ መበገሲ እቲ ናይ ቤት ምስውራ እዩ። ኣብ ኩሉ ዓውደ ትምህርቲ ከዓ ኣልካ ከምኡ ማለት እዩ።
1: ስቂኢልካ ከዓ እቲ ተማሃራይ እውን ክንዲዝ ዓቕሚ ሒዙ ስለ ዝመፅእ ካብቲ ትሕዝቶ ወፃኢ ብዙሕ ቡድሆታት እውን ይመፀ እዩ ማለት እዩ። ብምሉእ ዓቕሚ ዘለዎ እዩ ናብ ደይ ደረጅ ወሪዱ ክመሃሮ ከሎ ነቲ ቦታ ምልከት እውን ኣሎ። ስለዚ ብወገን ተምሃሮ እውን በዳህቲ ሕቶታት ዘቕርቡ ተዳልዮም ንክመፁ መምህራን ዝገብር ስለ ዝነበረ መምህር ከዓ መምህር ጥራሕ ዘይኮነ ኣብ ኩሉ ሂወት ናይቲ ተማሃራይ ኣለይቲ እዮም። ካልኦት መምህርቲ ከዓ ቀሊል ተራ ይነበሮን እዚ ኩሉ ናይ ክለብ ናይ ገለ ንብሎ ዘለና ሓደ ካብ ሓደ የስ ሓደ ካብ ሓደ እንዳተማሃረ እዩ ዝኸይድ። ፍሉጣት ኣውትስታንዲንግ ዝኾኑ ተምሃሮ ነይሮምና እዮም። ብዘይክኡ ዝብለካ ዘለኹ እውን ድሓን ዝኾነ ዕድመ ድሓን ዝኾነ ደረጃ ትምህርቲ ተማሂሮም ፀኒሖም ክደግምዎ ከለዉ ክሳብ ክንደይ ብቑዓት እዮም። ስለዚ ኣብኡ ንሶም ሞዴል ኮይኖም እውን ደድሕሪኦም ስዕብ ልዕሊ ኩሉ ከዓ ነንሕድሕድካሲ ቅዱስ ቅንኢ ነይሩ እዩ ማለት እዩ። ኣብ ስፖርት ኣብ ኣክሮባት እቶም ብዕድመ ናእሽቲ ዝኾኑ ብፍላይ ሓደ ዝከኣላት ሓደ ከይከኣለ ክሓድር ኣይክእልን እዩ። ኣብ ሙዚቃ እውን ተመሳሳሊ ክራር እንድሕር ኣቢሉ ሲ ነንሕድካ እንዳተማሃርካ ተብል ኣብ ስፖርት ዘሎ ኣብ ስእሊ ዘሎ ብሓፂሩስ ሓደ ሰብ ንክልተ ሞያ ዝትንከፋ ብውሕዱ ብዓይኒ ልምምድ ዘይትንክፍ ዘይፍትን ኣይነበረን ክበሃል ይከኣል። ቀፃሊ ከዓ እዚ ተወሳኺ ትምህርትታት ናይ ስእሊ ናይ ሙዚቃ መምስቲ ኣብ ምምህርና ምስከደት ሰብ ክሰርሓሉ ስለ ዘለዎ ቀፃሊ ኮርሳት ይውሃብ ከም ዝነበረ ሳት ክዝክር ይኽእል። ናይ ፒር ግን ብጣዕሚ ፀሎቲ መዛኑ ወይ ድማ ፀሎቲ ተምሃሮ ኮይኖም ኣብቲ ቤት ትምህርቲ ንብዙሓት ዝሕግዙ ከም ዝነበሩ ዋላ ቅንእ ፈጥሩሉ ከም ዝነበሩ ነቲ ክስተ እዚ ክብል ከለኹ ብዙሓት ከዓ ብሰንኪቲ ዕድመ ብሰንኪቲ ናይ ክትጋደል ምድላይ ምስ ርእሶም ከለዉ ምስ ዓቕሞም ከለዉ ብዙሕ ቻለንጂ ነይርዎም እዮምቶም መምሃራን እውን ክርድኡ እንዳከኣሉ ከለዉ ኮነ ኢሎም ናይ ተውዚዕ ድሌታት ንክትጋደል ኢልካ ክትወፅእ ምድላይ ናይ ምድቃስ ናይ ምስልቻው ናይ ገለ ስምዒታት ከዓ ነይሩ። እዚ ግን ሕጂ እቲ ብቕዓቶም ዘይኮነ ጎዲሉ እቲ ድሌታቶም ንካልእ ብምንባሩ ቁሩብ ነቶም መምሃራን ነዚ ኩሉ እንዳተፃወሩ ንክሰግሩ ይግደዱ ነይሮም ማለት እዩ። እዚ እውን ንባዕሉ ሓደ ጫፍ ከም ዝነበረ ንፅቡቕ ድሌት ይበት እዋንቲ ክትጋደል ናይ ምድላይ ስምዒት እዩ። ግን ነቲ መደብ ዝወሃበካ ብኣለይትኻ ብመምሃራንካ ሬጉላር ብኡ ዘይምኻድ ከዓ ናይ ውስናት ነይሩ ማለት እዩ።
2: ቤት ትምህርቲ ሰውራ ምስቲ ኣብ መዳይ ምምሃርን ምስትምሃርን ዝገብሮ ዝነበረ ዕቤትን ለውጥን ብግብሪ ዝስነ ንነብሲ ወከፍ ዓይነት ትምህርቲ ዝሕግዛ ክለባት መስሪት እዩ።
0: እዚ ኳ ነቲ ናይ ክለባት እቲ መበገሲ ከምቲ ዓንቶይ ዝተጠቕሰ ናይ ዜሮ ኣብዘን ናይ ባህሊ ሙዚቃ ምምሃር ማለት እዩ ብስነ ፍልጠታዊ ትምህርቲ ስእልኻ ከምኡ እቲ ናይ ሳዕስዒት ናይ ጉጅለ ባህሊ ምቋም ናይ ብሄራት ምምላኽ ንባዕሉ ኣካል ናይቲ ክለባትን እንተይልናዮ እቲ ድሓር ብዓይነት ትምህርቲ ዝቆመ ክለባትን እቲ ብዓይነት ንኣብነት ፅርበት ሓፂን፣ ፅርበት ዕንጨይቲ፣ ኤሌክትሪሲቲ እዚኢታ ዳሓር ዝማዕበለ እዩ። እዚ ዳሓር ብመድረኽ ናይ ቤት ምሰውራ መቸስ በብኣመተ ምህረቱ ዘይታ ድን ድሕር ምዝለቐን ኣባዓጅላንትን እዩ እቲ ቆሚ ቦታ ምስ ሓዝና እዚ እቲ ክለባት ክምዕብል ክኢሉ ነቲ ዓይነት ትምህርቲ የደንፍዖ ብኡ በሊፅካ ናይ ምውፃእ ዕድላት ትፍጠር። እቲ ናይ ቴክኒክ ዝበሃል እቶም ናይ ቴክኒክ ሽዑ ዝተመስረቱ ኣባዓጅላንቲ ከዓ እቲ ዳሓር ቴክኒካል ስኮላ ብዓልናቕፋ ዝማዕበለ ክሳብ ናብ ዲፕሎማ ዝተሰጋገረ ብኡ ተመሪቖም ብኡ በሊፆም ኣብ ሙሉእ ሃገር ፋሒሎም ዘለዉ እቲ መሰረት ነዚ ንወዲ ከም ዝንሕግዝ ነይሩ ማለት እዩ። ስለዚ እቲ ክለባት ዝሰፍሓሉ ድሓር እተቃዋሚ ቦታ ምስሓዝና ብዓጀል ሃንቲ ስለዚ በብመድረኹ ነናቱ ብልጫታታት ነናቱ ኣውጓፋት ነይርዎ ዜሮ ግን ኣብዚ ክሳብ ምዝላቕ ዝነበረ ዓይነት ትምህርቲ እዘን ዝጠቐስኮን ኣቐዲመይ ንሳን እቲ መሰረት ናይቲ ናይ ዳሓሪ

0: እቲ ብሰፊሑ ክለባ ዝማዕበለሉ ግን ዳሕራይ ግዜ እዩ ኣብ ባዕጀልሃንቲ
1: እወ ከምዚ ሕጂ ንብሎ ዘለና ክለባት ዝበሃላ ኮም መብዛሕትኡ እቲ ኮካሪኩላር ኣክቲቪቲ ዝነበረ እዩቲ ብክለባት ዝኸውን ነይሩ ናይ ስፖርት ናይ ሳይንስ ክለብ ወይ ድማ እዚ ምህዞን ስንዓን ኣርት ገሌልና ንገልፆ ዘለና ድሓር ግን እዚ ንክፍለ ስራሓት ዝኸዱ ዝነበሩ በብቲ ዝምባልኦም ናይቶም ተምሃሮ እዩ ኣብ ቁፅሪ ኣብ ገለገለ ዘለዎም ናብ እንዳ ሃንደሳ ገለ ምስ ሳይንስ ድሓን ዝኾነ ብቕዓት ወይ ድሌታት ዝነበሮም ናብ ሕክምና ናብ በዓል ሓሊበት ተወዚዖም እዮም ኣብኡ ምስቶም ኣባላት ሕክምና ኮፍ ኢሎም ነዋርሕ ዝፀንሕሉ ግዜ ነይሩ ማለት እዩ ሕጂ ከከምቲ ፊልድ ናትካ ወይ ዝምባለ እዩ ዘብል ብውዳበታት ደረጃ ግን ድሒሩ ብፍላይ ዝነበረ ምስ ቋንቋታት ዝኸይድ ካብ ደገ ዝመፁ እውን ከም በዓል ፖል ሃይፊልድ ዝበሃል ነይሩ እንግሊዛዊ እቶም ብደረጃ ልዕል ዝበሉ ዋላ መምሃራን ምስኮኑ እውን ብፍሉይ ናይ እንግሊዝ ትምህርቲ እንዳሃበ ነቲ ናቶም ብቕዓት ነቲ ናቶም ዓቕሚ የዕብይዎ ከም ዝነበሩ ዝክር ማለት እዩ ኣብቲ ክለባት ግን ክለብ ጂኦግራፊ ሳይንስ ገሌልካ ብዙሕ ነገር ከምኡ ኣይነበረን በብቲ ዝምባልኦም ግን ናብቲ ክፍለ ስራሓት ናይ ምኻድ መገዲ ከም ዝነበረ ዝክር ማለት እዩ ዳራሕባ ተባሂልካ እንዳቐጠቐጥካ ገለ ትሰርሖ ብዙሓት ንፉዓት ክኢላታት ነይሮም እዮም ማለት እዩ እዚ ከምዚ ዝተፈላለየ ድስትታት ዝሰርሑ ክሳብ ዳፉር ዘን ዳፉር ኢልና ንፅውዐን ንዑ እንዳላጋገቡ በተን ዘለዋ ትሕዝቶ ዝሰርሑሉ ብዓብዩ ከዓ ዳሕራይቲ ለበል እንዳዓበየ ምስ ከደ እዚ ናይ ሜታል ኤን ውድ ወርክሾፕ ተኸፊቱ ሜካኒካል ድሮዊን ተባሂሉ ዝፅዋዕ ከም ሳብጀክት ይወሃቡን ነይሩ ማለት እዩ ብዘካቲ ኣካዳሚ ነዚ እውን ይወሃብ ከም ዝነበረ ስለዚ ብቲ ሞያታት ኣብ ኩሉ መዳይ ዝርጉሒ ነይሩ
2: እዚ ድሕሪ ናፅነት ዝተሰርሓሉ ኣብ መባእታ ቤት ትምህርቲ ነፍሲ ወከፍ ተምሃራይ ብቋንቋ ድኡ ክመሃር ኣለዎ ዝብል መትከል ሚኒስትሪ ትምህርቲ መሰረቱ ካብ ቤት ትምህርቲ ሰውራ እዩ እቲ ቤት ትምህርቲ ነዝረአ ኣቐሚጡ እዩ ምስ ኩሉ ብድህታቱ ዓቕሙ ብዘፍቅዶ ዝሰርሓሉ ነይሩ
0: እቲ መሰረት ናይ ካሪክለም ኣብዚ ሃገር ተነዲፉ ዘሎ መሰረቱ ክንድፍ ከሎ ኣብቲ ቤት ሰውራ እዩ መበገስ እዩ ነቲ ናይ ቋንቋ ቆልዓ ወይ ተምሃራይ ብቋንቋ ዶ ክምሃር ኣለዎ ዝብል ሰረተ እምነት እውን መበገስ እዩ ኣብ እዩ ኣብ ዜሮ ዝዝክረንጊ ቋንቋ ትግርኛ ናይ ትግሬ ቋንቋ ተምሃሮ ናይ ቋንቋ ትግረ እውን ነይሮም ስለዚ ነዚ ሕጂ ሰረት ተነፂፎ ዘሎ ናይ ካሪክለምናስ መበገሲ እሱ ኢለ ዝኣምን እቲ ስፍሓቱ ግን ከም ዝብለካ ኣብታ ዜሮሲ ቀዳማይ ክፍሊ ብቋንቋ ትግሬ ዝመሃሩ ነይሮምና ኣብ ካልኣይ እውን ከምኡ ክሳብ ሳሳይ ስለ ዝነበረ ድሩት እዩ ነይሩ እቲ መሰረት እንታይ ንፂፉ ተይልካኒ ግን እዚ ሕጂ ዘለዎ ንወሰከፍ ተምሃራይ ወይ ቆልዓ ቋንቋ ድ ክምሃር ኣለዎ እቲ ሰረቱ ንሱ እቲ መበገሲ ናይዚ ካሪክለም ሃገራዊ ካሪክለም ተነዲፉ ዘሎ እውን እቲ መበገሲ ኣብቲ ቤት ምስወራ ብዞም መምሃራና ምሁራት እዮም ኩሎም ስለዚ ንሳቶም ዝነደፍዎ መሰረት እዩ ነይሩ ክብል ደፍር
1: ካልእቲ ትምህርቲ ብኣደ ቋንቋ ተባሂሉ እውን ከም ፖሊሲ ገና ካብ ሽዑ እዋን ትግበር ስለ ዝነበረ ብዘካት ናይ ቋንቋ ትግርኛ በቲ ዓቕሚ መምሃራን ክርከቡ ዝኽእል ናይ ቋንቋ ትግረ ተምሃሮ እውን ጀሚሮም ከም ዝነበሩ እቲ ካልእ ቋንቋታት ድሒሩ ጀሚሩ ፍላብቲ ምጅማር ግን እዚአን ከም ዝነበራ ትሕዝቶ ከኽብዶን ከቕሎን ኣይክእልን ንትምህርቲ እቲ ዝቐርብ ኣሰስመንት እቲ ዝቐርብ ዕዮታት እቲ ዝመፀካ ሕቶ ዘቕርበልካ ሕቶ ኣብ ገሊኡ ግዜ እንታይ ትኻ ትርኢ ካብቲ ክትፈልጦ ዝግበአካ ንታሕት ንድሕር ሓይትካ ሞ ብዙሕ ፅቡቅ ፅቡቅ ከተምፅእ ትኽእል ኢኻ ክትፈልጦ ይግበአካ እዩ ኢሉ ንዝኣመነሉ ሞ እዚአን እዚአን ኢሉ ከዓ ዝሰርሓለን ከቕርበልካ ከሎ ኣብቲ ፕራክቲስ እዩ ሞር ኣነ ዝንእዶ ማለት እቲ ናይ ቤት ሶራ ዝነበረ ትምህርቲ ኣብቲ ቀፃሊ ዝኾነ ምክትታል ብቕዓት ናይ ተምሃራይን ቀፃሊ ዝኾነ ዕዮ ምሃብን ከይተረድኦ ሰብ ከይሓልፉን ሙሉእ ምክትታል ምግባር እዩ ነይሩ እዚ ከዓ ብሓደ ወገን ጥራሕ ዝረአ ይኮነን እቶም መምሃራን ኣለዉ ብኣብኡ እቶም መምሃራን ከም መምሃራንን ኣለየትን ምንባሮም ኣብ ገዝኡ ምስከደ ተምሃራይ ከዓ ናይ ምፅናዕ ግዜኡ ዝፈልየሉ ናይ ድቃስ ግዜኡ ዝፈልየሉ ኩሉ ነገር ኣብ ኣመጋግብኡ ኣብ ካልእ ኩሉ ዝግደሱ ብድሕሪኦም ከዓ ጎድኖም ማለት እዩ

ብዙሓት ኣለይቲ ኣሕዋትና ነረን ናይዚአን እጃም ዚአን ኣብቲ ትምህርቲ ጥራሕ ተጠቂስና እዚ ተጎሲዩ ክሓልፍ ቁኑዕ ኮይኑ ኣይረአየንን። ብዘካተን ኣለይቲ ንብለን ዘለና ኣለይቲ ደቂ ተባዕትዮ እውን ከም ኣቦታት ኮይኖም ሰርሑ ዝነበሩ ከዓ ኩሉ ሂወት ናይቲ ተማሃራይ ካብ ትምህርቱ ክሳብ ኣመጋግቡን ዕረፍቱን ጥዕንኡን ይከታተሉ ስለ ዝነበሩ ኣብ ጎድኒ ዝነበረ ናይ ኣለይቲ ኣሕዋትና ኣለይቲ መምሃራን ኣወዳት ሕክምና ኣብቲ ቦታ ዝነበረ ከዓ ንነፍሶ ከፍ ርክበት ብግቡእ ምክታል ግበር ስለ ዝነበረ ዳርጋ ምስቲ ኩሉ ሕፅረታት ምስቲ ኩሉ ብዝሒ ናይ ጥዕና ፀገም ነይሩ ኢልካ ዝጋነን ትገልፆ ነገር ሳይነበረን። ስለዚ እቲ ኩሉ ነቲ ትምህርቲ ዓንዲ ሕቆ ኮይኑ ዘይክኢሎ ስለ ዝነበረ ምናልባት ኣብታ ካሪክለም ስለ ዝተዋህበትና እምበር ንዓ ጥራሕ ፅቡ ባቢልካ ተኸድካስ በዚ ክጉሰዩ ዘይብሎም ኣካላት ምንባሮም ካብቲ ምሕደራ ናይቲ ቤት ትምህርቲ ትሒዝካ ሙሉእ ምክትታል ናይ ተምሃራይ ነይሩ ወለዲ እዮም በቃ ኩሉ ነገር ከዓ ሽሙ ዘይፈልጦ ኣላይ ናይ ተምሃራይ ኣይነበረን። ስለዚ ብስም እንዳፀዋዕካ ኩነታቱ ገለገለ ምስዘጋጥሞ እውን ምክርን ኣልያ እንዳገበርካ ክትከይድ ንፍታን እዚ ዓብዪ እዩ። ብዘካ እቲ ምምሃር ምስትምሃር ዝነበረ ኣብ ጎድኒ ነቲ ኣእምራዊ ብቕዓቱ ኮንፊደንስ ናቱ ርእሰ ተኣማንነቱ ብዝሃንፅ መገዲ ኣልይዎ ስለ ዝነበሩ ነቲ ተምሃራይ ኣነ እዚኦም ውን ከይተጎሰዩ ክሓልፉ ተጎሲኦም ክሓልፉ ዘይግባእ ኢለ ዝሓስብ እሞ እግሪ መገድና ንዕኦም እቲ ናተይ ኣድናቆት እቲ ናተይ ዝኽሪ ክገልፅ ደሊ ማለት እዩ።

ኣብ ሓንቲ ሃገር ዘሎ ምዕባለ በቶም ሰማይ ጠቀስ ዝኾኑ ህንፃታትን ዘብለጭጭ ብርሃንን ጥራይ ዝምዘን ዝመስሎም ብዙሓት እዮም። ንምዃኑ ግን ካብ ንህዝቢ ንህንፃ ቀልቦ ሂብካ ዝስራሕ ምዕባለ ተባሂሉ ክስመ ይከኣል ድዩ ዝብል ሕቶ ናባ ከም ክንገድፎ። ብርግፅ እውን ነዛ መደብ ኣብ ዝተዓዘብ ክምሉ መልሲ ከም ትረኽቡላ ዘጠራጥር ኣይከውንን። እዛ ንዕዘባ ዘለና ከተማ ማኒልያ ትበሃል ኮይና ኣብቲ ኣብ ምዕባለ ትርከብ ሃገር ፊሊፒንስ ትርከብ እያ። እንተኾነ ግን ምዕባለ ንኩሉ ዘማእከለ እንተዝኸውን ዝበለፀ ምዃን እዩ ብብዙሓት ዝንገረሉ ዘሎ። ምክንያቱ ኣብዚ ሃገር ኣብ ሓደ ቁሸት ዝቕመቱ ዜጋታት ዋጋ ናይ ምግቢ ዘይክእልዎ ብምዃኖም ካብ ጓሓፍ ብምእራዮም ደጊም ኣብሲሎም ናብ ሸቐጥ ዘውዕሉ። በዚ መንገዲ እዞም ኣብ ትሑት ምነባብሮ ዝነብሩ ብሕሱር ዋጋዮም ከብዶም ክዕንግሉ ዝኽእሉ ዘለዉ። እዚ ጥራይ ኣይኮነን፣ ገለ ዜጋታት እውን ኣብ ናይ መቓብር ስፍራዮም ዝነብሩ። እዚ ከዓ ብዙሕ ናይ ስራሕ ዕድል ብዘይምህላው ገዛ ተኻርዮም ክነብሩ ዘሸግሮም ብምዃኑ ጎኒ ጎኒቶም ሬሳታት ክድቀሱን መዓልታዊ ንጥፈታቶም ክገብሩ ንትዕዘብ። ክቡራት ተዓዘብትና፣ ካብ ዝተበጊስና እዚ ኣብ ማሕበራዊ መራኸቢታት ኣዘራረቢ ኮይኑ ዘሎ ናብራ ናይ ዜጋታት ፊሊፒንስ ናባኸም ክነብሎ ኢና። ሰናይ ምክትታል።

0: wash it with hot water before cooking. Pagpag! Masarap to!
1: ኣብ ዓለምና ዓመታዊ ልዕሊ 1 ሚልዮን ቶን ዝኸውን ምግቢ ከም ዝጓሓፍ ይሕብር። ኣብ ማኒልያት ባህር ርእሲ ከተማ ናይ ፊሊፒንስ ድማ ካብ ጓሓፍ ንብረት ጥራይ ዘይኮነ ካብ ዝተፈላለያ ኣብያተ ምግቢ ዝተጓሓፈ ምግቢ ብምእራዮም ዝናብሩ። ብኣሸሓት ግራማት ዝምዘን ምግቢ ተኣኪቡ ዳግማይ ሓፂቦም ኣብ ዘይተጠቢሶም እዮም ዘቕርብዎ። በዚ እውን ናይ ኣሸሓት ዜካታት ከብዲ ዓንጊሉ ዝውዕል ብፓንክ ፓንክ ዝፍለጥ ዓይነት ምግቢ እዩ። እዚ ምግቢ በታ ብታንዶቅ ትፍለጥ ከባቢ ብብዝሒ ዝዝውተር ዓይነት ምግቢ እዩ። ኩሎም ነበርቲ ናይዛ ከባቢ ብብዝሒ ዝፈትውዎ ዓይነት ምግቢ ምዃኖም እዮም ዝገልፁ። ነዚ ምግቢ ማንም ሰብ ግርሂሉ ክበልዖ ዝኽእል ብዘይምዃኑ እዩ ንብዙሓት ኣገሪሙ ዘሎ። ምክንያቱ ዝተፈላለየ ኣብያተ ምግቢ ካብ ዓማዊለን ዝተረፈ ኣኪበን ኣብ ጓሓፍ ይድርብያ። እቶም ንምግቢ ዝእክቡ እውን ካብቲ ጓሓፍ ብምውሳድ እዮም ዘዳልውዎም።

ከምዚ ንዕዘቦ ዘለና ብውዑይ ማይ ኣፀቢቖም ብምሕፃብ ሶስሶያን ዘይትን ካልእን ብምሕዋስ ደጊም ብከምዚ ንዕዘቦ ዘለና መንገዲ የዳልውዎ ብወገንቶም ነበርቲ ኣዝዩ ሕሱር

ምዃኑ ካብቶም ብብዝሒ ሃለኽቲ ምግቢ ምዃኑ እዮም ዝገልጹ። እዛ ንዕዘባ ዘለና ቤት ምግቢ ጆሊቢ ትስመ ኮይና ነቶም ዋጋ ናይዚ ቦታ ዝኽእሉ ኣዝዩ ዝበለፀ ምግቢ ዝርከባ እያ። ኣብዛ ቦታ ብዝገበርዎ መፅናዕቲ ብዙሓት ዓማዊል ዘለውዋ ብምዃና ብዙሕ ጠለባ ኣለዋ። ከምዚ ንዕዘቦ ዘለና ዝበዝሑ ዓማዊል ዝኣዘዝዎ ምግቢ ኣይውድእዎን እዮም። በዚ መንገዲ ነቶም ፓንክ ባንክ ዘሰውትሩ ዜጋታት ኣዝዩ ጠቓሚ ከም ዝኾኑ እዮም ዝገልጹ። ከባቢ ፍርቂ ለይቲ ኣብ ዝኾነሉ ዝበዝሑ ትካላት ናብ ምዕፃብ ዝቀርብሉ ብምዃኑ ዝተፈላለያ መካይን ጓሓፍ ዝእክባሉ ሰዓት እዩ። ኣዝዩ ብዙሕ ዓቐን ዘለዎ ጓሓፍ እውን ካብዛ ኣቐዲምና ክንምልከታ ዝፀናሕና ቤት ምግቢ ይእከቡ ኣለዉ። ነቶም ጓሓፍ ዝኣርዩ ስርሖም ከንቱ ዘይኮነሉ ግዜ እውን እዩ።

ድሮ ዝኣክብኦ ጓሓፍ ናብ ቦቱ ከብፅሓ ዝኸዳሉ ዘለዋ ግዜ ኣኺሉ ዘሎ። እቲ ጓሓፍ ኣብ ማእከል ናይ ዘንገዛውቲ ዝእከብ ብተወሳኺ እቶም ንበርቲ ብብዝሒ ዝተፈላለየ ዓይነት ንዕፀፋር ዝተጠቀምቲ ብምዃኖም ኣብ ግዜ ለይቲ ኣብቲ ከባቢ ዝድቅስ ሰብ ኣይትረክብን። ሓደገኛ ቦታ ብምዃኑ እውን ጥንቃቐ ዘድልዮ እዩ። በዚ መንገዲ ከዓ ትዛረቦ ሰብን ተሓቶም ሕቶታትን ጥንቁቕ ክትከውን ከም ዘለካዮም ኣብቲ ቦታ ዝበፅሑ ዝሕብሩ። ከምዚ ንዕዘቦ ዘለና መግቢ ጥራይ ዘይኮነ ዝተፈላለዩ ነገራት ዝእክብሉ ቦታ እዩ። ንዝረኸብዎም ነገራት ምስ መግቢ ከይሓወሱ ብምቕማጥ ነቲ ተመስርሒ ፓምፓንግ ዝኸውን ምግቢ ምእካብ ስርሖም ይቕፅሉ። ገለ እውን ክቱር ጥሜት ዘለዎም ብምዃኖም ነቲ ዝረኸብዎ መግቢ ኣብ ዘለውዎ ኮፍ ኢሎም ዝበልዑ ኣይትሰኣኑን። በዚ መንገዲ ዝተኣከበ ተረፍ መረፍ መግቢ ደስ ኢልዎም ዝበልዑ ሕብረተሰብ ብምዃኖም እዮም ኣቓልቦ ብዙሓት ዝሰሓቡ። ማኒልያ ብተወሳኺ 36 ዲግሪ ዝበፅሕ ሙቐት ዘለዋ ብምዃና ዝበዝሑ ምስ ኩነታት ዝኸይድ እዮም ዝለብሱ። ደቂ ተባዕትዮ ብፍላይ ብብዝሒ ማልያ ለቢሶም ኣይትዕዘብን።

ኣብዞም ቁሸታት ዝርከቡ ነበርቲ ካብቲ ዝበልዕዎ ሓሊፉ ዝነብርዎ ናብራ እውን ኣደናቐ እዩ። ምክንያቱ ኣብ መንጎ እቲ ዝነብርሉ ናይታ ከተማ ጓሓፍ እዩ ዝጓሓፍ። ብተወሳኺ ዝነብርሉ ገዛውቲ እውን ንማዕፆ ወይ እውን ንፍኒስትራ ዝኸውን ገንዘብ ብዘይምህላዎም ብጨርቂ ብምሽፋን እዮም ናብሮኦም ዝመርሑ። ካብታ ከተማ ዝረሓቑ ብዘይምዃኖ እውን ብላዕሊ ኮንካ ብትዕዘበሉ እቶም ሰማይ ጠቀስ ህንፃታትን እዞም ቁሸታትን ተዓዚብካ ኣብ ሓንቲ ሃገር ዝነብሩ ክልተ ጫፍ ዝኾኑ ዜጋታት ኢኻ ትዕዘብ። ብሓፈሻ ነቲ ዝጥቀምሉ ቦታ ተዓዚብካ በቲ ሃገር እውን ኣፍልጦ ከም ዘለዎም ዘጠራጠር ምዃኑ እዩ ብዙሓት ዝግለጽ ዘሎ።

ነበርቲ ፊሊፒንስ ካብዚ ኣገራም ምግቢ ዝተፈለየ ካልእ እውን ኣለዎም። እዚ እንዕዘቦ ዘለና ቦታ ብማካቲ ዝፍለጥ እዩ። ኣብዚ ቦታ ገዛ ምክራይ ዝኸብሮም ዜጋታት ኣብ ቦታ መቓብር እዮም ዝነብሩ። እዚ ቦታ ኣብ ፊሊፒንስ ካብ ዘለዉ ዝዓበዩ ኣብያተ መቓብር እዩ። እንተኾነ ግን ከምዚ እንዕዘቦ ዘለና ብብዝሒ ሰብ ዝነብረሉ ሓደ ገዛውቲ እዩ ዝመስል። ምክንያቱ ኣብዞም መቓብር ዝተደኮኑ ቦታታት ብዙሓት መንበሪ ቀይሮሞ ምህላዎም እዩ። መብዛሕትኦም ነበርቲ ብፍቓዶም ከም ዝመፁ እዮም ዝሕብሩ። ምክንያቱ ኣዝዩ ህዱእን ዝኾነ ፀገም ዘይብሉን ቦታን እዮም ኢሎም ዝገልፅዎ። ብተወሳኺ ካብተን ካልኦት ቦታታት ናይ ማኒልያ ዝፀፈፈ እዩ ኢሎም እውን ይገልፁ። ልዕሊ ኩሉ ድማ ገንዘብ ዘይክፈሎ መንበሪ ዝረኸብሉ ብምዃኑ ደስ ኢልዎም ዝነብሩሉ ቦታ ብምባል

እዞም ኣብ ማኒልያ ዝነብሩ ሕብረተሰብ ንምንባር ዘሕልፍዎ ፀገማት እኳ እንተሃለዎም ወትሩ ካብ ገፆም ዘይፍለ ፍሽኽታ ግን ንበፃሕቲ ዓብ ትምህርቲ ምዃኑ እዩ ዝንገር። ምክንያቱ ገለ ንክነብሩ መግቢ ስለ ዘድልዮም ካብ ኩሓፍን ክበልዑ ገለ እውን መደቀሲ ሲኢኖም እዮም ምስ ሬሳ ተተሪእሶም ዝሓድሩ። ምዕባለ ንህንፃ እምበር ንህዝቢ ዘየማእከለ እንታይ ይዓብስ? ፊሊፒንስ ልዕሊ 120 ሚልዮን ዝኾኑ ህዝቢ ዘለዋ ብምዃና ኣብዘን ቁሸታት ዝነብሩ ድማ እኹል መግቢ ዘይረኽቡን እቶም መንእስያት እውን ትምህርቲ ዘይመሃሩ ብምዃኖም ዝተፈላለዩ ስራሓት ንክሰርሑ ናብቶም ዝለዓለ መነባብሮ ዘለዎም ከይደውንን ክልሙኑ እዮም ዝሰድዎም። በዚ ከዓ እኹል ትምህርቲ ክረኽቡ ኣይከኣሉን።

ክቡራት ተኸታተልትና መወዳእትኡስ ካብዚ እንታይ ንምሃር እዩ ቀንዳ ኣገዳሲ? ሓንቲ ሃገር ክንዲ ዝማዕበለት እንተማዕበለት ኩነታት ዜጋታታ ኣብ ግምት ዘይትእቱ እንተኾነት ምዕባለ ተባሂሉ ክስማ ኣይከኣልን። ምክንያቱ ውፅኢቱስ ከምዚ ክንዕዘቦ ዝፀንሕና እዩ።

0: ምሸት ይፅዑና ቅዲሕፃዮም ገይሮም ኩሎም ዳርጋ ፍርቆም ክኾኑ እዮም ቶም ማእከላይ ሽማገለ ሓንቲ ዓባይ ሳግላያ ኣብታ ሳግላ ቅዲ ሕፃ ገይሮም ፀኒሖም እዚ ቅዲ ሕፃ ክትርእይ ወይና ፀውዒናኩም ኣነ ሳምሶም እዮ ማነ ኢና ክእልና ርኢናዮ ታርጌትኩም ኢሎምና ሓደ ናይ መምርያ እዚ መምርያ ዝነበረ ሓደ ማይክሮዌቭ ነይሩ ከም ራዳር ሓደ ናይ ጀርመን ዲገለ ትካል ነይሩ ራብዓይ እቲ ቦታ መካናይዝ እዚ ኩነ ተዓድሎ እቲ ዝኹን ከይበፅሓ ናፍቲ ፍርቁ ጎቦ ኣብኡ ተኸኢልና ሓዲርና ወጋሕታ ታርጌትና ፈሊጥና ኢና ሰዓት ሓሙሽተ ምዃንቲ መደብ ተነጊርናዩ ሰዓት ሓሙሽተ ተኽሱ ምስ ተጀመረ ቀዳመይቲ ቦንቦሰደድና ትባኣ ዝነበረ ናይ ግንባር ኣዛዝ ጀነራል እግሩ ተቆሪፁ መተካእታ ናትኡ መስፍን ገብረ ቃል ዝብሎ ኤርትራዊ ጀነራል መፅኡ ተኪእዎ ድሕርያ እታ ማይክሮዌቭ ተሃሪማ እታ ናይ ጀርመን ትካል ተሃሪማ ግን ክንሃርም ኣይንኽእልን ነተን መካናይዝ ክንርክበን ኣይንኽእል ኢና ሕጂ ከይድዩ ፍርቂ መዓልቲ ኮይኑ ከባቢ ፋዱስ ይኮይኑ በትን ብኩሉ ካሃጅማ ፈቲነ ተን ኣምሓራ ጎልጎል እዩ ታንክታት እየን ገለየን ዋላ ሓንቲ ክገብሮ ናይ ከኣሉን ወያነ ሓይሊ ምልእቲ ኣርቢጂ ዓጢቓ ተኣቱ ትምለስ ሕጂ ኦራልን ማግኒ ነይሩ መፀውዒና ኣታይ ኦራል ዝብል ሳሞራ ተኩሲ ዝብል ዘሎ ሓንሳእ ከመሓይሸ እየ ዝብል ከመሓይሸ ፍርቂ ሰዓት ተፀበየኒ ሰብ ዝእለሽ ዘሎ ተኩስ ኣብ ኮንካ ብል ሂና ንገድፋ እዛ ቀዳሚ ኢልቲ ቦምባ ትኸይድ ኣብ ማእከል ታሽቅ ቆቦ ኣመሓይሽና ነተን ታንክታት ክንሃርም ጀሚርና ሓሙሽተ ሽዱሽተ ታንክታት ኮና ምስ ተሃርማ ተሃርማ ጀሚረ ድሕሪኡ ወሪድና ንፀሓይ ክዓርብ ዳርጋ ደልዩ ንጓጃ ተጠውና ንቆቦ ኣቲና ንሶም ሓንቲ ሚት ስነራቶም ኣብቲ ግዜ ጥረ ታንኪ ብናይ ደሮ ግብር ገይሮም ኣብታ ክሳድ ናይ ደሮ ግብር ኣብኣ ተኺሎም ኣታ ሚድስ ካብዚ ሃዲመን ናብኡ ክኸዳ በታ ሚትስ ቀዳመይቲ መኪና ምስ መፀት ምስሃረሞ ፀቢቢት ቦታ ተዓፅን የማን ፀጋም ጎቦታት እዩ መጋላበጥ የለን ሰራዊት ጥራይ ወይኑ ኸይዱ ሃዲሙ ድሕሪኡ ከይድና ኣርኪብና የማብኡ ሰም ንወልድያ ኣትን ንሕና ኣብ ደለኹም መጠጥውል ተባሂልና
1: ወልድያ ምስ ከደ ሸሓት ሰዓኻ ኺብና ካብ ኣለው ከዓ ንምብራቁ ሓራ ዝበሃል ቦታ መሬት ናይ ዓፋር ነይሩ ዳርጋ ሕጂ ምስ ምብራ ተኣሳሲርዎ ምስ ናይ ወልድያ ተኣሳሲርዎ ሞዚ መፅቃዕቶ ወርሰት ገልታ ተባሂሉ ምንቲ መፀ ሕጂ እዛ ብርጌድ ናይ ወዲ ሕበሮ ዝመፅእ ምስኣ ከዓ ቻይነ ዝመፅ ማለት እዩ ከድና ካብ ስሪንቃ ንኣቱ ካብ ስሪንቃ ማርሳ ኣብ ማርሳ ጥሳ ባሊማ ካብ ጥሳ ባሊማ ወርጌሳ ካብ ወርጌሳ ውጫለ ካብ ውጫለ ሃይቅ ንበፀ ሃይቅ ምስ ዝበፀ ሕጂ ንቐፅል ቀፂልና ኣብ ገምጎም ናይ ደሴ ሞናሓት ንኮምበልሻ ብፅሕተና ከምዚ ንረአያ ካብኡ ድመፅና የለን እንተተባሃለ ላላ ገልታ ተባሂሉ ኦ ማዓስ ተበጊሱ ናይ ግዜ ተበጊሱ እንታይ ገልታ ትሪኦ ሳልሳይ ክፍርፅር ካብዚ መፅእ እ ሳልሳይ ክፍርፅር ማለት እዩ መዲ መራሒኡ ኮነረል ሰርቀ ብርሃል እዩ ሕጂ ሰ ናብ መሽሙ ከለና ንጉሆ ግመይ ከምዚ ናይ ሰሜና ባሕሪ ግመይ ኳሕኳሕመሰለ ሕዚ ዘብሉ ሽዑ ተሓዋዊሰ ማለት እዩ ናይ መን ሳልሳይ ክፍርፅር ካብ መፅኻ ካብ ኤርትራ ወያነ ሕጂ ብዚኣ ካብኣ ዘንሰሓቦ ኣብ ንመፅእ ማርሳ ንመለስ ዳርጋ ኣርባዕተ ከተማ ገዲፍና ማርሳ ንመለስ ማርሳ ተመዲና ኣብ ተተሓሒዙ ናብ ስሪቃ ሓንሳ ዓሪፍና ድሕሪ ምዕራፍና ሽዑ እንደገና ነዚ ምዕዋት ምስ ኣወ ብደቡብ ደሴ ክንሃርም ክልታ ኢሉ ራስታ ደይብና ራስታ ገርና ተኺልና ኣበይናኣቱ በዓል ጉጉፍ ጠባሲ ዝበሃል ማለት ሕጂ ኣብኡ ተሳሲበ ነበራ እንዳ ናይ ወያነ ኣቃቂ ቀኸኾ ካልኦት እውን ነረ ሓደ 45 ክፍለ ሰራዊት ነረ መጥቃዕቲ ጀሚርና ምለይቶ ክነፅቃ ሓዚርና ስጋዕ ዝወጋሕታ ገለ ዝኸውን ሰሪዕና ሽዑ ሰባሲ ብጎኒና ነይሩ ወዲ የማን ክብልዮም ኮይኑ ሕብረና ስለነበረ ሰብ የለ ገለ የለ መወዳእታ ነፈርቲ ናባይ መፅን ሽዑ ነታ ናይ በዓል ኣለባስ ንበረ ሓንቲ ማኪና ንዓ ሃርማ ማለት እዩ ፓራፓንጎ ስለዝሃርማ ድሕሪኡ ኣዝሊቕና ኣበይ ንመፅእ ኣብዚ ጉጉፍ ትብሎካ ኣለኹ
2: ኣነ ኣብቲ ግዜ እቲ ሓላፍ ባሕታሃዱ ኮይነ ኣብ ናይ ዓሳኢላ ውግእ ነረ እንትኾነ ኸዶም ስለ ዝነበረኒ ኣብ ወልድያ ከባቢ ምስ በፅሐቲ ኩነታት እየ ኣና ከም ነትስሽዑ ዝነበረ ሓላፍናት ባሕታሃዱ ተኪየ ናብኡ ዝኸይድ ካብኡ ንድሓር ዘለዎ ኩነታት ኩሉ ስላብ ኣዲስ ኣበባ ከዓ እቲ ዓብ ምትሕግጋዝ ናይ ኮማንዶ ኣሃዱን ናይ መካናይዝድን ስለ ዝነበሮ እዩ ኣዲስ ኣበባ ተኽኢሉ ስለዚ እዚ ሓደ መድረኽ ድሮ ንትግራይ ብምሉእ ነፃ ወፅኡ

0: ናብ ሰሜን ወሎ ዝተፀጋዕና ዝኣተና ኮይኑ ኣብ ውሽጢ ሰሜን ወሎ እውን ፅቡቅ ምቹእ ናይ ምግቢ ኩነታት ስለዝተፈጥረ መጀመርታ ካብ ቆቦ ንወልድያ ምስጋሪ ኣብዚ ከተማታት ናይ ሞጃ ጎብየ ንብሎ ኣለውሃ ንባዕሉ ካብ ኣለውሃ ሰጊርካ ውን ደሮ ግብር ዝበሃል ከምኡውን ወልድያ ከም ከተማ ፀላእ ስለ ዝነበሮ እዚ ሓደ ርእሱ ዝኽእል ካብ ቆቦ ጀሚርካ ንወልድያ ንምሓ ዝነበረ ወኪ ኣብዚ ብዘካ ውሕድ ሞርታራት ከም ይበረት ብበዝሕናቶም ስለዘይነበረ ናህና ግራድ ሓደ ኣፉ ቢኤም ማለት እዩ ተወሲኽዎ ናይ ቢኤም ሻምብቆታት ደርጋ ልዕሊ 10 ዝኸውን ግራድ ናህና ክትኮስ ስለዝኽኣለ ዕድል ስለዝተረኽበ እዩ ስጋ ብወልድያ ብፅሕ ትኸይድ ማለት እዩ። ኣብዚ ግዜ እዚ ካብ ወልድያ ናብ ስሪንቅ ዝተባሃለ ቦታ ከምኡን መርሳ ንሸነኽ ደሴ ዝኽይድ ሓደ ምዕራፍ ክትሓዝ እንከሎ ካብ ወልድያ ምስ ቤገምድር ዘራኸብ ሰናይ 300 ኪሎ ሜትር ሓደ ዓብዪ ፅርግያ ኣሎ። ነዚ ተኸትሉ ኸ ነዚ ተኸትሉ እዚ ማለት ንንፋስ ማውጫ ካብ ንፋስ ማውጫ ናብ ከባቢ ጋይንት ዝኸይድ ሓደ ርእሱ ዝኽኣለ መድረኽ ናይ ውግእ ምስኡ ዝተኣሰር እዩ። ናሕና ኣህዱ ናይ መካናይዝ ከምኡውን ብፍላይታት ናሕና ኣህዱ ምስቲ ናይ ወያነ ብምትዕባር ሓደ መስርዕ ክኸይድ ደሊ ማለት እዩ።
1: ድሕሪ ዛዕባ ዓወት ሰራዊት እህወደግ መጥቃዕትታቱ ንሰሜናዊ ምዕራብ ኢትዮጵያ ናብ ክፍለ ሃገር ጎንደር ከም ዝልሕም ገበረ። ካብ ገርገራ ንፋስ መውጫን ክምር ድንጋይን ክሳብ እስትራቴጂካዊ ጎቦታት ደብረ ታቦር ዘሎ ከባቢታት ተቆፃፂሩ ናብ ባህርዳርን ጎንደርን ዘጠምት ግንባር ደብረ ታቦር ኣብ ዝተሰሜ መከላኸሊ መስረተ።
2: ኣብ ወልድያ ምስ ኣቶና እዚ ንክምር ድንጋይ ንጎንደር ዝወስድ መንገዲ ኣሎ ወደ 4 ሓንቲ ሓይሊ ሒዙ ክልተ ግንባራት እዩ ነይሩ። እቲ ሓደ ግንባር ሓየሎም ዝመርሖ፣ እቲ ሓደ ግንባር ከዓ ሳሞራ ዝመርሖ። ሕጂ እቲ ሓንቲ ሓይሊ ወደ 4 ሒዝዋ ኣብ በዓል ሳሞራ ይተፀቢሩ ንክምር ድምጋይ ከባቢ ጎንደር ማለት እዩ።
3: ወያነ ብክልተ ግንባር ይግስግሱ ስለዝነበሩ ንኣዲስ ኣበባ ነቲ ግንባር ናይ ጎንደር ዝኸፈትዎ መድፍዕ ናይ መድፍዕ ሓገዝ ስለዝደለዩ በዓሉ ሰመራሕ ፈሮም ፀዊዑ እሞ ከምዚ ሓቱ ስለ ዘለዉ እዚ ሓንቲ ሓይሊ ሒዝካ ኣኺድ ንስኻ ከዓ ከተማእክላ ስለ ዘለካ ኢሉ ኣነ ነታ ሓንቲ ሓይሊ ናይ ኣብርሃም ገላዋን ክፍለ ማርያም ቀሺ ንብሎን እዛዝን ምክትሉን ማለት እዩ። ካብ ቆቦ ገለ ከባቢ 20 ኪሎ ሜትር ንረኸውን ድሕሪት ምስ ተመለስና ንፀጋም ንላሊበላ ዝወስድ መገዲ ናብኡ ተኣሊና ካብኡ ዳርጋ ሙሉእ ለይቲ ንከይድ ሓዲርና ኣብ ሓደ ቦታ ዓሪፍና ንፅባሒቱ ተበጊስና ናብ ሓደ ዓብ ጎቦ ከይደ እቶም ናይ ወያነ ኣዘዝቲ ኣለዎ ዝተባህለ ቦታ ማለት እዩ። ኣብቲ ቦታ ምስ ከድኩ መኒኻ ትብሎ ይፀኒሑ ፀድቃን ፀድቃን ኣብኡ ከም ዘሎ ነጊሮም ናቶም ኣብኡ ዝነበሩ ተጋደልቲ ሞክረክቦ ደሊና ኣለና ናይ ህዝባዊ ግንባር ተጋደልቲ ኢና ምስበልናዮ ኣኼባ ሒዙ ኢሎም ብዝኾነ ግን ነጊሮሞ ካብታ ኣኼባ ዝነበረላ ቅሩብ ርሕቐት ነርና ናይ ሓደ 20 ሜትሮ ኮን ኣብታ ጫፍ ናይታ ጎብኦም ነሮም ሶም ካብኡ ወሪዱ መፅኡ ረኪብና ብጣዕሚ ብሕጉስ መንፈስ ብፍሕሹ ገፅ እዩ ተቐቢልና ብፆት ህዝባዊ ግንባር መፅኹምና ንበዓር መገዲ ርሑቕ እዩ ደኺምኩም ዶ በለ ኢሉ መቸም ፅቡቅ ኣቀባብላ ገይሩ ሕጂ ኣኼባ ሒዘ ኣለኹ ኢሉ ምስቶም እሂድን እዩ ኣኼባ ነይሩ ሕ ምስ መራሕቲ ናይ እሂድን ሓደ ካብቲ ንዝክሮ ወያነ ትግራይ ሓራም ዝገበረ ካብ ትግራይ ከዓ ንኢትዮጵያ ትውግእ ምስ ቀፀለ ኣብ ዝኸድዎ ዝነበሩ ቦታታት ኣደምሓራ ስለዝኾነ እቶም ተጋደልቲ ናይ ወያነ እቲ ውድብ ናይ ወያነ ማለት እሂድን ብሓባር ኮይኖም ክልቲኦም ነቲ ውግእ የካይድዎ ነይሮም። ሽዑ እውን እቶም ኣዘዝቲ ናይ እሂድን ምስ ናይ ወያነ ነይሮም እቶም መሪሕነት ከዓ ምስቶም መሪሕነት ኮይኖም ነቲ መደባት የዋህድዎ ነይሮም። ነዚ ዘመልከተ ኣኼባ ከም ዝነበሮም ሽዑ ፀድቃን ነገረና ሓንሳብ ኢና ምስ እሂድን ኣኼባ ገርና እኒአና ዝኾነ ግን ስጋዕ ዝውድእ ተፀበይኒ ኢሉ መግቢ ሻሂ ከነዕርፍ ከም ዘለና ኣዚዙ ኸይዱ። እቲ መደብ ከተማ ንፋስ ማውጫ ንምጥቃዕ ናይ ምጥቃዕ መደብ ከም ዘሎ ኣብቲ ግንባር ከዓ ኣዛዚ ሳሞራ ምዃኑ ስለዚ ናብኡ ከይደ ምስ ኣሞራ ተራድአት መደብ ካብኡ ክወስዶ ከም ዘለኒ ነጊርኒ ናብቲ ቦታ ተብፅሕ ማኪና ሓንቲ መስኮብች ይብልኒ ኣነን ኦፐሬተራተይን ተበጊስና ማለት እዩ ንፅባሒቱ ንግሆ ሳሞራ ዘለዎ እቶም ካልኦት ኣዘዝቲ ዘለናዮ ከየድና ትግንባር ርኢናዮ እታ ከተማ ንፋስ ማውጫ ጨፋ ቁርብ እያ ትረአየና እዝዩ ርሑቕ እዩ ናይ 8 ኪሎ ሜትር ከቢሉ ክኸውን እዩ እቲ ፀላአ ግን ኣብ ቅድሚት ኣሎ ካብቲ ንዕዘበሉ ዘለናዮ ቦታ ኣብ ቅድሚት ዝሰርሖ ድፍዓት ይረአ ስለዚ ቀዳማይ መጥካዕትና ነዚ ብዝቅድሚት ዘሎ ሰራዊት ፀላኢ ምፅራግ እዩ ብካልኣይ ደረጃ ከዓ ብድሕሪትን ብጎንን ብየማን ማለት እዩ ብቆረፃ ከምቲ ሶም ኩሉ ግዜ ዝጥቀሙ ናይ ቆረፃ ዘካየድ ኣሃድ እውን ብዙሕ ዝበለ ኣሃድ እውን ብኔው ክልእኹ ምዃኖም ተቀዳሚ መጥካዕቲ ግን እዚ ብግንባር ዘሎ ኢሎም ታ መደብ ኣርኦምና ነናተምተን ኣሃድታትን መመደባተን ሂቦመን ስለዚ ናትና መደብ ከዓ ብመዳፍዕ ጌርካ ነቲ ቅድሚ ዘሎ ፀላኢ ምድብዳብ ማለት እዩ ንፅባሒቱ ሽዑብ ካልኣይ መዓልቲ ማለት እዩ መጥካዕቲ ጀሚሩ መጥካዕቲ ወጋሕታ ሰዓት ሓሙሽተ ጀሚሩ ኣብዚ ዝካየድ ዝነበረ መጥካዕቲ ንመድፍዕ ነቲ ቦታ ክተሃርሞ ኣዝዩ ቀሊል እዩ ዘደናገር ነገር ኣይነበረን ምክንያቱ ኣብ ከብዲ ዓብ ጎኖ እዩ እቲ ፀላኢ ድፍዓት ሒዙ ነይሩ ብድሕሪኡ መዝለቕ ድኸውን ቦታታት ከም ዘለዎ ረአየና ነይሩ ዓሞቕቲ ግን ዘይረአየካ ዝኾነ ግን ኣብ ሰፊሕ ጎቦ ኣብ ከብዲ ጎቦ ዓሪዱ ስለ ዝነበረ ንግሆ ጓሕታ እቲ በቲ ተዳልዩ ዝነበረ ናይ ተኽሲ ዳታ ናይ ተኽሲ ዳታ ንብሎ እንታይ እዩ ነቲ መድፍዕ ነቲ ዕላማታት ናይ ፀላኢ ብክንደይ ርሕቀትን ብክንደይ ማእዝንን መዝጊቡ ኣብቲ ክሻፋ ናይቲ መድፍዕ ንክትኩስ መምርሒ ዝሓዘ እቲ ናይ ተኽሲ ዳታ ንህቦ እሱ ዳሊናዮ ስለ ዝፀናሕና ንዕኡ ሂብናዮም ብኣ መሰረት ተኽሲ ጀመርና ገለ ቁሩብ ቦምባታት ኣሪብና ወታ ነቲ ድፋዓት ከም ሕሱም ደብዲብናዮ ሰራዊት ናይ ወያነ ከዓ ቅድሚኡ ከምኡ ርዩ ይፈልጥ እያ ይብልኒ ኣነ ብቐሊሉ ነቲ ቦታታት ክሃጅሞ ጀሚሩ ቦታታት ክሕዝ ጀሚሩ ብከምዚቲ ኩናት ከምዝበልክዎ ሰዓት ሓሙሽተ ወጋሕታ ጀመረ ብዝተፈላለየ ቦታታት መጥካዕትታት ይቕፅል ነይሩ
4: ኣብቲ እዋንቲ ፀቕጢ ናይ ተቐንዲ ኩናት ብወሎ ስለ ዝነበረ ፀቕጢ ንምግባር ተባሂሉ ንሕና ንየማናይ ንጎንደር ገፅና ኢና ከድና ንጎንደር ክንከይድ ከለና ኣብኡ ብዙሕ ኣርጎጥጎጥ ኣለዎን መንገዲ ጥዑይ መንገዲ ነበረን ፅርግያ ብዝኾነ መንገዲ ኣብኡ ከድና ተብተብ እናበልና ኢና ከድና ቅድሚ ንፋስ መወጫ ፀላኢ ነይርዎ ሽዑኡ ኣብ ንፋስ መወጫ ቅድሚ ምእታውና ግን ሰለስተ ብረት ተኺልና ንንፋስ መወጫ ከምዝድለ ደብዲብናያ ኢና ማለት ሽዑ ብሓፈሻ ግን ብናህና ሓገዝ ደገፍ ተደብዲበ ንፋስ መወጫ ትወፅእ ኣብኡ ዝኣክል ኩናት ተኻይዱ እዩ ዝኣክል ደገፍ ከዓ ገርና ኢና
3: ካብቲ ዝነበረ ቦታ ክሃድም ከሎውን ናብ ከተማ ንፋስ ማውጫ እንድዩ ምክንያቱ መገዲ ከይዕጎቶ እዩ ዝሃድም ነይሩ ክሃድም ከሎ ሕጂ ዝያዳ ንመድፍዕ እንታይ ኮይኑ ዝጣዓሚ ኮይኑ ምክንያቱ ብቁልዕ እዩ ማካይኑን ሰራዊትን ሒዙ ክሃድም ከሎ በቲ መዳፍዕ ኣዝዩ ፅዑቕ ደብዳብ ኣካይድና ኣሉ ሽዑ ገለ መካይን እውን ተቓፂላን ደድሕሪኡ እውን ቶም ሰራዊት ናይ ወያነ ከተማ ንፋስ መውጫዕት እዮም ንሕና እውን ኣፅዋርና ጠቕሊልና ምሸት ከተማ ንፋስ መውጫዕት ኢና ማለት እዩ ዝኾነታ ከተማ ነፃ ስለ ዝወፀት ኣብኡ ምሸት ኣቲና ንሓሙሽተ መዓልቲ ብታ ከተማ ኢና ኮፍ ኢልና ፅዑቕ ደብዳቢና ኣካይድና ዳሕራይ ቶም ስለያ ናይ ወያነ እውን ምክትል ኣዛዚ ናይቲ ግንባር ኣብቲ በቲ ዘካየድ ክመውግእ ተወጊኡ ኢሎም እውን መግለፂ ገይሮም ነይሮም ድሕርዚ ክንምለስ ስለ ዝኣዘዘ እቲ ሙሉእ ብርጌድና ንሕና እውን ክንምለስ ተነጊርና ወልድያ ሓሊፍካ ስሪን ካብ ትበሃል ቦታ ኣብኡ እቲ ብርጌድና ተጠኒሑ ነይሩ ናብኡ ተመሊሰ ማለት እዩ ተኣህዱታት ሒዝና ማለት እዩ
5: ንወልድያ ክንቅፅል ዛ ድለካ ዘለኹ እዛ ናይ ኣለዋ ሃመላሽ ከ ኣላ ብልና ኣይወዳእናያ ዘለና ዝኾነ ሳቶም ንንጆ ንብሎም በቲ ዝለልና እንደገና ሓይሎም ከዓ ነጥቀዕ የብለና እዛ ኣልዋ ሃመላሽ ሳቶም ከይመፁ ዳርጋ ንኸፍታ ከፊትናያ ንወልድያ ንቕፅል ወልድያ ከይኣተ ከዓ ዓብዪ ገለርያ ኣሎ ነታ ገለርያ ብፊንጂ ገሮም ሴረና ኣፀንሓና እዚ ኩሉ ኣፅዋርና ኣብኡ ይተሓስ ሓየሎም መፅ ሞታይ ዳ ክንገብር ገለ ንብል ንፈበልድሓን ሓደ ኣውቲስታ ሓንቲ ታንኪ ጌርና ክንፍትና ተስግርና ተኮይና ከምኡ ንብል እቲ ኣውቲስታ ሓደ ንመርፅ መሪፅና ከዓ ነታ ተሰበረት ግንቶ ይሰግራ እታ ታንክ ትሰግር ታንክ ትሰግር

0: ራቶ ካልኦት መካይን ብቀሊል እየን ስግራ ኩለ ንሰግር ወልድያ ከዓ ንሕዛ ማለት እዩ ወልድያ ሒዝና ናበይ ንወርድ ንስትሪንቃ ኣብ ስትሪንቃ ሓደ ክልተ ሰሙን ንገብር እዚ ትምህርቲ ከዓ መሃሩልና ብሎና ኣብቲ ትምህርቲ ከዓ ክንምህር ኢልና ንጅምር እንደገና ከዓ ካብ ትምህርቲ ኣቢሎም ከዓኒ ንኹና ንዕናያ ነጥቃዕ ገለ ብሉና ዕለት 8 ወርሒ 10 ድዩ ኣቢልና ከዓ ውጫለ ንኸይድ ውጫለ ከይበፃሕና ሓንቲ ዓድላ ቢንቶ ዘለዋ እታ ቢንቶ ከዓ ልክ ከምታ ናይ ወልድያ ድሰባ ሰረና ኣፀንሓና ሞታይ ድኣ ክንገበር ኢና ብላ ሃኢሎም ድሓን በዚ ግራውቲ ሰንጢቆም ይኽእሉ ኢልና ብግራውቲ ሰንጢቕና ከዓ ንኣቱ ውጫለ ንቋፀራ ማለት እዩ ግዜ ወሰደትልና እቲ ውጫለ ብታሪክ ንሰምዖን እቲ ኣውፀናሓና ሰራዊሲ በበይኑ ውጫለ ድሕሪ ምውዳእና ከዓ እንደገና ንሃየቂ ንቐፅል ሃይቂ ሒዝና ሃይቂ ከዓ ንቋፃፅራ
1: ስጋብ ሃይቂ ኢና በፂሕና ኣብቲ ዘጋጠመና ኩነታት ብዙሕ ከቢድ ነይሩ ክትብሎ ይትኽእልና ምክንያቱ ዓበይቲ ጎቦታት ባዕሉቲ ወተሃደር ናይ ኢትዮጵያ ውን ብዙሕ እንታይሽ ስለ ዘይገብር
0: ሃይቂ እተ ምስተቃፀርናያ ማለት ሓደ 2ልተ መዓልቲ ንውዕል ድሕሪ 2ልተ መዓልቲ ብፆትና ሳልሳይ ክፍለ ጦር ዓሰብ ኣትዩሎ ብሉና ኣነ ከዓ ንሓየሎም ሳልሳይ ክፍለ ጦር ዓሰብ ኣትዩሎ ቅድሚ ዓሰብ ቅድሚናባና ንምፁ እዛ ደስየ ቅድሚ ምባሉ ንሕና ደስየ መሓዛ ንብሎ ብላዕሊ ሓትት ኣብታ ምክንያት እንዲያ እታ ወረድትኩም ይኹን ሳልሳይ ሰብ ክፍለ ጦር ከዓ ድሕሪ መፁ ሕጀ ክጠርጎኩም እዩ ንብሎም ከምዛ ድበልናዮ ክልተ መዓልቲ ኣቱ ኣትዩ ነታ ክሳድ ምሻላ ናይ ሃይ ናታቶም ብርጌድ ሕያቶ ዝነበረት ከዓ ሶስተኛ ብትን የብሎም ብትን ምሰበሎም ንሕና ከዓ ሃየቅ ንከይድና ኩሉ ንብረትና ጠሪፍና ንዑ ሓጉዝና ብሉና ወዲ ኣበባ ሰለስተ ታንኪ ክልተ ረሻ ሽገምታት ሂቡ ሒዙ ከዓ ያኣቱ እቲ ናይ ሳለሳይ ክፍለ ጦር ከዓ ኣብኣ ከሎ እዩ ድምስሶ
2: ብከምዚ ሓቢርና ሓጂ ሶም ምስ ተበገሱ ትምሸት ምስኣት 10 ኣቢሉ ብንዮቲ ግንባር በቲ ንሕና ዝቆረፅናይ ዓፅየንኦ ምሸት ተኽሱ ምስ ገበራሎም ብማኪና ውግኣት ሓካይም እቶም ጋራጅና ተዓፅዮም ኣለዉ ብለኒ ቻይንስ እሞንታይ ማራፂ ክሰጉሪ ይከኣሉን ብኡ ኣሲረንኦ ኣለዋ ተባሂሉ ንሕና ኩሉ ተዓራሪና ተበገሱ ተመለስኹም ትኸፍትዋ ብመዓኮረን ተባሂሉ ብድሕሪት ወጊሒና ስጋዕ ሰዓት 4 ወጋሕታ ገለመለኡ በፂሕ እቲ ኩለን ታንክታት ኣኡምስ ወያነ ገዲፍና ከም ዘለናይ ረሻሽን ታንክን ተበጊስ ግን ተን ታንክታት ኣግዒዝናየና ቦተን ነዳዲና መሊእና እቲ ቦምባ ዝምላእ መሊእና ወጋሕታ ንመፅእ ናብቲ ዝነበርና ናይ ሓራ መስመር ምክንያቱ ክትጋገ ይብልካል የማን ፀጋም ምድረ በዳ እዩ ካልእ መገዲ ክትወስድ ትኽእል ኢኻ ንበዓል ዱብቲ ገልመለ ከማይ ኢልና ብታ ቦታ ውግሕ ክብል ከሎ ኣቲናየን ብማዓኮረን ተኽስን ተኽስ ኮይኑ ወልድያ ንግንባር መጥቃዓት ዝተሓስበ ንሕና ብድሕሪት ኣፍሪስና እዮ
3: ድክልተ መዓልቲ ኮፍ ምስ በልና ሓየሎም መፅእ ምሸት እሞ ሳልሳይ ክፍለ ሰራዊት ካብ ኤርትራ ተበጊሱ ብባፅ ኣቢሉ ብዓሰብ ኣቢሉ ኮም በልሻኣት ኢሎ ንዓና ከዓግት ሕጂ ከይቀደመና ከሎ ንሕና ክነጥቁ ኢና ዝተበገሱ ብለና ምሸት ኣራኢልና ንብገስ ምሸት እዩ ከባቢ ውጫለ ንኣቱ ውጫለ ሕጂ ኣብኡ ዓሪዱ ፀንሓና ምክንያቱ ውጫለ ኣላ ብድሕሪኡ ከዓ ሓንቲ ሊማ ትበሃል ንእሽተይ ዓድላ ካብኡ ሃይቂ ላ ካብ ሃይቂ ጢጣ ኣላ ካብ ጢጣ ተራራ ዝበሃል ኣሎ ካብኡ ደስ እያ ሕጂ ኣብኡ ናይ 2ልተ ሰዓት ውግእ ንገብራ ውጫለ ካብኡ እውን ኣልቂቕናዮ ኣልቂቕናዮ ምሸት ሰዓት 6ዱሽተ ኸውን ሃይቂ ኣቲና ኣብ መገዲ ሓንቲ ታንኪ ሃሪምና ኣለን እንታሽሙ ኮይና ምሸት ኣቲና እጂ ሓደ ክፍለ ሰራዊት ሓደ ረጅሜንት ናይ ወያነ ብድሕሪት ቆሪፁ ስለዝነበረ ነቲ መገዲ ቆሪፅዎ ገለ 10 ኮነ ኣይነትረ ገለመለ ስቂ ፃዓና ቆሪፅዎ ፀኒሕና ሃይቂ ሒዝና እያ ኣብ ሃይቂ ሕጂ ጠጠው ኢልና ሓዲርናኡ ውዒልና ምሸት ድሕሪ ሰዓት 2 ጀበ መፀና በበተክለ ሃይማኖት እሞ ደሴስ ሳልሳይ ክፍለ ሰራዊት ተቋፂርዎ ኣሎ ሕጂ ናባና ገፁ ግስግስ ኣሎ ሕጂ ኣብ ከባቢ ደሴ ኸይድና ክንዋግኦ ኢና እሞ ተበጎሱ ብለና ኣነ ሕጂ 2ልተ ታንክታትን 2ልተ ፀረንፈርትን ሒዘ ኸይድ ወዲ ኣባ ምሳይ ኣሎ እዚ ጢጣት ተራራ ዝበሃል ኣብኡ እዩ ኣብኡ መፅ እዩ ኩሎም ተን 7 ክፍለ ሰራዊት ናይ ወያነ ኣሎ ሓደ ክፍለ ሰራዊት ኣብኡ ዳርጋ ምሉእ ለይትን ምሉእ መዓልቲ

0: እንተ ግና ስጉም ኣይከኣለን ማይ እዩ ኣታሽምታት እዩ ዝሃርም ኣታሽሙ ኣብኡ ለስ ኣቢልናዮ ክፍንጥሰና ኣይከኣለን እጂ ዳሕርጋራይ ምሸት ሳዕ 8 ምስ በለና ኣብ ካልኣይ መዓልቲ ከነንሰሓብ ኢና ብሉ ቆም ድፋዕና መከላኸሊ መስመርና ኣብ ውጫለ እዩ እዚ ቦታ እዚ ክንገድፎ ኢና እዚ ወዲ ኣበባ በቲ ጥቃይ ኣሎ መልእኽቲ ገይሩ ውፃእ እብለኒ ሕራ የልና መከላኸሊ መስመርና ንሕና ውጫለ እዩ ንስኹም ግን ንስሪንቃ ክትምለሱ ኢኹም ኣብ ትሕቲ ወልድያ ላዓዲ ኣብኡ ክፀኒሕኹም ንግዚኡ
1: ርሕቆቱ ደምጊምና ስለ ዝነበርና እታ ዝገደፍናያታ ትእሰርተ ሰንሰለት ደምጊምና ስለ ዝነበርና ካበይ ክንጅመር ከም ዘለና ተውሰሸ ቶማ ድባሕጂ ናይ ታንክታትን ናይ ረሻሽን ፅቡ ገይረ ማዝኒዕማ ስለ ዝነበሩ ላ ንሕና ንሪእና ስለ ዝነበርና ካበይ ክንጅመር ከም ዘለና ነታ ቦታ ክንከፍታ ተረዳዲና እጂ ብለይቲ ተውሲ ንጅምር በት መውፅኢና ማለት እዩ ካብኡ ማለት ይብል ወልድያ ዝመፅእ ሓፃዲት መዳፍዕ ማለት ይብል መዳፍዕ ይመፀና ከይዱ መቸም ንሕና ንቐርብ ተኽሲ ብርትዕ ንሕና ንቐርቦ ንሕና ንቐርቦ ንሕና ንቐርቦ እታ ቦታ ከምታ ክንወፅ ከለና ጌርና ዝንደድንያ ክንምለስ ከለና ኣቃፂልና ኢና ነታ መስመር ከፊትንያ
2: እዚኣ ኩነታት እዚኣ ምስ ፈረሰት ወደብረሃብ ኣምለስ ጋራጅ ስለ ዝሓልፉ ዘለዉ ምስኦም ተመለስ ብሉ ኣብዚ ሕጂ ክትዕን ይብል ሙሉእ መዓል ተዋጊና መሊስና ተመሊስና ተባሂሉ ንዓ ወደብረ ካል ኣማራፂ የለን ኩሉ ፅዋር ዝገደፍነዮ ነፈርቲ ድኩዖ ከይገብርዎን ንዞም ጋራጅ ተመለስ ኢሎ ሽዑ መሊስ እዮ ወጋሕቶ
1: ታንከኛ ይምፃእ ረሻሽ ግን ወደብረ ሒዝዎን ይመለስ ዝብል ትእዛዝ ካ ካልኣይ መፅ ሽዑ ንሽዑ ማለት እዩ ዳርጋ ሽዑ መሬት ቀውጡ ኮይናና ማለት እዩ መርጫ የለን እንታይ እቲ መምለሲ ዕላማ ዳሓር ነፂርልና እምበር ክምለስ ከም ዘለኒ ጥራሕ እዩ እቲ ሓበሬታ መፅ ወዲ ኣባ ማም ዝብሉ ካሎ ክትመለስ ኢኻ በይንና እዋ ናምፀገም የለን ሕጂ እታ ጠቕምህና ንኣና ሽዑ ወጋሕታ ስለ ዝኾና ሴርናዮ ዝወፀአንካ እታ ቦታ ክንምለስ ከለና ከምኡ ክፀንዓና ኢልና እንዳሓሰብና ከለና እታ ቦታ ኣይተዓፅወትን ኣይተመለሳ ፀላ እዩ ምስ ጀመረልና ንጅምር ኢልና ጥራሕ ትብልና ከም ንኸይድን ብኸሻፋ እዳኸሸብና እተን መካይን እንዳኸብታ እንደገና ነታ ቦታ መስከና ኣጋጣሚ ፀላይ ኣይተመለሳን ኣይዓፅዋን ናበይ ከይድና ናብ ሓረ ገበያ ተመሊሽና ሓረ ገበያት ኢና እንታይ ተኾነታት ተተባሃለ ካብኡ ገራጅ ታንክ ናሃና ነተን ኣብኡ ዝነበራ ታንክታት ንኸውፁ ንሕና ከዓ ሓለዋ ንኦም ሓለዋ ምዃንና ሽዑ በርሂልና ማለት እዩ ኣብኡ ታንከኛ መቸም ከምሕሶም እዮም ሰሪሖም እዘን ታንክታት ባዕሎም ድዕረያ እንዳዓረዩ ባዕሎም ኣውቲስ ኮይኖም ኩሉ ነገር ገይሮም ብምለን ንድሕሪት ኣብ ነፃወታ ሞትዮ ብተሓረ ቦታ ከም ዝመለሳ ገይሮም
2: ውግዕ ምስ በልኣነ ሕጂ ናብቲ ግንባር ኣይተመለስኩ ደሮ ግብር ትበሃል ዓድላ እግሪ ናይ ወልድያ እቲ ወልድያ ምክንያቱ ክትኣት ትኾንካ ጎቦ እዩ ቀደም ጥልያን ክስታይ ዝገበሮ 900 ገለ ኸውን እዩ ሓደ ኪሎ ሜትር 900 ሜትሮ ገለርያ እዩ እቲ ጎቦ ገለርያ ጥልያን ዝሰርሑ ብገለርያ ሓሊፍካ ካ ወልድያ ተኣቱ ንሕና ግን ኣቋራጭ እቲ ግንባር መጥቃዕቲ ከይገበረ ይሃድም ስለ ዘሎ ፀላእ ተባሂሉ ሓበሬታ ሂቦምን ብድሕሪት ከፊትና ነዚ መስመር መንሽና ብደሮ ግብር ጌርና እግሪ ናይ ወልድያ ብኣቋራጭ ኣቲና ናፍቲ ክስታ እታ ቢንቶ ክንበፅሕ ሕጂ ቲኤምቲ ክገብራ ከፍርሶኦ ነቲ ቢንቶ እሳ ተፈሪሳ መካናይዝ ክሓልፍ ኣይክእል እዩ ኣጋር በቲ ገለርያ ክሓልፍ ክእል እዩ በቲ ጎቦ ኣርክብ ኣቢልናን ወሪድና ካብ ታንኪ ምስኦም የተሰቂለ ነረ በለን ብብሬን ኢልና ምክንያቱ ታንኪ ብሬን ኣለዋ ኣውቲስታ ብሬን ኣለዎ መጥፋዓጂ ብሬን ኣለዋ ውሽጢ ክፍተ ብሬን ኣለዎ ናይ ታንኪ ኣብቲ ኣታሓዛ ተኽሱ ምስ ገበራ ፍራዝአን ገልን ገዲፈን ቲእንቲ ከይቀበራ ያላ ናብቲ ገለርያ ኣቲና ወልድያ ቀጥታ ኣቲና እያ ማለት እዩ
1: ታንክታ ደራጃትና ምስ መለስና ኢና ሽዑ ተቐሊልና ወፂና ወጋሕታ ሰዓት ሓሙሽተ ኸውን ንመለስ ወጋሕታ ሕጂ ፀላእይ ንወልድያ ክሰብራ ይቀዳደም ስለ ዘሎ እታ ገለርያ እዛ ገለርያ እዚኣ እንድሕር ተሰይረኻ የለን ትግመር መኺኑ ማለት እዩ ሙዳይ ተሽከርካሪ ዝከብቅ እዩ ያላ ተባሂሉ ያላ ተባሂሉ ሽዑ ንወልድያ ከይበተኻ ኣኸላ እንዳጨጨፋ ኣኸላ እታ ገለርያ

0: ሰንቲቕና ወፂና ወልዲ ኣቴና ካብ ወልዲ ኣብ ስሪንካ ኢና ናርፍ።
1: ስለዚ ብከምዚ እቲ ስራሒት ዕዉት ነይሩ እቲ ግንባር መጥቃዕቲ ዝተሓስበ ንመይደ ንመድሓን ተበጊስና ተመሊስና ነቲ ግንባር ብድሕሪ ምሳሃረምናዮ ፀላኢ ፋሕፋሕ ክኣትዎ ጀሚሩ ቁጠቡ ኤምዳዱ ከንድ ምስ ጀመረ እቲ ግንባር ከዓ ብዘይውግእ ተበጊሱ ንማርሳ ናብ ውጫለ ገፅና ቐፂልና ካብ ውጫለ ፀላኢ ጠጠዋ ይበለን እቲ ቢንቶ መዳናጎይ ገይሩ ነይሩ ፍሪስዎ ግዜ ክኸስብ ኢሉ ግን በቲ ሩባ መሕለፍ ስለ ዝነበረ ደውና ጎላ ኣልየን ታንክታት ሓሊፈን ብጎኒ ምሳሃረምናዮ ከዓ ፈሪሱ ከም እናበልካ ብዘይውግእ ፋሶም ኢለ ንሃይ ቃቲና
2: ሕጂ ከንታይ ንብሎም ሕጂ ከዓ ከምታ ናይ ቀደምና ክንዋጋእስ ኣይንደሊና እሄ እተበልካዮም ነዚ ኩሉ ሓራ ከተማ ኣውፅኢናዮ ዘለና ክነመሓድሮ ስለዘይንኽእል ቅድም ነቲ ሒዝናዮ ዘለና ክነመሓድር ይብሉና መሉ ሕራይ ድሓን ሮማይ ተረዲእናኩም ኣለና ንብል ንሕና ካብቲ ሃይቅ ናብ ስሪንቃ ናብ ስሪንቃ ንመፅእ ኣብ ስሪንቃ ኮፍ ንብል እጂ ከዓ ሃይሎም ከዓ እንታይ ይብል እሞ ነዚ መካናይዝድ ኣነ ዝዛረቦ ዘብሎ ኣለኒ ኣኼባ ድራር ከዓ ክገብረሎም ይብል ድራር ገብሩና ኣብቲ ኣኼባ ከዓ ንኸይድ ዋ እቲ ናይቲ ምስጋና ሓቀኛ ማለት ንሕና እዚ ህዝባዊ ግንባር መፀ ዝኸፈልናዮ መስዋእቲ የለን ስለዚ ተራ ናይ ህዝባዊ ግንባር ብጣዕሚ ኣገዳሲ እዩ
3: ብድሕር እዚ እቲ ኣብ ወፍርፋና ይህ ወደግ ዝተሳተፈ መካናይዝድ ህዝባዊ ግንባር ምስ ግንባር ሓርነት ኦሮሞ ብምውሃሃድ ኣብ ምዕራብ ኢትዮጵያ ክፍለ ሃገር ወለጋ ከባቢታት ኣሶሳ መጥቃዕቲ ክካየድ ስለ ዝተመደበ ኣብቲ ዝቕፅል መጥቃዕትታት ምስ ይህ ወደግ ዝተሓጋገዙ ናይ ኮማንዶ ኣህዱን ናይ መድፊዕ ኣህዱታትን ገዲፉ ናብ ኤርትራ ተመልሰ
4: ምስ ተመለስና ንመቐለ ህዝቢ መቐለ ናይ ረሓ ገፅቡ ገይሪ ተቐቢልና ኣብቲ እንዳ ራሻ ገለ ዝበሃል ቦታ ኣብኡ ግብጃ ጌርና ፅቡቅ ተቐቢልና
5: ካልእ ካብ ስሪንቃ ምስ ተመለስና ንትግራይ መፂና ማለት እዩ ኣብ መቐለ ነርና ኣብ መቐለ እቲ ህዝቢ ብጣዕሚ ፅቡቅ ገይሪ ተቐቢሉና ማራ ብዙሕ ነገር ይገይረና ካብኡ ኣኒና ምስቲ ህዝቢ ፅቡቅ እንታይ ድበሃል ነይሩና ምርድዳእ ወላ ደቂ ኣንስትዮ ቤን መፅአን ተባሂሉ ብፍሉይ ነተን ደቂ ኣንስትዮ ወሲዶም የዛውሩና መልሱና ከም ዝነበሩ ብጣዕሚ እቲ ህዝቢ መቐለ ሲ ፅቡቅ ገይሪ ተቐቢሉና
6: ንመቐለ ምስ መፃና ግን ኩሉ ኤርትራዊ እዞም ድመሓየ ዝበሃል ኡ ነይሮም ናብ ድመሓየ ምውሳድ ነይሩ ኣብኡ ኩን ግብጃ ተገይሩ እቲ ህዝቢ መፅእ ቅጫ ሒዛ ትመፅእ ገለ ሒዛ ትመፅእ ነራ ንገለ ኣዝማዱ መፅዎም ነሮም ኣብኡ ወዲእና ከዓ ናይ ወርሒ ገለ ገርና መፂና ንዒላ ዓብደላ መፂና ካብኡ ኣብ ዒላ ዓብደላ ኣብ ክልተ ተመቒልና
7: ሕጂ ብሓፈሻ ናይቲ ኩናት መምፂ ኣብ ጋር እናትና ሰራዊት እንተዘይህሉ ነይሩ ካብተ ዝተጀመረታ ክሳብ ተመወዳእታ ዝነበረት እቲ ኩናት እቲ ዝተረክበ ዓወት ኣብ መንጎ ኤርትራ ኹን ኣብ መንጎ ትግራይ ብሓፈሻ ኢትዮጵያ ኣይምተረክበ ነይሩ ምክንያቱ ናይ መሬት ቦታት ዝካየዶ ወይ ናይ ኣጋር ኩናት ዝካየዶ ቦታ ኣይኮነን ብሓፈሻ ናይ ኢትዮጵያ ሲ ኩሉ ከቢድ ብረት ዝውፃእ ጉዳይ ስለዝኮነ ብከቢድ ብረት ድማ እዩ ተወዲኡ ማለት እዩ ክሳብታ ዝበፅሕናያ ናይ ተሳትፎ ዝበ ግንባር ናይ ብሓቂ ዓብዪ ነይሩ

0: ዝኸበርኩም ተኸታተልቲ መደብ ዕላል ተመክሮ ንሎሚ ምሳብ ቦይ ተኽላይ ሃይለ ኢና ከነዕልል። ወዲ ሰብ እተን ዘለዎ ዕድመ ብኸመይን ኣበይን እዩ ዘሕልፈን? ጽልዋ መድረኽ ኣብ ህይወት እንታይ ይመስል? ክሳብ ብህይወት ዘለኻ ኸ ዕዮኻ ብኸመይ ተሰላስል ዝብልን ካልእን ክንርኢ ኢና። ሰሓዩ ፍሪቁ ኣቦይ ተኽላይ ሃይለ ወዲ እምባ ድርሀዮም፣ ኣብኡ ተወሊዶም፣ ኣብኡኸ ዓብዮም። ኣነ ወዲ ሓረስታየ ኣቦይ 40 ዓመት ምስ ገብረ ስለ ዝዓረፈ ብንእሰይ ወዲ 15 ዓመት እንከለኹ የ ነገር ናብራ ፈሊጠ። ምሳዴና ኢና ዓቢና፣ ስድራና ጽቡቕ መነባብረ እዩ ነይርዎም። እናወደቕና እናተሰኣና ንነብር ነርና። ሕይወት ኮም እዩ። ነዚ ካብ ስድራይ እናተረዳኽዎን እናተመከርክዎን ዝመጻኹ ናይ ስራሕ ውረደ ይብ ድሓር ኣብ ናብራይ እውን ኣይሓደሰንን። ድሕሪ ምባል
1: ኣብ ስራሕ ምስ ነበርኩ ብዝኣኳዘተ ኣነ 45 ቅርሺ እየ ዝበልዕ ንወርሒ ኣብዚ ስመራ።
2: ወዲ ክንደይ ዓመት ከለኹ ማለት እዩ?
1: ወዲ 20 ገለ ንኸውን ጎበዝ እየ ተመሪዐ የ ሕጂ ኣብኡ 20 ቅርሺ ንሸቃላይ 20 ቅርሺ ከዓ ንቐንጠ መንጢ ናብቲ ገዛ ይኽልል ኣለና ንቐንጠ መንጢ፣ 5 ቅርሺ ናብ ጅባይ ንሻህየይ ብኸምዚ ገይረ ይኸይድ ነይረ። ድሕሪ እዚ ኣብዚ መንጎ ኣነ ከምዚ ኩሚዘረ ገይረ ኩሚዘረ ኣብዚ ዓዲስ ኩሚዘረ ገይረ ንጉሆ ጀርጅን ወ ንጉሆ ኣብ ኣርፊዘ ስራሕ ወፍር ሕጂ ከምዚ እንዳግበርኩ እቶም ብጨተ ሕጂ ግዜ እሕልፍ ኣሎ ኢሎም ሓስዮምለይ። ምስ ሓሰቡለይ ኣነ ንሰንበል ይቕይርኒ እቲ ሓላፊ ምእንቲ ትኺሉ ተወፈረ ወይ ገለ ኢሉ ማለት መቕዛዕቲ እዩ ሕራይለ ወርሒ ገይረ ብኣ ክሰርሕ ድሕሪ ወርሒ መፅአ።

0: ደመዘይ ቆሪጭዎ ንምንታይ ደመዝ ቆሪጭካለይ ኣየጉደልኩን ዋላ ደቂቕኹን ንድሕሪ ሕጂ መጠናቐቒ እብለኒ ንድሕሪ ሕጂ ኢልካ ኣብዚ ድየ ዝነብር ኣብ ስራሕ እዚ ፈትየ ድየ ዘይከፊኡኒየ እምበር ኣብዚ ኣንበር ዚ በላ ንኻ ሓሲበ ክነግረካ ኢለ ድሕሪ ሰሙን ኣብዞ በዕለ ሂበ እዮም እዚ ክቦም ከለኹ ሕጂ ዓረብያ ኣብ ገዛ ገይረ ኣለኹ ደልዲል ኣለኹ
1: ኣብ ሱሳታት ኣቦይ ተኽላይ ካብ ስራሕ ፋብሪካ ወፂኦም ናብቲ ዘዕበዮም ሕርሻ ንግድን ኣተዉ ባሕርን ዝባንን እናበሉ ከዓ ቃልሲ ጀመሩ
0: ህርኩት እየ ካብቶም ህርኩታት ሓደ እየ ኣነ ክብላ እኽእል ንነፍሰይ ምክንያቱ ማሕረስ ከዓ ኣዝየ ሓረሳ እየ
2: ሕጂ
0: ኣብዛ ዓዲ ባሕሪ ኣብ ኩሉ እየ ዘይኸይድ ሕጂ ባሕሪ ፅቡቕ ግራት ኣለኒ ፅዒሮ ኣሉ ከ ኣዝዩ እቲ ከምዛ ካንሸሎ ብምልእታ ማለይ ኣትዋን እዩ ግራት እዩ ፍልይት እያ እወ ተኻቢባ እያ ቡን ተኺለ ወታ ማይ ከምዚ ገይራ ዘውር ብላዕሊ ምስ መፀት ከምዚ ኢላ ዘውር ከምዚ ፃዕራም እየ ብከምዚ ገይረ እቲ ቦታ ዓዲ ወጊ ኣበሃል እወ መንእሰይ ከለኹ እዩ ወ መንእሰይ ከለኹ
3: ሓደ ጎቦ ከምዚ ጋዓ ዝመስል ቅርፁ ቀናታዊ ዛላ ብምድላው ካብ ማይ ዘሎ ቦታ ብመገዲ መስኖ መሪሖም ናይ ቡን ሕርሻ የዳሉ ከም ዝነበሩ ውን ፈልጥ እያ ስለዚ ኣብ ቤተ ክላይ ሃይለ ናይ ከምኡ ተመክሮ ዘሎዎ ሰብ እያ ኮፍ ዘይፈቱ ሓኮትኮት ባህላይ ምዃኖም ግን እቲ ድሕረ ባይታ እውን ኣነ ረኺበ እየ
1: መድረኽ እናተቀያየረ ከደ ኣብ 974-75 ኣብቲ ግዜ ኣንድድን ሕረድን ዝነበረሉ እዋን ስድራ ቤታት ባሕሪ ወረዳ ንፉዑን ንጡፉን ኩሉ ግዜ ኣብ ቅድሚት ስለ ዝጸንሕ ኣቶ ተኽላይ ሃይለ እውን ኣብ ከባብያዊ ምቁፅጻር ሓያል ሰብ ኣይነበሩ በዚ ምኽንያት ከዓ
0: እዚ ኩነታት መጀመርያ ዝነበረሉ ዝሃደምናሉ ካብ ገገ ክከብ ዓድና እዚ ፀላኢ ክሳይ ምስ ገበረና ሓይልና ንባሕሪ ጥራይ ኮይኑ 76 ኣብ ባሕሪ ልጅና ተመሪጨ ልጅና ሲ ከምዚ ዳኛ ማለት እዩ ናይ ህዝባ ግንባር ነቲ ከባቢ እዛንዮ ከምዚ ኢሎ ተመሪጨ ሓደ ዓመት ምስ ገበርኩ ሕጂ ድሕሪኡ ክልተ ምሳይ ገይረምለይ ከባቢ ምዝርምባ ዘርሆ ብምልእታ ሕጂ ክልተ ወሲኸምኒ ሰለስተ ኮይንና ንዳኒ ነርና ንዳኒ ጥራይ ዘይኮንና ንድኻታት ከዓ ንሕግዝ ነቲ ሓፋሽ ኣባራቢርና ድኻታት ከምዝሕረሰሎም ንገብር ከምዚ እንዳልና ህዝባዊ ግንባር ዘለህና ንሰርሕ ነርና ወሪድና ኢና ኮፍ ኢልና ኢና ኩሉ ናብራ ኮፍ ኢሉ ሸቃሎ ክልተ ኣለውኒ ሃፍታም ሓረስታ እየ ክልተ ሸቃሎ ማል ጥሪት ኣለውና ሰለስተ ሓ ኣርባዕተ ብዕራይ ክልተ ኣድጊ ሓደ በቕሊ
2: እንታይ እንታይ ኢኹም ኣብ ባሕሪ ትዘርኡ
0: ዕፉን ድንሽ ኢና ንዘርኢ ዕፉን ድንሽ ኢና ንዘርኢ
2: ቡን ገለ
0: ቡን ኣለና ቡን ተተኺሉ ኣሎ ቡን ኣለና ከምዚ ገበርና እንዳኸድና
1: ኩነታቶም ከምዚ እንከሎ ኣብ 1977 ኣብ ኩነታት ባፅዕን ካልእ ኣብ ከብኡ ዝኣመሰለን ድማ ከምቲ ሓጋገዝቲ ወሃብቲ ደገፍ ኮይኖም ኣበርከቱ ኣብ 981 ከዓ ብረት ዓጠቑን ንኻልኦት ውን ዓጠቑን ከም ህዝባዊ ምልሻ ተንቀሳቐሱ ብዞባዊ ደረጃ እውን ጥርኑፋት ኮኑ ኣብ መንጎ ጸላእ ኮይኑ ከዓ ዘድሊ ደገፍ ይገብሩ
0: ንሕና ሓፋሽ ጌርና 10 ኣድጊ ንግንዳዕ ተይድና 10 ኣድጊ ንግንዳዕ ምስ ሰዝናዮም ጸላእ ይሒዝዎም እሳቶም ወፂኦም

ተምሰባ ፀላኢ ሒዝዎም ፀላኢ ወሲድዎም ተመዱ ተታሒዞም ሕጂ ዓሰርተ ምዕልቲ ኸውን ኣብ ተኽሊ ዝተባህለት ቦታ ኣብ ልዕሊኣ ኣብኡ ዓሪድና ኣብኡ ጢሒና ንበልዕ ነርና ጢሒና ጢሒና ክብለኩም ከለኹ ሓፋሽ ወርዲ ኣለና ድኾነ ሓፋሽ ንፀላኢ ወረኸ

0: እንተተኺሉ ኣሎ ኣድማዕ ዝኾነ ልምዓታዊ ንጥፈቱ ይገብሩ ኣለዉ። ከም ቤት ተክለ ሃይለ ካልኦት ሰባት እንተዝፍጠሩ ኸ ክንደይ ኩን ማዕረግ ዝኸባቢ እዚ እቲ ኣነ ዝዕዞ ማለት እዩ።
1: ባህሪ ድዩ ምንፍዓት ወይ ናይ ነዊሕ ዓመታት ልምዲ ክገብር የ ናይ ምባል እንታይ እዩ እቲ ከምኡ ዝገብረኩም ውሽጥኹም?
2: ልምዲ እዩ ኣነ ዝብሎ ልምዲ እዩ። ልምዲ ኣለኒ፣ ባህሪ ኣለኒ። እዚ ተተሓሒዙ እዩ እምበር ዝግደኒ ሰብ የለኒ። ብዛዕባ ስራሕ ባዕለየ ዝሰርሕ ንዓዩ ንደቀይ ኢለኸ እየ ኩሉ ግዜ ወዲ ሰብ ንደቀይ ዝብል እምበር ኣነ ፈልጠየ ዓመታተይ ክብሉ እዩ ዘሎ ዝፅበየኒ ዘሎ ፈልጠየ ኣነ ክኸይድ እየ ክነብረሉ ይኮንኩን ነቶም ዘለዎ እዩ። እዚ እዩ ሰብ ክሰርሕ ኣለዎ ክምህዝ ካኣለዎ ነቲ ዝሰርሖ ክምህዝ እንታይ እዩ ንዓይ ዝኾነኒ ከመይ እንተገበርኩ እዩ ኢሉ ክምህዝ ምሂዙ ጉልበት ፍሲሱ ክኸይድ ኣለዎ ትብል ርኢቶ ኣለና። ኮፍ ኢልካ ለሚንካ ዝኸውን ነገር የለን። ክፅዕር ኣለዎ ክፅዕር ኣለዎ።
0: እቲ ትዕዝብትናተይ ቀፃሊ ክሪኢ ከለኹ ካብ መጀመርያ ካብ ታሕቲ ማለት እዩ ብሒሖት ገርምም ጀሚሮም እቲ ፋልማይ መካባብያ ድሓር ግን ዛላ ብዛላ ዳጌት እንዳበርትዐ ካብ ወርሒ ናብ ወርሒ ሓደ ስቴፕ ትዕዘብ እንዳበረኽዎ እንዳበረኽዎ ከምዚ ንሪኦ ዘለና ሓደ ኣገዳሲ ውቁብ ዝኾነ ከባቢ ገረሞ ኣለዉ። ኣብ ቆፃሊ ከንቲ ዓይነት ፍርያት እዮም ክገብርሉ ሲ ዝረአየካ ነገር እዩ። ስለዚ ናይ ዕድሚ በዓል ፀጋ ክነሶም በቲ ሓደ ሳይድካ በቃ ብሕልናኻ ሲቕስቅሰካ ቀንዲ ቀንዲ እዚኣ ንዓይ ቀስቂሳኒ ልዕሊ ተሳዕ እዮም ክንዲዚ ኣበርክቶ ክነድቁ ከለዉ ብጣዕሚ ባህ ዘብል ነገር እዩ። መንእሰያትና ክንታይ ክገብርሎም ንዝልሕቶ ካብዚ ዓብዪ ትምህርቲ እዩ።
3: እዚ ጀርዲን ካብ ዝጅመር ዓመትን መንፈቕን ገይሩ ኣሎ። ኣብዚ ውሽጢ ዝተጠቕሰ ግዜ እዩ ከምዚ ዓይነት ምስሊ ሒዙ ዘሎ። ዝኾነ ነገር ዘይነበሮ ልክዕ ከምቲ ኣብ ከባቢኡ ዘሎ እዩ ነይሩ። መዓልታውና ስራሕና ግን ቀይርናዮ። እዚ ዓመትን መንፈቕን ኣነ ካብዚ ተፈልየ ኣይፈልጥን እየ። ሎሚ ንእሽቶ ፅባሕ ንእሽቶ እንተሰሪሕኻ ዘይባዕሉ እዩ ዝኸይድ።
2: ሰብ ጌሶ ሓደ ዓርኪ ኣሎ ጌሶ ዘለዎ ሰፊሒ ዘለዎ ኣሎ። ሕጂ እሱ ክተኽሎ ከለካ እንታይ የድሊ ከመዩ ኢለ ንዑ ሓቲተ እዚ ድኹዒ ተበላለዐ ድኹዒ ብታሕቲ ግበረሉ ነቲ ሓመዳ ውፅኢኻ ብታሕቲ ግበረሉ ድሕሪኡ ነቲ ሓመድ እውን ነፊኻ ተእትዎ ኢልኒ እዚ ካብኡ የወሲዘ እዩ። ከምዚ ድሓር እቲ ተመክሮታት ናይ ስራሕ ከዓ ምሳና ምሳይ ስለ ዘሎ ዘፀግም ኣይኮነን።
0: ኣብሓጎይ እንታይ ይብል ነይሩ? ኣብሓጎይ ብንዳዲ ማለት እዩ ትምህርትስ ጥሑን ቀለብ ይብሉ ነይሩ። ጥሑን ቀለብ ዘይቀላዕለ ኣብ ኣእምሮኻ ሰኪምካ እየ ትኸይድ። ስለዚ ጉልበት ተመክሮ ስራሕ ጥሑን ቀለብ እዩ፣ ትምህርቲ እውን ጥሑን ቀለብ እዩ። ክልቲ
2: ትህጊት ከወግድ ኣለዎ። ፍልጠት እንድሕሪ ዝኾነ ነገር ሒዝካ እዮ ፀኒሕኻ ኣብቲ ዝጋጠመካ ኣይፍለጥኒ ምሳኻ እዩ ዘሎ። ህርኩት ኮንካ ሰራሕተኛ ኮንካ ፀኒሕኻ እዚ ከምዚ ትኽእል መንደቕ ትኽእል ገለ ትኽእል ኩሉ ክትበልጥ ፍልጠት ፅቡቕ እዩ። ንቅድሚኻ ዝፀናሓካ ስራሕ ሽዑኡ ፍልጠት እንድሕሪ ሒዝካ ፀኒሕኻ ኣብቲ ፍልጠትካ ምሳኻ ኣሎ።
3: ኣነ ወዲ 91 ዓመት እየ። እቲ ዘዕበየኒ ልምዲ ስራሕ እዩ ዘንቀሳቕሰኒ ዘሎ። ንወዲ ሰብ ኮፍ ምባል እዩ ዘሕመሞ። ዓቕመይ ከይሰራሓ ኹ እንተውዒለ ጸላዕላዕ እዩ ዝብለኒ። እዞም ስፖርት ኣዘውትሩ ዝብሉ ክኢላታት ሓቆም እዮም። ንዓና ኸዓ እዚ ስራሕ እዩ ስፖርትና፣ ንኣካላትና የጠንክሮ እዩ።
2: መሳተይ ኣይሰርሑን እዮም ኣይሰርሑን እዮም ኣይሰርሑን ዛባት ኣበይ ገጦም ብምርኩስ እዮም ንኸዱ ዘለዉ። ስለዚ ኣነ እቲ ስራሕ ጠቒምኒ እየ ዝብሎ ኣነ ኣዝዩ

0: ብብዙሖ ግዳ ኮይነየ ቁርብ ንነብሰይ ፅርጥራ እምበር ጠቂምኒ እዩ
1: ክሳብቲ ሕጂ ኣብዚ ግዜ ሲ ወላቶም መሰትስ ብብዝሒ እየ ኣለውን እሱ ዩ ልጋ ካብቶም ዕድሚ ዩ ኣብቲ ዕድመ ዘለውስ እሱ ዩ ሎ ንሕና ከማ ንሱ ከማ ብዓብኡ ነዚ ስራሕ ዝሰርሑ ዘሎ ሲ ንሕና ብዙሕ ኢና ካብኡ ክንምሃር ዘለና ንምሃር እውን ኣለና
2: እስከ ንእግሮ መንገዲኹምቲ ሰዓታት ስራሕ ማእሲኹም ትሰርሕዎ ኣብየናይ ግዜ ክንደይ ኣብ መዓልቲ ክዕሉና
0: ግርም ሽጋዕ ሰዓት ሓደ እየ ዝሰርሕ ኣብዚኣ
2: ካብ ሰዓት ክንደይ
0: ካብ ሰዓት 8 ሒዘ ስጋዕ ሰዓት ሓደ ዝሰርሕ ዋላቶም ምሳይ ዘለዉ ዝሰርሑ ሽዑኡ ብሓንሳ ንፍደስ ብከምዚኣ ናይ ምሸት ኣነ ኣይወፍርኒ
3: እዚ ከዓ መስመር እዩ ኩሉ ሰብ በዚ ክሓልፍ ከሎሲ እዋ ከምዚ ከማይ እንተ ቀሊቦምስ ኣላግሳ ቢሎም ክርእዎም ሞራል ክህብዎም ይግባእ እዩ ንኣብነት ሕጂ ሚኒስትሪ ሕርሻስ ሓደ መዓልቲ ኣላግስ ክብሎም ተስፋ ይገብርኣን ሕጂ ምክንያቱ እቲ መባእታዊ ዝበሃል ሓገዝ ኣፍራዛባ ድላ መለኪኖ ዛብኢና ንደፋ ዓረብያ የድሊ ስለዚ ንእግረ መገደካ እዚኣ ንሚኒስትሪ ሕርሻ መልእኽቲ ይመሓላል
4: ኣብ ዓውዱ ውዒሉ ይግእዛ ከኣቱ ኣብ ገበራ ኮይና ኳን ሰበይቱ
5: ኣብዛ ንእሽቶ ቓጽዖ 16,000 ገረብ ገይሶ ተዘርዩ ኣሎ ጀርዲን ብባህርኡ ሞያዊ ኣፍሉጦ ይደልዩ ዓይነት መሬት ዝጠልቦ ተኽሊ ዝረኣሉ ወቕቲ ዘድልዮ ዓቐን ማይን ድኹዕን ዘድልዮ መድሃኒትን ካልእን ኣቦይ ተኽላይ ሃይለ ኣብዛ ዓውዲ ኣፍሉጦዎም ከምቲ ከዕልሉና ዝጸንሑ ካብ ተመክሮን ትዕዝብትን እዩ ኣብ ጉልበት ተምሃሮ ደቂ ወዶም እውን ይሕግዝዎም እዮም
1: ስመይ ዮናስ ፀሓይ ተኽላይ ሃይለ ይበሃል በታ እሱ ዝበለና መሰረት ኢና ንሰርሕ ንሱ እቲ ዝበዛሕ ስራሕ እኮ ንሱ ዝሰርሖ ተኾነ እቲ ዝበዛሕ ስራሕ ንሱ ንሰርሖ ንሕና ከዓ ኣብቲ ክነድእ ከሎ ወይ ጉድጓት ክንቃዕት ከሎና ዓቐና ገለ ነገረና በታ ዝበለና መሰረት ከዓ ንሕና ንሰርሓ ማለት እዩ ሕጂ ፀዲቕ ንዲ ግዜ እዚ ፀዲቕ ንደሎ ኣብቲ ዘይፀደቐ ግዜ ከሎ ምዝ ንእሽሕወይ ማይ ነስትዮ ንኩስኩሶ ድኹዒ ገለ እንዳወሰኽና ገለ መለክሉ ስራሕ ሲ በብታራ ኢና ንገብሮ ማለት እዩ ብዝያዳ ካ እዞም ናእሽ ኣሕዋተይ እንዲኦም ዝሰርሕዎ ኣነ ፍቲ ውትድርና ገለ እንደ ዘለኹ ኣብቲ ዓረፍቲ ዝመፃእ ክሎ ግዜ ዝሰርሕ ብዝያዳ ግን ሶም እዮም ብብዝሕ ዝሰርሕዎ ማለት እዩ እዛ ሞ ንዓና ክብል እዩ ንዑ እታ ዕድመ ተሪፈኖ ዘለዋ ሲ ውሕዳት እየን ንዓና ክብል እዩ ንሕና ሲ ድሕሪኡስ እንታይ ክንገብር ኣብ ምንታይ ኢና ደለና ንዓና ክንቀሳቀሰና ክብል እዩ እምበር ንዑ ኮ ዋላ ሓንቲ ሕጂ ወዲኡ ዕድሚ እዩ ንዓና ክብል እዩ እዚ ፅዕር ዘሎ ክሳብ ዚ ግዜ እዚ ንዕርፉ ንብሎ ኢና እታ ዕረፍቲ ግን ዋላ ሓንቲ ከምዚ ናይዞም ዓበይቲ ዝብልዎ ከይመትካ ዕረፍቲ የለን ንስ እውን ከምኡ ይጭርሑ ብዓብዩ ጠባይ ኣሎ ምስ ሕብረተሰብ ምዝማድ ኣሎ እዚ ስራሕ ትሪእዎ ፀናሕኹ እውን ካብኡ ዘይፍለ ማለት እዩ ብዙሕ ትምህርቲ ኢካ ትወስድ ኣብዚ ስራሕ ዝንሕላለካ ብዓብዩ ካብቲ ዝኾነ ወልፍታት ነፃ ኢኻ ግዜኻ ካ ብግቡእ ኢካ ትጥቀመሉ ካብታ ሰዓ 8 ተሲና ክሳብታ ሰዓት ሓደ ብዚኣ እንዳሕላልና ድሕሪኡ እውን ቀፂና ንሕራብ ዘለናስ ኣብቲ ሕማቅ ግዜ ኣብቲ ናይ ሕማቅ ቦታታት ኣይትርከብኒ ኢኻ ማለት እዩ እተዓረፍትኻስ መፂኻ ምስ ገዛኻ ኣብ ስራሕኻ እሰ
5: ከምዚ ዝተባህለ ጉዱሳት ሞያውያን ኣባላት ሚኒስትሪ ሕርሻን ካልኦት ሓፈሻዊ ኣፍልጦ ዘለዎም ሰባትን ርእይቶኦምን ምኽሮምን ክልግስሎምን ትኽኢሎም ዓብዪ ሓገዝ እዩ ኣብቲ ከባቢ ትርከብ ቤት ትምህርቲ እውን ኣብ ዘይመልአ ሓገዝ ክትገብር እንተኽኢላ ንባዕሉ ሞራል እዩ
3: ሓደ መዓልቲ ካብቶም ናይቲ ክርምታዊ ማእተ ተምሃሮና ገለ ነገር ክበርክቱ ናይ ሓደ 2 ሰዓት እኹል እዩ እዚኣ ፅቡቕቲ ሓሳብ ኣምፅኻ ኣለኻ ምስ ቤት ትምህርቲ ከዘራርቦም እየ ክድግፍዎ እዮም ከዓ ብዓይኖም ምስ ረኣይዎ ሞ ሰዓታት ከማን ባዕሎም ኣይወርስኽሉ ስለዚ ፅቡቕቲ ሓሳብ እያ ነቲ ዳይረክተር ከካፍሎ እየ ክንዘራርብ ምምሕዳር ዓዲ እውን ኣቃልቦ ከም ዝገብረሎም ንእሽተ ሓበሬታ ክቦም ካብሎም ማዓንቲ ምምሕዳር ዓዲ እውን ኣቃልቦስ ክግበርሎም እዞም ሰብ እዚኦም ስክረኣይዎም ክዱስ ክተባብዑ ሞራል ሃቦም እውን ክብል እየ እንታይ እዮም ዝገብሩ ዘለዎ ቤተክላ ኢለ ኢሎም እዚኣ ከም ሓሳብ ሒዘ ኣለኹ ምስታ ዝሃብካ ናይ ቤት ትምህርቲ ክልቲአን ኣተሓሒዘ ኣብ ተግባር ክውዕልን ተስፋ ይገብ ገረብ ምግራብ ማለት ንከባቢያዊ ዘሎ ነገር ሂወት ምዝራእ ማለት እዩ ማለት ኣብ ገረብ እዩ ኩሉ ሂወት ኣብ ገረብ እዩ ዘሎ ገረብ ንድሕራ ገሪብካዮ ሓመድ ኣይሽርሸርኒ ልሙዕ ሓመድ ትሕዝ ብኡ መጠን ከዓ ዘራእት ክዘርእ ከለካ እውን ትዘድሊ ሓመድ ትዕቁበላ ከባቢካ እውን ግርማ ይለብስ ግሪን ኤርያ ክትርኢ ከለካስ ባህ ዘብል ነገር እዩ

0: ስለዚ ገረብ ምትካል ምኻ እቲ ኣገዳሲ እዩ ክድፍኣሉ ዝግብኦ ነገር እዩ እሞኸዓ ምስ ፍርያምነት ዝተሓዝ ኣግራም ተገርና ካ ዝበለፀ ምስ ፍርያምነት ተሓዝ ገሶ ክትጥቀሙ እዮም ገሪብሎ ንባዕሉፍቲ ኩነታት ኣየሩን ፀላዊ እዩ ብተመሳሳሊ ኣራንሺ ወይ ቡን እንዳተከኣኻ ትኸይድካ ውን ለሚን እዚ እውን ኣገዳሲ
1: ፈታዊ ስራሕ ንግዜኦም ብግቡእ ዝጥቀሙ ትኽኺ ዝፅየኑ ወዲ 91 ዓመት ኣቦይ ተኽላይ ስርሕ ውዒሎም ብብሽግለታዮም ንቤቶም ዝምለሱ ናተሓጐስኩ ንገዛ ይምለስ ስለ ዝደክም ከዓ ጥዑም ድቃስ ይድቅስ ስራሕ ጥዑም እዩ ይብሉ እዞም ህርኩት ኣቦኦም
2: ኣመጋግባ ቁሩብ መዓር ኣለኒ እወ መዓር ኣይበትኽኒ እምበር ካልእ ኖርማል እዩ ካልእ ምስ ሓፋሸ እየ እሰን ግና ዝያዳ ኣለዋኒ

ደስታይ ተኣንጎይቱ ዘርኡን ተዋዲዱ ግራቶን ውላና ባብዙቱ ደበን ዕዘጢጡ ቆዱ ስምዓት ኦሆንትረፍ ሰናይ ኦሆንትረፍ ኦሆን ሰናይ ዋይ ሽመሪ ተሆመሪ ማዕቂድ ስበሪ ከናበን ኣባይ በብዳ

መሸላሸው ትዕዋፍ ማርኸን ወንጭፎ ወሪሩ ንዕወር ይልሓላው ከባርን ጠጠቢስካ ሻልቆ ክብላዕኻ ብታይ ኣብ ግራት ኣተርክንጎት ወአ ተኣኪቦም ዋሰት ኣዕወንህልካ ኣብቲ ሸኻ ዓዲ ክፀወት ዘንጓሰት

ወይቶም ጉንዳኽ ናብ ዓውዱ ስጠት ጨላይ ክቕልስ መስቀውን ክብልክ ሕሻ ተሰኪማ ለምለም ክታንግ ቆልዑት ዓጊቦም የዒንቶም ክበር ዓርየ ኾኾ ዓርየ ኾኾ ሓሰሩ ንዓኻ ኣኽሉ

0: መፅዓኛ ክዘሉ ጠለበጊዑ ኣብዕቱ ማዕበልካ
1: ማሕረስ ውዒሉ ዛኣቱ ኣጎላ ወእያ

ሰላም ከመይ ትውዕሉ ፍርቂ መዓልትን ፍርሃን ኣኺሉ ንሎም ረቡዕ 16 መስከረም ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ብቐንዲ ነጥብታት ይፍለም። ላዕለዋይ ልኡኽ ኤርትራ ምስ ሰበ ስልጣን ስዑድያ ኣብ ምምዕባል ክልተኣዊ ዝምድናታት ዘትዩ። ኣብ ከተማ ከረን ፖሊስ ንውሃብቲ ኣገልግሎት ትካላት ኣስተምህሮ ሂቦም። ኣብ ኣስመራ ስልጠና ኣተሓሕዛን ምሕደራን ንህብን ምብዛሕ ሹም ንህብን ተዋሂቦም። ዘይቁርዒ ዓለማዊ ንግዳዊ ስርዓት ንጃምላ ዓለማዊ እቶት ከጉድሎ ከም ዝኽእል ተኣሚቶም። ኣልጀርያን ማሊን ቁጠባዊ ዝምድንአን ንምድንፋዕ ዝኽእለን ስምምዓት ከም ዝኸተማ ገሊፀን። ኣሜሪካን ጀርመንን ኣብ መዳይ መፍራ ኣፅዋር ክተሓጋገዛ ዝኽእለን ስምምዕ ከም ዝተፈራርማ ገሊፀን። ዝርዝር ዜና ብሓላፊ ቁጠባዊ ጉዳያት ህዝባዊ ግንባር ንዴሞክራስን ፍትሕን ኣቶ ሓጎስ ገብሪ ህወትን ሚኒስተር ንግድን ኢንዱስትሪን ኣቶ ነስረዲን በኺትን ዝቆመ ላዕለዋይ ልኡኽ መንግስቲ ኤርትራ ምስ ሰበስልጣን ስዑድያ ኣብ ምምዕባል ክልተኣዊ ዝምድናታት ዘተኣካይዶም። እቲ ላዕለዋይ ልኡኽ ትማሊ 15 መስከረም ኣብ ርያድ ምስ ምክትል ሚኒስተር ጉዳያት ወፃኢ ወሊድ ኣልኸረጂ ኣብ ክልተኣዊ ምትሕግጋዝ ኤርትራን ንግስነት ስዑድ ዓረብን ኣብ መፃኢ ብዝበለፀ ንምምዕባሉ ኣብ ዝተፈላለየ መድያት ብዛዕባ ዝካየድ ዘሎ ፃዕርን ገስጋሱን ከምኡውን ሓበራዊ ኣገዳስነት ኣብ ዘለዎም ጉዳያትን ምዕባለታትን ተዘራሪቦም። ብ14 መስከረም ምስ ላዕለዎ ሰበስልጣን ሚኒስትሪ ፀዓትን ሃገራዊ ኩባንያ ነዳዲ ስዑድያ ኣራምኮን ኣብ ዝገብሮ ርክባት ድማ ክልተኣዊ ዝምድናታትን ምትሕግጋዝን ንምድንፋዕ ኣብ ዘሎ ዕድላትን ተገዳስነትን ኣብ ምርዳእ ተበፂሖም። ኣብቲ ርክባት ዋና ኣካየደ ስራሕ ባንክ ኣባይትን ንግድን ኤርትራ ኣቶ ብርሃነ ገብሪ ህወትን ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድያ ወይዘሮ ወይኒ ገረዝግሄርን ትረኺቦም ነይሮም። ኣብ ከተማ ከረን ፖሊስ ንወነንቲ ሰራሕተኛታትን ውሃብቲ ኣገልግሎት ትካላት ኣብያተ ሙዚቃታትን ትካላት ኤሌክትሮኒካዊ ፀወታታትን ኣብ ምኽባር ሕግን ስነ ምግባርን ዘተኮራ ኣስተምህሮ ኣካይዶም። ዕላማታ ኣስተምህሮ ብቐንዱ ተራ ባህልን ክብርታትን ኣብ ምግታእ ገበናት ንምሕያል ምዃኑ ዝሓበረ ኣዛዚ ካልኣይ መደበር ፖሊስ ከረን ሰርጌንተ ብእምነት ክብሮም ሰላምን ፀጥታን ከባቢ ተዋሒሱ ሕብረተሰብ ቅሱን ሂወት ንክህልዎም ናይ ኩሉ ኣካል ሕብረተሰብ ኣበርክቶ ኣገዳሲ ከም ዝኾነ ኣብሪሆም። እቲ ዝተዘርበሉ ዛዕባታት ኣገዳስነት ኣፍልጦ ሕጊ ስነ ምግባርን ምዕቃብ ክብርታት ሕብረተሰብን ተራን ኣበርክቶን ሰብ ትካላት ኣብ ፀጥታዊ ኩነታት ከምኡውን ክብርን ኣተሓሕዛን ባንዴራን ዘጠቓለለ ነይሮም።

ኣብያተ ሙዚቃ ንፀጥታ ከባብን ንምዕንጋብ ሃገራዊ ባህልን ንምርቕሓት ክሰርሓን ብዝለዓለ ክደፍኣሉን ዘዘኻኸረ ተለንተ ብእምነት ትካላት ኤሌክትሮኒካዊ ፀወታታት ማለት ጌም ኣበ ዝቕርቦ ትሕዝቶታት ጥንቃቐ ከዘውትራ ወለዲ ድማ ደቆም ብግቡእ ክቆፃፀሩ ተላብዮም ተሳተፍቲ ብወገኖም ተመሳሳሊ ጎስጓሳት ክድፍኣሉ ገበናዊ ተግበራት ንምግታእ ዕቱብ ምክትታል ክግበር ኣነወርቲ ፊልምታት መግቲኢ ክግበረሎም ፖሊስ ድማ መሓውሩ ብምስፋሕ ኣብ ኩሉ ከባቢታት ሓለዋ ክገብር ዝብል ካልእን ርእቶታት ኣቕሪቦም ሚኒስትሪ ሕርሻ ኣብ ኣስመራ ብኣተሓሕዛን ምሕደራን ንህብን ምብዛሕ ሹም ንህብን ብግብርን ክልሰ ሓሳብን ንክልተ ኣዋርሒ ከሰልጥኖም ዝፀንሐ 41 ሓረስቶት ተመሪቖም ትማሊ 15 መስከረም ኣብ ዝተኻየደ ናይ መምረቕታ ስነ ስርዓት ሓላፊ ቤት ፅሕፈት ሕርሻ ኣብ ኣስመራ ኣቶ ኣብርሃም ኢዮብ ኣበ ዘስምዖ ቃል ቀንዲ ዕላማ ናይቲ ስልጠና ሓረስቶት ሕፅረታቶምን ፀገማቶምን ባዕሎም ክፈትሑ ዝኽእሉ ናይ ስልጠና ባይታ ብምጥጣሕ ውሑስ ማእጓዊ መግቢ ንኩሉ ኣብ ኩሉ ንምርግጋፅ ከም ዝኾነ ሓቢሮም ኣሰልጠንቲ ብግድኦም እቲ ዕላማ ውሕስነት መግቢ ንምርግጋፅ ብሓፈሻ መደብ ንኡስ ርቡሕ ቃፅ ሕርሻ ንምዕዋድ ድማ ብፍላይ ከም ዝኾነ ብምጥቃስ ምህርቲ መዓር ብዓይነትን መጠንን ክብ ንምባል ከም ዝኾነ ገሊፆም ወኪል ተመረቕቲ ብግድኡ ቀሲሞሞ ዘለዉ ስልጠና ኣብ ምምሕያሽ መነባብሮኦም ዝህለዎ ግደ ተረድኦም ፃዕርታቶም ከም ዝሐይሉ ኣነፂሮም ኣብ ክፍሊ ሕርሻን መሬትን ዞባ ማእከል ሓላፊ ሃብቲ እንስሳ ኣቶ ተስፋ ሂወት ጊላይ ብግድኡ ንህብን ዝግባእ ምሕደራን ኣታሓዛን ምስ ዝግበረሉ ፍረፃምኻ ከም ዘይከልኣካ ብምግላፅ ሰልጠንቲ ነቲ ብግብርን ክልሰ ሓሳብን ዝተዋህበ ስልጠና ብስራሕ ከማዕብልዎን ንትፍልጠት ናብ ካልኦት ከሰጋግርዎን ኣዘኻኺሮም ኣብ መወዳእታ ወኪል ቤት ፅሕፈት ክፍሊ ሕርሻን መሬትን ዞባ ማእከል ኣቶ ኣስራት ሃይለ ነቲ ብውሽጣዊ ዓቕሚ ዝተኻየደ ስልጠና ብምብጓስ ካልኦት ኣብያተ ፅሕፈት ሕርሻ ተመሳሳሊ ተበግሶ ክወስዳ ተላብዮም ኣብ ንኡዞባ ባረንቱኡ እትርከብ ማእከላይን ካልኣይን ደረጃ ቤት ትምህርቲ ዱታ ኣብ ሃገራዊ መልቀቕ ፈተና 12 ክፍልን ሃገራዊ ምርምራ 8ይ ክፍልን ዝተዓወቱ ተምሃሮ ኣሸሊማ ኣብቲ ኣጋጣሚ ኣብ ናይ 2025-2026 ሃገራዊ ምርምራታት 37 ናይ ዲግሪን ዲፕሎማን ነጥቢ ዝረኸቡ ከምኡ ውን ልዕሊ 80 ነጥቢ ዘመዝገቡ ተምሃሮ 8ይ ክፍሊ ተተባቢዖም ርእሰ መምህርታ ቤት ትምህርቲ መምህር ሳምሶን ብርሃነ ኣበዝሃቦ መግለፂ ተበፂሑ ዘሎ ዓወት ብፃዕሪ ተምሃሮ ተወፋይነት መምህራን ከምኡ ውን ምክትታልን ናይ ቤትን ወለዲ ኮሚተ ወለድን ከም ዝኾነ ብምሕባር ኣብ መፃኢ ብዝለዓለ ክድፋኣሉ ተላብዮም ኣብ ቤት ፅሕፈት ትምህርቲ ንኡዞባ ባረንቱ ሓላፊ ምምሕዳርን ፋይናንስን መምህር ገዛእ ዮሃንስ ብወገኑ ዕላማ ናይቲ መደብ ቅዱስ ቅንኢ ንምፍጣር ናይ ተወዳዳርነት መንፈስ ንምዕባይ ከም ዝኾነ ብምጥቃስ ተምሃሮ ነዚ ተገንዚቦም ዓፀፋ ክሰርሑ ኣዘኻኺሮም ኣብ መወዳእታ ሓላፊ ጨንፈር ማሕበር መምህራን ዞባጋሽ ባርካ መምህር ተስፋለት ዘረማርያም መንገዲ ዓወት ነዊሕን ሓያል ዓቕልን ተወፋይነትን ዝሓትት ከም ዝኾነ ብምጥቃስ ተምሃሮ ንዝመዝገቦ ውፅኢት ዓቂቦም ናብ ዝለዓለ ደረጃ ንኽበፅሑ ክፅዕሩ ምዒዶም ዝስዕብ ዜና ሃገራት ወፃኢ እዩ ዜና ወፃኢ እዩ ዘይቅሩዕ ዓለማዊ ንግዳዊ ስርዓት ንጃምላ ዓለማዊ እቶት ኣበ ዝመፅእ ቀረባ ዓመታት ብልዕሊ 10 ሚታዊት ከጉድሎ ከም ዝኽእል ውድብ ንግዲ ዓለማ ጠንቂቖም እገዳታት ልዑል መጠን ቀረፅን ካልእ ንግዳዊ ማሕንቆታትን ቀንዲ ጠንቂ ምንቁልቋል ዓለማዊ ቆጠባ ምዃኖም ዝገለፀት ውድብ ሃገራት ኣብ ነናሓድሕደን ሚዛኑ ዝሓለወ ንግዳዊ ምልውዋጥ ከካይዳ ፀዊዖም ሓያላት ሃገራት ንሕጋጋት ውድብ ንግዲ ዓለም ብምጥሓስ ኣብ ልዕሊ ካልኦት በይናዊ ዘይሕጋዊ እገዳታት የፅድቓ ከም ዘለዋ ዝፍለጥ እዮም ከም ሳዕቤኑ ዓለማዊ ንግዳዊ ስርዓት ኣብ ውሽጢ ዝሓለፈ 80 ዓመታት ናብቲ ዝተሓተ ደረጅኡ ወሪዱ ከም ዘሎ ፀብጻባት ናይቲ ሃገራዊ ውድብ ይጠቕሶም ብደረጃ ዓለም መጠን ዓመታዊ ቀጥታዊ ወፍሪ እናጎደለ ይመፅእ ከም ዘሎ ዝገለፁ ፀብጻባት ንግዲ እቲ ክስተት ሳዕቤናት ናይ ዘይቅርዑይ ንግዳዊ ስርዓት ምዃኑ የረድኦም እዚ ከምዚ ኢሉ እንከሎ ውድብ ንግዲ ዓለም ተልእኹ ብግቡእ ይዓምም ከምዚ የለ ዝወቕሳ ሓያሉ ሃገራት ዳግሚ ህዳሰ ክግበረሉ ይፅዋዕ ኣለዋ ኣልጀርያን ማሊን ቅጠባዊ ዝምድንአን ንምድንፋዕ ዝኽእል ስምምዕ ከም ዝኸተማ ገሊፀን ቀዳሞት ሚኒስትራት ክልትኤን ሃገራት ትማሊ 15 መስከረም ኣብ ከተማ ባማኮ ማሊ ኣብ ዘካየድዎ ዝርርብ ዝተበፅሐ ስምምዕ

ፀዓት ዕደና ሕርሻን መጓዓዝያን ኣብ ዝርከብዎም ፅላታት ሓበራዊ ወፍሪ ንምግባር ዝዓለመ ምዃኑ ተቓሊሖም እቲ ስምምዕ ኣብ ምምዕባል ቁጥብአን እወንታዊ ተራ ከም ዘለዎ ዝኣመታ ኣልጀርያን ማሊን ንትግባርኡ ብዕቱብ ከም ዝነጥፋ ገሊፀን ኣለዋ። እዚ ቁጠባዊ ስምምዕ እዚ ክልተ ኣዋርሕ ድሕሪ እቲ ዲፕሎማስያዊ ዝምድንአን ናብ ንቡር ንምምላስ ዝወሰዶኦ ስጉምቲ እዩ ዝስዕብ ዘሎም። ኣልጀርያ ኣብ መያዝያ 2025 ክላ ኣየራ ከም ዝተሓሰት ንዝገለፀታ ድሮን ማሊ ወቂዓ ከም ዘውደቐት ድሕሪ ምግላፃ ዲፕሎማስያዊ ዝምድንአን ከም ዝሸሓከረ ፀብፀባት የረድኦም። ይኹን እምበር ኣብ ዝሓለፈ ወር ሓምለ ዝምድንአን ናብ ንቡር ንምምላስ ከም ዝተሰማምዓ ዝፍለጥ እዮም። ኣሜሪካን ጀርመንን ኣብ መዳይ መፍራ ኣፅዋር ክተሓጋገዛ ዝኽእለን ስምምዕ ከም ዝተፈራርማ ሓቢረን። ሚኒስትራት ምክልኻል ቦሪስ ፒስቶሪየስን ፒት ሄክሰትን ትማሊ 15 መስከረም ኣብ ዋሽንግተን ዲሲ ኣብ ዘካየድዎ ዝርርብ ኣብቲ ጉዳይ ኩባንያታት ምክልኻል ክልቲአን ሃገራት ብሓባር ክነጥፋ ምዃነን ገሊፆም። እቲ ስምምዕ ከጋጥም ዝኽእል ሕፅረት ተተኮስቲ ብምቅላል ፀጥታ ሃገራቶም ንምውሓዝ ሓጋዚ ምዃኑ እቶም ሚኒስትራት ኣፍሊጦም። እዚ ከምዚ ኢሉ እንከሎ ጀርመን ቶማሃውክ ዝተሰሜ ክሩዝ ሚሳይል ኣሜሪካ ክትሽምት ምዃና ኣብቲ ኣጋጣሚ ሓቢራ ኣላ። ጀርመን እትርከበን ሃገራት ኤውሮጳ ፀጥታዊ ፅግዕተኛነት ኣሜሪካ ንምውጋድ መፍረን ሸመተን ኣፅዋር ክብከብላ ከም ዝግባእ ክሕብራ ፀኒሐን ኣለዋ። ሊብያ ኣብ ዝመፅእ 3 ዓመታት ንመጠን ፍርያት ባህርያዊ ጋዝ ዕለታዊ ናብ ልዕሊ 110 ሚልዮን ሜትሮ ክቦ ከተደይቦ ምዃና ሓቢራ። እቲ መጠን ኣብዚ እዋን እዚ መዓልታዊ ኣስታት 20 ሚልዮን ሜትሮ ክቦ ጥራይ ከም ዘሎ ዝገለፀ ሊብያ ንምድንፍዑ ገዚፍ ወፍሪ ትገብር ከም ዘላ ረዲኣ። ሊብያ ኣብ ዝሓለፈ ወርሒ ናሓሰ ልዕሊ 2 ቢልዮን ሜትሮ ክቦ ባህርያዊ ጋዝ ከም ዘፍረየት እቲ ኣሃዝ ምስናይ ዝሓለፈ ዓመት ተመሳሳለ ወርሒ ክነፃፀርን ከሎ ድማ ብልዕሊ ዕፅፊ ከም ዝዓበየ ፀብጻባት የረድኦም። ፍርያት ጋዝ ጥራይ ዘይኮነ ፍርያት ነዳዲ ንምዕባይ እውን ትሰርሕ ከም ዘለያ ሊብያ ትሕብር ዘላ። አንድ ሕቆ ቁጠባ ሊብያ ዝኾነ ፍርያት ባህርያዊ ጋዝ

ረድኦም ፍርያት ጋዝ ጥራይ ዘይኮነ ፍርያት ነዳዲ ንምዕባይ እውን ትሰርሕ ከም ዘለያ ሊብያ ትሕብር ዘላ ኣንድ ሕቆ ቁጠባ ሊብያ ዝኾነ ፍርያት ባህርያዊ ጋዝን ነዳድን ኣብቲ ሃገር ብዝተኸስተ ግዳማዊ ምትእትታዊ ዝጠንቁ ግጭታት ናብ ዝተሓተ ደረጅኡ ወሪዱ ምፅንሑ ፀብጻባት ይጠቕሶም። ኢራን መንግስቲ ኣውስትርያን ሓላፊ ኒክሌሳዊ መደባታ ኣብምቲ ንኣባልነት ሃገሩ ዝግህዝ ምዃኑ ብምጥቃስ ብስቕታ ከምዘይሓልፎ ኣጠንቂቐሎም። ኣባል ሃገራዊ ወኪል ፀዓት መበል 70 ዓመታዊ ዋዕላ ካብ 14 ክሳብ 18 መስከረም ኣብ ከተማ ቪየና ይካይዳ ምህላውን ዝፍለጥ ኮይኑ ኒክሌሳዊ ጉዳይ ኢራን ሃገራዊ ዛዕባ ኮይኑ ኣብ ዘለወሉ እዋን ተሳታፍነት ልዕሊ ዝኾኑ ይኹን እዋን ኣገዳሲ ከም ዝገብሩ እዮም ክኢላታት ዝጠቕሶም። ዲሞክራሲያዊት ሪፓብሊክ ኮንጎን ሩዋንዳን ኣብ ትግባረ ውዕል ሰላም ዘተኮረ ሓድሽ ዝርርብ ከም ዘበገሰ ሓቢረን። ክልቲአን ሃገራት ኣብ ሰሜናዊ ምዕራብ ኮንጎ ተፈጢሩ ብዘሎ ፀጥታውን ወተሃደራውን ቅልውላው ብሰላም ንምዕራፍ ኣብ ዝሓለፈ ዓመት ስምምዕ ሰላም ከም ዝኸተማ ዝዝከር ኮይኑ ወከልተን ሎምን ፅባሕን ኣብ ከተማ ጀኔቫ ስዊዘርላንድ ተራኺቦም ኣብ ትግባርኡ ይዘራረቡ ምህላዎም ተፈሊጡሎም። እዚ ብመንጎኝነት ኣሜሪካ ቀጠር ተጎን ሕብረት ኣፍሪቃን ዝካየድ ዘሎ ዝርርብ ኣብ መንጎ ሰራዊት መንግስቲ ዲሞክራሲያዊት ሪፓብሊክ ኮንጎን ዕጦ ጉጅለ ኤም23ን ልዕሊ 4 ዓመታት ዝቐፀለ ዕጥቃዊ ግጭት ደው ንምባል ዝዓለመ እዮም። እዚ ዘተዚ እቲ ውዕል ኣብ መፋርቅ 225 ድሕሪ ምኽታሙ ንሻርሻይ ግዚኡ ይካየድ ከም ዘሎ ዝጠቐሱ ፀብጻባት ዛጊት እወንታዊ ገስጋስ ከምዘይተረኽቦ ይረድኦም። ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ መቕርሒ ፀጋታት ዝጠልቡ ልዕሊ 100 ዕጡዋት ጉጅለታት ብምህላዎም ምስ ዕጦ ጉጅለ ኤም23 ዝኸተም ውዕል ሰላም ንበይኑ ኣኻሊ ከም ዘይከውን እዩ ዝእመት ዘሎም። ቱርኪ ኣብ ፈለማ 227 ናብ ወርሒ መንኮርኮር ክትውንጭፍ ምዃና ኣፍሊጣ። እቲ ውጠፈራዊት ሰልእኾ ኣብ ወርሒ ዝካየድ መፅናዕትታት ንምስፋሕ ምዃኑ ዝገለጸ መንግስቲ ቱርኪ እታ መንኮርኮር ኣብ ውሽጢ ክልተ ኣዋርሕ ኣብቲ ዝተደልየ ዕላማ ክትዓልም ምዃና ረዲኦም። እታ መንኮርኮር ካብ 3 ኣዋርሕ ክሳብ 1 ዓመትን መንፈቕን ዝቕፅል ዳህሳስን ምርምርን ከም እተካይድ እዩ ዝጋዋሕ ዘሎም። እቲ ውጥን ዕውት ምዝኸውን ቱርኪ ንፈለማ እዋን ኣብ ክሊ ወርሒ መንኮርኮር ከትዕልብ እያ። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም፣ ላዕለዋይ ልኡኽ ኤርትራ ምስ ሰበስልጣን ስዑድያ ኣብ ምዕባል ክልተኣዊ ዝምድናታት ዘትዮም። ኣብ ከተማ ከረም ፖሊስ ንውሃብቲ ኣገልግሎት ትካላት ኣስተምህሮ ሂቦም። ኣብ ኣስመራ ስልጠና ኣተሓሕዛን ምሕደራን ንህብን ምብዛሕ ሹም ንህብን ተዋሂቦም። ዘይቁርዒ ዓለማዊ ንግዳዊ ስርዓት ንጃምላ ዓለማዊ እቶት ከጉድሎ ከም ዝኽእል ተኣሚቶም። ኣልጀርያን ማሊን ቅጠባዊ ዝምድንአ ንምድንፋዕ ዝኽእል ስምምዕ ከም ዝኸተማ ገሊፀን። ኣሜሪካን ጀርመንን ኣብ መዳይ መፍራ ኣፅዋር ክተሓጋገዛ ዝኽእለን ስምምዕ ከም እተፈራርማ ሓቢረን። ዜና ተዛዚሙሎ ሰናይ መዓልቲ እዩ።

ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ መደብና ሓደ ብትሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳሊናሎም ዘለና ኣርእስቲ እምበኣር ከምቲ ኣቐዲሞ ክብሎ ፅናሕኩ ፍልይ ዘብሎ እንታይ እዩ ንዝብል ሕቶ መበገስ ኣለዎ። ዝተበገሰሉ ድማ ኣብ ሓደ ኣጋጣሚ ክሰርሕ ኢለ ኮፍ ምስ በልኩ እዛ ስራሕ እዚኣ ሓደ ሰዓት ክትወስደለያ ሓደ ሰዓት ከዓ ክውዳእ ኢለ ኮፍ ምስ በልኩ ብዙሕ ነገር ንኣቕልቦይ ዝወስድ ነገራት ወይ ኣጋጣሚታት ክፍጠሩ ሽዑንሽዑ ርአ። እቶም ዝፍጠሩ ኣጋጣሚታት ከዓ ኣብ ቤት ፅሕፈትካ ሰብ ምኩዕካሕ ክኸውን ይኽእል፣ ሰብ ክፅውዓካ ክኸውን ይኽእል ወዘተ። እቲ ቐንዲ ግን እቲ ዲጂታላዊ ኣቐልቦ ዝሰልብ ወይ ኣቐልቦካ ዘማሕድግ ነገር እዩ። እዚ ዲጂታል ዲስትራክሽን እዩ ዝበሃል። ዲጂታል ዲስትራክሽን ዝበሃል መብዛሕትኡ ግዜ ኣብዚ ናይ ዲጂታላውነት ግዜ ዘጋጥሙና ዘሎ ኣቐልቦና ዝሰልቡ ምናልባት ዝጀመርናዮ ስራሕ ንኸይንውድእ ወይ ኣብ ዝተለምናዮ ግዜ ንኸይንውድኡ ዝገብሩና ብዙሓት ነገራት ኣለው። እዚኦም መበገሲኦም ምስቲ ዲጂታላዊ እንዳዛመድና ንሪኦ ክኸውን እዩ። ናብቲ ሙሉእ መደብ ከብለኩም እየ እምበኣር ሰናይ ምክትታል። ሓደ ሄንሪ ዴቪድ ዝተባህለ ክኢላ ናይ ዲጂታላይዜሽን ከምዚ ኢሉ ነይሩ፣ ደቂ ሰባት ናይ መሳርሒኦም መሳርሒ ይኾኑ ኣለው። እዚ ክገልፆ ከሎ ድማ ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ ኢልዋ። ሜን ሃቭ ቢካም ደ ቱልስ ኦፍ ዘር ቱልስ መሳርሒ ኣለና። ንኣብነት እዛ ላፕቶፕ እዚኣ መሳርሒተይ እንተደኣ ኮይና ኣነ መሳርሒ ኣ ክኸውን ከለኹ ሞሒሰቦ። ስለዚ ክንደይ ካባናይና ናይ መሳርሒና መሳርሒ ኮይና ዘለና እዚ ንምንታይ ንምግላፅ ዘምፅዎ እዩ? ሞባይል ኣብ ንጥቀመሉ ግዜ ወይ ዲጂታላዊ ነገራት ኣብ ንጥቀመሉ ግዜ ብፍላይ ከዓ ሞባይል ኣብ ንጥቀመሉ ግዜ ሞባይልና ወርክሾፕ ድያ ወይ መሳርሒ ንሰርሓላ መሳርሒትና ድያ ዋላስ ወይቲን ሩም ዋላ መፀበይ ክፍሊ እያ። ስለዚ እዚ ምርጫ ናባና ዝግደፍ እዩ ወይ ከዓ ንሕና ክነቕሓሉን ክንፈልጦን ዝግባአና እዩ። ኣብ ክልቲኡ ክንከውን ንኽእል ኢና፣ ግን ድበዝሒ ግዜ እንታይ እያ ኣብነት ስራሕ ክንስእን ከለና ወይ ስራሕ ክውሕደና ከሎ ወይ ስራሕ ኣብደይብልና ግዜ መፅናዕቲ ኣብደይብልና ግዜ ገለ ንገብሮ ኣብደይብልና ግዜ ዲና ንጥቀመላ ማለት ከም ዌይቲንግ ሩም ከም መፀበይ ክፍሊ ዲና ንጥቀመላ ወላ ስራሕ ክህልወና ከሎ ከም ሓጋዚትና ከም መሳርሒትና ኢና ንጥቀመላ። ስለዚ እዚ ናይ ሎም መዓንቲ ኣርእስትና ኣብ ሓሙሽተ ዓበይቲ ክፍልታት ነዚ ከፍ ኢልና ክንርአና፣ እቶም ሓሙሽተ ድማ ከም ዝስዕበ እዮም። እቲ ቀዳማይ ዲጂታላዊ ምስላብ ኣቐልቦ ወይ ዲጂታል ዲስትራክሽን እንታይ እዩ? እቲ ካልኣይ ንዲጂታል ዲስትራክሽን ወይ ዲጂታላዊ ምስላብ ኣቐልቦ ፈውሲ ወይ መድሃኒት ክኸውን ዝኽእል እቲ ታይም ብሎክ ዝበሃል እዩ። ታይም ብሎክ እንታይ እዩ? ብኸመይ ከ ንጥቀመሉ? ሳልሳይ ዓይነታት ደወልቲ ወይ ሞባይል ክድወል ከላ ዓይነታት ደወልቲ ኣለው። እዞም ደወልቲ እዚኦም ወይ ደወልቲ ኣብ ንኾነሉ ግዜ ክንፈልጦ ዝግባአና፣ ምክንያቱ ንካልኦት ተቐበልቲ ኣቓልቦኦም ንሰልብ ከይንህሉ ክንጥንቀቕ ስለ ዘለና። ራብዓይ ተቐበልቲ ኣብ ንኾነሉ ግዜ ኸ ከም ተቐበልቲ ኣቓልቦና ይስለብ ስለ ዘሎ ሞባይል ዘለዋ ክድወለና ኽእል፣ ቴክስት ሜሴጅ ክመፀና ኽእል፣ ንሓፂር ናይ ፅሑፍ መልእኽቲ ክመፀና ኽእል፣ ዝተፈላለዩ ምልክታታት ወይ ኖቲፊኬሽን ንብሎም ክመፁና ኽእሉ ካልእ ካልእ፣ እዚኦም ከ እንታይ ክንገብር ኣለና? እቲ ሓምሻይ ድማ ሞባይላት ይኹን ዲጂታላዊ መሳርሒታት ክስራሕ ከሎ ፎካስ ወይ ኣቓልቦና ንኸይስለብ ኣብ ውሽጡ ዝተፈላለዩ ኣማራፅታት ኣለዎ። ንሎሚ ድማ ክልተ ካብቶም ኣማራፅታት ከላለየኩም እየ። ስለዚ ናብቲ ቀዳማይ ከብለኩም እየ። እቲ ቀዳማይ ዲጂታላዊ ምስላብ ኣቐልቦ እንታይ ማለት እዩ ወይ ዲጂታል ዲስትራክሽን ማለት እንታይ ማለት እዩ ዝብል እዩ። ቀደም ዘበን ቅድሚ ሞባይላት ምምፅአን ሰባት ሞባይል ኣይነበሮምን። እቲ መራኸቢ ዝበሃል ከዓ ምናልባት ናይ ቀዋሚ ቴሌፎን ይኸውን ዝኽእል። ቀዋሚ ቴሌፎን ኣብ ዝደወለካ ግዜ ምናልባት ተቃዋሚ ቴሌፎን ካባኻ ምሕድግ ኢላ ክትክሉ ስለትኽእል፣ ኣብ ካልእ ክፍሊ ክትክሉ ስለትኽእል ሒዝካዮ ደለካ ስራሕ ገዲፍካ ናብኣ ብምኻድ ጥራይ ሓደ ኣቓልቦካ ዝሰልብ ነገር ነይሩ ክኸውን ይኽእል። እንተ ደኣ ካብ ገዛኻ ወፂኻ እንተ ደኣ ከዓ ናብ ካልእ ስራሕ ኬድካ ግን ኣቓልቦ ሙሉእ ብሙሉእ ናብቲ ሰርሖ እዩ ነይሩ ክበሃል ይከኣል። ምስ ምምፃእ ዲጂታላዊ ዘመን ወይ ዲጂታል

ርሒታት ግን እዚ ኣቀልቦ ዝሰልብ ኣብ ገዛ ምሳና ኣሎ፣ ኣብ መደቀስ ምሳና ኣሎ፣ ኣብ ቦታ ስራሕ ምሳና ኣሎ። ሕሉፍ ሓሊፉ ምስቲ ፊር ኦፍ ሚሲን ወይ ፎሞ ኢልና ዝፀኒሕና እንጠቕሶ ምስ ተኣሳሲሩ ዝኸይድ እዩ። ነፍሲ ወከፍ ሰብ እንተ ደኣ ዓባይ ስራሕ ሒዙ ኣሎ፣ እታ ስራሕ ሒዝዋ እንተ ደኣ ኣሎ እሞ ሞባይሉ እንተ ደኣ ተደው ኢላ ዝበዝሐ ህዝቢ ዓለም ማለት እዩ ኣብ ሞባይሉ ዘሎ ኣቀልቦ ቀዳምነት ይህብ። እንተ ደኣ ጢጥ ኢላ መን መፂኡ መን ደው ኢሉለይ እንታይ ክኸውን ንኽእል እንዳበለ እዚ እቲ ነቲ ፎካስ ወይ ነቲ ኣቀልቦ ዘጥፍእ ካብቲ ሓደ ናይ ዲጂታላዊ ነገር እዩ ማለት እዩ። ስለዚ ዲጂታላዊ ምስላብ ኣቀልቦ ክንብል ከለና ክሳብ ክንደይና ሞባይልና ከም ካልኣይ ኣማራፂ ጌርና ነታ ሒዝናዮ ዘለና ስራሕ ክንውድእ ንፍትን። ኣብ ዝሓለፈ ግዜ ነዚ ንክፍትን ኢለ ሓደ ስራሕ ናይ ቴክ ኢንሳይት ኣብ የዳሉ ነይረ። ናይ ቴክ ኢንሳይት መደብ ከዳሉ ኢለ ኣብ ዝጀመር ኩሉ ግዜ እታ ስራሕ ሓንሳብ ኮፍ ምስ በልኩ ክልተ ሰዓት ክትወስደለይ ትኽእል ነይራ። ክልተ ሰዓት ክትወስደለያ ኢለ ግን ከዓ ክንደይ ክድወለ ንኽእል፣ ክንደይ ግዜ ሞባይለይ ጢጥ ክትብል ትኽእል፣ ተን ክልተ ሰዓት ክወስዳለይ ዝኽእላ ኸ ናብ ክንደይ ክናውሓ ኽእላ። ምክንያቱ ከም መፅናዕቲ እንታይ ፈቲነዮ ሕጂ ክሰርሐ እንተ ደኣ ክሰርሕ ኮይነ ግን ሞባይለይ ክፍትሕ ገድፋ እየ፣ ስለዚ ዝተደወለኒ ከዓ ክቕበለ ኢለ ሓሲበ ማለት እዩ። ኣብ ከምዚ ኣብ ዝገብረሉ ዝነበርኩ ግዜ ናይ ከባቢ ክልተ ሰዓት ክትከውን ዝግባአ እታ ስራሕ ናብ ከባቢ ሰለስተ ሰዓትን ፈረቓን ከይዳ ማለት እዩ። ስለዚ ኣቐዲሙ እዚ ክንብሎ ፀናሕና እንታይ እዩ ዲጂታላዊ ዲስትራክሽን ወይ ዲጂታላዊ ምስላብ ኣቐልቦ ክሳብ ክንደይ ነፍሲ ወከፍና ካብ ስራሕና የጓናድበናን የዳናውጌናን ከም ዘሎ ዘርኢ እዩ ማለት እዩ። ኣብዚ መፅናዕትታት ከም ዘረጋግፅዎ እንታይ እዩ እቲ ክነግረኩም ፀናሕኩ ክልተ ሰዓት ክወስደለይ ዝግብኦ ሰለስተ ሰዓትን ፈረቓን ወሲድለይ ክብል ከለኹ ሰለስተ ሰዓትን ፈረቓን ምውሳድ ጥራይ ደይኮነት ፀገም ከምዚ ናይ መፅናዕቲ ጉዳይ እንታይ እዩ ሓደ ስራሕ ኣተኪርካ ክትሰርሖ ትፀንሕ እሞ እንተ ደኣ ኣቀልቦካ ብዝኾነ ይኹን ዲጂታላዊ ክኸውን ንኽእል ሰብ ኩሕኩዕካ ክኸውን ንኽእል ብገለ ነገራት እንተ ደኣ ኣቀልቦካ ናብ ካልእ ከይዱ ወይ ዲስትራክት እንተ ደኣ ኮይኑ ናፍቲ በፂሕካዮ ዝነበርካ ጫፍ ወይ ፒክ ንክትምለስ ብውሕዱ 23 ደቂቕን 15 ካልኢትን ከምዝወስድልካ መፅናዕትታት ኣረጋጊፆም ኣለዉ ማለት እዩ። ስለዚ እዚ 23 ደቂቕ ሓደ ኣብነት ኤዲተር ክኸውን ንኽእል ኣብ ፅቡቕ ሙድ ናይ ኤዲቲንግ ከሎ ፀሓፋይ ክኸውን ንኽእል ኣብ ፅቡቕ ሙድ ናይ ፅሕፈት ናይ ምንባብ ወዘተ ክትብሉ ከለካ እንተ ደኣ እቲ ንገልፆ ዘለና ምስላብ ኣቀልቦ ወይ ዲስትራክሽን እንተ ደኣ መፅኡ ናፍታ በፂሕካዮ ዝነበርካ ጥዕምቲ ኩነታት ወይ ናይ ስራሕ ጫፍ ንኽትምለስ 23 ደቂቕን 15 ካልኢት ዝወስደልካ እንተ ደኣ ኮይኑ ክንደይ ግዜ ካብ ጫፍ ክትምለስ ካብ ጫፍ ክትምለስ እቲ ክትሰርሖ ዳሓሰብካውን ከምቲ ክኾኖ ዝግብኦ ኣይከውንን ማለት እዩ። ስለዚ ዲጂታላዊ ዲስትራክሽን ክበሃል ከሎ በይንኻ ኣብ ስራሕ ኣብ ዘለካዮ ኣብ ቤት ፅሕፈት ኮንካ ሰብ ክትሰምዕ እንተደኣ ኮንካ ወይ ኣብ ህዝባዊ ኣገልግሎታት እንድሕር ዳኣ ኣለካ ክሳብ ክንደይ ሞባይላትና ወይ ከዓ እቲ ዝመፀና ዘሎ ደወላት ክኸውን ንኽእል እቲ ኖቲፊኬሽን ንብሎ ምልክታታት ክኸውን ንኽእል ክሳብ ክንደይ ኣቀልቦና ይሰልባሎ ወይ ከዓ የጉድለልና ኣሎ እዚ ዝገልፅ እዩ ማለት እዩ። ስለዚ ብሓፈሻ እዚ ዲጂታላዊ ምስላብ ኣቀልቦ ዝበሃል ክሳብ ክንደይ ኣብ ዓለም ሙሉእ ገኒኑ ስክሪን ኣብ ከባቢካ ምህላው ክሳብ ክንደይ ዓብዩን ካብቲ ክኾነ ዝግብኦን ላዕልን ኮይኑ ከም ዘሎ ናይ ክንደይ ሰባት ኣቀልቦ ብምስላብ ከዓ እቲ ኣፍራይነት የጉድል ከም ዘሎ እዩ ዝርዳእካ ማለት እዩ። ንኣብነት ኣብዚ እንታይ ክንብል ንኽእል ሓደ ሜካኒክ ማኪና ከፊቱ ኢዱ ብዘይትን ብካልእን ረሲሑ ከሎ እንተ ደኣ ሞባይል ተዳዊላቶ ነቲ ደወል ኢግኖር ክገብሮ ወይ ነቲ ደወል ገዲፉ ናብ ስርሑ ጥራይ ከቃልብ ዘለዎ ተኽእሎ ክንደይ እዩ ካልእ ፀሓፋይ ከ ተምሃራይ ከንብብ ከሎ ኸ ወዘተ ኢልና እንተ ደኣ ርእናዮም እዚ እቲ ዲጂታላዊ ምስላብ ኣቀልቦ ወይ ዲጂታል ዲስትራክሽን ኮይኑ መድሃኒቱ ድማ ከምዚ ኣብ ቁፅር 2 ንስዕቦ ክኸውን እዩ። ብካልኣይ ደረጃ እምበኣር መፍትሒ ናይ ዛ ቀዲምና ክንገልፆ ፀናሕና ዲጂታላዊ ምስላብ ኣቀልቦ ዝበሃል ክኸውን እዩ እዚ ታይም ብሎክ እዩ ዝበሃል። ክንደይ ካባና ታይም ብሎክ ትብል ቃል ሰሚዕናያ ንፈልጥ፣ ክንደይ ካባና ኸ ተግቢርናያ ንፈልጥ ዝብል ከዓ ሓደ ካልእ መፅናዕቲ እዩ። እዚ መደብ እዚ ከዳልዎ ኢለ ካብ ዳሓስብ ብውሕዱ 3 ወርሒ ይገብር እዩ። ዝሓለፉ 3 ኣዋርሕ ብፍላይ ዋላ ኣቀዲሙ እዚ ታይም ብሎክ ዝበሃል ጥቀመሉ እኳ እንተነበርኩ ኣብዝሓለፈ 3 ኣዋርሒ ግን ብዝያዳ

ክጥቀመሉ ጀሚረ። ምክንያቱ ኣነ ክጥቀመሉ እሞ ውፅኢቱ ርአ ከዓ ናብዚ ከምፅኦ ስለ ዝበልኩ ማለት እዩ። ታይም ብሎክ ማለት ምስ ታይም ማናጅመንት ወይ ምሕደራ ግዜ ዝተኣሳሰር ኮይኑ ንግዜኻ ከምዚ ክገብረ ኢልካ ኣቐዲምካ ምምዳብ ማለት እዩ። ምምዳብ ቱዱ ሊስት እዩ። ንኣብነት ሎማዓንቲ ንጎተሴ እዚ ክገብረ ብድሕሪኡ ናብዚ ከይደ ብድሕሪኡ ናብዚ ከይደ ክንብል ከለና እቲ ዲጂታላዊ ኣቓልቦና ዝሰልብ ወይ ዲስትራክቲ ዝገብረና ግን ኣብ ጅባናን ኣብ ከባቢናን ደሎ ነዚኦም ከ ነስተውዕለሎም ዶ? ስለዚ ታይም ብሎክ ማለት እንታይ ማለት እዩ? ሎም ማዓንቲ ካብ ሰዓት 9 ክሳብ 11 ዝመደብ ዚ ክሰርሐ፣ እዛ መኪና እዚኣ ክዕረየ፣ እዛ መፅሓፍ እዚኣ ክንብባየ፣ እዚ ስራሕ እዚ ክሰርሐ፣ ኣጋይሸይ ክቕበለ እንተደኣ ኢለ ኣነ ንኣብነት ኣጋይሽ ክቕበል ኣብ ቤት ፅሕፈት ኮይነ ተዳልየ ክህሉ ይኽእል። ዘይተዓደመ ዘይተፀውዐ ኣብ መደበይ ዘይነበረ ጋሻ ግን ጥሪ ኢሉ ናብ ሞባይለይ ክኣቱ ይኽእል። እቲ ሓደ 3 ደቂቕ ተወሲድልካ፣ እቲ ሓደ 2 ደቂቕ ተወሲድልካ ክሳብ ክንደይ እቲ ዲጂታላዊ ምስላብ ኣልቦ ካብ መደብካ የታርፈካ ኣሎ ማለት እዩ። ስለዚ ናይዚኣ ፈውሲ ከዓ ታይም ብሎክ ትበሃል። ነታ ክትገብራ ዝወሰንካ ካብ ሰዓት 11 ክሳብ ፋዱስ እዚኣ ክገብረ እንተዳ ኢልካ ሞባይልካ ክትዕፆ ኣለዋ ማለት እዩ። ሞባይልካ ክትዕፆ ከምቲ ኣቐዲምና ዝረኣናዮን ኣብ ሓሙሻይ ፓርቲ ናይዛ ናይ ሎም ማዓንቲ መደብና ንሪኦን ሞባይላት ክስርሓ ከለዋ ኮምፒውተራት ክስርሓ ከለዋ ነዚ ዲጂታላዊ ምስላብ ኣቓልቦ ድበሃል ወይ ዲጂታል ዲስትራክሽን ድበሃል ኣብ ግምት ኣእቴን እየን ዝስርሓ። ሞባይል ግድን ኣይኮነን ኩሉ ግዜ ተወልዓ ክትከይድ፣ ግድን ኣይኮነን ደዚ ተደወለልካ ክትቅበል፣ ግድን ኣይኮነን ነዚ ክትሰርሕ። ስለዚ ኣብ ትሰርሓሉ ግዜ ታይም ብሎክ ዝብል ኣማራፂታት ኣለዎን። እዚ እውን ክንርአየና ማለት እዩ። ታይም ብሎክ ንኣብነት እንተዳርእናያ ምናልባት ምሳይ ድሰርሑን ድፈልጡን ሰባት ኣብ ዝሓለፈ ግዜ እንታይ ደኣ ካብ ሰዓት ክንዲዚ ሞባይልካ ተዓፅያ ነይራ ትብል ብተደጋጋሚ ሰብ ዝብላ እዩ። ሞባይልካ ናይ ግድን ንመዓልቲ ገለ ሰዓታት ክትዕፆ ክትክእል ኣለዋ እንተደኣ መሳርሒት እንተደኣ ካልእ ስራሕ ኣለካ ማለት እዩ። ግድን እዩ ሞባይል ከምዚ ህፁፅ ነገራት ክህልወካ ክእል። ነዚ ግን ናይ ህፁፅ ማናጅመንት ክህሉ ኣለዎ ወይ ናይ ህፁፅ ግዜ ምሕደራ ክህሉ ባህልቲዮም ዞም ክኢላታት። ንኣብነት ኣብ ቤት ፅሕፈት እንተደ ኣለካ ሎም ማዓንቲ ካብ 11 ክሳብ ፋዱስ ሰብኣይ ትወለይ ክትብላ ትኽእል፣ ንፀሓፊትካ ኣብ ደገ ክትዓፅዎ ትኽእል፣ ወይ ንስድራ ክድውሉ እንተ ኮይኖም ኣነ ካብ ክንዲዚ ክሳብ ክንዲዚ ስለዘየለኹ ዝኾነ እንተሎ ኣብ ዝደውሉ ክበሃል ክኣል ወዘተ። ነዚ ዝኸውን ዝተፈላለዩ ምሕደራ እዩ ዘለዎ። እንተደይኮነ ግን ቀዳምነታት ናይ ስራሕ እንድሕር ዳኣ ኣለካ ኮይኑ ኩሉ ግዜ ታይም ብሎክ ማለት ሞባይልካ ዓፂኻ ናብ ስራሕካ ምድሃብ ማለት እዩ። ስለዚ ታይም ብሎክ ሓንቲ ካፍተን ኣዝየን ኣገደስቲ ነዚ ግዜ ዝኾና ምሕደራ ወይ ፈውሲ ወይ መድሃኒት ናይዚ ዲጂታላዊ ምስላብ ኣልቦ ወይ ከዓ ዲጂታል ዲስትራክሽን ዝበሃል እዩ ማለት እዩ። ብሳልሳይ ደረጃ ኣብ ዲጂታላዊ ምስላብ ኣልቦ ንሪኦም ደወልቲ እዮም። ደወልቲ ክንብል ከለና ኩልና ኣብ ንድውለሉ ግዜ ክህልወና ዘለዎ ሕጊ ወይ ክንፈልጦ ዝግባአና ኣገባብ እዩ። ኩሉ ግዜ ዲጂታል ሊትረሲ ወይ ዲጂታላዊ ምጥፋእ መሃይምነት ዝበሃል ካብዚ እዩ ዝጅምር። እንተ ደኣ ሞባይል ንሓደ ሰብ ክድውለሉ ኮይነ ክህልዎ ዝኽእል ስራሕ ኣበይ ቦታ ክህሉ ይኽእል፣ እንታይ ክሰርሕ ይኽእል? ምክንያቱ ብዘይቆፀራ እየ ድውል ዘለኹ፣ ብፍላይ ብዘይቆፀራ እንተኮይኑ ኣጋጣሚ እየ ዝድውል ዘለኹ። ስራሕ ክኸውን ይኽእል፣ ብሰላምታ ክኸውን ይኽእል፣ ብዝተፈላለየ ክኸውን ይኽእል። ግን ከኣነ ከምዝውለሉ ኣብታ ሰዓቲ ኣይፈልጥን እየ። ስለዚ ደዋላይ ክሳብ ዝኾንኩ ክገብራ ዝግባአኒ ሓንቲ ሕግላ። እዚ ከዓ ማሃይምነት ምጥፋእ ናይ ኣጠቃቅማ ሞባይል ተባሂሉ ዝፍለጥ እዩ። ንኣብነት ሓደ ግዜ ትድውል እንተዘይተቐቢሉ መልእኽቲ ናይ ፅሑፍ መልእኽቲ ትሰድድ። እቲ ናይ ፅሑፍ መልእኽቲ ክልተ ነገር ክኸውን ይኽእል፣ ዘህውኽ የብለይን ኣብ ዝጣዕመካ ደውለለይ ክኸውን ይኽእል፣ ኣዝዩ ዘህውኽ ህፁፅ ነገር ስለ ዘለኒ ቀልጢፍካ ደውለለይ ክኸውን ይኽእል፣ ወይ ከዓ እታ ከምዚ ብከምዚ ፈትሐ ኣለኹ እቲ መልእኽትኻ ኣመሓላሊፍካ በቃ ፈሊጡ ሱቕ ዝብል ክኸውን ይኽእል። እንተ ደኣ ከምኡ ምስ ገበርካ ሽዑ ሱቕ ምባል። ምክንያቱ ካልኣይ ግዜ ምድዋል ሳልሳይ ግዜ ምድዋል ሓደ ካፍቲ ዲጂታላዊ ምስላብ ኣልቦ ናብ ተቐባላይ ዘድብ ስለ ዝኾነ ብዙሕ ግዜ ኣብ ኣስመራ ብዙሕ ግዜ ንስሕቀላ ሓንቲ ምናልባት ንፅዋይ ክትከውን ትኽእል ወይ ኣጋጣሚ ክትከውን ትኽእል ከም ዕላል ዝዕለል ክኸውን እዩ። ሓደ ደዋላይ ናብ ሓደ ዓርኩ ይድውል እሞ እታ ቴሌፎን ትድውል ግን ዘቕበለ የለን። ምስ ደወለ ሓደ ግዜ ዝደወልኩም ሉ ዓሚል ኣይተረኽበን ብክብረትኩም

ፀኒሕኩም ደውሉ ትብሎ ወዲ ስለ ደይተዋሕጠትሉ ካልኣይ ግዜ ይድውል ሃሪማ ሃሪማ ደዊላ ምስ ወድአት እንደገና ዝደወልኩምሉ ዓሚል ኣይትረኽበን ብክብረትኩም ፀኒሕኩም ደውሉ ከዓ ትብል ወዲ ነዚኣ ክቕበላይ ከኣለን ሓርቑ ሳልሳይ ግዜ ይድውል ሳልሳይ ግዜ ከም ትብሎ ወይለ ኢሉ ኢዱ ሰብሲቡ ነዚኣ ደኣ ከላሕትታንደ ኢሉ ይበሃል ሕጂ እንታይ ማለት እዩ ነቲ ምድዋል ናብ ምትልላኽ ዘምፆ ሰብ ውን ኣይሰኣኒ እዩ እዚ ኣብ ኩላትና ዘጋጥመና እዩ ኣነ ብዙሕ ግዜ ድርኦም ሰባት ወይ ኣብ ከባቢና ሓደ ግዜ ትድወል እሞ ኣይተቐበልካያን ምክንያቱ ዘይመቐበል ኢኻ ምክንያት ኣለካ ኣብ ስራሕ ስለ ዘለካ ወይ ክትቅበል ስለ ዘይትኽእል ስለዚ ይድውል ይኣብዮ ካልኣይ ግዜ ይድውል ሳልሳይ ግዜ ራብዓይ ግዜ ሓምሻይ ግዜ ክሳብ ሻድሻይን ሻብዓይን ግዜ ዝድውሉ ሰባት ብዙሓት እዮም እዚ ምስ ዲጂታላዊ ምጥፋእ ማሃይምነት ወይ ዲጂታል ሊትረሲ ተኣሳሲሩ ክረአ ዝግብኦ እዩ ምክንያቱ ሓደ ሰብ ክድውል ኣሎ ከለካ እንተ ዘይተቐቢልዋ ኣብ ሓደ ስራሕ ኣሎ ማለት እዩ ስለዚ እንተ ደኣ ስኻ 10 ግዜ ደው ኢልካ ከዓ ካብቶም ዲጂታላዊ ምስላብ ኣቕልቦ ወይ ዲስትራክሽን ዝፈጥሩ ሰባት ምደብ ስለ ዘለካ ወይ ትኸውን ስለ ዘለካ ብዝተኽኣለ መጠን እዛ ሕጊ እዚኣ ክትግበር ኣለዋ ነቲ ዝድወሎ ደሎ ሰብ ተቐባላ ኢልና ዳሕራይ ነምፆ ከይርበሽ ምእንቲ ማለት እዩ ስለዚ መጀመርያ ትድውል እንተ ዘይተቐቢልዋ ሓፂር ናይ ፅሑፍ መልእኽቲ ትፅሕፍ ትሰድድ ብድሕሪ ወይ ክድውል ወይ ሕራይ ደውለለይ ክብለካ እዩ እንተ ዘይኮነ ትፅበ ማለት እዩ ፀኒሕካ ድሕሪ ዝተወሰነ ግዜ ከዓ ትድውል ማለት እዩ ስለዚ እዚኣ ንድሕር ደኣ ኢልና እቲ ደጋጊምካ ምድዋል ኣብቲ ዲጂታላዊ ምስላብ ኣቐልቦ ክኸውን ንኽእል ብዙሕ ግዜ ተቐበልቲ እንታይ ገብሩ ንፀኒሕና ስለ ንሪኦ ኣብ ደዋላይ ኣብ ትኾነሉ ግዜ ግን እዚ ሕጊ እዚ ከተማልእ ግዴታን እቲ ዲጂታላዊ ስርዓት ወይ ዲጂታላዊ ሕጊ ዝጠልቦ ምዃኑ እዩ ማለት እዩ ራብዓይ ዓይነታት ተቐበልቲ ኢና ክንርኢ ተቐበልቲ ኣብ ንኾነሉ ግዜ ዘዝተደወለ ደወል ክንቅበል ናይ ግድን ኣይኮነን ትብል ከዓ እታ ራብዒቲ ሕጊ እያ ማለት እዩ ተቐባላይ ኣብ ተኾነሉ ግዜ ግድን ኣይኮነን ተቐበል ኣብዚ ብዙሕ ሕግታት ምስ ዲስፕሊን ምስ ስነ ስርዓት ምስ ኣገባባት ዝኸይድ ብዙሕ ክህሉ ይኽእል እዩ ንኣብነት እንተ ደኣ ሰብ ኣለዎም ሰኻ እሞ ኣብ መንጎ ትቕበል እንተ ደኣ ኣለኻ ኣነን ሓደን እንዳዕለልና ከለና እንተ ዕላለይ ኮሊፉ ፅቕኢሉ ኣብ መንጎ ኣነ እንዳተዛረብኩ ዝቕበሉ ብዙሓት ሰባት ኣለው ኣለና ብዙሕ ግዜ እዚ ሓደ ካብቲ ኣገባባት ብዘይኮነ ምስ ዲጂታላዊ ኣገባባት ዝኸይድ ወይ ምስ ዲጂታላዊ ምጥፋእ ማሃይምነት ዝኸይድ እዩ እዚኣ ክቕበላዶ ቅሬታ ኢልካ ምቕባል ሓደ ክኸውን ከሎ ካልእ ግን ከምቲ ኣቐዲመ ዝጠቐስክዎ ነንዝተደወለ ደወል ክትቅበል ግድን ኣይኮነን ምክንያቱ እንታይ ኢልና ኣለና ኣብቲ ቀዳመይቲ እንተ ደኣ ሓደ ሰብ ደው ኢልልካ እንተ ደኣ ደይተቐቢልካዮ ስራሕ ሒዝካ ኣለካ ማለት እዩ ስለዚ ንዑ ከዓ ኣገባብ ኣለዎ እንታይ ክገብር ከም ዘለዎ ህፁፅ ድዩ ናይ ህፁፅ ኣገባብ ኣለዎ መልእኽቲ ድዩ ናይ ፅሑፍ ሓፂር መልእኽቲ ኣሎ ኣየህውክን ድዩ ቀሲልካ ትድውለሉ ማለት እዩ ወይ ከዓ ግዜ ሂብካ ትድውለሉ ኣብ ተቐባላይ ኣብ ትኾነሉ ግዜ ከዓ እቲ ቀዳማይ እቲ ኣቓልቦ ዝሰልብ ዝመፅእ ግዜ እምበኣር ተቐባላይ ኣብ ትኾነሉ ግዜ እዩ ብጀካቲ ሞባይልና ትህበና ምልክታ ወይ ኖቲፊኬሽን ዝበልናዮ ጢጥ ትብል ከምዝኮይና ትብል ከምዝኮይና ትብል ሙሉእ መዓልቲ ዚዝ ክትብል እያ ትውዕል እዚ ዝወስዱ ኣቓልቦ ገዲፍካ ተቐባላይ ኣብ ትኾነሉ ግዜ ግን ክግበር ዘለዎ ዝኾነ ቴሌፎን እንተተደዊልካ ክትቅበል ግድን ኣይኮነን ሓደ ካልኣይ ናይ ፅሑፍ መልእኽቲ እውን ኣሎ እንዳተደወሎ ከሎ ፀኒሕካ ክድውለልካ እየ ዝብል ወዘተ ዘተ ዝተፈላለዩ ኣማራፅታት ኣሎ ኣብ ስራሕ ስለ ዘለኹ ፀኒሐ ክድውል እየ ዝብል ቅድሚ ሕጂ ኣብ ቴክኒሳይድ ዘቕረብናዮ ኣማራፂ ኣጠቃቅማ ነይሩ እዚ እውን ክንጥቀም ንኽእል ኢና እንተዘይኮነ ግን ተቐባላይ ኣብ ትኾነሉ ግዜ ብፍላይ ኣብ ህዝባዊ ኣገልግሎታት ኣብትህሉ ኣተኪርካ ኣቓልቦካ ዝወስድ ኣብ ምንባብ ክኸውን ንኽእል ኣብ ምፅሓፍ ክኸውን ንኽእል ኣብ ቤት ፅሕፈት ኣብ ናይ ስራሕ ሰዓታት ክኸውን ንኽእል እንተ ደኣ ኣለኻ ዝድወል ቴሌፎን እዚ እውን ናቱ ኣገባብ ከም ዘለዎን ብዙሕ ግዜ ተቐባላይ ኣብ ትኾነሉ ግዜ ኣቓልቦካ ዝሰልብ ኣማራፅታት ኮፍ ከተብልን እቶም ኣቓልቦ ዝሰልቡ ዝበሃሉ ከተወግድን ሓደ ካብቲ ክንገብሮም ዘለና እዩ ማለት እዩ ኣብዚ ከይጠቐስናዮ ክንሓልፍ ዘይብልና ምስ ድማ ኣብ ኣገባብ ኣጠቃቅማ ምድዋል ክኸውን ንኽእል ምቕባል ክኸውን ንኽእል ኣብ ዝተፍልዩ ዝበሉ ቦታታት እዩ ንኣብነት ኣብዚ ሓደ መፅናዕቲ ዝተካየደሎ ብዙሓት ሰባት ሞባይልና ክሳብ ክንደይ ኣቓልቦና ወሲዳ ከም ዘላ እዚ ፊር ኦፍ ሚስ

0: ኣውት ማለት እዩ፣ ፊር ኦፍ ሚሲንግ ኣውት ፎሞ ዝብልዎ። እንተ ደኣ ሞባይለይ ዝዝላ መን ኮን ሲኢን ንኸውን፣ መን ኮን ደው ኢል ንኸውን፣ እንታይ ሓበሬታ ኮን ሓሊፍ ንኸውን ዝብል ፎሞ ዝበሃል ናብ ሲንድሮም ገፁ ወይ ናብ ደሰክፍ ሕማማት ገፁ ወይ ሲንድሮም ዝበሃል ዓብዩ ከም ዘሎ እዩ ዘርኢ። ፎሞ ፊር ኦፍ ሚሲንግ ኣውት እንታይ ብዝሕረ መን ደው ኢሉ ክኸውን ይኽእል ከምዚ ክንብሎ ፅንሕና ማለት እዩ። እንተ ደኣ ነብሰይ ኣካላተይ ክሕፀብ እንተ ኣቴ ወይ ዓይኒ ምድሪ እንተ ኣቲኻ ናብ ሽንቲ ቤት እንተ ኣቲኻ ሞባይልካ ገዲፍካያ ናብ ሽንቲ ቤት ናብ ምሕፃብ ንኣቱ ክንደይ ካባናይና ክንደይ ሰብ እዩ ኣብ መንጎ እንዳተሓፅበ ነብሱ እንተ ደኣ ጭር ኢላ ምስ ዓፍርኡ ሞባይሉ ዝቕበል ሞባይሉ ከልዕል ዝፍትን፣ እዚ ብምሉኡ ምስ ፎሞ ዝምደብ ምዃኑ ከ ትፈልጡ። ምክንያቱ ሓደ ሲንድሮም ማዕቢሉ ኣሎ እንተ ኢልና ወይ ፎሞ ዝበሃል ሓደ ሰክፍ ሕማም ክህብሎ መርፃነ ወይ ከዓ ሲንድሮም ምልክት ክኸውን ይኽእል። ሓደ ካብኦም እንታይ እዩ እዚኦም እዮም፣ ክሕፀቡ ከለዉ ኣብ ሽንቲ ቤት ኮፍ ኣብ ድብልሉ ግዜ ሞባይሎም ዝጥቀሙ ሰባት፣ ክሕፀቡ ሞባይሎም ዝጥቀሙ ሰባት። እዚ ንኩላትና እዩ። ምናልባት ቲ መፅናዕቲ ዝብሎ የ ብሳልሳይ ኣካል ገይረ ዝዛረቦ ዘለኹ እምበር ኣነ ነፃ ኮይነ ካልእ ሰብ ይገብር ማለት ኣይኮነን። ምክንያቱ ኩላትና ተጠቀምቲ ሞባይላት ከምዚኦም ድብሉ። ንኣብነት እዚ ዶክተር ንስማዕ እዩ
1: Number one is leave your cell phone out of the bathroom. And we actually did a poll of this very studio audience, Rachel. 93% of this studio audience takes their cell phone into the bathroom.
0: እንታይ ድብል ደሎ 93 ካብዞም ኣብኡ ኣብቲ ኣዳራሽ ኮይኖም ድዕዘቦ ደለዉ ሰባት ሽንቲ ቤት ኣብ ጥቀምሉ ግዜ ሞባይሎም ሒዞም ኮፍ ከም ድብሉ እዩ። ሞባይልካ ሒዝካ እንተደኣ ኮፍ ትብል ኮንካ ከዓ ካብቲ ዘድልየካ ንላዕሊ ኮፍ ትብል ወይ ካብቲ ዘድልየካ ንላዕሊ ግዜ ኣብኡ ትወስድ ልዕሊ ኩሉ ከዓ ናይ ኦሞሮድዮ ናይ ምሓዝ ክእለትካ ከዓ ብ46 ሚኢታዊት ከም ዝዓቢ እዩ ዝገልፅ ኣብዚ መፅናዕታዊ ፅሑፍ ማለት እዩ። ስለዚ ብሓፈሻ ብዙሕ መፅናዕትታት እዩ ተኻይዱ። ኣብ ሓደ ኣብ ኣሜሪካ ዝተኻየደ መፅናዕቲ ነይሩ። ካብቶም ኣብ መፅናዕቲ ዘቐረበሎም ሰባት ክንደይ ሚኢታዊት ኢኹም ንኽትሕፀቡ ይኹን ሽንቲ ቤት ትጥቀሙ ክትኣትዉ ከለኹም ሞባይልኩም ሒዝኩም ኣትኣትዉ ንዝብል 75 ሚኢታዊት እወ ኢሎም። ስለዚ 75 ሚኢታዊት ተኽእሎታት ኣለና ኩላትና ከምኡ ክንከውን ማለት እዩ። ብሓፈሻ መፅናዕቲ ስለ ዝኾነ ክዓብን ክንእስ ንኽእል እዩ። እቶም 75 ሚኢታዊት ምናልባት ከይድወለና ዝብል ሙዚቃ ክሰምዑ ሒዞም መንዳእቱ፣ ዜና ክሰምዑ ሒዞም መንዳእቱ ወይ ዝተፈላለየ ክኸውን ከሎ 50 ሚኢታዊት

ምስታቕን ምስባርን ናብቲ ሽንት ቤት ምእታውን ይጋጥሞ ማለት እዩ። ስለዚ እዚ ኩሉ ዶምፆ እንታይ እዩ እንተዳ ኢልና እቲ ከም ሲንድሮም ዝዓብደሎ ፊር ኦፍ ሚሲንግ ኣውት ማለት እዩ። ኣብዚኣ እውን ምስታ ቀዲምና ክንብላ ፀናሕና ትኸይድ ሓንቲ ዕላል ኣላ። ምናልባት እዚ ኣብ ዓበይቲ ወላ ሕንቲ ክትቋፀሮ ትኽእል ነብስኻ ትከላኸል ትኽእል ነብስኻ ከተማእዝን ትኽእል ስለ ዝኾንካ ከም ዓበይቲ ደሰክፍ ኣይኮነን። እቲ ኣዝዩ ደሰክፍ ኣብ ህፃናት ደቅና ድረአ ደሎ ኩነታት ክኸውን ክእል እዩ። እዚ ኩነታት እዚ ሞባይል ሒዞም ናብ ሽንት ቤት ምእታው እሞ ነዊሕ ግዜ ምውሳድ ብዙሕ ግዜ ድረአ ኩነታት ኮይኑ ንሪኦ። ኣብ ሓደ ገዛ ዘጋጠመ እውን ሓደ ከም ዕላል ኣላትና ኣሕዋቱ ዓበይቲ ኣሕዋቱ ነቲ ቆልዓ ናብ ብዙሕ ግዜ ናብ ሽንት ቤት ኣብ ዳኣትውሉ ግዜ ሞባይል ሒዞም ክኣት ስለ ዝርኢ ትንእስ ዝበለ ሓዎም ነቲ ዓበ ሓዉ ክስተሓወይ ሞባይል ካ ባሃበኒ ኢልዎ እንታይ ደሊኻያ ምስ በሎ ክሸነላ ኢልዎ። ሕጂ ክሸነላ ማለት እንታይ ማለት እዩ? ንዓ ሒዘስ ኣብ ሽንት ቤት ኮፍ ክብል እሞ ከምቲስኹም ትገብሮ ክገብር ማለት እዩ። ስለዚ ክሳብ ክንደይ እቲ እዚ ንዛረበሉ ዘለና እዚ ፊር ኦፍ ሚሲንግ ኣውት ክኸውን ክእል ምስኡ ምስ ሞባይልካ ዘለካ ቅርበት ክኸውን ክእል ክሳብ ክንደይ ንጊዜናን ንኩነታትናን እንዳተቐፀፆ ይኸይድ ከም ዘሎ በቲ ሓደ ወገን እቲ ኣቐልቦና ዝሰልብ ካብቲ ክንበፅሖ ዝግባአና ዋላ ንፅሓዮ ዋላ ንስራሓዮ ግን ብክንዲ ምንታይ ብኣቓልቦ ምግዳል ክኾን ክእል በቲ ግዜ ክኸውን ክእል ይኺደና ወይ የባላሹ ነገራት ከም ዘሎ ንምርዳእ ዝቐረበ እዩ ማለት እዩ። ናፍታ ሓምሸይቲ ንከይድ ኢና። ሓምሻይ እምበኣር እነዚ ክግለፅ ዝፀንሐ ኣቓልቦ ንምስላብ ኣብ ስራሕ ክኸውን ክእል ኣብ ስድራ ቤት ክኸውን ክእል ነዚኦም ዘወግዱ ኸ እንታይ ኣለውና ዝብል እዩ። እዚኦም ምናልባት ኣብ ገዛ እንተደኣ ኣለና ሙሉእ መዓልቲ ስራሕ ውዒልና ድሕሪ ሰዓት 9 ገዛ ብናኣትወሉ ብዙሓት ናይ ስድራ ቤታት ናቶም ሕግታት ኣለዎም። ንኣብነት ኣብ ግዜ ድራር ኣብ ግዜ ምሳሕ ኩላትና ሞባይልና ኣብዚ ነቐምጣ ኢሎም ስድራ ቤታዊ ኩነታት ዘካይዱ ኣዝዮም ብዙሓት ስድራ ቤታት ኣለው። ከኣትዉ ከለዉ ብፍላይ መደቀሲኦም ከኣት ከለዉ ቆልዑት መደቀሲኻ ሞባይል ሒዝካ ዘይምእታው ካልእ ዝግበር ክነኣድ ዝግብኦ ነገር እዩ። እዚ ማለት እንታይ ማለት እዩ? ነቲ ዲስትራክሽን ወይ ነቲ ኣቐልቦ ዝሰልብ ነገራት ወይ ድቃስካ ውን ክኾን ክእል ብዙሕ ኢና ክንገልፅ ዝግባአና ብዚ ሕፅረ የደብሎ ዘለኹም ነዚታት ዝገብር ኩሉ ሞባይል እቲ ኣቐልቦ ምውሳድ ጥራይ ዘይኮነ ሰዓታት ድቃስ እውን ተውሕደልካ ምዝ ተራይ ሕጂ ኣብዚ ዓበየ ክግበር ዘለዎ ናይ ድቃስ ግዜ እንተደኣ ኮይኑ ሞባይልካ ኣብ ካልእ ምግባር፣ ናይ ስራሕ ግዜ እንተደኣ ኮይኑ ሞባይልካ ኣብ ካልእ ክፍሊ ወይ ኣብ ካልእ ቦታ ምግባር ምዕፃው ጥራይ ደይኮነ ማለት እዩ። እዚ ክንገብር እንተደይክኢልና ግን ንሎም ማዓንቲ ክልተ ኣማራፅታት ክህልወና እየን። እቲ ቀዳማይ እቲ ዲኤንዲ ዝበሃል ዱኖት ዲስተርብ ዝብል ኣማራፂ እዩ። ዱኖት ዲስተርብ መብዛሕትኡ ግዜ ኣብ ሳምሰን ሞባይላት ዘሎ ክኸውን ከሎ ገለ ሞባይላት ዱኖት ዲስተርብ ኣማራፂ ዘይብለን ክህልዋ ክእላ እየን። ኣብኡ ከዓ ሓደ ኣፕሊኬሽን ኣሎ። እዚ ኣፕሊኬሽን እዚ ከዓ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን እዩ። ስለዚ እቶም ሞባይልና ዱኖት ዲስተርብ ዘለዋ ብኸመይ ንጥቀመላ ንሎም ማዓንቲ ካብ ሰዓት 10 ክሳብ ሰዓት 6 ንግሆ ደወል ኣይተቐበሊ። ምናልባት ኣገደስቲ ክኾኑ ድኽእሉ ናይ ክስቶ ግን ተቐበሊ ዝብል ኣማራፂ ዘለዎ ክኾን ከሎ እቲ ኪፕ ሚ ኣውት ዝበሃል ኣፕሊኬሽን ከዓ እዚ ኣፕሊኬሽን እዝውን ከረአኩም እየ ነተን ዲኤንዲ ዘይብለን ወይ ኣብ ዝኾነ ኣንድሮይድ ሞባይል ኣትዮ ክሰርሕ ዝኽእል ክህልወና ዘለዎ እዚ እውን ፍልይ ዝበለ ኣማራፂ እዩ። ነዚአን እውን ኣሕፅር ኣቢለ ኣብዘን ተሪፈናና ደለዋ ግዜ ክገልፀነ ሰናይ ምክትታል። እቲ ቀዳመይቲ ንሪኣ እምበኣር እቲ ኣብ ሳምሰንግ ሞባይል ባዕሉ ዘሎ እዚ ዲኤንዲ ዝበሃል ወይ ዱኖት ዲስተርብ ድብል ኣብዚ ኣትርእዩ ኣለኹም። ኣብ ሴቲ ናኣቲኻ ብታሕቲ ስዋይፕ ምስ ገበርካ ንታሕቲ ክትረኽባ ትኽእል እያ ወይ ከዓ ኣብ ሴቲን ጠዊዕካ ኣብ ሴቲን መፂና እንተ ደኣ ኣብዚ ክንፅሕፍ ንኽእል ኢና ዱኖት ዲስተርብ ንድሕር ኢልና እንተ ደኣ ፅሒፍና ከምዚኣ ትርእዋ ደለኹም ክትመፅ እያ። ዱኖት ዲስተርብ ሕጂ ብዙሕ ኣማራፅታት እዩ ዘለዋ። ኣብዛ ናተይ ከም ትርእዋ ደለኹም ኦፍ እያ ደላ። እንተ ደኣ ኦን ጌይረያ ዝኾነ ይኹን ናባይ ዝድወል ዕፁብ ክኸውን እዩ ማለት እዩ። ኣብዚ እንተዳ ርእናይ ሕጂ ዱኖት ዲስተርብ ትብል ኣብዚ ተወሊዓ ኣላ ማለት እዩ። እዚኣ ተወሊዓ ስለ ዘላ ደወል ኣይመፀንን እዩ፣ ቴክስት ግን ኩሉ ክመፅ እዩ።
ድሓር

መን ከም ዝደወለ ግን ብሚስኮል ደረጃ ንዓይ የርእየኒ እዩ፣ ነቲ ደዋላይ ኣይርእዮን እዩ ቢዚ እዩ ድብሎ፣ ንዓይ ግን መን ደው ኢሉ ከም ዝነበረ የርእየኒ እዩ። እንተደልየ ከዓ እቲ ቴክስት እንተመፂእና ከዓ ከንብቦ ክእል እየ ማለት እዩ። ስለዚ ኣብዚ ግን እቲ ኣማራፅታት ደለና እንታይ እዩ? ድኖ ዲስተርብ ምስ ወላዕናይ ሕጂ እዚኣ ከምዚ ትሪእዋ ደለኹም ስሊፒን ኢለያ ደለኹም። እንተ ደኣ እዚኣ ወሊዕያ ኤቭሪ ደይ መዓልታዊ ካብ ሰዓት 10 ናይ ምሸት ክሳብ ሰዓት 7 ናይ ንጎ ቴሌፎን ኣይድወለኒ ማለት እዩ። ወይ ከዓ ኣነ ክቕበል ፈቓደኛ ይኮንኩን ክብል ክእል እየ። ወይ ከዓ ኣብዚ ኣቲኻ ሰት ክትገብሮ ትኽእል ኢኻ። ማዓስ ማዓስ ሶኒ ሶሉስ ኣብዚ ሕጂ ሰሙን ሙሉ እዩ ዘለኹም ትሪእዎ ደለኹም ከቢብሎ ካብ ሶኒ ክሳብ ዓርቢ ክትገብሮ ትኽእል ኢኻ። ቀዳም ሰንበትን ሰሙን ሙሉእ ክትገብሮ ትኽእል ኢኻ ወዘተ። እዚ ከዓ እንታይ ኢኻ ትደሊ ስሊፒን ኢለ ኣለኹ። ስሊፒን ታይም ወይ ናይ ግዜ ድቃስ ስለ ዝኾነ ወር ናይ ስራሕ ሰዓታት እውን ከምኡ ክትገብር ትኽእል ኢኻ ማለት እዩ። ስለዚ ኣብዚ ላዕሊ ኤቭሪደይ ድብል ደሎ መዓልትታት፣ ኣብዛ ሴት ታይም ድብል ደሎ ከዓ ሰዓታት ማለት እዩ። ካብ ሰዓት ክንደይ ክሳብ ሰዓት ክንደይ ዝብል ክንገብር ንኽእል ኢና። ብድሕሪ ሴቭ ኢልና ከነእትዋ ንኽእል ኢና ማለት እዩ። ብድሕሪ እዩ እዚኣ ምስ መፃና ስሊፒን ኣድ እስኬጁል ኢልና መሊስና ካልእ እስኬጁል ውን ከነእቱ ንኽእል ኢና። ከምዚ ድረአኹማ ካብ 10 ክሳብ 7 ፀኒሓ ካልኣይ ከዓ ድላየ ክህብ ክእል እየ። ምናልባት ግን ንገለ ሰባት ንኣብነት ኣነ ሕጂ ካብ ሰዓት 10 ክሳብ ሰዓት 7 ቴሌፎን ኣይቅበልኒ የለ ናይ ዕረፍቲ ሰዓት ኢለ እንድሕር ገይረ ኣለኹ ኮይነ ግን ንመንከ ክትቅበል ትደሊ ድብል ከዓ ኮል ሴን መሰጅስ ትብላላ ናብዚያ ኣድ ኮንታክት ትብላላ። ኣነ ሕጂ ናይ ዝኾነ ሰብ ኣይቅበልኒ እየ ክትብል ትኽእል ኢኻ። ናይ እገለ ግን ክቕበል እየ ናይ ስራሕ ክኸውን ክእል ናይ ዝኾነ ክትቅበሎ ትደሊ ሰብ ሓደ ደይኮነ ብዙሓት ሰባት ኣብዚ ክትእቱ ትኽእል ኢኻ። ስለዚ ካልእ ዝኾነ ዝድውለልካ ሰብ ኣይመፀካን ይደወል፣ ናቶም ግን ናይቲ ዝደለኻዮ ሰብ ግን ክድውል ይኽእል ማለት እዩ። መሊስካ ኣብዚ ኦልሶ ኢልካ ሕጂ ኣብዚ ኩሎም ዲኻ ኣብ ኮንታክት ዘለዉ ኩሉ ሰብ ድዩ ዋላ ኮንታክት ዘሎ ጥራይ ድዩ ኣብ ፌቨሬት ዘሎ ድዩ ወዘተ ኢልካ ክትመልእ ትኽእል ኢኻ። ካልእ ኣብዚኣ ፍልይ ዝበለት ኣብዚኣ ሪፒት ኮለርስ ትብል ደላ ከዓ ንኣብነት ሓደ ሰብ ኣብ ውሽጢ 15 ደቂቕ ክልተ ግዜ ወይ ሰለስተ ግዜ እንድሕር ደው ኢሉ ግን ተቐበልዮ ኢልካ ኦን እዚኣ ክትገብራ ትኽእል ኢኻ። እዚኣ ኦን እንተ ጌርካያ ኣብ ውሽጢ 15 ደቂቕ እንተ ደጋጊሙ ደው ኢሉ ተቐበልዮ ማለት እያ። እንተዘይኮነ ከዓ ኦፍ ክትገብራ ትኽእል ኢኻ። እዛ ሜሴጅስ ትብል ደላ ግን ኦል ተጌርናያ ኣይፅላእኒ። ምክንያቱ ቴክስት ሜሴጅ ወይ ናይ ፅሑፍ መልእኽቲ ካብ መን ካብ ኩሎም ካብቶም ኮንታክት መዝጊበዮም ደለኹ ኣስማት ወዘተ ኢልካ ክትገብር ትኽእል ማለት እዩ። ስለዚ ሓንቲ ኣማራፂ እዚኣ ክትከውን ከላ። እታ ካልአይቲ ምናልባት ከምቲ ኣቐዲመ መእተው ዝበልክዎ ገለ ሞባይላት እንተደኣ ዘይብለን ኮይኑ ኸ እዚ ዲኤንዲ ኣማራፂ እንተዘይብለን ወይ ኣብ ሬድሚ ክኸውን ይኽእል ኣብ ካልእ እንተዘይብለን ከ እንትብል ሕቶ ከዓ እዚኣ ኪፕኒ ኣውት ትብል ኣፕሊኬሽን ኣላት እና ማለት እዩ። እዚ ኣፕሊኬሽን እዚኣ ዝኾነ ግዜ ካባይ እውን ክትወስድዋ ትኽእሉ ኢኹም፣ ካብ ዝኾነ ሰብ እውን ክትወስድዋ ትኽእሉ ኢኹም። ስለዚ እዚኣ እውን ማዓስ ንኣብነት ኪክሎክ ትብል ኣላ ብዛ ላዕሉ ወይ እንድሕር ሪኢኹማ ኪክሎክ ኣነ ሕጂ ኣብዚ ንሰዓት እያ ማለት ንሰዓትን ፈረቓን ገይረ ኣለኹ። ንሰዓትን ፈረቓን ሎክ ግበር እያ ከምቲ ኣቐዲምና ክንብሎ ፀንሕና ማለት እዩ። እቲ ታይም ብሎክ ዝበልናዮ ንሰዓትን ፈረቓን ኣብዚ ትሪኦ ኣለኹም ዩር ዲቫይስ ዊል ቢ ሎክድ ፎር 1 ኣወር ኤንድ 30 ሚኒትስ ትብለንላ። ዩር ዲቫይስ ዊል ቢ ሎክድ ቲል 9:48 ፒኤም ሕጂ ብናይ ሰዓት ኣቋፅራ 8:20 እዩ ዘሎ። ስለዚ ክሳብ 9:48 ወይ 10 ጎደልና 10 ሎክ ትከውን እያ። ኣብዚኣ ዋላ ኣይድወለካን እዩ ዋላ ፓስወርድ እንድሕር እዚኣ እንድሕር ሎክ ጌረያ ፓስወርድ እንድሕር ጌርካ ክትከፍታ እንተደሊኻ ውን ኣይተፍቅደልካን እያ። ክትምለስ እንተደኣ ኮንካ ሪስታርት ክትገብር ኣለካ። ንኣብነት ሰዓትን ፈረቓን ኢለ ኣለኹ ካብ ውሽጢ ሰዓትን ፈረቓን እንተ ድሓን ወይ ክድውል ደልየ ወይ እንተ ተጣዒሰ ክመልሳ ደልየ ሞባይለይ ሪስታርት ብምግባር ጥራየ ድመልሳ ማለት ሪስታርት ተጌርካ ክትገድፎ ትኽእል እያ። ስለዚ ኣብዚ ናይ 25 ደቂቕ ክትከውን ትኽእል ናይ 20 ደቂቕ ናይ ሰዓት ድላይካ ማለት እዩ። ዋላ ናይ 4 ሰዓትን ፈረቓን ክትገብሮ ትኽእል ከምዚ እንዳገበርካ ክሰርሓልካ ይኽእል እዩ ማለት እዩ። እዚ ሕጂ ኢንስታንት እዩ ማለት ሕጂ ኣጥፍእለይ ክትብል እንተ ደኣ ኮንካ። እንተደይኮነ ግን ስኬጁል ከዓ ክትብላ ትኽእል ኢኻ። ከምቲ ኣቐዲምና ዝረኣናዮ ስኬጁል ምሸት ካብ ሰዓት 10

ባርከስ ዝኸበርኩም ተኸተልቲ መደባት ቴክ ኢንሳይት ኤርትራ፣ እዚ ንሎ ማዓንቲ ቀሪቡ ዝነበረ መደብ ከምዚ ክትከታተሎ ፀናሕኩም። ኣብ ሓሙሽተ ክፋላት ወይ ኣብ ሓሙሽተ ፍሉያት ኣርእስታት ዝመፀ እዩ። ኩለና ገሌና ኣብ ደወልቲ ኣብ ንኾነሉ ግዜ፣ ገሌና ኣብ ተቐበልቲ ኣብ ንኾነሉ ግዜ፣ ገሌና ኣብ ቤት ፅሕፈት ኣብ ንኾነሉ ግዜ፣ ገሌና ምስተፈላለዩ እዚ ክግለፅ ፀንሐ ከዓ ኣብ ገለ ነብስና ረኺብናዮ ከም ንኸውን እርግፀኛ እዩ። ከም ኣርእስቲ ኣዝዩ ሰፊሕ ኣርእስቲ ምስ ምዃኑ ብፍላይ ደቅና ኩሉ ግዜ ክንጉስጉሰሉን ክንምህረሉን ከይተፈለጦም ናፍቲ ፎሞ ዝበሃል ሲንድሮም ይኣት ምስ ምህላዎም ወይ ብብዝሒ ህዝቢ ዓለም ይኣት ምስ ምህላው ንሕና ከዓ ደቅናን ንኣሽቶ ወለዶናን ክንምህር እቲ ኣገባብ ከነማእዝንን ግቡእና ምስ ምዃኑ እዚ ኣርእስቲ እዚ ብሕብረተሰብ ደረጃ ክንማኸረሉን ክንዛተየሉን ዝግባእ ኮይኑ ስማዓኒ። ምናልባት ኣብዚ ኣርእስቲ ዝህልወኩም ርእይቶ በዚ ናይ ወትሮ ኣድራሻና ብሓፂር ናይ ፅሑፍ መልእኽቲ ምስ ትሰዱልና ድማ ዘጋጥም ክኸውን ንኽእል ኣብዚ ዘይጠቐስናዮ ክኸውን ንኽእል ንኩሉ ኣኻኺብና ነዚ መደብዚ ካልኣይ ክፋል ክንገብረሉ ንኽእል ኢና። እዚ ግን ምስቲ ንስኹም ትሰድዎ ኣርእስታት ተራእዩ ንስኹም እውን ናትኩም ርእይቶታት ተወሲኽዎ ከም ካልኣይ ብስፍሕ ድበለ ክቐርብ ዝግብኦ እዩ። እንተደይኮነ ግን ኣብዚ ናይ ሎም ማዓንቲ ተጠቂሶም ዘለዉ ኩሎም እንተዳ ርኢናዮም በብሓደ ናብዚ ነብስና ኣውእቲና ክንጥቀመሎምን እቲ ወፂኡ ዘሎ መፅናዕታዊ ነገር ምናልባት ኣብ ኣካል ኣብ ነብስናን ኣብ ስድራ ቤትናን ኣብ ሃገርናን ከይመፀ ክንከላኸሎን ግቡእ ምስ ምዃኑ ንሎም ማዓንቲ ዝተዳለወ መደብ ኣገዳሲ ተዘናጊዕኩምሉን ተማሂርኩምሉን ከም ትኾኑ ተስፋ ገብር። ስለዚ እምበኣር ንሎሚ ተዳልዩ ዝነበረ መደብ እዚ ክትከታተሎ ፀናሕኩም እዩ። ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ስለምክትታልኩም ደጊመ የመስግን። ሰናይ ቀን።

0: ኤርትርያ ምንማን በት ንዳል እግል ሕርየት እግል ንዳል ወስትሻድ ምን ይገቢ ብዕድጋራት እግል ትገስ ዲባቱ እንደትበ እግል ተሕሰብ ብለይት ቀድር ዲባ እኳ ትልዓላ ለኣዋላይ ኣባይ እስትዕማር ዲብ ገቢ ለካልኣይ ኣባይ ገቢል ኤርትርያ ላቱ ጅሃል ክምሰልቱ ወብሰባት ላዓላ ክቡድ ኣውካድ ሕሮባት ሕስር እንደይ ልተየቡ ፃንሕቱ ጀፈ ሻዕብየት ተሕሪር ኤርትርያ ጀሃል እንደይ በዴ ላማ ተተሓዘየ ላዕለ ተሕርየት ኣጊዳት እግል ትምፃእ ክምሰሊ ትቃድር ወምስተቕበል ኤርትርያ ወሻዓባሂ ባርህ ግል ግባእ ክምሰሊ ቀድር ሰበት ተኣከደ ለደርሳ ለእድርስ ወለኢ ደርሳ ልድረስ እባ ትብል ስቕራት ምን ሰነት 1975 ስታት እንዳ ኣፍገረት ሰነት 1976 መድረሰ ሰውረት ክምሰልቲ ተኣሰስ ወዴት ኣሰሶት ለየጠ እንደይ ገቢ ቀደሚሁ መደላይ እግል ግባእ ዋይደት ሰበት ዓለት እቲ እምባተቱ ብዙሕ ወድምንክብ ለገቢ ድቡ ጋራት ይዕላኒ ግል ኒበል ይንቀድርኒ ክማ ልሓድራ ወላ ቀብራ ለስእል ልትበሃል ረይም እንደይ እንገይስ እዶል እምባተት መድረሰት ላዓለያ ወገሌማ እለት ፈናታ ወክድ ዲባ መድረሰት ደርሳ ላዓለያ እማት ወሓዋት ኣዋልድ ኣንስ እብሰበት ተእሪክ ወነትየት ናይላ መድረሰት ትልናዮም በርናምጅና ዓዝማሞም ህልየና ምንላእ እለን ዓዘምና ገዲማት ወማእንብተይት መድረሰት ሰውረት ምናድለስ ዘይነብ ሓጂ መሓመድዳ ወህዳ እግያ እብ ክእነት ኣነብት
1: ዓን መድረሰት ሰውረት ነተሃገገ ኣና ኣወል በለት ፈናተሊ እያ ምሊ ብዙሕ ተሃገየና ዓንሊ ኣዚ ፍንቲት ናይ ኣብ በርናምጅ ትግሬ ሰብ ዲቡ ነተሃገየለና መድረሰት ሰውረት ኣብ ሓጪ ለ ዝሸርሕ ይኮኑና ብዙሕቱ ላኪን ምኑ ገሌ እግንሽራሕ ግንጀርብ ትባሃለቱ መድረሰት ሰውረት ብሰነት 1976 ብሳሕል ዜሮ ለትበሃል ኣካን ዲበት ኣሰሰት እለ መድረሰት ላ ትትኣሰስ እንዳሃለየ ቀደማ ህየ 75 ገሊ ኣንፋረየ እክትበት ለለዳሎ ዓላው ወሓቆሃ ለመድረሰት ግትትኣሰስ ጀብሃ ሻዕብያ ባህለቱ ተሕሪር ኤርትርያ እሊሃ ለሕሳብ ናያ ጥውርት ከመዕለት ኣብል ትርእዮ ድብሎ ሰነእትሊ ምን ሰነት 1975 ግል መድረሰት ዋእጀኒት ግትኣክብ ግትሕሰብ መረ ቀሊል ይኮን ከዚ ለመድረሰት እንደተኣንብት ዜሮ ማይ ብዙሕ ዓለ ዲባ ወደብርት ብዲባ ዓዳይ እሽጃር ብዙሕ ብዲባ ከእዚ ኣቡ ተሓሬት ምን ኣባይ ከማን ረሕቐት ዓለት ዲቡ እዚ ለእጀኒት ኣወል ምን ኣያ መፀው ምንእሸ ጀማዓው ለመደርሲ ምንእሸ መፀው ለመረበያት ምን ኣያ መፀያ ለጠለበት ለመፀው ዕምሮም ልትፈናቴ ገሊሆም መረናኣይሽቶም ገሊሆም ሃየ ምግባይ እቲ ዕምሮም ገሊሆም ሃየ ዓባይ ኣለው ገሊሆም ግልናድሎ ለመፀው ዕምሮም ንኣይሽ ለጋኣ ምንሕነ ድብደሽ ኣቶ እግል ድረሶ ተሓራ ወሰሮም ሃየ ዓዶታቶም ለነዳ ምነት ፈናታ ኣቓሊም ለመፀው ዓዶም ሰሮም ዲብ ሸዓብ ኣከን ደብዓት ዓለው ወሰሮም እየ ምናድሊን ዓዶም ለኣምፃው ወሰሮም ኣጀኒተየ ረውደት ሰበት ዓለ መረ ንኣይሽ እማቶም ኣበይቶም ዲብ ሓርብ ለሞተው እሎም ሊ ሰሮም እየ ምን ሱዳን ወደል ሒሎ ለመፀው ዓለው ድራሰት ኣሌት እንደበለዎም ለጅኣውሎ ዓለው ከእዚ እስክ 350 ገብኦ ጠለበቶም ለዓለው።

0: ዲብ ኣሰሶት መድረሰ ሰውረት ለመስኡሊን ምን በንበን ኣማክን ለመፀውቶም ላዓሎ ኣክለንየት ድራሰት ዓለተየ ገሌ ሰነዳርሳም ምንማ ላዓሉ ዲቦም ለከትብ ወለቀሪእ ግላ ሓተ ሌይል እምር እግል እድርስ ለቀስብ ኣብካቱ ላዓላ መብዝሑ ዲብ ንዳል መፅእ ላዓላ እግል ናድል ወለስተሽዲ ይኮን መድረሰት ለልብውላ ዲብ ሓንገሉ ባይአተይ ትእምር እሊማ ለብዕድ መሻክል ክምዓለ ልትሃደግ እምበለ ምደርሲን ብዕዳም ለዓብየት ሽቕል ምረብያት ክምሳል ዓለት ማለ ትእምር ምላእታ መድረሰት እግል ኣወል መረት ለደርሳ ላዓለያ ምናድላት ፀጋጋይም ወለትሻምበል ሓተ ምኖም ተህታማ ዝክርያ ተብክ እናትሻርሕና
1: وحجي بيت مرصورة بمعادسة بها النبات مزاة يكون إرترا ناتنا تاريخي بانا بصحة انتقوي ناس تمرتي أقدها سموغان هزبوا حيثات كم مجمّر يعني بتاقيروه كم إعلامة حيزوه ولاتهم قدم هزبوا حيثات كتمسرات كلاون ነቶም መሃይምነት ዘየጥፍኡ ተጋደልቲ ካብ ሽዑ ጀሚሩ ትምህርትስ ጀሚርዎ ማለት እየ ድሓር ግን ኣብ 75 ንትምህርቲ ንኤርትራ ዝኸውን ስርዓተ ትምህርቲ ክዳሎ ኣለዎ ተባሂሉ ካብ እንታይ ኢኻ ትብሎ ካብ ክፍሊ ተዕሊም መምህራን ዝነበሩ ናይ ዩኒቨርስቲ ደረጃ ዝበፅሑ ተምሃሮ ዓቕሚ ኣለዎም ዝበሃሉ 30 ዝኾኑ ሰባት ተዋፂኦም ነቲ ስርዓተ ትምህርቲ ከዳሉ ስራሕ ተዋሂብዎም ማለት እዩ እዚ ሕጂ ኣብ 75 ዳሓር ድሕሪ ዓመት ኣቢሉ ማለት እዩ 76 ከዓኒ ኣብ መስከረም እታ ቤት ትምህርቲ ክትጅመር ናይ ቆልዑ ትምህርቲ ክጅመር ተወሲኑ ብኡ መሰረት ከዓ እታ ትምህርቲ ተጀሚራ ማለት እዩ እጂ ኣብ ዜሮ ንድዩ ቤት ትምህርቲ ተጀሚሩ እጂ ዜሮ መፀውዒ ሽም ኮድ ናይሚ ናይ ኣብኡ ምልክት ነይሮም መፀውዒ ናቶም ነይሩ ሕጂ እቲ ከባቢ ከዓ ዜሮ ተባሂሉ ይፅዋዕ ብሓደ ሩባ ፅቡቅ ኣግራብ ዘለዎ ዛራማይ ዘለዎ ፅቡቅ ቦታ ተመሪፁ እቲ ቤት ትምህርቲ ኣብኡ ተከፊቱ ማለት እዩ
0: ምናድለ ሻሹ ተኽለ ብሰባትለ እላወክድለሀይ ላዓላ መሻክል ወዓዛብ ዲብ ሻርሕ እና ክምረብያት ዲብ ሽቕል ምንማ ንትፈረር ዝያድ መካስብና ለረከብና ምና መድረሰ ሰውረት ተዓለምና ወለእሉ ይንእምር ከሰብና ምና መንሕንየት ኣድረሶት ደረስና ምና ትብል
2: እ ህዝባዊ ግንባርሲ ቅድሚ ቲ ምምስራት ቤት ትምህርቲ ሰውራዊ እንተኾነ ስቲ መፅሓፍቲ ቤን መፂኡ ዝያዳ ጓል ሻምበል ትፈልጦ ግን ዋላ እቲ ትምህርትስ ኣብቲ ንኡስ ዕድሚ እውን የበግሶ ስለ ዝነበረ ዝፅልዋ እዚ ናይ ትምህርቲ ነይሩ ማለት እዩ ድሕሪኡ ኣብ ሰውራ ምስ መፃእኹ ክንዲዚ ዝኣክል ብዙሒ ተምሃሮ ዘለዎ እሞ ብጉልበት ዝስራሕ ስራሓት እሞ መዓት ሃልኪ ዘለዎ ቤት ትምህርትን መዕቆብን ኣሎ ኢለ ትፅቢት ኣይነበረኒ ኣይፈልጥን እየ ነይረ ጥራይ እንታይ እየ ከምዚ ኩሉ ግዜ ኩሉ ተጋዳላይ ዝብሎ ተዓሊሙ ግንባር ተኸይድ እዩ ክስዋዕ እዩ በቃ ቤት ትምህርቲ ሰውሮ ምስ ተመደብና ድሕሪ ተዓሊሙ ማለት ሕፅራሕፅር ከብሎ ምፅእ ተበልካ ዘይተኣደነ ህዝቢ ኩርኳሕ ውዕዞ ናይ ምዝላቕ ንዕኡ ዝኸውን ምቅራብ ናይ ኣእምሮ ዘይብልካ እሞ ከኣብቲ ንእሱ ዕድሜኻ ምስ ዝመፀኻ እዩ ኣመፃፀኣ ኣዝዩ ከቢድ እዩ ነይሩ ብጣዕሚ ሕለኽለኽ እዩ ነይሩ ብጣዕሚ ክሪኦ ከለኹ ሕጂ እንታይ ኢለየን ብዙሓት ኣዋልዲና ተመዲብና ልዕሊ 200 ገለ ንኸውን እንታይ ዳ እዚ ዳስ ድዩ መርዓ ድዩ ምዝላቕ ድዩ እንታይ እዩ ማለት እዩ ኢልናስ ይጭነቕ ነርና ዋላ ኣብቲ መጀመርያ እውን ኣይተቐበልናየን ነርና ክንስንክ ዲና መፂና ንብል ነርና ኢና ድሓር ግን ትሪኦ ምክንያቱ በብዓይነቱ ታሪክ ዘለዎም ህፃናት እዮም መፂኦም እቶም ህፃናት ገሊኦም ስድሮኦም እንዳተቐትሉ ዝረኣይዎም እዮም ገሊኦም ኣብ ዝሞተት ጥባ ዲኦም እንዳጠበቡ ፀኒሖም ከልቅሱ ብፆትና ረኪቦም ዘምፅዎም እዮም ቀሊል ኣይኮነን ወለድኻ እንዳተሓርዱ እስኻ ከምዚ ኢልካ ክትሪኦም ደሞም እንዳፈሰ ዝኽርእዩ ሞ ነዚኦም ክስንክተሎም ኣይኮነን ርእስኻ ወላ ብሓወቱ ኣተወ ከማን ወላ ሓንቲ ይኮነን ኩሉ መስዋእት እዩ ድሕሪኡ ኣብዚ ናርዕኛ ኣነ ብነብሰ ኣብዚ የርዕኒ ስለዚ ሸለል ዝበሃል ነገር የለና ኣብዚ

0: ስራሕ እዚ በቃ ብከምዚ ከይድና ኣለይቲ ኮይድና ንሰለስተ ዓመት ዝኣክል ሰሪሕና
1: ምናድለት ሻሹ ተክለ መንላ እቲ መድረሰ ሰውረት እግልስ ደያ ወላ ድርሳ ለትዋዝዕ እያ ወላ ተፈናተ ኣማክን እመሰባላ ሸቀየታ ክማ እሉ ትበህየ ለወክድ ወክድ ዓዛብ ብዙሕ ስዑባት ላዕላ ድይቦቱ ኣና ግል እምበር ወሙስተቕበልየ ግልትስንየ እግሊ ተዓለምቱ ወደረጃት ዓባይ ግል ብጻሕቱ ለልብል ድቡ ይዓላኒ ናደሎት ወእስትሻሃቱ ላዓላት ለቑሩ ሕርያን ድሪስ ወኣድረሶት ትላወክድ ለይ ሰኒ ክቡኡ ድዓላ ምናድለት ዘይናብ ሓጂ ዝክርያታ ዲብቲ ኣተላለየ
2: ኣጀኒ ሓቲ ፀገም ይዓላ ኣሎምኒ በስ ለትግሬ ለኣዳም ንሕና ከም ስዑባት ሳዝፈና ላዓለት ምል ብሉና ዓለው ለሸዓብ ወቐት ለመፀና ምን ሱዳን እጀኒቱ ግሊ ርኢ ኣብ ምን ኣካን ደብዓት መፀና ወሊ ሚቱ ብትግሬ ተደርሶም ጠብዓ ዓረብኩም ለቕወት ደርስዎ ዓለው ለእሊ ኣብ ትግሬ ሳምዓመ ይኮኑ ከምሊ ከመይና ወይ ትወቃዓዋኒ ትግሬ ተደርሶ እንቱም ትግሬ ኣባያ ተበፅሐካ ሱዳን ተኣትየከ ሱዳን እንዳኣትየከ ክባ ሻሂ ጠልብባ ወሽ ሓንፉል ልብሉና ዓለው ላኪን ከም መርት ባህለለይ ገኣ ትግሬ አልሓምዱላ ድበለ ዕለ ደረጀት በፅሓት ኣጀኒትና ኣብ ትግሬ ለደርሰው ድብአየ ኣካን ድበለ ዕለ ደረጀት እስ ወዚረት በፅሓት ኣለይ ተሓሊማ ወብዕዳማ እሳስ ናይ ድራሰት ትግሬ ብቓሊም ሉ ኩሉ እሊ ልጋቢ ኢልሃላ ነቲጀት ዝረከበት ምኑ ለእሳስ መድረሰ ሰውረት ለእንበታቱ

0: ተምሃሮ ሃገራዊ ፍቕሪ ከም ዝሓድሮም ምግባር ብመገዲ ፖለቲካ ድዩ ብመገዲ መዛሙር ድዩ ብገለ ድዩ ካልኣይ ነገር ነፃ ኮይኖም ከም ዝዓብዩ ምግባር ማለትሲ ከምቲ ፍርሒ ምሽቑራር ነፍሶ ምትሓት ገለ ዝበሃል ነገር ሲ ክመፅእ ከም ዘይብሉ ኣብ ነብሶም ተኣማሚኖም ተባዓት ኮይኖም ሃገሮም ኣፍቂሮም ዝኸዱ ቆልዑ ከምኡ ክንሃንፅ ኣለና ኣብ ናይ ኩሉና ሕ ካብ መጀመርያ ኢኻ ክስታይ ትገብሮ ተኩስኩሶ ማለት እዩ ግና ህፃናት ከለዉ ጀሚርካ እቲ ምኩስኳስ ዝመፅእ ሕጂ ነፃ ኮይኖም እዮም ዛዕብዩ ነፅ ሕጂ ወራብ ቀዳማይ ክፍሊ ገንበለና ተምሃሮ ከለዉ ሲ ደይ ተሓስቦ ሕቶታት እዮም ክስታይ ዝገብሩልካ ደም ዘንርኡልካ
1: ምናድለት ፀጋጋይም ወለት ሻምበል ለሃደፍ ጀፈት ሻዕብት ኤርትርያ ክልኦት ኣባያም ክምሰል ዓለ ውላ ሰበት ተእምር ለኣወላይ እስትዕማር ወለ ካልእ ሄ ቅውየት ሰብ ክምሰልቱ ሰበት ኣምረት ወዝያድ ንዳል ለለትሓዚሄ ንዳል ድድ ቅውየት ክምቱ ሰበት ኣምረተየ እበተጥቃት ደራ መዳላይ እንደወደየት ምስተቕበል ኤርትርያ ምግሊ ግባእቱ ለልብል ሃደፍ ዲቡ ሰበት ረከዘት እላእታለ ሱረትማ ናይ ኣማን ዲብል ኣብካ ድሊ ትትርአለየት ፍረ መድረሰ ሰውረት ጠያራን ሙደርሲን ዶክቶራት ውዘራ ሱፈራ ሜር ሓደሽ እርድ ወባሓር ወጀው ወዝያት ኩሉ ሄ ኣዋልድ ኣንስ ሕር እንደፈግረያ መጦር ውላድ ወመስኡላት እንደጋባእያ እሉ ኩሉ መስኡልያት ሸቕያ ዲቡህለ እያ
0: እጂ ተምሃሮ ካብ ሰለስተ ወገን እዮም መፅኦም ሓደ ብዓዶም ዝነደደ እሞ ገሊኦም ደቆም ሒዞም ዝሃደሙ ኣብዚ ንዳ ዕቁባት ነይሮም ገሊኦም ከዓ ነቲ ዓድታት ክነድድ ከሎ ኣብኡ ስድሮኦም ዝመቱ ዝዘኽተሙ ቆልዑ ነይሮም ኣብኡ ዝመፁ ነይሮም ገሊኦም ብፀላኢ ዝተቐትሉ ዝተረሸኑ ዝተቐትሉ ውድባት ነርኩም ሕድሞም ገደመለ ድሓር ተጋደልቲ ደቆም ደውጥዎም ኣብኡ ነይሮም እዚኦም እቲ ሓደ ጉጅለ እዮም ኣብቲ እንዳዕቁባት ዝነበሩ ማለት እዩ እቲ ካልኣይ ጉጅላ ድሓር ካብ ሱዳን መፅኦም ዋላቶም ናይ ሱዳን እውን እኳ በዚ ጎልጅ ዝነበረ ናይ ዓድታት ምንዳድ ካልእ ዓዲ ብርሂም ገለበለ ዝበሃል ብዙሕ ዓድታት ነድል ዝነበረ ካብኡ ሃዲሞም ንሱዳን ዝኸዱ እዮም ደቆም ትምህርቲ ጅመር ኣሎ ምስ ሰምዑ እዋእ ደቅና ኣብ ህዝባዊ ግንባር ኢና ነምህሮም ኢሎም ካብ ሱዳን ዝሰደድዎም እዮ ነይሮም ማለት እዩ እቲኦም ሳልሳይ ጉጅላ ከዓኒ ካብ ማለት ናእሽቱ ክጋደሉ ኢሎም ዝመፁ ናብ ክፍልቲ ዓሊም ምስ ከዱ ዕድመይኹም ኣይኣኸለን ንስኻትኩም እዚ ዕድመ እዚ ናይ ትምህርቲ ዕድመ ኢሉ ህዝባዊ ግንባር ኣብቲ ቤት ትምህርቲ ኣምፅዎም ማለት እዩ ሕጂ እዚኣቶም ተኣኪቦም ነቲ ቤት ትምህርቲ ጀሚሮሞ ንዕኦም ዝኾኑ መምሃራንን ኣለይትን ከዓኒ ተዳልዮምሎም ማለት እዩ
2: መሪር እዩ ከምቲ ኣብ ዝተፈላለየ ግዜ ዝግለፅ ሕጂ ድጋሙ ኣይድሊ ንኸውን ቴምፕሬቸር ናይቲ ሃገር ናይቲ ኩነታት ኣየር ናይቲ ዓዲ ዝነበርናዮ ጀልሃንቲ ምስኡ ካብቲ ናብቲ ምዝላኣት ኣሎ ኣቑሑት ምስካማት ኣሎ እስኻ ክትጋደል ወፂኻስ ህፃውንቲ ቆልዑ ዘይተኣደነ ገፆም ጥራይ እንዳተረኣዩ በዝን በዝን ተሰኪሞም ክኸዱ ከሎስ እንታይ እዩ ምንባር ወላሕቲ ይኮነ ስለዚ ክንጋደል ኢልታ ወፊና ዘይኮናስ ንሕና ኢና ተማሂርና ንሕና ኢና ሃገራውነት ለቢስና ንሕና ኢና ሰብኣውነት ለቢስና ካብ መን ካብቶም ዝፀንሑ ካብቶም ዓበይቲ ክሳብቶም ናእሽቱ ዝያደ እኳ ካኣቶም ቆልዑ ነዚ ክትርኢ ከለኸስ ከቢድ እዩ ነብስኻ ዝተሕፍረካ ኣነ መን ኢኻ ትብል ስለዚ ብከምዚታት እናተመልመልካ ክትመፅእ ከለካ ምዝላኣት ካብቲ ናብቲ ካብቲ ናብቲ ተሰጊሩ ገዳይም ዝበሃል ቦታ ከይድና ዝሓሸ ናይ ከበሳዊ ጠባያት ዘለዎ እዩ ዝመስል ማይ እውን ብብዝሒ ነይርዎ ካብኡ ከዓ ምጥርናፍ ኮይኑ ኣብ ጀልሃንቲ መፂና ናይ ጀልሃንቲ ኩነታት በብእዋኑ ዝግለፅ እዩ ማለት እዩ
1: እሰልፍ እግልትናድል እንዶ መፃእካ ከም ምረብየት እግልትሽቀ ዲብ ሕሳብካ ልልአተ ጋር ይዓላኒ ሓርግል ኩሉ ዲብ ሕሳብ እንዶእተየካ ዶልትርእዩ ሌይለት ሓለፍ ጋር ሰበቱ ኩሉ ለለት ሓዘ ጋር እግልሻቀ ለተጥቃስ ሰብ ዲቡ ኣውካቱ ላዓላ ኣደይ ግረ ቅብል እንደወደየካ ዲብ ትርእዩ ዮመተ ግል ኤርትርያ እምህሮ ልግባ ኣብ ሕክምና ልግባ ወብእዳረት ትመርሕዋ ዘህለው ውላድ መደረሰት ሰውረት ብዝሓምቶም

0: እቶም ዝፀንሑ መምሃራን ንዓና ፀይሮምልና እዮም ከምዚ ጓል ሻምበል ትብሎ ፀንሐት ንዓና ከዓ ሰብ ሰሪሖምና እዮም ንምእላይ ክጠቕመና ኣእምሮና መታን ክሰፍሕ ነዊሕ እዋናት ናይ ስነ ኣእምሮ ኣብ ኩናት ዝፈሪሁ ህፃናት እንታይ ዓይነት ጠባያት ይርእዩ ኣብ ኩናት ናይ በዓል ሶቪየት ሕብረት ተመክሮ ናይ በዓል ቻይና በብዓይነት ሰውራታት ዓለም እናተማሃርና ንሕና እውን እንታይ ኮይንና ቁርብ ቅድሚኦም ንስጉም እሶም ከዓ የቕፅሉ ምሳና ንሕና ንስጉም እሶም ከዓ ቅፅሉ ምሳና ከምዚ ኢልና እንዳቐፀልና ከለና ኣከዳሚ ትምህርቲ ከዓ ንከ ካብቲ ዝነበር ናይ ግሬድ ሳ ሓደ ንድሕሪ ተመሊስና እንዳቐፀልና ንሕና እውን ሰብ ኮይንና ኢና ኣለይቲ ሰራሕቲ ተጋደልቲ ጥራይ ነበርና ተምሃሩ ነርና ኢና
1: መድረሰ ሰውረት ብዙሕ ነትጀት ብዙሕ ወቐይ ገብኣ ውህቱት ለዋስ ለሃላ እሉ ንብል ዶልሃለየና እሉ ብላሽ ብራቑሎ መፀይኮኒ መድረሰት ወቐት ትእስስ ዲብ ከደን ዲብ ሓረት ሓተለይ ኣለብካ እሉ ብሩድ ይኮኒ ምን ሰከኖም ዲብ ነብራሆም ዲብ ልባሶም ላኪን ጀበት ሻዕብያ ኢላ ኣብ ንኢሽ ከማ ሰውረት ኣብ ሕዳም ኣንበተት ለመድረሰት ኣብ ሕዳም ኣንበተት ወለ ደረጀት በፅሐት እሉ ንብል ዶልህለየና ብዙሕ ወቐይ ረከብና እሉ ወቐይለይ ከፎ መፃ ከማ በቲ ለቤናሁ መረበያት ምድርሲን ናይ ሓርስ ዓለው ናይ እቕትሳድ ዓለው ኣበው ዓለው ብዙሕ ኣዳም ዓለ ለትፈናታት ሉ ኣበው እንደጋኣው ለዝተሸደው ከሊ ወዲ መሓመድ ከም መደርስ ለይጠለይ ገኣ ከም ኣብ ዓለ ከሊ ወዲ ሕድሩ ሽሂድ ከሊ ሽሂድ መስፍን ወዲ ባሻይ ብዙሓም ዓለው ወመረበያት ማ ከሊ ወዲ ሃይለ እስከዓ ዝዋስሉ ኣሎ ብዙሓም ከሊ ወዲ ፍሳይ ዓለ ለዝተሸዳ ምን መረበያት ብዙሓት ዓለያ እዚ ወቐሰልፍ ከመበይኮ ከሊ ኣዳም ይልከበታ ግትናድል እንዲመፅኢካ ንዓ እድርስ ንዓ ጀኒት ሕፀብ ንዓ ልድ ከእዚ ኣወል ፊ ኣወል ኩሉ ኣዳም ዶር ዓላሉ ድ መድረስ ሰውረት ብዛት ለይቲ ትረሳዕ ወላ ዓበት ናይ መረብያተን መረብያት ምይፀንሓኒ ድብእለ ደረጀት ወይ በፅሓውና እጀኒት
2: እቲ ሓለት መድረሰ ሰውረት መጠና መንገቢ ለእግሊ ድረሶ መፅኦ ላዓለው መላት ፈናተ ኣማክን እቶም ላዓለው ከማ ኢሉ ዘካርና እብሰበብ ሕሩባት ምን መናበለቶም ለሻዕትረው ዋልዲኖም ሎሞቶ ምኖም ወምንግባር ዓድ ምን ሰውዳን እቶም እግልዕሎም ኩሉ ላተትሓዘ ጋራት እግልቲ ደሎም ሰኒ ክቡት ትልዓላ እቲ ልዶር ምረብያ ሰኒ ሰባት ዓላሄ ልዶል ልልትፈቀድ ጋር ክምሰልትሄ ልትሸርሕ

0: ዝውቀት ትርእዮ ድብለ ደረጃት ውቀት በፅሑ ድባእ ካን ገይስናሃ ኣዳመላ ሕክምና ኣካን ዕያደት ትገይስ ዶካቱር ፀንሐምካ ጀኒት ኣካን ጠየራን ትገይስ ለከመይሃ ኣካን ድብአየ ኣካን ወዛረት ድፋዕ ትገይስ ከመስኡሊን ወዛረት ዕላም ምንኩም እንዳ እንበታ ድብለት ፈናተ ኣካን ኣላ ላኪን ዶር ናይ መረብያት በይኑቱ መረበያት ለሸቀያዊ ሓቲ እዳም ይሸቀዮ ግልና ድለ መፀያ ሰንክተ ወቀትብለን ኣጀኒት ሕፀበ ወቀትብለን ኢላየ ሰዓት ሰልፍ ኩለን ልሰማዓን ከማ ንሕና ኩልና ልትሰማዓና ንሓስስ ብልዓና ላኪን የሓምቀያ ለእስፈን ሓታ ለብውን ኢሎም ኣጀኒት ኢሎም ድብለ ደረጀት ለበፅሐው ዝበከለ ጀልሃንቲ ናይ ሱዳን መራ እሳት ዓለ ኣርድ 45 በፅሕ ድግሪ ሓስር መጎጎ እንተ ወደይካ ወቀቲ ሰንክት ለበብሰን እንዳፍገራያ ሰንክተ ዓለያ ምንክትር ኣርድ እሳት እንደለዓዲበን ሎም ኣጀኒት ኢሎም ይበልዑ ይሰቶን ይህተን ዶር ይፀንሕ ኣለኒ ለዶረ ናብ ቀላል ለትሸራሕ ይኩን ምንኩሉ ኣዳም ውህተን እየ ብዝያዳ ናየን ዶር ኩሉ ኣዳም ዝሻርክ እንዲኮን ዓብ ዶር ዓላለን ሓቆዋየ ድባ መድረሰት ከማን ኩሉ ኣዳም ዲብሉ ዓላ ውዛት ለም መረብያት ገሊሃን ዳርሳተን ወገሊሃን ለይ ደርሰያ ከማን ዓለያ ድባ መድረሰት ኣንበለ ሸቃሁሉ ዓለያ ምመንፋዓት ረክበያ ምተቀይራት መፀ ድበ ደረጀተን ወቅት ንብል ደርሰያ ከዳሚ ደርሰያ ገሊሃን ሓካይም ገብአያ ገሊአን መደርሲን ገብአያ ገሊሃን ድባል ፈናተና ኢላ መድረሰት ነሻጣት ለድጋይሳ ዓለያ ከም ርያደት ክብረት ልተልሃያ ከም ምስሙ ፈናኒን እንደገብአያ ዓዳት ፍርቀት ናይ ዓዳት ዋድያት ዓለት ናይ መረብያት ዲብ ድፋዕ ምንገሰያ ጠብዓ ለኣዳም ዲምጉብ ምጉብ ገይስ ዓላ ዲቡ ምንገሰያ ኣበ ድበ መድረሰ ሰውረት ለዓላ ኣለን ዶር ዲቡ ከማን ምኑ ወላዓል ኣርአያ
1: ራየት ሓተ መላ ዲብ መድረሰ ሰውረት እንዳእተያ ለተዓለማያ ሓተ ምነንተልዓለት ዲቡ ላውካ ድሊ እተዕሊም እደረጀት ዓባይ እንደባፅሐት ክምሰለ ልእላ መስላእ ዋልድ ኣንሳት ወዓመተን ሓዲስ ዋልደ እግል ትብነ ረይም ወቅሩብ እንደይትብል ዲብ መጅሁዳት ኣድረሶት ምና ልልጠለብ እግል ተእትምም ዲብ ሽቕል ትትረከብ
2: ቤት ምረ ሰውረት ለመፀኮ ዲ ኣና ጣሉባት ደረሰይት ንኣና መፀኮ ዲብ ኣንበትኮ ዓዲ ሄን ምከማ ትበሃል ዲብ ምከማ ምን ኣወላ ይፈስል እስክ ሓምሳ ይፈስል እምደርሲ ናይ ቤት ምረ ሰውረት ደረስኮ ሓንቆውሃ ዲብ እምባልቆ ትበሃል ሓንቆ መፀው ቤት ምረ ሰውረት ዲባ ስብሳ ይፈስል ተሓበርኮ መስሎ ደረሰይት ንኣና እስክ ألف وسبعمائة وتسعة وسبع دي بيت مرات أبرا واصلكو حقوها تيتقاتيكو ومدرسات دي بألف وسبعمائة وتسعة وسبع مدرسات نقوكو فوركو
1: زهرة علي وعشو عثمان أوالد مدرسة ثورات اندقى بقيا تعلمايا ومننا نلت ألب قلشكايا دي بشقول فرورات هليا زهرة التيران وعشو عثمان اتو وزارة إعلام مسل ولت أنسيت اندقى بقيا شقيا هليا اللي هي بسبت منافع الدراسة للهي باهو رئيبا قدام دي بثورات لتحابر لعلى قلنادل دي يكون قل درس للبل فكري على قلوني ما باصحو واني أقل هدفو استشهادتو لعلى درسات زهرة بسبت اللي رأيها هيبة اللي يتم
3: ዲ ሰነት 85 86 ሰነት ድራሰቶ ዲብ እንድላ ልቡላ ዓዲባ መድረሰት ኣንበትኮ ዓድልሃ ሕየ ቀርየት ናይና ኣባል ብሉ ጀፈራቱ ላኪን እብ ልጁ ዓድ ናይና ኣባይ ሰበት ፀብጣያ ዲብ ስቱር ወራር ዲብላ እንድላ ልቡላ ዲባ እንዳሃረብና ዲባ ጀምዓ ለሸዓብ ዲባ መድረሰት ኣንቦተ ውግሉ ክምሰል ጀምዓ ምንኸበሮ ለመፀ ሸዓብ ዲብ እንድላልህላ ሸዓብ ወምንላባ ለመፀ ሸዓብ ክም ጀምዓ መድረሰት ኣንቦተ ውግልና ወሰነ ድራሰት ዲባ ኣንቦትካ ወል መረት ትባሃለቱ ዲብ እንድላል ምን ኣወላ የስክራብዓይ ፈስል ደረስኮ ግራሁ ዲብ ቦርዲን ባቅላቱላ ዲቡ ትቀየርኮ ዲቡ ግዝኮ ባህለቱ قدم ذلا سنة دراسة أنا بدي هليكو المهم لمدرسين نايناتهم لا كله لشقونا أو هي كله قبل حبرونا أو الحياة ناي مدرسة لا تأمرونا مدرسين ناتهم قدموا مدرسة وقالي على قلنا أو أمري على الكون دي بعدنا لا مدرسة بتتعلت لكن بسبب حربي واصلت وأنا العريق بوقت اللي اندلالتو ودي باندلال لأدرسونا مدرسين هتومتم لحياتنا مدرسة لفتحة وقلنا هتوم مطقونا دي فلو هي كلهم لقاتنا للأمر يكون لمطقونا المدرسين صرهم ورا لقاتنا للأمر بتقري تباكات لهي تقرينيا شعب يهلا العلو كمان تقري للتهاقة وطوم حود شعب على قلنا لكن تقري للتهاقة وطوم طوم أزال المدرسين نايناتهم لخدمة عباي بعد يبقى مدرسة قلنا إتي أو مدرسة قلنا فهم لخدمونا

0: ዲቤት ምረሰውረት ለፈረው ወተምቶ መስከዘ ያም እንዲያም ለሌና ትል ደረጃ ተጠቀለው ባጽሐም ለሁ ወተምቶ ኢላ እንደብለካ ሄነ እና ዲቤት ምረሰውረት ተዘከራ ወል ለማዓልሚና ነውስ ዲቤት ምረሰውረት እንደመጸውረ ደርሱና አለ ሐታ ነስከዘ ለይት በደምየኩም ዝክሪያት ራብዓይ ፈስል ዶላት መምኮ ሓምሳይ ዶል ሓለፍኮ ግለ መዓልመትና ሒሳብና ይበየላ ግል ሰነት ሓሪት ግል ሓምሳይ ፈስል እድረስ ሰበቱ ኣዘ እስ ገይሶንቱም ኣድርሲኒ ይበየላ ኣድርሲኒ ዶል ይበየላ እታ ሄ ወል በዲር መርአሉ ወደት ምዮ ሓረት የለኒ ራየት ወለቸት የለኒ ኣና ኣዘ እንደ ቤት ምረሰውረት ግስኮ እንደ ደረስኮ ሓምሳይ ፈስል ሓረ እንደ ኣቕበልኮ ግልኩም ግል ኣድርስቱ ኢላ ዲመ ይትበደምኒየኒ ሕታ ለዶል ኣነ ሁታ ሓተ ጋና ና ዋላ ብዕምር ማ ምኖሞ ብዕምር ብዙሕ ንእሽ ይዓናኒ ላኪን እበ ድራሳት ሕነ ሁቶም ሓተ ንገይስዓና ለምደርሲና ለደርሱና ላዓለው ራብዓይ እነደርሰው መፆ ግና ራብዓይ ለደርሱና ሕነ ሁቶም መጦርሒድ ራብዓይ እነህለና ህቶም ጎይሶ ተከረም ሓምሳይ ደርሶ እንዳቕበለው ግና ሓምሳይ ለደርሱና
1: ኣነ ሕጂ ኣብቲ ፖሊስ ህዝባዊ ግንባርን ተግበርቱን እቶም ዝፀንሑናን እቶም ዝሰዓብና እዮምኒ ምክንያቱ ኩሉ ግዜ ማዕርነት ናይቲ ሕብረተሰብ ናይቲ ርሑቕ ገጠራት ይብል ስለ ዝነበረ ሕጂ ኩሉ ማዕር ኮይኑ ተማሂሩ ኣብዚ ብፃሕ በፂሑ ዲፕሎማት ኮይኑ ወፃኢ ሰፊሩ ሕሳቡ ካብቲ ዝነበር ናይ ወፃኢ ክኸይድ እዩ ስሕልሚ እዩ ካብቲ ዝነበር ናይ ኣየር ከብርር ስሕልሚ እዩ ባሕሪ ክስንጥቕ ስሕልሚ እዩ ተረዲኻኒ እቲ ግዜ እቲ ንድሕር ተመሊስካ ሕጂ ክትሪኦ ከለካ ግን እቲ ልክዕ ፖሊስን እቲ ካሪክለምስ ብግብሪ ሰሪሕ እዩ እንደይ ኣብ ዓለም ከ ነይሩ ዶ ይብል ኣሎ ዶ ከምኡ ተመክሮስ ኣሎ ዶ የለን ኣነ ይሰማዕኹን መቸም እተሎ እንደ ሕጂ
0: ግልሚ ሕና ንደርስ እንተለየና ሓንቲ ዕጫ ይደረስና እብላ ጣይረት ናትመፃና እብላ ፋልሁል እንደዘብጥ እብላ ለዶል ሄደ ንእሽ ዓላ እንዳይኮኑ ስለፈረት ምንታዕለቅ ኢለላማ ፈምሉ ይመፃ ይብላና ላኪን ምስለ ንእሽ ላዕላ ግና ኣብሽርኩም ሎም ደርሲና ምስና ሓንቲ ዕጨይ እንደደምኣዊ ምስና ልገሰው ዓሎ ጥእበነት ነገሰኢና ደረስና እስከ ዓስር ሓተ እስከ ዶይት ፃብራ ግስና ካሓቆ ፃብራ እቴና እንደይኮ ቀደም ፃብራ ኩሉ ዲብ ሓንቲ ዕጨይ ወኩሉ ዲብ ተሽዕ ሓተ ምን ኩሉ ልኢት በደም እያ ኣና ዘዘከረ ዲብ እምባልቆ ኣተሸዓቱ ዲቡ ክና እንደርስዓና ዲቡ እንደ እንደርስ ጣኢረት መፀን ጣይረት ዶል መፀት ለምደርሲና ቤሎም ፈስል ምስና ዓለ ተርዲቡ ብኣፈልብኩም ኣክርሮ ቤሎ ብኣፈልብና ተኣክረርና ወሓልፈታና እንዳ ሓልፈታና እዚታ ዲብ ፀብራ ከየን ሓልፈት ዲብ ፀብራ ላክፈት ላኪን አልሓምዱልላ ሄነ እምበልገለ ሕውት ገብእ እንደይኮነ ኣዳም ሳልማ ምና እላ ኪት ለባ ለዳርሳ ወላ ኣድረሳ يوم هتوت لا كان باصح لو كان لا باصح لا الله كذا بدير توقت ليك مالت في ليك ورد انسات بالذات دراسه قال انسيت يكو قلت تبعتي على انا دي ببرور نايرتريا دي مدين ما دراسه لا على قدم حريه مهرته لكن بيت مرسوره هينكم سد ام دغوات وبيت مرسوره دي اي اكان كنا من عرارب دي بمباركون دما صو دي حنت جاي ودي حنت ابن ዲቡ እንዳኣድረሰውት ለ ደረጀትላ ባፅሓና ወለ ደረጀትላ ብፅሓትና ሄና ዘመትል ምጅተማዕለ ንድ ንህለየና ሕና ክምሰል መሰል ክናዓና ወክና ደረስና እንደምብል ወዲብንሓብር ወዲብ ነእስእል ዘዮመለየል አልሓምዱልላ ክም ማለት ብልለየካ ዲብ ራህየት ወዲብ ሰላም ወዲብ ድራሰት ባፅሓም ኣለየና
2: ብዕድ መድረሰት ሰውረት ከምሳላ ላእበየ ዲብ ዜሮ ለባቅለት ሓተ ዳዕሮታት ዓባይታ ኒኮን ለፍሪሃ ዲብ ኩላ ኤርትርያ በፅሓ እላ እተበለየኒ ልእብልባ እዮም ከን ሕና ምና ለኣሳሳዋ ይዓና ንለዶልሃ ላኪን ለፍክር ወለ እምር ናይ ዕልም ለኣርኣውና እቲ መድረሰ ሰውረት ለደርሰውቶ ተወክድለሀይ እዮም ክን እግልና ከም ዓባይ ወከምሰል ብዙሕ ኣምራም ወዳርሳም ወገሌቶም እተወክድለሀይ ግ ሕና ብዕምር መንገቢ ንኣየሸዓና ወላ ዲባማ ቀድረት ናይና ወ ኣምር ናይናማ ለዶልሃቱ ቀወይ ግንእብደ መድረሰት ንእተልዓልና
3: ሓይሳ ምተቕብለትና እብ ሰበት መትእሳስ መድረሰ ሰውረት ወመጦር ሕሮባት ዝሓለፈቱ መሻክል ወእዚ እፍዕል ልትርኢ ለሃላ ለለትሓብን ፍሉይሃ ኣምዕል ወላሊ እንዶትሃገ

ዮሃንስ ክቐርብ ከሎ ብሓቂ ገርና ኢና ንሕና ሶሙን ክልተ ቕነ ክተርፉ ከሎ ኢና ንዳሎ ክንዳሎ ከለና ክዳና ንሓፅብ ክዳና ንክደን ርእስና ንቕምቀም ከምኡ እውን ደቂ ኣንስትዮ ይቁነና ይሕኘና እንደጋና ኣብዙ ወለባ ዝበሃል ኣሎ ዕንቁ ዝሓዘ ኣብዙ ይገብሮኦ ሽዑ ፈፂምካ ንስኻ ኣይትመስልን ኢኻ ኣብቲ መዓልቲ እቲ ሕጂ ከምዚ ጌርካ ምስ ተዳለኻ ኒሄልካ ከም ስርዓት ኩሉ ሰብ ንዮሃንስ ይቕበሎ ብዛዕባ ከምዚ ጌርካ ኩሉ ነብስኻ ተዓራሪኻ ተዓራሪኻ ናብ ጓይላኻ ምሸት ትብገስ ናብ ፀወታኻ ናብ ፀወታኻ ምስ ተበገስካ እንታይ ትገብር ሆየ ክትጅምር ከለኻ እንታይ ትገብር ነቲ ሰብ ከተላዕሎ ኢልካ ገተን ገተን ነዲ ዘጋዓተን ውፃእ ካብዛእቶን ገተን ገተን ነዲ ዘጋዓተን ውፃእ ካብዛእቶን እንዳበልና እቲ ሰብ ከም ዝእከብ ንገብሩ ካብኡ ምስ ተኣከበ ንቤተ ክርስትያን ለኪምና ኢና ንኳለል ሆየ ሆየ እንዳበልና ሆየ ሆየ ሆየ ይ ሆየ ሆየ ሆየ ሆየ ሆየ ሆየ ደሃይ ካብ መንጋጋ ሆየ ዘይትበላ ዋጋ ሆየ ደሃይ ካብ ጎረሮ ሆየ ዘይትበላ ምዕሮ ይ ሆየ እንዳበልና ከምዚ ገርና እንዳኸረርና ሰለስተ ግዜ ንቤተ ክርስትያን ንኳለላ ዳሓር ዳሜራ ንገብር እዛ ቐልቀል እዚ ቐልቀል ዓብያ ትበሃል ዳሜራ ንገብር ናይ ምሸት መወዳእታ ካብኡ ተተሓሒግና ናበይ ንኸይድ ምትከል ጓይላ ገዛ ማእከል ገዛ ዝበሃል ቦታ ነርና ጓይላ ይትከል ከምዚ ሎሚ ሰበይ ተዋሓደ ንሕና ቀዳማይ ንዳሕራወይ ነርኪብና ኢና ሕጂ ጓይላ ይትከል ዘይተኣደና መርዑ ዘይተኣደና ጓላ ተወዳት ብምሉእ ሰብ እዩ ዝመፅናው ከባብሮ ሰሙን ከሎ ፀለውዎ እንዳቤይ ክስቶ ኢልካ ይፅሎ ይቕኒ ፀሓይ ክፅሎ ተፀሊዩ መፅእ ተመርሚር እዩ ዝኣቱ ከበሮ ዝወቕዑ ኣለዉ ስዕስዑ ኣለዉ

0: ጭራ ዝሃርሙ ኣለዉ ጓይላ ሕቕ ዕልና ኢና ንፀወት ክሳብ ፀሓይ ትበርቕ። ፀሓይ ምስ በረቐ እንታይ ንገብር? ጓይላ ተፃዊትና ናበይ ንብገስ? ናብ ሩባና። ናብ ሩባ ተበጊስና ሩባ ክንሕፀብ ንኸይድ ምሕማ ሰጓላትን ምሕማ ሰወዳትን ዝበሃል ኣለና። ሕጂ ከምዚ ገርና ምስ ከድና ተነጓላት ትሕት ኢለን ዝሕፀባ የእማን ዓብዪ ኣለና ቃላያት መሉእ እዩ። ሕጂ ተመወዳ እንታይ ይገብሩ? ነተነጓላት ክዳነን ውፅአን ክሕፀባ ምስኣተዋ ክዳነን ብከውሒ እንድርብዮ ነቲ ክዳውንቲ ንሕድገን። ሕጂ ከምዚ ትሪዮ ሳንዳይ ድሓረት ክንገደደ እዩ ዝኸውን ሽዑ። ሕጂ ክሕባኣ ጉብጦ ጉብጥ ክኸዳ ደድሕሪአን ንኸደን ሕጂ ደርቢና ኣለን ከዓ ንኸይድ። ከምዚ ገርና ዋርድያ ከዓ የውፃእ ንሳተ ዋርድያ ውፅአን ክዳን ከይውስድልና ኢለን ዋርድያ ውፃእ። ሕጂ ንሕና ግን ተፀጋጊዕና በዓል ክስትኦም ዝኽእልዎ ተባሂሉ ተፀጊዖም ከይዶም ክዳን ዘልዕሉ ኣሎ ይብላ ሽዑ ብዛዕባ ክዳነን። ንሕና ከዓ ብገዛ ኣሕዋትናን ደቀናን ድማ ከምዚ ካልእ ኮይነን ሽዑ ስማዕና። ከምዚ ገርና ተለዊጥና ኢና ንውዕ ሽዑ። ሕጂ ብዝኾነ ናብ ጉዳይና ንኣቱ ማይ ጓቕመን ኮይኑ ኢና ንሕፀብ ዘለና። ሕጂ ሻዕጥዕና እያ ተባሂላ ሕጂ ዝሓርድ ጥዮል ይሓርድ በጊዕ ሓርድ ዓቕሚ ዘየብሉ ኣብ ስጋ ግርምድ ይኣቱ። ከምዚ ገርና ቅዱስ ዮሃንስ ብጣዕሚ ገርና ንሕና ከምዚ ገርና ኢና ንውዕሎ ነርና።
1: ኣብዚ ማእኸል ዓዲ ነበር ጓይላ እጂ ኣብኡ ተፅወት ሓዲርና ሰዓት ሓሙሽተ ምስ ኮነ ከዓ ምሕፅ ዓላዊ ዝበሃል በዚ መርዒ ኮይንና ክንሕምብስ ንኸይድ። ዮሃንሰይ ቅዱሰይ ጥቓን ጥቓን ሃበኒ ሽቱ ለይ ክዕጠቓ እንዳበልና ንኸይድ። ድሕሪኡ ኸይድና ሓምቢሽና ክንመፅእ ከለና ከዓ ጓቕሜን እየ ማይ ጓቕሜን እየ ተሓፂብ ክንዶ ማይ ጓቕሜን እየ ከዓ ንብል። ድሕሪኡ እቲ ርባርባ ከዓ ይሕንበዛ ከዓ ንብል ይሕንበዛ ይሕንበዛ እስኪ ዕደ ተሰዲደ እስኪ ዕደ ተሰዲደ ሕሪኡ ስም ሰዳና ከዓ ተብርሃን ጓልየ ዓትጋዓትለየ እምብለ እምብለየ ከዓ ንብል ከምኡ እንዳበልና ክዘና ንመፅእ።
2: እቲ ፅወት ሓቢርና ንሮባ ክንከይድ ከለና ከምቲ ዝበለኦ ዘን ሓፍተ እዩ ዮሃንሰይ ቅዱሰይ ኣብርህዋ ንባይቶ ዮሃንሰይ ቅዱሰይ ኣብርህዋ ንባይቶ ተሓፂብና ክንመፅእ ከለና ከዓ ዮሃንሰይ ዮሃንሰይ ሰሰኑ ሰሰኑ እንቃዓጣፍኩኑ ከዓ ንብል ንመፅእ ከለና። ኣብዚ ተሓፃዊትና ክንከይድ ከለና ከዓ እንዳተጋፃፀምና ንፃወት ኣንኳይ ንመስቀል ንወለሎ ንሰብ እኳ ትቕበሎ ኢልና ከዓ ንደርፍ
3: ተዛውነላዓፈይ ተዛውነላ ተዛውነላዓፈይ ተዛውነላ ተዛውነላዓፈይ ተዛውነላ ተዛውነላ ኣንሰይ መስቀለ ይተቐልቀለ ኣንሰይ መስቀለ ይጥቓጥቓ ኣንሰይ መስቀለ

0: ናይ ቅዱስ ዮሃንስ ብዕራይ ሓሪድና ትምህልል ውዒልና ወዲሸን ኣንስቲ ብናትን ሰብኣይ ምስካህና ከዓ ብናህና ትምህልል ውዒልና ፀበሉ ተማቒልና በሊዕና ሰቲና ንሓድር ነርና። ብከምዚ እዩ ዝካየድ ነይሩ። መስቀሉን ከምኡ
1: ናይዛ ዓዲ እየ ዝዛረብ ዘለ ኣነ ሕጂ ሕጂ ከምቲ ድበሎ ኮይኑ እቲ ናይ ቤተክርስትያን ድበሎ ኣብቲ ቤተክርስትያን ድግበር እዩ። ምሸት ከዓ ናይ መንእሰይ ኣሎ ሸ መንእሰያት ሆዮ ብሉ ሽግ ጌርካ ነዛ ዓዲ ብምልእታ ማለት እዩ እንዲልካ ትዘራ ዝኸሩ ነይሮም ሰባት ፍሉጣት ማለት እዩ። ሆዮ ኢሎም ዝመርሖ ካ ባዕሎም ሆዮ ብሉ ሶም ተካልእ ሰብ ከዓ ይቕበል ሆዮ እንዳበሉ ንኣብነቲ ቃላት ክብሎ

0: ኢለኻ ክብሎ ክእል እየ ማለት
1: እዩ።
0: ሕጂ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ሆየ ባብርሃን ጢጡ ሆየ ህጎይ ጠሪጡ ሆየ ባብርሃን ዓጓ ህጎይ ተጎጓ ኣጆኹን ቆልዑ ኣዳጉራ ጨልቂዑ ኣጆኹን ጓሰተ ኣዳጉራ ሸወተ ዕፉን ሸወተ ኩሉ ሓደ ይሱ ባሎንጓ ሸወተ ትብል ኩሉ ትሆየ ይበሃል እዙ ኣዋልድ ከዓኒ ኣብ ሓንቲ ቀልቀል ነራ በቲ ንሕና ንዘረሉ ሕጂ ነዛ ዓዲ በዚኣ እናንዘራ ብትሕቲ ቤተክርስትያን ከምዚኢልና ኣብ ሓንቲ ገዛ ነራ ከምዚ ዋልድቢት ምላ ህድሞ ኣለዋ ኣብኣ ኮይነን ትዝድልየተን ነቶም መንእሰያት ንኸይድ ዘለና የመጉሳ ማለት እዩ ሰስኑ ሰስኑ ሴፍን ዋልታን ኩኑ እዙ ዓድና ከይኣትዎ ጓና እንዳባላተን ዋል ከዓ ነቶም መወዳት ማለት እዩ የመጉሳ ሓድራ ማለት እዩ ሕጂ እቲ ናይ መስቀል ናብ ቅዱስ ዮሓንስ ንጎ ሽዑ ምስ ወግሐ በዚ ለና ምሕፃ ዓላው ድበሃል ንጎ ኸይድ ካብኡ ተን ዋልድ ይኸዳ ኣዋልድ ቀዲመ እንተኸይደን ክዳነን ምስ ውፅኦ ቶም ወዳት ገለ ገብሩ ወይ ሶም ቀዲሞም እንተኸይዶም ከምኡ ገብራ ናይ ንጎ ማለት ኮዮ ምስ ወዳእካ ጓይላ ተሓድር ለይቲ ሙሉ ለይቲ ሓድር ጓይላ ጃኣነ ብቲ ሰዓቲ ንገዛእ ነብሰይ ንእሽቶ ኮይነ ኔሮም ከባዩ ትክኡ ዋጣው ዓሎም ደርፍ ተሓድር ውግሕ ትብል ንጎ ምስ ወጋሕቲ ሕጂ ናብቲ ዝብለካ ማይ ዝኸይድ ይኸይድ እቲ ዝደኸማ ድቅስ ተንዋልካ ኹም ክዳኖም ሓብኣሎም ክዳነን ሓብለን ገልመለኡ ውጭጭ ተባሂሎም በቃ ተሓፃፂቦም መፁ ነይሮም እዚ ናይ ቅዱስ ዮሓንስ ፈልጣነ
2: ሰሰኑ ወይዓደበና ወይዓደበና ወይዓደበና ይዓደበና ወይዓደበና ወደስ ይሓንሰ ወለባ ሰኩ ይዕረሰ ወለባየ ወደስ ይሓንሰ ወለባ ሰኩ ይዕረሰ የወለባ ወደስ ይሓንሰ ወለባ ሰኩ ይዕረሰ የወለባ ወደስ ይሓንሰ ወለባ ሰኩ ይዕረሰ የወለባ
3: ሽዑ ሆየ ሆየ ትብል ቁራዕ ሓምሊ ውፃእ ቁራዕ ጠስምእቶ ይበሃል ከምዚ እንዳገበርና ምስ ከድና ሕጂ ኣኸይ ኣኸኸይ ኣኸይ ኣኸኸይ ንብል ኣኸይ ኣኸኸይ ኣኸይ ኣኸኸይ ቁንጪ ውፃእ ተኾንእቶ ኣኸይ ኣኸኸይ ኣኸይ ኣኸኸይ ኣኸይ ኣኸኸይ እንዳበልና ብርሃን ገዳይ እንዳበልና መስቀል ገዳይ እንዳበልና ከምዚ ገርና ንውድእ ሕጂ እቲ ኣኸይ ኣኸኸይ ዝብ ዘሎ ነቶም ስድራ ብምልኦም የብሎም የሳገሮም ምስ ኣሳገሮም ይሳገርዋ ንዓኣ መስቀል ርኪበ ማለት እዩ ንዓመታ ከምዚኣ እንዳበልካ ሕጂ እዙ ምስ ተሳገረ እንዳዘወርካ ከምኡ ትገብር ሽግ እዲ ዘርባዕ ሕጂ ዝኸይደ ኣብ ሓደ ኢዱ እቲኣ ተተወዲኣ እቲኣ እንዳገበረ እዩ ዝኸይድ ከምዚ ገሩ ምስ ወደአ እንታይ ይገብር እቲ ርሑስ ፅዕሊት ዘለዎ ኣፍኩን ክፈቱ እንዳበለ እንዳዘረ ምዕጉ ይኹን ኣጅቦ ማጨባ ይኹን የዝር ነቲ ድኻ ማለት እየ ከምዚ እንዳገበርና እንደጋና እውን ከፍትና እንታይ ንገብረን ነሳግረን ካብ ሕጂ ሕማም የለን ኢልና ዒባን ጠስምን ንሕውስ ሓዊስና ኣብ መፃውቦ ቦታ ኮይና ከምዛ ናይ ምርፍእ ዝውጋዕላ ዘን ከፍቲ ኣብ መፃውቦ ኮይና ሕልፍ ክብላ ከለዋ እታ ጠስምን እታ ዒባን ኣብዚ ኣለሕግ ነብለለን ሕጂ ሽዑ ናይ መወዳእታ ኮይኑ በዚ ገርና ዶሮ ሓሪድና ኣብኣ እቶም ዘለዉ ብኣ ከፍቲ ዘበሉ ኣብኣ ሓንቲ ምፅና ፍልሕልና ንብላ ነታ ደርሆ ናተን ምስ ወዳእና መደረቕ እዩ ዝበሃል መደረቕ ተባሂሉ ከምዚ ገርና ድማኒ ነታ ደርሆ በሊዕና ንፈላለ
2: ተሓፂር ክንዶ ጓቕሜኒ ማይ ጓቕሜኒ

ካብ ገደልን ካብ እማንን ኢኻ ሸጓዕሎ ዝበሃለሎ ፈቐዶ ገደል ኢኻ ተኣርዮ ንዑ ኣሪኻ ሰለስተ ጉፍሮ ዝበሃላ ሰለስተ ሓላቓት ይኾና። ሕጂ ናይ ክስቶ ፅቡቕ ናይ ክስቶ ሕማቕ እንዳተባሃልና ይስራሕ። ክስራሓ ከለዋ ክንደይ ይስራሓ? ሽዱሽተ እየን ስራሕ። ሽዱሽተ ክስራሓ ከለዋ እተን ሓሙሽተ መዓልቲ ነናይ ምሸት ኣለዎ እየን፣ ታሻድሸይቲ ድማ ንኣኳይ ኣኮኳይ ገለ ክኸውን እንዳበልካ

0: ተማልኦ እዚ ዘርባ ማለት እዩ ተወሳኺ ሕጂ ከምዚ ጌርካ መዓልቱ ምስ ኣኸለ ኣባ ብርሃን ምስ ኣኸለ ወየ ትብል ተሰሪዕኻ ከም ትቕድም ኢለ ጠቐስክዎ ሓደ ኣለካ ከራሪ ኩልኻ ካብዚ ናበይ ክብለካ እያ ዳርጋ ናይ ኪሎ ሜትር ንኸውን ኢና ቁመትና ሓደ ሰብ ብዝኸረረካ ብኣ ትኸይድ ሕጂ ብገደል ኣሎ ንቤተክርስትያን ክንኳለል ክንብል ቶም ሰብ ጉልበት ቶም ዝኽእሉ እንዳወጠጢኦም እንዳደገፉ እዮም ዘደይቦካ ሕጂ ምስ ከምዚ ክትኳለል ከለኻ ኣባ ብርሃን ዓጓ ክጎይ ተጎጓ ትብል ኣባ ብርሃን እንዲኣ ትኾን ዘላ መጀመርታ ኣባ ብርሃን እያ ኣባ ብርሃን ጢጡ ክጎይ ጠሪጡ ኣባ ብርሃን ዓጓ ክኸይድ ተጎጓ እንዳበልካ ኣጆኹን ቆልዑ ዳጉራ ጠጢዑ እንዳበልካ ቀፂልካ ከምዚ ጌርካ ኢኻ ትኸይድ ብዛዕባ ናይ ሽግ ኣሰራርሓ ንምምፃኣ ሓያል ቃልሲ እያ ተምፅእ ሽግ ብከምዚ ጌርና ኢና ንሓልፉ ነርና ብዛዕባ ኣሰራርሓ ናይ ሽግ እጂ ልሕፅብ ዘለካየ ጨቐምጠ ቐሊጥካ ካብኡ ጌርካ ኢኻ ተኣሳስሮ ብከምዚ ጌርና ኢና ንኸይድ ነርና
1: መስቀል ንበለሎ ንሰብካ ተኸተሎ ኣምባል ንመስቀል ንበለሎ ንሰብካ ተኸተሎ ኣምባል ንመስቀል ንበለሎ ንሰብ እዚ ዓምባብቴለይ ተቕለኒ እያ ሽፍን መስቀል እዚ ዓምባብቴለይ ተቕለኒ እያ ሽፍን መስቀል እዚ ዓንበብቴለይ ተቕለኒ እያ ሽፍን መስቀል ሽፍን መስቀል ተቕለኒ እያ ሽፍን መስቀል እያ ሽፍን መስቀል
2: ወቕተሲ ዓንበባይ ባባይ

ሓዋይየ ዝራርያ ተሰምሰመን እሞ ንበዓል ዛውያ ዛውያ መለየ እዘንተኸሓሎ እሰኒሒሻኻ ኣብ መቕደሰይ ነብሮ ዛውያ መለየ እዘንተኸሓሎ እሰኒሒሻኻ ኣብ መቕደሰይ ነብሮ

0: መደባት ኤሪቲቪ እንተ ደኣ ርኢና ኣብ ምዝንጋዕ መደብ ማለት እዩ ዝዳሎ መደብ ሙዚቃ እንተ ደኣ ኢልና ደባይዋ ዳራትቃና ከምኡውን ህርመት ካብተን ኣብ ሃገርና ዝፈረዩ ደርፍታት ናብ ህዝቢ ዘቕርባ ትሕዝቶታተይን ኣብ ፍሉይ በዓል ክመጽእ ከሎ ሃይማኖታዊ ይኹን ሃገራዊ በዓላት ድማ ሰለስተና ብምዃን ሰለስተና ዳለውቲ መደብ ሙዚቃ ማለት እዩ ነቲ በዓል ኢና ድምቀት ንህቦ ፈጦም። ክቡራት ተኸታተልቲ ግን ኣብ ዝተፈላለዩ ቦታ ኮይኖም እንታይ ዳ ኣዳለውቲ ዳራት ቃናን ህርበትን ጥራሕ ንሎ ምስ ቅዱስ በዓል ቅዱስ ዮሃንስ የኽብር ኣለዋ ከይብሉ በዚ ኣጋጣሚ ክቡራትን ክቡራንን ተኸታተልትና ንሓፍትና ሰዓድ እንቋ ኣብ ፀዓና ዮሃና ንክብል ኢል ፋጡመይ ሰዓድ የላን ምሳና ሕጂ
1: ፅቡቅ እዎ ከምቲ ዝበልክዮ ብመገሻ ጌሻ ኣላ ሞ እንሻ ላ ብሰላም ትመለሰና ፅቡቅ ኣለኺ ብመንፈስ ግን
0: ምሳና ኣላ ኒ ብሓቂ
1: እንሻ ላ ብዝመፅእ ዘሎ መደባትና ከዓ
0: ብሓቢርናስተና
1: ከዓ ክንሰርሕ እንሻ ላ ሓይሳም ወሓይሳት ነተቕብለትና ዜማ ብድግማ ንቕቡላምኩም ኣሌና መንንዳት ሌና በርዶ ዲብ እስቱድዮ ግነት ዓዴት ሓቲ ሕላየት ገል ነታብዕ ኣሰናይ ዲብ ዒድ በዓል ቅዱስ ዮሓንስ ኣብፅሐና ዲብ እምብል ኣዜማ ላሕላይ ዲባት ግንጊስ ብድግማ ንሄ ግናቕብልቱ ዒድ በኪቶ ስዒድ ግልኩልና ንተምኒዕ

0: ባህልን ዘመናውነትን ከምቲ ቀዲምና ከንዕልሎ ዝፀናሕና ምስ ፋጡም ኣብ ዝተፈላለየ ደርፍታትና ሎሚ ንሰምዖ ኣለና። ፅባቐ እዩ ድማ ሕልፊ ካልእ እዋን ይህልዎ ማለት እዩ። ክቡራትን ክቡራንን ተኸታተልትና፣ ካብዚ ብምቕፃል ቀርብናያ ዘለና ደርፊ ብድምፃዊ ኣበራ በየነ ዝተደርፈት ክትከውን እያ። ፋጡም ምናልባት ኣበራ በየነ ተዳርእናዮ በታ ባህላዊት ዝኾነት መሳርሒት ሙዚቃ ዋጣ ኣሰኒዩ ዝተፈላለየ ባህላዊ ስራሕ ናብ ህዝቢ የቕርብ እዩ። ነውዲ ዓመታት እውን ድምቀት ዝህብ ሓደ ካብ ድምፃውያን ገዳይ ብድምፃውያን ሃገርና እዩ። እዛ ንሕጂ መሪፅናያ ዘለና ደርፊ ፀባ ሓንቲ ላም እያ ትብል። ፀባ ሓንቲ ላም ተዳርእናያ ንሕና ኤርትራውያን ኣብ ዘለና ንሃሉ ቶም 9 ክንዲ ሓደ ኢና ኣብ ሓደ ጠሚርና ድማ ንበዓላትና ዝያዳ ድምቀት ኢና ንህቦ። ኣብ ደርፊ እውን ተዳርእናዮ ነቲ ኣብ ባህሊ ትግርኛ ዝግበር ንጥፈት ኣብዛ ደርፊ ኣጣሚሩ ሰሪሕዎ ኣሎ።
1: ጥቡቕማኮ ንዓ ክንከታተለ ኢና ሓይሳን ወሓይሳት ንተቕብለትና ዜማ ብድግማ ንቕቡላምኩም ኣለና። ፈናን ኣበራ በየነ እምበመንገበ ወሮ ምንላ ዲብዓዳት እንደተንከበው ብዙሕ ሓልየት ለቐድሞ ፍንቱ እየ ዲብ ኣዕያድ ርኢና መንገቢ እየ ህቱ ለቐድሞ ሓልየት እየ ፍንቱ ይቱ ኣዘ ከማ እግላ ትባህላ ፀንሓት ባህለቱ ፀባ ሓንትላ ባህለት ሓሊብ ሓተውኣት ብትግራይ እግለ ግን ንርአያቱ ብድግማ ንሄ ግን ናቕበልቱ ዒድ በኪቶ ስዒድ ግን ልግባ ግና ንተምነ ድብስዮ ተግነ ተዓዲ

0: ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣለና። ትሕዝቶታትና ከመይ ትከታተልዎ ኣለኹም? ነዛኔኩም ክንህሉ መቸም ተስፋና ሙሉእ እዩ። ብምክንያት በዓል ቅዱስ ዮሃንስ ዝተዳልዎ ፍሉይ መደ ሙዚቃ ፋጡም ምናልባት እንተ ደኣ ርኢና ዕፍነ እውን በሲለ እያ ዘላ ቀሪበ እያ ፋጡም ሓፍተይ ካሊእ ተክስክስተልክ እየ። ኣብ በዓላት እንተ ደኣ ርኢና ደቂ ኣንስትዮ እዚያ ዳ ነዚ በዓል ቅዱስ ዮሃንስ ድምቀት ዝህብኦ ጓል ሃንሰ መስቀለ ርኢኻስ ተዘይተጋጌ ማለት እዩ ኣይትተሓፀ ገለ ይበሃል እዩ። ምክንያቱ ወላታ ክፍልቲ ዝተባህለት ጓል ኣንስተይቲ ኣብዚ እዋን እዚ ፀቢቓ ማዕሪጋ ብኩሉ ወገናታ ማለት እዩ ናብ ህዝቢ ትቐርብ ኣብቲ ፀወታታት ዝግበር ንጥፈታት ማለት እዩ። ፋጡም ቁኖ ብዛዕባ ክየ ክዛርብ ደል ኣብ ዝተፈላለዩ እዋናት ኣብ ደቂ ኣንስትዮ ፅባቐ ዝበና ደቂ ተባዕትዮ ከዓ ዝበዝሕ ዘረብኦም እንታይ እዮም ዝብሉና? ደይትቁነና ፅባቐ ክንሰ ኣብ ቁኖ ይብሉ። እስከ ፋጡም ምስኪ እውን ንሎሚ ነዚ ድምቀት ንምሃብ ተቆኒንኪ ማዕሪኪ ኢኽ ዘለኽ እስከ ብዛዕባ ቁኖ እስከ ገለበልና እውን ኣብ ደርፊ እውን ተዳርኢና ብዙሕ ደርፍታት ተደሪፉ እዩ ብዛዕባ ቁኖ። ብዛዕባ ቁኖ ዕዲልና ናብ ደርፍና ክንሰግር።
1: ፅቡቅ ከምቲ ዝበልክዮ መልክዕ ናይ ጓል ኣንስተይቲ ቁኖ እዩ። እቲ ዝያደ ከዓ ዘፀብቐልካ ኮይኑ ዝስምዓኒ ማለት እዩ። ኣብቲ ካልእ ግዜ ኖርማል ኮንካ ኣብ ስራሕ ድዩ ኣብ ናይ ገዛ ድዩ ኣብ ናይ ደገ ስራሕ ኖርማል ኮንካ ክትኸይድ ኣብ በዓል ክኸውን ከሎ ወይ ኣብ ዝተፈላለዩ ኣጋጣሚታት ክኸውን ከሎ ተቆኒንካ ፅቡቅ ክዳን ተኸዲንካ ማለት እዩ። ሽፎን ክኸውን ክእል እቲ ባህላዊ ክዳና ማለት እዩ። እሱ ዝያዳ እቲ ስለ ትቕየር ስ ኮይኑ ስምዓኒ። ቁኖ ከዓኒ ዝተፈላለዩ ዓይነት ቁኖ ኣሎ። ብቅንዱ እኳ ነተን ቅንዲ ሰብ ሞያ ንገት ምክንያቱ ብዛዕኒ እዚ ኢለ ቁኖ
0: ክንደይ ሰብ ሕጂ ብጣዕሚ ማዕሪክ ይልክ ዶ ንዓኸ ብፍላይ ማለት ሲ ብዝበዝሕ ብሓፂር ፀጉሪ ገለ ኢና ንፈልጠክ ፋጡመ ሕጂ ካባይ ጀሚርካ ኣነስ ናተይ ድሓን ክገድፎ ማለት እዩ እንታይ ለክሲ ርዱ እዩ ናይ መሳርሕቲ ከይመስል ብጣዕሚ ግን ፅቡቅ ቁኖ ዝበዝሕ ድማ ኣቦታትና ኣዴታትና ዝብልዎ ነገር እንተ ደኣ ሃልዩ ፈጡም ተቆነና ኣብ በዓል ቅዱስ ዮሃንስ ይኹን ኣብ ዝተፈላለየ በዓላትና ድምቀት ዝህብሲ ቁኖ እዩ የፀብቐልክ ንብል በዛ ኣጋጣሚ እውን ንሕና ንዚ ኩላን ደቂ ኣንስትዮ ዓድና ንቆነን ብፍላይ ኣብ በዓላትና ክንብል ንፈቱ።
1: ግን ማኳ ኣብዚኣ እንታይ ዘኪረ ኣብ ቅዱስ ዮሃንስ ብፍሉይ ኣብቲ ካሊእ ኣሎ ንድዩቲ ይቁነና የን ማለት እዩ። ብፍላይ ግን ኣብ ቅዱስ ዮሃንስ ዋለተን ቆልዑ ንኣሽቱ ቆልዑ ክትርእየን ተቆኒነን ፅቡቅ ሽኳሪናታት ኮይነን እየን ትርእየን ማለት እዩ። ሕጂ እንታይ እቲ ፍሉይነት ኣብቲ ቅዱስ ዮሃንስ ካብቲ ካልእ ካብቲ ካልእ

0: ኣውደ ኣመስ እንታይ ይፍለ? ምክንያቱ ዋ ቅዱስ ዮሃንስ እንዲ ግድን ክትቁነና ኣለ ከገለ ይበሃል እሞ እንታይ ስለ ዝኾነ ወይ እንታይ ፍሉይ ነስተ ዘለዎ?
1: ኣብ በዓል ቅዱስ ዮሃንስ ኮ ዝበዝሕ እዋን ኣብ ስራሕ ሃለኽለኽ ኢኻ ትቕኒ። ምክንያቱ ክራማት እኽሊ ኣብ ምእካብ እቶት ኣብ ምእታው ኩለን ደቂ ኣንስትዮ ብሓፈሻ ዳርጋ ኩሉ ካብ ሓረስታይ ጀሚርካ ኣብ በረኻ እዩ ምቕናይካ። ምክንያቱ በቲ ክትዓፅድ በቲ ክትእክብ በቲ ኩሉ ነገራት ማለት እዩ። ሕጂ ቁራዕ ሓምሊ ውፃእ ጋዓት ተስምእቶው ከማን ይበሃል። ምክንያቱ ኣብ ሓምሊ ዘቐነየ ፃሕሊ ናብ ጠስሚ እዩ ዝቕየር ኣብቲ እዋን እቲ። ምክንያቱ ብዙሕ ኣታዊታት ስለ ትእቱ እዘን ደቂ ኣንስትዮና ድማ ናብ ማጮሎት ይኹን ናብ ማይ ፍሰታ ከይደን ተሓፂበን ማለት ጨጉረኻሲ ኣሌ መለይ ክትብሎስ ኣይትቕኒን ኢኻ። ኣብቲ እዋን እቲ ግን ኩለን ደቂ ኣንስትዮ ዕረፍቱ ኮይኑ ተወዲኡ ናብቲ ፅቡቅ ዝኾነ ናብቲ ሓምላይ ዝኾነ እዋን ክንኣቱ ከለና ድማ ዝያዳ ጓል ኣንስተይቲ ፀቢቓ እዚ ጌርናዮ ዘለና ገልገለ መስቀለ ፍዮር እውን መሸክዑ ኸውን ይብል ኣነ ፈቶ
0: ደሓኒ ኸማኮ ብዙሕ ገለ ፅቡቅ ኣፍልጦ ኣለክ
1: እዚናተይ ምፍታን እያ ንሳ ድያ ተሓቂ ዋላ ሳይኮነትን ግን ድዓና ምውያውያን ንገድፎ መዕለል ኾነና
0: ዳይ ፅቡቅ ንተዓዘብቲ ንገድፎ ሓይሳሞ ሓይሳት መተቕብለት ተለቪዝዮን ኤርትርያ እመና ሰባት በዓል ቅዱስ ዮሃንስ ምንቱይ በርናሚ ንሰውትልለኩም برنامجنا هي تابعو قتالو حاليتنا هي ترقو قتالو سايتنا عبايتا عندها دقمنا زي ما اقول كل قبيلنا عيد بكيت وسعيد قلت بقى قلنا دي من التمنية دوليتنا اللي حلايت دي بقى قلنا قيستو حلايت تقرنيا قتالقناتو برضو اللي حلايت اللام هي مناسبت بعد القدس يهنس لتحليت حلايت فنان زينا وكحساي قلت بقاتو ماكو كبزي قتينا ትደርፍታትና ኩሉ ሎሚ ዳርጋ ነቕርቦ ዘለናስ ኣብ በዓል ዝተመርኮሰ እሞ እዚኣ እውን ንበዓል ቅዱስ ዮሃንስ ዝተደርፈት ደርፊ ናይ ዜናው ካሕሳይ ንዓተ ከታቲልና ክንምለስ
1: ብጣዕሚ ፅቡቅ ናባ ንስገር ፈጡም ደጊምና ርሑስ በዓል ክንብል ንፈቱ። እታ ደርፊ እውን ነዚ ሃዋሁ እተንፀባርቓ ከምቲ ዝበልክዮ ንምሉእ ትሕዝቶኣ ክንከታተላ ሞ ክብራት ተኸታተልቲ ደጊምና ክንምለስ ኢና ምሳ ንሕበሩ

0: ሰባት በዓል ቅዱስ ዮሃንስ ፈንቱ ብርናሚጅ ምስለወት ልህለየኩም ኣዜማ ሕና ምስልኩም ትልህልና ሓይሳ ወሓይሳት መተቕብለትና እግል ኩሉ ሸዓብ ኤርትርያ ጥቀበት ዓድወካ ድለለ ትረከብ ሄየ ኣሰናይ ዲብእሊ ዒድ ኣብፅሐና ዒድ በኪት ወስዒድ እንሻ ላ ዲብ ንተምነ በርዶ ኣዜማ ምስልኩም ትልህልና መለንዳት ሌና ሕላየት ናራ ግተሃልግናቱ እላ ኣዘለ ንቀድማ ሕላየት ናራ ሕላየት ፈናን ዑስማን ዑመር ኣው ሄየ ለቐብናዩ ጆማይካ ቡላለትኣመር ምን ሓልቱ ሓቲ ሕላይቱ ብል መቐድምቱ ፈናን ዑስማን ዕመር እበመንገቢ ሄየ ዲ መስራሕ ውሮካ ክል ነፈር ፈናነ ባህለቱ ናዩ ቅድረት ብዲቡ ናይ ዑስማን ምሄ ብዙሕ ፍንቱይ ቅድረት ዲብ ስስዒት ብዲቡ ወለለ ልቀትሊ ይሰማዕ ከማን ግል ዑስማን ግል ርአዩ ዋግላ ህቱላ ሰስዑ ህየ ግል ታብዑ ፈትሕ ዱልያ መህልና ሕላይቱ ብሕበር ግንርአያቱ ድግማን ህየ ግነቕብልቱ ኣዜማ ዒድ በኪት ወስዒድ ዲብ እምብል ምስልኩም ትልህሌና ማኩም ሕጂ ናይ ድምፃዊ ዑስማን ዑመር
1: ጆማይካ
0: ጆማይካ ክብል ፀኒሐ ዑስማን ናቱ ቅድን ናቱ ስታይል ኣለዎ ኣብ ስቴጅ ከምቲ ንሪኦ ማለት እዩ ብፍላይ እሱ ኣብ ሳዕስዒት እንተመፂና ናቱ ፍሉይ ቅዲ ኣለዎ ወለ ነቲ ቋንቋ ዘይሰምዕ እውን ሰሓብነት ኣለዎ ካብቶም ስቴጅ ዝቆፃፀሮ ድምፃውያና ሓደ እዩ
1: ኣብ ናይ ቀደም እንተ ደኣ ተመሊስና ፋጡም ኩሉ ግዜ ናይ ቀደም ወላ ናይ ሜዳ ደርፍታትና እንተ ደኣ ርኢናዮ ኣብ ስቴጅ ተሳኢሉ እንተኾነ ግን ፅባቐ ኣለዎ ክሳብ ሕጂ እዋን እውን ዝመንዎ ሰብ ዳርጋ የለን ወላ እውን እቶም ናይ ሎሚ መንእሰያት ወለዶ እንተ ደኣ ርኢናዮ ነቲ ናይ ቀደም ደርፊ ኣብ ሞባይላቶም ክሰምዕዎ ከስተማቕርዎ ኢኸይትዕዘቢ ስለዚ ድማ ናብ ዘመናውነት እንተ ደኣ መፂና ባህላዊ ክንብል ፀኒሕና ዘመናውነት እንተ ደኣ ኢልና እውን ኣብ ደርፍታት ዝስራሕ ሓደ ካብቲ ባህ ዝብለኒ ባህሊ በይኑ ይስራሕ እዩ ዘመናዊ ድማ በይኑ ይስራሕ እዩ ባህልን ዘመናውን ተወሃሂዱ ክስራሕ ከሎ ንኣብነት ከምዛ ክትብለያ ፀናሕከ ናይ ድምፃዊ ዑስማን ደርፊ ባህልን ዘመናውነትን ሓዊሲ እዩ ዝሰርሑ ንስርሑ ዋላ እኳ ነቲ ቋንቋ ኣይትፍለጦ በቲ ዝገብሮ ቅዲ ሳዕስዒት ግን ሰሓብነት እዩ ይህልዎ ስለዚ ድማ ንኩሎም ቋንቋታትና ብከምዚ መዳይ ተለሊእና ኣላሊና የላሊና ሞቶም ድምፃውያን ንሕና ድማ ናይ ምንታይ ብሄር ሳዕስዒት እዩ እንታይ እዩ እንዳበለ ድማ ኩሉ መንእሰይ ነቲ ደርፍታት ክስዕቦ ንዕዘቦ ኢና ከምቲ ዝበልክዮ እውን ዑስማን ዘቕርቦም ደርፍታት ኣነ ይስሕበኒ እዩ ኣነ ከም ማክዳ ማለት እዩ ኣብ ዝተፈላለየ እዋናት እውን ንሰምዖ እሱ እዩ ሎሚ ድምቀት ክህበና እዩ ነዛ በዓልና ናብታ ደርፊ ክንሰግር ኢና ክቡራትን ክቡራንን ተኸታተልትና ንምሉእ ትሕዝቶኣ ክንከታተላሞ ደጊምና ክንመለሰኩም ኢና ንመላ ህዝቢ ኤርትራ ምስ ክቡር ሓይልታት ምክልኻሉ እንኳዕ ናብ ክቡር በዓል ቅዱስ ዮሃንስ ብሰላም ኣብፅሓና ርሑስ በዓል ንበል

0: ሕጂ ፋጡም መደባትናውና ብምዝዛም ገጹ ስለ ዝኾነ ቡን ሳልሰይቲ ክንሰኽትታሞ መዛዘም ክንገብር ምስ ደርፊ ምስ ገደፍናዮም ንተኸታተልትና ድማ ንሕና ሳልሰይትና ክንሰተ ኢና ከመይ መስለክ ትሕቶታትና ወዲእና ኢና ንሓ ሽግር የብሎ ናበይ ከይከደኒ ፋጡመይ ክቡራትን ክቡራን እንተኸታተልትና ትሕዝቶታት ፍሉይ መደብ ሙዚቃ ሰዓታትና ናብ ምእካል ገፂኡ ነዚ በዓል እዚ ንምድማቕ ድማ መደባት ኤሪ ቲቪ ብዓይነቱ ብዙሑ ብዙሕ መደብ እዩ ተሰሪሑ ዘሎ ናባኹም ክቐርብ እዩ። ናይ ሎሚ ፍሉይ መደብ ሙዚቃ ግን ኣብዚ ክንዛዝብ ኢና። ደጊምና ንመላ ህዝቢ ኤርትራ ውሽጢ ሃገርን ወፃን ዝርከብ እንቋዓ ብፀሓና ሩሑስ በዓል ንበል።
1: ሓይሳሞ ሓይሳት መተቕብለትና መናሰበት በዓል ቅዱስ ዮሃንስ ፍንቱይ በርናምጅ ምስልውቱ ለፀናሕኩም ግልእልዒድ ለሸርሕ ለትፈናታ በርናምጃቱ ለትቀደም ለላ ሕነ ላኪን ዲብእላ ግል ንኸልስቱ እንደ ደገምና ሂየ ግል ኩሉ ሸዓብና ዒድ በኪት ወስዒድ ወኣሰናይ ዲብ እምብል ፍንቱ ሂየ ግላ ከማ ዲብ ኣወላ እምብሉት ለትፈናታ ሕዱድ ላልዎም ዕል ምበርሕ ላለ ብርድ ወፀሓይ እንደካህልዎ ግልእላ ወጠን ለዓቕበልሎ ፍራስ ቁዋት ድፋዕና ኣሰናይ ዲ

0: ብዙح ሓሳብ ጽሒኩም ግልእምበል እንፈቲ ብርናምጅና ዲብእልታ ምምላእ
1: ፋጡም ኣብ በዓላትና ከምቲ ክንብሎ ዝፀናሕና ዝያዳ ድምቀት ዝህብውን ዲዛይነራት ኣለውና ኣብ ዝተፈላለየ ቦታታት በይንኻ ኮንካ ትሰርሑ ስራሕ ኣይኮነን ስራሕና ኩሉ ግዜ እዚ ለቢስናዮ ዘለና ክዳን መጀመርታ ከመይ ረኺብክዮ
0: ኣምስ ፅቡቕ ብል
1: ሓውና ቤላ ፋሽን ስታይል ነዚ ክዳን ዝያዳ ድማ ከምቲ ዝረእኽዮ ኣብ ሓፂር እዋን ነዚ በዓል እዚ ድምቀት ይበክን ክውዕል የ ብምባል ነዚ ክዳን እዚ ከዲንና እሞ ምስጋና ይግብኦ እዩ
0: ንኸድር ማለት እዩ ፅቡቕ ማኩ ጎደና ሰላም ከምቲ ትብልዮ ትፀናሕኪ ከምኡ ውን ጎኒ ሊንክ ኢንተርነት እያታ ናቱ ድኳን ማለት እዩ እታ እንዳ ክዳውንቲ ማለት እየ ወይት እንዳ ሽፎን ሱ ዝሰርሓሉ ንዕኡን ንስድራ ቤቶም ንኩሎም ኣብኡ ዘለዉ ድማ ብጣዕሚ ኢና ንመስግኖም ተጓዮም ተገዲሶም ንዚ በዓል እዚ ክዳን እዚ ብምግላው ብጣዕሚ ኢና ንመስግኖም ከምቲ ዝበልክዮም ካብኡ ብዘይፍለ እውን ምስጋና ዝግብኦም ሰኣልቲ ኣለውና ከምኡ ውን ኣወሃሃት ኣለውና ሜክኣቢስት ኣለዋ ማለት እዩ ምሳና ዘሎ ሰኣላይ ሰለሞን ኣብርሃ ከምኡ ውን መሓመድ ማሕሙድ እውን ምሳና ይማምስዮም ጀማል መሓመድ ሓጎስ ብምልኦም ሰኣልትና ብጣዕሚ ኢና ንመስግኖም ምክንያቱ ንሕና ኮፍ ኢልና መደብ ኣብ ምቕራብ ኢና ኩሉ ግዜ ኮፍ ኢልና ዕሪፍና እንዳዕለና ንሳቶም ግን ጠጠው ኢሎም መደብ ጀሚርና ክሳብ ንውድእ ዳርጋ ብጠጠዎም እዮም ምሳና ዝውዕሉን ዘምስዩን እሞ ምስጋና ይግብኦም ንብምልኦም ሰኣልቲ ሚኒስትሪ ዜና ንዕኦም ንስድራ ቤቶም ከዓ ርሑስ በዓል ይብል
1: ዲዛይነር ከድር ውሃብ ረቢ መሰ ፀበቐና ብክዳና ንገጽና ንመልክዕና እውን ዝያዳ ፅበቐ ዝሃባ ኣብ ስራሕና ዘለዋ ኣባላትና ኣለዋ ኣሚራ መሓመድ ከምኡውን ኤደን መሓመድ ብምዃኑ እውን ኣብ ምፅብባቕ ሓደ ካብቲ ንሎም ማዓንቲ ድምቀት ዝሃባና የን ፋጡም ፀጉሩና ኣብ ምቑናን እውን እንዳ ጴጥሮስ ስነ ፅበቐ ፀጉሪ እውን ክንጠቅስ ንኽእል ኢና እንዳ ዛይድ ማለት እዩ ንኹለን ኣብ እንዳ ዛይድ ሰርሓ እውን ኣብ ጴጥሮስ ስነ ፅበቐ ፀጉሪ ርሑስ በዓል ክንብለን ንፈቱ በዚ ኣጋጣሚ
0: ፅቡቕ ኣወሃሃዲ ናይዛ መደብ ከዓኒ ንዓሊ ዑስማን ከዓ ንመስግኖ ንብምልኦም ኣባላት ሚኒስትሪ ዜና
1: ዝተፈላለየ ደርስታት ክነቕርብ ደስ ምበለና እንትኾነ ግን ሰዓታትና ስለዝኣኸለ ፍጡም ክንዛዝም ኢና ክቡራትን ክቡራንን ተኸታተልትና ብምክንያት በዓል ቅዱስ ዮሃንስ ዝተዳለወ ፍሉይ መደብ ሙዚቃ ኣብ ዝተዛዝሙሎ ሰላም
0: ኣመናሰበት በዓል ቅዱስ ዮሃንስ ፍንቱይ በርናምጅ ዱልያ ሙላዓልና ዲብ እለታ መምህላ እግል ኩሉ ሸዓብ ንህ ኣሰናይ ዲብ እለ ዒድ ኣብፅሐና ዒድ በኪት ወስዒድ ዲብ ንተምኒ በርናምጅና ዲብ እለታ መምህላ

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።
2: ሰላም ሰላም፣ ዝኸበርክንን ዝኸበርክንን ተኸታተልቲ ካብ ንጥፈታት ኣብያተ ትምህርቲ
3: ናይ ሎሚ ትሕዝቶ መደብና ብኣጋጣሚ ቅነ ተምሃሮ ንዞባ ዝባሮንቱ ዝተዳለወ ይከውን ሰናይ ምክትታል
4: My respected opponent
5: prefer up the classroom education.
6: Debating will forget.
7: Interact with your peers to develop social skills.

ሙሉእ ስመይ ስም ተስፋለ ምበሃል ብመዓንቲ ቅሪቤ ዘሎ ስራሕ ድማ ከመይ ጌርና ሓደጋታት ትራፊክ ከጉድን ማለት እዩ። እዚ ስእልታት ንሪኦ ዘለና ብሰንኪ ኣብ ግዜ ቀይሕ ናይ ትራፊክ ላይት ምሕላፈንን ኣብ ኣንጎሎ ከይተረኣያ ፀኒሐን ዘጋጠመ ሓደጋታት እዩ ማለት እዩ። እዚ ኣብ ስመራ ተርኢና ሓድሽ ሴማፎሮ ተገጢሙ ኣሎ። ሴማፎሮ እንታይ ኣለዎ? ካሜራ ኣለዎ። እቲ ካሜራ እንታይ ዝገብር? ኣብ ግዜ ሬድ ክሮስ ዝገበራ መካይን ኣይዲ ናምበር ስካን ገይሩ ብሓርቲ ፓነሽመንት ህቦን ማለት እዩ። ኣብዚ ግን ካሜራ ዝበሃል የለና ዝኾነ ስቶር ንገብረሉ ምክንያት የብልና። ከም ንሪኦ ዘለና ኣብ ቀይሕን ብጫን ዓፅያቶላ ኣብታ ቀጠልያ ድማ ትኸፍት ኣላ ማለት እዩ። ኣብ ቀይሕ ድማ ክትዓፅያ። ስለዚ እቲ በዓል ማኪና ተሃዊኹ ድዩ ትራፊክ የለን ኢሉ ድዩ ዋላ ክሓልፍ ተፈተነ ትፅርግያ ዕፅው ማለት እዩ። ትራፊክ ዳ ካብ 24 ሰዓት ኣብ ፅርግያ ካብ ዝውዕል ከምዚ ጌርና ንሕግዞ ማለት እዩ። ዋንስ ኣብ ቀይሕ ተሓሊፍካ ምስተን ዝሓልፋ ዘለዋ ሓደጋ ፍፀም ማለት እዩ። እዚኣ ግን ኣብ ግዜ ኣብታ ትፍቀደልካ ትሕልፈልካ ኣብታ ትብለልካ ድማ ተዓፅፈልካ ማለት እዩ። ኣጋር ድማ ፅርግያ ምስ ተዓፅወ ኣጋር ብሰላም ሓልፍ ማለት እዩ። እዚኣታ ስራሕ ተኻሊእ ስራሕ ድማ ኣብ በዓል መገዲ ስመራ ተርኢና ብኣናሎግ ማለት እዩ መስያ ካሎ እቲ መስያ ግን ሞር ኢፌክቲቭ ኣይኮነ ግመሎ ዶረና ኣሎ ይስበር ማለት እዩ። ከመይ ጌርና ብዲጂታል መገዲ ሶልቭ ንገብሮ ኣብ ዝብል ድማ እዚኣ ሲምፕሊ ኢደይ ኣብዚ ምስ ገበርኩላ ቀይሕ ክትውልዕ ኣብዚ ማለት እዩ። እዚኣ እንታይ ዲቴክት ትገብር ዘላ ዝኾነ ኣውቶሞታይል ኢንዲኬተር ኢለ ኣለኩ ዝኾነ ተንቃሳቃሲ ኣካል ኣብ ትሪኢ ኣሎ እዋን በዚ ኤልኢዲ ትውልዕ ማለት እዩ። እዚ በዚ ዝመፅእ ዘሎ ድማ ዝኾነ ተንቃሳቃሲ ኣካል ከምዘሎ ፈሊጡ የማን ሒዙ ቀሲብ ንሓልፍ ማለት እዩ። ብከምዚ መገዲ ድማ ሓደጋታትና ነጎድል ማለት እዩ።

0: መጀመርታ ሙሉ ስመይ ናሆምያና ዝበሃል ቤት ትምህርቲ ቤት ትምህርቲ ኣትቲ ሲክስዋን ምሃር ሕጂ ሒዝናልኩም ቅድምና ዘለና ብዛዕባ ኣውያት መሬት ትብል ገልፅ እያ። ኣውያት መሬት ማለት ንምሕጓግ መሬት ማለት እዩ። ኣውያት መሬት እንደ ክንብል ከለና ኣግራብ ተቆሪፆም ፍግረ መሬት ከጋጥም ከሎ ማለት እዩ። ፍግረ መሬት እንድሕር ተጋጢሙ ከዓ መሬትና ኣባላሸው እዩ። መሬት እንድሕር ተባላሸው ዓበይቲ ሩባታት ክፍጠሩ እዮም። ዓበይቲ ሩባታት እንድሕር ተፈጢሮም ከዓ እቲ ማዓድና ብውሕጅ እንዳመሰለ ይጠፋ ኣሎ። ገረም እንድሕር ተቆሪፁ ክነብር ኣይንክልና። ምክንያቱ ገረም ንኣና ኩሉ እዩ። ኩሉ ስለዝኮነ ሓደ ካብቲ ጥቅምታቱ መግብሎ መድሃኒት እውን ኣለ። ስለዚ ገረብ ክንቁርፅ የብልና። እቲ
1: ዘይረአማ ኣባኪዳ ጉድማላ በሰባ ጊድዮን ድናኪዳና እነዳተታ ከንቲ ጎድሜናየ ኤላ ኮኮስቱም ኩሻኪ ላጋሺ ዳሲ ናፎን ካሶኖ ኩሻኪ እነ ላጋሺ ግዳንትም ጎድና ዳቴና ኤላ ኮስቱም ዳቴና እነ ኤሌናየ እነ ዳተደ ኤለኒ ብኮስሜና ቢያ ሱባ ጋዝጎስ ማለኮላ ካሶና ሲና ኤላጌት ማለላጋሺ ጌስያኪሜ ወይኒዮ ድኒ ኣይሲ ኤሌና የ ሽሻው ኮቢንኪዮ ኩላ ካሶጎም ሰብተሲ እነ ኤሌና የለ ኦግንቲ ኮሸያኪሜ ወይኒዮ ዲና ሾ ድኒ ወይና ቡ ኤሌጌድን ከጎሸሜ ኢደ ኤሌጌድ ምሽያ ሱባ አንዴት ኮጎዳና ወይና ቡ ኤላጌዳ ኮጎሸሜ
2: ማይዳየ ያማና ሉትኬ ኤላጌይዲ ናሲሃ ካኑሜ ኤላጌይዲ ያሶድኪ ሾድኪ ወይዲዮ ድኒ ኤላ ኣፍያታ ሲና ነፋ አንዛኪና መንዴያ

ሁሉ ስመይ እስያስ ተስማም ኮረስ ባል ሕጂ ዛ መፅእ ዘለ ከዓ ዋተር ፓምፕ ማለት እዩ። ዋተር ፓምፕ ንምንታይ እዚ ዓላማ ተሰሪሓት ልና ሕጂ ንክልተ ኣገባብ ማለት እዩ። ቀዳማይ ኣብ ሕርሻ ካልእ ነገር ከዓ ኣብ ገዛና ማለት እዩ። እቲ ናይ ሕርሻ ትርኢናዮ ሕጂ ናይ ሕርሻ እዘን ኣብ ንሕርሻ ንጥቀመለን እንተዲናሞ ከባቢ 6,000-7,000 ገዛ ሕጂ ንዑ ንምቅላል ኣብቲ ኢኮኖሚ ካ ቁርብ ንምቅላል ብውሕድ ገንዘብ ጌርና ሲ ካብ 5-6 ሰዓት ክምሰት ጌርና ማለት እዩ። እዚኣ ሕጂ ዲናሞ እዚ ናይ ስሪንካኤል እዚከዓ ኣር ክትብክተ ማለት እዩ። ሕጂ ንዚአን ኣብቲ ዒላ ወይ ኣብቲ ነሰሉ ኣብኡ ምሰተንአን ይስሕቦ ማለት እዩ። እዚ ክዝር ከሎ ኣብ ዝለ ዘዋድ እዚ ናብ ዝማይኣቱ ማለት እዩ በስተካየሉ

ክቡራት ተዓዘብቲ መደብና ንሎሚ ዝበልናዮ ትሕዝቶ እዚ ተኸታተልኩም እዩ ነይሩ። ዝመፅእ ሰሙን ብካልእ ትሕዝቶ ስጋ ብንራኸብ ሰናይ ቀን።